0: ክንገብር ኣለና ማለት እዩ።
1: ስለዚ ሓደ ወለዲ ኣብ ውላዶም ከምዚ ዓይነት ምልክታት ርኦም ብሕክምና እውን ምናልባት ወሲዶም ኣረጋጊፆም ኣለው ንበል ኣእምሮ እውን ምዕባለኦም ስንክልና ኣለዎ ሰብ ገሊ ግዜ ምዕባለዊ ጥራሕ ክኾን ይኽእል እዩ ከም ዝርዳእ እንደሎ ገሊ ግዜ ከዓ ኣእምሮዊ ጥራሕ ክኸውን ይኽእል እዩ። ከምዚ ፀገም እንተ ኣለዎ ብዘይካቲ ኣብ ሕክምና ዝግበረሉ እቲ ዝበዝሕ ግዜ ምስ ስድራ ቤት እውን ስለ ዘሕልፎ እቲ ቆልዓ ወይ እቲ ግዳይ ንብሎ ዘለና እንታይ እዮም ኣብ ኣተኣላለያና ከመይ እዩ ክኸውን ዘለዎ ከመይና ክንሕዞም ዘለና
0: ሕጂ ምናልባሽ እቲ ቅድሚያ እተን ደረጃታት ትንክፍ ዶክነብና መለሰ መተሓሓዚ ክኾኖ ማለት ሕጂ ደረጃ ናይ ዝስንክልና እዚ ኣብ ኣርባዕተ እዩ ዝምቀል በቲ ዘለዎ ዝፈጥሮ ብድሆታት ማለት እዩ። ሕጂ ቶም ዝበዝሑ ክሳብ 9ሚታዊት ካብ 85 ክሳብ 9ሚታዊት ዝኾኑ ፍኹስ ዝበለ ኣእምራዊ ስንክልና እዩ ዘለዎም ትሕቲ 5 ዓመት ዕድሚኦም ከዓ ንቡር ምዕባለዮም ከርእዩ ዝፀንሑ ድሕሪ ትምህርቲ ከኣቱ ምስ ጀመሩ እዩ እቲ ስንክልና ዝያዳ ጉልሕ እናኾነ ዝመፅእ። እዚኦም ብሞያዊ ስልጠና ነብሶም ክመርሑ ዝኽእሉ እዮም ኣብ መፃኢ ሂወቶም። ብዙሕ ግዜ ግን ካብ ሻድሻይ ክፍሊ ንላዓሊ ትምህርቲ ቅፅሉ ይፅገሙ ማለት እዩ። እቲ ማእከላይ ደረጃ ንብሎ ዘለና 10ሚታዊት እዮም ማለት እዩ። ዋላ እኳ እቲ ናይ ማሕበራዊ ግንዛበ ዝጎድሎም እንተኾነ ክዛረቡ ክመሃሩ ይኽእሉ እዮም። ብዙሕ ግዜ ግን ካብ ካልኣይ ደረጃ ትምህርቲ ካልኣይ ክፍሊ ክቕፅሉ ይፅገሙ ማለት እዩ። እቶም ከቢድ ኣለዎም ዝበሃል ድኹም ናይ ክእለት ናይ ምንቅስቃስ ኣለዎም ዘረባ ክድንጉ ይኽእሉ እዮም ወይ ዘይብሎም ውን ክኾኑ ይኽእሉ እዮም። ካልእ ብጥቡቕ ምክትታል መባእታዊ ዝኾነ ናይ ዘረባ ናይ ነብስኻ ምእላይ ክእለታት ከማዕብሉ እቲ ኣዝዩ ዝኸበደ ጉልሕ ፀገማት ስለ ዘለዎም ሙሉእ ሂወቶም ተኣድለይቲ ናይቶም ስድራ ቤታት እዮም ማለት እዩ። ስለዚ ከምዚ ዓይነት ዝተፈላለየ ብድሆ ስለ ዘለዎ ተኣላልዩ እውን ኣብዩ ዝምርኮስ ማለት እዩ።
1: ስለዚ ካብ ከም ዝርዳእ እንደሎ ካብ እናማዕበለ እውን ክኸይድ ይኽእል እዩ ማለት እዩ
0: እዎ። ሕጂ እቲ ስንክልና እቲ ዘጋጠመ ስንክልና እናወሰኺ ይከይድኒ እቲ ክእለታት እቲ ሰብ ብግዜ ከማዕብሎ ዝኽእል ኣዳፕቲቭ ልዕበታዊ ክእለት ንብሎ ዘለና ብግዜ ዝምዕብል ማሕበራዊ እቲ ናይ ምውሳእ ክእለት ከባቢኻ ናይ ምልላይ ክእለት ዝግባእ ምንቕቓሕ እንተ ደኣ ዘይተገይሩሉ እሱ መሊሱ ንድሕሪት ክውሰስ ክእል እዩ። እቲ ነቲ ስንክልና ኣጋጢሙ ዘሎ ግን ከምቲ ካልእ ሕማማት ንኣብነት ናይ ረክሲ ሕማማት እናወሰኸ እናወሰኸ ዝኸይድ ከምኡ ዝውስኽ ኣይኮነን ኣብ ሓደ እዩ ዘሎ። ንዑ ግን ዝግባእ ምልምማት እንተደይተገይሩሉ ዝኸበደ ክኸውን ይኽእል እዩ። እንተ ደኣ ዝግባእ ልምምት ተገይሩሉ ግን ዝሓሸ ውፅኢት ሂወቱ ክመርሕ ዘለዎ ጠቕሎ ብበዝሑ ከዓኒ ኣብቲ ፎኪስ ደረጃ እዮም ዝርከቡ ማለት እዩ።
1: ንኣብነት ከምዝጠቀስካዮ ገሊኦም ክሳብ ሻድሻይ ክፍሊ ካብ ሻድሻይ ክፍሊ ንላዕሊ ክስግሙ ኣይክእሉን እዮም ኢልናዮም ዘለና ምናልባት ስለምንታይ እዩ ብትምህርቲ ዝዕቀን ዘሎ እንተደ በይኑ ነቲ ንዑ ብዝጥዕም መንገዲ ትምህርቲ እንተደ ጌርካሉ ግን እቲ ኣእምሩስ ኪኖቲ ንብሎ ዘለና ናይ ደረጃ ትምህርቲ ክኸይድ ይኽእል ስለ ዝኾነ ድ
0: እዋ ሕጂ ኣካዳሚ ሓደ ደረጃ ብቕዓት ናይ ብልሃ ኣእምሮ ስለ ዝዕቅን እምበር ቶም መዕቀኒ ጥራይ ኣካዳሚ ይኮነን ማሕበራዊ ዝምድና እቲ ከባቢኻ ናይ ምፍላጥ ናይ ምግንዛብ ናይ ምስትውዓል ነገራት ናይ ምምማይ ክእለት ኣብቲ መጀመርያ ዝገለፅ ናዮም ነዚኦም ኩሎም ኢኻ ሚዛን ትቦም በዚ ናይዚኦም ኩሎም ሚዛን እሞ ከዓኒ ብሓደ ቅርፁ ዝሓለወ ገባብ ስርዓት ተሓሊኻ ኢኻ ሚዛን ክውሰድ ዘለዎ። እዚ እቲ ኣካዳሚ ግን ሓደ ካብቶም ብዙሓት ረቑሒታት ስለ ዝኾነ ኢና ከም ኣብነት እንተቕሶ ዘለና እምበር ትምህርቲ ዘይተማሃሩ ቆልዑት እውን ኣእምራዊ ስንክልና ኣለዎም ክንብል ኣይንኽእል ኢና። ግን ሓደ ንብቕዓት ኣእምሮ ዝልክዕ ስለ ዝኾነ ኣብ ቤት ትምህርቲ ከዓ ብዙሕ ተግባራት ስለ ዝግበር ምክንያቱ ጥራይ ኣካዳሚ ይኮነን ምስ መዘንኦም ሕወሱ ኣብ ከባቢኦም ይዋስኡ ብዙሕ ነገራት እዮም ዝገብሩ። ስለዚ እቲ ናይ ትምህርቲ መዕቀኒ ሰፊሕ ምዃኑ ከዓ ንዝተብህለሉ ግን ሓደ ካብቶም ንብልሐ ኣእምሮ ዝዕቅኑ ክእለታት ከም ምዃኑ ኢናብ ግምት ክንእትዎ ዘለና ማለት እዩ።
1: እዚ ጉዳይ ከምዚ ድበልናዮ እናገደደ ኣይከይድኒ እቲ ስንክልና ሓንሳብ ዘጋጠመ እናገደደ ኣይኮነ ዝኸይድ እቲ ኣብኡ ዝገብሮ ኣተኣላለያ ግን ነቲ ሂወት ናይቲ ሰብ ክሓላልኾን ካሃስዮን ይኽእል እዩ። ስለዚ ብሰንኪ እዚ ስንክልና እዚ ኣብ መወዳእትውስ ከምዚ ዩ ድኸውን ሰብ ኣብ ከምዚ ድበፅሕ ክንብል ኣይንኽእል ኒና ማለት እዩ። ምክንያቱ ካብ ሰብና ሰብ ስለ ድፈላለ እቲ ተላለዩኻ ከዓ ስለ ድፈላለ ዲና ንብል ዘለና
0: ብርግፅ ሕጂ እንታይ እዩ ናይ ዝኾነ ሰብ ዕድልን መጻእን ኣብቲ ዝገብሮ ፃዕሪ ዝውሰን ናይ ዝኾነ እቲ ብቕዓት ኣለኒ ጥዕና ኣለኒ ዝብልን ካልእን ኣብቲ ዝገብሮ ፃዕርን ወፍርን እዩ ዝምርኮስ ማለት እዩ። ስለዚ እዞም ሰባት እዚኣቶም ከዓ ነቲ ዘለዎም ጉድለታት ናይ ክእለት ስንክልና ኢንብሎ ዘለና ነቲ ክእለት ጎዲልዎም ዘሎ ንዕኡ ዝሕይል ወይ ዘጎልብት ዝግባእ ተግባራት ተደኣ ተገይሩ ኣብቲ እቲ ናቶም ደረጃ ክበፅሕዎ ዝኽእሉ ይበፅሑ እዮም። ንዓለምና እውን ለውጡ ደምፁላ ሰባት እኮ መብዛሕትኦም ምስ ኦቲዝማዊ ባህርያት ዝነብሩ እዮም። እዞም ንዓለም ቀጥቀጥ ደብል ኣልበርት ኣንስታይን ንበሎ ማርክ ዙከርበርግ ንበሎ ከዚ ናይ ማይክሮሶፍት ገለ ዘለዉ ሕጂ ኩሎም እዚኦም ኦቲስቲካዊ ባህርያት ዘለዎም እዩ ጉሉል ዝኾነ ማሕበራዊ ምውሳእ ዘለዎም ዓይነት ሰባት እዮም። ግን ተኣምራታዊ ዝኾነ ለውጢ ኣምፂኦም እዮም ኣብ ዓለም። ስለዚ እንታይ እቲ ዝግባእ ነቲ ሰብ ነቲ ዘለዎ ጉድሎቱ ዝትክእ ስርዓትን ኣገባብን እንተደኣ ተኣታቲና ነቲ ዝግባእ ደረጅኡ ኣብቲ ዝለዕለ ደረጅኡ ክበፅሕ ይኽእል
1: እዩ። ስለዚ ሓደ ሰብ ናብ ሕክምና ብምውሳድ ናይ ሕክምናዊ ሓገዝ ክግበረሉ ኣልያ ክግበረሎ በቲ ሓደ መዳይ ድማ እቶም ወለዲ እቲ ከባቢኡ እውን እንተ ሓጊዝዎ ነዚ ሰብ እዚ ኣድማ ክልተ ነገር ኮይኑ ስማዕና ኣነ እቲ ሓደ ከምዚ ዝበልካዮ ዓበይቲ ነገራት ክበፅሕ እውን ይኽእል እዩ። እቲ ዓቕሙ ኣብኡ ጥራሕ ዝድረት ኣይኮነ ነታ ንሪኣ ዘለና ጥራሕ ዘይኮነ ኣብ ብዙሕ ነገር ክገብር ይኽእል እዩ። ከምዞም ኣብነታት ከተምፅኦም ፅናሕካ በቲ ሓደ መዳይ ድማ ሂወቱ እውን ፍቕስ ዝበለን ፅቡቕ ንክኸውን ስቅያት ደይብሉን ሽግር ደይብሉን ንክኸውን ከዓ ናይ ወለዲ ተራ ኣዝዩ ኣገዳሲ እዩ። እተ ጉድሳት ወለዲ ኣለዎ እቲ ቆልዓ ዘይተሃሰየ ቆልዓ ክኾን ይኽእል እዩ ንብላ ኣለና። ስለዚ ኣብታ ሕቶን ክንከይድ ኣገዳስነቱ ዓብ ስለ ድኾነ ቁርብ ዝቐጥላ ዘለኹ ስለዚ ተኣላልያ ከመይ ይኸውን ዘለዎ ክንብል
0: ሕጂ እንታይ እዩ እቲ ተኣላልያ ኣብ ሰለስተ ደረጃታት ከፊ ኢልና ክንሪኦ ኢና። መጀመርያ እቲ መበገሱ ክኾኑ ዝኽእሉ ነገራት ንምውጋዝ ዝግበር መባእታዊ ዝኾነ ነገራት ኣሎ። ማሕበረ ቁጠባዊ ኩነታት ክመሓየሽ ክኽእል ኣለዎ። ንኣብነት ክጠፍኡ ዝግብኦም ንኣብነት ዘይምንቕቃሕ ንቆልዑት ኣብዚ ግዜ እዚ ሱቕ ክብሉ ሓደ ቦታ ንክሕዙልካ ተባሂሉ ምስ ሞባይል ምስ ቴሌቭዥን ጥራይ ከባቢኦም ንከይፈልጡ ንከይነቃቁሑ ዝግበር ዘሎ ሓደ ነቲ ምዕባለ ሓንጎሎም ዝድርት ተግባራት እዩ። ከምዚ ዓይነት ቆልዑት ዕድል ናይ ፀወታን ናይ ትምህርቲ ናይ ከባቢኦምን ዘይረኽቡሉ ጋጣሚ ዝግበር ዘሎ እዚ ካደ ካብቶም ክጠፍኡ ዝግብኦም እዩ ማለት እዩ። ከምኡ ዓፀቦ ሰንኪ ዓፀቦ ንዝተፈላለየ ማእዛዊ ሕፅረታት ብምግጣብ ቆልዑት ኣብ ሓደጋ ክወድቁ ስለ ዝኽእሉ ማለት እዩ። ቅድሚ ግዜኦም ዝውለዱ ቆልዑት ከዓ እዚታት እውን ክውገድ ዝኽእል ነገራት እዩ ብዕቱብ ዝኾነ ሕክምናዊ ምክትታል ማለት እዩ። ካልእ እቲ ሕክምናዊ ምክትታል ስሩዕ ዝኾነ ሕክምና ይከታተላ ብውሕዱ ኣርባዕተ ግዜ ንኣብነት ሓንቲ ጥንስቲ ትምፃእ ዝበሃል ዘሎ ነዚኦም ተኽእሎታት ከበጋግሱ ዝኽእሉ ነገራት ንምእላይ እዩ ማለት እዩ። ክታበት ብሰንኪ ረክሲ ዝመፁ ሩቤላ ፍንጣጣ ገለ ሰና ክንጠቕሶም ዝፀናሕና እዚኣቶም እውን እንተ ተወጊዶም እቲ ንምዕባለ ሓንጎል ዝድርት ተግባራት ተርፊ ማለት እዩ። ስለዚ እዚ መሰጋጠመ ምኽሪ ነቶም ወለዲ እንተጋጢሙ ከዓ ምኽሪ ምእዘና ጎስጓስ ኣካል ናይቲ ጎስጓስ ዝሕጂ ንገብሮ ዘለና መፅናዕቲ እውን ኣገዳሲ እዩ ማለት እዩ። ስለዚ ቆልዑ ከባቢኦም ክድህስሱ ዕድል ኢና ክንፈጥር ዘለና። ምክንያቱ ቀዳሞት 10 ዓመታት ቆልዑ ዕፅፊ ናይ ዓበይቲ እዮም ሓንጎሎም ዝጥቀምሉ። ስለዚ 60 ሚኢታዊት ካብቲ ዝጥቀምሉ መእዛዊ መግብታት ከ ኣብ ቀዳማይ ዓመት ዕድሜኦም ሓንጎልና ይጥቀመሉ። ኣብ 3ይ ዓመት ግን ብ30 ሚኢታዊት እናጎደለ መፅእ። ስለዚ መእዛዊ መግቢ ኣገዳስነቱ ከባቢያዊ ምንቕቃሕ ኣገዳስነት ስለ ዘለዎ ከነስተብህለሉ ይግባእ ማለት እዩ። ካልኣይ ደረጃ ኣገባብ ኣተኣላልያን ምክልኻልን እንታይ እዩ? ኣቐዲምካ ምልላይ ኣቐዲሙ ክላለዩ ክነለልዮም ክንክእል ኣለና። እዞም ሓደገኛ ምልክታት ዝበልናዮም ዝኾነ ሰብ ኣብ ኣእምሩ ክሕዞም ዘለዎን ምሰለለኸያ ኢንታን ናድልዎን ከዓ ከነወግድ ክንክእል ኣለና። እዚ ዝሑል እዩ ድስኩል እዩ ኣበይ ከይበፅሕ እዩ ገለ ዝብሉ ባሃሚ እዩ ገለ እንዳተባሃለ ብዙሕ ዝዝረቡ ነዚኦም ኢንታን ኣድልዎና ወጊድና ሓቋፍነት ወይ ከዓ ምስ ሰቦም ማዕረ ሰቦም ዝፅንበሩሉ ባይታ መጥጣሕ ኣገዳሲ እዩ ማለት እዩ።
1: ከምኡ ኢልካ ከም ትዕዝብቲ ክኾን ይኽእል እዩ። ንዑ ነቲ ቆልዓ ከም ምባል ኣሎ ዝገደደ ማለት እዩ። ባዕልኻ ከም ሓሲብካስ ንካደ ሰብ ምንጋር ጥራሕ ደይኮነ ነቲ ቆልዓ ባዕሉ እውን ከም ምባል ዝያዳ ሃሳይ ክኾን ይኽእል
0: ብጣዕሚ ኣዝዩ ሃሳይ እዩ። ኣብነት ጠቅስ ሓደ ኣባል ማሕበርና ንጓሉ ዘጋጠሞ ከምኡ ስታይ ነይሩ ኣብዚ ነዚ ስንክልና ዝጥርንፍ ሃገራዊ ማሕበር ኣእምራዊ ምዕባሎ ስንክልና ዝበሃል ኣብ ኤርትራ ኣሎ ነዚታት ፀገም ስለ ዘስተባሃል

0: ማለት እዩ። ሕጂ እንታይ ይብልዎ ንጠቕላ ኦቲዝም እንኳ ይኽስኽ እዩ ኢሎም ጠቕስዎም ሞ ንጠቕላ ነቶም ወለዳ መፅ ኣነ ኦቲዝም ደ ትብሎ ሕጂ እንታይ ንምባል እዩ? ገሊኡ ሰብ እውን ንፀርፊ ንገለ ኢሉ ክጥቀመሉ ዝፍትን ኣሎ። እዚ ዘሎን ዝነብርን ዝቕፅል ኩነተ ህላ ወደ እምበር ናይ ዝኾነ ሰብ ዕጫ ወይ ትዕድልቲ ይኮነን። እቶም ሎሚ ይጋጢሞዎም ዘሎ እቶም ሎሚ ዘየጋጠሞም ዝመስሎም ፅባሕ ከጋጥሞም ይኽእል እዩ። ምክንያቱ እዚ ተጨባጢ ጠንቂ የብሉን ተጨባጢ ዕድል ወይ ዕጫ እውን የብሉን። ስለዚ ከምኡ ገይሮም ሰባት ከቋሽሽዎም ከለዉ ኣነ እምበኣር ኦቲዝም ኢሎም ኣብ ገዝኦም ብዙሓት ካብዞም እዚ ስንክልና ዘለዉ ብርሃን ፀሓይ ዝተነፍጎም ሰባት እዩ። ምክንያቱ እቶም ወለዶም ፍርሕ ኣለዎም፣ እቶም ቆልዑት እውን ፍርሕ ኣለዎም። ምክንያቱ ኢንታ ኣሎ ኣድልዎ ኣሎ ድሕ ወፂኻ ይህታ ኦቲዝም ይህታ ዳውን ይህታ ገለ እናተባህለ ዝጥቀስ ጎደሎ ስሑው ገለ ዝብሉ ኣነወርቲ ቋንቋታት ስለ ዘለዉ እቶም ወለዲ ደፊሮም ከውፅዎም ኣይክእሉን እዮም። ምክንያቱ እቲ ሕብረተሰብ ከነእሶም ስለ ዝኽእል ከምኡ እንቶም ቆልዑት ተወፂኦም ከዓኒ መላገፂ ኣብ ገለገለ ዝረአ እውን ንስንኩላን ከም መስሓቅ መላገፂ ገይርካ ዝግለፅ ገላልፃ እውን ንዓያቶም ነቲ ናቶም ንያት ስለ ዘዕርብ ጉቡእ ሓልዩት ጥንቃቐ የድልዮ እዩ። ብፍላይ ኣብ ገለ ስነ ጥበባዊ ንጥፈታት ኮሚታት ተርእዮታት ኣሎ ማለት እዩ። ስለዚ እዚ ኢንታን ኣድልዎን ነቶም ሰባት ከም ሰብ ዝገብር ስለ ዘይኮነ ክሕሰበሉ ዝግባእ ኩሉ ሰብ ክነቕሓሉ ዝግባእ እዩ ማለት እዩ። ካልእ እቲ ነገር መሰጋጠመ እቲ ናይ ስድራ ቤታ ሽግር ከዓ እንታይ ምክሓድ እዩ ዘሎ ብኣጋ ለሊኻ እዩ እቲ ዝያዳ ውፅኢት ዝርከቦ ብኣጋ ዝግበር ምትእትታዊ ውፅኢት ዝርከቦ እቲ ስድራ ቤት ግን ፍቆዱ ኮለል ክብል ዘሕልፎ ግዜ ኣሎ። እታ ምስጢር ኣብዛ ዓለም ተበፂሓደና ሳብ ሕጂ ብምድግጋም ብፍቅርን ቀፃልን ደገፍ ምግባር እያ። ነዚኣ ሕጂ ኣብቲ ምዕቡል ዓለም ዝበሃሉ ከምኣ ንዓ ተቆፂሮም ዝሰርሑ ሰባት ኣለዉ። ከምኣ ስለ ዝሰርሑ ብዙሕ ገንዘብ ይእትዉ ይኽፈሉ ገለ ክኾኑ ይኽእሉ እዮም። ተጨባጢ ውፅኢት ግን የምፁ። ስድራ ቤታት ግን እንታይ ይኹን ኣለዉ ነዚ ናቶም ዕጫ ናቶም መርገም ገይሮም ስለ ዝርድእዎ ናብ ብዙሕ ከልበትበት በዚ ገሊኦም ፀባ ግመል ድስተ ኣሎ ብልዎም ኸዱ፣ በዚ ገለ ሃገር ኣሎ ፍሩታ ዘብልዑ ኣለዉ ብልዎም ኸዱ። ሕጂ ዕንክሊል ክብሉ ግዜኦም ዘሕልፍዎ ኣለዉ። ቀዳማይ ምቕባል እዩ። ተቕበላ ምድግጋም ያ ደጋጊምካ ነቲ ዝጎደሎም ክእለት ምድጋፍ እያ ማለት እዩ። ስለዚ እቲ ወላዲ ነቲ ፀገም መሰጋጠመ ከምዚ ናቱ ዕጫ ገይሩ ስለ ዝርድኦ ወይ ናቱ መርገም ገይሩ ስለ ዝርድኦ ከውፅኦ ኣይደፍርን ኣይቅፅልን ማለት እዩ። ስለዚ ነቶም ስድራ ቤት ማዕረ ደገፍ ከም ዘድልዮም ካልእ ናይ ተሃድሶን ሞያውን ደገፋት እውን ኣገዳሲ ምዃኑ እቶም ስድራ ቤታት ምኽሪ ኣገዳሲ ምዃኑ እቲ ምስጢር ግን ደጋጊምካ ቀጻሊ ብፍቕሪ እንተ ዳ ርኢኸዮም ነቲ ዝጎደሎም ክእለት ክመሓየሽ ከም ዝኽእል ዓለም ዝረአየ ተሓቂ
1: ፅቡቅ ቴሌፎን እንተዳለና ዕድል ክንም ኢና ብ122454 ከምኡ 122474 ቴሌፎን ብምድዋል ኣብ ዝልዕልናዮ ዘለና ዛዕባ ሕቶ ይኹን ርእቶ ክተቕርቡ ትኽእሉ ይኹም ኣብ ኣእምሮኣውን ምዕባልኣውን ስንክልና ማለት እዩ። ያቆብ ወለዲ ክገብሮ ዘይብሎም ነገራት ኣብዚ እንታይ እዩ? ከም ጌጋ ዓበይቲ ጌጋታት ዝበሃል ምናልባት ምዛ ሒዝና ፀናሕና ትተኣሳሰር ስለ ዝኾነት ክጠቕሰን ፈቲንካ ካልእ ዓይነት ሕክምና ምንዳይ ዘየለ ነገር ምግባር ኣብ ኣተኣላለያቶም ቆልዑ ክትሕዞም ከለካ ውላድካ እዩ ከምኡ ከም ደጋጥሞ ፈሊጥ ካለካ ስኻ ውን ብፅቡቅ ድሌት እቲ ነገር ክትሕዞ ፈቲንካ ኣለካ ብሕማቅ ደይኮነ ወይ ከምዚ ክትብሎ ፅናሕካ ደይ ምቕባል ገለ ዘይኮነ ተቐቢልካዮ ሒዝካዮ ኣለካ ፅቡቅ ክገብረሉ ኣለኹ እናበልካ ግን ጌጋታት ክትፍፅም ትኽእል ኢኻ ብተኣዳልያ ኣሎ ዶ? ክንጥንቀቀሉ ዘለና ነገራት ኣብ መጋግብኦም ኣብ ምንቅስቃሳቶም ኣብ ዘረባኻ ኣብ ገለን ክንገብሮም ዘይብልና ነገራት
0: ፅቡቅ። ሕጂ እቲ መሰረታዊ ነገር ተቐዳሚታ ምቕባል ክንብል ከለና ቀላል ኣይኮነትን። እ ሓደ ብደሆ መሰጋጠመካ ነቲ ብደሆ ተቐቢልካ ንዑ ዝዳረግ ነገራት ክትገብር ቀሊል ኣይኮነን። ግን ትፀገም እንዲሕጋጢሙሎ እዚ ዓይነት ምድንጓይ እንዲሕጋጢሙሎ እንታይ እየ ክገብር ዘለኒ እያ ተቐዳመይቲ። ድሕሪ እቲ ትገብሮ ተግባራት ግዜ ከም ዝወስድ ምፍላጥ እያ። ትዕግዝትኻ ከም ዝፅንቅቕ ፍቕሪ የድልዮም እዩ። ብዙሕ ግዜ እንታይ የጋጥም እዩ እቲ ኣድካም ስለ ዝኾነ ቅፃል ፃዕሪ ስለ ድድልዮ ብሰንኪኻ እዩ ብሰንኪኺ እንዳተባህሉ እውን ግዳይ ማህረምቲ ግፍዕን ናይ ወለዶም እውን ይኾኑ እዮም። እዚ እቲ ወላድታ እዩ ክኸውን ዘለዎ ትዕግዝቲ መጀመርያ ተድልዮ ማለት እዩ። ዝግባእ ፍቕርን ግዜ እኹል ግዜ መሃብኒ ንኣብነት

0: ንሓደ ምስ ኦቲዝም ዘሎ ሰብ ተጨባጥ ውፅኢት ከተምፃሉ እንተኾንካ 40 ሰዓታት ኣብ ሰሙን ናይ ኣልያ ግዜ የድለየካ። እዚ ክትገብር እንተኾንካ ወፊርካ ተምፅኦ ዝነበርካ ቅጫ እውን ክተርፍ እዩ ማለት እዩ። እዚ ክኸውን ኮይኑ ምውህሃድ የድለየካ። እቲ ዘሎ ስድራ ቤት ብዓቕሙ ከመይ ገይሩ እዩ ዝዋፅኦ
1: ግድን ኣይኮነን ሓደ ሰብ ኩሉ ግዜ ከኣል እዩ
0: እዋ ኣብ ሓደ ሰብ ክወድቕ የብሉን። እሱ ዩ ሕጂ እቲ ብሓደ ብዙሕ ግዜ ብደቂ ኣንስትዮ እንዲ ድወድቕ ኣብ ኣደ ወደቕ ካብ ኣደ ከዓኒ ሕልፍ ኢሉ ናብ ታ ጓል ኣንስተይቲ ውላዳ እዩ ዝወድቕ። እዚ እዚአን ከዓ ኩሉ ዕድላተን ይበኩር ማለት እዩ። እዚ ምትሕብባርካ እታ ቀዳመይቲ ተሓባቢርካ ምእላያ እታ ካልአይቲ ከዓ ማለት እዩ። እዚ ዝግባእ ፍቅሪ ጌርካ ዝግባእ ግዜ ሂብካ ዝግባእ ሓልዮት ሂብካ ነዊሕ ግዜ ከም ዝወስድ ፈሊጥካ ምቅላስ እያ ትሓትት ማለት እዩ። ሕጂ እቲ ካልእ መፍትሒ ክትረክብ ኢልካ ዕንክሊል ዝበሃል ናብ ዝተፈላለየ ሃገራት ናብ ዝተፈላለየ ክእለት ዘለዎም ናብ ዝተፈላለየ ዝኽየድ እሱ ናይ ዓቕሊ ፅበት ስለ ዝኾነ መጀመርያ ኣብቲ ጥቓኻ ዘሎ ኣገልግሎት ክትጥቀመሉ ኣገዳሲ እዩ ማለት እዩ።
1: ፅቡቅ ቴሌፎን ኣላትና። ሄሎ
2: ሰላም፣ ከመይልኩም?
1: ፅቡቅ ታ ተቅርብ ትኽእል እያ።
2: ካልእ ዝበሃል
1: ኣራይ
2: ጓል ዓመትን ሰለስተ ወርሒን ቆልዓ ኣላትኒ እዚ ክሳብ ሸውዓተ ወርሒ ትገብር እንበር ኦክሲጂን እያ ነራ።
1: እንታይ ነራ
2: ትንፋስ ፀገም ማለት ኦክሲጂን ትወስድ ነራ ሸውዓተ ወርሒ ማለት እዩ። እዚ ኣብዚ ግዜ እዚ ኮካይትብነብ ገበርና ናይ ምዝራብ ባባ ማማ የብላን ኣንድርወይት እያ ድማ እጂ ምዚ ትብሎ ዘለኹም ፅብታሓ ዝኽእል ዚ ፀገማት
1: ርደ ታሕቶ ዓራይ ክመልሰልካ እያ ኳል
0: ኣራይ ምናልባሽ ካልእ ዘቕርቦ ዘሎ ሕቶ እንታይ እዩ? ሓደ ካብቲ መበገሱ ክኸውን ዝኽእል ተኽእለታት እቲ ቅድሚ ግዜ ከ ምውላድ ትሕቲ ሚዛን ምውላድ ንምዕባለ ሓንጎል ተግባራትን ክፀሉ ስለ ዝኽእል ሓደ ከም መበገሲ ክጥቀስ ይኽእል እዩ። ካ ቆልዓ ተርእዮ ዘላ ባህርያት እውን ከምኡ ዓይነት ድኻማት ተርእላ እዚ ጌና ዓመትን ሰለስተ ወርሕን ስለ ዘላ ከምኡ ዓይነት ደምዳም ዝኾነ መግለፂ ክትህብ ኣይትኽእል ኒኻ። ግን ኣብ ጥቁኡ ዘሎ ሕክምና ኣገልግሎት ጥዕና ክውከስ ኣለዎ ቀጻሊ ምክትታል ከዓ ከም ዘድልያ ምክንያቱ እቲ ምድንጓይ ከም ዘሎ የርኢ ኣሎ። ግን ደገፍ ከዓ የድልዩ ምንቕቓሕ የድልዩ። እዚ እቲ ቀዳማይ ሽግር እንታይ እቲ ስድራ ምስ ወረዶ ነቲ ፀገም ይኸብዶ ስለ ዝኾነ ንክቕበሎ ሕልኑ ይዕርብ እዩ ዝገብሮ እውን ጠፎ እዩ። ብውሕዱ ብውሕዱ ርእሳ ምሕካኽ ነዛ ቆልዓ ሓጋዝ ነገር እዩ ናይ ምንቕቓሕ ባህርያት ማለት እዩ። ካልእ ኣብ ገዛ ኮፍ ስለ ዝበለት ንዓ ሱቅ ክትብለልና ከይቲ ውጭጭ ገለልካ ሞባይል መሃብ ቴሌቭዥን ምውላዕ ገ ልዕሊ ዓቕን ብዝኾነ ማለት እዩ ግዜ መጥፋእ ከዓኒ ንዓኣ ኣይሕግዛን እዩ ማለት እዩ። እዚ እዚታት ከዓ ክውገድ ዘለዎ ተግባራት እዩ። እቲ ምድንጓይ ኣመታት የርኢ ኣሎ ግን ምስ ኣብ ቀረብኡ ዘለዎ ሓካይም ከዓ ምልዛብ ኣገዳሲ እዩ።
1: ካብቲ ተኣላለያ ከይወፀና ያቆብ እቲ ከምዛ ዝበልካ ጠቂስካ እቲ ሕሉፍ ክንክን ኣሎ ነቲ ቆልዓ ድላዩ ነገር ከተም ክትህቦ ምፍታን ከም ፅቡቅ ዲ ድውሰድ እዚ ምክንያት እቲ ናይ ምዝራብ ነገር የለን እንታይ ደልዩ እውን ብግምት ኢካ ተኸይድ ትኸውን ኢለ ሓስብ ኩሉ ደዲ ጠለቦ ብናቱ ጥራሕ ምኻድ ይጠቕሞ ድዩ ከመይ እዩ?
0: ኣይጠቕሞን እዩ። ምክንያቱ እንታይ እዩ? ድሌታት ሰው ኢልካ እናመላእኻዮም ተመፂኻ ደረት እናሰኣን እዮም ዝመፁ። እዚ እቲ ዝግብኦ ክንክንን ሓልየትን እቲ ዝግብኦ ፍቅሪ ስኒት ገለ መሃብ ኣገዳሲ እዩ። እተዘይኮይኑ እቲ ፀገም እንታይ ኮን ኸውን ስለ ዘይተረዳእካዮ ኩሉ ከተማልእ ክትከድኖ ክተብልዖ ክተስትዮ ገለ ዝጠፍእ ግዜ ነቲ ቋንቁ ተግባራትን ክትርድኦን እውን ዕድል ስለ ዘይትረክብ ንዕኡ ሓጋዝ ይኮነን ብግባእ ምዕባለ እውን ኣይምፅእን እዩ። እዚ እታ ዝበለፀት እተተኻኢሉ ኣብ ዓድና ቶም ዝበለፁ ናይ ቆልዑ ሓካይም ክንጀሃረሎም ንኽእል ቆልዑት እዮም እውን ምክንያቱ ብፍላይ ንስነ ልቦና ቆልዑት ማለት እዩ። ዓበይቲ ጌጋ ገለ እንዳበልና ኢና ንኸይድ ምስ ቆልዑት ተሓዊስካያን ግን ኩሉ ጌጋን ቁኑዕን እንዳተረድኡ ስለ ዝኸዱ ምስ ቆልዑት ናይ ምሕዋስ ዕድል ክንፈጥረሎም እቲ ዝበለፀ እዩ ማለት እዩ።
1: ፅቡቅ ምናልባት ሞያ እውን ይሕግዘካ ይኸውን ኣብ ከምዚ
0: እዋ እሱ ክሄድና ይኮና ንቲ ሞያዊ ክስታይ ኣቦቱ እዩ ዘሎ ምክንያቱ እሱ ሞያዊ ደገፍ ናይ ግድን እዩ። ግን ቲ ቀዳማይ እቲ ወላዲ ብጥቁኡ ዘሎ ክገብሮ ዘለዎ

0: ናብ ቆልዑት ምሕዋስ እዩ። ካብኡ ሓሊፉን ዝመፅእ ፀገማት ግን ኣብ ጥቃካ ዘሎ ናይ ሕክምና ኣገልግሎት ምጥቃም ኩሉ ነዚ ተኽእሎታት መበገስን መባእታዊ ምክርን ዝለዓለ ደረጃ ሕክምና ናይ ምርካብ ዕድል ስለ ዘሎ ነዚ ከዓ እሞ ብነፃም ብቀዳምነትን ውን ዕድል ስለ ዘለዎም ክጥቀምሉ ኣገዳሲ እዩ።
1: ኣብዚ እንተሪፈና ና ደለዋ ክልተ ደቃይቕ ምናልባት ብሂላት ኣሎ ብዙሕ ጠቂስካይና ኣለካ ዚ ክመሃሩ ይክእሉንእዮም ዝተፈላለዩ ኣገባብ ክምዕብሉ ይኽእሉ ዝብላ ንዕንትን ክፋ ቢልና መደምደምታ ክትገብረና
0: ፅቡቅ ሕጂ ከምዚ ዓይነት ስንክልና መሰጋጠመ ብዙሕ ግዜ ክምዕብሉ ይክእሉን እዮም እንታይ ከይገብሩ ዝበሃል ዘረባ ኣሎ ንዖም ብዝምጥን ኣገባብ ስልጠና ዝግባእ ምዕባለ ክምፅኡ ይክእሉ እዮም። ዝኾነ ሰብ ከዓ ንዑ ዝምጥን ተግባራት ተረኪቡ እዩ ክምዕብል ዝኽእል እምበር ስንክልና ምስ ስንክልና ስለ ዘሎን ዘየለን ኣይኮነን ሕጉሳት ኣይኮኑን ዝብል ዘረባታት እውን ይመፅእ ዝግባእ ደገፍ ተረኪቦም ሕጉስ ሂወት ናይ ምምራሕ ድል ኣለዎም። ከም ዝኾነ ሰብ ካልእ ጓል ኣንስተይቲ ኣጠንቅን ዝብል ከምኡ ዓይነት ጭብጢ ዘለዎ ነገራት የለን። ንኣብነት ኣብ ዳውን ሲንድሮም ዕድመ ጓል ኣንስተይቲ ክውስኽ እንከሎ ስቲ ተኽእሎ ይዓቢ። ኣብ ፕራደር ዊሊ ሲንድሮም ዝበሃል ከዓ ከምኡ ናይ ወዲ ተባዕታይ ዕድመ ክውስኽ ከሎስ እቲ ተኽእሎ ይዓቢ። ስለዚ ንዝኾነ ፆታ ዝብል ኣይኮነን መርገም እዩ ናይ ውሱናት ዕድል እዩ ዝበሃል ከዓ እዚ ንዝኾነ ሰብ ከጋጥም ዝኽእል እዩ። ንገንዘብ ዘለዎ ንተማህረ ንዘይብሉ ንኩሉ ንማዕረ ከጋጥም ዝኽእል እዩ። ሕማም እዩ ንዝብል ከዓኒ ሕማም ኣይኮነን ጉድለት ናይ ክእለታት ስለ ዝኾነ ስንክልና እዩ
1: መደምደምታ።
0: ካልእ ምናልባሽ ዘለዎም እንዳበልና ውን ንዛረብ ኢና ኦቲዝም ዘለዎም ኣእምራዊ ምዕባለውን ስንክልና ዘለዎም ዋንነት ናይ ውሱናት ወገናት ኣይኮነን ምስ ስንክልና ዘለዎ ክበሃል እዩ ዝምረፅ። ምስቶም ሓደ ዓይነት ዝመስሉ ዝበሃል ኣሎ ንስድራ ቤቶም ንወለዶም እዮም ዝመስሉ ፍሉይ መለክዕ የብሎምን ምስቶም ጥዑያት ቆልዑ ምምውድዳር ከዓኒ ከምኡ ዝበሃል ዘረባ ኣሎ። ምስ ጥዑያት ቆልዑ ዘይኮነሲ ምስቶም ምዕባሊኦም ዝተለለየ ቆልዑ ኢና ክነወዳድሮም ዘለና ምዕባሊኦም ስለዘየለለና ግዳያት ዝብል ከዓኒ ናይ ሓደ ወገን ወይ ናይ ስቃይ ሕላገት ወይ ናይ ወፃኢ ሕላገት ስለዘይኮነ ግዳያት ክበሃሉ ኣይምረፅን። ውፅዓት ንዝብል ከዓ ፍትዋት ኣባላት ስድራ ቤት ዳኣ እምበር ንወፅዓ ዝገልፅ ኣይኮነን ከምኡ ውን ንመጉዳእትን ንክሳራን ዝገልፅ ስለ ዘይኮነ ከም ግዳያት ገርና ክንገልፆም ፅቡቅ ኣይኮነን። ኣብ መደምደምታ እንታይና ክንብል ንክእል ፍሉይ ኩነት ምዕባለ ዳኣ እምበር ሕማም ዘይምኳኑ ኣሸጋሪ ባህርያቶም ከዓ ኣገባብ መባሃሊኦም ስለ ዝኾነ ፅን ክንብሎም ኣገዳሲ እዩ። ዝያዳ ካልእ ሰብ ፀገማት ጥዕና ኣእምሮውን ከጋጥሞም ስለ ዝኽእል ግን ሓልዮታ ይንብቀቀሎም ኣብ ሓያል ጎኖም ዳኣ እምበር ኣብ ድኻማቶም ከነስተብህል የብልናን ንዑ ዝምልከት ማሕበር ስለ ዘሎ ብዓድና ከዓ ብማሕበር ደረጃ ክጥርነፉ ፀገማቶም ተጠርኒፎም ክቃለሱሉ ከዓ ዕድል ክንፈጥረሎም ይግባእ።
1: ኣዚና ነመስግነካ ኣቶ ያቆብ ሓይለ ሓኪም ኣእምሮ ዝኸበርኩም ተኸታተልቲ ናይ ሕጂ ትሕዝቶና ኣብዚ ዛዚምና ኣለና ዝመፅእ ሰሙን ኢና ክንራኽብ ኣብ ኣእምሮ ኣውን ምዕባላ ኣውን ስንክልና ዘተኮረ መደብ ዶክተራት ኣብ ስትድዮ ይፀኒሑ ድሓቀኒ እዩ።

ዝኸበርኩም ተኸታተልቲ መደብ ቀስተ ድሕነት ካብ ዕለት 16 ክሳብ ዕለት 29 ወርሒ 4 2026 ዝነበረ ስታስቲካዊ ፀብጻብ ትራፊካዊ ሓደጋታት ሒዝናልኩም ቀሪብና ኣሎና። ብደረጃ ሃገር ዝነበረ ፀብጻብ ምስ ንጅምር ዝተመዝገበ ቁፅሪ ሓደጋታት 120 እዩ ነይሩ። መጠን ሞት 3፣ ከቢድ መጉዳእቲ 36፣ ፎክስ መጉዳእቲ ድማ 53።

ተመዝጊቡሎ ኣብ ንብረ ዝወረደ ዕንወት ምስ ንዕዘቦ ድማ 495250 ዝግመት ዕንወት ይወሪዱ ምናልባት ምስቲ ቅድሚ ሕጂ ዝነበረ ስታስቲካዊ ፀብፃብ ኣገናዚብና ምስ ንዕዘቦ ኣብ ዝሓለፈ 2 ሰሙን ዝነበረ ሓደጋታት እቲ ቁፅሪ ብመጠኑ ጉድል ኢሉ ከምኡ ውን ኣብ ንብረ ዝወረደ ዕንወት ብመጠኑ ጎዲሉ ንዕዘቦ ኣለና ናብ ዞባታት ምስ ንኸይድ ኣብ ዞባ ማእከል ዝተመዝገበ ቁፅሪ ሓደጋታት 67 እዩ ነይሩ መጠን ሞት ሓደ ከቢድ መጉዳእቲ 9 ፎክስ መጉዳእቲ ድማ 18 ተመዝጊቡሎ ኣብ ንብረ ዝወረደ ዕንወት ከዓ 74,000 ናቕፋ ተመዝጊቡ ንዕዘቦ ኣለና ናብ ዞባ ደቡብ ምስ ንሰግር ዝተመዝገበ ቁፅሪ ሓደጋታት 14 መጠን ሞት ሓደ ከቢድ መጉዳእቲ 16 ፎክስ መጉዳእቲ 13 ኣብ ንብረ ዝወረደ ዕንወት ድማ 145,000 ምናልባት እቲ ዘጋጥም ዘሎ ቁፅሪ ሓደጋታት ምስቲ ኣብ ንብረ ዝወርደሎ ዕንወት ኣገናዚብና ምስ ንሪኦ እቶም ኣብ ዝዋደቡ ዝተኸስቱ ሓደጋታት ኣዕነ ሓደጋታት ምንባሮም ዘረዳእና ስታስቲካዊ ፀብፃብ እዩ ይሕ ባሕሪ ምስ ነወዳድሮ ድማ ኣብ ንብረት ብዙሕ ዕንወት ክወርድ ኢና ንዕዘብ ነርና ኣብዚ ዝሓለፈ 2 ሰሙን ግን ኣዝዩ ውሑድ ዝኾነ ኣብ ንብረ ዝወረደ ዕንወት ኢና ተዓዚምና እዚ ድማ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዝሓለፈ 2 ሰሙን ዝነበሩ ሓደጋታት ብተዛማዲ ዝሓሹ ሓደጋታት ምንባሮም ዘረዳእና ሓደ ነጥቢ እዩ ናብ ዞባ ደቡባዊ ቀይሕ ባሕሪ ምስ ነብል ድማ ዝተመዝገበ ቁፅሪ ሓደጋታትን ሳዕቢናቱን የለን ዝብል ስታስቲካዊ ፀብፃብ ኢና ተቐቢልና ዘሎና ናብ ጠንቅታት ሓደጋ ምስ ነብል ድማ ሕጂ እውን እቶም ብቐፃሊ እንጠቕሶም ጠንቅታት ሓደጋ እቶም ዝዓበዩ ጠንቅታት ሓደጋ ኮይኖም ይቕፅሉ ኣለዉ ብዘይ ኣገባብ ንድሕሪት ምምላስ 14 ኣዝዩ ተፀጊዕኻ ምሕላፍ 13 ንኣጋር ቀዳምነት ዘይምሃብ 13 ሓደገኛ ኣመራርሓ 17 ርሕቐትካ ዘይምሕላው 13 መስመርካ ዘይመሓዝ ድማ 11 ሓደጋታት ዝኸተሉ ዝዓበዩ ጠንቅታት ዝነበሩ ኣብ ዝሓለፈ 2 ሰሙን እዮም ብስእላዊ መግለፂ ኣብ ዝሓለፈ ሰሙን ካብ ዝተኸስቱ ሓደጋታት ከም ኣብነት ክንጠቕሶም ንኽእል ሓደጋታት ምስ ንርኢ ድማ እዛ ንዕዘባ ዘለና ሓደጋ ኣብ ከባቢ ሽማ ንጉስ ታሕታይ ብዕለት 23 ወርሒ 4/2026 ዘጋጠመት ሓደጋ እያ እቲ ጠንቂ ናይዚ ሓደጋ ድማ ክልተ ሰባት ብሽክለታ ተጎራቢቶም ነቲ ቁልቁለት ይወርድሉ ኣብ ዝነበሩ እዋን እዛ ንዕዘባ ዘለና መኪና ድማ ብመስመራ ነቲ ዓቐብ ኣብ እትድይበሉ ዝነበረት እዋን እዞም ተጎራቢቶም ዝነበሩ ክቆፃፀርዋ ብዘይምኽኣሎም ናብቲ መስመር ናይታ ተሽከርካሪት ወይ ድማ ናይዛ መኪና ብምእታው ተጋጭኦም ናብ ሓደጋ ዝሰዓበ እዩ ጠንቂ ናይዚ ሓደጋ ድማ ብሽግለታ ምጉርባት ከምኡ ውን መስመርካ ዘይመሓዚና ክንጠቕሶ ንኽእል ኢና ኣብ ተጎርባታይ ከቢድ ዕንወት ክወርድ ንከሎ ኣብቲ ኣጎራባታይ ድማ ቀሊል መጉዳእቲ ወሪድ ኣሎ ብንብረት ኣብ ንዕዘቦ እውን ናያስታት 10,000 ናቕፋ ዝግመት ዕንወት ወሪዱ ተዓዚምና እዚ ድማ ኩሉ ግዜ ብሽግለታ ክንጎራበት ከም ዘይብልና እዚ ዘጋጠመ ሓደጋ ሓደ ኣብነት ናይቲ ከጋጠም ዝኽእል ሳዕብን እዩ እዚ ጥራይ ዘይኮነ እውን እዛ ንዕዘባ ዘለና ሓደጋ እውን ብዕለት 7 ወርሒ 4/2026 ኣብ ሰዓ 8 ፍረቓን ናይ ንግሆ ኣብ ከባቢ ማይ ጭሆት ዘጋጠመት ሓደጋ እያ ጠንቂ ናይዚ ሓደጋ ድማ ቀዳምነት ዘይምሃብን ስቶፕ ምጥሓስን እዩ እዚ ንዕዘቦ ዘለና መራሒ ተሽከርካሪ ናብዚ ፅርግያ ኣብ ዝሕወሰሉ ዝነበረ እዋን ነዛ ተሓልፍ ዝነበረ ታክሲ ቀዳምነት ክህባ ነይርዎ ቀዳምነት ከይሃበ ክሕወስ ኣብ ዝፈተነሉ ድማ እዚ ንዕዘቦ ዘለና ሓደጋ ኣጋጢሙ ዋላ እኳ መጠን ሞት እንተዘይነበረ ኣብ ንብረት ግን ከቢድ ዕንወት ኣጋጢሙ ንዕዘቦ ኣለና ስለዚ ኩሉ ግዜ ናብ ፅርግያ ኣብ እንሕወሰሉ እዋን ወይ ድማ ስቶፕ ዝብል ታቤላ ኣብ ዝፀንሓና ጠጠው ኢልና ቀዳምነት ሂብና ተኸታቲልና ናብ ፅርግያ ክንሕወስ ከም ዘለና ድማ ካብዚ ሓደጋ እዚ ክንምሃሮ እንኽእል ነጥቢ እዩ እዚ ንዕዘቦ ዘለና ሓደጋ እውን ብዕለት 21 ወርሒ 3/2026 ሰዓት 5 ፍርቓን ናይ ንግሆ ኣብ ከባቢ መቓበር ሓርበኛታት ናይ እምባደርሆ ወይ ድማ ኣብ መላገሲ ናብ በዓል ገረሚ ገጽካ ዘጋጠመ ዓይነት ናይቲ ሓደጋ መኪና ምስ እንስሳ እዩ ንእንስሳ ቀዳምነት ብዘይምሃቡ መራሒዛ ተሽከርካሪት ዘጋጠመ ሓደጋ እዩ ስለዚ ኩሉ ግዜ ኣብ እንጓዓዘሉ እውን እንተደኣ እንስሳታት ኣብቲ ከባቢ ኣለው ነቶም እንስሳታት ቀዳምነት ክንህቦም ግዴታና እዩ ምክንያቱ እቶም እንስሳታት ማዕረ ሰባት ኮይኖም ንተሽከርከርትና ብግቡእ ክርድእዋ ስለዘይክእሉ ቀዳምነት ሂብናዮም ክንጓዓዝ ድማ ኣገዳሲ ነጥቢ እዩ ስለዚ ኩሉ ግዜ እንስሳታት ኣብ ከባቢና ኣብ እንዕዘበሉ እዋን ነቶም እንስሳታት ቀዳምነት ሂብና ድማ በዘጋጥ መልና መሓላልፍ ንደሊ ስለዚ ንቕሓትና ክብምባል ሓደጋታትን ሳዕቤናቶም እንከላኸል ሰላም

0: ዓርቢ 17 ሕዳር 2023 ሰዓት 7 ምሸት እዩ። ኩነታት ኣየር ከተማ ዓዲ ቀይሕ ኣዝዩ ጥዑም ስለ ዝነበረ ብዝሕ ዘለዎ ሰብ ኣብ ጎደናታት ንፋስ ክወስድ ይረአ ነበረ። ሓንቲ ጓል 9 ዓመት ቆልዓ እውን ምስ ወላዲታ ኣብ መውቅ ዕላል ሰጢመን ክንቀሳቀሳ ይረአያ ነበራ። ምስ ዓበየት ክትኮነላ እትደልዮ እናዕለለታ ወላዲታ ድማ ኣብኣ ዘለዋ ተስፋ እናገለፀትላየን ዝጓዓዛ ነይረን። እንተ ኤሪቴል ብድሕሪአን ገዲፈን ናብዑና ብርገፀን ጉዕዞን ቀጸላም። ኣብ መንጎ ግን እታ ቆልዓ ወላዲታ ገዲፋ ጸርግያ ክትሰግር ብግስ በለት። ናብ ጸሊም ጸርግያ ኣትያ ቁሩብ ስጉምታት ምስ ከደት ግና ብየማና ብፍጥነት እትመጽእ መኪና ተዓዘበት። ንመወዳእታ ግዜ ገጽ ወላዲታን ብርሃን ዓለምን ትርኢ ከም ዘላ ግዲ ትረዲእዋ ሰገጥ ኢላ ጠጠው በለት። ንገለ ካልኢታት ቅዝዝ ኢላ ኣብራኻን ፈጥፈጠሞም ክትቅድማ ብምሕሳብ ስጉማ ብንሃር ቀጸለት። ፈቲና ግን ክኾነላይ ከኣለን። እታ ተሽከርካሪት ብኽድር ፍጥነት ትመጽእ ብምንባራ ኣየላ በወታን።
1: እዚ ወዲ መኪና መሪሑ ካብ ሹቕ ይድብገስ ነይሩ፣ ናይ ሹቕ ፒያሳ ማለት እዩ። ካብኡ ተበጊሱ ንላዕሊ እዩ ዝድይብ ነይሩ። ሕጂ ናብ ናይ ወዲ ሓወቦ ይኣለኒ እዩ ዝብል ንሱ። ናይ ወዲ ሓወቦ ሰሓሚሙ ዝነበረ ናብ እዩ ትርእሱ ኣቃኒዎ ነይሩ ማለት እዩ። ናብኡ እንዳተበገሰ ከሎ ናህር ነይሩ፣ ክቱር ናህር ነይሩዎ። ሕጂ ዋላ ኣብዚ ዝነበረ ተጓዓዛይ ማለት እዩ ኣጋር ተፀጊዒ ሕሊፍዎ እጅ ናህር ስለ ዝነበሮ ምስ ኣዲያ ትሰግር ዝነበረት ቆልዓ ናብዚ ታሕቲ ገፅያ ትሰግር ነራ ካብዚ ፅርግያ ወፃ ማለት እዩ። እጅ ንሳ ናብዚ እንዳሰገረት ከላ እሱ በስ መፅ ስለ ዝነበረ ናይ 3 ሜትሮ ካብ ኣዲያ ፍንትት ኢላ እሱ ናህር ስለ ዝነበሮ መፅኡ ብክቱር ናህር ማለት እዩ ገጭዩ።

0: ኣምፕላንስ መፅያ ናብ ኣፅዒኖም ንሆስፒታል ወሲዶማ ማለት እዩ። ሆስፒታል ከይደ ተቆልዓ ዓሪፋ ፅኒሓትኒ ንዓይ ዓሪፋ ፅኒሓትኒ ጅምሃርምቲ ነይርዋ ተቆልዓ ኣብዚ ሰለፋ ብጣዕሚ በቃ ክስታይ ተቢሉ ነሩ ተቐዲዱ ነሩ ሰለፋ ሰለፋ ተቐዲዱ ኣብዚ ርእሳ ዝእውን ምንቃዕቲ ነይርዋ ጋጋ እዚ ተሰይሩ ዓቐቕ እዩ ዝብል ከምዚ ዓቐቕ ዓቐቕ እዩ ዝብል እጁደም ብእዝና ዛር ነይሩ ብርእሳ ብዝብ ኣብዚ ኣፍ ልባ ከዓ ልሕፃፅ ነይርዋ ከምዚ ሙሉእ ዝወደቐቶ ልሕፃፅ ነይርዋ ስታታ ማለት እዩ። ሪ ወዲና ንዓ ማለት እዩ ኣድራሻ ክወስደላ ኢለ ኣዲያ ነይራ ምስኣ ነቲ ኣዲያ ኣድራሻ ናይ ተቆልዓ ክቅበላ ኢለ በቃ ወላ ሓንቲ ክትብለን ኣይካኣለትን ወላ ትሽም ናይ ተቆልዓ ንክትነግረን ስ ኣይካኣለትን
1: ካብዚኣ ብያሳ ትበግሰ ዓዳቂሕ ኣብ ዓዳቂሕ ብያሳ ትበግሰ እንዳክትኩ ተቃኢርተ ለያ ታ ሓደጋ ተጋጢማ ወዳሓቢ ሕሙም ነይሩ እንዳክድኩ በካ ድሽምላ ገፀ እንዳክድኩ ተቃይርተን ምስ በፃሕኩ ምስ ኣደያ ብሓንሳብ ንጓዓዝ ነርና እሶም በዚ ኮይኖም ኣነ ከዓ በዚ ፀቕሒ ኮይነ ንጓዓዝ ነርና ሽዑ ኣሕሊፈ ምስ በልኩ በቃ ጎህያ ኣትያትኒ ካብ ኣዳም ምልቓሲ ጎህያ ኣትያትኒ ሸዓ ንዓ ክድሕን ኢለ ናብዝን ናብዝን ከይደ ግን ኣትያትኒ እያ ምስ መፃኹ ኮይኑ ሕጂ ንዓ ከውፅ ኢለ ናብዚ ክኸይድ ኣዲኣ ፅኒሓ ተጣው ክብል ኣትያትኒ እያ በቃ ምንቅስቓስ ኣይነበረኒን ሸዓ መራፂ ኣይነበረኒን

ኣብ ምምራሕ ተሽከርካሪት ኣድህቦ ኣዝዩ ኣገዳሲ እዩ። ኣእምሮኻ ብኻልእ ተሰሪቑ እናሃለወ ተሽከርካሪት ክትመርሕ ብፍጹም ኣይግባአን። እታ ተሽከርካሪት ክትመርሓ ሓላፍነት ወሲድካ ክሳብ ዝሃለኻ ብምሉእ ኣድህቦ ናይ ብሓቂ ክትመርሓ እዩ ዘለካ። ኣድህቦኻ ዘጉድል ነገር ኣጋጢሙካ እንተሃልዩ ምዝዋራ ቋረፅ ወይ እውን ናብ ንቡር ተመሊስካ ከም ዘለኻ ቅድም ኣረጋገጽ። ምኽንያቱ ናትካ ሸለልትነት ንብዙሓት ክልክም ስለ ዝኽእል ተሃዊኸባ ነዚኣ ክርክብባ እናበልካ ኣእምሮኻ ብኻልእ ተሰሪቑ እናሃለወ ብፍጥነት ምምራሕ ከኣ እሞ ንጥፍኣት መንገዲ ምጥጣሕ ማለት እዩ። ብፍጥነት ምምራሕ ምልክት ክእለት ኮይኑ ዝስምዖም እውን ውሕዳት ኣይኮኑን። ናህሪ ብፍጹም ምልክት ክእለት ኣይኮነን ኮይኑ እውን ኣይፈለጥን። ክኢላ መራሒ ተሽከርካሪት ዝበሃል ብምሉእ ኣቓልቦ ዝመርሕ ፍጥነቱ ሓልዩ ብሕግታት ትራፊክ ዝምርሐን ድሕነት ነብሱን ህዝቡን ኣቐዲሙ ብሓላፍነት ዝመርሕ እዮም። ብፍጥነት መሪሑ ክኢላ ኮይኑ ዝስምዖ ሰብ ንነብሱ ዘታልል እዚ ሓላፍነታዊ እዩ። ኣብ ኣዋጅ ቁፅሪ 154 እዝባር 206 ኣዋጅ ትራፊክ ፅርግያ ምስ ፍጥነት ኣተኣሳሲሩ ኣስፊርዎ ዘሎ ዓንቀፃት እንተተወቂስና ዓንቀፅ 30 ንካብ ክሊ ከተማ ወፃኢ ክህሊ ዘለዎ ደረት ፍጥነት ብኸምስ ስዕብ የነፅሮም። ሓደ ዝኾነ መራሒ ተሽከርካሪት ኣብ ዝኾነ ፅርግያ ናይ ገዛ ሞተር መኪና ወይ ሞተር ብሽግለታ ኣብ ሰዓት ካብ 100 ኪሎ ሜትር ንላዕሊ ክመርሓ ኣይፍቅድን። ክልተ መራሒ ናይ ንግዲ ተሽከርካሪት ኣብ ሰዓት ካብ 80 ኪሎ ሜትር ንላዕሊ ክመርሓ ኣይፍቅድን። ሰለስተ መራሒ ሕዋስ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢታን ሓውሶ ተሰሓቢታን ናይ ሕርሻ መሳርሒ ወይ ዝኾነ ካልእ ናይ ሞተር ተሽከርካሪት ኣብ ሰዓት ካብ 70 ኪሎ ሜትር ንላዕሊ ክመርሕ ኣይፍቀዶን። ከምኡውን ካብ ከተማ ወፃኢ ኣብ ድልድላት ኣብ ሰዓት ካብ 20 ኪሎ ሜትር ኣብ ዓድታት ድማ ኣብ ሰዓት ካብ 35 ኪሎ ሜትር ንላዕሊ ኣይመርሕን። ዓንቀፅ 31 ብግዲኡ መራሒ ተሽከርካሪት ኣብ ውሽጢ ክልል ከተማ ብዛዕባ ክህልዎ ዘለዎ ደረት ፍጥነት ብኸምዚ ዝስዕብ ኣስፊርዎ ይርከብ። ሓደ ዝኾነ መራሒ ናይ ገዛ ሞተር ተሽከርካሪት ወይ ሞተር ብሽክለታ ኣብ ዝኾነ ፅርግያ ኣብ ሰዓት ካብ 60 ኪሎ ሜትር ንላዕሊ ደረት ፍጥነት ክመርሕ ኣይፍቅድን። ክልተ ዝኾነ መራሒ ናይ ንግዲ ተሽከርካሪት ዝለዓለ ዝፍቀድ ክብደታ ካብ 3500 ኪሎ ግራም ዘይዛይድ ወይ ናይ ህዝባዊ ኣገልግሎት ተሽከርካሪት ኣብ ሰዓት ካብ 40 ኪሎ ሜትር ንላዕሊ ኣይፍቅድን። ሰለስተ ዝኾነ መራሒ ናይ ንግዲ ተሽከርካሪት መጠን ክብደታ ካብ 3500 ንላዕሊ ዝኾነት ሕዋስ ናይ ሞተር ተሽከርካሪትን ተሰሓቢትን ሕዋስ መኪና ምስ ተሰሓቢትን ሓውሲ ተሰሓቢትን ናይ ሕርሻ መሳርሒ ወይ ካልእ ሞተር ተሽከርካሪት ኣብ ሰዓት ካብ 30 ኪሎ ሜትር ንላዕሊ ክመርሕ ኣይፍቀድን። ብዘይካዚ መራሒ ተሽከርካሪት ናብ ከተማ፣ ዓዲ፣ ዕዳጋ፣ ቤት ትምህርቲ ወይ ሆስፒታል፣ ናብ ሰንጠቂት ፅርግያ፣ መሰጋገሪ ኣጋር፣ ኩርናዕ፣ ጸቢብ ድልድል ወይ ናብ ዝለዓለ ጫፍ ናይ ዓቐብ ወይ ናይ ቁልቁለት ክቐርብ እንከሎም ወይ ኣብ ጸቢብ ድልድል፣ ጸቢብ ጥውይዋይ ጽርግያ ኣብ ዝመርሓሉ ግዜ ወይ ተረኣይነቱ ድሩት ኣብ

0: ኾነሉ ኣብ ልዕሊ ኣጋርን ካልኦት ተጠቀምቲ ጽርግያን ፍሉይ ሓደጋ ክህሉ ኣብ ዝኽእለሉ ኩነታትን ናይ ተሽከርካሪት ፍጥነት ከም ዝጐድል ይገብር። ነዚ ክግለ ጸንሐ ደረት ፍጥነት ትሒዝካ ኣብ እትኸደሉ እዋን ግን ውፅኢቱ ሓደገኛ እዩ። እዚ ኣብ ዓዲ ቀይሕ ዝረኣነዮ ሓደጋ እምበኣር ነዚ ዘጉልሕ ኣብነት እዩ።
1: ጠንቂ ሓደጋ ሕጂ ናህር እዩ ናህር እዩ በቃ ኩቱር ናህር ነይርዎ። ምክንያቱ ኣብ ከተማ ክንከምዎ ዓይነት ናህር ክትከይድ ኣይፍቀድን እዩ። ኩቱር ናህር ነይርዎ፣ ናይታ ቆልዓ እውን ነይሩ እዩ። ከመይ እንድሕሪ ኢልካኒ ኩሉ ግዜ ንመኪና ስኻ ኢኻ ትሕልዋ ትሕልወካ ኣለዋ እንዲ ኣውቲስታ ትሕልወካ ኣለዎ እስኻ ከዓ ትሕልዋ ማለት እዩ። መኪና ትመፅእ እንድሕር ኣላ ኮይና ቀዳምነት ትገብሮ ነገራት ኣሎ። ቀዳምነት ንኣገር ዋላዳ ይኹን እምበር እስኻ ከዓ መኪና ትመፅእ እንድሕር ኣላ ኮይና ጎይኻ ክትኣትዋ የብልካን ክሰግራ ይ ክቅድማ እየ ክትብል የብልካ ንሳ ናይ ቴክኒክ ክስታይ ስለ ዝኾነት ንሳ ክትቅድመካ ትኽእል እያ ክቅድማ እየ እንዳበልካ እጅዛ ቆልዓ ክቅድማ የላ ሰጊራ ክትከይድ ክትብል እያ ገጫያታ ደላ ማለት እዩ። ስለዚ ኣጋር ሸለልትነት ክገብር የብሉን ኣብ ምንቅስቃሳት ውሲ ተጥንቃቐ ክህልዎ ክኽእል ኣለዎ። ብፍላይ ከዓ ኣብ ፅርግያ ማለት እዩ ድንሽተይ ምስ ምዃና ቅልጣፍ እያ መኪና መፅያ እንታይ እያ ክትገብራ ክትክእል ሓክስታይ ሓሳብ የብላ ንሳ እጅ ክቕልጥፋ ኢላሳ ዋዒ እዩ ክቕልጥፋ ኢላሳ ብተጊላ ስለ ድኸደት እሳ ከዓ መፅያ ገጫታ ማለት እዩ። ስለዚ ጠንቂ ናይ መኪና ናህር ክንብሎ ከለና ጠንቂ ናይታ ቆልዓ ከዓ ተሃዋኺ
2: ዕሊ ሱሳ ክኸይድ ከዓ ኣብ ክል ከተማ ስለዝኾነ ኣይፍቀዶን እዩ። ንዝኾነ ድሕነት ከድሕን ስለዘይኽእል ተሽከርከርቲ ሰብ ዝሰርሑ እዩ ጎማ ክነጥረካ ውይ ንኽእል እዩ ሃንደበት እኳ ፍሬኖ ውንካ ኣብካ ክእል እዩ ሃንደበት ምስ ኣተወካ ሽዑ ናበይ ኢኻ ክተብል ኣንፈትካ ኢኻ ክስሕት ማለት እዩ ናብ ሓደጋ ትቃላዕ ኣለኻ።
0: ውፅኢት ሓደጋ ተጣዒስካ ዘይምለስ ክሳራ እዩ። ሂወት ሰብ ምስ ሓለፈ ንብረት ምስ ዓነወ ጣዕሳ ትርጉም የብሉን። ብሰንኪ ሓደጋ ኣብ ማሕበረ ቁጠባዊ መድያት ሕብረተሰብ ዝወረደ ሃስያ ቀሊል ኣይኮነን። ብዙሓት ስድራ ቤታት ብዘይ ጠዋሪ ይተርፋም፣ ኣብ ሕልሚ ዝነበሮም እውን ራእዮም ይኽለፍ። ብሚልዮናት ዝግመት ዕንወት ንብረት የጋጥም። ወላውካ ሓደጋ ወዝቢ እንተኾነ ብሸለልትነት ዘጋጥመሞ ከቢድ ሃስያ ዘውርዱ ሓደጋታት ግን ማእልያ ይብሎምን። እዚ ድማ ኣብ ተሽከርካሪት ደይምና ክንመርሕን ከለና ክንስከሞ ዘለና ሓላፍነት ከቢድ ምዃኑ ዘዘኻኽር እዩ። ኣጋር እውን ጽርግያ ኣብ ዝሳገረሉ እዋን ከባቢኡ ተቆጻጺሩ የማነ ጸጋሙ ተዓዚቡ ክሳገር ግዴታ ኣለዎም። ምክንያቱም ወላ እውን ቀዳምነት ናትካ ኣብ ዝኾነሉ እዋን ኣብ መስርሕ ቴክኒክ መኪና ጸገም ከጋጥም ተኽእለሎም። ከምኡውን ኣተኩሮ ኣውዲሉ ዘሎ መራሕ ተሽከርካሪት ከጋጥመካ ስለ ዝኽእል ብምስትውዓል ምስጋር ውሕስነት እዩ። ብዘይካዚ ወለዲ ንደቅና ሓደገኛነት ጽርግያን ኣገዳስነት ብጥንቃቐ ምስጋርን ከንርድኦም ይጽናሓለይ ዘይበሃሉ ዕዮ ገዛ ምዃኑ እዚ ሓደጋ እያው ኣብነት እዩ። ቆልዑት ከጋጥም ዝኽእል ሓደጋታት ዘይክርድኦም ይኽእል እዩ። ብምኽርን ማዕዳን ንቕሓቶም ከነዕቢ ድማ ኣገዳሲ እዩ። እዚ ክንሪኦ ጸንሐና ሓደጋ ኣብነትን መምሃሪን እሞ ህይወትና ክትወሓስ መጻኢና ክጽብቕ ሃየዳኣ ኩልና እናተሓላለና ውሕስነት ብዘለዎ መንገዲ ጽርግያና ንጥቐመሉ።
1: ሕጂ ካብዚ ሓደጋ እዚ ብዙሕ ነገር ኢና ክንምሃር ንኽእል። ሓደ ኣካይዳና ክንዕርዮ ከም ዘለና ዘቆልዓ እዚኣ ክትሰግር ክትብል እያ ገጪዋ ናይ ሞት ሓደጋ ስዒብዋ ደሎ ማለት እዩ። ሕጂ ኣብ ኣካይዳና ብጣዕሚ ክቱር ጉያ ዝተሓወሶ ኣቓልቡኻ ካሲኢልካ ብዛዕባኻ እንዳዕለልካ ከለካ ገለገለ ሰብ ኣሎ ሕጂ ክላክ ይሩሉ ዋላ እውን ደይ ሰምዕ ሰብ ኣሎ እንዳኸዳ ከለዋሲ ኣረጋውያን ኣለው ተምሃሮ ማለት እዩ እዞም ህፃናት ካ ትሕቲ ዕድመ እዚኦም ሕጂ ኣቓልቦኦም ዳርጋ ኣብቲ ፀወታን ኣብቲ ናይ ዓበይትካ ኣብቲ ዕብት ንስለ ደሎ ዳርጋ ባዕሎም እዮም ቶም መራሕቲ መካይን ዝጎሲዎ ማለት እዩ። ሕጂ ኣነ ክብሎ ዝደሊ ኣጋር ኣብ ፅርግያ ክኸዱ ክንቀሳቀሱ ክኸዱ ኣለዎሲ ነገዶም ሒዞም ክኸዱ ኣለዎም ሸበድበድ ካዓ ዘይምባል እጅ እቲ ሓደ መኪና እዳበፀት እታ መኪና ንድሕር በዝ ገጻ ትመፅላ በዝ ቆሪፁ ክኸይድ ሸበድበድ ይብሉ ትሪኦም ሕጂ ቢብ የብለልካ እዚ ወዲ ሕጂ ከስሒታ ኢለ ብዙሕ ናብዝን ተቃሊሰ እዩ ዝብል እጅ ደው ኢላ ተትኸውን ንሳ ወይ ንሱ ደው ኢሉ ነይሩ እንተዝኸውን ኣይሞ ሓደ ግን እንታይ እዩ ግን እዚ እንተታት እንዲ ኣብ ሕሉፍ ክንካ እንተ ክትብል ኣይትኽእልን ኢኸ ግን እጂ እዚኦም ኣጋር ብጣዕሚ ኣብ ፅርግያስ ካብ ኩሉ ክዕሾ ክፃወት የብሎም እዞም ህፃናት ዓበይቲ ኣረጋውያን እውን ከምኡ ብሓፈሻ ኣረጋውያን ንቆልዑ ጥራሕ ዘይኮነ ወላት መንእሰይ እውን ኣካይዱኡስ ጥንቆቅ ክኸውን ክኽእል ኣለዎ።
3: እዋ ሕጂ ሓደጋ ኩልሻዕ ሓደጋ ወዝቢ እንድዩ ግን ወዝቢ ኢልካ ጥራይካ ዘይኮነስ ጥንቃቐን ኣብቲ ትንቀሳቀሰሉ እዋን ኣብ ግምት የቲኻ ክትከይ ዝግባኣካ ሓደ ናህር የድልን እዩ ፃዕቂ ህዝቢ ዘለዎ ቦታታት መራሕቲ መካይን ተጠንቂቆም ክኸድሉ ዝኽእሉ መንገዲ ከምዚ ምስ ዝግበሪቲ ድሕነትንቲ ሓደጋታትን ክግታእ ዝኽእል ስለዚ ነፍሲ ወከፍ ኣሽከርካሪ ዝመርሕ ሰብ ኣብ ግዜ ዝንቀሳቀሰሉ እውን ኣድህቦን ኣብ ካልእ ከይገበረ ክንቀሳቀስን ክሰርሑን ከም ዘለዎ እቲ ዝያዳ ሓበሬታ ንህቦ ኣጋር ወይን ብመንገዲ ክሕዝ ከም ዘለዎ ናይ መካይን በየን እዩ ፈልጥ እዩ መብዛሕትኡ ሸለልትነት ኣሎ ኣብ መኪና ኣብ ፅርግያ ተኣኪብካ ምኻድ የጋጥም እዩ ካብ ከምዚ ዓይነት ክምሃሩን ወይ ከምኡ ዓይነት ሓደጋ ከየጋጥመ ኢ ከዓ ቀዲምካ ትጥንቀቕ ሓደጋ ምስ ኣጋጠመ ተጋጢሙ ወዲእካ ኢኸ ማለት እዩ ስለዚ ሓደጋ ቅድሚ ምፍፃሙ ወይ ግበን ቅድሚ ምፍፃሙ ኣቐዲምካ ነብስኻ ገቲእኻ ነታትካ ኣካይዳኻ ቅስቃስካን ተቋፂርካ ክትከይድ ከም ዘለካ ጥራይና ሓበሬታ ነመሓላልፍ
4: ኩቱር ናህሪ ካብ ኣውቲስትታት ዝመፅእ ትራፊክ ኣሎ የለን እንዳበልካ ሸለልትነት ርኢኻ ትራፊክ ንድሕር ኣሎ ቀስክ ንብል ትራፊክ ንድሕዘ የለ ከዓ ክንጎይ እዚ ኩሉ ሓደጋታት ዝፍፀም ዘሎ ብሰንኪ እዚ ናይ ትራፊክ ሸለልትነት ምርኣይና እዩ ኩቱር ናህሪ ናብ ሓደጋ እዩ ዘጋልፅ ኩቱር ናህሪ ምግባር ብጣዕሚ ሓደገኛ እዩ እዛ መኪና እዚኣ ሰብ እዩ ሰሪሕዋ ስለዚ ፍረይኖ ኣለኒ ኢልካ ክትጎይ እንስሳ ኣትወካ ሳይክል ተኣትወካ እግረኛ ኣቱ ዓባይ ሰበይት ተኣትወካ ዓበይቲ ሽማግለታት ክኣትወካ ክእሉ እዚ ኩቱር ናህሪ ግን ሰብ ስለ ዝሰራሓ እዛ መኪና እዚኣ ፍረይን ክትሕዝ ኣይትኽእልን ኢኻ ኣንሸራቲቱ ናብ ሓደጋ እዩ ዘቃልዓካ ኣብ መኪናን ኣብ ንብረትን ኣብ ሰብን ከምፀኦ ጉድኣት ከዓ ብጣዕሚ ከቢድ እዩ ስለዚ ኩሉ መራሒ መኪና ኣብዚ እዋን ዝጓዓዘሉ ዓቕምታቱ ርኡ ደሴት ርኡ ኣብ ዝኾነ ሓደገኛታት መንገዲ ንትራፊክ ከይተፀበና በዓልና እውን ክንርዳእ ኣለና
2: ሕጂ ብዝያዳ ኣብ መንእሰያት ኣነ ከተኩር ምልከት መኪና እንተደኣ ኮይኑ ምልከት መኪና ማለት ስፒድ ኣይኮነን ወይ ፍጥነት ኣይኮነን ምልከት መኪና ቀሲ ኢልካ እንተኸድካ ኩሉ ግዜ ክተድሕን ትኽእል ኢኻ ክእለት ከዓ ኣብ ጉያ ኣይኮነን ካብ ጉያ ዝመፅእ በጀካ ክሳራ በጀካ ሓደጋ በጀካ ዘይተደለየ ክሳራታት ካልእ የለን ማለት እዩ ቀሲ ኢልካ እንተኸድካ ግን ሓደጋ ብመጠኑ ዋላ ወዝቢ እኳ እንተኾነ ሓደጋ ክትከላኸሎ ክተድሕኖስ ትኽእል ኢኻ ክተፍክሶ ትኽእል ኢኻ ካብቲ ዘጋጥም ኣዝኻ ስፒድ ንሕር ሃልይካ ግን ዝኾነ ንኣብነት ካብዚ ገረብ ውፅእ ኢሉ ወይ ካብዚ ጎደና እትው ኢሉ ንሕር ኣብዛ ጎደና ኣትእዩ ብዘለካ ስፒድ ፍሬኖ እንተ ደኣ ሒዝካ ንዑ ክተሃርሞኢኻ ስኻ ውን ናይ ምግልባእ ተኽእለሎ ወይ ካልእ እውን ኣብ ካልእ ተሽከርከርቲ ውን ሓደጋ ክተብፅሕ ኢኻ ማለት እዩ
5: ሕዱስ ዝኾነ ሰብ ተጠንቀቆ ከይድ ኣለዎ ቁልዕትካ ክስተፍግሉ ኣለዎም ዝብል ዋላ ሓንቲ ፍትረፍቶ ክዱ ቀሲሎም ክኸዱ ኣለዎም ኣብ ሱቕ ማለት እዩ

ሰላምታ ናይብፃሕኩም ኣብ ዝተፈላለየ ኩርናዓት ዓለም ብምዃኑ መደባት ሞዛይክ ኣብ ምክትታል እትርከቡ ክብራት ተኸታተልትና ከመይ ቀኒኹም ሰዓት ንኣኺሉ እንሆ ዝተፈላለየ ትሕዝቶታት መደባት ሞዛይክ ኢና ሕዝናልኩም ቀሪምና ዘሎና ክሳብ ፍፃ መደብና ምሳና ሓቢርኩም ክፀንሑ ብኸብሪ እናዓደምና ሰናይ ናይ ዕረፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ከም ወትሩ ብደርፊ ኢና ኸነ

ባህላዊ ውርሻ ብወዲ ሰብ ዝተማሃዘ ወይ ዝተሰርሐ ካብ ቀዳሞት ወለዶ ናብ ተካእቲ ትውልድታት ብምምላእን ብዕምቆት ብምስፋሕን ብፀኒሕ እናተወርሰን እናተሰጋግረን ዝመፀ ቀዋሚ ዝረአ ወይ መንፈሳዊ ዘይረአ ኣሰርን ልምድን ቀዳሞት ሕብረተሰባት እዩ። እዚ ምስክር ውህሉል ግብራዊ ተመክሮን ረቂቕ ብልሓትን ፈጠራዊ ክእለትን እዚ ውፅኢት ፍሉይ ፃዕርን ድኻምን ወዲ ሰብ ስለ ዝኾነ ከም መግለፂ መንነትን ታሪክን ናይ ሕብረተሰባትን

ሃገርን ተወሲዱ ዓብዪ ኣገዳስነትን ኣቐልቦን ይወሃቦ። ባህላዊ ውርሻ ኣብ ክልተ ሰፋሕትን ዓሙቕትን ምድባት ዝኽፈል እዩ። እቲ ቀዳማይ ዝጭበጥ ማለት ብዓይኒ ዝርአን ብኢድ ዝድህሰስን ክኸውን ከሎ፣ እቲ ካልኣይ ድማ ዘይጭበጥ ኣብ ኣእምሮ ዝቕረፅ ኣምራት የጠቓልል። ትልሂት እምበኣር ሓደ ካብቶም ረቀቕቲ ባህላዊ ውርሻ እዩ።

0: ህዝብታት ዝፈልዮም ብርቂ ትልሂታት ይውንኑ። ትልሂት መግለፂ መንነትን ክብርን ሕብረተሰባት ክንዲ ዝኾነ ብደረጃ ዓለም 29 መያዝያ ኣህጉራዊ መዓልቲ ትልሂት ኮይኑ ካብ 1982 ኣትሒዙ ዓመታዊ ብኽብ ዝበለ ማዕርግ ይፅምበል። ኣብ ሃገርና ድማ ካብ ዝሓለፈ 7 ዓመታት ክፅምበል ዝፀንሐ ኮይኑ ናይ ሎብ ዘበን ኣብታ ዕለት ኣብ ሲነማ ሮማ ናይ ዘምሴ ድሙቕ ምርኢት ትልሂት ኣጋይሽ ዓዲምና ዘደለነዮ ዕላል ናበኹም ከነብሎ
1: ዕድሜና ኣኽቢርኩም ነዚ ብኣጋጣዓልቲ ትልሂት ዝተኸብረ ምርኢት ብዛዕባ ኹን ዘራረብ ብምምፃእኹም ኣዝየ ደመስግነኩም። ኣብ ወርሒ ግንቦት ኣብ ቅንያት በዓል ናፅነትና ብምህላና እውን ርሑስ ቅንያት በዓል ናፅነት እንኳዕና መበል 35 በዓል ናፅነትና ኣብ ቃዓልና ክብለኩም ይፈቱ። ምስ ኣፍላሒት ቡና ኣኽበረት ኣዝየ ዘመስግነኪ። እዚ ነልዕሎ ዘለና ርእስቲ ብሓፈሻ ብዛዕባ እቲ ኣብ ዝሓለፈ ሰሙን ዝተኻየደ ኣህጉራዊ መዓልቲ ትልሂት እኳ እንተኾነ ምልስ ኢልና እስከ ትልሂት ኣብ ሕብረተሰባት እንታይ እዩ ዝውክል? እቲ ሞያ ኸ ማዕርኽ እንደ እዩ? ኣብ ሕብረተሰብና ኸ እንታይ ዓይነት ርድኢት ወይ ንቕሓት ኣሎ ክሳብ ሕጂ? ብኣኻ ክንጅምር ኣቶ ካሕሳይ።
2: ወይ ከም ዝበልክዮ እቲ ትልሂት ወይ ሳዕስዒት ሓደ እዩ ትርጉሙ። ወዲ ሰብ ኣብ መጀመርያ መድረክ እንከሎ ካብ ዝመሃዞም ጥበባት ሓደ እዩ ዝቁፀር መረዳድኢ ናይ ዕለታዊ መነባብሮ ኣካሊ ነይሩ ኩሉ ዝደልዮ ነገራት ብምንቅስቃስ እዩ ዝግለፅ። ቋንቋ እውን ከይጀመረ ከምኡ እንዳበለ ግን ምስ ምዕባል ናይ ሕብረተሰባት ከ ኣብዚ ዘለናዮ ደረጃ በፅሑ ምስ ምምዕባል ናይ ባህሊ ናይ ዝተፈላለዩ ሕብረተሰባት ዝተፈላለዩ ትልሂታት ንዑ ክንፀባርቁ ጀሚሮም። ስለዚ ንህና እውን ከምኡ እዩ ህዝቢ ኤርትራ ምስ ኩሉ ዝሓለፎ ናይ መግዛእቲ ናይ ባህሉ ንምድምሳስ መንነቱ ንምብራዝ ዝተገብረ ፃዕሪ ተፃዊሩ ቅድሚ ሰውራን ኣብ ግዜ ሰውራን ሕጁ እንድሕሪ ሰውራን ብፍላይ ብዝለዓለ ደረጃ መግለፂ መንነትና ኮይኑ ንክቕፅል እዩ ፃዕሪ ዝግበረሉ ዘሎ እዩ።

0: ደረጃታት ንቕሓት ኣብ ትልሂት ዝርከብ ዘሎ ናይ ኣብዚ ሕጂ እዋን ኣብ ሕብረተሰብና ዳርጋ እንደ ዓብየ እዩ ዝመፅእ ዘሎ ገና እኳ ዝፅበየና ስራሕ እንተሃለዎ ከምዝበልክዮ ግን እተን ጉጅለታት ኣዝየን እንዳሰሰና መፅ ኣለዋ ብመምርካሕ ሳይ ዝውሃብ ትምህርቲ ኣሎ ብጉጅለ ባልሜራስ ስብሪት ብዝተፈላለዩ ጉጅለታት ዝውሃብ ትምህርቲ እውን ንቕሓት እናደለቡ ካብ ግዜ ናብ ግዜ ንመበቀላውነቱ ከይሰሓተ ነቲ ትልሂታትና ኣብ ምቕራብ ዝያዳ እንዳተቐየረ መፅ ኣሎ ግን ካብ ዘለዎን ላዕሊ ከዓ ንክቕፅል ኣካል ናቱ እዩ ማለት እዩ ዝዓለማዊ ማዕቲ ትልሂት መብዓል ማለት ንዑ እውን ዘዘኻኽር ስለ ዝኾነ ዝሓሸ ኣካይዳ ኣለዎ ክብል ይኽእል ማለት እዩ።
1: ኣብዚ ኣብ ሃገርና ንመበል 8 ዓመት ዝካየደሎ ኣህጉራዊ ፅምብል መዓልቲ ትልሂት ኣብ ሃገርና ትልሂታት 9 ብሄራትና 4ዕቲኡ ኩርናዕ ኣህጉር ኣፍሪቃ ማለት ሰሜን፣ ደቡብ፣ ምብራቕን ምዕራብን ኣፍሪቃ ተፀምቢልዎ ብክብ ዝበለ ስነ ስርዓት እዩ ተፀምቢሉ።
2: ፃዕሪ ሲ ኩሉ ፃዕሪ ዝሓለፈ እንዲ መወዳእታ እቲ ምህርትዎ ይውፅእ ዝህብ ፃዕሪ ዝሓለፈ እዩ ንሕና ብዓብኡ ኣብኡ ከም ዘለና ስራሕና ምኳኑ መጠን ከም ስራሕና እውን እቶም ተላሂትና ናትና እውን ንበዓለ እውን እታ መዓልቲ ትልሂት ናይቶም ማሕበር ተላሂቲ ወይ ተላሂቲ ዝበሃል ጉጅሌታት ወይ ምንእስያት ናቶም ስለ ዝኾኑ ብዓብ እንታ ሽሙ ወንን እዮም ተዓጢቆምላ ብዓብ ከምዛ መዓልትና ሰንበተይ ዘይትኸውን ጀዲስ ቀደድ ዝበሃል ምስላ ከም ኣዮም ተዓጢቆምላ ብፅቡቅ ከዓ ኣንፀባሪቆማ ስለዚ ኩሉ ግዜ ፃዕሪ ኣሎ ቀሊል ኣይኮነ ዝኾነ ትልሂት ሓደ እቲ

0: ትልሂት ኣብ ብዙሕ ስነ ጥበባዊ ዓውድታት ከም ፊልም ናይ መድረኽ ድራማ ካልኦትን ዓብ ግደ ዝፃወት ዓውዲ ስነ ጥበብ እዩ 29 መያዝያ ኣህጉራዊ መዓልቲ ትልሂት ኣብ ሃገርና ክኽበር ካብ ዝጅመር በብእዋኑ ለውጢ ክመፅእ ፀኒሕሎ
1: እቲ ዝገርም ኣዝዮም ብዙሓት መንእሰያት እዮም ሰዓብ ትረኪቡሎ ብሃንቀውታ እዮም ዝፅብያዋ ከዓ ነቲ ዓመት ማለት እዩ ዓለማዊ መዓልቲ ትልሂት ክትመፅእ ከላ ኣብታ መዓልቲ እያ ትካየድ ብኮሚሽን ባህል ስፖርትን ማለት እዩ እቲ ዝገርመኪ ኣዝዮም ብዙሓት መንእሰያት እዮም ናብቲ ትልሂት ዝመፁ ዘለዉ ማለት እዩ ክምሃሩ ዝደልዩ ኣዝዮም ብዙሓት ተምሃሮ ኣለዉ ተምሃሮ እውን ነይሮምና ናይ ካሕሳይ ማለት እዩ ኣዝዩ ለውጢ ነይርዎ ተን ብዙሕነት ናይተን ጉጅለታት ንባዕሉ ኣብ ውድድር እትይወን ስለዚ ካብ ዝሓለፈ ዓመት ጥራይ ዘይኮነስ ካብተን 7 ዓመታት ዝሓለፋ ዝነበራ ኣብዚ ናይ ሻምናይ ዓመት ኣዝዩ ርኢ ለውጢ ርኢና ኣሉ ማለት እዩ
2: ኩሉ ግዜ ለውጢ ተምፅእ እንተኾንካ ትምህርቲ ኣገዳሲ እዩ ትምህርቲ የድልየካ እዩ ብዘይ ትምህርቲ ለውጢ ክተምፅኡን ኣይትኽእልን ኢኻ ስለዚ ተሓጋጊዝና መንእስያትና ናህና ተመክሮ ባህሊ ናህና ንምስግጋር ንገብሮ ፃዕሪ ኣብዚ ሕጂ ዝተረኣየ መደባት ገለ ድሓን ለውጥታት መፅ እዩ ሓደ ካብኡ እዞም ክልተ ዓበይቲ ማሕበራት ሃገራውያን ማሕበራት እዮም እቲ ሓንቲ ናይ ማሕበር ሃገራውያን ማሕበር ሃገራዊ ፅማን እቲ ሓንቲ ከዓ ናይ ኣእምራውን ምዕባላውን ስንኩላ ናይ ኤርትራ እዮም እዚኣቶም ክልቲኣቶም ብዝገበርዎ ፃዕሪ ብጣዕሚ ክመስገኑ ግብኦም እዩ ኣብኡ ዘለዉ ደቅና ከዓ ኣብዚ ዓለማዊ መዓልቲ ትልሂት ንክቀርቡ ድርኺት ተገይረሎም ቁሩብ ትምህርቲ ተዋሂብዎም እዩ

0: መንእሰይ ወልደ ሚካኤል ስእለ ካብ 216 ኣብ ሃገራዊ ማሕበር ፅሙማን ኤርትራ ስራሕ ጀሚሩ ኣብዚ እዋን ኣብ ወንበር ሃገራዊ ማሕበር ፅሙማን ኤርትራ ዘቦ ማእከል ኮይኑ ኣብ ሲኖማሮማ በቲ ማሕበር ኣብ ዝቐረበ ምርኢት ትልሂት ዓብዪ ደገፍ ዝገበረ እዩ።
1: ህዝብን መንግስትን ከይገረሞ ናይ ፅሙማን ከይገረሞ ዓ ተደፍን እዩ ምክንያቱ ብቋንቋ ምልክት ሕምሉ ሃገርና ዘርግሕ ስለ ዝኮና ኩሉ መንግስትታ ፈልጥ ወፅንሑ ሕብረተሰብን ፈልጦምዮም ዘለሉ ንክዓት ኣምፅኦም ኣለዉ ሕጂ ሃብቲ ትልሂት ቶም ፅሙማን ዳተዓጎሱ ዝቆፅሉ ኣለዉ ሃብቲ ናይ በዓላት ናይ ማሕበሩ ፅሙማን ዝግበር በዓላት ድማ ብኡ ተመርሖም ተርፎም ክቆፅሉ እዮም ስለዚ ህዝብን መንግስትን በጣዕሚ ተሓጉሱ ሎ ክሪኢ ከልኩ ፍሽክታ ዝመልኦ ንርኢ ርአ ንርአ ተሳትፈ ንርአ በጣዕሚ ፅቡቅ እዩ።

0: ሓያል እውን ዝኾነ ምርኢት ኣቕሪቦም ሓቂ ሓሽ ምክንያቱስ ፅሙማ ንበዓሎም ካብቲ ትገርመንስ ድምፀይ ሰምዑ ገለይቶም ግን እቲ ውሽጣዊ ስምዒት ናይቲ ቴምቦ ናይቲ ሪትም ሒዞም ከስዕስዑ ከለዉ ሲ ናይ ከምኡ ስንኩላን እውን ኣይመስለካን እዩ ምክንያቱስ እቲ ዘገርም ንሕና ሲ ንሰምዕን ንርእን ኣለና እውን እቲ ዘገርም ግን እቲ ዝያድ ሓይሊ ዝህበካን ሕጅስ ሙዚቃ ንኩሉ ኣድማሳዊ ንኩሉ ጥርንፍ ምኳኑ እቲ ባህሊ እቲ ሳዕስዒት ሲ በዚ ክትርድኦ ትኽእል ኢኻ
1: እዛ ጉጅለ ባህሊ ትልሂት ማሕበር ፅሙማን ኤርትራ ኣብ ጥቅምቲ 225 ዝቆመት ኮይና 50 ኣባላት ሓቂፋ ትርከብ ዝተኸፍተሎም ዕድል ድማ ንመጻኢ ዓብ ራእይ ንክህልዎምን ኣበርቲዖም ክሰርሑን ድርዒ ኮይንዎም ኣሎ
2: ፅሙማን መጀመርታ ግዜ ካ ትኸሉ ተሓጉሶም ካልመም ስለ ዝኾነ ብጣዕሚ ተሓጉሶም ካብኡት ካብ መላእክቲ ካብኡት ካብኡት ብሉ ነሩ ካሳ ካብ ክምህሮም ከሎ ክምህሮም ከሎ ተገረመ ምህሮም ነሩ ሽዑ ቀፅሎም ኣብቲ ትልሂት ከቢድ ኮይኑ ተሰምዖም ፍርሓት

0: ሽዑ እንዳቀፀለ እዳቀፀሎ ሕጂ ፅቡቅ ለምደም ኣለዉ ተህዝቢ ከ ክገሮም የተረፍን እዩ ገረሞ ብጣዕሚ ናይ ፅምማን ፋለማይ ከመይ ገሮም ትዕዝዓ ኣለዉ ብእዝኒ ማይሰምሑንም ግልንም ንቅጥቃት ኣብ ልብሶም ንቅጥቃት ምስሊ ተኸትም ክሳ ስዳቀፅሎም ነረም መጀመርታ ከናብቲ ከለና ብጣዕሚ ሓጎስ ኮይኑ ትሰምዕና ናይ ፅምመን ኣብዛ ዓመት ዝዕድል ተኽፍትና ናይ ደርፊ ቅድሚ ሕጂ ዕድላ ተዋህብና ንር ፅምማን ክደርፉ ክስዕስዑ ዕድል ተዋህብና ስለ ዘለዎ ካብ ሕጂ ግን ማሕበሩ ፅምማን ሓይሉ ክደፍ ኣለዎ ሓያላት ደረፍ ምፅ ሓያላት መማርና ምፅ ክቐፅል መምህሮም ክቐፅሉ ኣለዎ ፅምማን ተፈለጡ ኣስልዑም ሕብረተሰብካ ቋንቋ ምልክት ክፈለጡ ኣለዎ እቶም ደረፍትካ ብሓሰብ ትሰርኹም ሓሉ ኮይኑ ማሕበረት ተዓሰብ ትደፍብና ኣብ ዓወት ክንበፅሕ ተስፋ ንግብር
1: ኣብ 2006 ብቅዱሳት ወለዲ ዝጀመረ ማሕበር ኣእምሮኣውን ምዕባላኣውን ስንኩላን ኤርትራ ኣብ 2010 ብደረጃ ማሕበር ቆይሙ ነፃ ቀረብ ኣገልግሎት ጥዕናን ምስ ሚኒስትር ዜና ብምትሕባር ዝዳሎ መደብ ሓልዮትን ከምኡውን ነዚ ማሕበር ኣፅሊሉ ዝርከብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሕብረተሰብ ክነቅሕን ኣእምሮኣውን ምዕባላኣውን ስንክልና ዘለዎም ዜጋታትና ድማ ዝሓሸ ዕድላት ንክረኽቡ ኣኽኢልዎም ይርከብ
2: ኣብቲ ኮማዊ ሰረት ዝበሃል ኮሚቴታት እውን ይነጣጠፍ ኣሎ ብሓፈሻ ከዓ እቲ ህዝቢ ሕጂ ንቕሓት ገይሩ እዩ እዚ ስንክልና እዚ ከዓ ኣብዘይኣተዎ ገዛ ስለ ዘየለ እቲ ንቕሓት እንዳዓለዓለ ከይዳ ኣሎ ንሕና ግን ንቕሓት ጥራይ ዘይኮነ እቲ ህዝብና ናይ ባህር ለውጢ ከምፅእ ስለምንታይ እዚ ስንክልና እዚ ብሰንኪ ድሕረት ብመርገም ብሓጢያት ብዝተፈላለየ መብስቦውን ዝኽላኣሉ ነይሩ እዩ ንኣብነት ሓንቲ ጓልካስ ምእንቲ መብስቦ ከይትኽላ ኢልካ ነቲ ውላድ ተሓብኦ ማለት እዩ ስጋዕ ከምዚ ነይሩ እዩ ሕጂ ግን እዚ ተሪፉ ተሰይሩ መንግስትን ህዝብን ብዝገበሮ ኣበርክቶ እዚ ተሰይሩ ኣብ ደገ ወፂኦም ክመሃሩ ንርኢ ኣለና ድሮ ኸማን ኩሉ ከም ዝኾኑ ካሕሳይ ገብሪ ሂወት ኣርእና ኣሎ ማለት እዩ ደቅና እንድሕር ዓይናሎም ኣብ ዝኾነ ክሳተፉ ከም ዝኽእሉ ካሕሳይ ገብሪ ሂወት ብግብሪ ኣርእና ኣሎ ማለት እዩ
3: ኣነ ከ ኣብ ቻይና ኣብ ማህደረ ትምህርቲ ዝነበር ኩሉ ግዜ ሃገራዊ ጉጅለ ባህሊ ስንኩላን ተባሂላ ፅዋዕ ሙሉእ ዓለም ከዳ ዓብዓብዓብ ሽም ዘጥረየት ጉጅለ ኣብ ቻይና ርአ ነይረ ሕጂ እዚ ኣብኡ ዘለዎ ስንኩላን ስነ ጥበባውያን ዝተፈላለየ ዓይነት ስንክላና ገሊኦም ዓይነት ስውራን ገሊኦም የማነይቲ ፀጋመይቲ የማናይ ኢድ ፀገማይ ኢድ ገሊኦም ዝተፈላለየ ፀገም ዘለዎም ግን ኩሉ ዓይነት ዓውደታት እዮ ከዓ ዘለዎም ሙዚቃ ኣሎ ቲያትር ኣሎ ሳዕስዒት ኣሎ ደርፊ ኣሎ ነዚ ማሊኣ ሙሉ ዓለም እያ ትኸይድ ሕጂ እንታይ እዩ ነቶም ፅሙማት ትጥቀመሉ ዝተፈላለየ ጥበባት ክህሉ ክእል እዩ ሓደ ኣብ መሬት ብዝፍጠር ነዝነዝታ ኣሎ ብእግሮም ነትርመጥ ሰምዕዎ ክእሉ እዮም ካልኣይ ስርዓተ ብርሃን እውን ኣሎ በቲ ስርዓተ ብርሃን ተኸቲሎም ነቶም ናይ ምስማዕ ፀገም ዘለዎም እቲ ህርመት ኣብኡ ከም ዝኣትዎ ክግበር ይከኣል እዩ ነቶም ናይ ኣእምሮ ናይ ምዕባላውን ስንኩላን ዝበልናዮም ከዓ በቃ መጀመርያ ክትሪኦ ከለካስ ኣሸጋሪ እዩ ዝመስል ግን ዘይከኣል ነገር የለን ምክንያቱ እንታይ እዩ እግዚኣብሔር ኣምላኽ ንባዕሉ ሓደ ነገር ክወትለካ ከሎ ንዑ ዝትክእ ሓይሊ ይበካ እዩ ስለዚ እዞም ሰባት እዚኣቶም ኣብ ውሽጦም ነኒ ዝጎደሎም ነገር ዝትክእ ናቶም ፖተንሻል ኣለዎም ሕጂ ነዚ ና ንሕና ኣፅኒዕና ክንክስክሶ ምስተን ክልተ ማሕበራት ተረዳዲእና

0: ኣሳሲሩ ዝኸይድ ብምዃኑ ብዓለም ለኸ ዓብ ክብሪ ዝውሃቦ ሞያ እዩ። ታና ብካልኦት ባዕዳዊ ባህሊ ናይ ሳዕስዒት ከይብረዝን ከይዕብለልን መበቀላውነቱ ዓቂቡ ክነብርን ኣብቲ ሞያ ዝነጥፉ ተላሃይትን ኣቕሊልካ ዘይረአ ኣበርክቶ ኣለዎም። 29 መያዝያ ኣብ ቅንያት ፅምብል ናፅነትና ዝኽበር ብምዃኑ ነቲ ዓባይ ዕለት ንምምዕራግ ኣብ ዝካየድ ምድላዋት ናይ ተላሃይትን ኣለይቶምን ድርብ ፃዕርን ድኻምን ይህልዎ።
1: እዚ ኣብ ዝመፅእ ዘሎ ግዜ ከዓ ዞባታትና ክሳተፍኦ ድሕሪኡ ናብ ጎረባብትና ሃገራትና ኣብዚ ክሳተፋ መደብ ትልሂት ትሕዝቶ ትልሂትና ከዓ ናይ ኣፍሪቃ ጥራሕ ዘይኮነ ናይተን ካልኦት ኣህጉራት ትልሂታትን ክነሳትፍ ናይ ኤስያ፣ ናይ ምዕረባውያን፣ ናይ ላቲኖ ናይ ዜን ቀስ እናበልና ኣክና ሓደ መዓልቲ ጥራሕ

0: እምበር ከምተ ናብ ካልኦት ሃገራት ዝግበር ከዓ ናይ ሰሙን ናይ ወረብ ሰለስተ ናይ ሳልስቲ ናይ ሓደ ሰሙን መደባት ክንገብር ተስፋ ንገብር እንዳ ዓበየ ክኸይድ ምክንያቱ ዕላማ ዓለማዊ መዓልቲ ትልሂት ቀንዲ ዕላምኡ ባህላዊ ልውውጥ ትምህርታዊ ልውውጥ ኣብ መንጎ ሕብረተሰባት ሓድነት ፍቕሪ ስኒት ምህናፅ እዩ።
1: ኣብ መወዳእታ ክብለኩም ዝደሊ ግን ኣብ ሕብረተሰብና ኣብ ትልሂት ዘለዎ ኣረዳድኣ ትልሂዝቲ ከም ሓደ ሞያ ምዃኑ ንባዕሉ ብሉፅ ትምህርትን ፃዕርን ዘድልዮ ምዃኑ ክትቦ ትደልዩ መብርሂ እንተሎ
2: እቲ ሕብረተሰብ እውን ከምዚ ክበሃል ዝፀንሐ እቲ ትልሂት ዝያዳ ዕምቀት ኣፍልጦ ይፀንሖ ከም ኖርማል መማዕረጊ ወይ ድማ ስኢልካ ንሆሆ ንፈንታዝያ ጥራይ እዩ ዝመስሎ ከምኡ ግን ኣይኮነን መግለፂ መንነት ኤግዛክትሊ መወሰኽቲ ኣብ ደርፊ ተፀጊዕካ ትኸይድ ከምኡ ይኮነን ርእሱ ዝኸኣለ ዓውዲ እዩ። እዚ ከዓ ብዓንደ ርእሱ ብኮሚሽን ባል ስፖርትን ይስራሓሉ ኣሎ ይዓብ ኣሎ ናይ ትምህርቲ መደባት እውን ኣለዎ ማለት እዩ። ኣብ ቀፃሊ ዓብ ትምህርቲ ክወሃብ መደብ ስለ ዘሎ ብተምሃሮ ይኹን ዋላ ኣባላት ናይተን ዝተፈላለያ ጉጅለታት ብመደብ ተታሒዙ ኣሎ እሱ ከዓ ዓብ ለውጠ መቀይሮ ከምፅ እዩ። ኣብ ቀፃሊ ሓቢርና ክንርኤና ማለት እዩ።
0: ምስ ትምህርቲ ብዘይ ፀባእ መንገዲ ኢና ክንገብሮ ዘለና ግን ከዓ ጎኒ ጎኒ ትምህርቲ እዩ እኳ ደኣ ኣብ ስርዓተ ትምህርቲ ናይ ኤርትራ ኣትዩ ካብ መዋእለ ህፃናት ጀሚሩ ናብ መባእታ ናብ ማእከላይ ናብ ላዕለዋይ ደረጃ ናብ እቲ ሃየር ኤዱኬሽን ናይ ኮሌጃትና ንገርመለናን ክንጅምሮ ዘለና እዩ። ሕጂ ይጅመር ኣለዎ የለን ማለት ኣይኮንኩን መዋእለ ህፃናት ናይ ተጋደልቲ ናይ ብሄራት ገብሩ እዮም ግን ብስሩእ ክኸውን ድሕሪኡ ከም ዝበልክዎ ደረጃ ብደረጃ ይኸይድ ኩሉ ሰብ ሳዕሳዓይ ደረፋይ ክኸውን ኣይኮነ ዝለ ዘሎ ግን ብመንነቱ ክዓቢ ክኽእል ኣለዎ። ሓደ ኤርትራዊ ህፃን ትሽዓተ ብሄራት ከም ናቱ መንነት እንድሕር ወሲድዎ ኣብ ምህናፅ ሃገራዊ መንነትና ዓብ ተራ እዩ ዘለዎ። ሃገራዊ መንነት እንተላይ ብስነ ጥበብ እዩ ዝህነፅ።

0: ካብተን መሃርቲ ዝኾና ትሕሶታት መደባት ሞዛይክ መደብ ኣሰራርሓ ምግቢ ና ሒዝናልኩም ቀሪምና ዘለና ዝተፈላለዩ ዓይነት ኣሰራርሓ ምግቢ ብውሑድ ኣስቤዛ ጌርካ ዝተፈላለዩ መኣዛታት ምርካብን ብዙሕ ዓይነታት ምግቢ ምድላውን ይከኣል ከም ዝኾነ ኢና ንመሃር ዘለና። ካብዛ መደብ እዚኣ ድማ ንምሃር ክንብሉ ተስፋ እናገበርኩ ናብ ትሕዝቶ መደብ ኣሰራርሓ ምግቢ ኢና ክንሰግር ብሓባር ንከታተል።
1: ሰብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ መስተ ናይ ስገም እያ ስገም ሕጂ እዝንእዝን ኢልካ ትንታን እየ ዘድልየ ኣይኮነን ካብ ቀደም ዝፀንሐ ዝተንተንዎ ወለድና እዩ ትድፀበቐ ሓደ ብትዕናና ካልኣይ ብርኪ ይኮነና እሱ ስለዝኾነ ሕጂ ስዋ ኣዴታትና ብዙሕ ፅዒረን እየ ንሰርሐኦ ብዙሕ ሕጂ ግን ብዘይ ፃዕሪ ፅቡቅ ጌርና ከምዚ ጌርና ንቐልዎ መጀመርታ ንኣርዮ ድሕሪ ምእራይና ከዓ እጃ ጌርና ንቐልዎ ክንቀልዎ ከለና ኣፀቢቕና ኣይንሕርሮን ኢና እዚኣ ማእዶ እያ በዛ ማእዶ ጌርና ማይ ካኣፍሊሕና ኣለና ንዕቁ እ ዘልየና ክንዓቐን ክንዝደለናዮ ኢና ንዕቅኖ ኣብዚኣ ድደቀቕተን ፀለምቲ ንሕድ ኮይነን ፅቡ ጌርና ንኣርየ ድሕሪ ምእራይና ካ ሕጂ ከነብስሎ ኢና ድሕሪ ብብሳልና ሕጂ ኣነ ይደሊን ሽኮር ድበለ ማዓር ክትገብረሉ ትኽእል ምስኡ ማለት እዩ ብዘይ መዓርን ብዘይ ሽኮርን እየ ዝበለካ ኣብኡ ከሎ ክትገብሮ ትኽእል እምበር መፍልሒ ሓንቲ ራንቺ ቀሪምና ኣለና ሓንቲ ራንቺ ሓንቲ ኮኳ ሕጂ

ኮኳ ይደልን እየ ዝበለ ከዓ ክገድፎ ክእል ንሕና ቀልጢፍ ፈልሓልና ድሕሪ ሰለስተ መዓልቲ እንዲ ዝፈልሕ ድሕሪ ሰለስተ መዓልቲ ክፈልሓልና ኢና ንፅእንዮ ዘለና ሕጂ ኣብዚ ልቕልቕ ኣቢሉ ከእትዎ እየ እቲ ፀለሉኡ ምእንቲ ክኸደልና ልቕልቕ ኣቢሉ ክእትዎ እየ ኣብዚ ማይ ክልሓለ ግርር ስጋዕ ድብል ፀቢኡ ድበስል ሰለስተ ግዜ ኢኻ ተብስሎ ሰለስተ ግዜ ኢኻ ተብስሎ እ ፅቡቅ ጌርካ ከዓ ትቐልዎ ኢድካ ይትፈልን ኢኻ ከይሓርካ መስተ ናይ ስገም እጂ ኮኳ ይደልን እየ ትብል ንድሕር ኮይንካ ትገድፎ ኣራንቺ ግን ስጋብ ሰለስተ ሰሙን ገለ ኢኻ ትሰትዮ ስጋዕ ንውሕ ይፀንሕ ኣብ ዕትሮ ኢና ንገብሮ ባህልና ዕትሮ ስለዝኾነ ዝሕል ስለዝብል ስለዘይባላሾ ከዓ ካብ ኣብ ፕላስቲክ ገለ ኣብ ጎማ ገለ ዘይኮነ ዘ ብጣዕሚ እዩ ድፀበቐ ሕጂ ቅሉ ነብሎ እዚ ከምኡ ገይረ ይቐልዮ እዮም ሕጂ ድሕሪ ምቕላወይ ንስውን ክቐልዎ ክገብሮ እንዴ ኣብዚ ፅቡቅ ጌርና ሕስን ኣቢልና ጌርና ጌርና ትፀለሉኡ ፀለሉኡ ፀለሉኡ

ጣዕሚ ክኾነልና ምእንቲ ቀም ዘይብል ሕጂ ኣብዚ ማይ ዘፍልሐ ዘለኹ ክቡራት ዓዘብትና ኣብዚ ማይ ዘፍልሐ ዘለኹ እዚ ማይ ጡቕጡቕ ልክዕ ከመይ ሞ ኣብዚ ማይ እትን እውን ከስዕበኒ እየ ሕራይ ካብ 1ተ ግዜ ክስክሕንክር ክምጥቕ ገለ ዝቀለለት እሞ ዝጣዓመት ዝቀለለት ሕጂ ኣብቲ ምሕማስ ግን ጉራጉራይ ትገብሮን ኢኻ ሓንቲ ዓይነት ኢኻ ትገብሮ ሓንቲ ዓይነት ምሕማስ ኣይኮነ እዚ ጥቦ ጌርካ ኢኻ ትቀልዎ ብሑቅ ከይከውን ጥቦ ጌርካ ስጋብ ዝሓርር ኢኻ ትቀልዎ እቲ ምሕራር ሕማቕ ዘይኮነ ስጋባ ፀቢቑ ዝበስል ብሓፂሩ ስጋ ክንሰልጠና ኢለ ሳክቲተ እዚእውን ከስዑበ እየ ቅልው ኢኻ ተብሎ ውራይ ኢልካ ተሓረርኡ ክኸይድ ኢለ ኣንተርቲርናዮ እንዲና እንተርቲር ኣቢልናዮ ኢና ሕጂ ንግዜ ምሕፃር ኢለየሰን መሽረፈት ኢና ከዓ ነውፆ ከነውፆ ከለና ኣብ መሽረፈት ኣብዚ ንድሕር ኮይኑ ረስ ንገብር ኣብ ብያት ንድሕር ኮይኑ ረስ ንገብር ኣብ ስፈ ኢና ነውፀ ወይ ኣብ ሰፍ ወይ ኣብ ከምዚ ጥቡ ጌርና ግንቐልዎ ጥዑይ ጌርካ ኢኻ ትቐልዎ ሕርር ስጋዕ ዝብል ምሕራርቲ ምብሳል ማለት እየ ምሕራር ዘይኮነስ ምብሳል ሕራይ ክቡራት ተዓዘብትና ዝተፈላለየ ዓይነት ምግቢ ንገብር ኣለና ክትስዕቡና ፅቡቅ ቀንዲ ሕጂ በሊዕኻ ክሰቲ ትደሊ በሊዕኻ ሚእቲ ካብ ሚእቲ ማይ እንድዩ ዝጠበቐ ግን ሓደሓደ ግዜ ከዓ ከምዚ ክሰቲ ትደሊ ኣብ መሽረፈት ኢና ንገብሮ ሕራይ በዓል ኩራት ተዓዘብትና ሓፋናት ኣለዎ ታፉት ቁርብ

ቀዳመይቲ ብሲልና ኣብዚ ዘፊፍና ኣለና እዚኣኻ ካልኣይቲ ከዓ እዚኣኻ ካልኣይቲ ምብሳል

ክሳል ሰይቲ ኣዝያ ክሳል ሰይቲ ሕጂ ክሳል ሰይቲ ምስ በሰለት ኣለካ መሽናኻ ክትንዘቆ ኢና ንዓ ፈጋዕ ስጋዕ ዝብል ኢና ነብስሎ ቀዳማይ ኣፍሊሕናዮ ዋላቲ ዓይነቱ ሕብሩ ዝፀበቐ እዩ ካልኣይ ኣፍሊሕናዮ ሳልሳይ ኣፍሊሕናዮ ሕጂ ኣብ ዕትሮ ምዝሓለ ኢና ኣብ ዕትሮ ክንገብሮ ነታ ዕትሮ ሕጂ ሓርጭ ናይ ስርናይ ወይ ናይ ፊኖ ጌርና ክንእሽጋ ንኽእል ዘራንሺ ክንገድፋ ንኽእል ክንገብራ ንኽእል ግን የፍልሓልካ ስለ ዝኾነ ክትገብረሉ ምረፅ ሕፅብ ኣቢልናያ ኣራንሺ ሕጂ

ፍረ ናይ ራንሺ ዕር ስለ ዝብል ከነልጉሶ ንኽእል። ፍረ ናይ ራንሺ ዕርዩ ሲ ጥዑም ኣይኮነ ዕርዕር ዝብሎ ሲ ጥዑም ኣይኮነ። ምስ ቆርበቱ ምስ ቆርበቱ ኢና ጌርናዮ ትሕዝቶ ቲ ቆርበቱ ስለ ዘሎ ምስ ቆርበቱ ሕጂ ክንቅርቦ ክንብል ከለና ወይ ንምሳሕ ወይ ንድራር እንዲና ንቕርቦ ወይ ንዝደለናዮ። ሕጂ ንሕና ኣራንቺ ንኮካን ጌርና ክንዕሽጎ ንኽእል ክንዕሽጎ ኢና። ክንቅርቦ ከለና ወይ ንምሳሕ ወይ ንድራር ግን ኣብዚ ከምዚኣ ጌርና ኢና ንቕርባ ነለ። ኣብቲ ዕትሮና ባህልና ናይ ኣዴታትና ኣራንሺ ከዓ ኣራንሺ ኣገዳሲ ስለ ዝኾኑ ክንገብረሉ እንዲና። ሕጂ ኮኳ ከ ኣይደልን ዝበላ ክገድፋ ክእል እዩ። ኮኳ ግን የፍልሖ ስለ ዝኾነ ኣብዚ ሽሽ ክብል ከሎ ትሪኦ ሽሽ የፍልሖ የፍልሖ ስለ ዝኾነ ኢና ጌርናሉ ዘለና። ድሕራይ ሽዑ ድሕሪ ሰለስተ መዓልቲ ንመስተ ክንጥቅመሉ ድሕሪ ሰለስተ መዓልቲ። እዚ ሓርጭ ፊኖ ኣብ ቆምጢዐ ሕትን ነብሎ ንፋስ ከምዘይኣትዎ ድሕሪ ሰለስተ መዓልቲ። ሕጂ ኣይቀባዓ ይብልኒ እምበር ሽኮር ወይ መዓር ንድሕሪ ጌርካ ኣለካ ይትኮስ እዩ ዋላ ትዕትዎ ይትኮስ እዩ። ንሃና ግን ብጀካታኹካ ዝትኩስ ኣይገበርና ኣሎ እምበር ከምዚ ጌርካ ክትሓትሞ ይትኽእልኒ ኢኻ። መዓርን ሽኮርን ትገብረሉ ትኾንካ ኣይትሓትሞን ኢኻ። ስለዚ ፍንጀር ፍንጀር ይትኮስ ሽኮር ብዙሕ ዝትኩሶ። ሕጂ እንታይ ኢልና ኣለና ንእሽተይ ከምዚ ዕቁብ ገለ ክትከውን ከላ ኣብ ገዛስ ንእሽተይ ዝኾነ ነገር ክልተ ሰለስተ ሰብ ክመፅኻ ከሎ ክትገብሮ ትኽእል። ሕጂ ድሕሪ ሰለስተ መዓልቲ ኢና ንክስተ ድል ንገብሮ ሰለስተ መዓልቲ በቃ ደስ ክብለካ ኣብ ጥርሙስ ክትቅርበ እዩ። ሕጂ ብዋንጫ እንዲና ክንሰተ ዝግባአና ሕዚ ግዜ ብዋንጫ ድስተ ይኮነ ብጣዕሚ ብርቱዕ ብርቱዕ እዩ ሓይሊ ኣለዎ። ብብኬር ክንሰቲ ፅቡቅ እምበር ዋላ ብዋንጫ ክትሰትዮ ትኽእል ኢኻ። ዓይነቱ ደስ እዩ ዝብለካ ብጣዕሚ መልክዕ ኣለዎ። ኣብ ምሳ ሓብ ድራር መስተ ናይ ስገም ንዝመስል እምበረይ ክብራ ተዓዘብትና ናይ ሎም መዓልቲ ዝሰራሕናያ ናይ መስተስ ናይ ስገም መጀመርታ ስገም ኣሪናዮ ድሕሪ ምእራይና ከዓ ፅቡ ጌርና ቀሊናዮ ድሕሪ ምቕላውና ከዓ ለቕሊቕናዮ ድሕሪ ምልቕላእና ከዓ ሰለስተ ግዜ ብሲልናዮ ቀዳማይ ካልኣይ ሳልሳይ ኢልና ብሲልናዮ ነዚ መሲልልና። እምበር ኩራት ተዓዘብትና ናይ ሎሚ ናይ መስተ ናይ ስገም ድብላዕ ንድሕር ትሰርሕ ኮይንካ ድስተን ከላይ ግድን ኢልካ ክትሰርሕ ዝግባእካ ወይ ክትቅርብ ዝግባእካ ዋላ ሚእቲ ካብ ሚእቲ ማይ ትኾነስ እዚ እውን ኣብ መዓልቲ ሳ ገዳሲ እዩ። ኣብ ዝኾነ ስሕት ኢልካ ትገብሮ ክልተ ሰለስተ ሰብ ዝመፅሉ ክትገብሮ ትኽእል ብዙሕ ግዜ ካ ይወስድኒ ሎሚ ከምዚኣ ጌርካ ኣሊሕካያ ሕክሰትዮ ስለ ትኽእል ግን ኣይ ከምዚ ትኸድኖን ኢኻ ተንፍሶ ቁርብ ትኸፍቶ ንድሕር መዓር ወይ ሽኮር ትገብረሉ ኮይንካ ሕራይ እምበር ኩራት ተዓዘብትና ናይ ሎ መዓልቲ ንሰራሕናያ ናይ ስናይ ስገም መስተ ነዚ ትመስል ንዝመፅእ ዘሎ ሰሙን ብካልእ መደቅሳ ንራኸብ ድሓንቀኒ እዩ።

ክቡራት ተኸታተልትና ዝስዕብ ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣብ ሰሙን እዚ ዝተካየዱ ፍፃመታት ናይ ዓለም ሒዛልና ቀሪባ ዘላ ገለ ካብ ትሕዝቶኣ ናይ ምዕባለ ቴክኖሎጂ ዝኾነ ሰብ ሰርሖ ብልሒ ማለት ኤኣይ ተጠቂሞም ብዙሕ ነገራት ክሰርሖ ክኢሎም እዮም። እቲ ፅቡቅ ነገራቱ ክዛየድን ከሎ ኣብዚ ግዜ እዚ ድማ ኣሉታዊ ሸነኻቱ እናዛየደ እዩ ዝመፅእ ዘሎ። ብዝፈጠሮ ምስሊ ኣብ ትሕቲ ቀይዲ ዝኣተወ ደቡብ ኮርያዊ መንእሰይ ኣብ ትሕቲ ቀይዲ ክኣቱን ኣደዳ መቕፃዕትን ክኸውን ክኢል እዩ። ካልአይቲ ዜናና ድማ ኣብ ቻይና ሮቦት ኣቓልቦ ብዙሓት ሰባት ስሒቡ ትብል ክትኸውን እያ። ብሓንቲ ጎማ ትዝወር ብሽክለታ ንነዊሕ እዋን ዝዘወረት ኣሜሪካዊት ኣደ ድማ ኣቓልቦ ብዙሓት ሰባት ስሒባ ዝብለ ትሕዝቶ ናይ ዜና ሞዛይክ ክኾነ እዮም። ክትከታተሉና ብኣኽብሮት ንዕድመኩም።

ኣሜሪካዊ ወዲ 22 ዓመት ኣትሌት ዛቪየር ዲላርጅ ብከምዚ እንዕዘቦ ዘለና ንጥፈት መዝገብ ክብረ ወሰን ጊነስ ንምስባር ፈተነ ኣካይዱ። ዲላርድ ኣብ ውሽጢ 24 ሰዓታት 12412 ፑልኣፕስ ዝዓይነቱ ኣካላዊ ምንቅስቓስ ብምግባር ኣብቲ መዝገብ ክሰፍር ትፅቢት ይግበር። ክሳብ ሕጂ በቲ ንጥፈት ተታሒዙ ዘሎ መዝገብ 12345 ፑልኣፕስ ናይ ሜክሲካዊ ኤንሪክ ዛፓታ ኮይኑ ኣብ ወርሒ ጥሪ ዝተመዝገበ ምዃኑ ይሕበር። ዲላርድ ዋላ እኳ ነቲ ቁፅሪ ብ67 ተሓለፎ ወግዓዊ ንክኸውን ብትካል መዝገብ ክብረ ወሰን ጊነስ ክግምገም ኣለዎ።

ብዝፈጠሮ ምስሊ ኣብ ትሕቲ ቀይዲ ዝኣተወ ደቡብ ኮርያዊ ሓደ ደቡብ ኮርያዊ መንእሰይ ኣብ ጎደና ዝዛወር ሓቀኛ ዝመስል ናይ ተኽላ ምስሊ ብሰብ ዝሰርሖ ብልሒ ኤኣይ ኣብ ማሕበራዊ መራኸቢታት ብምዝርግሑ እዩ ኣብ ትሕቲ ቀይዲ ክኣቱን ገንዘባዊ መቕጻዕትን ተበይኑሉ ዘሎ። ሚልዮናት ሰባት መዓልታዊ ዲጂታላዊ ምስሊ ንምፍጠር ኣርቲፊሻል ኢንተሊጀንስ ሶፍትዌር ይጥቀሙ እዮም። ነቲ ዝፈጠርካይ ምስሊ ፅሕፈት ኣሰኒኻ ኣብ ማሕበራዊ መራኸቢታት ምዝርጋሕ ገበን ክኸውን ኣይክእልን እዩ። እሞ ድኣ እቲ ወዲ 40 ዓመት ስሙ ዘይተጠቕሰ ሰብኣይ ኣብ ማእከላይ ደቡብ ኮርያ ትርከብ ከተማ ዳጅዮን ኣብ ጎደናታት ዝዘውር ክውንነታዊ ምስሊ ናይ ተኽላ ብጣሩ ድዩ ተኸሲሱ? ብ8 መያዝያ ማዕከላት ዜና ደቡብ ኮርያ ንውኩ ጎስ ተሰሜየ ተኽላ ካብ መካነ እንስሳታት ዳጀዮን ከም ዝሃደመ ኣቃሊሐን። ኣብ ከምዚ ኩነታት እዩ እቲ ሰብኣይ ነቲ ብኤኣይ ዝሰርሖ ምስሊ ዘርጊሕዎ። ሰበስልጣን ደቡብ ኮርያ እቲ ናይ ሓሶት ምስሊ ነቲ ናይ ብሓቂ ተኽላ ንምርካብ ኣብ ዝተኻየደ ፈተነ ክሳብ 9 መዓልቲ ከም ዘደናጎዮ፣ ከምኡ ውን እቶም ዝተዋፈሩ ፖሊስን መጥፋእቲ ሓውን ንህዝቢ ክገብርዎ ዝግባእ ናይ ምክልኻል ዕዮኦም ዓብ ምዝንባዕ ከም ዘስዓበን ገሊፆም።

ሰበስልጣን ደቡብ ኮርያ ንውክጉ እቲ ተኽላ ኣብ ጎደናታት እታ ከተማ ክዘውር ይኽእል እዩ ዝብል ስክፍታ ስለ ዝነበሮም መባእታ ቤት ትምህርቲ ክዓፅውን ፍሉያት ናይ ህውፅፅ ረድኤት ጉጅለታት ብምልኣኽ ድሕነት ናይቲ ከባቢ ህዝቢ ክረጋግፁን እዮም ወሲኖም ስለዚ እቲ ናይ

ኣብታ ከተማ ኣብ ምፍታሽ ተፀሚዶም ዝነበሩ ፖሊስ ኣብ መወዳእታ ኒውክጉ ኣብ ወሰን ከተማ ዳጆይን ረኺቦሞ። እዚ ግን ካብቲ ክረኽብዎ ዝኽእሉ ዝነበሩ ግዜ ድሒሮም እዮም። እቲ ሰብኣይ ነቲ ምስሊ ዝሰርሖ ብዘይገለ ዕላማ ንመዘናግዒ ከም ዝገበሮ እዩ ተዛሪቡ። በዚ ምክንያት እምበኣር ክሳብ 5 ዓመታት ኣብ ቤት ማእሰርቲ ከሕልፎን $6,700 ክኸፍል ተበይኑሉ ዘሎ።

0: I think some of you know that in the 90s, major beverage brands had a trend of creating crystal clear versions of their products. Coca-Cola released Coca-Cola Clear, and Pepsi dropped Crystal Pepsi. But it seems like this year, a Chinese food blogger named Tai Nan just started a new branch of this trend. He made transparent fried chicken wings.
1: ቻይናዊ ክኢላ ምርሻን መግቢ ካይናን ብዘይልምዳዊ ዓይነታት ኣሰራርሓ መግቢ ኣብ ማሕበራዊ መራኸቢታት ዝናኸጥርን ብዙሓት ሰዓብቲ ክህልዎን ብምኽኣሉ ኣቓልቦ ብዙሓት ስሒቡ። እዚ ክንዕዘቦ ዝጸናሕና ብሩህ ካብ ጥርሙዝ ዝተሰርሐ ዝመስል ቅርጽ እምበኣር ዝተጠብሰ ደርሆ እዩ። ገለ ሰባት ነቲ መግቢ ክፍትኑ ክደልዩ ከለዉ ብዙሓት ካልኦት ድማ ነዚ ዘይተለምደ ነገር ኣብ ኣፍና ፈጺምና ኣይነእቱን ኢና ክብሉ ተሰሚዖም። ታይናን መጀመርታ ነቲ ስጋ ደርሆ ናብ ማይ ዝመስል ፈሳሲዩ ቀይርዎ ብድሕሪ እዚ ስፌሪፊኬሽን ዝበሃል ሜላ ተጠቒሙ ናብዚ ናይ መወዳእታ መልክዑ ከም ዝሕዝ ገበሮ።

ሓንቲ ጎማኣ ብሽክለታ ንነዊሕ እዋን ዝዘወረት ኣሜሪካዊት ብዩኒ ሳይክል ግራኒ ትፍለጥ ተዋሳኢት ሊንዳ ጃሬት ክሳብ ዝበፅሐቶ ዘላ ዕድመ ነታ ሓንቲ ዝጎማኣ ብሽክለታ ትዝውር ብምህላዋ ብዕድመ ዝዓበየት ንነዊሕ እዋን ዝዘወረታ ተባሂላ ኣብ መዝገብ ጊነስ ሰፊራ። ሱሳን ትሽዓተን ዝዕድሚያ ሊንዳ ነታ ብሽክለታ ክዝውር ዝጀመረት ጓል 10 ዓመት ከላያ ንፈለማ ግዜ ኣብ ጊነስ ሰፈረ ድማ ጥሪ 223 ኣብ መበል 66 ዓመታ እዩ። ሕጂ ድማ ንኻልኣይ ግዜኣ ኣብ ፍርያት ዘናት ክራከር ብዘርኣየቶ ምርኢት ነቲ መዝገብ ከተማሓይሾ ክኢላ ሊንዳ ሓንቲ ዝጎማኣ ብሽክለታ ክዝውሩ ንዝደልዩ ሰባት ዝህቦም ምኽሪ ብንእሽትኹም ከለኹም ጀምሩ ፈጺምኩም ግን ኣይተቋርጽዋ ትብል።

ኣብ ቻይና ሮቦት ኣቓልቦ ብዙሓት ይስሕብ። ኣብ ሰሙን እዚ ኣብ ሰሜናዊ ምዕራብ ቻይና ኣብ እትርከብ ርእሰ ምምሕዳር ዚንጂያንግ ኡይጉር ኣብ ዝርከብ ቤት ትምህርቲ ንተምሃሮ ንምዝንጋዕ ዝዓለመ መዓልቲ ስፖርት ተኻይዱ ነይሩ። ኣብኡ ድማ ምስቶም ተምሃሮ ዝለሀ ሮቦት ተጸንቢርዎም ነይሩ። እቲ ምርኢት ብጽቡቕ እኳ እንተጀመረ መወዳእትኡስ ኣይግድን። እቲ ሮቦት ብዙሓት ሰባት ከቢቦሞ ምስ ረኣየ ክደናገርን ድሕሪ እዚ እውን ተዓንቂፉ ብምውዳቕ ነቲ ምርኢት ናብ ዘይተሓሰበ ተርእዮዩ ለዊጥዎ።

እቲ ዩኒትሪ ኣንድሮይድ ዝኾነ ሮቦት ምንቅስቓሳት ክንግፉ ተጠቒሙ ነቶም ተላሃይቲ ኸጥቅዕ ክፍትን ከሎዩ ኣብ ዓይኒ ካሜራ ኣትዩ። እቲ ሮቦት ካብ ቁፅፅር ወፃኢ ዝኾኑ ምንቅስቓሳት ኣብ ዝቕፅለሉ ዝነበረ እዋን ኣብቶም ኣብ ሜዳ ዝነበሩ ሰባት ስክፍታ ከም ዝፈጠረ እዩ ተገሊጹ። እቲ ኩነታት ኣብ ትሕቲ ቁፅፅር ክኣቱ ዝኽኣለ እቲ ሓላፍነት ዝወስደሉ ሰብ ናብ ሜዳ ብምጉያይ ነቲ ሮቦት ተሰኪሞ ሒዝዎ ድሕሪ ምኻዱ እዩ። ብመስረት ጸብጻባት ዴይሊ ሜል ኣብ ልዕሊ ተምሃሮ ዝኾነ ዝወረደ ምጉዳእቲ ከምዘየለ ክፍለጥ ተኻኢሉ ኣሎ።

ወርሒ ጉንበት ኣብ ታሪክና ኣዝያ ፍሊትን ክብርትን ዕለት እያ። በዓል ናፅነትና እንፅምብለላ ዕለት እያ። በዚ ኣጋጣሚ ድማ ንመላ ህዝቢ ኤርትራ ኣብ ውሽጥና ወፃእን ከምኡ ድማ ንሓይለታት ምክልኻል ኤርትራ እንቋዕ ናብ ቅንያት በዓል ናፅነት ኣብፅሓና ክንብል ንደሊ። በዚ ኣጋጣሚ ድማ እዛ ስዒባ ተቐርብ ትሕዝቶ መደብና ንናፅነት እትገልፅ ወይ ተንፀባርቃ ክትከውን ፅንዓትና ዋሕስና ኣብ ትሕቲ ዝበለ ቴማ ዝበዓል ደሎ በዓል ናፅነትና ርሑስ ቅንያት ናይ ናፅነት ይግበረልና ናፍታ መደብ ከስግረኩም እየ ተኸታተሉ።

0: እዚ ሎሚ እነስተመቕሮ ዘለና ንፋስና ፅምነት ህያ ብዙሕ ፃዕሪ እዮም ንምእማኑ ዘሸግር ብድሆታት ንምስጋር ተጋዳላይ ንነፍሲ ወከፍ ዕድል እናተጠቐመ ናብ ዓወት ቀይርዎ እዚ ሰላም ሰላሰላም ዘይብሉ ኩነታት ብጥበብ ዝተሰግረ እዩ ተረኺቡ እሞ ድማ ምስ ዕርቃን ፅምኢ ጥሜትን ዋሕደ ዕጥቅን እናሰጉመ ኣብዚ ብሩህ እዋን ክበፅሕ ክኢሉ ብረታዊ ቃልሲ ህዝቢ ኤርትራ ብዙሕ ቅርሲ ዝሓቐፈ እዩ ምክንያቱ ነቲ ፅንኩር ኩነታት ንምስግጋር ዝሕግዙ ናውቲ ገድሊ ብፈጠራኡ የዳሉ ስለ ዝነበረ ድሎሚ ብዛዕባ ሽዳ ጥዮኖ ፀላም ዕጥቅን ሚዶን ዘደስስ መደቢና ሒዝናልኩም መፂና ዘሎና ምክትታልኩም ብክብሪ ንዕደም
1: ኣሜዳ ናይ ሽዳ ፋብሪካ ነራ ካብኡ ተሰሪሑ ከዓ ናብ ኩሉ ተጋዳላይ ይዕደል ነይሩ ማለት እዩ እንጂ እቲ ሽዳ ጌርካ ምንቅስቃስ ናይ ተጋዳላይ መወጋእሲ ካብ ቅድማ ትሒዙ ዝነበረ እዩ ማለት እየ መላ ካብ ግዜ ምጅማር ብረታዊ ቃልሲ እውን መስለኒ ሽዳ እዮም ትገብሩ ነይሮም እቶም ናይ ቀደም ተጋደልቲ ኣብ መንጎ ገለገለ ዝገብርዎ ጫማ ፍሉይ እንተ ነይሩ እንድዕ ብዝልክዕ ክዘክሮ ይክእልን ሽዳ ግን ካብቲ ዝተሰለፍናሉ ክርኢ ከሎ ኣነ 977 ዓመተ ምህረት ናብ ገድሊ ተሰሊፈ ሽዳ ይፀኒሕና ሽዳ ከዓ ንኩሉ ተጋዳላይ ይዕደል
0: ነፍሲ ወከፍ ሰብ በብዓይነቱ ጫማ እዩ ዝኽደን ብዙሕ ቅያር እኳ ዳ እዚ ድማ ሰላታ ሓንሳብ ምስ ተገዝአት ቅያር ትስእን ዝነበረት ሽዳ እዩ ዝተበትከ ክፋል ምስዝህልዋ ትልገብ ዳኣ እምበር ሃንደቢልካ ሽዳ ይትረክብን ኣስራ ክሳብ ዝጠፍእ እናለሓምካ እዩ ዝነበረት ህይወት ለይቲ ኮነ መዓልቲ ዕረፍቲ ዘለዎ ጉዕዞ ይነበረን ክሳብ ዕለተ ናፅነት ሽዳ ዕረፍቲ ይረኸበትን ምክንያቱ መሳለይቲ ናይቲ ናፅነት ክሳብ እትመፅእ ሰለም ዘየበለ ተጋዳላይ ስለ ዝነበረት
1: ኣብቲ ምንቅስቃስ ነዊሕ ናይ ሌተን ናይ ቀትርን ጉዕዞ ብዙሕ ሃለክልኽ ስለ ዘሎ ትሽዳውን ቀልጢፉ እዩ ዳርግ ዕረፍቲ ዘይብሉ ጉዕዞን ምንቅስቃስን ስለ ዝኾነ ማለት እዩ እ ምስ ከምኡ እንዳለገብካ እንዳለጋገብካ እንዳልሓምካ ኢኻ ዝያዳ ነዊሕ ግዜ ከም ዘገልግል ትገብሮ እምበር ምስ ዝነበረ ጉዕዞ ንምንቅስቃስን ኣብ ግዜኡ ዝቕየር ኣብ ግዜኡ ኣሪጎ ምስ ተባህለ ዝመፅእ ሽዳስ ኣይነበረን ቆላታ 6 ወርሒ እውን ሲ ክትብትኽ ገለ ምስ ጀመረት ትልግባ ብድሕሪኡ ከ እንደገና ትብትኽ ትልግባ ድሕሪኡ ከ እንደገና ትብትኽ ትልግባ ትባታተኽ ነዊሕ ሓንሳ ሓንሳብ ስ ዳረጋ ካልእ ጫማ ክሳብ ትመስል እያ ትደራራዕ ነይራ ካልእ ጫማ ንጥቀም ነርና እንተንኾኑስ ምቲ ኩነታት ግናይ ገድሊ ልክዕ ዓይም ተጣዓዓመን እየ ድብል ኣነ ናቲ ግምት ዋላ ኩሉ ተጋዛላይ ምክንያቱስ ምናልባት ብተዛማዲ ብማኪና ትጓዓዝ ኣብ ጉዕዞካ ከምዚ ናይ ካልኦት ሰራዊት ንሪኦም መካናይዝድ ዝኾነ መንቅስቃስ ናይ መካይን ተዝህልዎካስ ኣደ ነገር እዩ ዋላ እቲ ዕፁብ ጫማ ጌርካ ክትከይድ ትኽእል ኢኻ ከምቲ ነበርና ናይ ገድሊ ህይወት ግን ነዊሕ ግዜ ክትጓዓዝ ፈኪሱ ኢኻ ኣብ እግርኻ ዝኾነ ይኹንሳይ ከም ድሌትካ ትጎይ ትነጥር እሾኽካ ፅቡቕ ከላኸለልካ እዩ ሓንቲ ክከላኸል ዘይክእል ካብ ማለት ዓካሪቶኻ ንላዕሊ ዝኾነ ይኹን እሾኽ ዝሕንጥጥ ወይ ካልእ ድዩ ተመን ድዩ ካልእ ድዩ ክትረግፅ ከለካ ክከላኸለልካ ይክእልኒ ይሽዳ ንዕኡ ንመከላኸሊ ተባሂሉ ከዓ ጋምባለ ይግበር ነይሩ

0: ከም ኩሉ ንብረት ናይ ተጋዳላይ ካብ ፀላኢ ዝተረፍ ጫማታት ይርእዩ እንተኾነ መስርሕ ዕጥቆም እዮም ዝጥቀምሉ ዝነበሩ። ምክንያቱ ካብ ካልእ ስለ ዘይረኽብዎ እቲ ከይተርፍ ነዚ እውን ከካውኑ ምጩእ ቀፀላ ሂወት ፈፂሙ ኣብኦም ኣይነበረን። እቲ ጫማ ዋጋት ዕጥቂ እዩ፣ ኩሉ ዝረኸቦ ንብረት ኣብ ጥቕሚ ይውዕል።
1: ነዊሕ ውዕዞን ምንቅስቃስን ፍኹስ ዝበለ እስታይ ዝሓትትን ኣብ ሃሩር ዲ ኣብ ቆላ ዲ ማዕረኺ ከይ ዝኽእል ሽዳ ስለ ዝኾነ ነቲ ጫማስ ኣይምሰኣናን እዩ ዝብል ኣነ። ንጫማ ግን ኣይንጥቀመሉ ኢና፣ ንዕጥቂ ኢና ንጥቀመሉ ኢና። እቲ ጫማ ቦት ዓጢቆ ድመፅእ ወታደር ናይ ደርጊ ይኹን ወላ ናይ ሃይለ ስላሴ ዓጢቆ ድመፅእ ዝነበረ ናይ ኢትዮጵያ ሰራዊት ኩሉ ሲ ንሱ ንዕጥቅና ቀዲድና ንዓ ቀዳመይቲ ኣብ ዝኾነ ይኹን ማዓስከር ናይ ፀልአ ንድሕር ኣትኻ ነተን ጫማ ኢኻ ተእክብ። እተን ጫማ ሃዋን ኣይቲ ከም ዘለዎ ይኩም ካንቲ ወስተን ካራ ሰንጥ ግብር ኣቢልካ ነተን ቆርበት ቁሩፅ ኣቢልካ ትእክበን ኮፍ ኣብ ዝበልካሉ ኣብቲ ቋሚ ዝኾነ ቦታኻ ወይ ዕርድኻ ከዓ ዕጥቅታትካ ከም ብሓድሽ ካብኡ ትሰፍን ማለት እዩ።
0: ወለዶሎሚ ግዲኡ በፅሓ ኣብ ጎንኻ ተኸልኪልከያ ትኸይዲ ብራሾማይ ኣብ ፅንኩር እዋነ ካብኡ ዝፅንክር ከይመፅያ ትፅበአ። ከምቲ ኣብ ንቡር ኩነታት ፀሚአ ኢልካ ምኽድናይ ትኸፍቶን መድሕን ህይወት ክትከውን ወትሩ ኣብ ዝባንከያ ፀሚአ ኢልካ ትስተንተ ትኸውን ሓንቲ ግዜ ምስሓስከያ ክትገድፋ ዝከኣል ኣይኮነን። ገመል ጥምእማይ ዝፅወውር እንስሳ እንተዳ ኢልናዮ ኤርትራዊ ተጋዳላይ ድማ በዚ ጉዳይ ኣብ ቅድሚ ደቂ ሰባት እዩ ዝስራዕ። ምክንያቱ ኣብቲ እዋን ማይ ብቐሊሉ ዝርከብ ኣይነበረን። ምስ ረሃደን ርስዓትን ዝመፁ ናይ ርእሲ ተሃዋስያን ማይ ስለ ዘይረኽቡ ይስስኑ እሞ ነዚ ድማ በታ በዕሉ ብፈጠራኡ ዘዳለዋ ዝነበረ ሚደዩ ንምጥፍኦም ዝቃለስ
1: ሚዶ በተ ልሙድ ያታወ ባህልና ብዕንጨይቲ ብገለ ኢዱ ስራሕ ብዕንጨይቲ ፀሪቕካ ከምዚ ካልእ ዳሕራይ ኣብ ዕዳጋ ትረኽቡ ከዓ ስልክ ድመስል ጎማ ዘሎ ገለ ድስራሕ ሚዶ ኣሎ። እቲ ኣታዊ ግን ካብ ውሊዕ ድዩ ካብ ዝኾነ ይኹን ዕንጨይቲ ፀሪብካ እዩ ድስራሕ ነይሩ ኣብ ሜዳ። ሕጂ ከምኡ ጌርካ ኣብ ሜዳ ዕንጨይቲ ፀሪብካ ንዕኡ ፍሕቕካ ገለ መለታት ክትሰርሕ ሓደ ተ ማቴርያል ልክዕ ንኡ ዝኾኑ ነቲ ሚዶ ዝኾን ዕንጨይቲ ክትረክብ ክትፀርብ ግዜው ነይብልካን ትዝሓሸ እዚ ናይ ካዝና ካላሽን ዝኣረገ እቲ ስልክ ኣሎ ሞላ ኣብ ውሽጢ እቲ ካዝና ካላሽን ዘሎ ንዕኡ ኣቕኒዕካ ሰጣቢልካ ነቲ ስልክታት ቆራሪፅካ ብናይ ሚዶ ቅርፂ ሰሪሕካ ብላዕሉኡ ካሽዑ ጎማ ናይ ጀሪካን ድ ናይ ገለ ምኪኽካ ታብ ሚዶ ትስራሕ ብስልክ ትስራሕ ነ

ዋላው ንእሽተይ እውን ካብኣ ካብቲ ቀጢን ስልክታት ናይ ዝርከብ ገለ ከዓ እዛ መስደዲ ጭብ ትበሃል ከም ትስራሕ ነራ ሚዶ ጥራሕ ዘይኮነት መስደዲ ጭብ። ምክንያቱ ኩሉ ግዜ ከም ልብኻ ትሕፀበሉን ከም ልብኻ ትምሸጠሉን ግዜን ኩነታትን ስለ ዘይብል ከዓ ናይ ቁማል ሕቶ ኣሎ ምስ ቁማል ተተሓሒዙ ዝመፅእካ ጭብ ኣሎ። ስለዚ እቲ ጭብ እንድሕሰዲድካ እቲ ቁማል ይጠፍእ ኣይፈርን ይጠፍእ ማለት ንሱ እንዲቲ ናቱ ናቱ ፅፍዮ እንቋቑሖ ናይ ቁማል እኳ እቲ ጭብ ብዚ ወሰን ወሰን ናይ ዝኾነ ይኹን ሰብ ነዊሕ ዘይተመሸጠን ዘበለን ንድሕርኢኻ ጭብ ዝገብር ፀጉሪ ጅንዑኡ ከይተረፈ ቅድሚ ዝደቂቕ መመሸጥ ብቅረባ ተረኸበሉስ ብስልኪ ጌርካ ገለ ብስራሓ መስደዲ ጭብ ማለት ንምሳ ምስተሓፀብካስ ነቲ ጭብ ነቲ ቁማል መግፈፍ ትጥቀመሉ ማለት እዩ።

ሓንቲ ካብተን ካብ ዝባን ተጋዳላይ ዘይፍለያ ቅርስታት ገሊ ጥውዮ ነፀላ እያ። ኪፍኪፍታ ዝናብ ዘሰኒዮ ንፋስ ፀሓይ ሓፂር ቀምታ ኩሉ ሳላዛ ነፀላ እዩ ዝፅወር ዝነበረ ለይቲ ክንዲ ኮበርታን ፍርናሽን ኮይና ሓዲራ ቀትሪ ድማ ጥውዋይ ጉዕዞ ገሊ ክትብድህ ተጠዋውያ ኣብ ዝባንካ ትውዕል። ንስለዛናፅነት ዝተሰውአ ድማ መግነዙ ከም ተገልግልዮም ኣብቲ ውዕሎ ዝነበሩ ዝገልፁ

ናይ ጎዮ ነፀላ ክዳን ደይቲ እያ መንፀፍ እያ መዕቀሊ እያ መጨረሻ ከዓ ምግነ ዘይኸል ዜና ኣርባዕተ ኣገልግሎት እጅታ መዕቀሊ ዝብለካ እንታይ እዩ ከምዚ በዓል ሰሜናዊ ባሕሪ ድዩ ቀፃሊ ማይ ዝሃርም ጨፈፍ ዝብል ንሕር ኮይኑ መዕቀሊ ይብልከን ትሕቲ ገረብ ትዕቀል ኣይትኽእልና ባላ ጌርና በዛ ሓደ ባላ ትተክል በዛ ሓደ ባላ ትተክል ልክ ከምዚ ናይ ቴንዳ እንጨይትኻ ከምዚ ትገብረላ ተማሳቕላ ነታ ነፀላእኻ ትስርካ ነፀላ ሽዑ በታ ሓደ ኩርና በታ ሓደ ኩርና ገቲርካ ፅቡቅ ጌርካ ንድሕር ገቲርካ ብእምኒ ኣብ መሬት ከም ትተሓዝ ጌርካ በቃ ኣብኣ ትዕቅል ከም ገዛኻ ማለት እዩ እ ናይ ጥውዮ ነፀላ ኣመርክቶብቲ ግድልካ እዚ መዕቀሊ እያ መግነዚ እያ ክዳን ለይቲ እያ መንፅፍ ናይ ለይቲ እያ

ምሉ መዓልቲ ተሰኪምከያ ዝውዕልካ ብራሽ ማይ ካብ ንዓኻ ንብፃይ ክኽትከውንን ሓሰብካ ኢኻ ትኸይድ። ነፍሲ ወከፍ ጉዕዞ ተጋዳላይ መስዋእቲ ስለ ዝኾነ ፅባሕ ናፅነት ከም እትመፅኡ ዝኣምን ነይሩ እምበር ብዛዕባ ህላውነቱ ኣይኣጦን። ክትገብሮ ዝግባአካ ብምልኣት ምግባር እዩ ነይሩ ዕላምኡ። ስለዝኾነ ንስኻ ርወየ ኣነ ክፅምእ፣ ንስኻ ትኸደን ኣነ ክዕርቕ ዝብል ቃላት ክደጋግም ኣይከብዶን። ብዓብኡ ብፃዩን ህዝቡን ኣብ ናፅነት ክበፅሕ እምበር ንሱ ክበፅሕ ስስዐ ኣይነበሮን። እዚ ፍፁም ፍቕሪ ድማ ኣብ ብሩህ መፃኢ ኣብፂሑና ዘለኣለማዊ ክብርን መጎስን ንዕኡ ነቲ መዳርግቲ ዘይርከቦ ገድሊ ሓሊፉ ኣብዚ ዘብፅሓና ተገዳላይ

0: ንኣብነት ክዳን ንድሕር ተረኺቡ ካብ ፀላኢ ወይ ክዳን ብገለ ምክንያት ንድሕር ተረኺቡ ብካልእ መንገዲ መጀመርያ መን ዕሩቅ እዩ ዝበሃል መን ኣኽፊኡ ዘሎ እዩ ዝበሃል ሽዳ ይኹን ክዳን ይኹን መን ኣኽፊኡ ኣሎ ንዓይ ዝበሃል ኣይትብልና ነውሪ ኣንጎሶም ኣብዚ ኣለ ኣንጎሶም ንድሕሪ ሓሚሙ ሎ ኣንጎሶም ሓሚሙ ዘሎ ይዕረፍ እንድሕሪ ገለልዩ ኮይኑ እዚኣ ንሱ ዓሪቕ ኣሎ ኢኻ ትበሃል ብዛዕባ ንብስኻ ካልእ ብፃይካ እዩ ዝዘረብልካ እዩ ከምዚ ዝኸይድ ንዓይ ንዓኻ ዘይኮነስ ስጋይ ስጋኻ እናበልካ እዩ ዝኽየት ነይሩ ነዚ ከም ዓይነታት ተሓሳስባ ብስሩዕ ብትካላዊ ኣገባብ ዝኾነ ይኹን ንብረት ናይ ገድሊ ብሓባር ትጥቀመሉ መቕኑንካ ማዕራ እዩ ዝመፀካ ሽዳ ድዩ ክዳንካ ድዩ ካልእ ድ ዝኾነ ይኹን ነገር ብካልእ መገዲ ዝተረክበ እንተልዩ ከዓ መን እዩ ዝያደ ዓሪቑ ዘሎ ኢልካ እቲ መራሒ መስርዕ ዘሎ እቲ መራሒ ጋንታ ዘሎ ነተን ዘለዋ ከምዚ ባፅሓ ይገብረን ኣከምዚ እዋን ከዓ ፈፂሙ ንብፃዩ ገዲፉ ንዓይ ዝብል ሰብ ኣነብቲ ዝሓለፍኮ ሂወት ኣይሰማዕኩም ብኣንፃሩ እከል ብዛዕባ ናይ ብፃዩ ሽግር እዩ ድዛረብ
1: ኣብታ ጡየኖ ፅላ ተሸፊኑ ዝነበረ ድጉል ፍቕሪ ኣብ ሽዳ ነዊሕ ግዜያት ዝቕጥል ሓልዮት ህዝብኻን ብፀይካን ንምድሓን እትስራሕ ዝነበረት ዕጥቂ ፅምእኻ ኣብ ሞት ከብፅሓካ እናሃቀነ እቲ ልግሳ ብራሾማይ ብቑንጭን ትኳኑ ንዝመልአ ርእስኻ ናፅነቱ ክረክብ ምስ ብፀይካ እቲ መቐላ ዝነበርካ ሚዶን ኩሎም ናይ ፍቕሪ ቅርስታት ገሊ ንዓይን ንኹሉና ደቂ ገልን ዓብ ሓላፍነት ተሰክመየን ካልእ ኣይኮነን ንህዝብኻ ብተወፋይነት ምግልጋል እዩ ርሑስ ቅንያት በዓል ናፅነት ንመላእ ህዝቢ ኤርትራ
0: እዘን ሕጂ ትዛረብለን ዘለኹም እሞ ቅርሲ ንብረት ናይ ተጋዳላይ ዝነበራ ብዝተፈላለየ መልክዕ ተጋዳላይ ሒዝዎ ዝነበረ ብሽዳ ወይ ገለ ድዩ ዝኾነ ነገር ተተረኺቡ ብግቡእ ወፍሪ ተገይሩሉስ ክዕቀብ ኣብ ሙዝያም ክቕመጥ መመረፅኩ እዚኣ ክብል ዝኽእል

ክብራት ተዓዘብትና ስዕብ ትሕዝቶ መደብና ብዛዕባ ታቢላ እትበሃል መዋእለ ህፃናት ቤት ትምህርቲ ኢና ሕዝናልኩም ቀሪምና ዘሎና። ኣብዛ ቤት ትምህርቲ እዚኣ ብዙሓት ህፃናት ዝምሃሩላ ኮይና እተን ክላሳት ድማ ንባህልን ታሪክን ዝገልፅ ኣስማት ምህላውን እቶም ቆልዑ ነዚ እናርኣዩ ክምሃሩ ከለዉ ድማ ንባህሎምን ታሪኮምን ዝያዳ ክፈልጥዎ ይኽእሉ ማለት እዩ። ከምኡ ውን ፍልይ ዝበለ ድማ ኣብዛ ቤት ትምህርቲ እዚኣ ናይ ዝሕታለ ኣእምሮ ማለት ኦቲዝም ዝኾኑ ወገናትና ዝምሃሩ ኣብታ ቤት ትምህርቲ ከም ዘለዉ ኢና ፈሊጥና። ነዚ ድስስ ሕዝቶ እምበኣር ስዕቡ ክቐርበልና እዩ። ክትከታተሉ ብኣኽብሮት ንዕድመኩም።

0: ኩሉ ዓብዪ ሕልሚ መጀመርታ ኣለዎ። ሓደ ሓደ ግዜ ድማ እቲ መጀመርታ ንእሽቶ ይመስል። ሓደ ክፍሊ ትምህርቲ፣ ኣብ ሓደ ማዕጾ ዝፀሓፍ ስም፣ ስቕ ኢሉ ኣዝዩ ዝዓበየ ነገር ዝቐርጽ ቀሊል ልምዲ። ኣብ ናይ ሎም መደብና ናብ ሓደ መዋእል ህፃናት ኢናት። ትምህርቲ ብዛዕባ ፊደላትን ቁፅርታትን ጥራይ ዘይኮነ ብዛዕባ መንነት፣ ክብርታትን ፍቕርን እትምህር መዋእል ህፃናት ኢና ክንወስደኩም። ንመጀመርታ ግዜ ክትጥምቶ ከለኻ ኩሉ ነገር ፍሉጥ ኮይኑ ይስማዓካ። ድሙቕ ክፍልታት፣ ከምኡ እውን እቲ ሕጉስ ህርመት ናይ ቅድመ ትምህርቲ። ድሕሪ ቁሩብ ግና ፍሉይ ነገር ክተስተብህል ኣይትጽገምን። ነፍሲ ወከፍ ክፍሊ ካብ ታሪክ ኤርትራ ዝመጸ ስም ተሰኪሙ ይርከብ። ንሓደ ህዝቢ ዝቖርጹ ዛንታታትን ሰባትን ህሞታትን ዘንጸባርቑ ኣስማት። ቀሊል ሓሳብ እዩ፣ ግን ሓያል እዩ። ምኽንያቱ ኣብዚ ትምህርቲ ብዝተኣሳሰር እዩ ዝጅምር፣ ምስ ባህሊ፣ ምስ መንነት፣ ከምኡ እውን ካብ ክፍሊ ሓሊፉ ዝዓበየ ነገር ዝምህር።
1: ከም ሓሳብ እቲ ቪዥን ናይቲ ቤት ትምህርቲ እቶም ተምሃሮ ነፍርዮም ሲ ኣብ መወዳእታስ ከመይ ዓይነት ክኾኑልና ኢና ንምን ዝብል ሓሳብ እዩ ነይሩ እና ዊ ብሊቭ ከምዚ ወርልድ ክላስ ወይ ከዓ ዓለም ለኻዮን ዝኾኑ ዜጋታት ንምፍራይ እዩ ቀንዲ ሓሳብ ማለት እዩ። ምናልባት ስእልታት ገለ ርኢኸዮ ንድሕሪ ኣላ ክኮንክ ከዓ እቶም ኣብ ዓለም ዘለዉ ህይሱ ወይ ከዓ ፍሉጣ ድበሃሉ ሰባሲ በዓል መን እዮም ከምዚኦም ክኸውን ይከኣል ድዩ ነቶም ቆልኦት መረዳእታታት ምሃብ እዚ እቲ ዕላማ ማለት እዩ። ናይ ዓለም ደለዉ ፍሉጣት ጥራሕ ደይኮኑ ከዓ ኣብ ሃገርና ደለዉ እውን ኣለዉ። ናይ እምነት ሸክ ኢብራሂም ስልጣንን ኣቶ ወልዳ ወልደ ማርያምን ኣለዉ። እዞም ሰባት እዚኣቶም ሲ እቲ ኮንትሪቢሽን ናቶም ከመይ እዩ ኣብ ኤርትራ ኮንትሪቢዩት ዝገብር ሰብካ እንታይ ዓይነት ክብሪ ኣለዎ ነቶም ቆልኦት ብምርዳእ እሳቶምም ከምኣቶም ንክኾኑ ዓብ ነገር ንክሓስቡ ተባሂሉ ዝተዓለመ ነገር እዩ። ስለዚ ቤዚካሊ ምስቲ ራእይ ናይቲ ቤት ትምህርቲ ወርልድ ክላስ ወይ ከዓ ዓለም ለኸበን ዜጋታት ምፍራይ ዝብል ንዑ ንምህራም ተባሂሉ ዝቆመ እዩ።

0: ቆልዑ ብቐሊል ቃላትን መዓልታዊ ምድግጋመን ኣቢሎም ነዚ ኣስማት እዚ ከለልይዎ ይጅምሩ። ንታሪኽ ናብ ፍሉጥ ነገር ይቕይርዎ። እናዓበዩ ምስ ከዱ ሒዞም ክኸዱ ዝኽእሉ ነገር
1: መጀመርታ እቲ ነቲ ቆልዑት ክኾነልና ንደልዮ እቲ ዕላማና መበገሲ እዩ ማለት እዩ። ሕጂ ተርእናይ ወላ እቲ ኣስማት ከዓ ቀዳምነት እቲ ካብ ሸዓተ ብሄራትና ዝወፀ እዩ ዝተፈላለዩ ማለት እዩ። ፕላስ ታሪካዊ ቦታታት እውን ኣለዉ። ሕጂ እቲ ዕላማ ከዓ ንኣብነት እንድሕር ሰብሪ ክላስ ኢልና እቶም ቆልዑት ኣብኡ ዘሎ ሰብሪ ማለት ብቋንቋ ትግረን ቋንቋ ዓረብ ናይ ራሻይዳ ማለት እዩ ዓቕሊ ማለት እዩ። እቶም ቆልዑት ከዓ ብዓቕሊ ኩሉ ነገር ንክስገር ሓደ ኣፍልጦ ንክህልዎም እቲ ሽም ከዓ ኩላ ግዜ ፀላዊ ኢና ተርእናይ ወላ ሳይኮሎጂካሊ ሕጂ ንዕኦም ፀላዊ ንክኸውን ኢልና ከምኡ ዝተፈላለየ ዘን ዘለዋና 11 ኣስማት ናይተን ክፍልታት ከምኡ እንዳገበረ ይወፅ እዩ።
0: ኣብዚ ምምሃር ብዛዕባ ምዝከር ኣይኮነን፣ ብዛዕባ ምድህሳስ እዩ። ብዛንታታት ፈጠራን ፀወታን ኣቢሉ ሓሳባት ብቐሊሉ ንምርዳእን ንምርካብ ዝያዳ ባህ ዘብል ይኸውን።
2: እዚ እቲ ኣብቲ ዓመታዊ ካላንደር ኣለና እዚ ቤት ትምህርቲ እንታይ ኢልና ኢና ንኣምን ምህሮ ሲ ፋን ክኾን ኣሎ ለርኒ ሃስ ቢ ፋን። ስለዚ እዞም ቆልዑት እዚኦም ድሕራ ናብዚ ክመፁ ኮይኖም ሲ ተሓጒሶም ክመፁ ኣለዎ ኢልና ኢና ንኣምን። ንክሕጉስ ከ ዝተፈላለየ መለሳታት ዘለዎ ፕሮግራማት ከተዳልወሎም ኣለካ። ንኣብነት ናይ ቻሪቲ ፕሮግራም ሓንቲ ካልአለ እዛ ናይ ግብረሰናይ ማለት እዩ ኣብ ሓንቲ ኣብ ሓደ ወርሒ ፎል ትገብር ዝተፈላለየ ግብረሰናያዊ ድኾነ ተግባራት ንፍፅመላ ማለት እዩ።
0: ኪኖ ታሪክ ግን እዛ መዋእል ህፃናት ካልእ ኣገዳሲ ክብርታት እያ እትሓቁፍ። ነፍሲ ወከፍ ቆልዓ ብናቱ መንገዲ ክዓቢ ዝቐብሎን ዝኸብረሉን ዝደፋፍኣሉን ቦታ እዩ። ኣብዚ ሓቋፍነት ሓደ ስጉምቲ

0: ላዕሊ ይኸይድ። እቲ መዋእል ህፃናት ንኣውቲዝም ዘለዎም ህፃናት እውን ይድግፍ። ኣብ ትዕግስቲ ምርድዳእን ሓልዮትን ኣብ ዝተሃንፀ ሃዋህ ኣብ ጎኒ መዛንኦም ኮይኖም ከም ዝመሃሩ የረጋግጽ። እዚ ኣገባብ እዚ ብኣካዳምያዊ ክእለት ጥራይ ዘይኮነስ ንዕብየት ነፍሲ ወከፍ ህፃን ንምድጋፍ ዘደሊ ርህራሄን ክእለትን ዝዓጠቑ ዘሰልጡኑን ብቑዓትን መምሃራን እዩ ዝምራሕ።
1: መጀመርታ ተሓሳብ መበገሲ ኣብዚ ነይሮም ወለዲ ከምኡውን ናይ ፍሉይ ድሌት ማለት ኦቲስቲክ ዘለዎም ወዶም ኣለዎም እጂ ነዚ ምስ ረኣይዎ ከምዚ ስይከኣል ዲ ኢሎም ምስ ተዘራረቡ ምሳና ንሕና እውን ትዝግባኣና ፈቓድ ወሲድና ሓቲትና ኣብ ክረምቲ ጀሚሩ እዛ ዝሓለፈት ክረምቲ ጀሚርና ተን መምሃራና ከዓ ካብቶም ማሕበር ንዑ ኣፍልጦ ዘለዎም መፅኦም ከዓ ንመምሃራና ኣብዚ ናይ ክረምቲ ካባይ ጀሚርካ ኩልና ስልጠና ወሲድና ጅተን መምሃራን ስልጡናትን ከምኡን ብዝተፈላለዩ ኣብ ዝተፈላለዩ ቤት ትምህርቲ ንከምኡን ዝበሉ ተምሃሮ ዝምህራ ነበራ መምሃራን ኣለዋና ንሰንካ እዩ ምህሮኦም ኣለዋ ማለት እዩ። እጅ ቲ ቻሌንጅ ወይ ከዓ ንብድሆታት ንብሎ ከዓኒ ቁርቦላት ኣብቲ ኣታሓሕዛ መጀመርታ ዝሓትዎ ነገራት ገለ ነይሩ ዩ። ኣብዚ ሕጂ እዋን ግን እቶም ተምሃሮ እውን ኣዝዩ ዘሕጉስ ለውጥታት እዮም ዘምፅኡ ዘለዉ ኣብ መፅሓፍ ኣብ ምዝራብ ኣብ ምሕዋስ ገለገለ እቲ ዘሎ ኢምፕሩቭመንት ኣምፂ እዮም ዝኸዱ ዘለዉ እቶም ተምሃሮና።
2: ብመጀመርታ ኣነ ጓል ያላትኒ ሕጂ እቲ ኮርሳት ገለ ብናታይ ዝወስዶ ነይረ ብዝያዳ ሽዑ ኣብቲ ከምኡ ዝኣክልካ እቲ ማሕበርካ ናብኣይ ንዓይ ምስ ፀውዐኒ ናብቲ ቤት ትምህርቲ መሰረት ኣት ካብ ሰረት ከዓ ናብታ ቤላ መፅኦ ማለት እዩ። ማሲ ድፅሕፉ ኣለውና ዝዛረቡ ኣለውና ደንብቡ ኣለውና ኮፍ ክብሉ ዘይክእሉ ዝነበሩ ኮፍ ድብሉ ኣለውና ብጣዕሞቶም ኮፍ ኢሎም መሸግሩ ናይ ማብ ገዛ ክበልዑ ዝብሉና ኣብዚ ኮፍ ኢሎም ይበልዑ ማሲ ብጣዕሚ ለውጥታት ዳ ኣለዎ ብጣዕሚ ሆማኒ
0: እዞም መምሃራን እዚኦም ምምሃር ሞያ ጥራይ ኣይኮነን ዝኾነ ቆልዓ ድሕሪት ከይተርፍ ንምርግጋፅ ዝያዳ ተወፋይነት ይሓትት።
3: መጀመርታ ተምሃሮ ክመፁና ከሎ ወላ ሓንቲ ከይሓዝዮም ዝመፁኻ ከምዚ እቲ ንስኻ ትህቦም ዓይነት ተቐቢሎም ግብረ መልስናቱ ከምዚ ኩሉ ነገር ፈሊጦም ሌተርስ ፈሊጦም ፊደላት ፈሊጦም ቁፅሪ ፈሊጦም ከምዚ ከለርስ ፈሊጦም ገለ ክኸዱ ከለዉ ደኢማራ ዕግበት ይስማዓካ ልዕሊ ዓቐል ማለት እዩ ከምዚ ኣትሊስቲ ገለ ነገር ሰኣፍርየ ኣለኹ ትብል እጂ ብሓፈሻ ከዓ ታቢላ መንገዲ ዓወት እንድሕር ክኸውን ኮይኑ ከዓ እቶም ተምሃሮ ከዓ ናይ ወይ ኣብ ኤርትራ ንፉዓት ዝኾኑ ሰባት ወይ ኣብ ኣፍሪቃ ዶይኮንስ ዓለም ለኻውያን ቆልዑት ኣፍሪካ ክትሰድድ ዩ ደስ ትብለካ።

0: ሕጂ ኣነ ከም ሰብ ፍቕሪ ክመሃሩ ደስ ዝብለኒ፣ ምክንያቱ ፍቕሪ እንተዳኢልካ ብዙሕ ነገር ኣብኡ ዝጠቓለል። ኣብቲ ፍቕሪ ምትሕግጋዝ ኣሎ፣ ኣብቲ ፍቕሪ ምክብባር ኣሎ፣ ኣብቲ ፍቕሪ ምትሕልላይ ኣሎ። ብዛዕባ ካልእ ወገን ትሓስብ፣ ሰብካ ብዛዕባካ ይሓስበልካ። እቲ ሰብኣውነት ዝበሃል ነገር ኣብቲ ፍቕሪ ክህነፅ ብጣዕሚ ይኽእል እዩ ማለት እዩ። ሕጂ ኣነ ውላድያብ ዝመፅኡ ክመሃር ዝደለዩ ኣብ ዝዓበየት ነገር ፍቕሪ እያ።
1: ንብዙሓት ወለዲ እዚ ደገፍ እዚ መረጋግፅን ተስፋን ዘምጽኣሎም እዩ። እዚ ከዓ ደቆም ብፅቡቕ ይእለዩ ምህላዎም ክፈልጡ ኣይፀግሞምን።
2: እዚ ቤት ትምህርቲ ኣነ ክሪኦ ከለኹ ናይ ባሓቂ ከምዚ መፅናዕቲ ዝተገበሮ ኣብ ናእሽቱ ህፃናት መፅናዕቲ ዝተገብሮ እዩ ዝመስል። ኩሉ እቲ ካይዳ ብርግፅ ለውጥ እንዳረእካሉ ትኸይድ እዩ። ካብ መጀመርታ ናብዚ ክመፅእ ከለኹ ተስፋ ሒዘ መፅ ብዚ ቤት ትምህርቲ እዚ ኣውሉደይ ብዙሕ ለውጢ ክገብር ይኽእል ኢለ ብርግፅካ ከም ዝረእኽዎ ከመይ እንታይ ንህፃን ዝጠቕሞ እንታይ ከዘይጠቕሞ እንታይ እዩ ንዕቤቱ ፅቡቕ ዘይኮነ ገለ ኩሉ ዝምህር ቤት ትምህርቲ እዩ። ንኩሉ ነገር ስነ ስርዓት ተማሂሮም ኣብ ትምህርቶም ለውጢ ኣብ ኣዘራርባ ኩሉ ቆልዓስ ብዙሕ ለውጢ ትርእየሉ ኣብ ደቀይ ጀሚራ ካብ ዝሪኦ ማለት እዩ። እጂ ብርግፅ እቲ ዝተፀበኮ ተፅቢታት ረኪበ ብዚ ቤት ትምህርቲ እዚ ፍሉይ ነገሩ ከም ዝበልኩም ነቲ ናይ ቆልዓ ኣገዳስ ዘገድሶ ነገር ንዕቤቱ ክጠቕሞ ዝኽእል ነገር ኩሉ ብርግፅ ከምዚ መፅናዕቲ ተወሲድዎ ድልው ንኸም ንዕኡ ዘማልአ ቤት ትምህርቲ እዩ።
1: ኣብዚ ሃዋህው እዚ ትምህርቲ ባህርያዊ ኮይኑ ይስማዓካ። ካብ እተፈላለየ ድሕረ ባይታ ዝመፁ ህፃናት ኣብ ምክብባርን ምርድዳእን ኣብ ዝተሃንፀ ሃዋህ ተኣኪቦም ብክብርታት ዝተኮስኮሱ ኮይኖም ሕያውነትን ሓላፍነትን ምትሕግጋዝን ኣካል መዓልታዊ ሂወቶም እዩ።
3: እቲ ዕላምኡ መጀመርታ ዋላ ካብታ ሽም ቤት ትምህርትና ተጀሚርካ ታቢላ ኢና ትበሃል። ታቢላ ከዓኒ ብቋንቋ ናይ ኩናማ መንገዲ ማለት እዩ። እቲ መንገዲ ሕጂ እንደልየ ዘለና ከም ቤት ትምህርቲ ናይ ቤት ትምህርቲ ዓወት ናይ ፍቕሪ ናይ ምስጋና ዘለዎም ናይ ሓገዝቲ ዝኾኑ ተምሃሮ እና ከነውፅ ንደሊ። ሕጂ እቲ ዕላማ ክብገስ ከሎ ንዑኢልና ኢና ፕላስ ከዓ ኣብ ወርሒ ወርሒ ነናብቶም ዝኾኑ ኢቨንት ወይ በዓል ኣለዎ። ሓንቲ ካብኣተን ከዓ ናይ ቻሪቲ ታይም ንብል ማለት እዩ። ሕጂ እዚ ከዓኒ እቲ ቆልዓት ናይ ምሃብ ባህሪ ንኸጥሪ ናይ ምሕጋዝ ባህሪ ከጥሪ ዝተፀገሙ ሽግር ዘለዎም ሰባት ክኾኑ ይክእሉ ዝተፈላለዩ ከዓ ንክሕግዙ እዚ ሕጂ ሞር ፕራክቲስ ንገብሮም ስለ ዘለና እዩ ተሓሰብ።
1: እዚ መዋእል ህፃናት እዚ እውን ነፀብራቅ ሽርክነት እዩ። ፃዕሪ ሕብረተሰብ ምስ ደገፍ መንግስቲ ዝራኸበሉ ምትሕብባር፣ እዚ ናይ ሓባር ሓላፍነት ህፃናት ኣብ ርጉእን ድጋፍን ሃዋህ ክንክንን ኣቓልቦን ዕድልን ከም ዝረኽቡ ብምርግጋፅ ዝሓየለ መሰረት ንምፍጣር ይሕግዝ።
3: ከም ዝበልናይ ሕጂ ዝተፈላለየ ክሕገዝ ዘለዎም ኣካላት ኣለውና። ናይ ኣብርሃ ባህታ ጥራሕ ዘይኮኑ ብዙሕ ኣለዉ፣ እንዳኣርፋን ኣሎ፣ ካልእውን ኣሎ። ሕጂ ናይ ኩሉ ኣካል ሕብረተሰብ እዩ ዝኾነ ዘሎ ኣካል ሕብረተሰብ እዩ። ስለዚ ኩላና ጉቡእና ኢና ክንሕግዝ። እጂ ብዓቕሚ ክኾኑ ክእል፣ ብሓሳብ ክኾኑ ክእል፣ ብግብሪ እውን ክኾኑ ክእል፣ ብገንዘብ እውን ክእል ናናስ ጉቡእና እዩ። እጂ እንዳተሓባበርካ ንክትከይድ እዚ ከዓኒ ቀዳምነት ካ ኣብዚ ከይመስጎንኮ ክሓልፍ ዘይደሊ ከዓኒ ንኡስ ዞባ ደቡባ ምብራቅ ጨንፈር ዘሎ መምህር ኣስካሉ ነቲ ሓሳብና ተረድያ ዓብ ደገፍያ ከይራትና ከምኡ እውን ሱፐርቫይዘርና መምህር ሃብተ ሚካኤል እውን ነቲ ሓሳብ ኣዝዩ ደጊፍዎ። እጂ ብሓፈሻ ናይ ኩሎም ናይ መምሃራን ወለዲ ናይቲ ንኡስ ዞባ ዝነበረ እቲ ሓገዝ ተጠርኒፉ ብሓሳባዊ ይኹን ብደገፍ ይኹን ከምኡ እውን ብትንዋታዊ ብወለድን ብመምሃራን በዚ ቤት ትምህርትን ፅቡቅ ዝኾነ ናይ ሓገዝ ግዜ ነይሩ።
1: ንሳናዘሳወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወት ወ
4: ንኣብነት ናብ ዓይነ ስውራን ቅድሚ ሕጂ ከድና ኣለና ሕጂ እውን ተደጊሙ ኣሎ። ቅድሚ እውን ናብ እንዳ ኦርፋን ንኸድናሉ እዋን ኣሎ። ሕጂ እቲ ሓሳብ እንታይ እዩ? ክልተ ነገር እዩ። ሓደ ነቶም ዓይነ ስውራን እንዲኦም ኦርፋን ድኾኑ እቲ ሕብረተሰብ ሳፖርት ከም ዝገብሮም ኣብ ጎኖም ከም ዘለዎ ተስፋ ንምሃብ እዩ። ካልኣይ ድማ እቲ ዝዋፃእ ነገር እውን ብውሑድ ዓሚ ይኹን ዋላ ሓገዝ ንምግባር ማለት እዩ። እንጂ መንግስቲ ኩሉ ነገር ክገብረሎም ይኽእል እዩ ይገብረሎም እዩ ግን እቲ ኣለና ምሳኹም ምባል ግን ተዛዕበየ ነገር እዩ። በቲ ሓደ ሳይድ ክትሪኦ ከለካ እቶም ደቅና ከዓ ከምኡ ዓይነት ምሽ ከምዚ ኤክሰለንት ጥራሕ ኮይኖም ደይኮነ ስሂማን ከዓ ክኾኑ ማለት እዮም መወዳእታ ሰብኣውነት ዘለዎ ዝኾኑ ተባሂሉ ዝተገብረ
1: ኣገዳሲ ክፋል ናይዚ ሽርክነት ንጡፍ ተራ ናይ ወለዲ ሽማግለ እዩ። ምስ መምሃራን ብቐረባ ብምስራሕ ንራእይ ቤት ትምህርቲ ብምድጋፍ ኣብ መንጎ ገዛን ክፍልን ድልድል ይፍጠር። ሓሳባት ብግልፂ ይካፈሉን ነፍሲ ወከፍ ድምፂ ኣብ ዕብየት ህፃናት ኣበርክቶ ይገብርን።
2: ሓገዝ ብምብር ካብቶም ዝረኽብዎ ረብሓ እንታይ እዩ? እቲ ንሶም ዘበርከትዎ ሓገዝ ከ ንመን እዩ ዝኸውን? ነቲ ዝሃብዎ እንታይ እዩ ዝጠቕሙ? እዚን ካልእን ብንፁር ምክንያቱ ከም ህፃናት ጥራሕ ዘይኮነ ከም ኣብቲ ብፅሕና ዘለዉ ዜጋታት ቆፂርካ ኢኻ ተረድኦም ብመገዲ ወለዲ ብመገዲ መምሃራንን እተን ካልኦት ኣብ ዘለዋ ዓለይቲ ወለድን እንዳተጎስጎሰሎም መጀመርያ እኹል ዝኾነ ርዲኢት ከም ዝህልዎም ተገይሩ ብድሕሪኡ ናብ ናይቲ ሓገዝ ክግበረሉ ተደልዩ ዘሎ ቦታ ብምኻድ መፅናዕቲ ተገይሩ እንታይ ዓይነት ሓገዝ ከም ዘድልዮም ድሕሪ ምሕታትና ዘድልዮም ዘሎ ሓገዝ ዝያዳ ኣብ ፅሬት ዘተኮረ ክኸውን ከም ዘለዎ ድሕሪ ምሕባሮም መፂና ናይ ፅሬት ሓገዛት ዝበሃሉ ወይ ከዓ ናይ ፅሬት ባእታታት ዝበሃሉ እንታይ እንታይ ምዃኖም ካብ ኣፍ ናይቶም ቆልዑ ብዝረኸብናዮ መሰረት እዩ ተኣኪቡ ተገይሩ ዘሎ ንብረት ማለት እዩ።

ኣብዚ ናይ ሓባር ምትእምማንን ምትሕብባርን ቦታ ወለዲ ተዓዘብቲ ጥራይ ዘይኮኑስ መሻርክቲ እዮም። ምስ መምሃራን ብምዃን ቈልዑ ብሓቂ ክስስንሉ ዝኽእሉ ድጋፌ ሃዋህው ይሃንፁ። በዚ ናይ ሓድነት መንፈስ እዚዩ ከዓ እቲ ቤት ትምህርቲ ውፅኢታዊ ክኸውን ክኢሉ

ኣብዚ ብሰሓቕን ሓጎስን ዝመልኣ ክፍልታት ሓደ ሓያል ነገር ቅርፂ ይሕዛሎ። ስሩ ዝርዳእ፣ ፍልልያት ዘኽብር፣ ንኻልኦት ኣብ ምትሕግጋስ ዝኣምን ወለዶ። እዚ መዋእል ህፃናት ንህፃናት ንቤት ትምህርቲ ጥራይ ዘይኮነስ ንህይወት የዳልዎም ከም ዘለዉ እውን ክንርዳእ ክኢልና ኣሎና።

ክብራት ተዓዘብትና ትሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ኣስዕብና ድማ መደወይ ክነሕዝናልኩም ቀሪምና ዘለና ዝተፈላለዩ ኣዘናጋዕቲ ዝኾኑ ትሕሶታት መደወይ ክነቕርበልኩም ኢና። ኣብዛ መደብ እዚኣ ቅፃሊ ዘበርክተልና ዘሎ ጋዜጠኛ ሚካኤል ሓድጉ ብስመይን ብስም ተዓዘብትን እናመስገንኩ ምስ ኤዲተር ያፌት ተኽለ ብምዃን ዘዋሃዶ ኢና ሕዝናልኩም ቀሪምና ዘሎና ንምሉእ ትሕሶ ናፍታ መደብ ከስግረኩም እየ ተኸታተ

0: 来，来，来，
1: 来，
0: 来，来。

0: no, no, no, no.
1: Get five G, that's it.
0: No, no, no, no.
2: Don't have future.

Ay, limón para.

No, no, no, no.

Oh, no.

ክቡራት ተዓዘብትና ናብ ናይ መወዳእታ ትሕዝቶ መደብና ኢና በፂሕና ዘሎና። ተኸታታሊት ፊልም ክብረት እያ ክትከውን መበል 56 ክፋላት ስዒቡ ክቐርበልና እዩ። ብሓባር ንከታተል።

0: ልምዲ ትስብቃስ ደ ይብል ይኮ
1: ካብቲ ልምዲ ክወፅ እንዲ ኸይ
2: ንወፅ እንዲና
1: ዓውሒተፅብጥ
2: ዓውሒተፅብ ንወፅ ኢና

0: እንታይ ትገብርለኺ? ደሓኒኻ ኮንኩን እንታይ ክትገብር ዘለኺ ማማ? ምስተይ ትሮሲ ኹም ዝደላለየ ዝነበረኪ ጉዳይ ሲ ኣቶ ኣብሌለ ከይብርኩም ክርም ሕጂ
1: ኣታ ዘንጉራ ብትኸይ ስምዓኻ ቀስበል ዘርበት ሓዋውሳ ኣለኻ
0: ቀስ ክብል ናይ መፃኹም ማማ ማዓዝ ቀሰበ ትገብር ለኺ ስኺ ዋ እንታይ እዩ ክትገብር ዘለኺ? ምስም ገዛ እዚ ባዕ ዘገምና ክትህቡና ክርም ሕጂ ክደፊ ለክሮ ዋ እንታይ እዩ ክትገብር ዘለኺ ማማ?
1: እንታይ ክገብር ተረኺበል?
0: ቴድሮስ ዝበሃል ሰብ ደላላይ ዝበሃል ሰብ ኣይትቕረብ እዮም ምስም ዘለኪ ጉዳይ ጠርሽ ብተኺረ ክቅርም ሕጂ
1: ኣንተ ቆልዓ ስነስርዓደይ ትገብር ቀሲልካ ደይ ትዛረብ
0: ማማ ነገረክ ኣለኹ ኣነ ናይ ላስት ነገረክ ኣለኹ ኣነ ቅርም ሕጂ እውን ነገረክ ነይረ ምዞም ሰብ ገዛ ኣብ ፀገም ከይተትውና ኢድክን እግሪክን ኣኪብኪ ኸ ፈሊለክ ነይረ ኣነ ቴድሮስ ዝበሃል ሰብ ኣብ ጠቃኸ ኣይተቕርብ እዮ ጥዑይ ሰብ ኣይኮነን ንበዓል ናብ ፀገም ኣለና ምዞም ሰብ ገዛ እዚኦም ኣብ ፀገም ከይተትውና ማማ ነገረክ ኣለኹ ኣነ ካብ ሎም እኒው ኣይደግመልክ ነ ካልይ መዓልቲ ምስ ቴድሮስ ተርየኪ ናተየ ናትን ጉዳይ ክብተኸ መኸር ፍለጥ እዮ ማማ ከመይ ቀኒኺ? ኣነ ናብ ዘለኸየ ቦታ መፅኢ ክበፅሓኪ ንስኽብ ዘለኸየ ቦታ ክትህልው እዩ ጉቡእ ነይሩ ንስኽብ ሰዓት እዚስ መፅሓፍ ቅዱስ ክሕዝኪ ኣብ ቤተ ክርስቲያን ከ ጸሎት ግን ኣብ ኣምላኽ ትዕርጉሉ ግዜ እዩ እምበር ንስኽ ደብዚ ማማ ኣነ ናይ ካልኣይ ኮንኩ እንዳሓስብ ዘለኹ ማማ እቶም ደቀይ እተን ደቀይ ካብኸ ካብ ዝፈትዎ ዓባይኦምስ እንታይ እዮም ክምሃሩ? ካብታ መፅሓፍ ቅዱስ ሒዛ መንገዲ ሓቅን መንገዲ ሂወትን ትመርሕ ዝነበረት ዓባይኦምሲ እዚ ነገር ክቕበሉ ከለዉ እዚ ነገር ክሰምዖን ክርዩን ከለዉ ሲ እንታይ ይስምዖም ማማ? ካልይ ከዓሲ ካልእ ኩሉ መትረፍ ካልእ ኩሉ መትረፍ ማማ ኣብቲ መንገዲ ቅንዕናን መንገዲ ሓቅን ሂወትን ዝመርሕ ዝሕብር ዘማእክል መፅሓፍ ቅዱስ ብሓሶትኣዊ ክትምሕል ማማ ብሓሶትኣዊ ክትጠቂ ዝኣክል ገበን ማዓስ ጌርክት ማማ ዝኣክል ገበን ማዓስ ጌርኪ ናተይ ዘረባ ዓሽሽ ኢልኪ ናይ ቴድሮስን ናይ ክብሮምን ዘረባ ምእማን
1: እዚ ከመን ክረኽቦ ርኸብ እየ ኢሉኒ እዋይ ውርደት
0: ድሓን ማማ ኣነ ብዚ ቦታ ክርእክ ከለኹ ዝስማዐን ዘሎ ነገር በዓል እዩ ድፈልጡ ተረፍ ንስኻ ደ ወላዲተይ ኣነ ውሉድኩ ኮይነ መንእሰይ ኮይነ ተጋጊብ ከምዚ ቦታ ክርከብ ከማን ዝቕበሎም ዝደልዮ ነገር ኣይኮነ
1: ኣነ ዴኻ ኮይኑ
0: ሕጂ ማማ እዚ ቦታ መህደስ ቦታ እዩ እስ ክትሃደሱሉ እዚ ምስ ክብረ ዘለና መንገዲ ከዓ ብሓደ መንገዲ ጥራይ ንክንዕር እዩ ንኽእል እዚ ከዓ ክዕረ እንድሕር ኮይኑ ነታ እዚ ኩሉ መከራ እዚ ኩሉ ሽግር እዚ ኩሉ ኣደራዕ ኣብ ዝባና ውሪድ ዘሎ ምስኪ ነይቲ ክብረት ብልብኺ ነፂህኪ ይቕረ ግበርለይ ምስ ትብልያ ጥራይ እዩ ከምቲ መፅሓፍ ቅዱስ ምሒልኪ ብሓሶት ዝመስከርክዮ መፅሓፍ ቅዱስ ናይ ሓቂ ምዃኑ ኣሚንኪ ኣብ መፅሓፍ ቅዱስ ምሒልኪ ድሕር ብልብኺ ይቕረ ግበርለይ ኢልክያ ደይ ማዕረይ ንሳውዲ ይቕረ ምስ ተገብረልኪ ኩሉ ጉዳይ ክፍትሓ ዝኽእል ኣደይ ማዕረይ ብልብኺ ይቕረ በለይ በልያ ኩሉ ዝሓለፈ ሕማቕ ኣብዝ ሓለፈ ይትረፍ
2: ንግስቲ ገብራ ስክር
0: ናይ ዕተወይ

0: ኣሎ ስቲፋዊ ከመይ ቀኒኻ? ሳኻ ድሓን ዲኻ?
1: ድሓኒና ፅቡቅ ኣለና ሲኮ ፅቡቅ ኣለና። ኣንተ ኣኪለካ ደው ኢሉለይ ነይሩ ብጣዕሚ ተሓጒስና ሲራክሓወይ ቦቦ ናይ ብሓቂ ተሓጒስና በቃ ማማ ሞት ብለይ ትፈልጥ ነ ሓቂ ንግዜ እያ ትድፈን እምበሪ እዚ ከም ድመፅእ ዳኣ ፍሉት እንዲ እያ ትብለካ በቃ ንስኻትኩም ከዓ እንኳ ሓጎሰኩም ናይ ብሓቂ እንኳ ፃማኹም ራኹም ከርተት ኢልኩም ኢኹም ከርተት ከርተት ኢልኩም ኢኹም ናይ ብሓቂ ክብረትካ ልዕሊ ኩሉ ክብረት ትቐስን
2: ካብ ኩሉ እታ ሊብሬቶ ምስ ረኣየኒ ኣነ ኣሚነ ሓደ ሚልዮን ዝኣክል ክብ ከለኹ ሰብ እዮም
0: ኣፋስቲ ፍሓወይ እዚ ከም ድመፅ ዳ ማዓስጠፊኦም እዩ ትዘጉየካ ነገር ምስቲ ናይ ክብረት ጥዕናን ዝወሰዶ ግዜኒ እምበር ክብረት ኣብ ኩሉ ተዓዊታ ናይ ገንዘብን ናይ ገዛን ዓወት ዘይኮነስ ሓቅነት እዩ ተረጋጊፁ ሕጂ ደኣ ከማን ክብረት ኣብ ወይ ዳርጋ ዘይሞተ ክትብል ጀሚራ
1: ሓቃ እንዲኦም ሞሲረክሓወይ ኣቦይ ዓንዶም ዳርጋ ደሞት እዮም ስኢልካ ብ ኣቦይ ዓንዶም ተለኪሞም ስኻትኩም ላዕልን ታሓተኒ ኢልኩም በቲ ንሶም ዘቕርብዎ ወረቐት በቲ ክብረት ስድራ ቤተያ ኢለካ ክምኒየ ምሳኻ ክራ ይቕርብኒየ ዝበለቶ ተሳዒርኩም ተትኾንኸ እዚ ዓብ ዓወት እዩ ሲረክሓወይ ዕልኩሉ ክምስጎኑ ዘለዎም እቶም ድሕሪት ኮይኖም ቃሎም ዝሃቡ ኩሉ ፋሚሊ ናይ ብሓቂ ክምስገን ዝግብኦ እዩ እዚ ሓቂ ከዓ ንንግዜ ተኸዊ ኢላ ዝፅንሕ መጨረሽታ በሎኩ ምበላ ኣይተርፋን ይሩ ኢኻ እንኳ ሓጎሰና ሲራክሓወይ
0: ኣሜን ኣሜን ስቲፋዊይ ሕጂ ንማማ ክድውለላይ ሕጂ ኩሉ ነገር ተወዲ እዩ ቅሰኑ ኣብ ምምፃና እዩ
1: በካ እንኳ ሓጎሰና ሲራክሓወይ ሓራይ ቻው ቻው ሩኽ መዓልቲ ቻው
0: ኦኬ ስቲፋዊይ ቻው ቻው ሩኽ መዓልቲ

0: ዝኾነ ይትበል እዮም ካልኡ ራድና ናት
1: ዓታ ናይ ትሳም በር ኣነ ኮ ናት ውሂን ሎ በር ሱ ብግብሩ
0: ንሱ ብግብሩ ኣትዎ ሎ ሕጂ ዶ ሕሱ ኮይና
1: ኣብዘይ ትፈልጦ ሰኢልካ ትምስክር
0: መምሃሩ ኮነ ኣብይኒ ምስ
1: ከምዚኣ ዶ ትሕሸካ ሓሲኻ ምምስካር ኣብ ምንታይ እትካሉ
2: ቤታ ኣነ ሓሰይ ኮንኩ መስኪር ሓቂ ዘለኹ ይመሲል ንበር ዳፈለ ጥረ ሰብ ሕስ እዩ
1: ሓሰይ ኮንኩን መስኪረ ገለባ ይትበለኒ
2: ሞ ይፈለጥኩም ከተፍሉጡ ነርኩም ንስኹም ኳ ኢኹም ተፍሉጡናፈልጡ ርኩም ተፍሉጡና
0: ፈሊጥካ ዲኻ ምፍላዳ ፈሊጥካ ኳ ክሰምዓኒ ኢኻ ደድ ለካ ምርክንደ ግዜ ነገረካ
1: እኒየለካ ሞ ገደልኣት እዩ
2: ሕጂታይ ትበፅሑና ዲኹም መፅም ክትመሩ
1: እስኻ ስኹም ሞበል ሓንሳብ ኣነ ምስ እየ ዛርብ ዘለኹ ሕጂ ሕሸካ ኣብ ገደል ምርካብ ሒዝካኣት እዩ

0: بله كمي كان نها تطفينا
1: سلامي
0: صراحه في كل نهايه
1: هاي ناتناس طعمي دي همانا من اسيات الله فقر الروات
2: ننسجن
1: ننسجن واه مو كبرت زعجنا با خمسين زلو قداي ناخذ بقع قوات زي كنا كن بقله خفال ويكا بقله شنو قرب انت هدا اكيله مزي زلو كبرت كم قبر خير خك كم تخذ كوني زقباكي كومايكم كم تزحسب كي انا حك ግን ካብ ወረደ ትብሎ ነገር ይብልካን ሕጂ ከዓ እንደ ዘለና ሓይሊ ኣኪበ መፅእ ዘለኹ ከም ድፍረት ኣይትሕስብለ ግን ለባም ስለ ዝኾን ክትርድእኒ ክብረት እዚ ኣብ ልዕሊ ክዝወረደ እንደ ትረፍ ንዓኺ ትርህፂ ንስድራ ክትሓስቢ ንሕዋት ክትሓስቢ ሰብ ንተረ ሕማቕ ሰብ ከማ ዝግብኦ ኣይኮነን ግን ወሪድ ኣሎ ብቴድሮስ ዝወረደ ኪበደል ቀሊል እኳ ተዘይኮነ ካብኡ ዝኸበደ ከዓ ናይ ኣደይ ወላዲተይ ብሓሶት መስኪራ ዝገበረቶ ነገር ድቃስ ለይቲ ይኸሊኒ እዚ ክብለ ክመፅእ ዘለኹ ክብረት ካባ ክለቢ መሊ ኮንኩ ካብ ልቦና ኸ ተማሂበ ካብ ልቦና ኸ ለቢ መስለ ዝኾንክ ሎማ ኣንቲ ኣብቲ ደይ ዘላቶ ተሃድሶ ኣብየ ውዒለ በደይ ገርየ ናባ ክመፅእ ክብረት ሓፍተይ ነደይ በቲ ዝገበረቶ እየቕሪ ክትገብርላ እየቕሪ ክትብልላ እየ መፅእኪ
0: ሰሊሓወን ከምቲ ተኽብረና ኣንእውን ልዕሊ እየ ዝኽብረካ ምክንያቱ እትናከኦም ነገር ፅቡቅ ገይረ ስለዝ ናይ ረሃዋ እንታይ እዩ እቲ ፍሉይ ነገሩ ዕና ስድራ ኢና ሄለን ሓፍትና እዮ እና ከምሰይቲ ሓውና ርኢና ንፈልጥ ኢና ከም ሓፍትና ኢና ርያ ትፈልጥ ኢ ማዓይ ብፍላይ ሓፍቲ ኣንሳሊና ሓፍታ ኩሉ ገዛ ረህዋ ኣዲያ እያ ከምዚ ፀገም ኣጋጢሙ ክብላ ከሎ ካልእ ትረፍ ክብረት ንምንታይ ቃል ክትቕየር ኣለኸ ኢላ ተተሓተኒ እቲ ሓቂ ንፈለጠቶን እዮም እዚ ኩሉ ከይፈለጠ ግን ኣብ ጎኑ ቴድሮስ ኮይና ማለሲ ተታሊላ ድሓ ንበላ ሞ ክትምስክር ትገድ መፅያ ኣነ ሰንቢደ እየ ምስረኣኽዋ ናይ ብሓቂ የ ሰንቢደ እየ ረህዋ ድያኸ ኢለ ግን ገይራቶ እዚ ከቢድ ነገር ኣይኮነን እንታይ መሲል ካ ብዓብኡ እቲ በዕለይ ዘዕበኽዎ ሓወይ ደም ርሂፀ ስድራይ እንድሕሪት ገዲፈ ሓወይ ለዘዕበኽዎ እናጠለመኒ ንረህዋ ተታለላ ሞ ይገርመከ
1: ከቢድ እዩ እዚ ጉዳይ ኣብ ኣደይ ክኸውን ስለ ዘይነበሮ ኣደይ ነቲ ሕማቕ መዓልቲ የለኹን ኣይበለቶ ግን ወሪዱ ዝሕዝን ከዓ ባኸ ብምዃን እዩ ግን ክብረት ልባም ስለ ዝኾንኪ ነደይ ሕድገት ብምግባር ክኻ ክብረት ሃብኪ
0: ፀገም የለን ሰሊሓወይ ፀገም የለን ምክንያቱ ነዚ ንምቅላዕ እውን ንስኻ ዝተፃወጥካ ተራ ቀሊል ኣይኮነን ስለዚ ኣነሱ እየ ዝርኢ ንራዊ ከታላ ኽእል ቴድሮስ ትንፈልጦ ኣይኮነን ቴድሮስ ክልተ ሰብ ቴድሮስ ምሳይ ካልእ ምሳኻ ካልእ ምስ ካልእ ካልእ ምስ ድላዩ ክጋማጠል ዝኽእል ሰብ እዩ ኣነ ከምዚ ይፈልጦን እየ ተሓወይ ኣፍኮርስ ንእሽትኡ ስለ ዝገደፍክዎ የለልየ እቲ ባህርያት እውን ክብል ኣይክእልን እየ ግን ዘጋጠመ ከጋጥም ትፅቢተይን ድልየተይን ኣይነበረን ትፈልጥ ኢኻ ክራይስታብ ትገዛዛእትወ ሂወት ኣቦና ለኪሙ ኩሉ ፍቅሪ ተሳኢኑ ብዓብዩ ኢኻ ካብ ገዛና ወፂና ኣምላኽ መስገን ጥዑያት እንዳሓሙ ስለ ዘለውኒ ብዓብዩ ኻ በዓል ቤተይ ካብ ጎነይ ስለዘይተፈለየ ምዕቆብ ገዛ ረኪብና ኣለና እምበር ካብ ገዝእን ወፅአን ኣብ ሆቴላት ከሪመን ንኩሉ ጉዳያትን ክፈትሓ መዓት ገንዘብ ኣውፅአን ዝምለሳውን ብዙሓት ኢና ንፈልጥ ስለዚ ብኡ መጠንቅኣ ተመስገን ብልኣነ
3: ለኪምካታ
4: ዋተኹብለኒድሓደ እስር ኮይኑ ስኹም ኮፍ ኣቢልኩም ትመኽሩና
5: ክደ ግዜ ነገረካ ተዛረበካ ኮ ግደብ ዘይትፈልጦ ኣይትእቶ ደምልከተካ ኣይትግበልኒናብ
4: ዘይኮኑ ይዛረብ ኣብኻ ትብለኒ ኩሉ ግዜ ገፅ ከሊኻ ንትኸይድ
5: ሎቕመት መፀ
4: እንታ ሎቕመት መፀ ይብልኒ ኣነ
3: ዓርከይሱ
4: ኣቲ ቤት ኻ ኣበይ መቕም ነገር ተዛሪብ ትፈልጥ ኢኺ ክንደይ ግዜ ሓድና ሊብሬተናቱ ምዃኑ ኢና ንፈልጥ ኒኦም
5: ከመይ ትፈልጥ ከመይ ጌርካ ትፈልጥ
4: ኣቦሽኮ ብለና ነይሩ
5: ኢልካ ኣነሲልኒዳ
4: ኣነ ብሓሶታይ መስኩርኩ ኣሚነዮ ስለዚ ኣመንኩ ከዓ
3: ኣለኒ የለካ ገደልኣትኻ ወደይ
5: لكيما كامو حجي
4: بعدا تبقيقنا لكم ماتيكم اين افقكمنا عندكم
5: انا فينا كان لما تينا انتا يتزارب دلو افقتكو يا دمتنا لو قلت حرق متسخة يحرق له مسيرني امينيا لا تقنيرو خمين النار تقول لا ترهون اخبار خمين تأسف كذا
4: انت قاقينا كويلة
5: اتي خلق حجيكم ممهرق انا كاتمهر
4: بك انا ممهر لنا املاقنا حيزنا تردي خلق انا ممهر لنا
5: فون حجي ممستشقر كان
4: ናይ ብልግሆን ድማታ ንእሱር ተየድለካ ይበሃልኒታ ዝኾነት ናይ ሳምና ኣሎና ኢላማ ናሪኹም ኣለኹም ጨጉሩ ዘገፍገፍ ነቲ እንታ ናይ መቐምቀም ገ
2: ኣይቅድሰን ኒናቱ ንዓኸ ይዳ ሓተካ ሎ
4: ቱም ጀማዕ ደ ኮና ንሓን ዓይብ ክንኮነ ድልል ዓይነ
2: ሳኒ እንታይ የድልየካ ገ
4: ኩሉ የለን ኩሉ ኩላ
1: ሓረይ ሞታኸምካ ትርብሻለካ ሓረ
4: ከሞታይ ስኻኸ እሳስታሓን ሓረይታ ይትፈልጦ ስኻኸ
1: ክብረት ቅድሚ ሕጂ ዝገበርከ ብ ቅድሚ ክፀንሐክ ዘረእኸያኻ ተዓንፅድ ሰናይ ዘርእኪ ሰናይ ከዓ ዓፂድኪ ዓዚዘ መስግነ ክኽብረት ዝኾነ ይኹን ነገር ከምቲ ቐድሚ ሕጂ ሕጁን ኣነብገኒ ከለኹ ነደይ ሕድገት ገይርክ ማለትካ ንይ ሕድገት ገይርክለይ ማለት እዩ
0: ምሳኻ ክማ ከይዳ ክርአ ምሳኻ ከይዳ ክበፅሓየ ክርአየ ክነግረ እያ እቲ ዝበለፀ ካብኡ ተማሂራ ናክትወፅእ ጥራይ እምበር ደስ ዝብለኒ መስለካ ዲኻ ቤት ማእሰርቲ ሓወያ ኣብቲ ቤት ማእሰር ደስ ብል ኣይብለኒ ግን ካብ ወረድ እንታይ ይግበር
1: ክነግረኪ ክብረት ሎ ዓንቲ ምሳ ምሰውዓልኩ ናይቲ ተቐፂዓቶ ዘላ ይሓሰበትን ናይቲ ኣብ ነብሳ ወሪዱ ዘላ ይሕሰባን ናይቲ ኣብ ልዕሊ ክዝወረደ ገበን ኣብ ልዕሊ ክዝወረደ በደል እሱ ዘሰቀያ ዘሎ እሱ ድሕስባ ዘሎ ምስ ንባዓት ዓይነያ ገዲፍያ መፅእ ባእክን ክብረት ግን ኩሉ ትርድእ ስለ ዝኾንኪ ብጣዕሚ የ ደመስግነኪ
0: ፀገም የብሉን ሰሊሓዊ
1: ሞ ክብረት ሃፍተይ ኣነ ክኸይድ ሰዓት ቁሩብ ኪድ ኢላ ድምላ
0: ሰነዴት መስሕ በዓል ሰብ ኣኩሕጅኩመ
1: ክኸይድ ፖሊንካ ኣለና ንዲ ኣይሮም ኣለና እቶም ምፅት ናኸይና ግድሩ ንዕኦም ሰብ ሸፊኖም ለይ ተቓልዕቲ
0: መፅእግድን
1: መፅእ መፅእ ብጣዕሚ ደመስግነኪ
0: ብጣዕሚ ደመስግነኪድ ከለካ ናብርሃዋ ነገርኒዋይ
1: ቴንክ ዩ ክብረት ሃብኪ ብጣዕሚ ደመስግነኪ
0: ኣነበመስግነካ
1: እቲ ምሕረት ዘብሲ እቲ ምሕረት ዝፈልጥ እዩሞ ክብረት ሃብኪ ክብረት ሃፍተ ክመፅእ ካልእ ግዜ ንባዕ ሲራካ ሰላም በለና ኣራይሽ ኣራይ
3: ኢታቴ ዲ ንሓንዲኻ ተይዲ ናይ ብሓቂ ንባዕልካብ ሽግራት ኢኻ ንዓይካ ብ ሽግርት
6: ኢኻእ
3: እንጃ ኣነ ምስ ደደካ ግበን ካል ግበን ክውስቕልካ ይግልኒ ገንዘብ ሽ ተቐመጥካ ገንዘብ ኣሎ ኣነ ደ ሓንቲ ወለድ ግልፎ ከም ገንዘበይ ግን ሃለኒ
6: ኣታ ንብሪሓወይ ካብዚ ዘለዎ ኩነታት ንቅድም ክወፅእ ካብቲ ዘሕለፍካ ይከፍኒ ንእሸይ ተፀመመኒ ሽዑ ትግበር ንገብር
3: ሕጃ ኣና ከቀሚኢል ክፅበየካ ዋላ ብዝኾንካ ኳ ክትገብሮ ትኽእል ኢኻ ታ ቴድሮስ
6: ርዳእኒ ግን ትሪኦም ኣለካ ቆልዓ ሰበይቲ ብጎልገል ደርብ እዮም ስለዚ ንእሽተይ ተፀመመኒ ድሓን ወይ ከዓ ካብቶም ዕርክተይ ድዩ ወይ ከዓ ቤተሰብ ገለካ ክገብረልካ ኢዳ
3: ርባ ሓሰብ ሕጂ ክፅበ ኣነ ኮ ገዛ ክገዚ ኢለ ይመፅ ሕጂ ንዓይ ኩሉ ፀገመ ርኢኻ ማለት እየ ሲ ቁርብካ ተርዳእኒ ባንዓይ ኣነ ገዛ ክገዚ ኢለ መፅስ መሊስካ ንዓኻ ክፅበየካ ግዜ ከጥፍእ
6: ርዳእኒ እዩ ግን ካብዛ ዘለኹዋ ትኸፍእ ኢላ ዕብሪ ሕጃ ንእሽተይ ተዓገሰኒ ኣነ ዝግበር ገይረ ሓንቲ ዝኸውን ኩሉ ክገብሮ እየ
3: ቴድሮስ ኣነ ነግረካ ኣሎ ገዛ ካ ዕዲ ግደ ስለዝመፀኹ ኣብዝሓፀበ ግዜ ገንዘበይ ተደመሊስካ ኣነ ከሰካ ምኳኑ ይፈልጥ ከንዘረባ የለ

0: ላይ ትሕቶ እምነት ምጉዳልን ናይ ሓሶት መሰኻኽል ምቕራብን ገበን ምዃኑ ተኣምነሉ ዶ? ዝሓተከ ዘለኹ መሊሰለይ ተኣምነሉ ዶ?
1: ኣምነሉ እየ።
0: ኣረ ተደረስ ወዲና ኣለና ይቀኒ ኢልና

0: ከይዳ ትደገለ ዘከርከዮ ተጣሚ ኣብ ዝክረታ ወይታዳ ደቂ ሰባት ሕማቃት ምኳና ከይ ኣብ ረሃባና ማዕሳ ና ክንዝክር ኮይና
1: ተጠራጢሮ ኮይኮንኩን ግን ኣነስ ዝፈልጦ ነገር የብለየን እታደፈልጣስ ውሕት እያ ድሓና ሓን ዝዓርከይ ማዕረይ ግደፎ በልዒኻ ኒኻ ትክሕድ ዘለካ ፀገም ዘለዎ ከ ይኮነ ኣይቃዓልኩን ኣነስ ወለካ ኢለ ኣለኩ ኮስኻስቕብል ናይ ነብስካ ግበል እንታይ ካብ ዝፈልጦ ልቕመፅመ ትብል
2: እታ ልቕመፅመፅ ኣይኮነን ትገዛ ብገዛ ክንሕሱ ናቱ እንዲ ትገዛ ናተይ ደ ኢልና ከመይ ገይሩ ሕሱሱ
0: ዓና ከማን ለኪምካና ብሓሶታ መስኪርካና ገለ መለ እዚ ብዘይ ኢድና ብዘይ እግና ኮይና እትን ኣደለን
3: ግደፎ ምስ ገሰቆል በጃ ከኢለካ ናተይ እክሊ ንስኻ ከይትውቀሰን
0: ሰካደ ኮንኩ ደሎ
3: ኮይኑ እንዲ ሞ በካ ሕጂ ሰቕ ንበል
0: ኣቤት ከዓ ኮድ ገደፈትለየ የብላን ብሓሶት ትምስክር ገለ መለ ገለ ትብለኒ ታይ ዳ ሞ ንዓርከይ ክብል ኢለ እምበር እቲ መዓዝ ኮይኑ ኢለያ
3: ትበል ሳራ እንታይ ከረይቱ
0: ደገ ኮነ እዛ ጉዳይ እያ ቢናም ዓርክና ጥራይ ገጢሞ ሓይዳ እሽኪልካኒ ኮያ
3: ግደፈኒ ባ ንእሽተይ ስጋዕ ድፅውዑ ንክዕርፍ ኢለ ምስ ኣምላኸይ ክራኸብ ኢለ እዚኣ ኮፍ ኢለ ግደፈኒ ንኻንካ እንዳሕ ትመልሰና
0: እዚ ትብሎ ኣለካ መምሃር ከዓ ኮነና ብሕጂ ዘሎ ግዜ በዘ ተማሂርና ብሰላም ንውፃእ ጥራይ
3: ከምኡ ኮኑ በቃ ናይ ብሕሉፍ ዓሰርተ ግዜ ትወቕሰብ እንታይ
0: ንወቕሰካ ኮይኮንኩ ንደለኹ
3: ኣግደፈኒ ሕማቀ ይውዕለ ንረኻ ምሽ ውዕሉ ሎም ማዓልት ናይ ካሜራ መፅያትን ነራ ቤጅ
0: ፀሎትና ዓሪግና ኣለ ክበዕሉ ወዳእ ኣለ ኣለካ ዲሞ ሽያ ከም ገዛ ዳ ይገቦ
3: ኣለና ሃራዳ
0: ኣብ
3: ደገና ውሽጢ ኩሉ
0: ተቆልቢመን ወለኒ ካብ ጌጋና ኮ ተማሂርና ኢና ግን ኣብዛ ጎኒ ከያ ነ
4: መርሓባ ሲራ ክወደይ ከመይ ቀኒኹ ድሓኒ ቀኒኹም ክብረትካ ከመይ ቀኒያ
5: ከመይ ቀኒኸ ስ ጥሕክዶ ቀኒኸ
4: ድሓኒ ዝወደይ እምበኣር ተወዲኡ እስቲ ፍንዲ ነጊርኒ እንታይ ዳ ኢለን ለምለም
5: ኣቲ ማማይ ንሳስ ደይ ነገር ውላድ ኮይኑ ዋ እምበር ማዓስ ትዒምዋ
4: ቁምኢ ትበል ውላደን ክብላሲ ቆራቢ ሰጋዲ ሰበይቲ ክሕስዋ ግዳድሓን በትሪ ሓቂ ትኸጥን በራይ ዝበርን ከም ዝበሃል እንኳዕ ሕጂ ተዓወትኩ መጨረሽታ ንቕረ ተባሃሉ
5: ኣነስ ተዛሪበን ዴ ስድራ ኢና ኣብ መንጎ ከምኡ ዘቃየም ጉዳይ የብልናን ብፍቕሪ ንስዓሮ ኢለ እዮም ግን ክብረት ኣብያትን በቃ ምስማዕ ኣብያትን ንዓኸ ምናልባት ስለ ትስከፈኪ ግን ስክተዛረብያ እሞ ተሰማዓትኪ
4: ማኣስ ቀሊል ኮይኑ ስራ ክወደይ ሓቃ እንድያ ኣብ ፅንኢ ንበረን እዩ ብኣምላኽ ዳ ንኩሉ ቀለል ዝዓቢልዎ እምበር
5: እዩ ሃራይ ማማይ ዝኾነ ነገር ተልዩ ክድውለልክ እየ በቃ ኩሎም ስድራ ሰላም በለዮም

ትሕዝቶታት መደባት ሞዛይክ ኣብዚ ተዛዚሙሎ ክቡራት ተዓዘብትና ብዘቕረብናልኩም ትሕዝቶታት ድማ ኣጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ እሰይ ሽሻይ ብምዃይና ምሳኹም ፀኒሕና። ዝመፅእ ሰሙን ድማ ብዝተፈላለዩ ትሕዝቶ ክኸውን መርኻብና ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቪ ክገድፈኩም እየ ብሩኽ ቅነ

0: ዋይ ድኻም እኳ ተዋሊእና
1: ኣንጣል ይዕርፍ ይዕርፍ ይዕርፍ ሎም እኳ ዓብ ከዓኻ ንቲ ናይ ቀደም ንእሽተይ ዘለካ መስለካ ዘሎ
0: ዘይትዕርፍ ወሊድካ ዶ ትዕርፍ ኢኻ
1: ይበኒ ንጣ ንሩታ ጓልካ ድያ
0: ንዓወ እንታ ከምዛ ቆልዓ ዘላ ስከምታ ናይ ቆልዓ ከላ ዝሕንቅቓ ዝነበርኩ ከማ ክሕንቅቓ ትብል
1: ሰይቲ ሰብኣይ ክንሳሲ እንታይ ክትል ዘለካ ንታ
0: እዛ ዝብለካ እንታ ሕማም ክፍፂማ ሲ ዘይትኽእል እዛ ንእሽተይ ሰዓል ዋላ ትሒዛ ተስኢላ ስንንንንወላላላላላ ትብል ማው እወይ ዕጃ ክኸይ ንረይ ክስዕር ከላ ከዓ ትሰዓላ ካሲኢሉ ዘይብራሃ ቀጭው ዘይብሉ
1: ሙት ሰብኣያስ ንዓ ኣለይ መለይ ክብል ክንፋስ ሓሊፉ ይኸውን እምበር
0: ዋይ ኻ ማስ ወሊድ ዋና ኣይበለለይ እምበር
1: እየ ንስኸ
0: ዋይ ንስክስቂኢልክ ክሕማም በዓሊ ክኢ ክትዕድም እዮ ይብላ
1: ኣንተ ክንደይ ሓስብ ሓደ በዓልቲ ቃል ኪዳን እያ ኣደደቁ እያ እንተኾነ እንተኾነ ካልእት ስይትረፍቲ ወይ ሓብተይ ንዕና ስክ ሕክምና ተመርመሪ ክብላ ንዲ ዝግባእ
0: እንታ ትፈለማ ድኣ ኣገርያቶ እንድያ ኣገርያቶ ኮያ ስወላላላላ ትብል ሞ ንስኻ ዝብልፀቀፀባ ከሎ ይብል ይብለካ ኣለኹ እንታ ትፈልጥ ዲኻ ኣድዩ ተተሓምምሲ ከምኣ ገይሩ ክንዲ መርዓቱ ኣይምተሸገረላ
1: እንታ ዘን ደቅሎም እኮ ንስቁተን ከምሕሱም እየ ንፍትኖ
0: ዋ ፍትኖኦም ጥራይ ዲኸ እንታ ነዚኣ እኳ ሓሚመ ምስ ብለቶ ኮ ዘየምፃእ ኣላ ነገር እኮ የለን ይብለካ ኣለኹ ዘዝበለቶ ክእዘላ ዝመፍርታታት ገለ ዲኻ ትብሎ ኣድዩ ትቁፀሮ
1: መማሲ ኢዳ ብኸመይ ነቕሓላላ
0: ዳሃር ዳ ጥንዕዋ ተኸታትኢሉ ትንዕዋ ብለካ ኣለኹ ንሱ እንከሎ ሰናዕናእ ትብል ንሱ ምስ ከደኸ ማዓዙታ ፀዊዖ ጎረባ ብጥስጋ ዝርበሹ ብለካ ሰዓቆ ሙዚቃ ንሃለካ ምፁ ዳሃር ነዚኣ ምስ ተዝተውዓለላ እታ ምሕንቃቐ ቶባዕ ገዲፍዋ
1: ወይ እታ እሞቲ ዝለመደቶ ደኣ ምስ ኣነዳ እንታይ ኮነት
0: ዋ ኣንፈት ቀይራ ናባይ ለወይታ እንኻ ምስኪን ትፈልጠኒ ኢኻ ብኣ ወላ ሓንቲ ዝነብሰይ ኣይክእለለይን እዩ እዝበለት ንኽጥፍ እዝበለት ንኽሰምዕ ደድሕሪ ኣቀይድ ምስኣ ቁንዞ
1: ዘይ ከምኡ ገንዘብ በቃቕ መከራይ ፅብባ ኮይናትካ ርኢኻ ምጓልካ ሕሊቡ ፈጢሩልካ
0: ከምኡ ድዩ
1: ይዳ
0: ኸው እንታይ ፈሊጠ ኢልካኒ ኢኻ ኣንታ ዝቆር መድመደይ ኮ ርኢኻ ኻ በላዕ ፀዊዕለ

0: ይሰርሓልካ ኣሎ ብሕልፊ ብሕልፍና ትካር ኢኻ ነዊሕ ዓመታት ስለ ዘገልገለ ሲ ተበላሊዑን ተመናኒህን ተቐላሊጡ ንኸውን እሞ ኣመትሎካ ዶ ዳሃይ ጌርካ ሉ ትፈልጥ ዶ
1: እንታይ ኢልካ ኮ ኣነ ሃይ ኢለ ኣይፈልጥን እየ ኮብለካ ኣለኹ
0: እሞ ሃይ ዘይምባልካ ሲ ጥዒድ እዩ ዘስምዕ ሓደ መዓልቲ ኮሪኢኻ ለካ ከምዚ ዝቆንቆ ነገረብ

0: ሰብ ኣሎ እንዳበልካዮ ክምብል ዝብል
1: ኣቶ ሓዱሽ ኣብሪሕካ ንኳ
0: እንታይ እንትዕዳ ሰብ ንውሽጡ ዙ ኣይሰምዖን እዩ እቲ ምልክታት ኣይርድኦን እዩ ግዜያዊ ተርእዮታት ይመስሎ ስቕኢሉ ርኢካ ለካ ብደወደው ተኸደ ብትዕና ዘሎ ይመስሎ ኣዝገ ሽዑ ርኢካ ለካ ዋይ ሃንደበት እንዲ መይቱ ይበሃል እንታይ ሃንደበት ዳ ትረካ ሃንደበት ከይደ ከይደ ከይደ ከይደ ተጥዕመካዶ
1: እንታይ ከተጥዕመና ካብ ሽረቦ
0: ካብ ሽረቦ ወ
1: ሽረቦ እንታይ ኮነኒ
0: ድሪ ጠሚኻ ከይትኸውን

0: እንታይ ራሱ ኪርክ ትስሕቂ ኣሞይኮ ኩሉ ነገር ኣይ መስሓቅ ነቲ ከሊራስ ብኮካ ገይረ እዩ ዝውሕጠኳ የላ ኮክሳዓ እንተ ኩስዒኒ ዝገድፈኒ ባህሊት እንዲ
1: ወይ ውርሓን ተድሊታት ገብርና ሓደ ሓደ ግዜ ካኮ ካብ መድሃኒት እናዕሊ እምነት ንሕው እዩ ቅድም ሞ ብማይ ውሓጥዮ ዳሓኮ ካስቲክ እየ እዳልክ ትብያ
0: ገብራኢና ስምዑን ዶ ከምቲ ዝበለቶ ብሓደ ተተወስቶ ሳዕብኒ ክትለላ ዶ
2: ኖኖ ሽወያ ይዓን ክልተ ፈፀጋ ኣብ ዘና ፍንጫ ወፃ
0: ኣንታ ኣስማ ናይ ትላገፅ
2: ኣንቲ ሓፍተይ መድሃኒት ብዶዝ ንሕር ወሲዳቶ ይዓን እንታይ ትኮን ንድርኢ ኣለኺ ዝኾነ ልዕሊ ዓቐን ንሕር ወሲድካ ጎድናዊ ሳዕብን ኣለዎ
1: ልዕሊ ዓቐን ምብላዕ ኣልካ የፅበልካ ልዕሊ ዓቐን ኣልኮላዊ ምስታይ ኣስኪሩ ንክብርካ ባይታ ይውርዶ
3: ወ ልዕሊ ዓቐን ዝራብ የሽክመካን የፍኩሰካን ልዕሊ ዓቐን ሰቕ ምባልካ ትምሕትን ቡንዴ ስሜካ
0: ሰኣነኻ እንተገፊሕካ ዘለቕለቕ እንዳበለ ምኻዲ ኣቤካ ኣመና እንተፀቢብካ ድማ ኣፃብዕትካ ጨቢጡ የሳቅየካ ስለዚስ እቲ ቁም ነገር ኣብ ዕቅን እዩ ዘለዎ ኢና ንብል ዘለና
4: እዚ ኩሉ ክትብልዎ ፀናሕኩምኖሞ ኢልኩማኒኩም ተትኮኑ ከመይ ደስ ምበለኒ ነይር
2: ያ ሚዛን ሕጂ ይመድሃብ ኦፊስ ኣይ ዘላ
4: ወፍቲ ኦፊስ ኣብታ ሳሎን ጎቦ ኮይና ኣላ
3: እሞ ማ ማድሃብኩም ሰቲ ክትፈትዎ ማዓተ ንሱ ዘይዛርባ
1: ዋ ኣትፅቡቅ
2: ተማ እጅ ማ ሰተ ብየ ኣለዎ
0: መኻዚን ኣሎ
2: ሰተ ያ ሰተ
5: ኣቤት ጀማ ሰተ ኢልኩም ዶ በዛእዝነይ ዶ ሰተ ዝብል ድምፂ ሰሚዐ
2: ኣይዋ ክፅዋዓካ እንደ ፀኒሐ
5: ሞንህለኸልኩም ሰተ ኣብ ማእከልኩም ተኸሲተ ኣለኩም ዲ ሃለዋቱ ድሰሓተ ወይ ዝተደናገረ ስሑ ዝሃውተተ
0: ኣዴና ደሃብኳ ኣላ እዛ ኣደኩሉና ተዘይዋሓጥኩ በለት ብደርዘን ኸኒና
5: ከኒና ብደርዘን ደኣ ምርዚ እንዳ ኣሉ እንታይ ደኣ ንጉድጓድ ክንድኡ ተሃዊካትሉ
1: ሓሻካ በይላቶ ግምጥልሽ ርድኢታ በቋራጭ ክየደልያ ብድድ ንእለታ
3: እኖሰተሓወይ በዓል ጥዑምላዛ ንማማ ደሃብ ለዊስካ ለዋቢስካ ናብ ልባሚ ደሳ
5: ማማ ደሃብ ደኣ ኣይትልወዝ ኣይትልወስ ዓቕሊ ምግባር እዩ ቀሪብ ያ ንዓዋሮ ክትፍደስ
0: ዋ ነታሞት

0: ሕቲ ድሓንዲ ኾንኪ
1: ቦኸመዋዒልካ
0: እንክበል እዚኣ እዚኣ ርኢ ከለኸ ኣብ ናይ 12 ሰዓታት ፍልልይ ንዓልቲ 2 ሰዓ ውሰድያ ልክሎት እዩ ፋርማሲስት
1: ወይ ባባ ኣድኪመካ
0: ዋ ከምኡ ዘይበሃል ዳጓለ ኣድኪመካ ትበሃል ይነብኻ
1: ኣድኪመካ ክብለካ እየ እምበር ኣይ ካብ ስራሕካ ብኮልካ ንዓይ ክትብል ኒኻ ፍቅዱ ፋርማሲ ኮለል ክትብሎ ኢልካ
0: ኣንትሩታ ጓል ኣልተፍኩስ እዮ ባፅ ዘረባ ኣድኪመካ ዘይኮነሲ ኣትዒበካ እዩ ዝበሃል
1: ዝብሎ ካልእ ትሓስቦ ካልእ
0: ማቲ ሽፊን ክበሃል ሳዕሊ
1: እታ ባኸ ለግበካ ዲኻ ፈሪሕካ
0: እንታይ ዳ ሰዓል ተራጋብ ንዲ
1: እሞ ዘይተለግበካ ስናተይ ናይ ጓልካ እንዳኣሎ
0: ንሽዶ ትብላ ባዕልካትክን ዋይ እቲ ከምኡ ኢል ክትዛርበ ከለኸ ክሰኸከይበልክሲ ከምዚ መዓርለኸ ክትፍንው እያ ክትመስሊ ካብ ኩሉ ቆልዑ ከይትልክ ምብላ ቆልኹ ኣበይ ኣሎ እሰይ ወደ
1: ኣሎ እሰይ
0: እሰይ
1: ኣታ እሰይ
0: ንኣስከ ንኣስከ
1: ወይ
0: እሰይ እሰይ እሰይ እሰይ ኣዝ ወደይ ኣዋይ ዋይ እሰይ ወደይ
2: ኣይ መንጎሎ እንትኻለይ
0: እወይ ኣርስዕ እየ እንዴ ዋ እንታ እሰይ ወደይ ታይዳ ኮንካ ሓንቲ መዓልቲ ዘይምፃ ኮልካ ስኩሩባ ይትሕልፈኒ ኒኻ
2: ጥሪቅ
1: ዋ እሰይ ነባሕጉይ ፅሊአካ ዘይበሃል
2: መንጎ ዘይንፃለይ
0: ወይ እሞ ሕጂሲ ተኮርፊፍካለይ ማለት ዲ ኮርፊፍካለይ ከምፈርካ ኣቢልካ ተኮርፊፍካለይ ኒኻ እዚኣ ተሃብኩኻኸ
1: ወይ ቆልዓይ ነጉስ ክኮርን ፍሽኽ ክብልንስ ናይ ቋሕሰምኳ
0: ዋ ሂድናይዳ

0: ኣብ ውሽጡ ሕርኽርኽ ዝብል ዘይብሉ ንፁሕ ፍጥረት ቆይ
1: ዘይከውን ኮይኑ እምበሪ ቆልዓ ኮንካ ተትነበር
0: ሄና ኢዳ ንስኸ ካብ ቁልዕና ትደሪሕ ከላኸ ይኽ ኣይጡጦ ጥራይ እንዲያ ተርፈክ ዘላ ከይ

0: አንተ ሚዛን በሐደ አብይ ተቆመ ዘይክበር ነውር እንዴ ታይራት ክሳስ ረይቲ
1: ወይስማን ታይራዴ
0: ወራ ያፈረስ ቃ ታይራዴት ወቆም ዘይክበር ነውር እንዴ ብሑሙም ደት ጻውት ይላ
1: መስፈን ካብርጅ ትብል ብዛዕባ እንታይ ትዛርኩም ዘላ ቀድም ባንገረን
2: ንማማ ዳሃብ ሳዝዘና መድሃሪት ማሃባቢ ኸያ
1: ዋ ዘያበሞ ንሕጂ ሓንቱ ሓጢ ኢለያ ኣይፋሉ ኩሉ ብሓንሳ እዩ ዝሕቶ ኢላትኒ
2: ዋ ኣትማማርያ ንኩሉ ብሓንሰብ ተውሒድ ከየድ ኣዝገደደ ሳዕብን ከተምፅኢ
3: ኣትበሊ ኣነ ብስማሚ ለንተወስድ ወላ ሓንቲ ይገብረኒ
0: ወላ ዳእታ ገብረት እኳ ለቐልጢፎ ከማ ይሕውየኪ
2: ዋ ኣንታ መስፍን ዘይምከር ባይትምከ
0: ሓኪም ዝኣዝ ዘላ ዘይኮነ
1: እሞ ሓኪም ክዝዘላ ከለኩ ብደዝ ሓጢ ይበላ
2: መድሃኒት መድሃኒት ኮይኑ ክሰርሕ እንድሕር ኮይኑ ኮ ብትኽክል ዓቕል ማለት ዶስ ትኽክል ግዜ ክውሰድ ዘለዎ
0: ዶ ከም ካለዎ ድ
2: ዋ ዝተኣዘዘልካ መድሃኒት ብመሰረተ ሓኪም ዝኣዘዞ ተወሲዱ ክውዳእ ግባእ
3: ኣትዋለ ስምዕስኪ እሞሲ ከኒና ኩ መድሃኒት እኮ ብኩሉ ጉስም ተብልካየ በር በባሓደ ሸቕ ተብሎ እንትኾንካ ንኣሞኒ ሕማም ከምዓስ ስምፍድስኪ
0: ስጋ ክበሊ ኣነ ከማን ኣብዛ ናይ ድሃብ ትዛረባ ዘላ ኣሰላማ
3: ትሰበማዕወይ ንስኻ ድኣሞ ኣብ ሂወት ተመኪልካ ኩሉ ትፈልጥ ማይ ካሰትካ ከመይ መሰሉካ ሰብኣይ ድኻ ግርዲ
1: ኣንቱ ወልሕና ዝቆሎ ውዕድና
3: ዝበል ንስኽ ብቻ ኢለ ክትፅበልኒ ዕንጓላ ፍንጮም ዘየፅረየሲ ብቁልዕኒ ዓይነ ካዋ ዘይትብል ነበር ፅን ሓፍቲ ቆሎ ውዕዲና ካትብለ ንወረገ
1: ወለከ ይብለክወ ፍርሕና ክሎረክመም ኮይና
0: ዋ ሚዛን ከምኡ ዘይበሃል ነውር እንድዩ ዓባይ ሰበይቲ ክንዝድብረት የድልኒ እ
3: በቀረኻበብከማየለትደብረኒ
0: ከማየትደብረኒ ከምቲ መገርከ ምሽክነይቲ ሕጂ ሓይሽ እንቲ ክጓሉ

0: እሰይ ወደይ ማንጎ ጥዑም ዶ?
1: ማማ ናይ ዓለም ጥዑም ጥዑም እዩ።
0: እሞ ጥዕመኒ ባ
1: እምበ ክትቅድለኒ ዶ?
0: ወኣተ ብቻኻ ኣጥዕመኒ ይዳልከኒ ክጥዕመኒ
1: ወይ ማማ ካሕካሕያ
0: ክድግና ፅናሕ ክትርእኒ ኢኻ ናይን ህደኻሳይ ጥዕመክን ክትብለኒ ወር እንታይ ኢለዮ ዝናትካ ንሄሉ ዶ ናተይ ባባ ዘምፃእ ኣለይ ናተይ ክማጥዕ እውይ ናተይ ስኽጥዕምጥዕዶ ናተይ ብሽሕ ዕፅፍካብ ናትካጥዕም
1: እሞ ጠንጥማብል ግዜ ሰትዩ
0: ዋ ኣነ ኸ መኽዓሻ ደየት እተወድኣኒኸ በብቑር ጌይረ የሰትዩ
2: እያይ ንዕና ይበሊ
0: ደደስቲ ሕራይ መፃኹ ሰይ ውድ ዳቦይ ገረ መስቀል መፅሒ ክመፅእ ዝወዲ ሕራይ
2: ዘሎ ዓቐን ግዜ ሰዓታት ንፈላለዮም ዝነግሩና እቲ መድሃኒት ኣብ ውሽጢና ኣትዩ ንክሰርሕ ግዜ ስለዘድልዮካ እዩ
3: ኣቲ ግዜ ከምዘድልዮ ኣፈልጦ ድ መዓ ዝጠፍኢኒ
2: ዋ ስክዳ ትፈልጥ ወደ ከሰኻክረኪ ኢለ ምረትማ ማድሃብ ሓኪም ኣብ መዓልቲ ክልተ ግዜ እንድሕር ኣዝዝልኪ እቲ መድሃኒት ኣብ ናይ 12 ሰዓታት ፍልልዩ ትወስድዮ እዩ ዘለኪ ንኣብነት ንጎ ሰዓት 7ዕተ ተወሲድኪ ምሸ ድማ ሰዓት 7ዕተ ትወስድዮ
4: ዶ ከምዚታት ክኣ ኣለዎ ድዩ እሞ ንመዓልቲ ሰለስተ ግዜ እንተኣዝዝልካ ዳ ከመይ ከመይ ጌርካ ትወስዶ
2: ንመዓልቲ ሰለስተ ግዜ ተኣዝዝልካ ድማ ኣብ ናይ 8 ሰዓታት ፍልልይ ትወስዶ ንመዓልቲ 4 ግዜ ተኣዝዝልካ ድማ ኣብ ናይ 6 ሰዓታት ፍልልይ ትወስዶ
4: ኣብ መዓስ ኣብ መዓስ ትወስዶ
2: ንኣብነት ንጎ ሰዓት 6 ተወሲድካዮ እቲ ካልኣይ ድማ ፋዱስ ትወስዶ እቲ ሳሳይ ድማ ሰዓት 6 ትወስዶ እቲ ራብዓይ ድማ

0: ፍቅሪ ትወስዶ ማለት እዩ።
1: ኣቲ ጓለይ ሞ ድሓን እቲ ኩሉ ምጉሳብ ትረፈኒ ኣርባዕተ ሻዕኒ መዓልቲ ክወስተት ኣብ ህብኒ ከምኒ ኣውህበኒ
0: ኣንቲ መመዳሃበይ ንዓኸ ኣርባዕተ ግዜ ዘቀዝዘልኪ ስካ ዋይ ኣቲ መመዳሃብ ስክዳርሓኒክ ዘለክ ረስኒ ኮ ዘይብልኪ ዳሓርካ ሕማም ድንዳን እዩ ብድቴል ኩሉኸ ርዑ ጠቕሊሉ ዕዝር እዩ ዝኸይድ
1: ዶ ድማ ከዓ ርዑ ጠቕሊሉ ይዕዘር እዩ የኸየይ ዘይወረዶ ሰብሂድዮምዝብሉ መሳለ
2: ኣሞይ ሓንቲ ዶ ክበቲ ሕጂ ትውሕጢ
1: እትኽልለለ ኩሉክ ደርሓካ ዘቕድማይ
2: ብከምዚ ልክበሉ ክደድፈክ ኸይ
1: ዕዝር በሊ ሚካል ባሊ ደይላሃኒ
3: ሕጂ ግርብ ባባ ደው ኢሉ
0: ዋ ገረብርሃን ሓዋይ ደው ኢሉ መታክትብልያ ኸ
2: እዛ ዝሓኪም ነፂጋ ትኸኒና ብሙሉ ተዘይወሰድኮ ኢላ ተሸግረልና
0: ዋይ ኣታ ስምዑለይ ስምዑለይ ባ መድሃኒቲ ከም ቆሎ ይቁሓሚ ኣተ ኣርጋፍ ዶ ትፈልጥኒ ክዳ ኸም ኢላ ትብል ገረብርሃን ሓወይ ሓሲ ኣርእኻ ንዋላ ሕጂ ሓንቲ ሃል ንብላ ኣለኹ ኣቲ ሓንቲ ሃል
4: እውያነ ወይ እውያ ታክትብር ኣንተ ተዲኻ ክትገብረ ልዒልካዮ እውያን ወዲ ወይ ከዓ

Ой, это солит отсюда. Сам, хорша. Давай.

0: ማዋዳ ሞ በዓል ንስኻት ክንሲ ኣዴታት ዲኽን ክትበሃላ ማዓንታ ከብኮ እዩ ዝቐርፅ
1: እማኣንስ እንታይ ዘይገበርኩ ኢኻ ደሊኻኒ
0: እንታይ ዝገበርኩ ተገልቢትክ ድማ እንታይ ዝገበርኩ ክትብለኒ እቲ ዴታት ዝገብሮስ ኣነ ክነግረክ ደ
1: ባባ
0: በርወልቦ ዓንጃል ጓ ዓንጃል
1: ባባ ዓንጀላ ትበለና ኣነ ዓንጀላ ይኮንኩ ዳሕርካ ዓንጀልታይ ምኳኑ ትርጉሙ ትፈልጦ ዲኻ
0: ኣይዳኣኒን እንታይ ማለት እዩ
1: ዳሕንተላገፅ ንስኻ ተላገፅ
0: ጠሪጣጠጣ ዓንገለይ ዝበሃል ከምዝናትኪ ኣቲ እስኪ ብወድኽ እንዳተላገፅክስ ንዓይ ኣይትላገፅ ክትብልኒ
1: ኣንታ ባባ እዛ ንግስቲ ጎርቤትናት መተስንዕናይ ብጠጠ ክዳብግር
0: ባዕላ ትፈለጥ ንግስቲ ባዕላ ትፈለጥ ትብለክሎ
1: እሞናብ ምስኮድ ገብሪካይ ክፍታ ቢሉ ሰትዋ
0: ኣቲ እሞ ከምዘይ ስተሰዓድን ክንታኹንከ ዘይትነግርዮ እዚ ንዓበይቲ ጥራይ ዝተዓዘዘ ኢልክ ተትነግርዮ እዚ ኣንበያ ንመፀኒ እዮ
1: እሞ ድሓን ሕጂ ጥራሕ ድሓን ኩነርን በቀስ ኢለ ነግሮ
0: ክስበለይ ሕጅና ፈቲንዎኒ በዓል ፈቲንዎኒ ሕጅና እንታይ መምህር ደሊሉ ካብ ተግባር ዝዓቢ መምህር ድለይ ዕድልዝበለ ብጃለ ናትከ ዕድል ሞ ዓብይ ይብለክሎ ስ መሃንስ ዕድል እንታይ ትፈልጥዮ ተትፈልጥዮ ከማ ኣይተጠቐምኩሉ
1: እንታ ባባ ካብ ሕጂ ንዓይቲ ቆራቕ ትነቅፍን ስፀሎት ግዳ ዘይትገብር ኣምላኻ ቦይ ወዱ ጓለ ይሕቁፈኒ ዘይትኢልካ ዘይትፅሊ
0: ሞሰምዓኒ ዶ
1: ባባ እንተይ ዘረብኡ ኢካ ዝዛረብ ዘለካ ኣምላኽ ሰማዕ ዶ ኣይኮነን
0: ኣቲ ሰማዕ ዳ ሰማዓ ወይ ግን ተፀባፃቢ እዩ
1: ከመይ ተፀባፃቢ
0: ከመይ ዶ ኣብ ፀገምካን ሽግርካን ጥራይ ድዩ ዝድለይ እቲ ካልእ እዋን ከ ኣበይ ነርካ ትብለኒኸ እንታይ ይብሎ
1: ባባ ኣምላኽ ዓዳጊ ናብ ሰብ ኣይተወርዶ

0: ሓራም ዋጣ ይክትብሊ ዘለኺ ሕጂ ኸ ከመይ ኣሎ ኣቲ ክመፀክሮ በሊ ሕራይ በቃ ደውለለይ ክመፅእ ገዛ ምስ መፀኹም ሓራቻ
1: ቤትዳ

0: ኣትለለ እንታ ክድሕን
1: ወ
0: ኣቲ ትወድሩ እታ ዲ ንዓወት ኣዚ ዘላ ሽሮ ብኩሉ ሰት ሂወት ብለኒ ፀኒሓ
2: ያ መሃውን እንታይ ሕማቕ ስምዑ እዩ ዘጀማዕ ትርከር
1: ኣነ ውደይ ኣንተ መርሓ ንድ
0: እንድዒ ምስ ሓበይ ኮይ ነፍቲ ሕክምና ፅበልኩ ኢላትኒ
3: እውይ እሰይ እውይ እሰይ ኦቨርዶ ዝወሲዱ ድኣ ሸጊቡ ክኸውን ኢና
1: ግ ኣታ ሸመካይሕሽ ኣርክጋሪ ክንስኻ ኣቲ ንሳኽ ቆልዓ ብቐሊሉ ክረኽቦ ብዘይክእል ቦታ ዘይተቐምጦ
4: እዚኣ ኸመን ክረኽባ እዋኣነ ምስኪነይቲ ኣንቲ ናይ ምንታይ ትረብቦ ኢኸ
0: ናይ ሰዓል እዩ በጃኸቢሎት እንታርቶ ካ ጠንቀቕቲ ይኮነት
4: እዚኣ ጌጋ ህፃን ክቱር ናይ ምፍላጥ ድልየት ስለ ዘለዎ ክሳብ ጠቃሚኡን ጎዳእዩን ዘለልየሉ ዕድመ ዝበፅሕ ብትኩርነት ክትከታተሎን ክትክስክሶን እዩ ዝግባእ
2: ካላይ ምክሳሕ ፅቡቅ ኣለኺ ናይ ሰዓል ሽረቦ ንሕር ኮይኑ ዴክስትሪ ምስረፊን እንድዩ ጥዑም ጥዒምዎ ማለት እዩ
1: ይክደኖ ጥራይ ከይምረስ
2: ረብ ዓለሚን ተግር ንርአየሉ ክልቢ ርአየሉ
3: ወይ ሓደ ግዜ ኣነ ብቆልዓይ ከለኹ ሲ ድያዘባ ዝበሃል ናይ ዓባይ ከ ናይ ውሕጠልኩም
1: ኣታ ንስኻ ብቆልዓ ካሪካ ጠንቀም ርካ ናይ ምንታይ ከኒኻ ውሒድካ
3: ናይ መደቀሲ
2: ኣላሁ ኣክበር እማማሲኡ ከረዊ ከደቂስካ ትኸውን
3: ድቃስ ተበሉካ ኸ ኣየ ናይ ድቃስ ሃለዋት ኣጥፍስ በጥ በቃ ማይ ተረብረቡ ተነብረውን በየን ክነቃ
1: እሞ ንምሸቱ ኸዳ
3: ንምሸቱ ድኣ ሆስፒታል ኤመርጀንሲ ኣት ምስሓኻ ክኸውን ገለ ሃለዋት ኣይፈሊጠ
2: ኣይዋ እሞ ዓባይ ካ እንታይ ረትካ ትኸውን
3: ኣንታ ሰራቕ ድቃስ ድቃሰ ዩምበር ሰሪዕካ ኒኢላ
1: ዳሓርጋእቲ ሚኩ ሓፍተይ እዛ ጓል ሓወ ብክሽምጠይ መርቑለ ይጥራየ ኣኺሉ ዕላላን ሓሰባን ብዛዕባ ነብሳ ጥራየ
0: ዘይዓጣ ቆልዓፍቲ ንበይኑ ብኛርሉ እንዳብኸይ ንሳኸ ብልቱዝ ኮነክት ገይራ ደርፊ ዓዋ ኣቢልያ ትሰምዕ
2: መምክን ገና ንእስነት ዘይፀገበት ትኸውን
4: ከምኡ ዶ ትብሎ ኣነ ከም ዝመስለኒሲ ኣብ ገዛ ይተሰርሐትን
1: ዋ ብነብሳ ዳ እንደር ኣስመረት ከመይ ወረጃ ንውሃለ ንድያ
4: እሞ ኣስመረት ወረጃነታን ውሕልነታን ሲ ናብ ጓል ኣሰጋጊራ ትብሎ እዩ ዘሎ ትሕቶ
2: እዚኣ እተቐን ድነጥድያ ጀማዕ ትርክር ሰብ ውፅኢት ከባቢ እዩ ዝበሃል
0: እዋ እምነትካ ዲስፕሊንካ ኣከዳድናኻ ኣዘራርባኻ ምስ ሰብ ዘለካ ቀራርባ ኮታ እንታይ ዓይነት ንምግባር ኣለካ እተቐንዲ ተሓታቲ ገዛኻ እዩ
1: ሓቂ ከንዲኺ ካብ ናፅናነት ክሳብ ልቢ ትሰኩዕ ዝምልምለካ ናይ ፈለማ ቤት ትምህርትካ ኮ ገዛኻ እዩ
2: ካላሚ ክሳሕ መምህራንካ ከዓ ወለድኻ እዮም
3: ወለዲ መምሃራን ደቆም ተኮይኖም ሕጅስ ለለን ደቂ ክናይ ምንታይ ሳብጀክት መምህሮም እዩ
4: ናይ ስፖርት ናይ ሃክቲ
1: ኣስ ወዲ ድሓን ዲኻ
3: ዶክተር ድሓን ዲ ትቆልዓ
5: ወድሓኒ ሳላተጓ ኢኹም ዘምፀኹምዎ እምበር ቁርብ ደንጊኹም ነርኩም እንተንትነብሩ ሳዕብየኑ ሓደገኛ ምኾነ ነይሩ
3: እዝዮ እሞ ካብ ምምራስ ከ ድሓን ድዩ
5: ወወ ሕጂ ፅቡቅ ኣሎ ድሓር ከዓ ሓፃፂብና ስለ ዘውፀናሉ እምበር በቲ ዝወሰዱ ዓቕን ዘይንቡር ህርመት ልበኣ ኸቲሉ ሕፅረት ምስትንፋስ መምፀሉ ነይሩ
3: ተመስገን ኣቦይ እዚኣ ዘርዓኻ ተመስገን እንተ እሰይ ወዲ እቲ ዘምፃኹልካ ማንጎ ዘይማእኸለካ ነይሩ
6: ማንድ ካብ ናትካ ናዘይጠሚላኒ
3: ዋይ ወደይ ዋይ ወደይ እምበኣራ ተሃራሪፋት ከዓ ሰሚዑ ደለኽ ኣትገባሪት ክያ
5: እሞ ንስኽ ዳ ባዕልኽ እንዲ ክነውን ይውክዮ
3: እንታ ዶክተር እንታይ ልቢ ደለዋ እቲ ባዕልትያት እንታይ ትብለን
5: ዝኾነ ይኹን መድሃኒት ቆልዓ ኣብዘይረኽቦን ኣብዘይርክቦን ክቕመጥ እዩ ዘለዎ እንተተኻኢሉ ከዓ ብመፍትሕ ክዕፆ ዝኽእል እንተኮይኑ ተመራፂ እዩ
3: ትሰምዕዮ ደለኽን ዶክተር
1: እዎ ሰምዑ ኣሎ ኩሉ ናተይ ጌጋ እዩ ብሓደገኛ መገዲ ዳኣ ኮይኑ እምበር ድሓን ተማሂረሉ ኣለኹ
5: ቆልዓ ምንጋር እዩ ዝደሊ እዚኣ ጌጋ እንዳበልካ ክትረድኦ እንተፈቲንካ ወላ ብድሕሪኻ እውን ክጋገ ይክእልኒ
3: ዋይ ሓቅኻ ዶክተር እዩ ሓቅኻ እንታይ ሞይ
5: በሉ ሕጂ ክትከዱ ትኽእሉ ኢኹም
1: ሕራይ ዶክተር
3: ይቐኒየልና ዶክተር ብደቂኻ ርኸቦ
5: ኣሜን
3: ሰላም ሰላም
5: ኣይትሕመቕ ሃራይ ቻው

0: ንስኻ ዓቢ ኣድያ
1: ኣነ
0: ዝገፍለ

ሰላም ዝኸበርኩም ተኸታተልቲ መደብ ካብ ፅጋታት ባሕርና ከመይ ቀኒኹም? ናይ ሎሚ መደብና ብዛዕባ ድሕረ ባይታ ትካል መፍረጨው ምፅዋዕ ኮይኑ ከምኡ ውን ድሕሩ ዝተመስረተ ትካል መፍረጨው ሓሊባይን ዝድህስስ መደብ ክህልወና ሓቢርና ንከታተል።

0: ዝተበገስናሉ ግዜ ጸጥታ ዝሰፈነሉ ናይ ሰማይ ብርሃን ዝነገሰሉ ኣጋወጋሕታ እዩ ነይሩ። ቅድሚ ፀሓይ ክነኣቱ ኣንጊህና ኢና ተበጊስና። ኣንፈት ጉዕዞና ካብ ወደባዊት ከተማ ምፅዋዕ ንሸነኽ ሰሜን ኣስታት 43 ኪሎ ሜትር ርሒቓ እትርከብ ትካል መፍረጨው ሓሊባ እዩ። መንገድና ሰላም ዝዓሰሎ ዓድታት እምበረሚ ወቒሮ ብየማን ብጸጋምን ገዲፍና ብገረብ ተምርሙሳት ዓጅብና ሕልፍ ሕልፍ ኢሉ እውን ቀላጥ ቦታ ይተሰኣነን። ሓሊባይ ክነኣቱ ገለ ኪሎ ሜትር ምስ ተረፈና ሓንሳ ወሪድኩም በፂሕኹምሞ ዘለኹምሞ ቦታ ኣስተማቕሩ ዝብል እንክመስል ዳሕረዋይ ጎማ ነፈሰ። ከባቢና ኣስተማቒርና ጎማና ቐይርና ሓሊባይ ደበኽበልና። ሓሊባይ ምስ ኣተና ሓደ ካብቶም ባህርያዊ ትዕድልቲ ዝኾነ ምንጪ ኩሉ ዓይነት መቐረት ኮይኑ ዝነብር ዶብ ዘይብሉ ትሕዝቶ ጸኒሕና። እዚ ብክልተ ባእታታት ሶድዮምን ክሎሪንን ብምውሃድ ዝፍጠር ማዕድን እዩ፣ ጨው። ንድሕሪት ምልሲ ኢልና ምስ ንርኢ ጨው ካብ ጥንቲ ኣትሒዙ ኣብ መነባብሮ ወዲ ሰብ ንዝተፈላለየ መዓላ ዝውዕል ዝነበረን ዘሎን ኮይኑ ብተዛማዲ ኣብ ሃገርና መልፍዕ ቆርበትን ኣብ መግብን ንጥቀመሉ። ትካል መፍረጨው ሳሊና ካብ 1907 ኣትሒዙ ብቐጻሊ ፍርያምነት ሕርሻ ጨው ኣብ ሃገርና ንኽዓቢ እጃሙ ከበርክት ጸኒሕን ኣሎን። ሳሊና ትካል መፍረጨው ኣብ 1907 ብኢጣላውያን ገዛእቲ ካብዚ ምስረታ ኣትሒዙ ጨው ዘፍሪ ዝነበረን ዘሎን ትካል እዩ።
1: ቅድሚ ዚ ትካል ዚ ምስራቱ ግን ህዝቢ ኤርትራ ምስ ጨው ሌላ ነይርዎ እዩ። ምክንያቱ ኣብ ሓስመትን ኣብ ቡሬን ቦርደሊ ኣብኡ ዝፈሪ ጨው ኣብ ሕብረተሰብ ኤርትራ ብግማልን ብካልእ መጓዓዝያን እንዳተኸፋፈለ ህዝቢ ኤርትራ ካብ ተፀጉስ ይጥቀም ነይሩ እዩ። ዋላ ቅድሚ ዞም ጣልያውያን ምስራቶም ነዚ ዝትካል ግን ብ1907 ብስም ሰንሽታ ኢታልያና ፐርለሳሊና ኤሪትሪየ ዝብል ስም እዩ ተመስሪቱ ማለት እዩ። ብኢጣልያውያን ዝተመስረተ ኩባንያ መፍረጨው ኤርትራ ብዝብል ስም እዩ ተመስሪቱ። ኣብቲ ዝተመስረተሉ ግዜ ኣቐዲሙ ስለ ዝኾነ ዝጥቀመሉ ዝነበረ መሳርሕታት ኣዝዩ ምዕቡላ ይነበረን። ሓይሎም ከዓ ብጉልበት እዩ ነይሩ ትስራሕ ብጉልበት ብባዴላ ብኣብራዛ ብሰንኬሎ ብዓረብያ ብከምኡ ጌርካ እዩ ነይሩ ትኩዕዞ ማለት እዩ። 1950ታት ግን እቲ መሳርሒታት ምዕቡል ተኣታት እዩ። ሃርቨስተርስ፣ ሎደራት፣ ትሬለራት፣ ትራክተራት ዝኣመሰላ ተኣታት እየን። ምዕቡል መሳርሒ ስለ ዝተኣታተወ እቲ እቶት እንዳበርከተ ኸይዱ ማለት እዩ።

0: እዚ ኣብ ከተማ ምፅዋዕ ግራር ተደኪኑ ዝርከብ ትካል ምስ ምስፋሕ ወደባዊት ከተማ ምፅዋዕን ካልኦት ምኽንያትን ካብ ዝርከበሉ ኣከባቢ ንኽግዕዝ ኣብ 204 መደብ ወፂሉ ዝነበራ ግራውቲ ጨው ካብ ምፍራይ ደው ከም ዝበላ ይግለጽ።
1: መፍረጩ ምፅዋዕስ ካብዚ ቦታ ክልቅቕ ኣለዎ። ስለምንታይ ባስዕ ትሰፍሓላ? እዚ ቦታ እውን ዞባና ፃዕዳጋ ኮይኑ ከምዚ ናይ በዓል ዱባይ ናይ በዓል ጅቡቲ ገለ ብኣህጉራዊ መልክዕ ፅቡቕቶ ክርከቦ ክእል እዩ ተባሂሉ ተኣሚኑሉ ኣዋጅ ተኣዊጁ። ሕጂ ካብ 204 ብዙሕ ጨው ኣፍሪና ስለ ዝነበርና ተዘብረኹሞ ሽጡ እምበር ክትጉዕዙ ስለ ዝኾንኩም መፍረ ቋረፁ ተባሂሉ። ኣቐዲሙ ግን ንግድን ኢንዱስትሪን ሽዑ ምስ ንግድን ኢንዱስትሪን ኢና ነርና ምስ ኢንዱስትሪ ንግድን ኢንዱስትሪን ምናልባት ሳሊናስ ምልቃቅ ኣይተርፋን እዩ ዝብል ግምት ገይሮም ኣብ 1997-98 ኣብ ዓለም ጨረታ ዘርጊሖም ማለት እዩ። ጨው ዝፈርየሉ ቦታ ዳሲስኩም ምስ ኣረጋግፁልና ዝብል ጨረታ ዘርጊሖም። ሕጂ ሓደ ማንደርስታም ዝበሃል ናይ እንግሊዝ ትካል ተዓዊቱ ኣብ ትሕቲ ጀደክ መፅናዕ ትካየዱ እቲ መወከሲ ዝተዋሃበ ቦታታት ሓደ ኣፍታ ነይሩ ካልኣይ እምበረሚ ሳለሳይ ከዓ ሓሊባ እዩ ማለት እዩ። ንሰለስትዮን ኣፅኒዖመን ኣፅኒዖም ሕጂ ኣፍታ ክኸውን ከምዘይክእል እምበረሚ እውን ከምዘይከውን ተዝሓሸ ሓሊባ ኢሎም ሪኮመንድ ገይሮም መፅናዕቶም ወዲኦም ከይዶም ከምኡ ስለ ዝገበሩ ሕጂ ንሕና ግዕዝ ኣለኩም ዝቦታ ክትገድፈለኩም ዝተባሃለ ዝገደፍና ገዲፍና ዝነበረና ትሕዝቶ ኣዋዲድና መሳርሒታትና ሰራሕኛታት ናገዲምና ናብ ሓሊባይ ከድና ንሓሊባይ ኣብ 216 እቲ ዝያዳ ሙሉእ ብሙሉእ ብሎ ዝጀመርና ክሳብ 220 ምቅራባት ተገይሩ ካብኡ ድሕሪኡ ከዓ ፍርያት ቀፂሉ ማለት እዩ።
0: ከም መተካእታ ናይዚ ድማ ኣቐዲሞም ኣብ ዝተፈላለየ ቦታታት መፅናዕቲ ካብ ዝተገብረሎም ናብ ሓሊባይ ንኽግዕዝ ምድላዋት ንኽግበር ተወሲኖም። ድሒሩ ኣብ 2012-2013 ሓንቲ ንእሽተይ ገዛ ብምድኳን ዝተጀመረ ናይ ቅየሳን መፅናዕትታትን መስርሕ ሓሊፉ ምስ ኩባንያ ህንፃ ሳዋ ብምውሃድ ኣብ 2016 ስራሕ ተጀሚሩ።
2: ዳማይ ስራሕና ዝነበረ እቲ ንድፊ ብጀደክ ዝቐረበስ ኣባይታ ክፍለጥ ስለ ዝነበሮ ቀዳምነት ዝወሰድና ካብቲ ሰብ ዝቐርቦ መፅናሕቲ ማየ ዝርቕ ድዩ ኣይዝርቕን ኢሎም ኣፅኒዖም ከምዘየ ዝርቕ ኣብቲ ዝቐረበ ንድፊ ተገሊፁ ስለ ዝነበረ ንሕና ከዓ ንዑት ባይታ ከመይ ክንገብር ከም ዘለና ሪና ኣብ ነስ ወከፍ እዚ ሙሉእ እዚ ሳይት ማለት እዩ ኣብ ነስ ወከፍ ፍርቂ ኪሎ ሜትር

0: ጎዳጉዲ ናይ ማዕቀኒ ናይ ማይ ኣብ ክንደይ መፃና ንክንፈልጥ መጀመርያ ክንገብሮ ዝነበረና ጉዳይ ስለ ዝነበረ ኣብ ነስ ወቀፍ ኪሎ ሜትር እንዳኸድና ጉድጓድ ተኳዒቱ እቲ ማይ ኣብ ክንደይ ከም ዝወፅእ ኣረጋጊፅና ማለት እዩ።
1: ጀዴቅ ብመሰረት ዘካየዶ መፅናዕቲ ዘውፅኦም ረቑሒታት እቲ ንጨው ዝኸውን ትሕዝቶታት ናይ 1.3 ሜትሮ ርጉዲ ዘለዎ መሬት ብታሕቲ ማይ ዘየ ዝረቑን ቀረባ ንባሕርን ንፋስ ንምህርቲ ጨው ዘይሃስን ካብ ባፅዕ ኣዝዩ ትሑት መጠን ጠሊ ኣየርን ክህልዎ ከም ዝግባእ መፅናዕቲ ወዲ እዩ።
2: ነዚ ቦታ እዚ ክፍቲ እዩ ንፋስ ፀሓይ ቃልዕ ስለ ዝኾነ ነቲ ጨውና ብመንፅር ከማ ናብቲ ውፅኢቱ ብዙሕ ኢና ረኺብናዮም። ናይ ባሓቂ ፅቡቕ መፅናዕቲ ነይሩ ካብ ናይ ባፅዕ ዝነበረ ኣብ ባፅዕ እተን ኣብ ክራማት ኣይተሓስቦን ኢኻ ካብ ወርሒ 9-10 ዘሎ ስጋብ ወርሒ 3-4 ኣይተሓስቦን ኢኻ ናይ ጨው ከተፍሪ ካብ ወርሒ 5 ጀሚርካ ክሳብ ወርሒ 9 ደሎ እዩ ፅቡቕ ኩነታት። ከምዚ ናይ ባሕሪ ክሎስ ሲዝን ገለ ዝበሃል ከምኡ እዩ በቃ ናይ ነይሩ። እዚ ግን 12 ወርሒ ተፍሪ ኢኻ ሕጂ እቲ ዝነበረ መፅናዕቲ ናይ ባሓቂ ፅቡቕ እዩ ነይሩ ማለት እዩ።
1: ብዝተኸየደ መፅናዕቲ መሰረት ሓሊባይ መፍረጨው ክኸውን ከም ዝኽእል ተረጋጊጹ እንተኾነ ዝተፈላለዩ ብዶታት ኣብ ቅድሚት ደው በሉ ፈለማ ናብ ዝግራት ንኽተኣትወሉ ትኽእል ብዙሕ መንገዲ ተፈቲኑ እቲ መሬት ውሕጅ ዝሓልፉ ብምንባሩ ድበት መሊኡ ብትሕቲ መሬት ማይ ስለ ዝነበሮ ዱልዱል ብዘይምንባሩ እናተነፍሐ ንመካይን ምስቲ ዘለወን ክብደት እናተሸኽላ ንምስርሑ ኣሸጋር ኾነን። ድሕሪ ብዙሕ ሓሳባትን ጥበብን ብምፍሳስ ክኢላታት 3 ሜትሮ ብምኩዓት ነቲ መሬት ከም ዘተንፍስ ተገይሩ
2: ምዞም ናይ ህንፃ ሳዋ ኮይና ነተን 7 ግራውቲ ክንሰርሐን ከለና ምሽካል ነይሩ መካይን። እቲ ባህሪ ክንመፅእ ከለና መጀመርያ እቲ ሓደ ካብቲ ፀገም ዝነበረና ባህሪ ነይሩ ደይፈለጥናዮ ባህርታት ነይሩ። እዚ ንሪኦ ከለና ወላ ሓንቲ ዘይገብር ደይሸኽለካ እዩ ንመስሊ እቲ መሬት እሞ ፅቡቕ ደሎ መሲልና ብዓበይቲ ዜና ሄቪዲቲ ማሽነሪ ዓበይቲ ዳምትራክ ክኣትዋ ከለዋ ይሽከላ ነይረን ብዙሕ ሽግር ኢና ረኺብና። ሕጂ ኣብዚያ እቲ ዓብ ተራ ተፃወተ ከም ኣነ ዝብሎ ነቲ ትካልን ነቲ ሰብ እንዳሃነፀ ክቡር ሚኒስተር ኣቶ ተወልደ ቀላቲ ሚኒስተር ሃብቲ ባሕሪ እቲ ባህሪ ናይ መወዳእታ ተስፋ ቆሪፅና ዝነበረ ብተመክሮ ብዘዕለለና ኣብ ናይ ዓጊግ ዝነበሮ ግዜ ኣብቲ ናይ ቀደም ኣብ ሜዳ ከሎ እዚ ሲ ከምዚ ለምባእ ለምባእ እንዳበለ ኣሸጊርና ምስ በልናዮ ሲ መስተንፈስ ክህልዎ ኣለዎ። መስተንፈስ እንድሕር ዘይ ገበርኩምሉ ከስራሓኩም ኣይክእልን ኢልና ብኤክስካቫተር ጌራ ንሕጂ ይኩዕታ ኣብ ጎና ማለት እዩ ነታ መገዲ ንሓልፈላ ኣብ ጎና ከይደ ብኤክስካቫተር ጌረ ይኩዕት ምስ ከዓትኩ እተን ኣብዚ ዝነበራ ማይ ብታሕቲ ኣክንዲ ዝመፃንስ ብጎን እየን ነቲዐን መፅን ሕጂ እቲ ማይ ኣብዚ ዘሸግረና ነበረ ናብኡ ነፊሱ መንፈሲ መስተንፈሲ ኢና ጌርና ኣሎ። ያ ሕጂ ዓባይ ታራያ ተፃዊቱ ንሕና ወዲና ኢና ነርና ህንፃ ሳዋ እውን ከምኡ ኣይንሰርሕን ኢና መኻይና ዓንየን ኣብዚ ክንስሕበን ንካልእ ዕላማ ንካልእ ስራሓት ዝፅበየን ደሎ ሲ ኣብዚ ጥራይሲ ዓንየን ይሽከላ እሞ ክጎትዎ ከለዉ መሊሱ እቲ ሰልሚ ስለ ዝኾነ ይሸግሮም ነይሩ። ሕጂ ክንደየን እቲ መስሓቢእን እቲ ናይ ባሊስትራት ናይ ገለግለ ክንደየን ተበላሽ እየን። ሕጂ ምስ ከምዚ ጠጠው ኣቢልና ኣለና እዚ ኢሎምና ኣብ መወዳእታ እዚኣ ዓይነት ተኣሽሙ ምስ መፀት ፅቡቕ ትፍታሕ ተረኺባ
1: ነዚ ኩሉ ብዶታት ሓሊፎም ናብዚ ደረጃ ዓወት ዘብፅሖም ጥበብ ተበላሕትነትን ሓቦን ተፀዋርነትን ኣብ ናሓድሕዶም እዩ። እዚ ትካል ኣብ ፅዑቕ ናይ ምሕፋስ ስራሕቲ ይፀኒሕና ነዚ ንምዕባይን ንምስፋሕን ናይዚ ትካል ዝግበር ዝተፈላለዩ ናይ ቅየሳ ስራሕቲ እዩ። እዚ ትካል ሓደ ካብ ልጭው ኣብ ነበርቲ ናይዚ ከባቢ ዝኸፈቶ ናይ ስራሕ ዕድላት እዩ። በዚ መሰረት ነቶም ተቐማጦ እውን ንዝረኸቦ ረብሓን ኣገዳስነት ናይዚ ትካልን ኣዝዩ ዕዙዝ ይገብሮም።
2: ሕጂ መፂኦምና ደለዉ ብፍላይ ንኣሹ 34 ዙርዮም ደቁ ቂሮ እውን ኣለዉና ሓናፊፅና ኢና ነካይዶም ዘለና እቲ ስራሓት ድሮ ሶም ሒዞም እዮም ዘለዉ።

0: ትካል መፍረጮ ሓሊባይ ትካል ጥራይ ዘይኮነ ቤት ትምህርቲ እውን እዩ ካብቶም ምስኦም ዝሰርሑ ሰራሕተኛታት ካብ ዝነበሮም ዓውድታት ካልእ ክእለት ሞያ ኣጥርዮም እዮም
1: ወላ ሓንቲ ዳርጋ ኣይፈልጡ ነይሮም ክብለካ ክእል ክመፁ ከሎ ሕጂ ግን ክኢሎሞስ መሊኾሞስ ነቶም ብፆቶም ኣብነታውያን ኮይኖም ክንደያ ሕጂ ሓደሽቲ መፅኦም ሳና ዝቆፅሩ ኣለዉ ሕጂ ከም ኣብነት ኮይኖም ንዕኦም ስለ ዝረአየ
0: ኣብ ኤርትራ ጨው ብክልተ መንገዲ ይፈሪ ሓደ ንጥዕና ወዲ ሰብ ውሕስነት ንኽህልዎን ንዝተፈላለዩ ነገራት ንኽንጥቀመሎም ዘየፀጉሙን ብስነ ፍልጠታዊ ኣገባብ ተኸትሉ ዝምስራሕ ትካል ኮይኑ እቲ ኻልኣይ ድማ ብዝተፈላለዩ ግላውያን ዝፈሪ ዝግባእ ምስራሓት ስለ ዘይሓልፍ ንወዲ ሰብ ጎዳእቲ ዝኾኑ ባእታታት ካብ ዝጨው ስለ ዘይእለዩ ሃሳይ ይኸውን ስለዚዮም እምበኣር ዘመናውን ባህላውን ተባሂሎም ዝፍለዩ ብዘመናዊ ዝፈሪ ትካል መፍረጨው ሓሊባ እዩ
2: ዋላ ስታንዳርድ ምስክርሉ ሚኒስትሪ ጥዕና ምስክርሉ ዝኾነ ጨው ኣብ ኤርትራ ብዘይካ ዝናይ ሳሊና ጨው ንምግቢ ከገልግል ብቕዓት ዘለዎ ጨው ኣይፈርን
0: ጨው ከተፍሪ ሰለስተ ዓበይቲ ማይ ዝኽዝኑ ግራውቲ መስራሓት ትኽተል ነብሲ ወከፎም ዝተፈላለየ ቀመማዊ ዕማም ይወሃቦም ነዚ ክትገብር ሓያል ጎኒ ናይ ቅየሳ መሬትን መሃንድስን ክኢላ ስነቐመምን ይሓትት
3: ጸጋታት ባሕርና

0: ደሴታት ባሕሪ ጉርማት ተዕድልቲ
1: ደሴታትና መስሕብ በጻሕትና
0: ብቕርፀን ሕብረንን ፍሉያት መዕረፊና ካብ ፀህያይ ባሕሪ ኣብ ገማግም ባሕሪ ዝተገፍዐ
1: ብዕፅምትን ዝተበላሸዊ ዓሳን ዝተመስርሐ
0: ፈሳሲ ድኹዒ ሳምናን በረኪናን
1: ብምህዞን ሰንዓን ፈጠራውነት ጥበብ
0: ንኹሉ ኣብ ኩሉ ዘገልግል ንብረት
1: ብሓደ ስጉምቲ ሃንደስቲ መሃንድሳት
0: ብሓውሲ ኢንዱስትራልያውያን ብጃልባ ኣየይቲ
1: ምህርቲ ዝሓፍሱ ልምዳውያን ገፈፍቲ
0: ስልጠና እውን ኣሎ ንኹሉ ዘካትት
1: ሰኪዒታት ምስራሕ ሞያታት ምቕሳም
0: ፍልጠት ዓጢቕካ ንኸባቢኻ ምብርካል
1: ብመፅናዕቲ ትሕተማያዊ ውርሻ ሃብቲ ባሕሪ
0: ጥንታውያንን ዘመናውያንን ዝፀሓላ መራኽብ የገንዝብ ንቕታ ባሕሪ
1: ነዝን ካልእን ንምቕሳም ትሕዝቶ ጸጋታት ባሕርና
0: ኣብ ክልተ ሰሙናዊት መደብ ጸጋታት ባሕርና
1: ኣብ ኣገልግሎት ቴሌቭዥን ኤርትራ ተኸታተሉና
0: ጸጋታት ባሕርና
1: ኣብ ኤሪ ቲቪ
0: ጸጋታት ባሕርና

0: ብቕዓት እተፍርየ ጨው ብብዙሕ መለክዕታት እዩ ዝረጋገጽ። ኣብቲ ዝፈረየ ምህርቲ ጨው ዝርከቡ ትሕዝቶ መዓድናት ከም ቀንዲ መዐየር ይውሰድ። ንምግቢ ንጥቀመሉ ባእታ ጨው ሶድየም ክሎራይድ ጥራይ እዩ። እዚ ንዕዘቦ ዘለና ኩሉ ፃዕርታት እምባር ነዚ ባእታ ንበይኑ ከም ዝተርፍ ንምግባር እዩ። እንተኾነ እዞም ባእታታት ዝተፈላለየ ባህርያት ዘለዎም ብምዃኖም በብጠባዮም ካብዚ ማይ ከምዝእለዩ ምግባር ዝሓሸ መራፂ እዩ።
1: ጨው ንምፍራይ ብመጀመርያ ደረጃ እንታይ የድልየልና? ሓሙሽተ ነገራት ክማሉ ይኽእሉ ኣለዎም። ቀዳማይ ብርታ ዝበለ ፀሓይ ማለት እዩ፣ ናይ ፀሓይ ፀዓት። ካልኣይ ባሕሪ ክህሉ ኣለዎ። ሳልሳይ እቲን ጋብላታት ትሰርሐን ማይ ዘይትሩቃ ክኸውን ኣለዎን። ሂሚዲቲ ወይ ከዓ ጠሊ መጠን ናይ ተኤር ትሕት ዝበለ ክኸውን ክኽእል ኣለዎ። ብርታ ዝበለ ንፋስ ካህሉ ኣለዎ። እዚአን እንድሕር ተማልየን ጨው ክፈሪ ይኽእል እዩ ማለት እዩ።
0: ነዚ ካብ ባሕሪ ዝተጨንጉዐ ማይ

0: ኣብ ሰለስተ ጋብላታት ምቅያር ድማ ኣካል ናይዚ እዩ። ነቶም ማዓድናትን ብዘፍታ ዶሮናታት ዝመፁ ርስሓትን ዝሓቆፈ ማይ ባሕሪ ናብዚ ጋብላታት ተበጊሱሎም። ብቐዳምነት ዝኣትዋ መህፈፊ ጋብላ ኮይና ኣብዚ መስርሕ ካልሲየም ካርቦኔት ዝተባህለ ባእታ ይተርፍ። ኣብዚ መስርሕ ብቐጻሊ መጠን ሕፍሰት ናይዚ ኣብ ጋብላ ዝኣተወ ማይ ባሕሪ ይዕቅን። ቀዳመይቲ ጋብላ ናብታ መሕፈሲት ተባሂላ እትጽዋዕ ጋብላ ይሰግር። ኣብዚ እቲ ብጀሶ ዝብል ልምዳዊ ኣፃውዓ ዝፍለጥ ካልሲዮም ሳልፌት ዝግ ዝብለሉ ዓቐን ክሳብ ዝበጽሕ ይጸንሕ።
1: ጨው ወይ ካ ሶዴም ክሎራይድ ንኸተፍሪ እዞም ባእታታት ዘለዉ ክእለዩ ይኽእሉ ኣሎዎም ካብቲ ናይ ባሕሪ ማይ ማለት እዩ። ክእለዩ ስለ ዘለዎም ክንኣልዮም ክንክል ኣለና ማለት እዩ። ሕጂ ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚኢታዊት ይበጽሕ ማለት እዩ። ሕብሰት ናይ ባሕሪ ማይ ካብ 3.5 ስጋብ 4 ሚኢታዊት ይበጽሕ። ሕጂ እዚ ናይ ባሕሪ ማይ ፓምፕ ጌርካ ገሊልካ ብገለልቲ ማሽን ገለልቲ ኣለዋ ኣብዚ ናህና ነብሲ ወከፈን 2000 ኪቢክ ሜትር ሜትር ኩቦ ማለት እዩ ኣብ ሰዓት ጭንጉዓ ማለት እዩ። ምስ ተጨንጉዖ እቲ ናይ ባሕሪ ማይ ናበይኣቱ ናብ መፈፊ ጨው ወይ ከዓ ኢቫፖሬተር። ሕጂ እቲ ጨው ኣብቲ ናይ ጨው መስርሕ መጀመርያ እንታይ ኢና ንገብር? ሰለስተ ደረጃ ኣለና። እቲ መስርሕ ፍራክሽናል ክሪስታላይዜሽን ይበሃል፣ ምምቕቓል ማለት እዩ። እቲኦም ዘየድልዩ ባእታ ንላዕለኻ ሶዲየም ክሎራይድ ምፍራይ ማለት እዩ። ሕጂ ኣብ ሰለስተ ኢና ንመቕሎ፣ መህፈፊ ወይ ከዓ ኢቫፖሬተር ይበሃል ቀዳማይ። ብካልኣይ ደረጃ ንረኽቦ ከዓ መሕፈሲ ወይ ከዓ ኮንሰንትሬተር ይበሃል። ብሳርሳይ ደረጃ ነቐምጦ ከዓ መፍረይ ጨው ግራት ወይ ከዓ ጋብላ ወይ ከዓ ክሪስታላይዘር ተባሂሉ ይፅዋዕ ማለት እዩ።
0: ገረብ ምግራብ ንቐላጥ ቦታታት ከባብን ብዓይነቱን መልክዑን ሰሓቢ ይገብሮም። ብዓይንኻ ርኢኻ ከተስተማቕሮ ኣስተማቒርካ ጥቕሚ ገረብ ክትርዳእ ኣይትሽገርን። ብኡ ድማ ኣብ መናፍሻ ንጽባቐ ኣብ ትካላት ገረብ ምግራብ ብብዝሒ ዝረአ፣ ብፍላይ ኣብ መታሕትን ቈላን ሙቐት ዘለዎን ቦታታት ገረብ ብብዝሒ ኣብ ዝሰርሕሉን ስርሖም ወዲኦም ከጽልሉሉ ገረብ ይተኽሉ እዮም። ኣብዚ ትካል መፍረጮ ሓሊባይ እውን ገረብ ምትካልን ምክትታልን ኣካል ዕዮም እዩ።
2: እሞ ኣካል ስራሕና ደይ ንገብሮ እዚ ምግራብ ምስ ንጥፈታት ናይ ትጨው ምስኡ ኣካል ስራሕና ጌርና ደይ ንሕዞ ተባሂሉ ሚኒስተር እዩ ደፍርዮ ኣብ መንበሪ ገዝኡ በዓሉ ፍርዩ በዓሉ ብመኪንኡ ሒዝልና እዩ ድመፅእ። ዳሕራይ እንዳኸድና እውን በዓልና ክንወስድ ጀሚርና። እዚ ትሪእዎ ዘለኹም ኣግራብ ካብኡ እዩ እቲ መሰረቱ። ስለዚ እንዳ ዓበየ ምስ ቀጥተኛ ሞ ንግበር ነዚ ዝከታተሎ ኩላትና እቲ ምዱብ ስራሕና ስለ ዘለና ክጥዕመና ኣይክእልን እዩ። ስለዚ እሞ ሓደ ኣትክልተኛ ይገበር ተባሂሉ ንዋና ኣካየደ ስራሕ ሓደ ክቆፅረልና ሓቲትናዮ ቆፂርልና ስውን ፅቡቅ ተቐቢልዎ ሕጂ ብኡ እዩ ዝከታተሎ ዘሎ። ሕጂ ኣብዚ ትሪእዎ ዘለኹም ደረጃ ከዓ በፂሑ ኣብ መንጎ ከዓኒ ኣብቲ ዝምልከተና ግዜ ሱ ኣብዝሓተተና ኮስኳስ ንገብር ንሕጉዞ ኢና ኣብቲ ምቅምቃም ኹን ኣብ ገለ

0: መንእሰይ ኣፍራይን መሃዛይን ተበላሕታይን ሃናፅን ከም ምዃኑ መጠን ባይታ ክረክብ ግድን እዩ። ከዓይን ከበርክትን ወትሩ ረሃፁ ከይሓንስሰ ይዓይ ሽግ ብርሃን ድማ ይውልዕ። በዚ ድማ እዩ መንግስቲ ይፅንሓለይ ከይበለ ባይታ ብምፍጣር ሞያን ፍልጠትን ንምቕሳም ዝለዓለ ባጀት ሰሊዑ ኣምሂሩን ዘምህርን ዘሎም። ብመንፅሩ ድማ ኣብ ዝተዋህቦም ስራሕ ዓብዪ ኣበርክቶ ዝገብሩ ዘለዉ ገለ ማሽናት ሒዞም ገለ እውን ዝተሰብረ ኤስካቫተር ኣብ ምፅጋን ብልሽት ኣብ ምስናዕን ይርከቡ። ኣባላት ትካል መፍረጫው ሓሊባይ ኣብ ቀረብ ጨው ዝገብርዎ ብዘይፀዓድ ሓይሎም ቀሊል ዘይኮነ ኣበርክቶ ይገብሩ ኣለዉ።
1: ኣብቲ ስራሕ ዘሎ ኣበርክቶ ናይ ባሓቂ ንኡዳት እዮም ንኡዳት እዮም ንፉዓት ውፍያት እዮም ዝተባሃልዎ ወይ ኣብ ተመደበሉ ስራሕ ኩሉ ብዓወት እዮም ዝስርሕዎ ንፉዓት ከ ኣብቲ ናይ ዲስፕሊን ኣብቲ ናይ ምእዙዝነት እዚኣ ከምዚኣ ግበርዋ እዚኣ ከምዚኣ ግበርዋ ተልካዮም ወዲኻ ኣለኻ ድሕሪዩ ተሰሪሓ ክፅንሓካ እምበር ተወንዚፋ ይፀርሕ ንያታ ስራሕ ከምኡ እንዳበለ ሕጂ ካብቲ ዝነበረና ንኡስ ኣካይዳ ዝነበረና ድኹም ኣካይዳ ዝነበረና እሳቶም ብምምፃእ ከምዚ ዓይነት

0: ውዳቤ ምስ ፈጠርና ውድባት እዮም።
1: እዚ ኩሉ መስርሕ ምስ ሓለፈ በዘን ማሽነርታት በዞም ሓያላት ኣባላት የውህበካ ዘብል ክእለት ቅልጣፈ ይእዳዎም ነዘን ማሽናት ሸኹርተት ከብልዎን ክትርኢን ከለኻ ብምልከቶምን ክእለቶምን ትሕበን። ናውቲ ማሽናት ከም ናውቲ ነብሶም እዮም ዝፈልጥዎን ዝእዝዝዎን። በዚ ኸዓ ድንቂ ክእለት የብለካ።

ኣብ መወዳእታ ጨው ንብዙሕ መዓላታት ከም ዝውዕልን ከም ዝጠቕመናን ትካል መፍረት ጨው ሓሊባይ ካብ መጀመርታ ክሳብ መወዳእታ ብትስፍዋት መንእሰያት ብሕጉስ መንፈስ ገረብ እናተኸሉ ቦታ ሓሊባይ ናብ ለምለም ንምቕያር እኹል መፍረት ጨው ንምስሳን ብዘይፀዓድ ሓይሎም ይጓይ ኣለው።

ክቡራት ተኸታተልትና ከመይ ፀኒሕኩም? ሓፈሻዊ ብዛዕባ ትካል መፍረጮ ሓሊባይ ዝድስስ መደብ ይቐሪቡና ፀኒሖም ኣብዚ ምፅ መደብ ብካልእ ትሕዝቶ ክሳብ ንራኸብ ተስናይ ንኽሉና

0: ኣነ ምስላይ ሽዑ ግዜ ኣብ ገረብሳት ትበሃል ደሴት ፊት እያ ዘላ ዋርድያ ኣለዋ ክቱር ሓለዋ እዩ ነይሩ ኣብኡ እታ ደሴት እኣ ዝኮነት ብሰሜን ትመጢእ ሰንቦቅ ናይ ገባር ኣብኣ ዓሺጋ ብኣ ተፈቲሻ ወይ ተራእያ እያ ትሓልፍ ነይራ ንሕና ክምመፅእን ከለና ገሊአን ተፅበያ ምእንቲ ክፍተሻ ገሊአን እውን ተፈቲሸን ዝወፃ እየን ጠንሒናና
1: ፍሳይ ድመርሓ ነይሩ ነታ ስርሒት ወዲ ተክለ ብርሃን እውን ነይሩ ወዲ ገሪአን እውን ነይሮም መራሕቲ ጋንታታት ግን ነታ ስርሒት ፍሳይ ድእዝዛ ነይሩ ኣጋጣሚ መርከብ ካሊብ ፀኒሕና

0: ንዕኡ ዓንዲድና ንመሬት ውን ቢኤም ነይሩ ቢኤም ተኪስና ገለገለ ተኪስና ኣርባዕተ ኣፉ ቢኤም ገርና ነርና ደብዲብና ነታ ካሊባ ዓንዲድና ጃልባ ንእሽቶ ፈጣን ነራ ምስኣ ብድሕሪ ተኣሲራ ከነምፃ ምስ በልናየ ንፍሳ ሓደጋ ናይ ሰብ ከይነጋጥመና ብሰላም ስለ ድወፃና ነዚኣ ድሓ ንግደፋ ኢሎም ምስ ተመርከብያ ተኣሲራ ብድሕሪ ትነደየ እጅስ በቲኽና ገመድ ክንወስዳ ተባሃልና ኖ ግደፍዋ ኣብ ካልእ ስርሒት ክንዳረኣትና ሕጂ ካልእ ሓደጋ ከይኣጋጥመና ንውፃእ ጥራሕ ይልፍሳ ብመሰረት ከዓ እታ መርከባ ኣባ ተቃፂላ
1: ድሕሪ መጥቃዕቲ ጢኦ ድሕሪ ክልተ መዓልቲ ኣቢሉ መንቀስቃስ ስላያ ፀላእይ ንምክህታል ኣብ ፊት ራሻን ኣልውልን ዝበሃላ ዓድታት ሓንቲ ሓዲርና ነርና ንግሆ ሰዓት 10 ከባቢ ይኸውን እታ ንጥባይ ዝነበርና ናይቶም ስላ ሳምቦቅ እያ ፈለጥቲ እያ ናቶም ሰም ዝሰልዩላ ሳምቦቅ ከምናይ ገባር እያ ሓላፊ ናይቲ ስላያ ኣብ ዓምራ እዩ ዝበሃል ተወላዲ ናይቲ ከባቢ እዩ ናብቲ ዓዲ ክኣቱ ርኢና እዩ ናብቲ ዓዲ እንዳሓለፈት ርኢና ተጃላ ኣብቲ ዓዲ ዓሺጉ ኣትዮም እቲ ዓዲ ኩሉ ግዜ ንሕና ኣብኡ ተሓባበርቲ ኣለውና ዓበይቲ ዓዲ ኣለውና ኩሉ ግዜ ካኢና ንመፅኦም ይቐበሉና የጋብዙና ኩሉ ረክብ ነይሩና ምስኦም እሱ እውን ተወላዲ ናይቲ ከባቢ እዩ ኣቲና ንሕና እውን ደድሕሪኡ ኣቲና ናብታ ናቶም ሰንቦቅ ዓሺግና ኣብኣ ምስ ዓሸግና ሓዱሽ ብረት ደይ ተተንከፈ ዓይነት ብጉሮሶ ተሸፈነ ገለ ቀይሕ ልዓት ኩሉ ሓዱሽ እዩ ኣርበጂ ብሬን ኣከላሽንኮፍ ሓደን ኣከላሽን ሓደን ኣርበጂ ገለ ብሬን ክንሕድ እንከለና ፈሳ ግደፉ ኩሉ ግደፉ ብረት ግደፉ ነታ ሳንዶቅ ከፊትና ወረቐት ጥራሕ ኢና ክንወስድ ኢሉና ሽዑ ብጥበብ ናታ ሳንዶቅ ፈንቂቕና ነታ ሳንዶቅ ተፈንቂቃ ነቲ ኣብኡ ዝነበረ ወረቕቲ ወሲድና ኣብታ ጀልባ ናገርና ጀልባ ብጣይ እስቴፋኖስ ሬድዮ ቢኣርሲ ሒዙ በታ ድሕሪ እምኒ ተጠውዩ ኣብኡ ክጠንሕ ከም ዘለዉ ተገይሩ ንሕና ድማ በብሓደ ክንወርድ እንከለና ግን እቶም ቀድሚ ሕጂ ተሓባበርትና እቶም ቀድሚ ሕጂ ዓበይቲ ዓዲ ዝጠበዩና ሎሚ ኣይትምጡና ካልእ መዓልቲ ምጡ ሎሚ ኣይነፍቀደልኩምንና ኢሎም ምእታው ከሊኦምና ስለምንታይ እንታይ ተረኺቡ ስለምንታይ ከምኡ ትብሉና ከምኡ ኢና ኣብናዮም ኢና ምምላስ ንሶም እውን ክንኣቱ ኣይደለዩን እወ ስለምንታይ ከምኡ ንብለኩም ንሕና ካባኩም ዝሕባዕ ነገር የለን ሎሚ ኣብ ዓምራ ምስ ኣባላቱ ኣብታ መቃበሊትኩም ኣብታ መቃበሊትኩም ናይ ጋሻ ኣብኣ ኣሎ ስለዚ ንሱ ዋላ ወድና ይኹን እምበር ንሕና ንስኹም ኢኹም ንዓኹም ኢና ነቐርብ ንስኹም ትቐርቡና ንስኹም እውን ንሱ ንዓና ኣይኮነን ዝሰርሕ ዘሎ ንስኹም እውን ንዓና ትሰርሕ ዘለኹም ስለዚ ተረድኡና ሎሚ ተመለሱ ንስኹም ንሳቶም እንተ ተራኺብኩም ኣብ መንጎ ድቅናን ኣንስትናን ሓዊ ክወላዕ እዩ ስለዚ ነዚሕናትና ነዚሕናትኩም ተመለሱ ኢሎም ፍሳ ድማ ንሕና ከም ንፍለጥ ኣይንገብርን ሓዊ እውን ኣይንወልዕን ጥራሕ ንስኹም ናትኩም ጥንቃቄታት ነፍስኩም ሓልው ከባኩም ዝኾነ ነገር ከይወፅእ እምበር ንሕና ከም ንፍለጥ ኣይንገብር ዋላ ሓዊ ኣይንወልዕን ኢሉ ኣብናዮም ኣቲና በብሓደ ናብ ዕላላ ኣብ ዓምራ ተጠንቢርና ኣብ ዓምራ ኣብ ዕላት ተገዲሙ ይዕልል እዩ ዘሎ ኣከዳድና ናትናን ልክዕ ናይቲ ከባቢ ፎጣ ብልዓሊ ሸሚስ ከሚቻ ማለት እዩ ሸባጥካ ኖርማል ሸባጥ ኣለና ኣነን ፍስሓ ድማ ኣብቲ ደይፍተሸ ኣብዚ ትሕተ ፎጣ ደይፍተሸ ከባቢ ሓንቲ ሸጎጣ ጠየቅና ኣለና ኣካ ኣብኡ እንዳዓለና እንከለና ኣብቲ ደገ ግን ይሽገሩ ገለ ነገር ደልዮም ከም ዝኾኑ የዕግርግሩ ነይሮም እቶም ገባር ውፅእ ኢለ እንታይ ኢለዮም ኣነ ኢሎምኒ እቲ ምሳሕ ኣኪሉ ኣሎ ኣብታ ግዜ እዚኣ ምሳሕ ድረስ ኣኩልካ ምሳሕ ብሓደ ኢና ተመስሒና በባዕ

En tu ay gubuja naye halafi tawahilu na arabe neru na ana won tbo yqarbulna nerom izgin diada abba aynatu sgan wala asa kullu ruz gala lugo abzi gize izi yom tom gabar gale nagar kam dolo yqoyna samen matye antay tolko eti btsaykum musah nahna zana kana btsahlu way baalhom ta btsahlu yibluna nay wal hanta itqaddasallu gudafu trahila tamallise rasak agudgud ilni antay iblu law iblan kamzi iblu law musbalku kara wal hanta itqaddasallu trah ballo milu saqan dabali abza gzeedia nazira ta'addabay maslanni ab amra izin izin izin nay nafsa nadri sa'afa amalkate ka abay matiyom bedom dekeliom abza addi ay faltomni ka abay matiyom bilahtitu ab amra ንዓና ይትፈልጠና ንኸ ኢልዎ ፍሳባ እንከሎ እንደስሓቀ ንስኻ ከ ንዓ ይትፈልጠኒ ኢልዎ እወ ይፈልጣካ ኣብ ዓምራ እንደኸ ኢልዎ ንስኹም ንዓይ ፈለጥኩምኒ ኣለኹም ኣነ ግን ኣይፈለጥኩኩምን ደቂ ምን እዮም ኢልዎም ነቶም ገባር ሕታ ኣቅርበ ኣሎ እወ ኩላትኩም ንኣሽቱ ደቅና ኹም ጭሕሚ ክስታይ ዘለዎም ሽማገለ እዮም ይሕና እዮም ዝጥቀሙ ንስኹም ኩላትኩም ደቅናኹም ንሕና ኢና ክንኣላልየኩም እዚኦም ደቂ እዚኦም እንተዘይህልው እዚ ቆልዓ ሰበይቲ ኣብዛ ዓዲ ኣይመጠን ሓካን ሳላ እዚኦም ቆልዑ እዚኦም እዮም ጠኒሖምካ ዘለዉ ቆልዓ ሰበይቲ ናይዚ ዓዲ ሳልኦም ኢና ካብቲም እማይ ድሒና ዒላ ናይዚ ዓዲ ትፈልጦ ኸ ርሑቕ ምዃኑ ብጅርባን ብኣድግን ገይሮም ካብ ርሑቕ ዒላ እንዳኣመላለሱ ማይ እዚኦም ደቂ እዚኦም እዮም ቆልዓ ሰበይቲ ብሳንኮኦም ዝፀንሐካ ኢሉ ይረድኡ ምብትውልጦም ድማ ፅቡቅ ኣለካ ትግራወት እዮም ኢልዎ ትብሉኒ ከምኡ ክኸውን ኣለዉ ትግራወት እንተኮይኖም ድማ ደቅና እዮም ኢሉ ናብ ዕላሉ ተመሊሱ ብድሕሪ እዚ ቁሩብ ከይጠንሐ ንዓና ሓዊሱ ማለት እዩ ንዓና ሰለስተ ካብቶም ገባር እውን መሪጡ ንስኻ ንስኻ ንስኻ ኢሉ በታ ደገ ድሕሪ ገዛ ኣብኡ ፅንሖኒ ክመጠኩም እየ ኣኬባ ኣለና ይብላና ንሕነ ድማ ወፂና ኣብኡ ምስቶም ዝበሎም ገባር ኮፍ ኢና ኣብዚ ግዜ እዚ እዩ ብደገ ፅንሖ ምስ በለ ንደገ ወፂና ኮፍ ኢና ምስኦም ምስ መፂና ገለ ካብ ደረብኡ ዝዝክሮ እንታይ ይብላና ስምዑ ክሓተኩም ሰብ ናብ ኣዲኡ ሓደ ወዲ ሰብ ናብ ኣዲኡ ፀላኢ ይሕልፍ ድዩ ይብላና ኣይሕልፍን እሞ ናብ ኣዲኹም ንስኹም ትማሊ ፀላኢ ሓሊፍኩም ሂብኩማ ትማሊ ኣዲኹም ማለት ድማ ኣብዮት ኣዴኹም ኣዴናን ትማሊ ንስኹም ዘይረአኩሙ ፀላኢ ወንበዴ ንጢዖ በዚ ንስኹም ከይረአኩምን ከይሰምዓኩምን ኣይሓለፈን ክሓልፍ እውን ኣይክእልኒ ስለምንታይ ናብ ኣድና ፀላኢ ንሕልፍ ዳሓለፈ ድሓን ዳሓለፈ ሓሊፉ ብሕጂ ግን ሰስርሓና ክንፈልጥ ጉቡኡና ክንገብር ስለ ዘለና ሕጂ መብርሂ ክኮነኩም ቀድሚ ሕጂ ምናልባሽ ሓበሬታ ኣይነበረኩም ከውን ዝኮነ ምንቅስቃስ ናይ ወንበዴ ኣብቲ ከባቢ ክትርእዩ እንከለኹም ኣብ ገረብሳት ትበሃል ደሴት ዋርድያ ኣለና ትክኢልኩም ብጃልባ ብጉያ ከይድኩም ነቲ ዋርድያ ትሕብሩ ነቲ ዋርድያ ምስ ሕበርኩም እሱ እውን ሬድዮ ናብ ጢዖ ገይሩ እቲ ኩነታት ናይ ወንበዴ ከንዕወትሉ ንክእል በዚ መንገዲ እዚ ካሊእ ጃልባ ከሸግረኩም ይኽእል በንዲና ክትረኽቡ ኣይትኽእሉን ረበል እውን ከሸግረኩም ይኽእል ሓደ ሰብ ብእግሪ ሰዲድኩም ናብ ራስ ዕንድዳይ ሓደ ሬድዮ ሓደ ምልክት ስለ ዘለና ንዑ ትሕብሩ ንሱ እውን ጢዖ ክሕብር ስለ ዝኽእል ይብላና ብድሕሪኡ ከምዚታት ኢሉ ተመሊሱ ናብታ ዓራቱ ድሕሪ እዚ ዕላሉ ቀፂሉ ንሕና በብሓደ ምሎቕ ምሎቕ ምሎቕ ኢና ከይድና እታ ብድሕሪ እምኒ ዝነበረት ንእሽተ ጀልባና ብጣይ እስጢፋኖስ

ሬድዮ ርክብ ሂዱ ኣብኣ ስለ ዝነበረ ጀልባና ሒድና ሰተት ኢልና ወፂና ሽዑ ኣብ ሃዋክል ዝፅበየና በዓል ወዲ ቐላቲ ኣብ ሃዋክል ፅበዩና ዝነበሩ ፍሳእ ነቲ ዶኩሜንትን ኢንፎርሜሽናት ናቶም ዝተወስደ ኩሉ ንወዲ ቐላቲ ሂቡ ብድሕሪ እዚ ናብ ካሊእ ስርሒታትና

0: ዓለና ብለይቲ ክንሓድረላ ጀሚርና ብቀትሪ እውን ክንከታተላ ጀሚርና።
1: ድሕሪ ምሕራር ባፅዕ ዘጋጠመ ንባፅዕ ደሸገረ ነገር እንተ ነይሩ ግን መራኽብ ካብ ዳህላክ ወፅን ንባፅዕ ምትብታል
2: ዕለት 1ሰ ናይ ንግሆ እታ ናይ ስለ ኣህዱ ራስሃር ብያ ትመፅእ ወደቕላት ኣለዎ ስውእ ፍሳሓ ገር መስቀል ኣሎ ስውእ ዘርጋብር ገብራይ ኣሎ እድሪስ ዓፋ ኣነ ወዲ የማነ ወልደ ስላሴ ወዲ ባሊላ ስውእ ኢና ነርናዎ እዚ እዚኣ ፍፃሜ እዚኣ እታ መስዋእቲ ናይ ወዲ ባሊላ ወይ የማነ ወልደ ስላሴ ዘጋጠመህና ማለት እዩ ኣብኡ ውዒልና ኢና እቲ ኩነታት ካብኡ ቀረባ ይደሎ ምክትታል እዩ ነይሩ ባሕሪ ብኩሉ ኢካ ትከባተሎ ብማዕበል ትከባተሎ ብጥበብ ትኸዶ ምንቅስቃሱ ኩሉ ኢካ ክትፈልጥ ዘለካ ኣብ መወዳ እንታይ ይገብረና ግን እታ ጃልባ 76 ክትወፅእ ነይርዋ ካብኡ 76 ክንብገስ ነርና ኣይተበገስናን ከይድና ርእናያ መሬት ሒዛ ፀኒሓ ባሕሪ ገዲፍዋ ክዱ ኣብ መሬት ኮፍ ኢላ ስለዚ 4ባዕተ ሰዓት ክንፅበ ኣለና እዩ እዚ 4ባዕተ ሰዓት እዚ ከዓ ክመልእ ኣለዎ ድሕሪ 4 ሰዓት እዩ ዝመልእ ሰዓት 10 ክኸውን ነሮ ሰዓት 10 ከዓ ክርኣይ ላኣነ ከይድ ማለት እዩ ክርኣይ ለመስኮትኩ መሊኣ በፅሒዋ እዩ እቲ ባሕሪ በፅሒዋ ደፊእና ስክነውፃ ንክእልና ርእያ ውርድ ኢለ ከይድ ከለኩ ሕጂ ኣብቲ ቅድመይ ዘይተከታተልናዮም ዘይተፀበናዮም ወታደራት ፀንሑ ማለት እዩ ኣብዚ ተኩስ ፍጠር ተኩስ ምሰፈጥረ ኣነ ብሓደ ቦታ ከይደ በጥ ኢለ እውን ኣነ ተኩሰ ግብረ መልሲ ሂበ ማለት እዩ ካብኡ በታ ዝመፅ ኣኹዋ ተመሊሰ ቲ ቦታ ምስከትኩ እቶም ናሃና ኣብኡ ኣይፀንሑን ምንቅስቃስ ገይሮም ማለት እዩ ሕጂ ዳሓር ወዲ ባሊላ ሽዑ ይድህረብ ኦፕሬተር እዩ የማነ ማለት እዩ ኣዋ ይድህረብ ሰዓት 10 ካ ሰው ምሸት ማለት እዩ
1: ምሸት ምሸት ወፂኡኹም ነዘን መራኽብ ውወፅን ካብ ዳህላክ ንባፅዕ ድድብድባ ዘለዋ ህረምዎን ተኸታተልኩም ተኻትሎ ገበርዎን ተባሂሉ መምርሒ ይወሃበና ድሓር በሉሎም ምሸት ውፁ ብለና ዓበይ ኣብዛ እንገል ጎበላ ኣብኣ ኮይና መእዘዚቱ ውፁ ብለና ንወፅእ ሰለስተ ጃልባይና ንወፅእ ሓንቲ 14.5 ሓንቲ 106 ሓንቲ ከዓ 75 ሚሜ ንወፅእ ወዲ ገሬ ዝጥርንፈና ነይሩ ተተሓሒና ሰለስቲኤን ጃላቡ ንወፅእ ኣብ ከባቢ ኢንተርያ ምስ ወፃእና እዚ ኢንተርያ ኣተዓደገ ናይ ባብ ናይ ዳህላክ መእተዊ ደሴት ኣላ ኢንተርያ ትበሃል ፅዕድው ኢላ ኣብኡ ከይተበልና ብርከብ ላንዲናኡ ሃንከት ግር በፂእና ተፀጊዕና ኣይሰማዓና በሉ ንህሮሞ ንህሮሞ ኢልና ተገዲምና ንሃርቦ ክሳብ ቡምባላ ንውድእ ሃሪብና ዋላ ምንዳ ዳኣብዩ ኣይነድድ ዋላ ቁልዒ ኣይሓዘ እሳተን ከዓ ኣብ ውሽጢ ኮይነን ሕጂ ነቲ ብኤም ነይርዎ ብኤም ኣለዎ 23 ሚሜ ካ ኣለዎ ኣብ ውሽጢ ኮይነን ሕጂ ከም ዘለዎ ከሎ ፈኒየኖ ነዚ ባሕሪ ንኩሉ ቅድድ ይብልዎ ብሙሉ እዩ ኮይዱ እቲ ቡምባታት ንሕና ወዲእና ተበጊስና ገዲፍና ተበጊስና ሃሪምና ኢና ግን ፅቡቅ ጌርና ሃሪምና እዚ ላንዲኒ 136 135 137 138 እዮም ቶም ዝበሃሉ ቶም ላንዲን ናይ ኢትዮጵያ ዝነበሩ ሕጂ ካብዚኦም ሓደ እዩ ማለት እዩ
3: ሓይሊ ባህሪ ኤርትራ ከም መቐፀልታ ኣብ ግንባር ዳህላክ ዘካየዶ ዝነበረ ሰርሒታት ብ5 ሓምለ 1990 ኣብ ከባቢ ናኹራ ኢንተራ ኣብ ዝተባሃለ ቦታ መጥቃዕቲ ፈፂሞም
1: ዕለት 5/7 ሓደ መደብ ወፂኡ ብሓይሊ ባሕሪ ደረጃ እታ ሓይሊ ብምልእታ ከም ትወፅእ ተገይሩ ሕጂ እቲ ኣወዳድባ ኣብታ ቀዳመይቲ ጉጅለ ኣብርሃም ትኽለ ኣብታ ቀዳመይቲ ጉጅለ ሕጂ ሓንቲ ረሻሽ ዝፀዓነት ዙ 23 ክልተ መድፍዕ 75 ሚሜ ዝፀዓና እዚኣ ሰዓት 5 ክወፃ ኣብታ ካልኣይቲ ጉጅለ ከዓ ወዲ ኣገባ ተክለ ደብረፅን ዝሓዛ እሳ ከዓ ክልተ ረሻሽ 14.5 ሓንቲ መድፍዕ 75 ሚሜ ዝሓዘት እታ ሳልሰይቲ ጉጅለ ብኦም ዝሓዘ

0: እዚኣ እዚኣ ከዓ ወዲ ሕሪቲ መእዘዚት እያ ሓዚ እያ ጠላይ መእዘዚት በዚ ኣወዳድባ እዚ ከባቢ ዳህላክ መጥቃዕቲ ንክግበር እዩ ተወሲኑ እዩ ንብገስ ወዲ ኣብርሃም ተክለ ሒዙና ቀዳማይቲ ጉጅለ ኣብ ኢንቴርያ ምስ በፃሓና ውሽጢ ዳህላክ ተፀንሐ መርከብ ክወፅእ ከም ፅበብ ኢላታ ናይ ባብ ናይ ዳህላክ በዚ ኢንቴርያ ኣላ በዚ ከዓ ናይቲ ናይ ዳህላክ ኣሎ ሕጂ ከምዚ ዕሙቕ ኢለ እያ ኣብኣ ይፀኒሑ ሕጂ ካብኣ ክወፅእ ኣለዎ ክሃድም ኣለዎ ካብኣ እንተ ወፂ ሕጂ ድድሕን ኣብኣ ከሎ እንተሓትፍሎ ተገይርናያ ግን መውፅእ የብሉን ካብኣ ምስ ርኤናዮ ንስኻ ርኢና ግን ቀዲምናያ ቀዲምናያ እታ ቦታ ዓፂናያ ኣብኡ ተኽሲ ንጅምር ብደለና ተኽሲ ምስ ጀመር ጠጠው ኣቢልናዮ ሕጂቲ ዙ 23 ክደት ስለ ዘሎ ውሑድ ጠያይት እዩ ድፅዕን እተን ጠያይቱ ወዲእ እወን ንሕና ከዓ እተን ዝነበራ ናብ ቦምባ ተኩስና ዳርጋ ኣብ ምውዳእ ገፅና በፂሕና እታ ሳልሰይቲ ጃልባ ክልተ ቦምባ ምስ ተኮሰ እዚ ናይ ኤሜሪካ 75 ድ ዓረር ኣለዎ ዓረር መሊእዎም እንትኳሳ ሸሪፎ ነይሩ ሳዕላይ ናይ ሓይሊ ባሕሪ ምስ ኣብርሃም ተክለ እዩ ነይሩ እንድሕር ድኸይድ ኮይኑ ወዲ እያ ሰኣነ ከዓ ከይድ ምስ መጥፋዕ ጅጂ ዳዊት ወልዲ የሱስ ትበሃል እዩ ዘሎ እዚ ወዲ ባፅዕ ምሕረት ኣብ ተክለ ከዓኒ ተሓስኳን ሸሪፎ ኣሎ ሳዕላይ ወዲ ነጋ ዝበሃል ስዉእ እሱ ከዓ ብሬን ሕጂ ሸሪፎ ኣብዛ ድሕረ እዩ ዘሎ ኣነ ምስቲ ስኳን ሒዙ ዘሎ ምስኡ ጠጠው ኢለ እንተካትብሎ ገብ እንዳገበር ከለዎ ዳዊት ሕጂ የሃርመነ ዛ መርከብ ሓዊ ትሕዝ ሓዊ ምስ ሓዘ እዚ ሳኣላይ ብድሕረ እዩ ዘሎ ወዲያሱ ብለኒ መርከብ ብለኒ መርከብ ዛ ንህሎ ነድድ ብሎ ከዓነ ትም ወዲያሱ ብለኒ ኣታታ ኮንካ መርከብ ካ ብድሕርና ክለ ግፀና ደል ርኢ ተበልኩስ ፍርጌት ዘይታ ኣደነ ፍርጌት ብልዕለና ቁሩብ ተሪፎ ክረግፀና ኣመራፂ የለ ናብዚ ከተብላ ይትኽእል ናብዚ ከተብላ ይትኽእል ወዲ ባፅዕ ኣብቲ መርከብ እቶ ኣብቲ ድነድ ዘሎ ትኽኢልካ ናብኡ ተፀጋዕ እዋ እብለኒ እወ መርከብ ድሕርካ ዘሎ ትሪኢ ኣለካ እዚ ክረግፀና እዩ ሓንቲ ክንገብሮ ስለ ዘይንኽእል ተኺልካ ጥራይ ናብቲ መርከብ ጥራይ ተፀጋዓ ማርሻ ህባ ኣቢሉ ኣብዛ መርከብ እናተፀጋዓ ከሎ ደው በለለ ይብሎ ከዓ መሽሙ ዳዊት ደው በለለ ይብሎ ደው እሱ ከዓ ናይ ካልእ ኣይሓስብኒ ዘሎ ከመይ ገይሩ ቡምባሃ ኣብ መርከብ ዕልብ ዝብል ዘሎ ከዓ እሱ ከዓ ናቱ ውራይ እዩ ደው በለለ ደው በለለ ኢሉ እሱ ከዓ ጠጠው ኢሉ ሎ ይዱ ኣብኣ ከሎ ከዓ መሊሽ ደቢብዎ በል ተፀጋዕ እዮ ናይ ኣጋጣሚ ነገር ሕጂ እቶም ብኣንፃር ዝትኩሱ ዘሎ ባዕለ ወዲ ዓገባ ጥይት ክቕይሩ ድኦም ካዝዳ ክቕይሩ ድኦም እንታይ ክገብሩ ድኦም ዶ ንሕና ኣብዛ መርከብ ተፅግዕ ትኽኢልና በፍንጭኦም መፂና እዮ ንሶም ከዓ ከምዛ ንዓና ዝፅበይ ዝፀንሑ ኣታ ቤን ፀኒሕኹም በዚ ምስቲ መርከብ እንታኹምኩም ዳ ዘይተኮስኩም ክንቅይር ናይ ኣጋጣሚ ወፂና ኣለና መፀ ኢሉ እቲ መርከብ እሶም ከዓ ጠያይቶም ወዲኦም ፀኒሖም ነታ መርከብ ትክ ገይሩ ጉልባብ ገይሩ ሸፊንዋ ንሕና ተተሓሒዝና ከዓ ንቦታና ተመለሽና
1: እዚ ከምዚ ኢሉ እንከሎ ሓይሊ ባሕሪ ኤርትራ ኣብ ወርሒ ጥቅምቲ 1990 ካብ ናኹራ ዝወፀ ናይ ውግእ መርከብ ፀላእ ንምጥቃዕ ብፈጣናት ጀላቡ ሓያል ፀረ መጥቃዕቲ ፈፂሞም ኣብቲ ምስ ፍርጌት ተባሂሉ ዝፅዋዕ ዓርሞሸሽ መርከብ ውግእ ዝተካየደ ጥምጥም እቲ ጅግና ጎይታ ባሕሪ ኤርትራ እናተባህለ ዝዝከር ሓላፍ ስለያ ሓይሊ ባሕሪ ኤርትራ ዝነበረ ፍስሓ ገብረ መስቀልን ጅግና ሳሙኤል ምሕረታብን ብጅግንነት ተሰዊዮም
2: ዕለት 12 ወርሒ 19 ፀሓይካይ ጠለቐት ከላ ናይ ሰዓት 5 ከባቢ ወፂና እታ ምውፃና ሕጂ 3 ሃዋርአን ነረን 275 ሓንቲ ረሽራሽ ሕጂ ብለይቲ እንድሕሪ ኮይኑ ጃልባ ትመፅ ከም ዘላ ይድርኢ እምበሪ እንታይ ፅዒናላ ኣይርእን እዩ ብለይቲ ተኮይኑ

0: ጃልባ ጥራ ይድን ኣብታ ግዜ እቲኣ ግን ቀትሪ ስለነበረ ብክሻፋ ኩሉ እንታይ እቲ ብረትና ክሪኦ ስለ ድኽእል
1: መርከብ ወፂኡ ሎ ኣበሃል ብንግሁ በሉ ክይድዎ ኣበሃል እጃነ ብፃይ ፍስሓ ገብረ መስቀል ዘለዎ ኣነ ዘለናዮ በዚ ባፀኺና ክንሃርሞ ንዳሎ ንሕና ኣጋጣሚ ብፃይ ፍስሓ ኣቲ ሓሙሽተ ንበገስ ለና ብብርሃኑ ሕጂ ንበገስ መርከብ ውን ኣብ ፀንሓና ማለት ፍርጌት ኣብታ ናይ ተኽሲ ቦጣ በፂሖም በለና ዘለዎ ጠያይቱ ነግፈና ብዝኾነ ንሕና ውን ኣብቲ ዋን ተመራፂ የብልና ቀሪብካ ጥራይ ምጥቃዕያታ ተዋፃና ንሱ ውን ናይ ከምዚ ይኽለል ዝብለና ትባሃል እዩ
0: እተን ሰለስተ ምስ ረአየን ቀንዲ ነታ ረሽራሽ ይፅዒቕላ ምክንያቱ ረሽራሽ ንድሕሪ ወጊንዋ ተቃውሞ የብሉን መድፍዕ ከም ድሌቱ ተሽምኦ ክብሎ ይክእልኒ
2: ረሻሽ ነራ ብናይ በዓል ወዲ ሳሚ ብድሕሪት እያ ነራ ንሳ ንሕና 275 ብቕድሚት ኢና ነርና ማዓደ ማዓደ እታ ረሻሽ ፈልዮም ናታ ረሻሽ ክኣቱ እንከሎ ከምዚኣ ኢላ ሸምበቆ 23 ላዕሊ ሓፍ ኣቢሎም እከሎ ይኣትዉ ነይሮም ንተኩሲ ተዳልዮም ናታ ረሻሽ ፈልዮም ሃሪሞማ
1: ሕጂ ኣብኣ ከለና ሓሙሽ ሰባት ነርና ኣብታ ጃልባ ሕና ዘለናይ ማለት ዘለኽዎ ማለት እዩ ኣብ ናይ ተኽሲ ቦታ ምሳእታን ኣብ ትሕቲ ቁፅሩ ሕና ውን ኣይሓመቕናን ናትስኢና ጥራያት ኢና እዮም መላታ ማለፅ የበና ክንብለካ ንተሪ ክንብለሳ ኢ ንተሪ ተመሊስና ውን ከርቅጠና እዩ ንሱ መሪ ህሉ ዩ መሬትካ ፅቡቕ ድል ኣጋጢሙ ወይ ኣብዚ ከምዚ ሞት እናከለና ኣብ ናይ ተኽሲ ቦታ ምስ መፅሓና ሓደ ብፃይና ካብቶም ነበርኩዋ ጀልባ ንሓ ነበርናያ ሳሜል ምሕረታ ኣብ ቅሚት ነይሩ ኣብታ ጀልባ ብቲ ቅድሚያ ንዓብዚ ድሕሪት ኩን ይዕብት ብሎ ብዙ ሕጂ ሓደ ተሓስብኳ ዝነበረ ወይ ተጀልባ ንመርሓ ዝነበረ ንዓጥቁ ኹን ብሎ እሱ ናባና ክመፅእ ንሕና ከ ንተብረትና ናይ ምትኳስ ኣብ ናይ ተኽሲ ቦታስለዝበፅሓና ስለዝቐርብና ትመርከብ ተኽሲ ክንጅምረሉ ንዚ ብፃይናን እንተጀልባናን ብሓንሳብ ይሃርማ ማለት እዩ እቲ ብፃይና ሰማይ ምሕርታብ ክልተ ኢዱ ዚአን ክልተ ኢዱ ዚአን የረማ ኣዳ ፅቡቅ ዕድል ኣብ ተጀልባ ወጥቀልና ንሱ
2: ተረሻሽ ተሃሪማ ደው ኢላ ምክንያቱ ረሻሽ ኣይፈትዋን እዮም ንሶም ረሻሽ እንተሃልያ ርእሰን ስለ ዘእድነና ማለት እዩ ኩሉ ግዜ ንዓ ፈልዮም ረኪቦማ ደው ምስ በለት ወዲ ሳሚ ናብ ፍስሓ ሬድዮ ገይሩ ተኣቢለ ኣለኹ ቁርብተይ ኢልዎ እሞ ነድሕሪት ጋጥካ ክትቕብል ትኽእል ድኻ ኢልዎ እወ ኢልዎ እሞ ናብቲ ዝነበርናዩ ጋጥካ ኣብል ምስ በሎ ተመሊሱ ንሕና ድማ ጉልባብ ደይብና በተን 275 ገጢምናዮ
0: እጂ ክልተ መድፍዕ ሒዝና ኢና ናእቱ ዘለና መድፍዕ ስጋዕ ቡምባ ተወቱ 75 ስጋዕ ተውፅእ ድሌተ ክብለካ ክእል ኩሉ እቲ ብላዕሊ ድትኮስ ተኩስልና 23 ነይርዎ 76 ነይርዎ ብኤም ኣለዎ ሮኬት ኣለዎ
2: ኣነ ባዕለ ካብ ሳንዶቅ ኣውፅአ መንሽሙኒ ለገሰ ዝኣበልኩ ለገሰ ዝታኳሳ ቡምባ ነቲ ብሪጅ ከባቢ ቃልቃል ደበለቶ መጀመርታ ለገሰ እዩ ተኪስዋ በድሕሪኡ እዚ ዘይበሃል ተኩሲ ብፍጡም ኣብ ምንታይ ከም ዘለካ ዝኮነ ተጋደላ ኣብ ምንታይ ከም ዘሎ ብጃክ ከም ትኳስ ይፍለጥኒ እዩ ኣነ ንበዕለይ ብድሕሪኡ እቲ ንበይኑ እዩ ቡምባታት ይትኩስ ነይሩ ለገሰ ኣነ ንበዕለይ ሓደ እርብጀ ሒደ ኣብታ ፊት ያልባ ከይደ በዕለይ ሓሸዋታት ኩሉ እናጋጣምካ ቡምባ እንዳውፃእካ 11 ቦምባ ዝኸውን ካብ መንኩብካ ከየውረትካ ምትኳስ ዕድናይ እውን ሽዑ ከም ዝጠመመ ብዝኮነ እዛ ምሸት እዚኣ ምቅፃል ኣብዩ መርከብ ምቅፃል ስለ ዘዕበየና ኣቲና እንዳ መቶረ ወይ እንዳ ነዳዲ ክንረክብ ኢና ኢሉ ፍፅሓ ስለዚ እታ ሜላና ክንጥቀም ይብላና እታ ሜላና ትበሃል ዘላ ሓንቲ ሓዳሽ ቀዲ ኩናት ኣታትናያ ነርና ሓንቲ ሁሪ ኣትያ ትሃርም ትወጢእ ኮላ እታ ሓንቲ እውን ከም ነፈርቲ ደንብያ ትምለስ ከምኣ ክንገብር ተባሂሉ ንሱ ካብታ ዝነበርናያ ጃልባ ናብታ ካልአይቲ ጃልባ ሰጊሩ ሸዓ ንዓ ሒድዋ ከዓ ኣትዩ ኣብ ትሕቲ መርከብ ኣትዩ ቡምባ ናይ 75 ኣብ ሰጋጥ እትዩ

0: የሱስ ኣጓዕት ክዓፆ ክብል ብልዓሊ ተቐልቂለን ቡምባ ተፈንጫሊ ዓይነት ቡምባ ናይ ኣርበጂ ተኩሱ ኣሎ።
1: እዚ መርከብ እዚ ሲ ኣስታ 9 ሜትሮ ይቁመቱ ታናህና ድማ 7 ሜትሮ እያ። እንታይ ኮይንና ሕጂ ተፀጊዕናዮ ተፀጊዕናዮ ኩሉ ተዓበይቲ ፅዋር ገዲፉ በርቤጂ ጀሚሩ ይሽዑ በርቤጂ ድማ ክልተ ርቤጂ ካ ቀዳሚት ርቤጂ ምስ ተኮሳ ብታሕቲ እያ ተሃሪማ ናህና ዋላ ድሓር ምስ ወፀ ድረአነዮ ማይ የእት እያ ማይ ምስእትወት ፒስቶ ነተኩስ ሞተር እታ ኸሊእቲ ኣርቢጂ ኣብታ ናይ ቅድሚት ሃሪምዋ
0: ኣብኣ ተኩሶም እታ ቡምባ ገሊኣ ንባሕሪ እያ ሃሪማ ገሊኣ እውን ነታ ጃልባ ሃሪማ እቶም ኣብዚ መፃወት ኣብኡ ዝነበሩ ኩሎም ብትኪ ጠለሎ መሲሎም ስኮጆታት እውን ኩሎም ተተናኪፎም ነይሮም። ኣብዛ ግዜ እዚኣ ንዓይ ኣብ ቀድሚት ትኩስ ዝነበርኩ ኣርበጂ ጉልባብ እውን ኣብ ኣርበጂ እንዳገባናሉ እዩ ኣትዩ ነይሩ ብጣይ ናይ ጀልባ ናይ ፍሳ ኣብ ትሕቲ መርከብ ተሃሪማ ኣላ ተኩሲ ኣቋርጥ እዮም ድብሉኒ እቶም ምፅት ኣነ እውን ኣይፈልጥ ንየ ጥራሕ ሓሸዋ ከይረክበኩም ኣስተኻክሉ ለይ ኣንፈት ሁሪ ጥራሕ ድብል ነረ ብጃካ ተኩሲ ወላሓንቲ ሽዑ ግዜ ኣይርዳእካ ነ ክሳብ መከላከሊ ናይ ድምጢ ጦጥ እውን ተዋሂቡና ነይሩ ኣብ ግዜ ተኩሲ ክንጠቀመሉ ናናጢሩ እንዳኸደ ኣይትግደሰሉ ንኻ እድነይ ጣዕሚሙ እዩ ሽዑ ከም ምልክት ናይ ጠማማት ብሆቆካ እንዳጠፍጠፉ ተኩሲ ኣቋርጥ ምልክት እዮም ዝገብሩልካ ከምኡ ገይሮም ምስ ኣወኩ እዚ ኣብ መንኩበ እዮም ከሎ ናብተ ናይ በዓል ፍሳ ተሃሪማ ዘላ ጀልባ ዓሽጎም ኒባታ ጀልባ ማለት እዩ።
1: እቶም ክልተ ሰብ ድማ ኣብኡ ተወጊእና ማለት እዩ። እጂ ወላ ክንከይድ ከለና እታ ጀልባ ማይ ስለ ደእተወት ክትከይድ ኣይከኣለትን ነታ ካልኢት ነበረት ፀዊዕናዮ ማለት እዩ እሳየ ተፀጊዓትና
0: ኩላቶም ተተናኪፎም ሸዓ ከም ስጉምቲ ድወሳ እታ ጀልባ እውን ነኩኢላ እንዲያ ማይ ቀሪባ እያ ኣብ ላዕሊ ከም ፈራ እየ በፂሓ ማይ ባሕሪ ሽዑ ከም ስጉምቲ ድወሰድናያ ትኽኢና ነቲ ብረት መፍትሓን ናብታ ጥዒቲ ጀልባ ምስጋርን ነቶም ውግኣት ኩሎም ኣባላት ናብኣ ምስጋር ኣብኡ ተጠሚድና ሽዑ ኣብዛ ከምዚኣ ክንገብር እንከለና ግዜ ብወገኖም እቶም መርከብ ናይ ፀላኢ እውን እታ ንከውፅዋ ዕድል ስኢኖም ዝደመሩ ኣንከሮም ኣብ መውፃእ እዮም ተጠሚዶም። በዚ ምክንያት ድማ ኣብ ቀረባ ርሕቀት እንከለና ንገ ደቃይቅ ብክልተና ዝኮነ ተኩሲ ደው ኢሉ መርከብ ኣንከር ከውፅ እንከሎ ንሰምዖም ኣለና እቲ ሰንሰለት ከርከርለዉ ከርከርለዉ ክብል እንከሎ ንሰምዖ ኣለና ንሕና ከዓ እቲ ንብረትና ኣባላትና ንብረታትና ሰግር ኣለና እሞ ዳታ ኣንከሩ ኣውፅኡ ናባና ገጡ ክረቅጣና ኣብል እንከሎ ብፃይ ዓሊ ሽፋ ኣማንኤል ይሽሙ ዓሊ ሽፋ ተሓሱካን እዩ ነይሩ ናይታ ተሃርመት ጀልባ ንዓ እታ ጀልባ ግዛፋ ተጥሕል ኣላ እዚኣ መርከብ እውን ክትረቅጣና መፅያ ኣላ ንዓ ግዛፋ ስጋር እንተበናዩ ኣብይና ክሳብ ተጥሕል ምስኣ ከይድ እየ ንስኹም ክይዱ ምስ ተሓለት ክወርድ እየ ምስኣ ከጥሕል እየ ኢሉና ኣይ ከይድ ነይሩ ኣቅቢጡና እዩ ከይንገድፎ ኣይ ከኣልናን ከይንፀበት ድማ እቲ መርከብ ክረቅጣና ቀሪቡ እዩ። ኣብዚ ህሞት እዚ ከባቢ ኣንካለ ቡሬ ዝበሃል እቲ ከባቢ ካብኡ ተኩስና ዝረኣዩ በዓል ወዲ ገሬ ብፍጥነት መፂኦም ብድሕሪት ነቲ ንዓና ክረግጥ ደልዩ ዘሎ መርከብ ብድሕሪት ብፍጥነት ተኩሱ ገይሮም ወሊዖም ወሊዖም ገዲፎም ንሶም ብድሕሪት ምስ ወልዑ ኩሉ እቲ ኣንፈቱን ኣድህብኡን ኩሉ ናብኦም ግምጥል ኢሉ ንነፍሱ ክከላከል ድዩ ክሃድም ድዩ ኮታ ምስኦም ገጢሙ ንሕና ድማ ሳለ በዓል ወዲ ገሬ ኣብታ ግዜ እቲኣ ድሒና እታ ጀልባ እውን ከጥሕል ዝበልናያ ፋይበር ብምዃኑ ኣየር ስለ ዘለዉ ቀልጢፎ ከጥሕል ኣይክእልን እዩ ከጥሕል እንዳመሰለት ኣይጥሓለትን እንዳ ጓታትናያ በታ ጥይቲ ሰለይ እንዳበርና ኣንፋትና ንባፅዕ ጌርና ኣብዛ ግዜ እዚኣ ኩሎም ትኪ ጠለሎ መሲሎም ተወጋጊኦም ተተናኪፎም ስለ ዝነበሩ ኣነ ክሳብ ጉንበት

ሓኪም እዩ ነይሩ ሳንጣና ሕክምና ኣበየላ ኢለዩ ኣብ እሲባ ኣላካ ይብለኒ ካብታ እሲባ ውፅየ ካብ ፍስሓ ጀሚረ ክሕክሞም ጀሚረ ኩሎም ብፅት ኣብታ ግዜ እቲኣ ብፍላይ ዓሺና ኣብቲ ቀድሚ ፈጣን ገመድ ሒዙ ደው ኢሉ ነይሩ በዚ ግንባሩ ደም እንዳፈሰሶ እንከሎ ንዓ ክሓክማካ ትበልኩ ፅራሕ ንኦም ሓክሞም ንፍስሓ ሓክም ንኦም ከይሓከምካ ኣነ ኣይሕከምኒ እየ ኢሉ ኣብኒ ፍስሓ ሂወቱ ትንፋሱ ነይራ ኣብ መወዳእታ ቃሉ ግን ጎረርኡ ስለ ዝተሃርሜ ብፍላይ እቶም ዝሃሰያኑ ክልተ ብዙሕ ማህረምትታት እዩ ብብዙሕ እዩ ተረኺቡ ነይሩ ፍስሓ ብፍላይ እተን ሂወቱ ሓልፋ ከም ካራ ተመሲለን ድሓረድኦ ክልተ እስኮጆ ነይረ ብየማን ብፀጋም ሓሪደንኦ ተራኺበን ከም ካራ ዓይነት ጎረርኡ ተሓሪዳ ነይረ ሕጂ ድምፂ ኣቋሪጡ ነይሩ መወዳእታ ናይ መወዳእታ ድምፂ ቃል ዝበላና ኣብታ መርከብ ከይወፃና እንከለና ጀልባኩም ካብ ትሕቲ መርከብ ኣውፅዋ ካብ ፀላኢ ውፁ ኢሉና በቃ ብድሕሪ እዚኣ ኣይተዛረበን ኣብ ፍርቂ መንገዲ ፍስሓ ተሰዊኡ እዛ ምሸት እዚኣ ሬድዮ ኣብዩ ዳኣምሰየ ወዲ ቐላቲ ምስ ካልኦት ሓካይምን ኣብኡ ጠኒሒና ኣብታ ደው ኢሉ ኣብታ ወደብ እዚ ከምን እዩ ኢሉ ኣብታ ርእሲ ንፍስሓ ማለት እዩ እዚ ከማን ምስ መጣካ ተኣላልዮ ተቐበል ጤና እዩ ጥሪ ኢሉ ናብታ ጃልበ ወሪዱ ኣብታ ርእሲ ፍስሓ ደው ኢሉ ፍስሓ ሎሚ መራክብ ደርጊ በቦ ጠንመሳት ሓትካዮን ዶ ገዲፍካና ከይድካ ኢሉ ብፃይ ደረ ጋብር ጋብራ ብሻቃ ኣብ ቦታና ገዲፍና ይስረዘመና ካልኣዩ እዩ ነይሩ እታ ዕጥቂ ሸጎጥ ናይ ፍስሓ ኣና ጢቃያ ስለ ዝመጠኩ እዛ ዕጥቂ ዋና ኣበይ ኣሎ ፍስሓ ኣበይ ኣሎ ኢሉ ባህንደበት ፍስሓ ኣብ ሕክምና ውሪድና የለና ኢለዩ ብጉያ ሕክምና ከይዱ ቀብሪ ናይ ብፃዩ እውን ኣርኪቡ ኣብ ነባልበይ ኣብኣ እዩ ብኩሎም ሓለፍቲ ሃይለ ባሕሪ ቀብሪ ተገይሩ ኣብኣ እንከሎ እውን ተመሳሳሊ መንሽሙ ብፃይ ሳሙኤል እውን ኣይደንጎየን ስለዝዓረፈ ክልቲኦም ብኣዮም ተቐቢሮም

0: ስራሕን ሓደን ዝኾኑ ናይ ቃልሲ ብፆት ዝሰርሕ ኣይኮነን። ልከ ኩላቶም ፍልልያት ብውህደት ነጣጥ ቁብን ውህድን ጥምረት ገይሮም ናብ ሽፍ ትርኢትን ሓይልን እዮም ዝቕየሩ። ምስሎምን ሓይሎምን ኣብ ውህደት ናይቲ ብዙሕ ሕብርታት ዝፍጠር ምሉእ ስእሊ እዩ ዘሎ። ንሳቶም ኣብ ኣሃዱ ትእምርቲ ስድራ እዮም፣ ትእምርቲ ሃገር ድማ።
1: ኣነ ኣሃዱ ክገልጻቲ ኮይነ ከምዚ ማእከል ስልጣና ናይ ንቕሓት ማለት እዩ። ከም ተወሳኺ ከዓኒ ርእሳ ዝኸኣለ ስድራ ቤት ማለት እዩ። ኩሉ ነገር ዘማልአት ፍቕሪ፣ ሓልዮት፣ ናይ ስራሕ መንፈስ፣ ምትሕልላይ፣ ብዓብኡ ከዓ ዲስፕሊን ማለት እዩ።
2: ትሽዓተ ብሄራት ኣለና። ካብዘን ትሽዓተ ብሄራት ተዋፃና

0: ማ ኣብቲ መስርዕ ፍቕሪ ሓድነት ኒሕ ሓቦ ተወፋይነት ተበጃውነት እዚ ኣሎ ናይ ነብሰ ከፍስ ብሩህ ኣብዚ ዘሎ ሰብ ከይኣዘዝካ እንታይ ክእዘዝ ዝብል ድልው ንመስዋእቲ ድልው ንስራሕ ድልው ንኩሉ ነገራት
1: ንምሽዓተ ብሄራት ግን ነንሕዶም ኣብ ሓደ ሓቢሮም ሓንቲ ብዓዲ ክትበልዐን ክሰትን ምስራእካ ፍቕርን ስኒትን እውን ሕውነት እውን ተጥሪ ኣብዚ ኩሉ ነገራት ኣለዉ ኣብ ኣህዱ ማለት እዩ ኣህዶና ተክሳሲ ሓቢርካ ትሰርሕ
2: ደሽ ሰሎም መድረሰት ትግሊ መድረሰት
3: ንዓይ ሰራዊት ማለት ቤት ትምህርቲ ማለት እዩ ምስቲ ቅድም ዝነበርክዎ ክነፃፅሮ ከለኹ ዋላ ሓንቲ ፈልጥ ኣይነበርኩን እዞም ቅድመይ ዝነበሩ ዘፅንሕዋ መገዲ በቲ ንሳቶም ዝሓበሩኒ ግን ትምህርቲ ወሲደ ኣነ እውን ነቶም ብድሕረይ ዝመፁ ነዛ መገዲ እዚያ የ ዝሕብሮም
2: ኦም ርሕርየ ለመጠ ባለት ሓለፍኩዎ ኣነብል ኣው እግራየ ለመጠ ብቅሎም ኣስአልክዎም
4: ሕጂ ኣነ ኣሃዱ ገልፆ ተኮይነ ካብ መስርዕ ካብ ጉጅለ ስብ መስርዕ ካብ መስርዕ ናብ ሓይሊ ካብ ሓይሊ ከዓ ናብ ቦጠረኒ ካብ ቦጠርና ብርጌ ተጠርነፈ እዩ ኣብዚ ከዓ ኣዝዩ ደቂቕ ዝኾነ ብጣዕሚ ደቂቕ ዝኾነ ፍቕራዊ ምትሕላይ ዘለዎ ዓይነት ናይ ፍቕሪ በቃ እቲ ገድልሲ
5: ኣሃዱ ክበሃል ከሎ መሰረት ናይ ኩሉ እዩ እንታይ እቲ መሰረት ናይ ኩሉ ዝበሃል ውህደት ኣብኡ ፍቕሪ ኣሎ ኣብኡ ሓድነት ኣሎ ኣብኡ ሰላም ኣሎ ኣብኡ ቕሳነት ኣሎ ኣብ ኩሉ ኣብኡ ኮንፊደንስ ኣሎ ኩሉ ነገር ማለት እዩ ሕጂ ምዘን ኩሎም ኣብ ዘለና ንኣሽቱ ኣለዎ ዓበይቲ ኣለና ኩላና ተሓዋዊስና ክበሃል ከሎ ውህደት ከም ሓደ ኣሃዱ እዩ
6: ኣሃዱ ንዓይ መሰረተ እያ ከምዚ ሓደ ገዛ መጀመርያ ማቴርያል ትቕርበሉ ድሕሪኡ ከዓ ነቲ ገዛ ትዕቅኖ ሞ ፋንዳሶኑ ትኩዕተሉ ፋንዳሶኑ ምስ ኩዓትካ ሉ ከዓ ሰረት ኢካ ትስርተሉ እቲ ገዛ ብኣጋ ንኸይፈርስ ገዛ ብከምዚ ንድሕርዎ ቀይሞ ኣሃዱ ኸ እንታይ እያ ንዓኻ እንድሒልካ ኣሃዱ ንዓይ እታ ቀንዲ ስድራ ቤተ እያ መሰረተ እያ
7: ኣሃዱ ንዓይ እንታይ ምዃኑ ክገልፅ እንድሕር ኮይነ መጻኢ ክብል ዝኽእል ብሕፅር ዝበለ ኣብ መጻኢ ብዙሕ ነገር ኣሎ መጻኢ ተሓስብ ተኾንካ ስነቒሕካ ኣለኻ ማለት እዩ ብሕፅር ዝበለ ኣነ ብኸም እያ ድገልፃ ኩሉ ነገር ስለ ዘለዋ ማለት እየ
8: እግ ወታደረና ምንዶ ማራ ሓጊ ኮኖ መኒ መኑ ካንዎ ተገግቴጎ
3: ውትህድርና ብማዕዶ ክትሪኦ ከለኻ ከቢድ እዩ ዝመስል ኣብዚ ግን ከምቲ ትግምቶ ኣይኮነን እቶም ኣብ መስርዕ ጋንታ በጠሎኒ ይኹን ዋላ ልዕሊኡ እትረኽቦም ሰባት ከም ኣባላት ስድራ ቤትካዮም
9: ንኩሉ ድልው ኮይኑ ንኩሉ ቁርብ ኮይኑ ንኩሉ ንጥፈታት ንኡ ከባራትዕ ዝኽእል ፖለቲካዊ መዳይድ እዩ ወተሃደራዊ መዳይድ እዩ ማሕበራዊ መዳይድ እዩ ካብ ግዜ ናብ ግዜ እንዳወሃሃደ ብሓንሳዕ ዓሲሉ ይርከብ ኣሃዱ መሰረት ናይ ሓንቲ ሃገር መሰረት ናይ ህዝቢ ትካል ናይ ህዝቢ ትካል ናይ ሃገር ኣነ ከዓኒ ኣርጋሊ ምስ ብፆተይ ናይቲ ትካል የረ ወስዶካ

0: ብዘለዎ ቦታን ኩነታትን ዝፅለው ይኮኑን ኩነተ ኣእምሮኦምን ፀዓቶምን ምስ ብድሆታት ቦታን ክሊማን ኣይቀያየርን ኣብዝሃለዉ ይሃለዉ ንኸባቢኦም ምስቲ ዝደልይዎ ዓይነት ህይወት ከም ዝጋጠም ገይሮም ዝሰርሕዎን ዘምእዝዎን ይመስሉ። ኣብ ኣፃምእ ምድረ በዳ፣ ኣብ ቀዝሒ ቁርን ህቦብላን፣ ኣብ ሮርማን ስሙምን ወትሩ ክፍጽምዎ ንዘለዎም ጉዳይ ይሕደረለይ ከይበሉ ሓኾት ክብሉ ይረኣዩ። ንማሕበራዊ ህይወቶም ብማሕበራዊ ቀመማት የመቅርዎ። እቲ ኣብ ዝረኸብዎ ከፋት ግዜ ብስፖርትን ምንቅስቓስን ውድድርን ሕቶታትን ደርፍን ተዋስቖን ዕላሉን ዋዛን ኣቢሎም ዝፈጥርዎ ሰሓቕን ወኻዕኻዕን መለሳ ዝፈጥረሎም ቀመማት ህይወት ዕርድታቶም እዩ። ኣብ ሓድሕዶም ውዕውዕ ናይ ሕውነት ሃዋህው ይንጸባረቕ። በቲ ብመንፈስ ደኣ እምበር ብኢድ ክጭበጥ ዘይከኣል ጸጋታት ተፈጥሮ ሓደ ኣካል ንሓደ ዕላማ ይኾኑ።
1: ኩሉ ሰብ ካብ ገዝኡ ክወፅእ ከሎ ከምዚ ዝነበሩ ኣይኮነ ከምዚ ሕጂ ዘለዎ ኣይኮነ ነይሩ ማለት እዩ። ነናትካ ተሓስባ ሒዝካ ኢኻ ትወፅእ። ኣብዚ ክትእከብ ከለኻ ግን ምክንያት መእከቢ ኢኻ ናትካ ወይ ከዓ ምክንያት መቃለሲኻ ወይ መጋደሊ ኢኻ ንድሕር ዳ ሓንቲ ሃገር ኮይና ሓድነት እዩ ናትካ ዕላማ ማለት እዩ። ሕጂ ብዙሕ ነገር ዘይማይቴስቲ ካብቲኻ ገዛ ዝወፅእ ኸይነ ናትካ ባህር ንድሕር ዳ ሃሊካ ኮይኑ ዘይትሰማማዕ ወይ እውን በብርእስኻ ትኸይድ መስለካ ኣብዚኣ ተጠርፍ መካናዓኻ ሓንቲ ሃገር ስለ ዝኾነት ግን ኣብታ ሓንቲ መስመር ኢኻ ትመፅእ።
2: ኣብዚ ካብ ዝመፅእ ግን ብዙሕ ነገራት ተማሂረ ብዓብዩ ዓቕሊ ብዙሕ ጠባያት እዩ ዘሎ። ሓደሓደ ግዜ ካብ ንዖም ክትሰምዖም ኣሲ ኣብቲ ናይቲ ሰብ ጠባይ ካብ ተኣቱ ካብ ንዑ ከተረድኦ ንስኻ ትርድኦ ዝበልፅ ግዜ ከም ዘሎ። ኣብዚ ካብ ዝመፅእ ንጎተሲእካ ፖለቲካ ይምሃር ኣፅዋር ብዙሕ ዓይነት ኣፅዋራት ፈሊጠ ብዙሕ ዓይነት ጠባይ ተማሂረ ጉዕዞ ማዕረ ወዳት እየ ዝኸይድ ጉዕዞ ክጓዓዝ ክጎይ እየ ስፖርት ክሳተፍ እየ ምግብና ክኣት እየ ኩሉ ነገር ክገብር ከም ዝኽእል ተማሂረ ማለት እዩ።
3: ኣብ ሓይልና ብጥዑማት እዮም ፈቃራት እዮም ንጉዕዞ ይኹን ናብ ዝኾነ ቦታ ንክትከይድ ዝኾነ ነገር ኣነ ከም ትዕግስ ማለት ንዕኦም ክገልፆም ኣይክእልኒ መግለፂ እውን ክስእለን ሎም እየ ነዚም ሰባት እዚኣቶም ማለት እዩ። ኣብቲ ሓይልና ዘለና ከምውህደት ዘለና ፍቕሪ ይኹን ስኒት ዘለና መግለፂ የብለይን ኣዝያ ከዓ ንዝፈትዎም ዘፍቅሮም
4: ዓብ ስለለ ኣረውኒ ኣድረሰውኒ ንዓይ
5: ሰራዊት ማለት ቤት ትምህርቲ ማለት እዩ። ምስቲ ቅድም ዝነበርክዎ ክነፃፅሮ ከለኹ ዋላ ሓንቲ ፈለጥ ኣይነበርኩን። እዞም ቅድመይ ዝነበሩ ዘፅንሕዋ መገዲ በቲ ንሳቶም ዝሓበሩን ግን ትምህርቲ ወሲደ ኣነ እውን ነቶም ብድሕረይ ዝመፁ ነዛ መገዲ እዚያ የ ዝሕብሮም። ኣብ ውሽጢ እቲ ሰራዊት እንተኣቲና ሓድሕድ ፍቕርን ምትሕልላይን እዩ ዘሎ። ንስኻ ዕርፍ ኣነ ባዕለይ ክሰርሖ የ ዝብሉ ኣባላት እዮም ዘለዎ ብዙ። እዚ ድማ እቶም ቅድሜና ዝነበሩ ዘፅንሐልና እዩ።
6: ጋንታ ማለት ንዓይ ሓይሊ ማለት ቦጥረኒ ማለት ውትድርና ማለት ዝበቃ ፍቕሪ እዩናይ
4: ኣብ ሓተ ወለት ኣንሰይት ንሜታ ሕሽመት
5: ቅድሚ ኩሉ ጓል ኣንስተይቲ ግርማን ክብርን ናይ ቤት እያ። ኣብዚ ደቂ ኣንስትዮ ምሳና ኣብ ስራሕ ይወፍራ ምስ ተመለስና ድማ ኣብቲ ናይ ገዛ ስራሕ ንሳተንየን ዘተኣናግዳና። ደቂ ኣንስትዮና ክብርና የን ንሕና ድማ ናታተን ክብሪ ኢና። ደቂ ኣንስትዮና ብቐሊሉ ክትገልፆ ዘይከኣል ግደ እዩ ዘለወን።
4: ምስና እንደ ሸቃዕለት ሸቂ ኢለና ቤት ምልሀይት ወደ ዓፉሽ ምግብና ደሸቃሃለ መንግቢ ምስና ቡን ሃለየት መንግቢ ተቃዕባትና ግርመት ናየና ሕሽመት ናየና ምንታ ሕታ ተባለቱ ሕታ ሰበት ገብአት እታ ሓንቴና ተማም ሓልፋለያ ሕሽመትናተን ውሕሽመትናየን ህተን ሕናቱ ባለቱ ክነጋይሳለያ ኣዋለድ ኣንሳት እትለተረትናየን ዓባይ ወዛይ ደተባለቱ
7: ነዊሕ ዓመታት ብከምዚ መንገዲ ስለ ዝኸደ ድማ ሃገርን ህዝብን ደይድፈር ዋልታ ኮይኑ ይነብር ኣሎ ማለት እዩ። ስለምንታይ ኣብዚ ትሪእዎን ዘለኹም ብዙሓት ደቂ ኣንስትዮ ኣለዋና እዘን ደቂ ኣንስትዮ ማዕረ ብፆተን ኮይነን ኣብ ተዕሊም ኹን ኣብ ኣካዳሚ ኹን ኣብ ካልእ ኹን ተሳታፍነትን ኣብ ስፖርታዊ መዳይ ኣብ እግሪ ጉዕዞ ኣብ ዝተፈላለዩ መንገዲ እናተጓዕዛ ማዕረ ምእንቲ ሃገርን ህዝብን ድስየፋ ዘለዋ እዩ።
0: ዳርጋ ዝበዝሑ ኣብ ማዓስከራት ዝካየዱ መደባት ናብ ልዑል ኩለንትናዊ ብቕዓት ሰራዊት ዝቐንዑ ሃገራውነት ዘዕዝዙን ሓድነት ዘትርሩን ተጠቓሊሎም ናብቲ ናይ መወዳእታ ዕላማ ዝወስዱ ክፍልፋላት እዮም። ግዜ እወቲ ሓንሳብ ምስ ተሸርበ ብዝኾነ ይኹን ጥበብ ክምለስ ዘይከኣል ዘይጭበጥ ባእታ ኣብዚ ቦታ እዚ ብደቂቕን ብኽብርን ተሸሪፉ ኣማዓላ ይከፋፈል። ነፍሲ ወከፍ ሰዓት ቁም ነገር ኣፍርያ ክትሓልፍ ኣለዋ። ነፍሲ ወከፍ ኣባል ዕዮኡ ኸሳልጥ ኣለዎ። ግዜ እናሃለወ ዝውንዘፍ ጉዳይ የለን። ጻዕሪ፣ ድኻም፣ ሓርኮትኮት ምባል ንቡር መስርሕ እዩ ዝውሰድ። እዚ ዅሉ ስለ ሃገር፣ ስለዛ ኣብ ዘበነ ገበል ዝሃበካ ተቐበል ኣብ ዝበሃለሉ ዝነበረ ግዜ ብትንፋሳሻ ደቃ ውፃእ እሳት ዝኾነት ኤርትራ
2: ግዜ ሲ ማዕረ ክንደይ ኣብዚ ቦታ እዚ ኣድላይ ምዃኑ ወላ ሓንቲ ደቂቕ ሲ ብዘይ ዝኸውን ኣይትሓልፍን እያ። ካብታ ንጎሳዕ 6ሽተ ሲ ኢልካ ፖለቲካ ተማሂርካ ናብቲኣ ትኸይድ ኣፅዋር ትኸይድ ትጎይ ትመፅእ ዕረፍቲ የለ። ንምንታይ እዚ እቲ ኣቦታተይ ኣሕዋተይ ደፅንሑለይ ሃገር ንኸውሕስ ማለት እዩ።
7: ምእንቲ እዛ ሃገር ምእንቲ እዛ ሓላል መሬት ብዙሓት ብፆትና ዝሓለፍሉ ዘዝመፀ እንዳተተኻኸአ እቲ ንእሽተይ ተዓቢ እንዳሓለፈ እቲ ንእሽተይ እንዳመፀ
8: ንሕና ከዓ ኣብዚ ምስ ኣቦታትና ምስ ኣሕዋትና ማዕረ ማዕርኦም ተዕሊም እግሪ ጉዕዞ ዋርድያ ኩሉ እዚ ከዓ ከም መሳቱና ከም ኣሕዋትና ምስ ተማን ቦታትና ኣሰሮም ዳሓዝና ከዓ ንሳተፍን ንሰርሕና ኣለና። ምክንያቱ ንሕና ሕድሪ ናይ እቶም ዝሓለፉ 30 ዓመት ተጋዲሎም ናፅነት ዘምፅሉና ናብቶም ሕድሪ ተቐቢልና ንሕና ከዓ ከመይ ጌርና ነታ ብፅቲ ዝኾነት ሃገርና ባሕርና ከመይ ጌርና ንሕሉን ንውሕስን ከዓ ኣብ ዝለና ንጋደል ኣለና ማለት እዩ።
9: ኣሃዱ ማዕናዊ ኖያ ኖያ ዲክኒ እንከ ኤልናንል ጋንታ ያኮ መስርዕ ያኮ
5: ብሓደ ንወፍር ብሓደ ንምገብ ብሓደ ንድቅስ ኮታስ ኩሉ ሂወትና ሓደ እዩ። ኣብ ጉዳይ ሃገር ዘለና ኣተሓሳስባ ሓደ እዩ። ሓደስቲ ክመፁና ከለዉ ቀልጢፎም ዝበፅሕናዮ ይበፅሑ፣ ንሕና ዝገበርናዮ ይገብሩ። ነቲ ኣብ ኣሃዱ ዝፀንሖም ሰብ እዮም ዝመስሉ። ምክንያቱ እቲ ስድራ ቤታዊ ሂወት ተሃኒፁ ስለ ዝፀንሖም ናብኡ ንኽኣትዉ ፀገም የብሉን። ብዕድመ ዝድረት ነገር የለን። ወዲ 60ታት ይኹን ወዲ 30ታት ይኹን ወዲ 20ታት ኣብ ሓደ ኣካይዳን እምነትን ኮይና ብማዕረ ኢና ኣብ ዕማምና ንሳተፍ። ብሓፈሻ ኣሃዱ ዓባይ ስድራ ማለት እያ።
9: እንዳቲ የማለ ያ ነበት ያ ማለት ኣልን ኮይን ክዓይደ ክን ማዕና ን ሓላታ ክንሄልና
10: ኣሃዱ ንዓይ ማእዝን እያ። ምክንያቱ ማእዝነይ ሓባይት ወይ ኮምፓሴ ማለት እዩ። እንታይ እዚ ባህል መጀመርያ ክመፁ ክለ ከዓ ናብ ክፍለ 38 ኣብ ወተሃደራዊ መዳያ ይኹን ኣብ ሃገራውነተይ ኣብ ማሕበራዊ ሜዳ ይኹን ከምኡውን ኣብ ምሕታ ሸናሕቲ ይኹን ኣብ ዲስፕሊን ብዙሕ ኣምር ኣይነበረንን። መጀመርያ ኣብ ወተሃደራዊ መዳየይ ኣብ ኣተሓዛ ዓጥቀአን ብረተይን ፅፉፉን ጥንቁቑን ክኸውን ዝማሃለትን ኣህድ እያ። ድሕሪኡ ኣብ ዋዴታት ዘለኒ ትኩርነት ምስተውዓሉ ዝማሃለትን እውን ኣህድ እያ። ኣብ ሃገራውነት መዳይ ድማ ንርሃ መፂና ልዑል ሃገራዊ ወንን ስምዒትን ንክህልወኒ ዝክስኮሰትኒ መን እያ ተባሂልካ ኣህድ እያ። ኣብ ህዝበይን መንግስተይን ልዑል ኣረኣያ ክብርን ከምዝሕ ዝገበረትኒ እውን ኣህድ እያ።
11: ካብ 6 ዞባታት ዝመፁ 9 ብሄራት ኣብ ሓንቲ ረሃባ ኣብ ሓንቲ ድስቲ ኣብ ሓንቲ ኣንሶላ ትድቅስ ትተሓላለ ትፋቕር ንስኻ ዕርፍ ኣነ ከብለ እዚ ኩሉ ምትሕላይ ፍቕሪ ስራሕ ኩሉ ምሂሮም ንጋንታይ ማለት እዩ። ጋንታይ ንዓይ ፍቕሪ እያ። በቃ
0: ውትድርና ከም ሓፂን ብዘይዕፀፍ ተሪር ሕጊ ከም ብትኹል መስርመር ዝተኣሳሰር ኣዛዝም ተኣዛዝም ግበርን ናይ ትግበርን ብዛ ዓይነቱ ግዴታ ዝዕመም ሞያ እዩ። ኣብዚ ቦታን ኣብዞም ሰባትን ግን ማለት ኣብ ሰራዊት ኤርትራ ክሳብ ግበር ናይ ትግበርን ዘብፅሕ ኩነታት የለን። ክን ወተሃደራዊ ትእዛዝ ድርኺት ሕልናን ጥምረት ኣብ ዕላማን ክቕድም እዩ ዝረአ። ዓበይቶም ንኣሽቶም ኣዋልዶም ኣውዳቶም ሓለፍቶም ተረኦም ኣብ ሓዲድ ናይቲ ጉዕዞ ክገብርዎ ዘለዎም ኣፀቢቖም ይፈልጡ እዮም። ሓላፊ ከም ኣቦ ተኣዛዚ ከም ውሉድ ወይ ንእሽቶ ሓው ብመንፈስ ስድራ ቤት እዮም ዝረዳድኡን ነናቶም እናመልኡ ናብ ምዕራፍ ዘብፅሕዎን።
10: ሃገራውነት ንቕሓት ድማ ናይ መንእሰያት ይኹን ናይ ኣብ ውትድርና ኣድላይ እዩ። ስለዚ ከመይ ጌርካ ስ እሩም ስነ ምግባር ክትሕዝ እሩም ዝኾነ ኣካይዳ ክትኣሊ ድማ እንታይ እቶም ምሳና ዘለዉ ሓለፍቲ ዓብዪ ታራ ኣለዎ።
12: ኣለ ኣስከራ ናቡ ከፋሊ ማልክ ሻያ ኣስከራ እከና ይታንኩ ፌንኩ ኣሰኖ
5: ኣቐዲሙ መሰረት ሒዙ እዩ ዝመፅእ። ኣብ ዝኾነ መደበር ተዕሊም ስልጠና ወሲዱ ናብ ሓንቲ ኣሃዱ ዝኣቶ ኣባል ኣብ ኣሃዱ ምስ ኣተወ ኸዓ ልክዕ ከምቲ ኣብዚ ዝፀንሖ ምስ ዝተፈላለየ ብሄራትን ቋንቋታትን ምስ ደቂ ኣንስትዮን ደቂ ተባዕትዮን ተወሃሂዱ ንሓደ ዕላማ ኣብ ኩሉ ዕማማት ይሳተፍ። ስለዚ ኣሃዱ ማለት ንዓይ ብንእሽቶ ክረአ ከሎ ስድራ ቤት ብዓብን ተጠሚትካዮ ድማ ሃገር ማለት እዩ።
12: ይከደምኖ ንኢሚካሚሊ ሰሙ ንማልክ ሸያ ኣስከር ታንተዋ ኣይንያ ኤሳሳና
3: ኣብ ሃዳውነት ክትብል እንድሕር ኮንካ ሓደ ሓላፊኻ ስልክዕ ከም ስድራ ቤትካ ኣቦ ኣደ ምሽ ትብልካ ሓደ መራሒ መስርዕ እንድሕር ኮይና ልክዕ ከምናይ ስድራ ቤት ይርእካ ማለት እዩ።
13: ኣነ ኣብ ሓይልታት ምክልኻል ኤርትራ ኣብ ህዝባዊ ሰራዊት ሓርነት ኤርትራ ዓብየ ኣብ ሓይልታት ምክልኻል ኤርትራ ዝቕፅል ዘለኹ እየ። ምዞም ትሪኦም ዘለካ ንኣሽቲ ወለዶ ትንትንዎድ ፀንሑ ምስኦም ኣብቲ ናቶም ዕድመ ኣብቲ ናቶም ደረጃ ምስኦም እንዳተዋሳእና ንሰርሕ እሳቶም ከዓ ነቲ ንሕና ንሰርሖ ነቲ ንሕና ንፍፅሞ ንክሰርሕዎ ኩሎም ድልዋት እዮም። ኣብ ኣሰራርሖም ብጣዕሚ እየ ደመስግኑ።
1: እቲ ልዕለይ ዘሎ ማለት ኣብ ሓደ ዕድመ ኢካ ትመፅእ ትሕተ የለ ልዕለ የለ ወይ እውን ዝመዘና ኣይኮነን ኩላትካ ኣብ ሓደ መስመር ኢኻ ብፆት ማለት እዩ ወዲኢኻ
14: ብሓፈሻ እትዮም ሓለፍቲ ካብቲ ዝለዓለ ስጋዕ ትዘለ ታሕቶም ራሓ ጋንታ ወነ መርሓ መስርዕ ክገልፆም እተኮይነ ኣነ ሓለፍተይ ከም ኣነ ከሚልዮን ክገልፆም እንተኮይነ ኢንቨርስቲ ኢለ እየ ዝገልፆ ኢንቨርስ ንሓደ ንሚልዮን ኣበየናይ ባህር ነይሩ ኣበየናይ ደረጃ ነይሩ ና ከመይ ኣምፂኦሞ በዓለይ ትፈልጦ ማለት እዩ። ንዓይ ኣነ ሓለፍተይ ዓብዪ ኢንቨርስቲ ኢሎም ገለፅኮ
6: ማለት ናተይ ጠባይ ካብ ገዛይ ሒዝ እየ ዝመፀኹ ጠባይ ነይርኒ ኣብዚ መፀኹ ከዓ መራሒ ቦጠሎ ነይ ድዩ ጋንታ ድዩ ከምኡ ማሓዙተይ ኣብቲ ኣሃዱ ዘጥረኽቦም ድዮም ሰላም ከምዚ ክዲ ከምዚ ኣይትክዲ ሰላም እዚ ዘዋፃኪ እዚ ኣይዋፃኪን እዩ ሰላም ውትድርና ከምዚ እዩ ሰላም ውትድርና ከምዚ ኢናዓኺሎም ኣብ ሓይልና ኣብ ቦጠለንና ኣብ ኩሉ ይምህሩንን የተባብዑንን
12: መሰረት ዘለዎ እንዳተተኻኽአ ዝነበረ ንሓድሽ ዝመፅእ መሰረት እንዳምሃረ ዝነበረ እንዳነገረ ሓድሽን ነባርን ተዋሂዱ ኣብ ሓደ ዝመፀሉ ዓብ ትካል ዓብ ቤት ትምህርቲ ኣህዱ ኩሉ ከዓ ሓልይዎን ንኡ እንዳመልአ ንኸይድ ቀፃልነት ክኣህልዎ በዚ መሰረት ኣሃዱ ትካል እዩ። ኩሉ ሰብ ከዓ ኣወዓሲሉ ኣብ ሓንቲ ጋብላ እንዳሰተየ ነቲ መስርሕ እቕፅሎን እትክኦን እመሓላልፎን
15: ቀዳምዕ እደደ ኣሃሮ ኮካሃሮ ኳሃሮ
5: መስርዕ ትኹን ጋንታ ወይ ሓይሊ ዝኾነት ኣሃዱ ንዓይ ስድራ ቤተያ መላቕስትኻ መሳርሕትኻ መፃወትትኻ መቓልስትኻ ኮታ ኣብ ኩሉ ሂወትካ ምሳኻዮም። ካብ ሽዱሽተ ዞባታት ኢና መፂና። ኣብዚ ኣብ ሓደ ኣካይዳን ዕላማን ምስ ሰመርካ ግን ካብ በበይኑ ከባብን ኣነባብራን ዝመፃና ይንመስልን። ሓለፍትና ንጌጋታትና እናኣረሙ ነቲ ፅቡቕና ንኣዱን ኣተባብዑን እዮም ዝኣልዩና። ኣብዚ ናይ ብሓቂ ፍቕሪ ኢኻ ትምስርት። ኣነ ንዕረፍቲ ናብ ስድራያብ ዝኸደሉ እዋን ልዕሊ ኩሉ ዝናፍቖም ደቂ ኣሃደ እዮም። ውትህድርና ክትብል ከለኻ ሕማቕ ኮይኑ ክስማዓካ ይኽእል እዩ። ኣብዚ ኣባና ግን ውትህድርና ኣዝዩ ጠቓምን ኣብ ሂወትካ ዓብዪ እወታዊ ለውጢ ትገብረሉን እዩ። ምክንያቱ ብዙሕ ፅቡቕ ነገር ኢኻ ትመሃረሉ።
15: እንክድ ስትል እንክድ እንትማል
6: ወዲ 60 ናይ 60 ወዲ 30 ናይ 30 ነናይ ዕድሚ እዮም ማለት ኣብ ዘለዎ ደረጃ ብሓደ ዕድሚ እምበሪ ነናይ ዕድሚ እዮም ኣይከዱን እዮም።
8: ብጣዕሚ እዩ ቀንዕኻ ኣብዚ ከመይ ፀኒሖምካ ብዙሕ ነገር ትምሃር ብዙሕ ብዙሕ በቃ ፍቕሪ ምትሕልላይ ምትሕግጋዝ ኩሉ በቃ ከም ብፆትና ከም ሕዋትና ልክ ከም ሓንቲ ስድራ ኮይና ብፍቕሪ ኣብ ሓንቲ ሓይሊ ኣብ ሓንቲ መስርዕ ኣብ ሓንቲ ጉጅለ ኮይናኸ ንሳተፍን ንካየድና
0: ሃገርን ክበሃል ህዝቢ ህዝብን ክበሃል ሰራዊት ኣብ ሰራዊት ኤርትራ ፈፂሞም ተነፃፂሎም ዝስመዩ ኣስማት ኣይኮኑን። ርዝነት ናፅነትን ሓርነትን ብዝተኸፍለ ኩሉ ዓይነት ዋጋ ይመዝንዎ። ስለዚ ድማ ስድራ ቤቶምን ዋኒኖምን ብሕታዊ መደባቶምን ምችእ ናብሮኦምን ንዝባኖም ገይሮም ብተፈጥሮኣዊ ብድሆታትን ሰብ ዝሰርሖ መሰናኽላትን ብምስጋር ነታ ዘፍቅርዎ ሃገሮምን ኣብ ሕቕፉ ኣማሚቑ ዘሰወዶም ህዝቦምን ኩሉ ነገር ክኾኑሉ ቅርባት እዮም።
16: ህዝባዊ ግንባር ካብቲ ኣማፃፁ ካብ ሰረተ እምነቱ ልክዕ ነዚ ብዘሎ ወለዶ ይኹን ዋላ ነዞማዊ ኣያታትና ኣብ ውሊዱ ኣጫጪዑ ኣንቂዑ ከምዚ መደብ ናይ ፈልሲ ማለት እዩ ኣብ ፍሉስ ዘምፆ እዩ። እዚ ፈልሲ እዚ ከዓኒ ገና እንዳተተኻኸአ ብፍቕሪ ብሓድነት ናይቲ ናይቲ ከይተባሃለ ማለት እዩ ካበየ ኩርናዕ ድመፀ ማለት እዩ ኣዝዩ ጥሙር ኣካይዳን ብጠማር ዲስፕሊን ንኸይድ ዘለና ኣህዲ ኢና ዕላማ ኣለዎ ዕላማ ከዓ ጥርናፈ ንድሕራሉ ዕላማ ከዓ ታሃር ንበሪ ጥርናተ ተዘይሃሊካ ዋላ ሓንቲ ነገር ትገብር ኣይትኽእልን እያ።
15: ኣይኮነን ዋናታታ ፀላእታ ከቢ ይምነይዎ ኣለዉ። ንሕና ከ ዋርድያ ናይ እዛ ጓነ ዝደልዩ ዓዲ ምዃንና ሕብን ይስምዓ።

እዚ ኸበርኩም ተዓዘብትና ካብ ዝያስ ዕባ ኣቢልና ምውር ራስ ኤርትራዊ ሃገራዊ መንነት ኣብ ትሕቲ ዝብላ ርእሲ ዘዳለናዮ መደቢካ ውን ኣብ ሳዋ ምዝርከቡ መንእስያት ተቐማጦ ወፃ ሃገራት ዝተገብረ ዕላል እዩ ክስዕብ ደጊምና ምክታልኩም ብኽብሪ ንዕድም።

ሳዋ ኢልና ስም ሳዋ እንተልዕልና እቲ ሃገር ንኽትከውን ብመትከላት እቲ ሃገር ተመሪሑ ሃገሩ ንኽትህሉ ደው ዝበለ ጅግና ቅጅል ኢሉ ይረአየካ። ሳዋ ኣብ ታሪኽ እዚ ሃገር ኣደ ጽንዓት፣ ኣደ መትከላት፣ ኣደ እምነት፣ ኣደ ክብርን ክብርታትን እያ። ጸላእቱ ዘርዓደ ዋርሳይ እንተ ኢልና ካብዛ ቁራዕ ሃገራውነት ዝኾነት ሳዋ በሲሉ ዝወፀ ጅግና ንብል ኣሎና ማለት እዩ። ሳዋ ኢልና ማኣዲ ፍልጠት፣ ማኣዲ ብስለት ቆራጽነት፣ ማኣዲ ንቕሓት ጥምረት ስምረት፣ ማኣዲ ፍቕሪ ሕልና ስርዓት ክብሪ፣ ማኣዲ ምምቕቓል ብጻይነት ኣብ ጥሜት ጽምዒ ሕማም ድኻም ኒሕ ጽሮት ሓወይ ሓፍተይ ከኣልነት እዝን ካልእን ብዙሕን እዩ ጸገታት ሳዋ። በዚ ሰሓቢ መለለይ ዓንድታት ሳዋ ዝተመሰጡ ደቂ ዛቕድስን ሕፍርትን ምድርና ዝኾኑ ዜጋታት እምበኣር ካብ ክቐመጥዎ ዝጸንሑ ርሑቕ ሃገራት ዓለም መጺኦም ሕጂ ኣብ ዙር 38 ሃገራዊ ኣገልግሎት ሳዋ ንምስታፍ እነው ተረኺቦም ኣለዉ።

0: ዕላማ መምፂኹም እንታይ እዩ ኢልና ኣብ ዝተወከስናዮም ከምዝ ክብሉ መሊሶምልና ሃገር ንእትሓቶ ኩሉ ዓይነት ሕቶ ክንምልስ ኢና መፂና ክንምልስ ኢና ማለት ድማ ደቀይ እንተኢላ ኣደይ ክንብላ ኢና መፂና ሃገር ማለት ድማ ልክዕ ከም ኣደ እንውልዳ ማለት ስለ ዝኾነ ኣብታ ስድራ ኣብታ መኣዲ ኣሕዋት ኣሓቲና ነታ ስድራ ማለት እዩ ጠለብ እታ ኣደ ሓደ ኮይኑ ይጸኒሕና ደቀይ ተፋቐሩ ሓደ ኩኑ ዝብል እዩ ንሕና ድማ ናብዚ ዝመጸናሉ ምኽንያት ምስ ኣሕዋት ኣሓት ብፍቕሪ ብሓድነት ሓደ ክንኮነላ ካብ ዝብል ናይ ጻውዒታ መልሲ ክንከውን ንማለት ኢና መጺናያ ዘለና ይብሉ ዋው ደቀይ ኣብ ዝበለትሉ ኣብየት ኣደይ ኣለኹ ዝብል ውላድ ተዓዲላ እዚ ሃገር ክንደዩ ክጽብቕ ዕድላ
1: መፅ እንከለኹ በቃ ሕጂ ስድራይ ናይ ባህሊ እዮም ባልፈቱ ማዓትኦም ናይ ሃገሮም ገለ ክድግፉ ማዓት እዮም ሕጂ ኣነ ንሕዋተይን ወላ ኣብ ንእሸ ጉስጉሱ ማዓት እዮም ኤርትራ ከምዚኣ ምዚ ኣለዋ ፍቕሪ ኣለዋ ከምዚኣ ምስ ኩሎም ፅቡያ ሓትሳነ ኩሉ ብሓንሳ ማኣዲ ይኹን ገለኹን ኣብ ሕጂ ወላ ዝኾነ ዋላ ምሳሕ ትበልን ክላስ በበይና ትኸውን ሓደ ብራዘርካ ሰዓት ክልተ ተበልዑ ሳዓት ሰለስተ ገለገለ ብሓንሳ ፍቕሪ ገለ የለን ግን ኣብ ኤርትራ ከምዞም ዝሎ ከምዞም ዝሎም ንዓና ገስኪሶምና ኣብ ሳዋሃ ልክ ምፅእ ተበልኩም ተረእኹዋ ከምኡ ብሓንሳ ተበልዕ ብሓንሳ ሰቲ እቲ ትበልዖ ነገር ሓደ እቲ ትውዕሎ ነገር ሓደ እቲ ትደቅሰሉ ዓራት ሓደ ኩሉ ሓደ ተኾነስ ብሙ ትፍቕሪ ኢኻ ይስምበር ማለት እዩ
2: ፀዋ ፅቡቅ ረሂብ እዮ ኣብቲ መጀመርታ ይሕድሰካ እዩ ካብ ስድራኻ ክትፍልኻ ኣለኻ ኣብ ሓድሽ ገዛ ክትቅመጥ ከለኻ እቲ ከባቢኻ ኣበይ ከም ትኸይድ እውን ክጠፋእካ ስለ ዝኽእል ብዓብዪኡ ግን ብፅቡቕ ረኺብ እዮ
3: ምስድራይ ኣብቲ መጀመርታ ንሶም ኣምፂኦሞ እቲ ሓሳብ ኣነ ከዓ ተዘራሪብ ምስኦም ተረዳዲእና ብዙሕ ምዝራ ኣነ ሓ ግዛረ

0: ናብዚ ምምፃይ ንበዓለ ብዙ ኣይትቋም ኩሉ ናብዚ ክመፅእ ኸኢሎምን ናኻ ሺለ ተቐቢል ዮ መፅ ንዳኸልኣይ ክፍለ ሰራዊት ኣለኹ ወልሓደ ንይ ከምዚ ዝዕንቅፍን ነገር ኣይነበረን እምበር እቲ ምስቲ ሰብ ዘይምርዳእ ብቲ መጀመርታ ምስቲ ቋንቋ ይኹን ኣብዚ መፅእ ሕጂ ቋንቋ ተማሂረ ኣለዎ ኩሉ ተማሂረ ኣብዚኻ ሰብኣይ ኮይኑ ከም ዝወፅእ ይኣምነላ ስለ ዝኾንኩ ይመስግን እንኳ ቦይና ደ ናብዚ ክመፁ ዕድል ሂቦምኒ ሓሳብ እንኳ ኣቕርቡለ ኣነ ንበዓለ ሰሚዐ ንርአ ብዛዕባ ሳባ ብደገ ይኹን ወላብዚ እምበር ኩነታት ከመይ ከም ዝኾነ ኣይፈለጥኩ ነይረ ሕጂ ግን ኣብዚ ብኣካል ክሪኦ ከለኹ ብጣዕሚ ዝፈትዎ
1: መጀመርታ ናብዚ ዓዲ ክመፅእ ከለኹ ብንእሽተይ መፅ ቀደማይ ክፍል ከለኹ ማለት እዩ ሽዑ ኣብዚ ምሃር ነይረ ካብ ቀደማይ ክሳብ ርዓይስ ኣብዚ ተማሂረ ከይደ ሽዑ ከይደ ይመላለስ ነይረ ሽዑ ዋላ እውን እንደገና ተመሊሰ ተሽዓይ ክፍሊ ካብ ሻምናይን ተሽዓይን ካብ ዝተማሂረ ሽዑ ከይደ እንደገና ተመሊሰ ሰባ ከዓኒ በቃ ምስቲኦም ምሽ ኣብዚ ምስ ፈፃኸ ስኒ ፅቡቅ ሪሌሽን ገይረ ምስቲ ኣብዚ ዘሎ ሰብ ምስ ዘሎ ተምሃሮ ገለ
2: ናብዚ ምስ ፈፃኹ ሃሩ ነይሩ ብጣዕሚ ሃሩ ነይሩ ገለ ምስቲ ናይ ኣሜሪካ ዝለመድክዎ ከዓኒ ከምዚ ብጣዕሚ ክሳይ ነይሩ ብጣዕሚ ከቢድ ነይሩ ግን ድሕሪ ግዜ ትለማመዶ ገለ እቶም ካልኦት ከዓ ምሳኻ ዘለዎ ገለ ክለምድዎ ትርዮም ከምዚ ብኖርማል ይሓልፎ ትርዮም ሽዑ ክሳይ ትገብር ሓቦ ትገብር እዚኦም ከማን ዝኽኣለዎ ኣነ ክንታይ ኮይነ ዘይክእሎ ከምኦም ንዴ ትብል ኣብዚ ሕጂ ግዜ ዳሓኒ ዘሎ እቲ ኩነታት ኣየር መጀመርታ እዩ ሃሩ ነይሩ እምበር ሕጂ ዳሓኒ ዘሎ
3: ኣብ ሃገር ጥምረት ሃገር ሓድነት እቲ ዕግበት ጥርዚ እቲ ርውየት ምሉእ እቲ ውፅኢት ይረአ እቲ ትርኢት ኣመና ጉሉሕ እንታይ እሞ እዩ ነፂሩ ዘይረአ ኣብ ሳዋ እቲ ማሕረስ እቲ ትልሚ ትኺሉ ይኸይድ

0: ሰዓት እዋን ጥራሕዩ እቲ ጓህሪ ተደጒሉ ዝጸንሕ ቁሩብ ቅኒ ኢሉ ግን እቲ ፍቕምታ ናብ ጉሁር ሓዊ ይቕየር። በግበግ ዝብል ሓዊ ሃገራውነት ድማ ካብዚ መዓስከር ሁር ክብል ይርአ። ነዚ ሓዊ ዘጥፍእ ሰርቢ ማይ ድማ ኮቶ የለን።
1: ብዙሕ ብዙሕ ኣሲበ ሰባብ ድመፅእ ተኪድ ቀዳሚ ነገር ኣብ ሂወትካ ከምዚ ሕግዘካ ተቕላላ ከምዘየድለይካ ፈይጢ ሓንቲ ነገር ካልኣይ ኸ ከምዚ ምስ ሰብ ምሕዋስ ምስሰብ ባህርያቶም ምፍላጦም ጠባይ ብዙሕ ቃየ ትኽእል ሰብ ኣሎ ሕጂ ብዙሕ ጠባይ ኣለዎ ሰብ ምሶም ከመርካ ትቀራረብ ከመርካ ምሶም ፅቡቅ ጌርካ ትሳነ እዚኣኸ ከማ ተማሂረ ማለት እዩ
2: ኤክስፔሪንስ ብፍላይ ንዓና ስኒ ንሓንቲ ዓመት እያ እዛ ቦታ እዚኣ ከምቲ ካልእ ሰብ ኣብዚ ስኒ ኣይነቐፀኒ ኢና ንሓንቲ ዓመት ኮይኑ ኤክስፔሪንስ እዩ ኣነ ከም ኤድቨንቸር ዝሓስባ ፅቡቅ ይኹን ሕማቅ ኤድቨንቸር እዩ ፅቡቅ እተኮይኑ ምሽ ንፅቡቅካ ሕማቅ እተኮይኑ ንመምሃሪኻ ወይ ንዓኻ ምሽ ንመትረሪኻ ወይ መደደሊኻ እዩ ሶ ንሓንቲ ዓመት ክሳብ ዝኾነት ኣነ ንስኣ ኸማ ዘየ ፀገበትኒ ክመፅእ ንሓንቲ ዓመት ካብ ኩነት እዛ ቦታ እዚያስ ንምንታይ ና ሞ ካብ ሙሉእ ሂወትና ሓንቲ ዓመት ንኾኑ ውፍየላስ ወና ሓንቲ ፀገም የብሉ
3: ኣብቲ መጀመርታ ናብ ኤርትራ ሕማ ንክመፅ ከለዎ ቁሩብ ከቢድኒ ነይሮም ምስቲ ምስቲ ኣነ ዝለመትኮ ክሊማ ንዓዲ እንግሊዝ ይኹን ሽዑ ግን እናተላመምትኮ ናብ ሰባ ምስ መፅኹ ቁሩብ ምስቲ ፀሓይ ዝነበረ ኣብቲ መጀመርታ ውሕሸሞንተ ናብዚ ክመፅ ከለዎ ዕለት ሓደ ከቢድኒ ነይሩ እቲ ምንቅስቃስ ብዙሕ ነይሩ ኣብ ብዙሕ ንቃስቃስ ነርና ማእቶት እዚ ፅሬት ኩሉ እቲ ሓገዝ ንገብሩ ዝነበርና ኣብቲ ገዛ ንዓና ዝተዋሃበና ስራስ ከቢድኒ ነይሩ ከቢድኒ ነይሩ ግን ኣነ ተስፋ ዘይ ምቑራፅ እየ ዘላትኒ ቀፂለ ምስቶም መምሃራ እናሓገዙኒ እቶም ኣባላት እናደፍኡኒ እናደገፉኒ መራሒ መስርዕ ኮይኑ ኣለኹ ኣብቲ ሓይሊ
4: እዚ ዓብ ዕድል እዩ ኣ ክትረኽቦ ብዙሕ ሰብስ ኣይረኽቦን እዩ ከምዚ ምስ ናቶ ናት ኩሉ ብሄራት ናቱ ክረኽብ እዚ ሓድነት

0: ብጣዕሚ ዝምስግን ንመንግስቲ ኤርትራ ኣብዚ ሳዋስ ብፍላይ ከማ ካብ ደገ መፅኻ ክትኣነ ሕጂ ካብ ደገ መፅአ ኣብዚ ሳዋ ክህሉ ምህላወይስ ዓብ ዕድል እዩ ንዓይ ዓብ ነገር እዩ
1: ሳዋ ጠቐሚ እዩ እዚ ኩሉ ሰብ ከማእ ይዛረብዮም ሓቂ ኣይኮነን ኩሉ ሰብ ይሓግዝካ እዩ ሳዋ ጠቐሚ እዩ
2: ኣነ ሕጂ ናብዚ ሳዋ መምፀአ ክወፅእ ከለኹ ከም ካልእ ሰብ ከም ሓደ ዓብዪ ልቦና ዘለዎ ዲስፕሊን ዘለዎ ሰብ ኮይነ እየ ክወፅእ ዝደሊ ከምኡ ከዓ እቲ ናተይ ዕላማ ማለት እዩ ናብ ኣሜሪካ ምስ ተመለስኩ ከዓ እቲዮም ኣብኡ ዘለዉ እቲኦም ሳዋ ከምዚ ሕማቕ እዩ ሳዋ ከምዚዩ ኤርትራ ብሓፈሻ እውን ከምዚ ኣለዋ ገለ ኢሎም ሕማቕ ዝዛረቡ ንዕኦም ክህርሞም ነቲኦም ነቲ ዘረባ ኣሚኖም ከዓ መገዶም ዝቕይሩ ንዕኦም ድማ ከተባብዖም ናብዚ ንክመፁ ናብዚ ተማሂሮም ሰብኡት ኮይኖም ንክምለሱ ከዓ ንዖም የተባብዖም ምህሮም ማለት እዩ
3: እዞም መንእሰያት እቲ ዝፅበይዎ ብስለትን ንቕሓትን ልዕሊ እዚ ዝተገልፀ እዩ ኢልካ ትእሙተ ነገር እንተሃልዩ ልዕሊ እዚ ምእማት ሕልፍ ዝበለ ኮይኑ ኢኻ ትርእዮ ሓበን ውሽጦም ብዘይ ምድማር ብዘይ ምርባሕ ኣብ ግንባሮም እዩ ዝንበብ
0: ሕጂ ካብ በዓል እቶም ዕብይ ዝበሉ ብዛዕባ ሳባ ክዕሉ ንከሎ ንሕና መሬትና ንጥቅስ ነርና ኣብ በረኻ ጎልጎል ኣብውን ሸይን ኮሚታት እዮም ኢሎምኒ እዛ ሕጂ መፅያ ዘለኹ ሳባ ግን ምዕበልቲ ያ ኩሉ ዓራት ኣሎ ሸቃ እውን ኣሎ እቲ ናይ ሳዋ ክሕግዘካ ዝኽእል ኣብ ሳዋኻ ኣብዚ ትተርር እዚኣ ኩሉ ግዜ እያ ትመፅእ ኣብ ዕላል ሳዋ ክልዓል ከሎስ ሳዋ ወሪትካ ትመፅእ ከለካ በቃ ዝኾነ ነገር ኣይትሽገርን ኢኻ ኣይትፅግመካን እዩ እዚ እውንካ ፅቡቅ ዝረኸብ ኩሉ ዝተዓዘብ ኩሉ እዩ
4: እቲ ስድራና ኣብ ኮይኖም ዝነገርና ሕጂ ኩሉ ቀሪፅ የፅኒ ኣብ ሃንጎለይ መቃ ምስ መፃኹ ከምቲ ዝበሉኒ ኩሉ እዚ ኣባላት ናይ ተምሃሮ

0: ንቲ ኣብዚ ከመይ ስዝንዑ ዝወስኮ ነገር ስኒ በቃ ኩሉ እቲ ሓይልታት ምክልኻ ዝበሃል እቲኦም ኩሎም ብሓፈሻ ሚሊታሪ ዝለበሰ ሰብ ብጣዕሚ እዩ ዘኩርዓካ። ካብ ኣባላትና ጀሚርካ ክሳብ ላዕለወት ሓለፍትና ዘለዎ እዙ ምሽ የኩርዑካ ንዕኦም እንዳረእካ ስኒ በቃ እንደ ኤርትራስ ማዕርክ ደ በቲ መንእሰያት በቲ ምሽ ኩሉ ነገር ኣፍርያ ከምዚ እቶም ዓለምትና ገለ ብዙሕ ተፈራይነት ከምዘለዋ ንዕም ሪኢካ ዝትሕበ እንትኮርዕ ገለ
1: ኤርትራዊ መንነተይ ፅቡ ገይረ ፈሊጥ ኣለኹ። ኣብዚ መፅአ ብዛዕባ ሃገር ክመሃር ከሎ ፖለቲካ ይኹን ኣብ ትምህርቲ ኣብዚ ዝሓለፈ ሰሙን ሴሚናር ዝነበረት ብዙሕ ተማሂረ ብዛዕባ ቃልሲ ዝነበረ ኣብ ኩሎ ኣብ ናይ ሕክምና ድዩ ወይስ እቲ ጅግናዊ ኤርትራ ካብ ሓምሊ ድስዓወ ተጀሚርካ ስጋብ ትኩሎም ሰማእታት ነዚ ሃገር ዝመውትላ ኩሎም ዝተማሃርክዎ ብጣዕሚ ይስማዓካ ውሽጣ ማለተይ ሳብቲ ደገ ተማሃርክዎ ኣብዚ መፅ ግ ዝተማሃርክዎ ኤርትራዊ ከም ዝኮን ኤርትራዊ ንክኸውን ከዓ ይተባብዓኒ ኣብ ደሜ
2: ቀው ኢልካ እንተ ጥሚትካዮም እቲ ሓበን ካበይ ምንቀሊ እዩ ክሳብ ኣበይ ንምግማጡ ኣይትፅገምን። እቲ ፍሽኽታኦም ነቲ ናይ ውሽጢ ካሕቶ ቀዲምዎም መልሲ ይህብ።
0: ከም ዝተፀብኮ ኣይኮነትን ካብቲ ብዙሕ ሰብ ብዙሕ እንዲ ዝለካ ከምጂ ከምቲ ዝበሎ ዘይኮኑስ ከምቲ ካብኡ ምስ እንታይ ፅቡቅ ይፀኒሕኒ።
3: ኣብ ናይ ትምህርቲ ንድሕር መፂና እቲዮም መምሃራን ሓቂ ዝርባ ብጣዕሚ ንፉዓት እዮም ምሩፃት መምሃራን እዮም። ዝኾነ ሕጂ ኣነ ዝኾነ ክሓቶም ገለ ከለኹ ኣብ ክላስ ኣብቲ ናቶም ክሳይ ዘይተረዳእኒ ኣብቲ መግለፂ ገለ ዘይተረዳእኒ ነገር ይሓቶም ገለ ንዓይ ፍሉይ ገይሮም ይረድኡኒ ዝኾነ ዘይተረዳእካ እንድሕላለ ሕተትና ገለ ይብሉኒ።
1: ብዙሕ እየ ተማሂረ መፀ ኣብ ኣስመራ ወይ ኣብ ደዋርዋ ይኹን ኣብዚ ምምፃይ ብፍላይ እቲ መጀመርታ ከይወድኒ ነይሩ ምስቲ ዝለምድክዎ ዓዲ እንግሊዝ ሕጂ ግን እናተላመምድክዎ ማኣቶት ንኸድኩ ኩሉ ኢሎም ዘለኹ ምስ ፀሓይ ምስቲ ኩነታት ክሊማ ኩሉ እቲ ምስ ሕብረተሰብካ ኩሉ ኢላማምዶ ኣለኹ ፈትዮ ኣለኹ ከዓ ኣብዚ ምስ ሰብካ ምዃን ጥዕሚ ፅቡቅ እዩ ብዙሕ ትመሃሪኻ ካብ ሰብካ።
4: ኣባላትና ሕጂ መራ ሓጉዝናዮም ዋላእቲያ ናይ ብልጌድ ኣባላትና ዘሎ ብጣዕሚ ኣብ ዝኾነ ሽግር እንተሃሊና ከምዚኦም ዘና ነግሮም ዝኾነ ፍታሕ ኣምፅልና ብኩሉ ተሓወርና ደቂ መስርዕና ኸ ዋላ መስርዕና ጣላ ኩሉ ፍቕሪ ኣለና ሕጂ እዚ ሴም እዚ ምሳና ብሓንሳብ ደቂ መስርዕና ኩላት ፍቕሪ ሲ መራ ብዙሕ እዩ ኣብ ነንሕዳይ ትበኣስኒሃ እንደኾነ ሽግር እንተሃሊካ ትሓጋገዝ ትተሓላሎ ኣብ ደኾነ ስራሕ ገለካ ንጥፈታት ብሓንሳብ ተካይድዎ ማለት እዩ
5: ኣሃንዮም ኩሎም ይሃግዝኒ እዮም። ካብ መጀመርያ ኩሎም ይሃግዝኒ ነይሮ ካብ ኣባል ካብ ወዲ መስረተይ ካብ ክዳን ኣፈልጦነ ከመይ ሃፅብ እሶም ይሃግዝኒ ነይሮም ኩሎም ይሃግዝኒ እዮም።
6: ሕጂ ሓንቲ ላዮ ኣታ የስየስ ትበሃል እሳ ክስምዐኩም ኣታ የስየስ ኣታ የስየስ ኣታ የስየስ ኣለና ሞራል ኣለና ሓቦ ኣለና ስኒት ኣለና ፍቕሪ ኣለና ኣባል ኣታ የስየስ የስ በሉኒ ከይትሕሙኒ ኣታ የስየስ
2: ላህጃ መልሓሶም ፍሉይ ጽበቐ እዩ። ጽባቐኦም ግን መዓስ ንስምዒት ዝንጥራሕ ጽን ኢልካ ንኽትሰምዖም ዝቕስብ መንፈስ ሃገራውነት እውን እዩ ካብ ውሽጦም ክንጸባርቕ ዝርአ። ኣብ ከረጺት ማፀን እታ መዓስከር ድማ ከም ቅሙጥ ውህሉል ሃብቲ ንወለዶታት ኮይኑ ኣብ ታሪኻ ይምዝገብ ኤርትራ ወርቃ ደቃ ስለ ዝኾኑ
4: ኣብዚ ዲስፕሊን ተጌርካ ጠባይ ተጌርካ ብፅቡቅ ካ ትሓልፋ ፅቡቅ ጥዑም ሂወት ሕልፍ ፍቕሪ ምስ ደቂ መስርዕኻ ምስ ደቂ ሃንገርካ በቃ ሽዑ ተቢ ማለት እዩ። ሕጂ ሃገረባ ሳዋ ከምቲ ሰብ ዝብሎ ኣይኮነን ዲስፕሊን ትሚልካ ተኸድካ ወላ ሓንቲ ፍቕሪ ጥራሕ እዩ
3: ንስድራይ ነደይ ነቦይ ማለት እዩ ብጣዕሚ የመስግኖም ስለ ናብዚ ንክመፅእ ስለ ዘተባብዑኒ ስለ ብከምዚ ኣተዕባብዮ ገይሮም ስጋዕ ኣብዚ ዘለኽዎ ስጋዕ ዘብፅሑኒ ብጣዕሚ እየ ዘመስግኖ
5: ሓንዩ ይሃግዝካ እዩ

0: ሰብኣይ ክኾን ድሃር ኣደይ ኣሜሪካ ተመሊሰ እዚ ክሃግዝኒ እዩ ብስራሕ ትምህርቲ ኩሉ ክሃግዝኒ እዩ ሰብኣይ ክኾን ሄ ድሃር ወደየ
1: ንሓንቲ ዓመት እያ ምፁ ምስ ወፃኹም ከዓ ከምዚ ክጭናቀ ዘይኮነስ ጀስት ኢንጆይ ኣዝ ማች ኣስ ፖስብል

ናይ ሎሚ ትሕሶታት መደብ ዋልታ ኣብዚ ተዛዚሙሎ ዝኸበርኩም ተዓዘብትና ኣብ ዝመፅእ ደሎ መደባትና ብካልእ ትሕሶ ኢና ንራኸብ ክሳብ ሽዑ ድሓንቀኒዩ ሰላም።

ሰላም ሰላም። ብዝተፈላለዩ ቦታታት ብምዃን ንምእካል ሰዓታትና ክፅበይ ፅናሕኩም። ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም? ሎሚ እውን ንዓኹም ተኸታተልቲ መደብና ንምዝናይ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሓደ ድሕሪ ሓደ ኣከታቲልና ናባኹም ንምቕራብ ተዳሊና ኣለና። ንስኻትኩም እውን ነቶም ቀሪብናዮም ዘለና ደርፍታት በብዘለኹም ወገን ምሳና ሓቢርኩም ክትከታተልዎ ብኽብሪ ኢና ንዕድም። ንሎሚ ትሕዝቶታት መደብ ህርመት ኣብዘን ዘለዋና ሰዓታት ሃገራውያን ደርፍታት እየን ክኾና። ምክንያቱ እዚ እንኽብሮ ወይ ድማ እዚ እንሸባሸበሉ ዘለና እዋን ኣብ ወርሒ ጉንበት ዓብዪ በዓል በዓል ናፅነት ሃገርና ንምኽባር መበል 35 ዓመት ዝኽሪ ኣብ ምፅምባል ንርከብ ኣለና። ስለዚ ድማ ኣብዘን ዘለዋና ሰዓታት ሃገራውያን ደርፍታትና ናባኹም ከነቐርብ ኢና። ምሳና ሓቢርኩም ክትከታተሉና ብኽብሪ እየ ዝዕድም። ከም መኽፈቲ ቀሪብያ ዘለኹ ደርፊ ንሎሚ ክቡራት ተኸታተልትና ናይ ድምፃዊ ጀማል ሮሞዳን ካብ ደርፍታቱ ኣብ 20 ዓመት በዓል ናፅነት ሃገርና ዝደረፋ ገዛና እትብል ክትከውን እያ። ገለ ካብ ትሕዝቶ ግጥማን ተዳሪኢና ድማ ከምዛ ቅጫ ዓተር ብላዕሊ ፈትወኪ ከም ጫሊዑ ስርናይ ኣመነ ሃርፈኪ ገዛና ፍትውቲ ናይ ቀደም ናይ ጥንቲ ወኒ ትቕስቅሲ እትብል ኩልና ከም ንዝክሮ ከምቲ ዝበልኮ ብዙሕ ግጥሚ ዘለዋ ተፈታዊት ዝኾነት ደርፊ ናይ 20 ዓመት በዓል ናፅነት ሃገርና ንምፅምባል ዝተደርፈት ደርፊ ክትከውን ናይ ሎሚ ትሕዝቶ መደብ ህርመት ብኣህዱ ኢልና ክንፍልም ኢና።

0: ዝተኸታተልኩም ኣደርፊ ክቡራት ተኸታተልቲ ብምክንያት መበል 35 ዓመት ፅምብልና ፅነት ሃገርና ሃገራዊ ደርፍታትና ንምጅማር ኢልና ዝቀረብናያ ደርፊ ኢኹም ተኸታቲልኩም። ካብዚ ብመቐፃል እውን ቀሪብናያ ዘለና ደርፊ ናብ ድምፃዊ ኦሬን ሳልሕ ክንሰግር ኢና። ንሎሚ ካብ ናይ ኦሬን መሪፅናያ ዘለና ሃገራዊት ደርፊ ጓል ሃገረይ እትብል ክትከውን እያ። ዓርኮብ ቆማይ ናይ ጋሽ ባርካ ፃሕዲ ልደት እምባሶይራ ፉል መረኮ ናይ ኣንሰባ ሙሉ ዓለም ኣናድየ ከማኻ ኣበይ ክርከባ ብርሃን ፀሓይ ፍሽኽታ ጓል ሃገረይ ማዕርኣፋ እትብል ድምፃዊ ኦሬን ኣብ ቃል ምሕተት ወይ ድማ ኣብ ዕላል ሃገራዊ ደርፍታቱ እንተ ደኣ ዘኪርና ብዝሓለፈ እዋን ኣብ ትሕዝቶ መደብ ህርመት ምስ ድምፃዊ ኦሬን ሳልሕ ዕሊልናዮ ዝነበርና ጓል ሃገረይ እትብል ደርፉ ሓንቲ ካብተን ተዘከርቲ እሞ ድማ ነታ ሓርበኛ ብዙሕ ነገር ዘበርከተት ኣደ ጓል ኣንስተይቲ ብሓፈሻ ንዓኣ ንምግላፅ ግጥሚ ፅሒፈ ከምኡውን ብዜማ ሰሪሐ ኣዋሂደ ካብ ምስራሕ ኣይርብርብኒየ ኢልና ነይሩ። እዛ ጓል ሃገረይ እትብል ደርፊ ክቡራት ተኸታተልቲ ምክንያት ብምግባር ብሃገራውያን ደርፍታትና ማለት እዩ ብምክንያት ፅምብልና ፅነት ሃገርና ኣብ ካልኣይ መስርዕ ቀሪብና ኣሉና።
1: ፈዱ በኤርትራ ኪሽ ቡብየሲ

ክቡራትን ክቡራንን ተኸታተልትና ደጊምና ተመሊስና ኣሎና ካብዚ ብምቕፃል ቀሪብና ዘለና ደርፊ ናይ ገዲም ድምፃዊት ሄለን መለስ ክትከውን እያ። ካብ ናይ ሄለን መለስ ንሎሚ መሪፅና ዘለና ደርፊ ሓሊ መልኪ እትብል ክትከውን እያ። ገለ ካብ ትሕዝቶ ግጥማ እንተዳ ርኢና ሓሊመ እምበር ኣነስ ሓሊመ ሓሊመወ ኣነ ሓሊመ ሕልሚ ሓላል ቤተይ መዋእል ዘድገመ ዳግማ ሽልማት ግርማ ድምቀቱ ፀርጊ ብርሃን ኣድማስ ተቐኒቶ እትብል ኣብ መበል 14 ዓመት ፅምብል በዓልና ፅነት ሃገርና ንምድማቕ ዝተደርፈት ስራሕ ክትከውን ናብ ሙሉእ ትሕዝቶታ ደርፊ ክንሰግር

ዝተዓዘብኩም ኣደርፊ ክቡራት ተኸታተልቲ ኣብ መበል 34 ዓመት በዓል ናፅነት ሃገርና ብዓብዱ ዓሊ ናይ ዓፋር ደርፊ ክንከታተል ፀኒሕና። ካብዚ ብምቕፃል እውን ቀሪብና ዘለና ደርፊ ናብኹም ክቐርብ ናብ ድምፃዊ ገዲም ድምፃዊ ፍፁም ዮሃንስ ክንሰግር ኢና። ካብ ናይ ፍፁም መሪፅና ዘለና ደርፉ ኣብ 224 ደጊሙ ዝደረፋ ደርፊ ኣብ ምምፃእ ናፅነት ኣብቲ እዋን ማለት እዩ ዝደረፋ ተዘካሪት ደርፉ መርሓባ ይለኪ 91 እትብል ንናፅነትና እተንፀባረቀ ደርፊ ደሪፉ ነይሩ። ንሕጂ ግን እታ ሽዑ ዝደረፋ ደርፊ ደይኮነት እዛ ሕጂ ኣሐዲሱ ናብ ህዝቢ ዝቀረባ ደርፊ ኢና ቀሪብናልኩም ዘለና። እንተኾነ ግን ሙሉእ ስራሕታ ደርፊ ኣ ገለ ካብ ግጥማ እንተዳርኢና መርሓባ ይለኪ 91 መፂኸለይ ዓዲ ሓበን እተዊ ለኪ ንገዛይ ሽሻይ ሒዝክለይ ጥዑም ዘመን ናፅነት እትብል እዛ ጥዑም ሽሻይን ካልእን ዝብል ትሕዝቶ ዘለዋ ግጥሚ ምስ ምውህሃድ ስርሓ ናብ ድምፃዊ ፍፁም ዮሃንስ ቀሪብና ኣለና ክንከታተላ።

ኣብ መበል 32 ዓመት በዓል ናፅነት ሃገርና ካብ ዝተደርፋ ደርፊ ካብዚ ብምቕፃል ቀሪብናልኩም ኣለና። ክቡራትን ክቡራንን ተኸታተልትና ብክልተ ድምፃውያን ሃገርና ዝተደርፈት ያ ክትከውን ብድምፃዊት ዳናይት ዮሃንስ ከምኡውን ሳሌም ጎይቶኦም ኩልና ዘኪርና ኣለና። ድግም ድግም እትብል ሃገራዊት ደርፊ ኢና ቀሪብናልኩም ዘለና። ክቡራት ተኸታተልቲ ገለ ካብ ሙሉእ ትሕዝቶ ግጥማ እንተዳርኢና ንሃገር ንባንዴራየ ጓልዛ ምድሪ ጓል ታሪክ እንድየ ሎሚ እውን ዳግማይ ድምፂ ሓይልና ተሰሚዑሎ ብምኸተና እከይ ዘማቲ ማይ ዓሚኽሎ ሓደ ድምፅና ውሉድ ወላዲ ሰብ ስጡም መስመር ባናሎ ኣብ ቅድሚት ክንእከብ ኢና ዝገሸ ክመፅእ እዚ ሓቃፊትና ዝዓደኩልና ፀንበለ ሊላ እትብል ንሙሉእ ትሕዝቶኣ ናብ ብታ ደርፊ ክንሰግር ኢና። ክቡራት ተኸታተልቲ ሕጂ እውን ምስ ትሕዝቶ መደብ ህርመት ክትሓብሩ ብክብሪ ዓድመኩም።

ክቡራትን ክቡራንን ተኸታተልትና ኩልና ፈሊጥናዮ ከም ዘለና ናይ ሎሚ ዓመት በዓል ናፅነት ሃገርና ብድምቀት ኣብ ምኽባር ኣብ ምሽብሻብ ንርከብ ኣለና። ሰናይ ቅንያት ናፅነት ክኾነልና እንዳተመነኹ እዚ ናይ ሎሚ ዓመት በዓል ናፅነትና ድማ ፅንዓትና ዋሕስና ትሕቲ ዝብል ቴማ ኢና ንኽብሮ ዘለና። ካብዚ ብምቕፃል ቀሪበን ዘለኹ ደርፊ ከላልየኩም። ሓንቲ መዝሙር ውድብና እትብል ኣብ 32 ዓመት በዓል ናፅነት ሃገርና ዝተደርፈት ኣብ ዞባ ዓንሰባ ክትከውን ከላ ካብኣ ቀፂላ እውን ኣብ ኢዮቤሊ ባሕቲ መስከረም ኣብ 2011 ዝተደርፈት ናይ ገዲም ድምፃዊ ነፍሲሄር በረኸት መንግስቲ ኣብ ብትሕቲ ገዛና እትብል ደርፉ ቀሪበ ኣለኹ። ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም።

ደጊም ናት መሊስና ኣለና ኣፍቀርቲ ትሕዝቶ መደብርመት ካብዚ ብምቕፃል እውን ቀሪብየን ዘለኹ ደርፊ ከላልየኩም ሓንቲ ኣብ መበል 14 ዓመት በዓል ናፅነት ሃገርና ዝተደርፈት ብክልተ ድምፃውያን ሃገርና ክትከውን ከላ ሓንቲ ብመስፍን ተስፋ ገርግሽ ከምኡውን ሮምዴት ዓለም ዝተደርፈት ብርሃንዛ ቤትና እትብል ብርሃንዛ ቤትና ብርሃንዛ ህንፃ ጅግና ዝተሓቆፈ ኣብ ከርሳ ሓይልዛ ህንፃ ጅግና ዝተቐብረ ኣብ ከርሳ እትብል ክትከውን ከላ ካብኣ ቀፂላ እውን ክልተ ድምፃውያን ሃገርና ሓቢሮም ዝደረፍዋ እየ ቀሪበ ዘለኹ ብድምፃዊ ሜሮን እስቲፋኖስ ምስ ሮቤል ገብረ ገርገሽ ኣብ መዛዘሚ ፌስቲቫል ናይ 2025 ዝደረፍዋ ንኤረና ንኤረና ንገዛና ንሪምና ንገዛና ዘይንሳን እሞ መን ኣለና እትብል ገለ ካብ ትሕዝቶ ያ ንክልቲኤን ኣከታቲለ ድሕር ምቕራበይ ደጊመ ክምለሰኩም ክቡራትን ክቡራንን ተኸታተልትና

ደጊምናት መሊስና ኣለና። ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል እውን ናብ ድምፃዊ ቶማስ ኣልኣዛር ክንሰግር ኢና። ናይ ቶማስ ቀሪብና ዘለና ደርፊ ኣብ ወርቃዊ ኢዮቤል ባሕቲ መስከረም ኣብ 2011 ዝደረፈ ሃገረይ እትብል ሃገራዊት ደርፊ ኢና ቀሪብናልኩም ዘለና። ገለ ካብ ትሕዝቶ ግጥማ እንተዳርኢና ንፀገም ፀገም እዩ እንተይልካዮ ኢኻ ትፀገም ኣብ ሂወት ፈተና ኣሎ ክዕወተሉ የበል ዝሓሰብካዮ ሎሚ ተዘይሰለጠ ዕድልካ ኣይድፈኒዩ ግዜዩ ተመጠጠ እትብል ክትከውን እያ። ካብኣ ተኸቲላ እትቐረበ ደርፊ እውን ኣብ መበል 34 ዓመት በዓል ናፅነት ሃገርና ኣብ ዞባ ደቡብ ዝተደርፈት ሬም ተወልደ ምስ ኣብርሃም ሙልጌታ ፅንዓትካዩ እትብል ኣብ 2025 ማለት እዩ። ንዓኣ እውን ቀሪብና ኣለና ድሕር ናይ ቶማስ ደርፊ ሕጂ እውን ምስ ትሕዝቶ መደብር መት ይኹን ምከታልኩም።

ክቡራትን ክቡራንን ተኸታተልቲ መደብ ህርመታ ኣብዘን ዝፀናሐና ግዜ እዚ ዝተኸታተልኩሞ ካብቲ ብዙሕ ሃገራዊ ደርፍታት ናባኹም ኣቕሪብና ፀኒሕና ኣዛናይ ፀኒሐ ክኸውን ተስፋና ሙሉእ እዩ። ንሕጂ ትሕዝቶና ኣብዚ ክንዛዝም ኢና። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ እዩ ክኸውን እምርኻብና። ንኹሉ ህዝቢ ኤርትራ ሰናይ ቅንያትና ፅነት ክኾነልና ንምነ

እዚ ኣገልግሎት ቴሌቭዥን ኤርትራ እዩ። ዝኸበርኩም ተኸታተልትና ከመይ ተምስዩ ሰዓት 9 ኣኺሉ ንሎሚ ሰንበት 10 ጉንበት ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ንምክትታልኩም ብክብሪ ዝዕድም ኤፍረም ግዴ። ብቐንዲ ኣርእስተ ዜና ከዓ እፍልም። ኣብ ንዞባ መንደፈራ ኣበርክቶ ምምሕዳራት ከባቢ ኣብ ሃገራዊ መደባት ተመጊሱ። ኣብ ንዞባ መንሱራ ኣግራብን እንስሳ ዘገዳምን ንምስሳን ዝውሰድ ዘሎ ስጉምቲ እወታዊ ውፅኢት ይርከቦ ኣሎ። ኣብ ዞባ ማእከል ልዕሊ 480 ብሉፃት ተምሃሮ ሻምናይ ክፍሊ ሽልማት ፊት ተውራሪ ተዓሊሎም። ኢራን ኣብ ልዕሊአን መጥቃዕቲ ከም ዘካየደት ሕቡራት ኢማራት ዓረብን ኩዌትን ከሲሰን። መንግስቲ ኒጀር ፍራንስ 24 እትርከበን 9 ማዕከናት ዜና ፈረንሳ ኣጊዱ። ኩናት ዩክሬን ብሰላም ዝዓርፈሉ ግዜ ነዊሕ ከም ዘይከውን ፕሬዚደንት ቭላድሚር ፑቲን ኣሚቱ። ኣብ ከተማ መንደፈራ ዝርከባ 4 ምምሕዳራት ከባቢ ኣብ ምዕዋት ሃገራዊ መደባት ብሓፈሻ ኣብ ምድባቕ በዓላት ድማ ብፍላይ ልዑል ኣበርክቶ ከም ዝገብራ ኣመሓዳሪ ንዞባ መንደፈፈራ ኣቶ ህዝቅያስ ውህበት ገሊፆም። ምምሕዳራት ከባቢ ዓዲ ባሪ፣ ዓዲ ወግሪ፣ ዓዲ ሓረን፣ ሓድሽ ዓድን ኣብ ምድማቕ በዓል ናፅነትና ብቐንዱ ድማ ኣብቲ ካብ 15 ጉንቦት ጀሚሩ ኣብ ጎደናታት ዝካየድ መደባት ኣብነታዊ ኣበርክቶ ከም ዘለዎን ብምጥቃስ ጽልወአን ናብ መላእቲ ዞባ ከም ዝሰፍሐ ሓቢሮም። ኣመሓደርቲ ምስ ነበርትን ዘለዎን ዝምድናን ምርድዳእን ዝጠቐሰ ኣቶ ህዝቅያስ መበል 35 ዓመት ናጽነት ብምዕሩግ ኣገባብ ንምጽምባል ምምሕዳር ንዞባ መንደፈራ መደባት ፈሊሙ ከም ዘሎ ኣነጺሮም። ኣመሓደርቲ ናይተን ምምሕዳራት ከባቢ ብወገነን በዓል ናጽነት ንምድማቕ ህዝቢ ውዳቤታቱ ብምሕያል ንዝገብሮ ዘሎ ኣስተዋጽኦ ብምጓስ ድሮ እቲ ናይ በዓል ናፅነት ሃዋሁ እናሞቐ ይመፅእ ከም ዘሎ ገሊፀን። መበል 35 ዓመት በዓል ናፅነትና ፅንዓትና ዋሕስና ብዝብል ቴማ ንምፅምባል ብደረጃ ሃገር ካብ ደረጃ ዓድታት ዝጅምር ሰፊሕ ምድለዋት ይግበር ከም ዘሎ ዝፍለጥ እዩ። መወከሲ ሆስፒታል ዞባ ደቡብ ንምምዕባልን ዝህቦ ኣገልግሎት ንምምሕያሽን ብዝተገብረ ወፍሪ ኣብ ዓቕሚ ሰብን ዘመናዊ መሳርሕን ርኡይ ምዕባለ ከም ተመዝገበ ተገሊጾም። ወኪል ኤሪና ሸዊት ገብረ ብርሃን ዘዳልወቶ ጸብጻብ ይስዕብ።

0: ሕብረተሰብ ምርግጋጽ ካብ ቀንዲ ሸቶታት ዘለዓ ምዕባላ ሓንቲ ሃገር እዩ። ኣብዚ መዳይ ኣብ ሃገርና ተበፂሑ ዘሎ ደረጃ ዝምስገንን ዝተባብዖን ኮይኑ ምናስ ትካላት ጥዕናን ምውዳድ ንዑ ዘድሊ ብቑዕን ዘመናዊ ናውትን ዓቕሚ ሰብን ድማ በብእዋኑ እናተማለአ ይመፅእ ኣሎ። ኣብ ሞኮሶ ሆስፒታል ዘዋደቡ መንደፈራ እምበኣር ኣብዘን ዝሓለፋ ዳሕሮት 10 ዓመታት ናይ ናፅነት ምዝ ዝተኣሳሰር ዓበይቲ ንጥፈታት ተተግቢሮም ኣለዉ።
1: ዘመናዊ ትሕቲ ኣርፂ ዘማልአ ዘባዊ ሞኮሶ ሆስፒታል መንደፈራ ኣብዝ ሓለፋ ዳሕረወት 10 ዓመታት ናፅነት ብዓቕሚ ሰብን መሳርሒታትን ርኡይ ምዕባለ ከም ዘመዝገበ ሜዲካል ዳይረክተር ናይቲ ሆስፒታል ገሊጹ። ኣብ ጥዕና ሕብረተሰብ ተዓቃኒ ምምሕያሽ ምምፃእ ብዕቱብ ካብ ዝስራሐሉ ሸቶታት ከም ዝኾነ ዝሓበረ ዶክተር ሰዓረ ተስፉ ኣብ ትሕቲ ቅርፂ ብዝተገብረ ወፍሪ ምትካል ኦክስጅን እተፍር ማሽን ምውዳድ ፀሓያዊ ፀዓትን መተካእታ ጀነሬተርን ከምኡውን መዓልታዊ 400 ሊትሮ ክሎሪን እተፍር ማሽንን ዘመናዊ መወገን ሕክምናዊ ጓሓፍን ከም ዘጠቓልል ኣነፂሩ።
2: ዕላማታትን ቀዳምነታትን ሚኒስትሪ ጥዕና ንምምላእ ብሓደ ወገን ብካልኣይ ወገን ድማ ውድብ ሕብራት ሃገራት ዘውፅኦ ሸቶታት ዘላቂ ምዕባለ ሸቶ ቁፅሪ 3 ንምርግጋፅ ተዓቃኒ ዝኾነ መምሕያሻት ኣርእዩ እዩ። እዚ ሸቶ ቁፅሪ 3 ንጥዕና ከም መሰረታዊ መሰል ዝርእን ከምኡ ውን ዝኾነ ዜጋ ካብቲ ብሰንኪ ርሕቐት ቦታ ይኹን ሕፅረት ገንዘብ ካብቲ ኣገዳሲ ዝኾነ ሕክምና ከይተርፍን ዝዓለመ እዩ። ብሓፈሻ ነቲ ተበፃሕነት ኣብ ምዕባይ ከምኡውን ሰብ ሰርሖን ባህርያውን ሓደጋ ክፃወር ዝኽእል ጥዕናዊ መዋቕር ኣብ ምፍጣር ዝዓለመ ዝተፈላለዩ መምሕያሻት ኣርእዩ። ከም ኣብነት ሕጂ ኣብ ትሕቲ ቅርፂ እንተርኢና ቀዳማይ ኣብነትና ናይ ምትካል ኦክስጅን ዘፍሪ ማሽን እዩ። ኦክስጅን ሓደ ሆስፒታል ኦክስጅን ዘፍሪ ማሽን ክህልዎ ኣዝዩ ኣገዳሲ እዩ፣ ዓብይ ነገር እዩ። ምክንያቱ ኣብ ዝኾነ ግዜን ሰዓትን ኦክስጅን ንተሓከምቱ ብውሑስ መገዲ ክቐርብ ይኽእል ኣሎ ማለት እዩ። እቲ ናይ ፀዓት ብውሑስ መገዲ ክቐርብ ተኽኢሉ እዚ ምዃኑ ድማ ኣብቲ ብቕዓት ንህቦ ኣገልግሎት ኣብቲ ኣሳልጦ ንህቦ ኣገልግሎት ርኡይ ዝኾነ ለውጢ ምፅኢ ኣሎ። ብዓብኡ ከዓ እቲ ሰብ ሰርሖን ባህርያውን ሓደጋ ክፃወር ዝኽእል ጥዕናዊ መዋቕር ኣብ ምፍጣር ዓብዪ ኣበርክቶ ገይሩ ክንብል ንኽእል ኢና።
1: ቁፅሪ ክኢላዊ ዓቕሚ ሰብ ብመጠንን ዓይነትን ክብ ከም ዝበለ ብምሕባር ኣብዚ እዋን ብቑዓት ክኢላታት ውሽጣዊ ሕማማት መፅባሕቲ ሕክምና ዓይኒ ማህፀንን ፊስቱላን ከምኡውን ክኢላታት ሕክምና ህፃናት ተመዲቦም ብምህላዎም ነፀርታን ፍወሳን ሕማማት ከም ዝዓበየ ኣብርሂቡ።

0: ኣብቲ ሆስፒታል ኣብ ሓፈሻዊ መጥባሕቲ ሕክምና ህፃናትና ፅላታትን ሕክምና ዓይንን ስንን ውሽጣዊ ሕማማት ሕማም ኣእምሮን ሕዱራት ሕማማትን ዝተማልአ ኣገልግሎት ኣብ ሕክምና ጎረሮ ኣፍንጫን እዝንን ከምኡውን ሕክምና ቃፀሎን ዓፅምን ከዓ ውሱን ኣገልግሎት ከም ዝውሃብ ኣረዲኡ።
1: ኩሉ ዓይነት ኣገልግሎት ሓፈሻዊ መጥባሕቲ ሕክምና ህፃናት ከምኡውን ናፅላታት ሕክምና ማህፀንን ሕርስን ሕክምና ዓይኒ ከምኡውን ሕክምና ውሽጣዊ ሕማማትን ብተወሳኺ እውን ሕክምና ስኒ ስነ ኣእምሮን ካልኦት ሕዱራት ሕማማትን ኣገልግሎት ክህብ ከሎ ኣብ ሕክምና ኣፍንጫ ጎረሮ እዝኒ ቃፀሎ ከምኡውን ዓፅም ድማ ውሱን ኣገልግሎት ይህብ።
0: እቲ መወከሲ ሆስፒታል ኣብ ሕክምና ጥራይ ከይተሓፅረ ማእከል ስልጠና ብምዃን ኣብ ቤት ትምህርቲ ተሓጋገዝቲ ነርስን ወታደራዊ ሆስፒታላትን ክልተ ሓሳባዊ ትምህርቲ ንዝቐሰሙ ተሓጋገዝቲ ነርስ ግብራዊ ትምህርቲ ከምዝህብ ዓቢሩ።
1: ሆስፒታልና ማእኸል ሕክምና ጥራይ ዘይኮነ ማእኸል ስልጠና እውን እዩ። ኣብ ቤት ትምህርቲ ተሓጋገዝቲ ነርስ መንደፈራ ከምኡውን ኣብ ወታደራዊ ሆስፒታላት ክልሳ ሓሳባዊ ስልጠና ንዝወሰዱ ተሓጋገዝቲ ነርሳት ግብራዊ ትምህርቲ ይቕስም። ብተወሳኺ እውን ካብ ዝተፈላለዩ ትካላት ጥዕና ዝመፁ ሓፈሻውያን ሓኻይም ትምህርቲ ህፁፅ መጥባሕቲ ወሊድን ከምኡውን ፅኑዕ ክንክን ህፃናትን ይህብ። ብዘይካዚ ግን ካብቲ ብፍሉይ ዝልእለየሉ ማእከል ፍወሳን ተሃድሶን ፊስቱላ ምዃን እዩ። እዚ ሚኒስትሪ ጥዕና ኣብ 2007 ዓ ም ጥዕና ደቂ ኣንስትዮ ንምድንፋዕ ብዝወሰዶ ተበግሶ ዝተመስረተ ኮይኑ ክሳዕ ሎሚ ንልዕሊ 1400 ደቂ ኣንስትዮ ፈዊሱን ዳግም ናብ ሕብረተሰብን ክፅንበራን ዘኽኣለ እዩ። ዋላ እኳ ብድሆታት እንተሃለውና ራእይና ግን ንፁር እዩ። ሆስፒታልና ማእኸል ብቕዓትን ማእኸል ምርምርን ክኸውን ኢና ንደልዮ። ነዚ ዝኸውን እውን መባእታዊ ዝኾነ ስራሕ ተሰሪሕ እዩ ክንብል ንኽእል ኢና። ኣብ ናይ መባእታዊ ዝኾነ ቴክኒካዊ ሓገዛት ነዘን ኣብ ከባቢና ዘለዋ ኣብ ውሽጢ ዞባ ዘለዋ ትካላት ጥዕና ቴክኒካዊ ሓገዝ ንገብር ኢና። ከም ናይ ፅኑዕ ክንክንን ክትትልን ህፃናት ኣብ ምስፋሕ ኣገልግሎት መጥባሕቲ ኣብ ምሃብ ስልጠናታት ኣብ ምሃብ ቴክኒካዊ ዝኾነ ሓገዝ ንገብር ኢና። እዚ ግን መባእታዊ ስለ ዝኾነ ዝያዳ ክሰፍሕን ዝያዳ ክሕይልን ስለ ዘሎ ነቲ ናይ ማእኸል ምርምርን ከምኡውን ብቕዓትን ናይ ምግባር ርአና ንዑ ሒዝና ኢና ንጓዓዝ ዘለና።
0: ምውሳኽ ቁፅሪ ሕዱራት ሕማማትን ባህላዊ ፈወሳታትን ካብ ቀንዲ ብድሆታቶም ምዃኑ ዝጠቐሰ ዶክተር ሰዓረ ሰብ ስርሖም ባህርያውን ሓደጋታት ክፃወር ዝኽእል ጥዕና መዋቕር ንምህናፅ ይስራሕ ከም ዘሎ ኣረጋጊፁ። እዚ ብኩሉ መዳይ ጠለባት ህዝቢ ኣብ መዳይ ጥዕና ንምምላእ ተዓሚሙ ዘሎ ስራሕን ተዳልዩ ዘሎ ንዋትን ዓቕሚ ሰብን ኣብ ድሕነት ዜጋታት ዝፈጥሮ ርፍታ ቀሊል ከም ዘይኮነ ርእሰ ግሉፅ እዩ። ፅንዓትና ዋሕስና ካብ ኣገልግሎት ዜና ዘባደቡ ሸዊት ገብረብርሃኒ ካብ መወከሲ ሆስፒታል ዘባደቡ መንደፈራ ርሑስ ቅንያትና ፅነት

0: ንኡዞባ መንሱራ ኣግራብን እንስሳ ዘገዳምን ንምዕቃብን ንምስሳንን ዝውሰድ ዘሎ ስጉምትታት እወታዊ ውፅኢት ይርከቡ ከም ዘሎ ተሓቢሮም ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ዓንዳይ ገብረ ዝጋብሄር ንኤሪ ናብ ዝሃቦ ሓበሬታ ብርሰት ኣግራብን እንስሳ ዘገዳምን ዝቆፃፀሩ 41 ኣባላት ኣብ 5 ምምሕዳራት ከባቢ ነቑጣታት ብምቓም ብውህደት ሳላ ዝሰርሑ ዘለዉ መበቆላውያን ኣግራብን እንስሳታት ዘገዳምን ናብ ንቡር ይምለሱ ከም ዘለዉ ገሊፆም ምስ ናይ ስራሕ መሻርክቲ ብምውሃድ ንቕሓት ሕብረተሰብ ንምዕባይ ዝተኻየደ ኣስተምሮታትን ጎስጓሳትን እውን እወታዊ ፅልዋ ፈጢሩ ከም ዘሎ ብምጥቃስ ኣግራብ ናይ ምትካል ልምዲ ብሰፊሑ ክልመዳት ተሓሳሲቦም ኣመሓዳሪ ምምሕዳር ከባቢ ማንታይ ኣቶ ሕዱግ ኣደም ብወገኑ ህዝቢ ተርእዮ ብርሰት ኣግራብ ንምግታእ ብነቕሓት ይዋሳእ እኳ እንተሎ ገለ ምምሕዳራት ከባቢ ብዘይ ሓላፍነታውያን ሰባት ዝረአ ምቁራፅ ንምግታእ ኣራም ስጉምቲ ክውሰድ ኣዘኻኺሮም ኣብ ዞባ ማእከል ንብሉፃት ተምሃሮ ሻምናይ ክፍሊ ሽልማት ፊት ተውራሪ ተዓዲሎም ነቲ ትማለ ቀዳም 9 ጉንቦት ዝተኻየደ ስነ ስርዓት ዝተኸታተለ ጋዜጠኛ ዳንኤል ወልዱ ዘዳልዎ ፀብፀባሎ ኣርሴማ ኣስመሮም ከተቕርቦ እያ
1: ኣብ ዞባ ማእከል ኣብ ሃገራዊ መርመራ ሻምናይ ክፍሊ ዓመተ ትምህርቲ 224 225

0: 2016 ብሉፅ ውፅኢት ንዘመዝገቡ 481 ተምሃሮ ሽልማት ፊተውራሪ ተዓዲሎም ትማል 9 ጉንቦት ኣብ ዝተኻየደ ስነስርዓት ንሽልማት ዝበቕዑ 90 ሚታዊትን ልዕሊኡን ዘምፅኡ ክኾኑ ከለዉ እተን 55 ሚታዊት ደቂ ኣንስትዮ የን። ኣብቲ ኣጋጣሚ ንተሸለምቲ መዳልያን ወረቐት ምስክርን 99 ሚታዊት ንዘመዝገቡ
1: ኣብ ምምሕዳር ከባቢ መትከል ኣብየት እትርከብ ቤት ትምህርቲ መባእታን ማእከላይን ደረጃ ስዎእ ኢብራሂም ዓፋ ካብ ቅድመ ትምህርቲ ክሳብ ማእከላይ ደረጃ ዝምሃሩ 45 ሚታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 1100 ተምሃሮ ኣለውዋ። ክቡራትን ክቡራንን ስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ኢራን ሎሚ 10 ጉንቦታ ብልዕሊአን መጥቃዕቲ ሚሳይላትን ድሮዳናትን ከም ዘካየደት ሕቡራት ኢማራት ዓረብን ኩዌትን ከሲሰን። ዝበዝሐ ካብቲ መጥቃዕትታት ዕላምኡ ከይወቕዐ ከም ዝበርዓነ ዝገለጻተን ሃገራት እቲ ስጉምቲ ተፈጢሩን ዘሎ ኩነታት መሊሱ ዘጋድድ ምዃኑ ሓቢረን። ይኹን እምበር መንግስቲ ኢራን ነቲ ክብልትኣተን ሃገራት ዝወፀ መግለፂ ኣሉታዊ ምላሽ ሂብሉሎም። እዚ ከምዚ ኢሉ እንከሎ ኣሜሪካን ኣብ ዞባ ማእከላይ ምብራቕ ዝርከባ መሻርክታን ኣብ ልዕሊ ሃገሩ ወተሃድራዊ ተፃብኦ የካይዳ ምህላዋን ዝወቐሰ ሓለዋ ሰውራ ኢራን ክመፁ ንዝኽእል ስግኣት ንምምካት ቅሩብ ከም ዘሎ ደጊሙ ኣረጋጊፆም። ብካልእ ወገን ኣሜሪካ ኣብ ኩናት ክትዕወት ስለ ዘይከኣለት ኣብ ልዕሊ ሃገሩ ቁጠባዊ ኩናት ትእውጅ ከም ዘላ መንግስቲ ኢራን ወቒሶም። ኣሜሪካ ካብን ናብን ወደባት ኢራን ንዝንቀሳቐሳ መራክብ ብምዕጋት ኣብ ልዕልቲ ሃገር ቁጠባዊ ፀቕጢ ትገብር ከም ዘላ ዝፍለጥ እዮም። ምዚ ኣብ ዝተኣሳሰር እስራኤል ሎም 10 ጉንቦት ኣብ ድቡባዊ ሊባኖስ ብዘካየደቶ ተወሳኺ መጥቃዕቲ ኣስታት 40 ሰባት ከም ተቐትሉ ተቓሊሖም። ትማሊ 9 ጉንቦት ብዘካየደቶ ተመሳሳሊ መጥቃዕቲ ልዕሊ 20 ሰባት ከም ተቐትሉ ዝጠቕሱ ፀብፀባት እቲ ወተሃድራዊ ስጉምትታት ንተበግሶ ሰላም ዝዕቅፍ ክኸውን ከም ዝኽእል እዩ ዝእመት። እስራኤልን ሊባኖስን ዝመፅእ ሰሙን ናብ ኣሜሪካ ናይ ሳልሳይ ዙርያ ዝርርብ ከካይዳ መደብ ኣሎም። መንግስቲ ኒጀር ፍራንስ 24 እትርከበን 9 ማዕከናት ዜና ፈረንሳ ኣብ ሃገሩ ከይነጥፋ ኣጊዶም። እተን ትካላት ንልኡላውነት ሃገሩ ኣብ ሓደጋ ዘእቱ ካብ ሓቂ ዝረሓቐ ሓበሬታ ክዝርግሓ ከም ዝፀንሓ ብምኽሳስ እዩ ነቲ ስጉምቲ ወሲዶም። ንጥፈታት ናይተን ማዕከናት ዜና ንፀጥታውን ቁጠባውን ፖለቲካውን ገስጋስ ሃገሩ ከቆናፅም ምፅንሕ እዩ እቲ መንግስቲ ወቒሱ ዘሎም። መንግስቲ ኒጀር ኣብ ልዕሊ ማዕከናት ዜና ምዕራብ ናይ ምእጋዝ ስጉምቲ ክወስድ እዚ ናይ ፈለማ ከም ዘይኮነ ፀብፀባት ይረድኦም። ኒጀር ጥራይ ዘይኮነት ጎረባብቲ ሃገራት ማልን ቡርኪና ፋሶን እውን ተመሳሳሊ ስጉምቲ ክወስዳ ፀኒሐንን። ማዕከናት ዜና ምዕራብ ንረብሓታት ዝውክለአን ሃገራት ጥራይ ዘገልግል ፖሊሲ ከም ዝኽተላየን ዝውቀሳ። ኩናት ዩክሬን ብሰላም ዝዓርፈሉ ግዜ ነዊሕ ከም ዘይከውን ፕሬዚደንት ሩስያ ቭላድሚር ፑቲን ኣሚቶም። ፕሬዚደንት ፑቲን ትማሊ 9 ጉንቦት ንማዕከናት ዜና ሃገሩ ብዝሃቦ መግለፂ እቲ ብድፊኢት ሃገራት ምዕራብ ዝተወልዐ ኩናት ናብ ናይ መወዳእታ ምዕራፉ ገጹ የምርሕ ከም ዘሎ ኣረጋጊፆም። ከም ኣካል እቲ ናይ ሰላም ኣንፈት ፕሬዚደንት ፑቲን ምስ ፕሬዚደንት ዩክሬን ቮሎዲሚር ዘለንስኪ ኣብ ሳልሰይቲ ሃገር ተራኺቡ ክዘራረብ ቁሩብ ምዃኑ ኣረጋጊፁሎም። እቲ ርክብ ናይ መወዳእታ ናይ ሰላም ስምምዕ ዝኽተመሉ ከም ዝኸውን ድማ ፕሬዚደንት ፑቲን ዘሎ እምነት ገሊፆም። ፕሬዚደንት ዘለንስኪ እውን ንዘተ ሰላም ቁሩብ ምዃኑ ብመገዲ ስሎቫኪያ ኣብ ሰደዶ መልእኽቲ ሓቢሩሎም። ኩናት ዩክሬን ወተሃድራውን ፖለቲካውን ረብሓታት ሃገራት ምዕራብ ንምውሓስ ከም እተወልዐ ዝገለፀ ፕሬዚደንት ፑቲን ንዩክሬን ካብ ምዕናው ሓሊፉ ነቲ ዝድሊ ዕላማ ከም ዘይወቕዐ ኣረዲኦም። ሩስያን ዩክሬንን ካብ ትማሊ 9 ክሳብ ፅባሕ 11 ጉንቦት ዝፀንሕ ግዜያዊ ምቁራፅ ተኽሲ ክገብራን ነፍሲ ወከፈን 21,000 እስራት ኩናት ክለዋወጣን ተሰማሚዐን ምህላውን ዝፍለጥ እዮም። ኣብ መንጎ ፓኪስታንን ኣፍጋኒስታንን ዝተወልዐ ወተሃድራዊ ግጭት ዝኸፈ ኣንፈት ክሕዝ ዝኽእል ይግለጽ ኣሎም። ዝተሓበረ ሎም 10 ጉንቦት ኣብ ፓኪስታን ብዝተኻየደ መጥቃዕቲ ብውሕዱ 15 ኣባላት ፖሊስ ከም ተቐትሉን 10ታት ካልኦት ከም ዝቐሰሉን ድሕሪ ምቅሉሕ እዮም። እቲ መጥቃዕቲ ካብ ኣፍጋኒስታን ሰሊኾም ብዛኣተዉ ሽበራውያን ከም ተፈፀመ ዝኸሰሰት ፓኪስታን ሕነ ናይ ምፍዳይ ስጉምቲ ከም እትወስዳ ጠንቂቓላ። በዚ ድማ

ሃድእ ክመስል ፀንሐ ወተሃድሮም እትፍናን ክልቲኣተን ሃገራት መሊሱ ክኸርር ከም ዝኽእል ናይ ቀረባ ተዓዘብቲ ይእምቱም። ካብ ፈለማ ናይዚ ዓመት እዚ ኣብ መንጎ ፓኪስታንን ኣፍጋኒስታንን ክካየድ ብፀንሐ ምልውዋጥ መጥቃዕትታት ካብ ክልቲኡ ወገን ልዕሊ 600 ሰባት ከም ተቐትሉ ፀብፀባት ይረዱ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። ኣብ ንዞባ መንደፈራ ኣበርክቶ ምምሕዳራት ከባቢ ኣብ ሃገራዊ መደባት ተመጊሱ። ኣብ ንዞባ መንሱራ ኣግራብን እንስሳ ዘገዳምን ንምስሳን ዝውሰድ ዘሎ ስጉምቲ እወታዊ ውፅኢት ይርከበሎ። ኣብ ዞባ ማእከል ልዕሊ 480 ብሉፃት ተምሃሮ ሻምናይ ክፍሊ ሽልማት ፊት ተውራሪ ተዓዲሎም። ኢራን ኣብ ልዕልየን መጥቃዕቲ ከም ዘካየደት ሕቡራት ኢማራት ዓረብን ኩዌትን ከሲሰን። መንግስቲ ኒጀር ፍራንስ 24 እትርከበን 9 ማዕከናት ዜና ፈረንሳ ኣጊዶም። ኩናት ዩክሬን ብሰላም ዝዓርፈሉ ግዜ ነዊሕ ከም ዘይኮን ፕሬዚደንት ቭላድሚር ፑቲን ኣሚቶም። ክቡራትን ክቡራንን ሰዓት ዝተዳለወ ዜናታትና ኣብዚ ተዛዚሙሎ ምስተረፉ መደባትና ንሓድገኩም። ብወገነይ ሰናይ ምሸት።

0: سلام اب كل خرنا اتعلم بمخان نمدبات اير تي في بحفشا بفلاي دما ن وددر تاريخو فلطت بويات كاتاتولو دالهم كبرات هاتاتلتنا كمي يالهم باركس نلومي كما قلتنا يتزحلفه ناي قداماي مدرخ كلاي زور وددر ينحزنا لكم مزينا زلنا ناي لومي وددر تاريخو فلطت بويا اب كتما اسمرا مس من اسيا سرحتنياتات منستر هرشا بمخانينا كان اقرب لكم እዚ መደብ እዚ ብምትሕብባር ሃማተን ሚኒስትር ሕርሻን ዝዳሎ ዘሎ ኮይኑ ንምሉእ ትሕዝቶ ናብቲ መደብ ከብለኩም እየ ምሳና ፅንሑ ካልኣይ ክቡራት ዕድማትና ተወዳደርቲ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ ቀዳማይ ተወዳዳሪ ቢንያም ብርሃነ ካልአይቲ ተወዳዳሪት ሳባ ገብሪ ህይወት ሳልሳይ ተወዳዳሪ ኬብሮን መሓሪ ራብዓይ ተወዳዳሪ ኤፍሬም ገብረ የሱስ ሓራይ ተወዳደርትና እንኳዕ ድሓን መጻኹም ቢንያም ብርሃነ ብኣኸይ ክጅምር ቀዳማይ ተወዳዳሪ ኢኻ ዘለኻ መጀመርታ ምስ ነብስኻን ብዛዕባ ስራሕካ ወይ ድማ ዘለኻዮ ክፍሊ ሓፈሻዊ መብርህ ክትበና
1: ሓራይ እንኳዕ ድሓን ፀናሕኩም ሽመይ ቢንያም ብርሃነ ባሃል ካብ ሃገራዊ ትካል ሕርሻዊ ምርምር ማለት እዩ ነጥፈሉ ስራሕ ከዓኒ ኣብ ምርምር ኣሕምልትን ፍረታትን ኮይነ ይሰርሕ ማለት እዩ
0: ካበይ ቦታ ማለት እዩ
1: ካብ ሓልሓለ
0: ካብ ሓልሓለ ሕራይ ፅቡቅ እዚኣ ክትብለና ድፀናሕካ ክፍልኹም ወይ ድማ እዚኣ ጨንፈር ሓፈሻ ወይ ኣብዚ ሚኒስትሪ ሕርሻ እንታይ ዓይነት ዕማማት እዩ ደለዋ ወይ ከመይ ይመስል ትስኻትኩም ትሰርሕዎ ስራሕ ማለት እዩ
1: መጀመርያ ኣብ ኣሕምልትን ፍረታትን ዘተኮረ ምርምራዊ ንጥፈታት ነካይድ ካብኡ ምሩፅ ዘርኢ ከዓ ናብ ኤክስቴንሽን ንዝርግሕ ማለት እዩ ናይ ኣሕምልትን ፍረታትን
0: ሓራይ ፅቡቅ እሞ ናብ ሕቶኻ ክንቅፅል ኢና ተዳሊኻ ዲኻ ፅቡቅ ቀዳሚይቲ ሕቶኻ ምረፂያ ክትከውን ስለዚ ሓንቲ ዕድል እያ ክትህልወካ ኣስተውዒልካ መልስ ብ19 ሓምለ 1955 ብንጉስ ሃይለ ስላሴ ካብ ዝተፀውዑ 10 ኣባላት ባይቶ ካብ ሰልፊ ዲሞክራሲ ኤርትራ ዘይነበሩ ፈሊኻ ኣውፅእ ሀ መልኣከ ሰላም ዲሜጥሮስ ገብረ ማርያም ለ መሓመድ ብርሃኑ ሐ ኢብራሂም ሱልጣን ما الشيخ محمد عمر اكيتو
1: ها ملاك سلام ديمتروس غبر مريم
0: ملو ملسي رحيم الله بينام حتوخه ب 19 حمله 1955 بنغوس هايله سلاسي كاب استتصوعو 10 ابالات بايتو كاب سيلفي ديموكراسي ايرترا زينبرو فليخا اوصي اتبلنيرا ها ملاك سلام ديمتروس غبر مريم ለ መሓመድ ብርሃኑ ሐ ኢብራሂም ሱልጣን መ ሸክ መሓመድ ዑመር ኣኪቶ የ ነረ እንተ ንምረፅ ስለዚ እታ መልሲ መልኣከ ሰላም ዲሜጥሮስ ገብረ ማርያም እያ ብሓፈሻ ኣብቲ ባይቶ ዝተፀውዑ 10 ወከልቲኦም ነይሮም ንሳቶም ድማ ቃዲ ዓሊ ዑመር ደጊያት በርሀ ኣስበሮም ቃዲ ሙሳ ዑምራ መልኣከ ሰላም ዲሜጥሮስ ገብረ ማርያም ሸክ ኢብራሂም ሱልጣን ሸክ እድሪስ መሓመድ ኣድም ሸክ መሓመድ ዑመር ኣኪቶ ባሻይ ብእምነት ተሰማ ሰይድ ስዒድ ስፋፍን ኣቶ መሓመድ ብርሃኑን እዮም ነይሮም ካብዚኣቶም ድማ ብዘይካ ዲሜጥሮስ ገብረ ማርያምን ብእምነትን ካልኦት ብምልኦም እቶም ዝተረፉ ኣባላት ሰልፊ ዲሞክራሲ ኤርትራ ነይሮም ማለት እዩ ብሓፈሻ መልኣከ ሰላም ዲሜጥሮስ ገብረ ማርያም ድማ ካብ ማሕበር ኣንድነት እዩ ነይሩ ማለት እዩ ስለዚ ምሉእ መልሲ ረኪብካ ኣለካ ቢንያም ካብ ሓጎሰካ ሕራይ ካልእቲ ተወዳደሪትና ሳባ ከመይ መፂኺ
2: ፅቡቅ
0: ከመይ ይጅመር ኣሎ መደብ
2: ድሓኒ
0: ሓራይ ሓፈሻዊ ብዛዕባ ነፍስኽን ብዛዕባ ዝመፃኽሉ ክፍልን ከተላሊና
2: ኣራይ ሽመይ ሳባ ገብሪ ህይወት ይበሃል ኣብ ሚኒስትሪ ሕርሻ ኸ ኣብ ጨንፈር ምምዕባል ኣቕም ሰብ ይሰርሕ
0: ካበይ ቦታ ማለት እዩ
2: ቪላጆ
0: ኣብ ቪላጆ እዮ መፂ ሓራይ ፅቡቅ ምድላዋት ከመይ ዘሎ ነዚ ውድድር
2: ፅቡቅ
0: ፅቡቅ ተዳሊ ክዲኽ መፂኺ ሓራይ እምበር ናብ ቀዳሜይ ትሕቶኺ ክንሰግር ኢና ከምቲ ዝሓለፈ ቅዳሜ ትሕቶ ናትኩን ምርጫ ክትከውን ስለዚ ሓንቲ ዕድል ያደላትከ ኣስተውዕላ ቢል ክመልስ ኸ ንኣንሶ ማቴንሶ ፈደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውዱብ ሕብራት ሃገራት ናይቲ እዋን መን ነይሩ ሀ ቡጥሩስ ቡጥሩስ ጋሊ ለ ባንኪ ሙን ሐ ኡታንት መ ትሪጊቭሊ
2: ሐኡታንት
0: ኣይ ረኸብክያን እታ ሕቶ ንኣንሶ ማቴንሶ ፈደራላዊ ቅዋም ክነድፍ ናብ ኤርትራ ዝለኣኾ ዋና ፀሓፊ ውዱብ ሕብራት ሃገራት ናይቲ እዋን መን ነይሩ እያ ትብል ነይራ መልሲ ድማ መ ትሪጊቭሊ ኣትኸውን ማለት እዩ። ስለዛ ይረኽብክያን ኣለኺ። ናብ ሳልሳይ ተወዳዳሪ ክንሰግር ኢና። ኬብሮን መሓሪ ከመይ ይጅምር ኣሎ ውድድር? ኬብሮን
3: ድሃኒ
0: ሓራይ ፅቡቅ። መጀመርታ ምስ ሽምካን ድመፀካሉ ብራንችን ከተላልየና።
3: ስመይ ኬብሮን መሓሪ ይበሃል። ካብ ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣምሰብ መፅእ ኣለኹ ካብ ገጀረት ማለት እዩ።
0: ኦኬ ካብዚኻ መፅኻ ማለት እዩ። እንታይ እዩ ዕማምኩም ጨንፈር ምምሕዳርን ፋይናንስን?
3: ክፍሊ ምምሕዳርን ፋይናንስን ጨንፈር ምምሕዳር ኣምሰብ እንዲና ምምሕዳር ኣምሰብ ከምቲ ኩሉና ንፈልጦ ማለት እዩ ኩሉ ትካላት ዘሎ ሰብ ካብ እቲ መጀመርያ ካብ ምደባ ወይ መቁፃራት ሒዝካ ክሳብ ኣብቲ ናይ ኣብ ስራሕ ግዜ ዘሎ እቲ ኩሉ ንዕኡ ዝምልከት ስራሕ ንሰርሕ ማለት እዩ ካብ ምዳቡ ጀሚርካ ክሳብ ምውዳእ።
0: ሓራይ ፅቡቅ ኬብሮን፣ ናብ ቀዳመይ ትሕቶካ ክንሰግር ኢና። ተዳሊኻ ይሃምሽ
3: እዎ
0: ሓራይ። ናትካ ውን ምረፅ ያ ክትከውን ቀዳመይ ትሕቶካ ሓንቲ ዕድል ያደላትካ ኣስተውዕላ ቢልካ መልስ። ማሕበር መንእሰይ ፌደራሊስት ኤርትራውያን ወይ ድማ ማመፈኤ ማዓስ ቆይማ? ሀ 5 መስከረም 1954፣ ለ 15 መስከረም 1952፣ ሐ 7 ታሕሳስ 1952፣ መ 1 ሰነ 1955።
3: ሸውዓተ ታሕሳስ 1952
0: ኣይረኸብካ ያን ኣለኻ። ሕቶኻ ማሕበር መንእሰይ ፌደራሊስት ኤርትራውያን ማዓስ ቆይማ እያ ትብል ነይራ። ሀ 5 መስከረም 1954፣ ለ 15 መስከረም 1952፣ ሐ 7 ታሕሳስ 1952፣ መ ድማ 1 ሰነ 1955 እያ ነይራ። መልሲ ሀ 5 መስከረም 1954 እያ ትኸውን ማለት እዩ። ዕላማታት ናይዚ ማሕበር ዝቆመሉ ድማ ሓደ ብዛዕባ ናይ ስራሕ ዕድላት ክኽፈተሎም ወይ ድማ ዝለዓለ ናይ ስራሕ ዕድላት ንክረኽቡ እዩ ነይሩ። ካልኣይ ብዛዕባ ቃልሲ ይዘራረቡ ወይ ድማ ዕላማታት የውፅኡ ነይሮም ማለት እዩ። ከምኡ ድማ ኣብ መነባብሮ ወዘተ ዘተኮረ ዕላማታት ነይርዋ እዛ ማሕበር ማለት እዩ። ኤፍሬም ከመይ መፂኻ?
4: ፅቡቅ ላመስክር።
0: ከመይ ኣሎ ክሳብ ሕጂ ተወዳደርቲ ከመይ ረኺብከም?
4: ድሓና ኣሎ ዝጋብጅስ
0: ፅቡቅ። ሃራይ ብሓፈሻዊ መብርሀ ሃበና በል ብዛዕባ ስራሕካ ወይ ዘለካዮ ጨንፈር።
4: ሃራይ ስመይ ኤፍሬም ገብሬስ ይበሃል። ካብዚ ማእከላይ ቤት ፅሕፈት ገጅረ እየ ካብ ምሕደር ዓምሰብ ማለት እዩ።
0: ብሓንሳብ ይኹም ማለት እዩ ምስ ኬብሮን። ሃራይ ፅቡቅ ተዳሊኻ ዲኻሞ ናብ ሕቶና ንሰግር። ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ዲሞክራሲያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ? ሀ 32፣ ለ 2፣ ሐ 15፣ መ 19። ተሕቶ ከብረሃልካ ባይቶ ኤርትራ ኣብ 1952 ክቐውም ከሎ 68 ወናብር እዩ ነይርዎ። ስለዚ ካብዘን 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ትብል። ኣይረኸብካ ያን ኣለ። ሕቶኻ ባይቶ ኤርትራ ኣብ 1952 ኣብ ዝቆመሉ ካብቲ 68 ወናብር ንዲሞክራስያዊ ሰልፊ ኤርትራ ዝረኸቦ ብዝሒ ክንደይ ነይሩ እያ ነይራ? ሀ 32፣ ለ 2፣ ሐ 15፣ መ ድማ 19 እያ ነይራ። ስለዚ እታ መልሲ መ 19 እያ ትኸውን። ናብ ቀዳማይ ተወዳዳራይ ክንምለስ ኢና። ቢንያም ብርሃነ ንኻልኦት ሕቶኻ ተዳሊኻ ዲኻ? ኣራይ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ዓንቀጽ ብይን ክንደይ እዩ?
1: ዓንቀጽ 182 ብይን 53
0: ፈትን ዕድል ኣለካ።
1: ዓንቀጽ 182
0: ተሕቶ ደግመልከየ ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ዓንቀጽ ብይን ክንደይ እዩ? ኣይረኸብካያን ኣለኻ ቢንያም ሓፈሻዊ ባይቶ ሕቡራት ሃገራት ኣብ ታሕሳስ 1950 ኤርትራ ምስ ኢትዮጵያ ብፌደሬሽን ክትቁረን ዘሕለፎ ውሳነ ኣንቀጽ ብይን ክንደይ እዩ? መልሲ ኣንቀጽ 390 ኣርቲክል 5 እያ ትኸውን ነይራ። እዚ ድማ ብክልተ ታሕሳስ 1950 ከም ዝተወሰነ ይፍለጥ ማለት። ስለዚ ኣይረኸብካያ እንታ መልሲ ሰባ ናባክ ተመሊስና ኣለና። ከመይ ኣለ ውድድር? ናብ ካልኣይት ሕቶ ክንሰግር ኢና። ድሕሪ ምዝዛም ካልኣይ ኩናት ዓለም ንመጻይ ዕድል ኤርትራ ትርከበን ግዛኣት ኢጣልያ ዝነበራ ሃገራት ሓላፍነት ተቐቢለን ዝነበራ ክንደይ እየን ስመየን?
2: ኣርባዕተ
0: ኣራይ ስመየን
2: ፍራንስ፣ ብሪጣንያ፣ ሕቡራት መንግስታት ኣሜሪካ።
0: ሓንቲ ተሪፋት ክላ ኣጃኸ
2: ኢጣልያ
0: ሙሉእ ነጥቢ ኢሎም ክለዉ ደያኑ። ድሕሪ ምዝዛም ካልኣይ ኩናት ዓለም ንመጻኢ ዕድል ኤርትራ ትርከበን ግዛኣት ኢጣልያ ዝነበራ ሃገራት ሓላፍነት ተቐቢለን ዝነበራ ሃገራት ክንደይ እየን ስመየን እያ ነራ ታሕቶ? ኣርባዕተ እየን፣ ፈረንሳ፣ እንግሊዝ፣ ሕብረት ሶቪየት ከምኡ ድማ ኣሜሪካ። ካብዚአን ሰለስተ ስለ ዝረኸብኪ ደያኑ ሙሉእ ነጥቢ ሂቦም ክለዉ። ናብ ሳልሳይ ተወዳዳሪ ኬብሮን መሓሪ ክንሰግር ኢና። ካልይቲ ሕቶ ከያ ክትከውን ኬብሮን፣ ከመይ ኣሎ ምድላዋትካ?
3: ፅቡቅ
0: ኣራይ ክንቅፅል ኢና። ውጥን ውሳነ በቪን ስፎርዛ 1949 ኣብ ጉዳይ ኤርትራ ዕላሙኡ እንታይ ነይሩ?
3: ንኤርትራ ጎዛዚኻ ነቲ ምዕራባዊ ቆላ ናብ ሱዳን ንምሕዋስ ዝዝተረፈ ክፋል ናይ ኤርትራ ድማ ምስ ኢትዮጵያ ንምሕዋስ።
0: ሙሉእ መልሲ ረኺብካ ኣለኻ ኬብሮን ሕራይ ሙሉእ መልሲ። ውጥን ውሳነ በቪን ስፎርዛ 1949 ኣብ ጉዳይ ኤርትራ ዕላሙኡ እንታይ እዩ ነይሩ? ምምቃል ምዕራባዊ መታሕቲ ኤርትራ ንሱዳን፣ ደቡባዊ ክፋል ድማ ንኢትዮጵያ። እዚ ኣብ መንጎ ጥልያንን ብሪጣንያን ዝተኣትወ ስምምዕ ኮይኑ ንኤርትራ ንምምቕቓል ዝዓለመ ከም ዝነበረ ድማ መዛግብቲ ታሪክ ይሕብሩ ማለት እዩ። ኤፍሬም ገብረየሱስ ውድድር ከመይ ኣሎ?
5: ፅቡቅ
0: ሕራይ፣ እዛ ጨንፈርኩም ክትነግሩን ዝፀናሕኩም ናይ ምምዕባል ዓቅሚ ሰብ ማለት እዩ። ኣብ ትሕቲ ሚኒስትሪ ሕርሻ ምህላዋ ትቐንዲ ዕላማታታ እንታይ እዩ?
5: ጨንፈር ምሕዳር ዓቅሚ ሰብ ኣብ ትሕቲ ምሕዳር ፋይናንስ ንትርፍ ማለት እዩ። ሕጂ እቲ ናቱ ንጥፈታት ብሓፈሻ ኣብቲ ናይ ዓቅሚ ሰብ እዩ ዘተኩር። ዓቅሚ ሰብ ከዓ ካብ ምደባ ጀሚሩ ንዑ ዘድሊ ኣገልግሎታት ከዓ እህብ ከም ኣባል ዘድልዩ ኣገልግሎት ንድሕር ኮይኑ ናብቲ ጨንፈር ይመፅእ ዘድልዩ ኣገልግሎት ከዓ እህብ። ካል እውንስ ካብቲ ናይ ኣባላት ምምዳብ እቲ ዝመፅእ ኣባሲ ብሞዩ ኣብቲ ከድማዓሉ ዝክእል ቦታ ከዓ ክምድብ ከዓ ናቱ ስራሕ ይክወን ማለት እዩ።
0: ስለዚ ንኣባላት እዩ ዘገልግል ማለት እዩ። ቀንዲ ዕላሙስ
5: ዋሃብ ደገፍ ማለት እዩ።
0: ዋሃብ ደገፍ እዩ። ኣራይ ፅቡቅ ሞ ናብ ካልእ ትሕቶ ካ ንሰግር ኢና። ከመይ ኣሎ ምድላዋትካ?
5: ምድላዋት ፅቡቅ
0: ኣራይ። ኣብ ፈለማ እዋን ፌደሬሽን ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ብባይቶ ዝተመርፀ መን እዩ?
5: ተድላ ባይሩ።
0: ሙሉእ መልሲ ረኺብካ ኣለኻ ኤፍሬም። ኣብ ፈለማ እዋን ፌደሬሽን ቀዳማይ መራሒ መንግስቲ ኤርትራ ኮይኑ ብባይቶ ዝተመርፀ ተድላ ባይሩ እዩ። እዚ ድማ ሃይለስላሴ ዝረቆሖ ወይ ድማ ዝመረፆ ዘይኮነስ ብባይቶ ዝተመርፀ ኮይኑ ኣብ 1955 ሃይለስላሴ ናብ ኣዲስ ኣበባ ፀዊዑ ስልጣኑ ብኣስፋ ወልደ ሚካኤል ከም ዝተክኦ ወይ ድማ ንኣስፋ ወልደ ሚካኤል ከም ዘረከቦ ይፍለጥ ማለት እዩ። ስለዚ ሙሉእ መልሲ ረኺብካ ኣለኻ ኤፍሬም።

0: ቢንያም ናባ ኸይና ክንምለስ ቅድሚ ናብዛ ሳልሰይቲ ሕቶካ ምስ ጋርና ግን ገለ ብዛዕባ እዚ ሚኒስትርኹም ወይ ድማ ብዛዕባ ሚኒስትር ሕርሻ ሕቶታት ተሓተትካ ከመይ ይመስለካ?
1: ባርሒ ፅቡቅ።
0: ኣነሲ ሓንቲ እንታይ ኣላ ተተሓሳስበኒ ነገር መብዛሕትኡ እዚ ሕብረተሰብና ማለት እዩ ብጥረ ስጋ ብምብላዕ ወይ ድማ ብግቡእ ዘይፈልሐ ፀባ ብምስታይ ኣብ ሕማማት ይወድቕ እዩ ሓቂ። እዚ ሕጂ ምስ ሚኒስትር ሕርሻ ከመይ እንታይ ዓይነት ኣስተምህሮ ትህብሉ ወይ ብኸመይ መንገዲ ኢኹም ትቋፃፀርዎ?
1: ሕጂ ክፍሊ ሕጋጋትን ቁፅፅርን ዝበሃሉ ኣለዉ ብዝያዳ ከሎ ዝኸባቢ እሶም ክምልስዎ ይግባእ ነይሩ። ግን ሓፈሻዊ ክፍሊ ሕጋጋትን ቁፅፅርን ኩሉ ሻዕ ኣብ ማሕረዲ ስጋ ኣብ ፅባ ክዕደል ከሎ ቸክ ገብሪ ማለት እዩ። ናይ ሕማም ይኹን ቅምሶ ወሲዱ ነቲ ጥዕና ናይቲ ውፅኢት ስጋን ፀባን ይምርምሮ ማለት እዩ። ሽዑ እንዳሕር ሓሊፍ ተቐባልነት ኣለዎ ናብ ዕዳጋ ይቐርብ ማለት እዩ ብኸመይ ቁፅፅር።
0: ስለዚ ኩለን ትካላት በቲ ክፍሊ ቁፅፅር እየን ዝሓልፋ ማለት እዩ። ሃራይ ፅቡቅ ሞ ናብ ሳልሰይቲ ሕቶ ክንሰግር ኢና። ንጉስ ነገስት ሃይለ ስላሰ መረብ ሰጊሮም ናብ ኣስመራ ምብፃሕ ዝፈፀምሉ ወርሕን ዓመተ ምህረትን ጥቐስ።

0: ክደግመ ልካ ይሕቶ ንጉስ ነገስት ሃይለ ስላሰ መረብ ሰጊሮም ናብ ኣስመራ ምብፃሕ ዝፈፀምሉ ወርሕን ዓመተ ምህረትን ጥቐስ።
1: ኣብ ወርሒ ተሓሳስ ኣብ መስከረም ሽሕን
0: ዓመተ ምህረት ፈትና ድሓን
1: ሽሕን ትሸዓተ ሚትን
0: ግዜ ኣኺላላ ቢነ ንጉስ ነገስት ሃይለ ስላሰ መረብ ሰጊሮም ናብ ኣስመራ ምብፃሕ ዝፈፀምሉ ወርሕን ዓመተ ምህረትን ብጥቅምቲ 1952 እዩ ነይሩ ማለት ስለዛ የረኸብከን ሳባ ኣለኹ ዶ
2: ኣለኹ
0: ሕራይ ናብ ሳልሰይቲ ሕቶ ክንከይድ በሊ ኣባይቶ ሕብራት ሃገራት ምቕሊ ኤርትራ ዝሓተተ ኣብቲ እዋን ዋና ፀሓፊ ኣልራቢጣ ኣልእስላምያ ምዕራዊ ቆላ ዝነበሩ መን እዮም

0: محمد عمر أكيتو
1: أي كونون سكف فتني أدلالك فتني جزيخة تعمل

0: ጆኸ ሳባ
1: መሓመድ ዓሊ ረደይ
0: ቆረብስካ ኣመሓይሻ ሙሉእ መልሲ ረኺብ ክላት ሳባ ኣባይቶ ሕብራት ሃገራት መቕሊ ኤርትራ ዝሓተተ ኣብቲ እዋን ዋና ፀሓፊ ኣራቢጣ ኣልእስላምያ ምዕራባዊ ቆላ ዝነበሩ መን እዮም እያ ትብል ነይራ ዓሊ ረድኣይ እያ እታ መልሲ ስለዚ ረኺብከ ኣለኺ ኬብሮን ናባኻ ተመሊስና ኣለና ንሳልሰይትካ ከመይ ተዳሊካላ ኣለኻ
2: ተዳልየላ ኣለኹ መቸም
0: ሃራይ ፅቡቅ ዳንያ ነቲ ንህዝቢ ኤርትራ ዝኣተወሉ መብፅዓ መሰል ርእሰ ውሳነ ድሕሪ ምዝዛም ካልኣይ ኩናት ዓለም ንፌደሬሽን ኣሕሊፋ ዝሃበትሉ ምክንያት እንታይ እዩ
2: ንጥቕሚ ሕቡራት መንግስትታት ኣሜሪካ ክበሃል ኤርትራ ርእሳ ንከይትኽእል ኣብ ዝተናውሖ እዋን ብጎበጣ ናብ ኢትዮጵያ ንክትሓብር
0: ሕጂ እቲ ምክንያት ብንፁር እስከ ረኪብካ ኣለካ እንዲኻ ተነኺፍካ ኣለካ ትመልሲ እቲ ምክንያት ንሶም ዝሃብዎ ወይ ድማ ብሪጣንያ ዝሃበቶ ምክንያት
2: ኤርትራ ብቁጠባ ርእሳ ክትክእል ስለዘይትኽእል ኣብዚ ሕጂ ግዜ ምስ ዓባይ ኢትዮጵያ ትጠርነፊ ኢሎማ ትተሓወስ
0: ፈታትንስኣብ
2: ውሽጢ ኤርትራ እውን ብዙሕ ምፍልላይ ኣሎ ዝብል ዘቕርብዎ ምክንያት ነይሩ ብዙሕ ምፍልላይ እግርግር እውን ኣሎ ስለ ዝበሉ በዛ ምክንያታት እዚኣትን ደያኑ
0: ሙሉእ መልሲ ረኺብካ ኣለካ ኬብሮን ብሪጣንያ ነቲ ንህዝቢ ኤርትራ ዝኣተወትሉ መብፅዓ መሰል ርእሰ ውሳነ ድሕሪ ምዝዛም ካልኣይ ኩናት ዓለም ንፌደሬሽን ኣሕሊፋ ዝሃበትሉ ምክንያት እንታይ እዩ እያ ትብል ነይራ እቲ ምክንያት ኤርትራ ብፖለቲካን ቁጠባን ርእሳ ኣይትኽእልንያ ብዝብል ምስምስ እዩ ነይሩ ስለዚ ብሪጣንያ ብዙሕ መብፅዕታት እያ ኣትያ ነራ ንኤርትራ ና ርእሳ ዝኽኣለት መንግስቲ ንክህልዋ እንተኾነ ግን ኣይተግበረቶን እዚ ምስምስ እዚ ብምምፃእ ኣይተግበረቶን ማለት እዩ ራይ ኤፍሬም ናባኻ መፂና ኣለና ቅድሚ ሳልሰይቲ ሕቶኻ ምሕታትና ብሚኒስትሪ ሕርሻ ዝዳሎ ባህርያዊ ድኩዒ ኣሎ ዶ
3: ኣሎ
0: ብኣኹም በዚ ትካል እዚ ዝዳሎ ማለት እዩ
3: ትካል ዝዳሎ ሳብቲ ባሕሪ እውን ተሻሪካ ስራሕ እውን ኣሎ
0: ብከመይ እዩ ዝዳሎ ወይ እንታይ እንታይ መስርሕ ሓሊፍ እዩ ዝዳሎ
3: እቲ መስርሕ ምናልባት ከይስተኸይግበረ ግን ናይ ኮምፖስት ዝበሃል ብባህርያዊ ድኩዒ ናይ ዝተፈላለየ ውፅኢት ናይ ገረብ ኮናይ ዝኾነ ኣኪብካ ዝግበር ናይ ኮምፖስት ኣሎ ካልኦ እውን ምስ ናይ ሃብቲ ባሕሪ ናይ ዓሳታት ሰብራሪኹ ናይ ሲን ናይ ባሕሪ ኣቁፅቲ ጌርካ ተዋይ ስራሕ ከም ዘሎ
0: ስለዚ ሰፊሕ እዩ ማለት እዩ ካብ ሚኒስትሪ ሃብቲ ባሕሪ ኣሎ ኣብዚ ሚኒስትር ሕርሻ እውን ዝዳሎ ኣሎ ማለት እዩ
3: ዝዳሎ ኣሎ
0: ብመንፅርቲ ምስፍሑ ኸ ኣብ ህዝቢ ወይ ድማ ኣብ ሕርሻ ሃገርና መዓላ ይውዕል ኣሎ ዶ ትብል ከመይ ይኸይድ ኣሎ ይጥቀመሉ ዶ ሰብ
3: ይጥቀመሉ ኣሎ ሕጂ እቲ ኣዌርነስ ሕጂ ህዝብና ዳርጋ ዝበዝሕ ህዝብና ሕጂ ንዑ ጥቀመሉ እዩ ጀሚሩ ዘሎ ምክንያቱ እቲ ኩሉ እቲ ክኢላወይ ናትና ክኢላ ማለት እዩ ኣብቲ ዞባ ስጋብ ዓዲ ወሪቲ ኣስተምሮውን ስለ ዝህብ ብኡ መንፅሪ ሕጂ እቲ ዘመናዊ ዶ ዝበሃል ብይ ዝጥቀም ዘሎ ምክንያቱ እቲ ናይ ቀረብ ዝነበረ እዚ ከምዚ ነምፆ ዝነበረ መዳበርያ ገለ ዝበዕሶ ተሪፉ ስለዝኾነ ሕጂ ኩሉ እቲ ሓረስታይ ሕጂ ኣብዚ እዩ ኣተኪሩ ዘሎ ኣብቲ በዕሉ ክገብሮ ዝኽእል ኣብ ኢድ ዘሎ ክሳብ ዝኾነ እስኡ ሕጂ እቲ ሓረስታይ ናይ ጥቀምሉ ዘሎ ማለት እዩ
0: እቲ ኬሚካላት ካብ ኬሚካላት ዝስራሕ ስለዝኾነ ሳይድ ኢፌክቱ ንበዝሕ ማለት እዩ
3: ቲ ኬሚካላት ተሪፍ ስለዝኾነ ሕጂ ብቲ ባህርያዊ በቲ ኣብ ቀረባዮም ክቦ ዝኽእል ማለት እዩ ና
0: ራይ ፅቡቅ ናብ ሳልሰይቲ ሕቶካ ክንሰግር ኢናበል ኤፍሬም እቲ ኣብ መጋቢት 1949 ብሰራሕተኛታት ምድሪ ባቡር ኤርትራ ዝተለዓዓለ ንብሪጣንያዊ ምምሕዳር ኤርትራ ኣዝዩ ዘሸገረ ኣስታት 1325 ሰራሕተኛታት ዝተሳተፍዎ ኣድማ ካብ ጠለባቱ ክልተ ጥቐስ
3: ሓደ እቲ ናይ ደሞዝ ማለት እዩ ደሞዝ ሰራሕተኛ ካልኣይካ እቲ ናቶም መድሕን ሂወት ማለት እዩ ናይ ኢንሹራንስ
0: ወስኽ እስከ ካልእ ተሃልዩ ክልተ ጥቐስ እንዲያ ግን ድሓን ወስኽ
3: መሰል ከዓ መሰል ናይ ሰራሕተኛ ክሕሎ ዝብል ማለት
0: እዩ ከመይ ማለት መሰል ክሕሎ
3: ማለት እቲ ሰራሕተኛ ሲ ኣብቲ ስራሕ ትካል ናቱ ዘድልዮ መሰላት ክመልእ ኣለዎ

0: ዘድሊ ነገራት ማለት እዩ።
1: ኣራይ ፅቡቅ ካልእ ከ ግዜ ኣኺላ ኣላ ሰለስተ ነጥቢ ሂቦም ካለዉ ድያኑ እቲ ኣብ መጋቢት 1949 ብሰራሕተኛታት ምድሪ ባቡር ኤርትራ ዝተለዓዓለ ንብሪጣንያዊ ምምሕዳር ኤርትራ ኣዝዩ ዘሸገረ 1325 ሰራሕተኛታት ዝተሳተፍዎ ኣድማ ካብ ጠለባቱ ክልተ ጥቐስ እያ ትብል ነይራ። ሓደ ኤርትራውያን ምስ ኢጣላውያን ማዕረ ክፍሊት ክህልዎም እዚ ከምቲ መሰል ዝበልካዮ ማለት እዩ። ሓደ ካብቲ መሰላት እዩ እዚ። ካልኣይ ዝበዝሐ ናይ ስራሕ ቦታታት ብኤርትራውያን ክትሓዝ ዝብል ጠለብ ነይርዎም። ምምሕያሽ ቦታ ስራሕ ወዘተ ነዚታት የጠቓልል ነይሩ ማለት እዩ። ስለዚ ሰለስተ ነጥቢ ረኺብካ ኣለኻ ኤፍሬም። ቢንያም ናባኻ ተመሊስና ኣለና። ራብዒትን ናይ መወዳእታን ሕቶ ከያ ክትከውን ቅድሚ ምውዳእኻ ውድድር ከመይ ፀኒሑ?
2: ብጣዕሚ ፅቡቅ ድኻኒ።
1: ትፅቢትካ ከመይ እዩ ዘለዎ ኣብዚ ውድድር?
2: ፍልጠት ንቐስም
1: ፍልጠት ንቐስም ብዓብዩ ስዩ ተዓዊትና ኸይ ንፀልእን ምሽ ኣራይ ፅቡቅ ራብዒት ሕቶኻ ኣብቲ ካብ 1890 ክሳብ 1909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 1894 ክሳብ 1895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ? 300,000 ዝኸውን
2: ሄክታር።
1: ሕራይ ሙሉእ መልሲ ረኺብካ ኣለኻ ኣቢንያም። ኣብቲ ኣብ 1890 ክሳብ 1909 ዝዝርጋሕ ብቐዳማይ ገጽ ኢጣልያዊ ሰፈራ ዝፍለጥ እዋን ካብ 1894 ክሳብ 1895 ኣብ ዝነበረ እዋን ጥራይ ክንደይ ዝኣክል ስፍሓት መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ እያ ትብል ነራ ተሕቶ። ናይ 66 ዓድታት ብድምር 300,000 ሄክታር ዝኸውን መሬት ናይ መንግስቲ ምዃኑ ተኣዊጁ ነይሩ። ስለዚ ስፍሓት መሬት ስለዝተሓተትካ እታሳኻ ረኺብካ ኣለኻ ሙሉእ መልሲ ኮይኑልካ ኣሎ ማለት እዩ። ሰባ ናባኺና ክንምለስ ራብዒቲ ሕቶ ከያ ክትከውን ቅድሚ ራብዒቲ ሕቶኽ ግን ሓንቲ ናይ ሕርሻ ሕቶ ክሓተኪ ኣብዚ ሚኒስትር ሕርሻ ብዛዕባ ምቁፅፃር ሕማማት ከም ትነጥፉ ወይ ድማ ከም ትሰርሑ ኣቐዲመ ሰሚዐ ነይረ። ንእንስሳታት ኣብ ዝወሃብ ናይ ሕክምና ኣገልግሎት ኣብ ትሕቲ ሚኒስትር ሕርሻ ድዩ? ብኸመይ እዩ ዝተሓዝ ወይ ድማ ብኸመይ እዩ ዝካየድ?
3: ሕጂ ብሓፈሻ ኣብዚ ማእኸላይ ቤት ፅሕፈት እንተደኣ ኮይኑ ክሊኒካት ኣለዋ። ካብ ክሊኒካት እቲ ዝተረኣየ ሕማማት ናብ ላቦራቶሪ ኣብ ቪላጆ ዘሎ ሃገራዊ ላቦራቶሪ ጥዕና እንስሳን ብቕልና ኣሎ ንፃረ ናይቲ ሕማም እቲ ሳምፕላት ናብኡ ይስደድ። ተሰሪሑ ከዓ ነቲ ዝምልከቶ ኣካል መልሲ ምስ ተዋህበ ከዓ እንታይ ዓይነት ስጉምታት ክውሰድ ኣለዎ ከዓ ይሕበሮ ማለት እዩ።
1: ሕጂ እዚ ኣብ ሓፈሻ ወይ ኣብ ከብቲ ወይ ኣብ ጥሪት እዩ?
3: ሓፈሻ ኣብ ናይ እንስሳ እንድ ክዛረብ ፀኒሕ። ኣብ ናይ ኣትክልቲ ከዓ ዝበዝሐ ወይ ብክፍሊ ሕርሻዊ ኤክስቴንሽን ወይ ብክፍሊ ሕጋጋትን ኣቆፅፅርን ብዝለኣኽ እዩ ዝስራሕ። ገለገለ ሓረስቶት ከዓ ዳይረክትሊ ሒዞሞ ናብቲ ላቦራቶሪ ይመፁ ዓይነት ሕማም ተሓቢሮም ከዓ መድሃኒት ይወሃቦም ወይ እንታይ ክገብርለዎም ከዓ ይንገሮም ማለት እዩ።
1: ኦኬ ፅቡቅ። ድሙ ወይ ከልቢ ተሓሚሞም ናኸኖም ፆም ንኽእል ኢና? ፍቀደና ድዩ?
3: ፍቀደኪ
1: በ ፅቡቅ ሒዝናዮም ክንመፅእ ማለት እዩ። ሕራይ ናብ ራብዒቲ ሕቶ ኽ ክንሰግር ኢና። ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ።
3: ጎላጉል ሳሕል፣ ኣልጌን።
1: ፅቡቅ።
3: ከባቢ ማርሳ ተኽላይ።
1: ፅቡቅ።
3: መልዒት ይበሃል።
1: መልዒት ወሰኺ ተሃሊ ክዳ ወሰኽልና ኣይንፀልን ኢና
3: የብለይ ንስ
1: ሓራይ ሙሉእ መልሲ ረኺብ ክላኺ ሰባ። ጨንፈር ሕርሻ ህዝባዊ ሓይልታት ሓርነት ኤርትራ ምስ ተመስረተ ፈለማ ናይ ሕርሻ መፅናዕቲ ካብ ዘካየደሎም ቦታታት ክልተ ጥቐስ እያ ነራ ተሕቶ። እቶም ሓደስቲ ናብ ጨንፈር ሕርሻ እተመደቡ ተጋደልቲ ፈለማ ኣብ ጎላጉል ሳሕል ከባቢታት ኣልጌን፣ ኣስራይ፣ መልዒት ወይ ድማ መርሳ ተኽላይ፣ በሪጠ፣ ወድጋን እዮም መፅናዕቲ ኣካይዶም ማለት እዩ። ስለዚ ረኺብከ ያለ ክታ መልሲ። ኬብሮን መሓሪ ናብ ናይ መወዳእታ ሕቶኻ ቀሪብና ኣለና። ቅድሚኡ ግን ሓንቲ ሕቶ ክሓተካ የ ኣብዚ ቅሩብ ግዜ ንርቃሕ ገለ ትብል ቃል ብዙሕ ግዜ ክትደጋገም ሰሚዐ ነይረ። ብዛዕባ ገለ መብርህ ዶ ክትበና?
4: ንርቃሕ ንኡስ ርቡሕ ቃፅኦ ሕርሻ እንድዩ ዝዝርዘር

0: ኣብ ከበሳ ኣብ ሰለስተ እብረ ዝካየድ እዩ። ኣብቲ ሓውሲ ደረቕ ቦታታት ድማ ንክልተ ግዜ ብዓመት ዝካየድ እዩ። ማለት እዚ ኣብ 1000 ትርቢት ሜትሮ ዝካየድ ንጥፈታት ማሕረስ ኮይኑ ብምሩፃት ኣዝርእቲ ብምጥቃም ብመስመር ብምዝራእ እቲ ኩሉ ናቱ ኣሰራርሓ ኣለዎ። ናይቲ ሳይንሳዊ ኣተዓባብያ ናይቲ ተኽሊ ኣብኡ ኤክሰርሳይዝ ጌርካ ኣብኡ ተጠቒምካ ዝለዓለ ውፅኢት ንምግባር ዝስራሐሉ ዘሎ እስትራቴጂ
1: ኣብ ንእሽተይ መሬቲ ብዙሕ ምህርቲ ምሕፋስ ማለት እዩ።
0: እወ
1: ትዕላሙኡ ከምኡ ድ
0: እወ ንስ
1: ራይ ፅቡቅ መሆን ኣብ ራብዒ ትሕቶካ ክንሰግር እስትራቴጂታት ልምዓት ሚኒስትሪ ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደይኦም ጥቐሶም?
0: ሰለስተ እስትራቴጂ ኣለው። ሓደ ካብኡ እዚ ናይ ንርቃሕ ክንብሎ ፀናሕና ንእስሩ ብሑቅ ኣፅዑ ሕርሻ
1: ፅቡቅ
0: ካልእ እስትራቴጂ ንኡስን ማእከላይን ማእከሎትን ንግዳውያን ሓረስቶት ዝብል እስትራቴጂ ኣሎ። ካልእ ድማ ሚያብ ኣሎ። ንኡስ ስድራ ቤታዊ መደብ ሕርሻ ዝብል ሰለስተ እስትራቴጂታት ማለት እዩ።
1: ሙሉእ መልሲ ረኺብካ ኣለካ ኬብሮን። እስትራቴጂታት ልምዓት ሚኒስትሪ ሕርሻ ንውሑስን ማእዛውን መግቢ ንኩሉ ኣብ ኩሉ ክንደዮም ጥቐሶም? ያ ነራ ትሕቶ ሰለስተ ዮም፣ ሓደ ንኡስን ርቡሕን ቃፅዑ ሕርሻ ንርቃሕ፣ ካልኣይ ንኡስን ውሁድ ስድራ ቤታዊ መደብ ሕርሻ፣ ሳልሳይ ድማ እስትራቴጂ ንኡስን ማእከሎትን ንግዳውያን ሓረስቶት እዮም ዝበሃሉ። ስለዚ ሰለስተ ዮም ረኺብካ ዮም ኣለኻ። ኤፍሬም ናይ መወዳእታ ተወዳዳሪና ምስ ናይ መወዳእታ ሕቶ ኢኻ ክትከውን ከመይ ኣሎ እዚ ምውድዳር?
2: ፅቡቅ ኣሎ፣ ተወዳዳሪነት ኣለዎ።
1: ፅቡቅ ኣስተማቂርካ ኣለካ ምሽ ሃራይ ናብ ራብዒ ትሕቶካ ክንሰግር ኢና። ኣብ ሳልሳይ ገፅ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7 ለካቲት 1926 ዝወፀ ንጉሳዊ ኣዋጅ እዩ። በዛ ኣዋጅ እዚ መሬት ኤርትራ ብከመይ ኣብ መንጎ ኤርትራውያንን ኢጣልያውያንን ተኸፋፊሉ?
2: እቲ ምብራቃውን ምዕራባውን ናብ ኢጣልያውያን ኣረስቶት ማለት እዩ። እቲ ናይ ዝተረፈ እቲ ናይ ንከበሳ 8 ዝርከብን 2350 ዝርከብ ከዓ ንኤርትራውያን ዝብል ተዋሂቡ ነይሩ።
1: ሙሉእ መልሲ ረኺብካ ኣለኻ ኤፍሬም። ሕቶኻ ኣብ ሳልሳይ ገፅ ኢጣልያዊ ሰፈራታት ንኣተሓሕዛ ኮንሰንሽን ኣመልኪቱ ብ7 ለካቲ 1926 ዝወፀ ንጉሳዊ ኣዋጅ እዩ። በዛ ኣዋጅ እዚ መሬት ኤርትራ ብከመይ ኣብ መንጎ ኤርትራውያንን ኢጣልያውያንን ተኸፋፊሉ? እያ ነራ ትሕቶ። በዛ ኣዋጅ እዚ ዝውሃብ ኮንሰንሽን ምብራቃውን ምዕራባውን ጎላጉል ንኢጣልያውያን ሓረስቶት ዝሓዝእ ኮይኑ ብወገን ምዕራብ ካብ ፅፍሒ ባሕሪ ልዕሊ 850 ሜትር፣ ብወገን ምብራቅ ከዓ ካብ ፅፍሒ ባሕሪ ልዕሊ 350 ሜትር ብራኸ ንኤርትራውያን ሓረስቶት ከም ዝግደፍ ዝገብር እዩ። ስለዚ ሙሉእ መልሲ ረኺብካ ኣለኻ። ክቡራት ተኸታተልትና ንሎሚ ሒዝናዮ ዝነበርና መደብ እዚ ክትከታተልዎ ድፀናሕኹም እዩ ዝመስል። ኣብ ዝመፅእ ብካልእ ትሕዝቶ ክሳብ ንራኸብ ብሩህ ቅንአ።

0: ዝያዳ በቲ ምስ መሳርሕቱ ዘለዎ ምቕሉል ኣቀራርባ እዩ ዝፍለጥ። ካብ ዕድመ ቁልዕነቱ ዓብዪ ረአይ ኣቕሚጡም ናብኡ ንምብጻሕ ብዙሕ ጻዕሪ ዘካየደ ድማ እዩ። ንሱ ኣብ ማእከል ብሕርሻ እትናበር ስድራ ካብ ምልህዛናይ ዝጀመሮም መሳልል ዘጋጥምዎ ብድሆታት ክከም ኣመጻጽኦም እንዳመከተ ክሳብ ናብ ህንዲ ብምኻድ ናይ ማስተርስ ማህደረ ትምህርቱ ክከታተል ዝበቕዐ መምህር እዩ። ኣብዚ እዋን ከዓ ከም መምህርን ዳይሬክተር ጉዳያት ተምሃሮን ኮሌጅ ትምህርትን ስነ ቋንቋን ዓዲ ቀይሕ ኮይኑ ዘገልግል ዘሎ እዩ መምህር ዳዊት ተስፋ ስላሰ። መምህር ዳዊት ኣብ ምለዛናይ ዝበሃል ዓዲ ንእዞባሎ ጓዓን ሰባ ካብ ብሕርሻ እትናብር ስድራ ቤቱ ተወሊዱ። ዋላ እኳ እቲ ዝዓበየሉ ሕብረተሰብ ኣብ ትምህርቲ ዝሓሸ ንቕሓት ስለ ዝነበሮ ንኽምሃር ርሒብ ናይ ትምህርቲ ዕድላት ይፈጥረሉ እንተነበረ፣ ገጠራዊ መነባብሮ ግን ገዲፉ ዝገድፈካ ኣይኮነን። ዳዊት ኣብ ትምህርቲ ውዒሉ ናይ ስድራ ቤት ዕማም ከማልእ ኣብ ናይ ሕርሻ ንጥፈታት ይሳተፍ። ዓብዪ ሕልሚ ሓያል ተጸዋርነትን ምሕደራ ግዜን እንተዘይብልካ ኣብዚ ሓርጎፅጎፅ እዚ ተዓንቂፍካ ክትወድቕ ትኽእል ኢኻ። መምህር ዳዊት ግን ነዚ ሓርጎፅጎፅ ከም መብልሒኡ እንዳረኣየ ናይ መባእታን ማእከላይን ደረጃ ትምህርቱ ኣብ ምለዛናይ ቤት ትምህርቲ ዕድል ተማሃረ።
1: ሕጂ ቅድመይ እቲ ከባቢ ኣዝዩ ብሉፃት ተምሃሮ ዘፍረየ ከባቢ ኣብ ዝለዓለ ደረጃ ዝበፅሑ ካብ ኣሕዋትካ ቤተሰብካ ዕርወትካ ከባቢካ ብዙሕ ነገር ትርኢኻ። ስለዚ ኣብ ትንሽተኻ ከለካ ቅኒ ሓድረካ እዩ ዝግሮ ቀዳማይ ክፍሊ ቅድሚ ምጅማሪ ምንባብ ምፅሓፍ ንኽእል ቀዳማይ ክፍሊ ኣትየ። ሓደ ወዲ ሓውበይ ነይሩ ሃብተ ሚካኤል ሃንስ ዝበሃል ንሱ ምሂርኒ ብምሎም እዞም ናይ ትግርኛ ቃላት ፊደላት ኣፅንዐዮም ኣ ተየ። ቀዳማይ ክፍሊ ከኣቱ ከለኹ ዝኾነ ፀገማት የጋጥመና ኣይነበረን። ኣብቲ ግዜ እቲ ብዋሕዲ ናይ መምሃራን ገለ እቲ ቀዳማይ ክፍሊ ሓንቲ ክላሳይነታ ብናይ መንግስቲ ትውሃብ ከም ተወሳኺ ገንዘብ ከፊል ናይና መምህር ቆፂርና ተማሂርና ቀዳማይ ክፍሊ መምህር ወልደ ገብርኤል ዝበሃል ነይሩ። ንሱ እንዳመፀ ንወርሒ 14 ናቕፋ እንዳተምሃርና ቀዳማይ ክፍሊ ሓንቲ ክላስ ተማሂርና ማለት እዩ። ኣዝዩ ፅቡቅ ዝኾነ ትምህርቲ ተማሂርና። ሕጂ እቲ ከባቢ ኣብ ርድኢት ዘሎ ናይ ትምህርቲ ብጣዕሚ ዝናእደ ከባቢ
0: ብድሕሪ እዚ ናይ ካልኣይ ደረጃ ቤት ትምህርቲ ኣብ ምለዛናይ ብዘይምንባሩም ናይ ካልኣይ ደረጃ ትምህርቱ ክቐፅል እንተኮይኑ ናብ መቐርካ ክጓዓዝ ግድን ኮነ።
1: ክሳብ ሻምናይ ክፍሊ ምስ ስድራኻ እናኾን ኢኻ ኮንካ ትምሃር። ካብ ታሻዓይ ክፍሊ 10-11 ግን ምክንያቱ ምለዛናይ ካብ መቐርካ ተኢና

0: ዘለዎ ካብኡ መዓልታዊ እዳተመላለስካ ትምሃር ኣይትኽእልኢኻ እስኮብሎ ኮንካ ትምሃር ሕጂ ካልእ ህወት እዩ ካብ ስድራኻ ትፍለ ካብቲ ከባቢኻ ዕርክትካ መሓዙትካ ትፈላለኻ ስለዚ ካልእ ህወት ኢኻ ትፍትናኦ ምስከትካ በዚ መፅእ ንመጀመርያ ግዜ እስኮብሉ ኮይንካ ምግቢ ክተዳሉ እንጀራ ክተዳሉ ቀሊል ኣይኮነን ቀሊል ኣይኮነን ማለት እዩ ጉድሆታት ኣለዎ ግን ከምዚ እቲ ናይ ምትሕጋዝ መንፈስ ስለ ዘሎ ተሓጋጊዝና ዝያዳ እቲ እስኮብሉ ምዃን ሕጂ ወላ እናቱ ረብሓታት እውን ኣለዎ ዝያዳ ንትምህርቲ ዕድል ትረክብ ዝያዳ ተፅንዕ ዝያዳ ከዓ ናይ ምትሕጋዝ ኣለዎ ማለት እዩ ሕጂ ዝብለካ ቲ ቀዳማይ ዓመት ምናልባት በዳህ ነይሩ ኣብ ታሽዓይ ክፍሊ ሓወይ ምሳይ ስለ ዝነበረ እቲ ናይ ስኮብሉ ሂወት ከቢድ ኣይነበረን ካብ ዓስራይ ንድሕሪት ግን ከምዚ ነብስኻ ክኢልካ ባዕልኻ ስኮብሉ ትኾነሉ ግዜ ማለት እዩ ሕጂ እቲ ከባቢ ክልተ ነገር እዩ ማለት ናይ ትምህርቲ ዕድል ይፈጥረልካ እዩ ምክንያቱ ብዘይካት ናይ ትምህርትን ናይ መፅናዕትን ካልእ ስራሕ የብልካን ካብ ትምህርቲ ተመሊስካ ናብ ጉስነት ወይ ናብ ሕርሻ ትምልሰሉ ኣይኮነን ድሓር ከዓ ኩሎም ደቂ ዓድካ ኣለዉ መምሃርትካ ኣለዉ ኣብቲ ሕብረተሰብ ሕው ስለዝኾነ ቀጢፍካ ከ ናይ ምሕዋስ ባህሪ ዘለዎ ማለት እዩ በዚ መንፅር እቲ ትምህርቲ ከማን ዝያዳ ሽዑ ከምዚ ትፍልጠት እንዳሰፍሐ እቲ ትምህርቲ እንዳዓበየ ብፍላይ ኣብቲ 11 ከዓ ዝያዳ ከምዚ ናይ ትምህርቲ ዕብት መፅኡ ማለት እዩ ሕጂ ወላ ንቤት ትምህርቲ ዋርሳይ ካሉ ክንወርድ ከለናስ እቲ ካብ ስድራኻ ተፈሊኻ ናይ ምንባር ሂወት ልሚድናይና ፀኒሕና ናይ ስኮብሉ ሂወት ማለት እዩ ሕጂ ናብ ዋርሳይ ካሉ ምውራሲ ከምዚ ሓድሽ ነገር ኣይተሰማዓናን ኩሉ ነገር ለሚድና ፈሊጥና ስለ ፀናሕና እቲ ናይ መነባብሮ ናይ ትምህርቲ ዝኾነ ነገር ይሓድሰናን ስለዚ እቲ ሰለስተ ዓመት ከም ስኮብሉ ኮይና ዝተምሃርና ነቲ ብድሕሪ ዝመፀ ሂወት ዓብዪ ፅልዋ ነይርዎ ኣብ ትምህርትና ኹን ኣብ ማሕበራዊ ሂወትና ማለት እዩ
1: ዳዊት ካብ ስድርኡ ተፈልዩ ስኮብሊ ኮይኑ ኣብ መቐርካ ናይ ካልኣይ ደረጃ ትምህርቱ ብዓወት ምዛዘመ ኣብ 2007 2008 ኣባል 21 ዙርያ ብምዃን ናብ ሳዋ ምርሐ ርእስኻ ክኢልካ ናብረኻ ምምራሕ ተለማሚድዎ ዝፀንሐ ዳዊት ኣብ ሳዋ ወንተኾነ ናይ ኣካዳምን ወተሃድራውን ስልጠንኡ ብዓወት ዛዚሙ ናይ ዲግሪ ነጥቢ ኣመዝጊቡ ናብ ኮሌጅ ተፀንበረ
0: ካብ ቤት ትምህርቲ ወርሳይ ካልኻ ናብ ኮሌጅ ጥበባትን ማሕበራዊ ስነ ፍልጠትን ኣብቲ ግዜ እቲ ኮሌጅ ጥበባትን ማሕበራዊ ስነ ፍልጠትን ኣብ ማይነፍሒ ኮሌጅ ነይሩ ኣብ ማይነፍሒ ኮሌጅ 2 ዓመት ቀዳማይ ዓመት ምስ ተምሃርኩ ካልኣይ ዓመት ኣብ ክፍሊ ቋንቋን ስነ ፅሑፍን ናይ ኤርትራ ኣብኡ ኣትዮ ማለት እዩ ኣብ 30 ዓመት ምስ ኮነ ኣብቲ ናይ 2910 ኮሌጅ ዓዲቂሕ ኣብ ዓዲቂሕ ስለ ዝጀመረ ክብ ትምህርቲ 30 ዓመት ኮይነ ናብ ዓዲቂሕ መፅኦ ማለት እዩ ካብ ቀደም ካብ ንእሽተይ ከለኹት ናይ ምንባብ ናይ ኣብፅሓፍ ድለ ስለ ዝነበረኒ ዝያዳ ኣነ ኣብ ኣርት ብፍላይ እዚ ጂኦግራፍ ታሪክ እንግሊሽ ይፈቱ ነይረ ስለዚ ኣብ ኩነክኣቱ ካብ መጀመርያ ድሌታት ነይርኒ በዚ ምክንያት ናብ ኣርት መሪፀ ንሳዋ ምስ ወረድኩ ሕጂ ብዛዕባ ናይ ኮሌጅ ብዙሕ ኣፍልጦ ወይ እንታይ ትግበር እንታይ ትስራሕ እንታይ ኮርስ ውሃባ ኮሌጅ ኣፍልጦ ኣይነበረን ሽዑ እንታይ ሰምዐ ነይረ ሓንቲ ኮሌጅ ኣላ ሂስትሪ ጂኦግራፊ እንግሊሽ ትምህር ናይ ኣርት ትምህርቲ ሞ ኣብኡ ተኣትየስ ከድምዕ ወይ ድማ ዝያዳ ብሉፅ ነጥቢ ከም ደምፅስ ይሓስብ ነይረ ምክንያቱ ዝያዳ ምንባብ ዝያዳ ምፅሓፍ ብፍላይ ኣብቲ ዓውደ ፅንሕ ፅሑፍ ምስኣተኻ ማለት ከም ዘለዎ ይርዳእ ስለ ዝነበርኩ ኣብ ኮሌጅ ምስኣተኹ ኣብ ገለ ልክዕ ከም ተሓስቦ ፀንሐካ ኣብ ገለ ከዓ ከም ተወሳኺ ብዙሕ መሰናኸላት ኣለዎ ብዙሕ ዕድላት ከዓ ከም ተወሳኺ ኣሎ ማለት እዩ ኣብ ኮሌጅ ኣብቲ ቀዳማይ ዓመት ዝዋሃብ ሓፈሻዊ ትምህርቲ ናይ ኩሉ ትምህርትታት ዘጠቃለል እዩ ኣብቲ ካልኣይ ዓመት ናብ ዓውዲ ክፍሊ ቋንቋን ስነ ፅሑፍ ናይ ኤርትራ ክኣቱ ከለኹ ኣቐዲምካ ብዙሕ ሰባት ኢኻ ትውከስ ኣበይ ናይ ዓውዲ እንተኣተኹ ፖለቲካዊ ትምህርቲ ፖለቲካ ሳይንስ ነይሩ ናይ ስነሰብ ኣንትሮፖሎጂ ዘፅንዕ ነይሩ ጂኦግራፊ ሂስትሪ ብዙሕ ዓውድታት ነይሩ ማለት እዩ ስለዚ ካብ ኩሉ ምስትናትካ ድሕረ ባይታ ምስትናትካ ዘለካ ተውህቦ ኣብ ግምት እቲኻኻ ትመርፅ ካብቶም ልዕሊኻ ዘለዉ ተምሃሮ ከዓ ብዙሕ ትውከስ ማለት እዩ ሕጂ ኣቐዲመ ካብቶም ኣብ ካልኣይ ዓመት ኮይኖም ናይ ክፍሊ ቋንቋን ስነ ፅሑፍ ዝነበሩ ተምሃሮ ምስ ረኸብኩ ልክ እቲ ኣብ ዘሎ ኮርሳት እቲ ኣነ ዝደልዮ ወይ ኣነ ካብ ቀደም ካብ ግዜ ንእስነተይ ዝብህጎ ዝነበርኩ ዓውዲ ኮይኑ ይፀንሐ በዚ ምክንያት ናብቲ ዓውዲ ምስኣተኹ ከዓ ኣዝዮም ብሉፃት መምሃራን ብሉፃት ተምሃሮ ምሳይ ዝነበሩ ማለት እዩ ምፀንሑኑ ከዓ ዝያዳ እቲ ዓውዲ ፈትዮ እቲ ትደልዮ ነበር ብግብሪ ኣባይታ ሽዑ ረኪብዮ ማለት እዩ ስለዚ እቲ ድሌታትካ ክትረክቦ ከለካ ዓብ ፀጋይ ብኡ መፅር ከዓ ኣብቲ ዝነበረ ኣብቲ ክፍሊ ማለት እዩ ዕውት ተምሃራይ ኮይነ ወፀ ኣዝዩ እቲ ትምህርቲ ማለት ኮሌጅ ናይ ኮሌጅ ትምህርቲ ቀሊል ኣይኮነን ምዝንጋዕ እውን ዝሓተት ኣይኮነን ተጠንቂቕካ ትኸዶይ ተወዳዳሪ ትምህርቲ በዚ መፅርቂ እቲ ተዘልዩ ዓውዲ ተኣቲኻ ግን ኣዝዩ ሕጋዚ ምክንያቱ ፍርቂ እቲ ድሌታትካ ተማሊኢልካ ስለ ዘሎ ኣብኡ ድሓር ንዝመፅ ቦታታት

0: ንክትገጥም ድልው ኢኻ ማለት እዩ። በዚ መንፅር ብዘይ ዝኾነ ፀገመቲ ናይ ኮሌጅ ትምህርቲ ሓሊፈ እዮ።
1: ምልላይ ዝምባለ ወሳኒ ረቕዋሒ ንምምራፅ ዓውደ ትምህርቲ እዮም። ዝምባልኡ ብዝግባእ ዘለለየ ተምሃራይ ነቲ ዝመሃሩ ዓውደ ትምህርቲ ዝያዳ ከፍቅሮን ብኽፉት ሸውሃት ኣብ መሳልሉ ክጎይን ዕድል ስለ ዝፈጥረሎም። ናይ መምህር ዳዊት ተመክሮ ድማ ነዚ ሓቂ ዘራጉድ ህያው ኣብነት እዮም። መምህር ዳዊት ንኣርባዕተ ዓመታት ኣብ ኮሌጅ ተማሂሩ ትምህርቱ ብዓወት ምዛዘመም ዝነበሮ ብቕዓት ብምግንዛብ ኣብ ኮሌጅ ዓዲ ቐይሕ ከም ተሓጋጋዚ መምህር ኮይኑ ከገልግል ተመርፀም። ንቕርብ ዓመታት ከም መምህር ኮይኑ ምስ ኣገልገለ ድማ ዝያዳ ፍልጠት ክድልብ ናብ ሃገረ ህንዲ ናይ ማስተርስ ማሃደረ ትምህርቲ ዕድል ረኸበ።
0: መጀመርያ ኣብ 220 እቲ ዕድል ናይ ትምህርቲ ተዋሂብና ኣብ 220 ኣብ ጉዋ ዩኒቨርሲቲ ዝበሃል ኣብዚ ደዋዊ ክፋል ናይ ህንዲ እቲ ዕድል ትምህርቲ መፅያት ነራ። ሽዑ ግን እቲ ናይ ኮሮና ናይ ኮቪድ ኮሮና ስለ ዝመፀ እታ ዕድል ትምህርቲ ደው ኢላ ዝኾነ መገሻ ኣይነበረን። ኩሎ ዩኒቨርሲቲታት ከዓ ተዓፅአን ማለት እዩ። ከም ካልኣይ ዕድል 221 ምስ መፀ ኣብ ፑነ ዝበሃል ከተማ ማለት እዩ፣ ፑነ ዩኒቨርሲቲ ካብተን ቀዳማት 5 ዩኒቨርሲቲታት ናይ ህንዲ ኣዝዩ ዓበየ ዩኒቨርሲቲ ማለት እዩ። ኣብኡ ተመዲበ ሕጂ ዝብለካ እቲ ዝዓበየ ንኣይ ዝሓገዘኒ እቲ ስነ ኣእምራዊ ምድላው ዝበልኩካ ብዛዕባ ህንዲ ዝኣክል ኣፍልጦ ስነ ኣእምራዊ ኣካላዊ ምድላው ገይረ ከይደ ኣብኡ ምስከትኩ ምሳይ ከዓ ካብ ኤርትራ ከይዶም ናብ ካልእ ዩኒቨርሲቲታት ዝኸዱ ምሳይ መሳርሕተ ኣቕተ ነይሮም ማለት እዩ። ንሕና ቅድሜና እውን ኣብኡ ዝነበሩ ነይሮም ኩሉ እቲ ሞራላውን ካልእን ሓገዝ ዝገብሩልና ነይሮም። በዚ ምክንያት መጀመርያ ምስከድና ኤርትራውያን ኣነ መገሊኦም ከይፈለጥኩም ፅናሕኩ ኤርትራውያን ኣብኡ ፀኒሖምኒ ብካልእ ሃገራት ዝመፅኦም ኣብኡ ዝምሃሩ ኤርትራውያን ፀኒሖም ንሳቶም ተቐቢሎምኒ። ዳርጋ ኣይተጋይሽኩን ናብቲ ዓዲ ወዲ ዓዲ ኮይነ ኣትየ ማለት እዩ። ኣብቲ ዩኒቨርሲቲ ምስኣተኩ ዝብለካ ሕጂ ቁሩብ እቲ ናይ ባህላዊ ነገራት ኣሎ ንሕናት ናይ ዓድና ባህሊ ንምድና ንፈልጥ ኣብኡ ምስከድና ማስ ካብ ዝተፈላለዩ ሃገራት ኣለዉ እቲ ናይ ህንዲ ባህል ጣይ ዘይኮነ ናይ ዝተፈላለዩ ሃገራት ናይ ኤውሮጳ፣ ኣሜሪካ፣ ናይ ኤሽያ፣ ናይ ዝተፈላለዩ ሃገራት ናይ ኣፍሪቃ ስለ ዘለዉ ምስ ኩሉ ኢኻ ግድን ክትገጥም ዘለካ ትምህርቲ ጣይ ዘይኮነ መነባብሮ ብባህሊ ብቋንቋ ከዓ ናይቲ ሕብረተሰብ እውን ግድን ክትለማመድ ኣለካ። በዚ መንፅር ኣብቲ መጀመርያ ቀዳማት ኣዋርሕ ብዳሂ ምክንያቱ ኣካይዳ ናይቲ ዩኒቨርሲቲ ክትፈልጦ ስርዓተ ምሕደራ ትምህርቲ ኩሉ ነገር ክትፈልጦ ማለት እዩ። ኣብቲ ቦታ ኣብቲ ሲስተም ናይቲ ትምህርቲ ምስኣተካ ግን ኣዝ ቀሊል እዩ። ሓደ ንሕና ብፍላይ ካብ ኮሌጃት ንኸይድ ኣብቲ ናይ ትምህርቲ ስርዓት ስለ ፅናሕና እቲ ትምህርቲ ንዓና ዝብድሃና ኣይኮነን። ብመንፅር ከም ዝብለካ ብዙሓት ኤርትራውያን ኣዝዮም ምፍዓት ኤርትራውያን ነይሮም መሳይ ብዙሕ ምትሕጋዝ ይገብሩለይ ነይሮም። ተሓጋጊዝና ብዙሕ ዕሩኽ ትፈጥር ኢኻ ንፍዓት መምሃራን ነይሮምና ንፍዓት ፕሮፌሰር። በዚ መንፅር እቲ ትምህርቲ ከዓ ኣዝዩ ማለሲ ከምዚ እቲ ስነ ኣእምራዊ ምድላዊ ገይረሉ ስለ ዝኸድኩ ብዙሕ ኣይሓደሰኒን ብዙሕ ከዓ ኣይከበደንን ማለት እዩ። ኣብኡ ከዓ ካብቶም ኣብቲ ዓውዲ ኣብቲ ክፍሊ ቋንቋን ስነ ፅሑፍ ናይ ኢንግሊሽ ዲፓርትመንት ኣብ ዓውዲ ነይረ ማለት እዩ። ኣብኡ ከዓ ካብቶም ዕውታት ወይ ድማ ብሉፃት ተምሃሮ ኮይነ ማለት እዩ።
1: መምህር ዳዊት ዋላ እኳ እቶም ዘመዝግቦም ዝነበረ ዓወታት ንብድሆታቱ ክርስዖም ድርኽዎ እንተነበሩም ዝሓለፎም ብድሆታት ግን ብኣፃብዒ ዝቁፀሩ ጥራይ ኣይነበሮን።
0: ከምዚ ዝብለካ ኣነ ኣብ ሓደ ኣብ ገጠር ቦታ ተወሊደ ዓብየ ሕጂ እቲ ናቱ ብድሆታት ኣለዎ ማለት እዩ። ምክንያቱ እቲ ቀረባት ናይ ትምህርቲ ልክ ከምቲ ናይቲ ከተማ ዘሎ ዘይ ክትረኽቦ ትኽእል ኢኻ። እቲ ናይ ቴክኖሎጂ ኣፍልጦ ዝያዳ ከምቶም ካልኦት ዘይ ክትረክብ ትኽእል ኢኻ። ከምዝብለካ ከዓ ጎኒጎኒ እቲ ትምህርቲ ጣይ ዘይኮነ እቲ ካልእ ናይ ስድራ ቤት ዝስራሕ ስራሓት ናይ መጓሶዲ ናይ ሕርሻ ዝስራሕ ስራሓት ኣሎ ማለት እዩ። እዚ ንኩሉ ኣዛሚትካ ንኩሉ ኣብ ማእዚንካ ግዜ ሂብካ ተኸድካ ቀሊል እቲ ብድሆታት ማለት እዩ። ከም ብድሆ ኣኽቢትካ ተሪኢኻ ግን ከቢድ እዩ። ሕጂ ክሳብ ሳምናይ ክፍሊ ኣብ ትሕቲ ስድራኻ ስለ ዘለካ ምናልባት ብድሆታት ከዓ ምስኦም እናተመቓልካ ስለ ትኸይድ ማዕርኻ ብዳሂ ኢሉ ክገፀ ይክእል። ከም ዝብለካ ካብታ ሸዓየቲ ናይ ስኮብሉ ሂወት ምስ ጀመረ ግን ምክንያቱ ኣብ ትምህርቲ ክትፀኒሕ ኢኻ ገዛ መግቢድ ኢኻ ክተዳልውት ናይ ስኮብሉ ሂወት ማለት እዩ ላዕሊ ታሕትን ኣለዎ። ሕጂ ኣለዉ ብድሆታት ንባዕሉ መጀመርያ ካብ ስድራኻ ተፈሊኻ ካብ ዕረክትካ ከባቢካ ተፈሊኻ ቀሊል ኣይኮነን። ርእሱ ዝካልእ ብድሆታት ኣለዎ። ኣብቲ ኣብ ወፃኢ ሃገር ዝውሃብ ናይ ትምህርቲ ኣለዎ ብድሆታት ማለት እዩ። ከም ዝብለካ ኣብ ካልእ ባህሊ ኣብዘይትፈልጦ ሕብረተሰብ ኣብዘይትፈልጦ ኣከባቢካ ትኸይድ ሕጂ ህንዲ ከይድ ኣለኹ እንተልካ ከዓ ምስ ህንዳውያን ጣይ ኮንካ ትነብር ካብ ዝተፈላለዩ ሃገራት ዳርጋ ኣብቲ ዝነበርኮ ዩኒቨርሲቲ ከባቢ ናይ ከባቢ 120 ሃገራት ተምሃሮ ነይሮም ኣብኡ ማለት እዩ። ስለዚ ምስ ኩሎም ካዓ ብትምህርቲ ክትራኸብ ኢኻ ብዝግበር ንሃገርካ ወኪልካ ዝግበር ፌስቲቫላት ኣሎ ብዝተፈላለዩ ነገራት ትራኸብ ኢኻ ማለት እዩ። እጂ ኣብዚ

0: ሓደ እቲ ናይ ምውድዳር መንፈስ ኣለዎ መወዳደሪ ኻ መን ምዃኑ ኣይትፈልጥ ኒሃ። እቲ ዝብለካ እቲ ባህላዊ ነገራት ኣለዎ። እቲ ኣብ ዓድና ዘሎ ባህሊ ኣብ ህንዲ የለን። ህንዲ ናይ ገዛ ርእሶም ክብርን ባህልን ዘለዎ ሕብረተሰብ እዮም። ናይ ግዲ ነዚ ክብርን ባህሊ ናይዚ ሕብረተሰብ ኣኽቢርካ ክትከይድ ትክእል ኣለካ ማለት ኣብ ዓዶም ክሳብ ዘለካ እቲ ናቶም ባህልን ክብርን ክትላበሶ ወይ ክትላመዶ ወይ ከዓ ክተኽብሮ ክትክእል ኣለካ ማለት እዩ። ስለዚ እቲ ትምህርቲ ጣይ ዘይኮነ እቲ ኣከባቢ ወላ ብኩነታት ኣየር እንተርኢና እቲ ዝነበርኩ ከባቢ ኣዝዩ ብከላ ዘለዎ ከባቢ ብጣዕሚ ዝኸብደካ መጀመርያ ማለት እዩ። ኣዝዩ ሙቐት ዘለዎ ክሳብ 45-48 ዲግሪ ሴንቲግሬድ ዝበፅሓሉ ግዜ ኣሎ ማለት እዩ። ሕጂ ምዝ ኣነ ኮሌጅ ዓዲቂሕ ዘሎ ክትሪኢ ከለካስ ኣዝዩ ዝፈላለ ማለት እዩ። ሕጂ እቲ ናይ ክሊማ ናይ ባህሪ ጎንጎን ተወሳኺ ኣብኡ ከለካ ውን ዘጋጠመካ ማሕበራዊ ፀገማት ናይ ስድራ ቤት ኣሎ ናምቲ ኣብኡ ከለኹ ኣደይ ዓሪፋ ሕጂነ ማለት ቀሊል ኣይኮነን ምስና ፍቐትካ ወይ ምስካል ከሎ ብዙሕ ውድሆታት የጋጥመካ እዩ። እዚ ውድሆታት ግን ከም ዘሎ ማሲ ከም ዘጋጥም ኣሚንካ እንዳ ተበጊስካ ከቢድ ኣይኮነን ዋላ ንዲ ክብድህ እንተልካ ክትብድህ ትኽእል ኢኻ። ኣብ ዙርኻ ዘለዎ ሰባትካ ኣዝዮም ወሰንቲ እዮም። ኩሉ መምህርካ ዓርክኻ ኣብ ዙርኻ እንተልዩኻ ቀሊል እዩ። ምሳይ ዝነበሩ ኣነ መምሃረን መምሃርተይ ካብ ዝኮ ኣዝዮም ንፉዓት ከመስግኖም ወትሮ ኣብ ጎነ ነይሮም በዓል መምህር ደስ በለ ቀሺ እስያስ ማሲ ኩሉ ግዜ ኣብ ጎነይ ኮይኖም ኣጆካ ዝብሉኒ ብዓብይካ ኣምባሳደር ዓለም ፀሃይ ማለት እዩ። ስለዚ እቲ ሂወት ብፍላይ ንሕና ኤርትራውያን እንታይ ኣለና ከምዚ ተሓጋጊዝካ ወይ እንታይ ኣለ ኣጆካ ናይ ባህል ልምድ ኣለና ምስ ካል ደቂ ሃገራት ክትሪኦ ከለካስ ኣብ ሓንቲ ዩኒቨርስቲ ከለዉ ሰላም እውን ዘይባሃሉ ኣለዉ። ሕጂትናትና እቲ ናይ ምክባር እቲ ልምዲ ባህሊ ኣዝዩ ደስ ዝብለካ ማለት እዩ።
1: መምህር ዳዊት ኣብቲ ተምሃራይ ኮይኑ ዝመሃረሉ ዝነበረ ኮሌጅ ኣብዚ እዋን ድማ ከም መምህር ኮይኑ ከምኡ ብሉፃት ተምሃሮ ኣብ ምኩስኳሲኡ ዝርከብ ዘሎም ኣብ ማእከል እቶም ትማሊ ተምሃራይ እንከሎ ዘማእዝንዎ ዝነበሩ መምሃራን ከም መሳርሕቶም ኮይኑ ከገልግል ከሎ ድማ ዝያዳ ሓጎስን ኩርዓትን ከም ዝፈጥረሉ እዩ ዝዛረብ። ተወሳኺቲ ኣብ ዓውደ ትምህርቲ ቋንቋ እንግሊዝ ከም መምህር ኮይኑ ዘገልግሎም ዳይሬክተር ጉዳያት ተምሃሮ ኮሌጅ ትምህርትን ስነ ቋንቋን ኮሌጅ ዓዲ ቀይሕ ኮይኑ እውን ድርብ ሓላፍነት ብምስካም ተምሃሮ ኣብ ምምእዛንን ጉዳያቶም ኣብ ምፍታሕን ኣብ ንጡፍ ስራሕ ይርከባሎም።
0: ቀደም ተምሃራይ ከለካ ኣብ ክላስ ኮፍ ኢልካ መምህርካ መምህር ትምህርካ ዝነበረ ሕጂ ከዓ ምስ ኣብ ሓደ ኦፊስ ኮይንካ ከም መሳርሒ ኮይንካ ክትሪኢ ከለካ ኣዝዩ ማለ ስምዒታት ዝፈጥረልካ ምክንያቱ ተምሃራይ ኣብ ኮሌጅ ከለካስ ከምዚ መምህር ክኸውን ኣብልካ ገለ ኣይተሓስቦን ኢኻ። ሕጂ እቲ ዕድል ተዋሂብካ መምህር ኮይንካ ኣብኡ ምስ መፃእኻ ልክዕ ከምቲ እቲ ንፉዕ መምህርካ ዝነበረ ንዕኡ ክትመስል ኢኻ ትፈትን። ሕጂ ምክንያቱ እቲ ንፉዕ ኢልካ ተምሃራይ ኮይንካ ተድንቆ ዝነበርካስ ተምሃሮ ኸ ንዓይ ከምቲ ነቲ መምህር ዘድንቆ ዝነበርኩስ የድንቁ ንደኾኑ ኢልካ ኢኻ ትሓስብ ማለት እዩ። ልክዕ ሕጂ እቲ ናትካ ኣካይዳ ናትካ ኣገባብ መሃር ኣለካ፣ ግን እቲ ብሉፅ ትብሎካ ካብቲ መምህርካ ዝነበረ ትወስደ ኢኻ። ሕጂ ናይ ባሓቂ ኣነ ምሽ ከምዚ መምሃራነይ ዝነበሩ በዓል መምህር ተስፋይ ቀሺ እስያስ ሕጂ ሓደሓደ ግዜ ኣብ ጎኖም ምስኦም ወላ ክንእከብ ከለና ዲፓርትመንት ክንእከብ ከለና ዲና ወይ ሓሳባት ክሳይ ክንብር ከለናስ ሓደሓደ ግዜ ቁድዮም ከልኮስ እስቲል ተምሃራይ ዘለዎ ኮይኑ ይስምዓኒ ማለት እዩ። ምክንያቱ ካብኦም ብዙሕ ነገር ቀሲመ ብዙሕ ነገር ረኺበ ሕጂ ልክዕ ኣብቲ ናቶም ቦታ ደይበ መምህር ኮይነ ንካልኦት ተምሃሮ ካ ልክዕ ኣነ ከምቲ ኣነ ዝብሎም ዝነበርኩ ንክብሉንስ ብጣዕሚ እየ ትፅዕር። ምክንያቱ መምህር ተምሃራይ ምኳን ይፈላለዩ። ተምሃራይ ምኳን ተማሂርካ እታ ፍልጠት ቀሲምካ መኻድ እዩ። መምህር ምኳን ግን ፍልጠት መሃብ ጥራይ ኣይኮነን። ስነስርዓት ክትምህር ኣለካ፣ ስነ ምግባር ክትምህር ኣለካ። መጀመርያ ነፍስካ ስነስርዓት ክህልወካ ኣሎ፣ ስነ ምግባር ክህልወካ ኣሎ። እዚ ከ ናብቲ ተምሃራይ ትምህሮ ማለት እዩ። ተምሃራይ እታ ፍልጠት ዘይኮነ ካባካ ትወስድ ኣካይዳኻ፣ ኣተሓሳስበካ፣ ስራሕካ ንኩሉ ነገር እዩ ዝዕዘብ ማለት እዩ። እንተ ብሉፅ ኮይንካ ፅባሕ ንጎ እቲ ንስኻ ትብሎን ትገብሮን ዘለካይ ክደግም ዝደሊ ሕጂ ኣነ ከዓ ልክዕ ከምቲ ቀደም ንመምሃራነይ ዘድንቆም ዝፈትዎም ዝነበርኩ ሕጂ ተምሃሮይ ከዓ ነ ከምኡ ክኾኑ ይደሊ ማለት እዩ። ልክዕ እቲ ንሓደ ተምሃራይ ክህቦ ዝግብኦ ነገራት ይገብር እየ። ተምሃራይ ከዓ ልክዕ ካባይ ገለ ነገር ወሲዱ ኣብ ሓደ ደረጃ በፂሕካ ብጣዕሚ እዩ ደስ ዝብለኒ። ተምሃሮይ ዝነበሩ ኣብ ዝተፈላለዩ ቦታታት መምሃራን ኮይኖም ይፀንሑኒ ኣብ ገለ ኦፊሳት ፀኒሑካ ከለዉ ብጣዕሚ ካ ተሕጎስ ሽዑ ገለ ነገር እቲ ስራሕካስ ውፅኢት ከም ዘለዎ ኮይኑ ይርዳእካ ማለት እዩ። ሕጂ ናይ ብሓቂ እቲ መምህር ምኳን ዝያዳ ሓላፍነት ዝያዳ ስራሕ ዝህበካ ኮይኑ ይስማዓኒ።
1: መምህር ዳዊት ኣብ ሃገረ ህንዲ ናይ ማስተርስ ትምህርቱ ክከታተል ኣብ ማእከል እቶም ካብ ዝተፈላለያ ሃገራት ዝመፁ ተምሃሮ ኮፍ ምስ በለም እቲ ናብዚ ንክበፅሕ ዝካብሉ ኮይኑ ዝተምሃሮ ሂወት ከም ዝተቐጀሎ እዩ ዝዛረብ። ኣብ ሓዲድ ራኢኻ ዝያዳ ፍጥነት ምስ ወሰኽካ ድማ ብናይ ሓጎስን ኩርዓትን መንፈስ ፍሽኽ ይዘብለካ ድማ ይውስኽ። ራኢኻ ኣነፂርካ ናብኡ እንተጎይኻን ፅዒርካን ድማ ዓወት ናይ ግድን ምዃኑ ከዓ ይምስከር።
0: ምስጢር ዓወት ዕላማ ምህላው እዩ። ዕላማ ንርአ ንምህላው ኣብ ሂወት ካብ መጀመርያ ንሓደ ነገር ክበፅሖ እንተኢልካ ሓደ ንሓደ ነገር ክበፅሖ ትኽእል ራእይ እንተተቐሚጥካ ዘይብፃሕ ነገር የለን። ምክንያቱ ኩሉ ግዜ ናብቲ ራእይ ናብቲ ዕላማ ትበፅሕ ብዙሕ ብድሆታት ብዙሕ መሰናኽላት ኣሎ። ኩሉ ግዜ ግን ነቲ ዕላማ ናብ ኣንፊትካ ትጓዓዝ እተሊኻ ናብቲ ራእይ ትኸይድ እተሊኻ ወላ ሓንቲ ዘይብዳህን ዘይስገር ብድሆታት የለን። ኣብዚ ደረጃ ዝበፅሕና ዘለና ሽግራት ብድሆታት ኣይጋጠመናን ማለት እዩ። ብዙሕ ነገር ኣይጋጢምና። ሓደሓደ ግዜ እውን ነቲ ዝሓሰብከያ ክሳብ ከቋርፀሉ ደው ክብለሉ ትብል ግዜ ኣሎ ማለት እዩ። ግን ኩሉ ግዜ ነታ ራእይ ኢልካ እንተተወጊስካ ሽግራት ከም ዘሎ እንተኣሚንካ ዘይብፃሕ ነገር የለን። ስለዚ ኣነ ካብ መጀመርያ ሓደ ንፁር ዝኾነ ዕላማ ንርአን ኣቐሚጠዮ ማለት እዩ። ነዚ ሓንቲ ነገር ክገብራ እንተለ ናይ ግድን ክሳብ ዝገብራ ክፅዕረላ ኣለኒ ማለት እዩ።
2: ካብ ቀዳማይ ዓመት ኮሎ ትፈልጦ ካብ ፍሬሽ ዳሕራይ ካልእ ዓመት ሳልሳይ ዓመት ራብዓይ ዓመት ምሳይ ተማሂሩ መቸም መምህር ንተምሃረ ክገልፆ ከሎ እታ ቀዳመይቲ ትመፅእ እታ ትምህርቲ ከመይ ነይሩ ትብለ ካብቶም ብሉፃት ተምሃሮና ኣዝዩ ዝበለፀ ስለዝኾነ ከዓ መምህር ኮይኑ ተሓጋጋዝ መምህር ኮይኑ ምሳና ኣትሪፍናዮ ብዚ ማለት እዩ ተመሪፁ። ስለዚ ትምህርቲ ብዛዕባ ትምህርቱ ብዙሓት ንፉዓት ኣለዉ። እሱ ከዓ ኣዝዩ ንፉዕ እዩ። ግን ፍልይ ዘብሎ ንዑ እቲ ትምህርቲ ሲ ምናልባሽ ኣባና ጥራይ ዘይኮነ ዋላ ብሂንዲ ምስ ከደ ንማስተርስ ከማን ብልዕል ነጥብታት እዩ ዘምፅእ ነይሩ ከታተሎ ነይረ ዋላ ብሓንሳብ ኢና ነርና ማለት እዩ። ሕጂ ንሰብ ግን እሱ ይኮነን ዳዊት ፍሉይ ዝገብሮ ነገራት ብከመይ ትገልፆ ዝበልካዮ ናይ ስነ ልቦናዊ ብስለት ኣለዉ። ትምህርቲ መንፋዓት ጥራይ እኹል ኣይኮነን። ስለዚ እታ ህድኣት ኣብ ስራሕካ ዘለካ ኣብ ሃገርካ ዘለካ ተገዳስነት ብፍላይ ናይ ኢሞሽናል ኢንቴሊጀንስ ንብላታ ናይ ስነ ልቦናዊ ህድኣት ኣላቶ ሳ ብጣዕሚ ብኣ ይገልፁ ማለት እዩ። እዚኣ ሕማቕ ረኪበሉ ትብሎ ነገር ይብልካ ናብቲ ጠባይ ምስቲ መሳርሕቱ ምስቶም ተምሃሮ ምስ ኩሉ ድሓር ነዚ ቤት ትምህርቲ ከም ተምሃራይ ኩሎ ስለ ዝፈልጦ ፅቡቅ ገይሩ እዩ። ሕጂ ኣብዚ ናይ ጉዳያት ተምሃሮ ሓላፊ ናይ ጉዳያት ተምሃሮ ኮይኑ ዝሰርሕ ኣሎ ኣብ ንእሽተይ ዕድሚ ሕጂ ክንደይ ዓበይቲ ሰባት ክሰርሕዎን ከሸግሮምን ዝኽእል ስራሕ እዩ ተሰኪሙ ዝኸይድ እሞ ከዓ ነቶም ተምሃሮ ብዙሕ ጉዳያት እናሰምዐ መሊሱ ናብቲ ክላሳት ኣትዩ ይምህር ብዙሕ ሰዓታት ይምህር። ሕጂ በቲ ኣነ ተምሃራይካ ሓንሳብ ዝነበረ ኩሉ ግዜ ትከታተሎ ሕጂ ትዝህቦም ዓይነት ዕዮታት ኣርእስትታት ይመፁንና እዛ መፅሓፍ እዚ ኣላ ጥቃሎ መምህር ዳዊት ከምዚ እንዲ ኣዚዝና ድለዩ ፅንዑ ኢልና ገለ ንዑዊ ነገርዮ ብጣዕሚ ተሓጊሶኹም ዓይነት የስርሖም ነቶም ተምሃሮ ውን ካብቲ ኣብ ክላስ ኣትዩ ዝምህሮም ጥራይ ዘይኮነስ ብዙሕ ነገራት ከም ዘፅንዑ ከም ዝመራመሩ ንገብሩ።
1: መምህር ዳዊት ሕልምታቱ ሕጂ እውን ኣዝዮም ዓበይቲ እዮም ዘለዎም። ዝያዳ ፍልጠት ክድድልብሞም ፍልጠቱ ኣኻዕቤቱ ድማ ዝያዳቲ ዘበርክቶ ዘሎም ነቲ ብናፃ ዘምሃሮ ህዝብን መንግስትን ብዓፀፋ ክከሐስዩ ድልየቶም። ብተወሳኺ እውን ኪኖ መምህር ኮይኑ ዘበርክቶ ዘሎም በቲ ዘፍቅሮ ዓውዲ ስነ ፅሑፍ እውን ብዙሓት ኣብ ታሪክን ካልእ ኣርእስታትን ዘተኮረ መፅሓፍቲ ክፅሕፍ እዩ ሕልሞም።
0: ንመንስያት ክብሎም ዝደሊ ኩሉ ግዜ ኣብ ሂወት ወይ ኣብ መንገዲ ኩሉ ግዜ ዕንቅፋት ኣሎ። ነዚ ዕንቅፋ እዚ ከመይ ጌርና ንስዕሮ ኢና ዝያዳ ክንፈልጥ ዘለና። ከም ዝበልኩ ኣቐዲምካ እተ ረኣን ዕላማ ንሓደ ነገር ተሊካ ዘይብፃሕ ነገር ኢለን ማለት እዩ። ከቢድ መሰናኽል የጋጥመካ እዩ። ቀልጢፍካ ተስፋ ክትቆርልካን ኢትካ ክትህብ ይብልካን ነዚ መሰናኽል እዚ ከመይ ገይረ ይስዕሮ ጥራይ ዘይኮነ ክስዕሮ ኢልካ እውን ሙሉእ ክተኣምን ክትክእል ኣለካ ማለት እዩ። ስለዚ ኩሉ ኣብ ንኸዶ ሂወትና ኣብ ንሰርሖ ስራሕና ኩሉ ግዜ ረኣን ዕላማን እንተቐሚጥና ኩሉ ነገር ዘይብፃሕ ነገር የለን ማለት እዩ። ግዜ ክወስድ ይኽእል ይገል እዩ ገለ ካ ቀልጢፍካ ዝብፅሕ ኣሎ። ግን ወላ ግዜ ውሰድ ከም ዝብፅሕ ኣሚንና ኩሉ ግዜ ሓቡን ንሕን ተቐኒትና ክንከይድ ኣለና ማለት እዩ።
1: መምህር ዳዊት ኣብ መወዳእታ እዚ ዓወተይ ኣነ ደኣ ይፅዋዓሉ ኣለኹ እምበር ደገፍ ብዙሓት ወገናት ዝተሓ

0: ወሰዮም ብድሕሪት ኮይኖም ኬባትኸኩ ክፅዕር ፅዒረ ድማ ኣብዚ ደረጃ ንክበፅሕ እጃሞም ዘበርከቱ ብዙሓት እዮም ድሕሪ ምባል
1: ኣብዚ ደረጃ እዚ ንክበፅሕ ክንደይ ፃዕርን ሞራልን ሓገዝን ዝገበሩ ስድራ ቤተይ ይሕዋተይ ብዓብዪ ከዓ እዚ ነባሪ ከባቢ ምለዛናይ ኣብ ትምህርቲ ዘሎ ኣረኣያ ብጣዕሚ እዩ ክሳብ ማለት እዩ ብፍሉይ ከመስገኖ ይደሊ ብምሉእ ህዝቢ ናይ ልጓዓን ሰባ ማለት እዩ ከም ተወሳኺ ኩሎም መምሃራነይ መምሃርተይ ገበሩ ማለት እዩ ብጣዕሚ ከመስግኖም ደሊ እዚ ማሕበረሰብ ናይዚ ኮሌጅ ዓዲቂሕ ከዓ ካብቲ ኩሉ መምህር ሰራሕተኛ ተምሃራይ ማለት እዩ ብጣዕሚ ከመስግኖ ዝደሊ ከም ተወሳኺ ንክብርቲ በዓልቲ ቤተይ ወይዘሮ ሰናይት መሓሪ ከዓ ኣብ ጎነይ ኮይና ኣብ ኩሉ ዝሰርሖ ስራሕ ኣጆኻ ክትብለኒ ሞራል ክትበኒ ክትድግፈኒ ከለካ ዳርጋ ዓብዪ ሞራልን ተስፋኒ ሞ ብፍሉይ ከመስግና ይደሊ ማለት እዩ ንኩሎም መማሃርተይ ኣብ ህንዲ ዝነበሩ ኤርትራውያን ብፍላይ ከዓ ኣብዚ ኮሌጅ ከም ቀደም መምህረይ ነይሩ ሕጂ ከዓ መሳርሕተይ ዘሎ ዶክተር ቀሺ ስያስ ከዓ ናይ ብሓቂ ብፍሉይ ከመስግኖ ይደሊ ማለት እዩ ኣብ ዝኾነ ወላ ብስሕሮ ስራሕ ንዑ እንዳተወኮስ ከየሰርሕ ብዙሕ ነገር ከዓ ኣበርክቶ ይገብረለይ ብፍሉይ ከመስግኖ ይደሊ ማለት እዩ

0: ሰላምታና ተቐበሉ ፈንዎ ኤሪ ቲቪ ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ። ንሎሚ ሰኒ 11 ጉንበት ፍርቂ መዓልትን ፈረቓን ዝተዳለወ ሃገራውን ኣህግራውን ዜናታት ሒዘልኩም ቀሪበ ዘለኹ ማክዲ ሓጎሴ ንምክትታልኩም ብክብሪ እናዓደምኩ ብቐንዲ ኣርእስቲ ዜና ፍልም። ኣብ ንዞባ መንደፈራ ኣበርክቶ ምምሕዳራት ከባቢ ኣብ ሃገራዊ መደባት ተመኪሱ። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዕ ግስጋስ ከም እተመዝገበ ሚኒስትር ሕርሻ ሓቢሩ። ኣብ ንዞባ ደቂ ኣምሓረ ትካላት ቅድመ ትምህርቲ ብ76 ሚታዊት ዕቤት ኣርእየን። ፕረዚደንት ትራምፕ መንግስቲ ኢራን ንዘቐርበሉ ናይ ሰላም እማመ ንዝሃቦ ምላሽ ነፅይዎ። ኣብ መንጎ ኣፍሪካን ቻይናን ዝካየድ ንግዳዊ ምልውዋጥ ኣብ ቀዳማይ ርብዒ 226 ፅቡቅ ገስጋስ ኣርእዩ። ፀጥታዊ ኩነታት ዴሞክራሲያዊት ሪፓብሊክ ኮንጎ ኣብዚ ዓመት እዚ መሊሱ ከም ዝኸረረ ተገሊጹ። ዝርዝር ዜና። ኣብ ከተማ መንደፈራ ዝርከባ 4 ምምሕዳራት ከባቢ ኣብ ምዕዋት ሃገራዊ መደባት ብሓፈሻ ኣብ ምድማቕ በዓላት ድማ ብፍላይ ልዑል ኣበርክቶ ከም ዝገብራ ኣብ ማሕዳር ንዞባ መንደፈራ ኣቶ ህዝቅያስ ውህበት ገሊጹ። ምምሕዳራት ከባቢ ዓዲ ባሪ፣ ዓዲ ወግሪ፣ ዓዲ ሓረን፣ ሓድሽ ዓድን ኣብ ምድማቕ በዓል ናፅነትና ብቐንዱ ድማ ኣብቲ ካብ 15 ጉንበት ጀሚሩ ኣብ ጎደናታት ዝካየድ መደባት ኣብነታዊ ኣበርክቶ ከም ዘለዎን ብምጥቃስ ፅልወአን ናብ መላእቲ ዞባ ከም ዝሰፍሐ ሓቢሩ። ኣብ ማሓደርቲ ምስ ነበርቲ ንዘለዎን ዝምድና ምርርዳእን ዝጠቐሰ ኣቶ ህዝቅያስ መበል 35 ዓመት ናፅነት ብምዕሩግ ኣገባብ ንምፅምባል ምምሕዳር ንዞባ መንደፈራ መደባቱ ፈሊሙ ከም ዘለዎ ኣነፂሩ። ኣብ ማሓደርቲ ናይተን ምምሕዳራት ከባቢ ብወገነን በዓል ናፅነት ንምድማቕ ህዝቢ ውዳቤታቱ ብምሕያል ንዝገብሮ ዘሎ ኣስተዋፅኦ ብምምጓስ ድሮ እቲ ናይ በዓል ናፅነት ሃዋህ እናሞቐ ይመፅእ ከም ዘሎ ገሊፀን። መበል 35 ዓመት በዓል ናፅነትና ፅንዓትና ዋሕስና ብዝብል ቴማ ንምፅምባል ብደረጃ ሃገር ካብ ደረጃ ዓድታት ዝጅምር ሰፊሕ ምድላዋት ይግበር ከም ዘሎ ዝፍለጥ እዩ። ሚኒስትር ሕርሻ ጥዕና ጥሪት ብምውሓስን ዘመናዊ ሜላታት ብምትእትታውን ሃብቲ እንስሳን ውፅኢቱን ንምስሳን ክካየድ ብፀንሐ ፃዕሪ እወታዊ ገስጋስ ከም ዘመዝገበ ገሊጹ። ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኾ ሓበሬታ ብመልክዕ ፀብጻብ እተወሃይድሎ ያሲን ሳልሕ ከቕርቦ እዩ።
1: ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ምስሳን ሃብቲ እንስሳን ምውሓስ ጥዕና ጥሪትን ኣድማዕ ስራሕ ከም እተሰላሰለ ሚኒስትር ሕርሻ ገሊጹ። በዚ መሰረት ዝተፈላለዩ ሕማማት ጥሪት ንምቁፅፃር መንግስቲ መደባት ክታበት ብምስፋሕ ካብ 2013 ጀሚሩ ዓመታዊ 2.5 ሚልዮን ጥሪት ኣንጻር ሕማማት ጉልሓይ መሰል ጠለበጊዕ፣ ፍሮማይ ከብቲ፣ ፍሮማይ ጠለበጊዕ፣ ኣናሶን ካልኦትን ይኽተባ ምንባርን ካብ 2025 ጀሚሩ ድማ እቲ ቁፅሪ ናብ ልዕሊ 6 ሚልዮን ክብ ከም ዝበለ ከም ውፅኢቱ ተርእዮ ሕማማትን ሞትን እንስሳታት ናብ ዝተሓተ ደረጃ ከም ዝወረደ ተፈሊጡ።
2: ጥሪት ክህልዎ ካሎ ምግቢ እንስሳ ክህልዎ ካሎ በቁዕ ሕክምና ክህልዎ ካሎ ክኢለ ዋዓም ሰብ ክህልዎ ካሎ እዚአን ኣርባዕተ እየን ተን ምሕዳራ ወሲሕካስ እዚአን እየን። ሕጂ ሚኒስትር ሕርሻ ቀረብ ናይ መድሃኒት ይቕርባ ኣሎ፣ እዚ ኣርቲፊሻል ዘርኢ ይቕርባ ኣሎ፣ ክኢላታት ብደረጃ ዓዲ ወሪዶም ኣለው። እቲ ምግቢ እዩ፣ ምግቢ ከዓ ሓረስታይ ከፍርዮ ዝግባእ እዩ። ኣብቲ ምግቢ እውን ሕጂ ናይ ሚኒስትር ሕርሻ ዘርኢ ምቕራብ ድዩ ክኢላታት ኣብቲ ናይ ምግቢ እንስሳ ክኢላታት ቀሪብካ ንዑ ከመይ ጌርካ ከምትዘርኦ ከመይ ጌርካ ከምትዓፅዶ ድሕሪ ምዕፃዱ ከመይ ጌርካ ትዕቅቦ ገለ ኣብኡ እውን ቶም ክኢላታት ናይ ምስ ሕርሻ

0: ክፈርሑ ኣለዎ ሓረስቶት ማለት እዩ።
1: ምንቲ ስራሕ ሕርሻ ኣብ ብዙሕ መዳይ ድዮም ዝሕግዙና። ንኣብነት ሕጂ ኣብ ምድቓል፣ ምክንያቱ ዓሌትን ዝተመሓየሸ ከብቲ ንምምፃእ ኣብ ምድቕቃል ዘርኢ ዝገብርዎ ኣብ መድሓኒት መቐራብ ነተን ከብቲ ሓገዛት ብጣዕሚ እዮም ዝገብሩልካ ዘርኢ ዘርኢ ኤርባ ገለገለ ኩሉ እንደገና ሓካይም ይመፁካ ንሓካይም ከዓ ኩሉ ግዜ ሕጂ ቬትሪናር ኣለዉ ካባካ ዘይፍለዩ ሓገዛት ዝገብሩልካ ዝህቡካ መድሃኒት ኣሎ ኣርቲፊሻል ኢንሰሚኔሽን ምክንያቱ ዘርአኒ ሓያሽ ተባሂሉ ዝግበር ነገር እውን ኣሎ።
2: እዚ ከምዚ ኢሉ እንከሎ ኣብ ፈለማ እዋንና ፅነት ብዘይካተን ኣብ ገጠራት ብልምዲ ዝተሓዛ ዝነበራ ደርሁ ገደና መርባሕ ደርሁን ምፍራይ እንቋቑሖን ከም ዋኒን ዝሕዞ ሰብ ኣዝዩ ውሕድ ምንባሩ ዝጠቐሰ ፀብፃብ ሚኒስትር ሕርሻ መንግስቲ ምሩፃት ዓሌታት ኣዴታት ጨቓዊት ካብ ወፃኢ እናምፀአ ልዕሊ 8 ሚልዮን ጨቓዊት ተዓውኪኹ ንተጠቀምቲ ከም ዝዓደለ ኣነፂሩም። ኣብ መፍረ ንህቢ ድማ ኣብ 1991 ኣስታት 19,000 ዝግምገም ዝነበረ ዕስለ ኣናህብ ብዘገምታ ዕብየት እናርኣየ ብምምፃእ ኣብዚ እዋን ናብ ልዕሊ 46,000 ዓብዪ ከም ዝርከብ ገሊፁ።
3: ንኣብነት ሕጂ ክገልፅ ኮይነ ኣብ ሓንቲ እዛ ሓንቲ ጋብላዊ ቆፎ 20 ኪሎ ኮይና ኣብ ሓንቲ ምብርባር ማለት እዩ 20 ኪሎ በቃ ፅሩይ መዓር ማለት ፃዕዳ መዓር ፅሩይ 20 ኪሎ መዓር ኣውፅያ ኣብ ሓንቲ ምብርባር ማለት እዩ
4: ካብ ባህላዊ በታ ጋብላዊ ፅቡቅ እዩ እናሪናዮ ዳሃን ኣሎ መዓር ኣሎ መዓር የብሉ ዳሃን ኩነታት ኣሎ ስራሕ ኣሎ ኢልና ግን ኣትዎ ኢና።
2: ባህላዊ ቆፎ ንህቢ ብዘመናውን ጋብላውን ቆፎታት እናተተክአ ይመፅእ ምህላው ዝጠቐሰቲ ፀብጻብ ካብ ጠቕላላ ዘሎ ቁፅሪ ኣናህብ እቲ 51 ሚእታዊት ብዘመናዊ ቆፎ 41 ሚእታዊት ብባህላዊ ቆፎ 8 ሚእታዊት ድማ ብጋብላዊ ቆፎ ተታሒዙ ከም ዘሎ በዚ መሰረቱን ምህርቲ መዓር ክብ ከም ዝበለን ዋግኡ ብልዕሊ ፍርቂ ከም ዝነክየን ኣብሪሁም።
5: ኣብ ንፁባ ደቂ ኣምሓረ ኣብ ዓመተ ትምህርቲ 2025 2026 ቁፅሪ ትካላት ቅድመ ትምህርቲ ብ76 ሚእታዊት ዕቤት ብምርኣይ ናብ 41 ክብ ኢሉ በዚ ኣብ 31 ዓድታት ተረጋጊፁ ዘሎ ኣገልግሎት ሎሚ ዓመት 438 ህፃናት ትምህርቶም ኣብ ምክትታል ከም ዝርከቡ ኣዋሃዲ መዋዕሊ ህፃናት ኣብቲ ንፁባ መምህር እሽሻ ዮሃንስ ገሊፁ። ቅድሚ ስሩዕ ትምህርቲ ምጅማሩ መምሃራ ናይ ሓደ ወርሒ ስልጠና ከም ዝወስዳ ከም እተገብረ ጠቂሱ ድማ እዚ ኣብ ምርጋፅ ብቕዓት ትምህርቲ ዓብ ተራ ከም ዘለዎ ሓቢሩ ተራ መዋሊ ህፃናት ኣብ ዝቕፅል ጉዕዞ ትምህርቲ ወሳኒ ምዃኑ ዝሓበረት ሱፐርቫይዘር ቅድመ ትምህርቲ መምህር ሰማይነስ ገብረ ስላሴ እተን ዛጊት ዘይተሰርሓለን ዓድታት ተጠቀምቲ ንምግባረን ክስራሕ ተላብያ። ኣብ ንፁባ ጋላ ነፍሒ ነበርቲ ዝግብ ኣብ ከባቢኦም ኣብ ልምዓታዊ መደባት ንዝተዋፈሩ ኣባላት ሓይልታት ምክልኻል ኤርትራ ብ10 ጉንበት ናይ ምሳሕን ምዝንጋዕን እንግዶት ገይሮም። ኣብቲ ኣጋጣሚ ወኪል ምምሕዳር ትንፁባ ኣቶ ተስፋ ስላሴ ወልዱ ኣብ ዘስምዖ ቓል ሕድሪ ሰማዕታት ንዝተተግብሩ ዘለዉ ጀጋኑ ሓይልታት ምክልኻል ብምምጓስ ህዝሚ ዓቕሙታቱ ኣወሃሂዱ ዝገብሮ እንግዶት መርኣያ ሓበኑን ደገፉን ከም ዝኾነ ገሊጹ። ኣዛዚ ብርጌድ ተለንተ ይብራህ ጫዓይ ብወገኑ ኣብ ሕቕፊ ህዝቦም ማሚቖም ጎኒጎኒ ምውሓስ ልእላውነት ሃገር በብከባቢኡ ንዝሰላሰል ዘሎ ዕማማት ልምዓት ንምዕዋት ድልዋት ምዃኖም ኣረጋጊፁ። ህንፀት ዲጋ ዝግብ ዝከታተል ዘሎ ኣባል ክፍሊ ህንፃዊ ልምዓት ዘዋ ማእከል ኢንጂነር ቢንያም ሃይለ ብወገኑ እቲ መስርሕ ኣብ መፋርቅ ወርሒ መያዝያ 2026 ከም ጀመረ ብምሕባር ምስተዛዘመት ልዕሊ 190,000 ሜትሮ ኪብ ናይ መሓዝ ዓቕሚ ስለ ዝህልዋ ንሰብን ጥሪትን ከም እተገልግል ኣፍሊጡ። እቲ ናይ እንግዶት መደብ ብባህላዊ መሰናድኦ ደሚቑ ነይሩ። ኣብ መልኣ ቤት ጎኒ ጎኒ ኣካደሚያዊ ትምህርቲ ዝካየድ ንጥፈታት ባህሊ ስፖርትን ጥዕናን ከምኡውን ምዞን ሶንዓን ብቕዓቱ ተምሃሮን ምፍራይ ደራኺ ተራ ስለ ዘለዎ ብዝሓየለ ክድፋኣሉ መሰኻኽር ቀሪቡ። ርእሰ መምህር ቤት ትምህርቲ መባእታን ማእከላይን ደረጃ ስውእ ኢብራሂም ዓፈ መምህር መሓመድ እድሪስ ኣብ ዝሃቦ መብርሂ ዓመታዊ ዝካየድ ቅነ ኣብያተ ትምህርቲ ብቕዓትን ተወዳደርነትን ተምሃሮ ንምፍታሽ ከምኡውን ባህልን ክብርታትን ሕብረተሰብ ንምስራፅ ኣበርክቶ ከም ዘለዎ ኣረድዩ። ኣብ ምምሕዳር ከባቢ መትከል ኣቤት እትርከብ ቤት ትምህርቲ መባእታን ማእከላይን ደረጃ ስውእ ኢብራሂም ዓፋ ካብ ቅድመ ትምህርቲ ክሳብ ማእከላይ ደረጃ ዝመሃሩ 48 ሚእታዊት ደቂ ኣንስትዮ ዝርከብኦም ልዕሊ 100 ተምሃሮ ኣለውዋ። ዝስዕብ ዜና ሃገራት ወፃኢ እዩ ንምክታልኩም ደጊመ ዓደም።

ኣብ ዜናታት ወፃኢ ፕረዚደንት ዶናልድ ትራምፕ መንግስቲ ኢራን ንዘቕረበሉ ናይ ሰላም እማመ ንዝሃቦ ምላሽ ዘይቅቡል ክብል ነፂግዎም። ኢራን ኣብ ልዕሊኣ ዝካየድ ወተሃደራዊ ተፃብኦታት ጠቕሊሉ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኽፈላ መፃቦ ሆርሞዝ ልዕላዊ ግዝኣታ ምዃኑ ክረጋገፀላን

ፀኒዑ ዘሎ እገዳ ክልል ዓለም ዝብል ነጥብታት ዝሓዘ ምላሽ ኣሂባ ኣሜሪካ ዘቅረበቶ 14 ነጥብታት ዘጠቃለለ ናይ ሰላም እማመ ድማ ኢራን ኒክለሳዊ መደባታን ምምዕባል ዩራኒየም ከተቋርፅ ዝጠልም ነጥብታት ዘጠቃለለ እዩ ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ፀቢብ ምዃኑ እዮም ተንተንቲ ዝእምቱ እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ኪናት ክትዕወት ስለዘይከኣለት ኣብ ልዕሊ ሃገሩ ቁጠባዊ ኪናት ትእውጅ ከም ዘላ መንግስቲ ኢራን ወቂሱ ኣሜሪካ ካብ ናብን ወደባት ኢራን ዝንቀሳቀሳ መራኽብ ብምዕጋት ኣብ ልዕሊ እቲ ሃገር ቁጠባዊ ፀቕጢ ትገብር ከም ዘላ እዩ ዝፍለጥ ብካልእ ወገን እስራኤል ብ10 ጉንበት ኣብ ደቡባዊ ሊባኖስ ብዘካየደቶ መጥቃዕትታት ልዕሊ 50 ሰባት ከም እተቐትሉ ተቓሊሑ ምዚ ኣብ ዘተኣሳስር በቲ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ፀጥታውን ወተሃድራውን ቅልውላው ኣብ ዝሓልፈ ክልተ ኣዋርሒ ቀረብ ነዳዲ ብርርጅ ዓለም ብልዕሊ 1 ቢልዮን በርሚል ከም ዝጎደለ ተገሊጹ ኣብ መንጎ ኣፍሪቃን ቻይናን ዝካየድ ንግዳዊ ምልውዋጥ ኣብ ቀዳማይ ርብዒ 2026 ፅቡቅ ገስጋስ ከም ዘረኣየ ፀብጻባት ሓቢሮም ኣብ ዝሓለፈ 4 ኣዋርሕ ኣብ መንጎ ክልቲኡ ወገን ልዕሊ 880 ቢልዮን ዩዋን ዝግመት ንግዳዊ ምልውዋጥ ከም እተኻየደ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሕ ክነፃፀር ከሎ ድማ ብልዕሊ 19 ሚታዊት ከም ዝዓበየ ተገሊጹ ቻይና ምስ 53 ሃገራት ኣፍሪቃ እተካይዶ ንግዳዊ ምልውዋጥ ካብ ቀረፅ ናፃ ክኸውን ምስምምዓ ነቲ ኣሃዝ መሊሱ ክብከብሎ ከም ዝኽእል የመት እዚ ከምዚ ኢሉ እንከሎ መጠን ናይ ወፃኢ ንግዲ ቻይና ኣብ ዝሓለፈ 4 ኣዋርሕ ብኣስታት 15 ሚታዊት ከም ዝዓበየ ተገሊጹ ብመሰረት ስታትስቲካዊ ፀብጻባት መጠን ሰደድ ብልዕሊ 11 ሚታዊት መጠን እተው ድማ ብኣስታት 20 ሚታዊት ክብ ከም ዝበለ ተፈሊጡሎም ፀጥታዊ ኩነታት ሰሜናውን ምብራቃውን ዴሞክራሲያዊት ሪፐብሊክ ኮንጎ ኣብዚ ዓመት እዚ መሊሱ ከም ዝኸረረ ካብቲ ከባቢ ዝተፈነወ ዜና ሓቢሩ እዚ ዝተገልፀ ኣብ ውሽጢ ሰሙን ዘይኣክል ግዜ ኣብቲ ከባቢ ብዝተፈፀመ ሽበራዊ መጥቃዕትታት ልዕሊ 100 ሰባት ድሕሪ ምቕታሎም እዩ በዚ መሰረት ትማሊ 10 ጉንበት ኣብ ኣውራጃ ኢትሪ ብዝተካየደ መጥቃዕቲ ኣስታት 70 ሰባት ከም እትለቐትሉን 10ታት ከም ዝቆሰሉን ተፈሊጡ ቅድሚ ሳልስቲ ኣብቲ ከባቢ ብዝተፈፀመ ተመሳሳሊ መጥቃዕትታት እውን ልዕሊ 40 ሰላማውያን ሰባት ከም እተቐትሉ ኣይርስዓን ኣብ ዝሓልፈ ወርሒ መያዝያ ኣብ ሰሜናዊ ሸነኽ ኮንጎ ብዝተካየደ ሽበራዊ መጥቃዕቲ ልዕሊ 70 ሰባት ከም እተቐትሉ ዝጠቐሱ ፀብጻባት እቲ ከባቢ ካብ ቁፅፅር ሰራዊት መንግስቲ ወፃኢ ኮይኑ ከም ዘሎ የረድኡ ኣብ ዴሞክራሲያዊት ሪፐብሊክ ኮንጎ ካብ ዝንቀሳቀሱ ልዕሊ 100 ዕጡቃት ጉጅለታት እቶም ዝበዝሑ ኣብ ሰሜናዊ ክፋል ከም ዝርከቡ ይጥቀስ ፀጥታ ንምውሓስ ብዝብል ምክንያት ኣብቲ ሃገር ተዋፊሩ ዘሎ ኣስታት 15,000 ኣባላት ዘለዎ ኣህግራዊ ዓቃብ ሰላ ሓይሊ ዛጊት ንተልእኽኡ ዝበቅዕ ኣበርክቶ ከም ዘይገበረ እዩ ዝውቀስ መንግስቲ ኒጀር ፍራንስ 24 እትርከበን 9 ማዕከናት ዜና ፈረንሳ ኣብ ሃገሩ ከይነጥፋ ኣጊዱ እተን ትካላት ንልእላውነት ሃገሩ ኣብ ሓደጋ ዘእቱ ካብ ሓቂ ዝረሓቐ ሓበሬታ ክዝርግሓ ከም ዝፀንሓ ብምክሳስ እዩ ነቲ ስጉምቲ ወሲዱ ንጥፈታት ናይተን ማዕከናት ዜና ንፀጥታዊ ቁጠባውን ፖለቲካውን ገስጋስ ሃገሩ ከቆናፅብ ምፅንሕ እዩ እቲ መንግስቲ ወቂሱ ዘሎ መንግስቲ ኒጀር ኣብ ልዕሊ ማዕከናት ዜና ምዕራብ ናይ ምእጋድ ስጉምቲ ክወስድ እዚ ናይ ፈለማ ከም ዘይኮነ ፀብፀባት የረዱ ኒጀር ጥራይ ዘይኮነት ጉራብቲ ሃገራት ማሊን ቡርኪና ፋሶን እውን ተመሳሳሊ ስጉምትታት ክወስዳ ፀኒሐን እየን ማዕከናት ዜና ምዕራብ ንረብሓታት ዝውክልአን ሃገራት ጥራይ ዘገልግል ፖሊሲ ከም ዝኽተላ የን ዝውቀት ኪናት ዩክሬን ብሰላም ዝዓርፈሉ ግዜ ነዊሕ ከም ዘይከውን ፕረዚደንት ቭላድሚር ፑቲን ኣሚቱ ፕረዚደንት ፑቲን ብ9 ጉንበት ንማዕከናት ዜና ሃገሩ ኣብ ዝሃቦ መግለፂ እቲ ብድፊኢት ሃገራት ምዕራብ ዝተወልዐ ኪናት ናብ ናይ መወዳእታ ምዕራፍ ገጹ የምርሕ ከም ዘሎ ኣረድዩ ከም ኣካልቲ ናይ ሰላም ኣንፈት ፕረዚደንት ፑቲን ምስ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ሳልሰይቲ ሃገር ተራኺቡ ክዘራረብ ቅሩብ ምዃኑ ኣረጋጊጹሎም እቲ ርክብ ናይ መወዳእታ ናይ ሰላም ስምምዕ ዝኽተመሉ ከም ዝኸውን ፕረዚደንት ፑቲን ዘለዎ እምነት ገሊጹሎም ፕረዚደንት ዘለንስኪ እውን ንዘተ ሰላም ቅሩብ ምዃኑ ብመንገዲ ስሎቫኪያ ኣብ ዝሰደዶ መልእኽቲ ሓቢሩ ኪናት ዩክሬን ወተሃድራዊ ፖለቲካውን ረብሓታት ሃገራት ምዕራብ ንምውሓስ ከም እተወልዐ ዝገለጸ ፕረዚደንት ፑቲን ንዩክሬን ካብ ምዕናው ሓሊፉ ነቲ ዝድሊ ዕላማ ከመ ዘይወቕዐ ረድዩ ሩስያን ዩክሬንን ካብ 9 ክሳብ ሎሚ 11 ጉንበት ዝጸንሕ ግዜያዊ ምቁራጽ ተኽሲ ክገብራን ነስ ወከፈን 1,000 እስራት ኪናት ክለዋወጣን ተሰማሚዐን ምህላወን ይፍለጥ ናይ መወዳእታ ዜና
ኣብ መንጎ ፓኪስታንን ኣፍጋኒስታንን ዝተወልዐ ወተሃድራዊ ግጭት ዝኸፍአ ኣንፈት ክሕዝ ከም ዝኽእል ይግለጽ።

ገሊጽ ኣሎ። እዚ ዝተሓበረት ማልያ 10 ጉንበት ኣብ ፓኪስታን ብዝተኻየደ መጥቃዕቲ ብውሕዱ 15 ኣባላት ፖሊስ ከም እተቐትሉን ዓሰርታት ከም ዝቐሰሉን ድሕሪ ምቀሊሕ እዩ። እቲ መጥቃዕቲ ካብ ኣፍጋኒስታን ሰሊኾም ዝኣተዉ ሽበራውያን ከም እተፈፀመ ዝኸሰሰት ፓኪስታን ሕነ ናይ ምፍዳይ ስጉምቲ ከም እትወስድ ኣጠንቂቃ ኣላ። በዚ ድማ ዝሃድእ ክመስል ዝፀንሐ ወታደራዊ ምትፍናን ክልቲኤን ሃገራት መሊሱ ክኸርር ከም ዝኽእል ናይ ቀረባ ተዓዘብቲ የምቱ። ካብ ፈለማ ናይዚ ዓመት ኣብ መንጎ ፓኪስታንን ኣፍጋኒስታንን ክካየድ ብፀንሐ ምልውዋጥ መጥቃዕትታት ካብ ክልቲኡ ወገን ልዕሊ 600 ከም እተቐትሉ ፀብፀባት የረዱ። ዜና ንምዝዛም ኣርእስቲ ዜና ክንደግም። ኣብ ምንሶባ መንደፈራ ኣበርክቶ ምምሕዳራት ከባቢ ኣብ ሃገራዊ መደባት ተመጊሱ። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዕ ገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ሓቢሩ። ኣብ ንኡሰባ ደቂ ኣምሓረ ትካላት ቅድመ ትምህርቲ ብ76 ሚእታዊት ዕቤት ኣርእየን። ፕረዚደንት ትራምፕ መንግስቲ ኢራን ንዘቕረበሉ ናይ ሰላም እማመ ንዝሃቦ ምላሽ ነፂግዎም። ኣብ መንጎ ኣፍሪቃን ቻይናን ዝካየድ ንግዳዊ ምልውዋጥ ኣብ ቀዳማይ ርብዒ 226 ፅቡቅ ገስጋስ ኣርእዮም። ፀጥታዊ ኩነታት ዲሞክራሲያዊት ሪፓብሊክ ኮንጎ ኣብዚ ዓመት እዚ መሊሱ ከም ዝኸረረ ተገሊጹ። ለሰዓት ዝተዳለወ ዜና ተዛዚሙሎ ምስ ተርፉ መደባትና ንሓድገኩም ብወገነይ ብሩህ መዓልቲ።

0: ቀዊዓ ራያ ኣብ ግዜ ሃራ ብፓብሎን ተውዲቦን በደል ከም ዝበፅሖ ምስሊ ኣሰኒያ ደጊማትሉ ክሪስ ካቫግና ከይተማተ ዛጌት ኣብ መድረኽ ፕሪምየር ሊግ ተጠቃምነት ቫር ካብ ዝኣቱ እታ ውሳኒ ፀዊዒት ክትከውን ብትኽእል ውሳነ ንሸቶ ዌስትሃም ሰሪዝዋ። እዚ ግጥም ድማ ብዓወት ኣርሰናል ሓደ ባሎ ተዓፅዩ። ኣብዛ ግጥም ንመዖቲት ሸቶ ዘመዝገበ ትሮዛርድ ሙሉስ ተፀዋታይ ናይዚ ግጥም ተሰይሙ። ኣርሰናል ስዕብ ክልተ ግጥማታ ኣንጻር በርንላይን ክሪስታል ፓላስን እዩ። ኣብ ክልቲኡ ግጥም ስትዕወት ድማ ድሕሪ 22 ዓመታት ዋንጫ ፕሪምየር ሊግ ክትዓትር እያ። ካብዚ ብተወሳኺ ማንቸስተር ሲቲ ረቡዕ ኣንጻር ክሪስታል ፓላስ ኣብ እተካየዶ ግጥም ሒዛቶ ተወፅእ ውፅኢት እውን ንኣርሰናል ኣገዳሲ እዩ። ሲቲ ረቡዕ ምስ ፓላስ ነጥቢ ምስ እቲ ድርቢ ኣርሰናል ሶኒ ንበርንላይ ረቲዓ ዋንጫ ምዕታራ ከተፍልጥ እያ።
1: ግጥማት ላሊጋ እስጳኛ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐጽለሉ ባርሴሎና ኣብ ታሪክ ላሊጋ እስጳኛ ንፈለማ ግዜ ኣብ ግጥም ኤል ክላሲኮ ዋንጫ ምዕታራ ኣፍሊጣ።
0: ባርሴሎና መበል 29 ናይ ላሊጋ ዋንጫ ንምዕታር ሓንቲ ነጥቢ እናድለየታያ ኣብ ሜዳ ስፖቲፋይ ካምፕኖ ነታ ልዕሊ ዝኾነ ግዜ ኣብ ቀውሲ ዘላ ታሪካዊት መቐናቕንታ ሪያል ማድሪድ ዓዲማታ። ኣብ ታሪክ ላሊጋ እስጳኛ ኣብ ግጥም ኤል ክላሲኮ ካብ ክልቲን ክለባት ተዓዊታ ዋንጫ ምዕታራ ኣፍሊጣ ዘይትፈልጥ ብምፅናሓም ድሕሪ ነዊሕ ዓመታት ነዚ ዕድል ዝረኸበት ባርሴሎና ኣብ ልዕሊ ማድሪድ ተዓዊታ ነታ ዋንጫ ምዕታር ዓብ ትርጉም ነይርዎ። ኣሰልጣንያ ሃንስ ፍሊክ ዋላ እኳ ሰዓታት ቅድሚ ዝግጥም ሞት ወላድዩ እንተተረድአ ሓዘኑ ፀሩ ኣብዛ ታሪካዊት ምሸት ንባርሳ ክመርሕ ይወሲኑ። ወሰን ተፃወቱ ካብዛ ናይ ፈለማ ናይ ኤል ክላሲኮ ግጥሙ ዝኸሰረ ኣርቤሎኣ ዝተወሰኑ ምቅያራት ገይሩ ናብዚ ግጥም ኣትዩ። ኣብ ተሻዓይ ደቂቕ ባርሴሎና ኣብ ከባቢ ሳንዱቕ ንዝረኸበታ ንጻቕላዕ ማርኮስ ራሽፎርድ ብኣዝዩ ማራኺ ህራም ንሓላው ልዳት ሪያል ማድሪድ ቺቦ ኮርቷ ኣብ መሬት ሰጢሑ መበል 14 ሸቱ ብማልያ ባርሴሎና ኣመዝጊቡ። ግብሪ መልሲ ክህቡ ከምቲ ዝድለ ሸውሓት ዝነበሮም ዘይመስል ተፃወቲ ማድሪድ ጌና ካብ ድንዛዘ ዝተመዝገበቶም ሸቶ ከይወፁ ፌራን ቶረስ ኣብ መበል 18 ደቂቕ ካልይቲ ሸቶ ኣቁፂሩሎም። ራሽፎርድን ፌራን ቶረስን ድሕሪ ዘመዝገብዎን ሸቶታት ነቲ ሓዘን ወላድኡ ፀሩ ክመርሖም ምስዝምሰየ ሃንስ ፊሊክም ፀምቢሎሞ። ድሕሪ ዘን ክልተ ሸቶታት ዝተመዝገበ ሸቶ ብዘይምንባሩ ባርሴሎና ኣብ ልዕሊ ሪያል ማድሪድ ተዓዊታ መበል 29 ናይ ላሊጋ ዋንጫ ዓቲራ። ኣብ ኤል ክላሲኮ ተዓዊታ ዋንጫ ምዕታራ ዘፍለጠት ናይ ፈለማ ጋንታ ድማ ኮይና ባርሴሎና ኣብ 11 ተኸታተልቲ ግጥማት ብምዕዋት እያ እቲ ሊግ ንኽዛዘም 3 ግጥማት እናተረፍዎ ንማድሪድ ብናይ 14 ነጥቢ ጋግ በሊፃ ዓወታ ርጉፅ ገይራ። ባርሴሎና ኣብ ቅድሚ ደገፍታ ኣብ ዘካየረቶም 18 ግጥማት ናይ ዝዓመት ኣብ ኩሎም ዓወት ኣመዝጊብያ ነዚ ክብሪ በቂዓ።
1: ብኣርከ ዝኸበርኩም ተዓዘብቲ ናይ ሎም ትሕዝቶና ኣብዚ ዛዚም ኣለኹ። ስለትምክትታልኩም ኣዝየ መስግን። ምስ ተርፍ መርባት ኤርቲቪ ሓድገኩም ብወገነይ ብሩክ መዓልቲ።

ትምህርቲ ኣብ ኤርትራ ኣካል ማሕበራዊ ፍትሒ ኮይኑ መንግስቲ ንኹሉ ዜጋ ብዘይኣፈላላይ ብማዕረ ኣብ ኩሉ ኩርናዓት ሃገር ከም ዝባፅሕ ገይሩን ይገብርናኣሎ። ዝተምሃረ ዜጋ ዝያዳ ኣፍራይን ምስ ምዕባል ሓንቲ ሃገር ዝተሓሓዝ መዐቀንን መምዘንን ስለ ዝኾነ መንግስቲ ኤርትራ ካብ እዋን ብረታዊ ቃልሲ ጀሚሩ መሰረታዊ ትምህርቲ መሰልን ግዴታን ዜጋታት እዩ ብዝብል መትከላዊ እምነት ኩሉ ዜጋ ዕድል ትምህርቲ ከም ዝረክብ ገይሩ ስፖርት ኣብያተ ትምህርቲ ካብቲ መትከላትን ዕላማን ሃገራዊ ስፖርት ኤርትራ ዝብገስ ኮይኑ ኣብ ኣብያተ ትምህርቲ ዝካየዱ ንጥፈታት ስፖርት ብፍላይ ኣብ ውድድራት ዕቑር ዓቕሚ ተምሃሮ ስለ ዘንፀባርቕን ብቕዓት ዘለዎ መንእስያት ተምሃሮ ናብ ዞባዊ ሃገራውን ኣህጉራውን ውድድራት ንኽቕልቀሉ መሰረታዊ ዕድል

0: ብጨንፈር ሚኒስትር ትምህርቲ ዞባ ማእከል ተወዲቡ ንኣስታት 8 ኣዋርሕ ክካየድ ፀንሐ ስፖርታዊ ንጥፈታት ኣብያተ ትምህርቲ ስፖርታዊ ንጥፈታት ተምሃሮ ደፋኣይ ሓይሊ መቐይሮ ኣብ ትሕቲ ዝብል ቴማ ንልዕሊ 14,000 ስፖርታውያን ተምሃሮ ጠርኒፉ ብ12 ዓውድታት ስፖርት ዘካየዶ ስፖርታዊ ውድድራት ቀዳም 2 ግንቦት ኣብ ሰዓታት ቅድሚ ቀትሪ ብስነ ጥበባዊ ምርኢት ደሚቑ ዕድመ ዝተገብረሎም ላዕለዎት ሓለፍቲ መንግስቲ ሓለፍቲ ስፖርትን ህዝብን ከምኡ ውን ብኣሽሓት ዝቁፀሩ ተምሃሮ ኣብ ዝተረኽብሉ ብኽብ ዝበለ ድምቀት ኣብ ስታድዮም ኣስመራ ተዛዚሙ። ስፖርት ኣብያተ ትምህርቲ ኣብ ዞባ ማእከል ኣብ 2025-26 ካብ መባእታ ክሳብ ካልኣይ ደረጃ ካብ ቤት ትምህርቲ ጀሚሩ ብክላስተርስ ብንኡስ ዞባን ዞባን ዝተኸየደ 12 ዓውድታት ስፖርት ኣብ ነፍሲ ወከፍ ቀዳም ሰንበት ብውድድራት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰኪዐት፣ ኩዕሶ ኢድ፣ ኣትለቲክስ፣ ቅድም ብሽክለታ፣ ማውንተይን ባይክ፣ ሰደቃ ቴኒስ፣ ባይታ ቴኒስ፣ ባድሚንተን፣ ቼዝ፣ ያታዊ ስፖርትን ሕዱር ስንክልና ናይ ዘለዎም ተምሃሮ ዓይነ ስውራን ፅሙማን ኦቲዝምን ኣስታት 14,650 ስፖርታውያን ተምሃሮ ጠርኒፉ ናይዚ ዓመት ውድድራቱ ኣካይዱ።
1: እቲ ንጥፈታት ስፖርት ኣብ ኣብያተ ትምህርቲ ኣዝዩ ሰፊሕን ኣዝዩ ገፊሕ እዩ። ካብዚ እቲ ንጥፈታትና ቅድሚ ምጅማር ካብ ካላንደር ይጅምር። ዓመታዊ ትምህርቲ ተምሃሮ ምምዝጋብ ክጅምሩ ከለዉ ተምሃሮ ምትእኽኻብ ናይ ስፖርታውያን ኣብ ነፍሲ ወከፍ ኣብያተ ትምህርቲ ዝግበር። በዚ ከዓ እቲ ውዳቤ ማለት ኣብያ ትምህርቲ ንዝተወሰነ 2 ኣዋርሕ ናይ ውሽጣዊ ውድድር ብኢንተርክላስ ኮምፒቲሽን ውድድር ኣካይደን ናብቲ ዝለዕለ ናይ ቤት ትምህርቲ ዝውክለን ስኩል ቲም ብምቓም እየን ነቲ ውድድር ዝዳልዋሉ። ስለዚ ኣብቲ ኣጀማምራ በቲ ዝወፀ ዓመታዊ ካላንደር ኣብ ቀዳማይ ሰሚስተርን ኣብ ካልኣይ ሰሚስተርን ተባሂሉ እቲ መደብና ኣብ 2 መደብ ይኽፈል። ምክንያቱ ናይ ተምሃሮና ናይ ትምህርትን ናይ ፈተናን ናይ ኩሉ ግዜ ኣብ ግምት ብምእታዊ እቲ መደብ ዝሕንፀት እቲ ዓመታዊ ውጡ እውን ማዕሩ እዩ ዝኸይድ ማለት። ስለዚ ኣብ ጎኒ ጎኒ ናይቲ ምምሃር ምስትምሃር ንጥፈታት እዚ ስፖርታዊ ንጥፈታት ከዓ ብሰፊሕ እዩ ዝካየድ። ከምዚ ኣቐዲመ ዝገለፅክዎ ኣብ ቀዳማይ ሰሚስተር ዝምደብ ዓይነታት ስፖርት ኣሎ። ድሕሪ ናይ ፈተና ግዜኦም ናይ ምፅናዕቲ ግዜኦም ከዓ ኣብቲ ናይ ሰሜስተር ብሬክ ንብሎ ናይ ቀዳማይ ሰሚስተር ዕረፍቲ ከዓ ንጥፈታት ይካየድ። በዚ ከዓ እቲ ንጥፈታት ይስራዕ ኣብ ካልኣይ ሰሚስተር ከዓ ብዝሰፍሐ ክሳብ ሎሚ ዝመዛዘሚ ዕለት ከዓ ብሰፊሑ እዩ ዝካየድ ማለት። ስለዚ ካብቲ ካላንደርና ኣይንወፅን ኢና ኩሉ እዚ ነዚ መደብና ዓውድ ዝገብሮ ካብቲ ካላንደርና ኣቅዲምና ስለ ንሕንፅቶ ማለት ብየናይ ግዜ ብግዜ መቐን ብሰዓታት ብግዜ ኩሉ እሱር እዩ እቲ መደብና ማለት እዩ።

0: ስፖርታዊ ውድድራት ኣብ ቤተ ትምህርቲ ካብቲ ቀንዲ ዝካየደሎም ዕላማታት ሃገራዊ ሓድነትን መንነትን ዜጋታት ምድልዳል ሃገር ዝሃን ስነ ምግባርን ተፀዋርነትን ዘለዎ ዜጋ ምኩስካስ ፍልልያት ብምውጋድ ሓድነትን ፍቅርን ምድልዳል ደረጃ ዕድመ ካብ መዋለ ህፃናት ክሳብ ላዕለዋይ ደረጃ ተምሃሮ ተውህቦኦም ብምልላይ ብጋንታ ጠርኒፍካ ምኩስኳስን ምስግጋርን ናይ ውድድር ባይታ ብምፍጣር ድማ ኣብ መንጎ ኣብያተ ትምህርቲ ተመክሮ ምልዋፅን ሚዛን ዓቕሚ ምርግጋፅን ንመንእስያት ብኣካላውን ኣእምሮኣውን ምህናፅ ከም ውን ኣብያተ ትምህርቲ ምንጭን መሰረትን ስፖርታውያን ሃገርና ስለ ዝኾና እዩ
1: እቲ ዕላማ ርድእ እዩ ዓብዪ ዕላማ እንዳሕሪድካኒ ተካእቲ ስፖርታውያን ንምፍላይ እዩ እዚ ሓደ ኣካል ስርዓተ ትምህርትና የቲ ንፈታት ስፖርት ዘይተርፍ እዩ ማለት እዩ ትምህርትን ስፖርትን ዘይነፃፀሉ ሓደ ኣካላት እዮም በዚ ከዓ ካብ መባእታ ጀሚርካ ዋላ ካብ መዋል ህፃናት ጀሚሩ ስፖርታዊ ንፈታት ኣሎ ካብ መባእታ ጀሚርካ ክሳብ ካልኣይ ደረጃ ከዓ ስሩዕ ውድድር ነካይድ ማለት እዩ ስለዚ እዚ ሰኢልካ ዝኸይድ ዘይኮነ እቲ መደባት እቲ ዕላማ ሓደ እቲ ናይ ተምሃሮ ተመክሮ ምልዋጥ ኣሎ ብቕዓት ስፖርታውያን ምፍራይ ኣሎ ብሓፂሩ ከዓ እቲ ብሓፈሻ እውን ተምሃሮ ናይ ትምህርቲ ግዜኦም ናይ ዕረፍቲ ግዜኦም ኣብ ስፖርታዊ ንጥፈታት ዘሕልፍሉ ባይታ ንምፍጣር እዩ በዚ ከዓ ሰፊሕ ናይ ውድድር ባይታ ፈጢርካ ከዓ ብጋንታታት ኣቂምካ ነዚ ተወዳዳርነት ከም ዘለዎን ጌርካ

ትላህ ከም ዘለዎን ጌርካ ከዓ ነተን ኣብያት ትምህርቲ ከዓ ካብዚኦም ዝወፁ ታለንቲ ከዓ ነዚ ኩሉ መገብቲ ናይዘን ዲቪዥናት ንሪኦም ዘለና ካብ ካልኣይ ዲቪዥን ጀሚርካ ንምምሕደራት ዝምግቡ ንጋንታታት ዝምድቡ ንፌደሬሽናት ዝምግቡ ዘለዉ ስፖርታውያን ከዓ ኩሉ መሰረቶምን ምንጮምን ኣመፃፅኦምን ካብ ሚኒስትሪ ትምህርቲ። ስለዚ ካብዚ ዓብዲ ክሳየለን እዞም ኩሎም ንሪኦም ዘለና ከዓ ሃገራውን ዓለማውን መድረካት ዘሰራስሩና ዘለዉ ስፖርታውያን ከዓ ካብቲ ሚኒስትሪ ትምህርቲ ካብ ውድድራት ናይ ሚኒስትሪ ትምህርቲ ካብ ትፍታት ናይ ሚኒስትሪ ትምህርቲ ዝወፁ ምዃኑ ዘጠራጥር ነገር የለን። ስለዚ ካብዚ ዝዓቢ ዕላማ እውን የለን። ዜርካ ዜርካ ከዓ ሃገር ዘስምዩ ሃገር ዝውክሉ ጀጋኑ ስፖርታውያን ምፍራዩ እቲ ዕላማ

0: ስፖርታዊ ውድድራት ኣብ ቤተ ትምህርቲ ካብ ዓመት ናብ ዓመት ኣብ መንጎ ተምሃሮ ዝፈጥሮ ዘሎ ናይ ተወዳዳርነት መንፈስን በቲ ካልእ ሸነኽ ድማ ብመንገዲ ኣብያተ ትምህርቲ ዝፈረዩ ስፖርታውያን ሃገር ኣብ ምፅዋዕ ተፀሚዶም ብምህላዎም ንኣገድትን ወደብትን ናይዞም ውድድራት ውዳብኦም ክሕይሉን ዝርግሕኦም ክዕብዩን ደፋኢ ሓይሊ ኮይንዎም ኣሎ።
1: ከቢድ ሓላፍነት እዩ ብከምኡ ከዓ ዳርጋ ዓመት ሙሉእ ንኣሳት ብፍላይ እቲ ናይ ክልተ ዋርሒ ናይ ምዝገባን ናይ ገለን ግዜ ኢለካ እቲ 8 ዝቐፅለ ዋርሒ ግን ካብ መጀመርያ ብዕቱብ ዝተሓዝ ኩሉ መደብ መደብና ምኻልና ፈሊጥና ካብቲ ናይ ዝሓለፈ ተመክሮም ዝቐዲመ ዝገለፅክዎ ርኢና ኩሎም ነዚኦም ከዓ ከቢድ ሓላፍነት እዞም ኮሚቴ እዚኣቶም ነቲ መደብ ዘካይዱ እዮም ነቲ መደብ ዝውድቡ እዮም ነቲ መደብ ዘካይዱ እዮም ኣብ ንኡሳን ዞባታቶም ከዓ ልክዕ ከምቲ ኣብ ዞባ ንገብሮ ብንኡስ ዞባ ብደረጃ ክፍሊ ብደረጃ ክላስተር እንዳበሉ ኣወዳዲሮም ከዓ ናብዚ ውድድር ከም ዝቐርቡ ይገብሩ። ስለዚ ሰፊሕ ውዳበ ሰፊሕ ስራሕ እዩ ዝሰርሑ ዘለዉ። እዚ ከዓ ኣዝዩ ተስፋ ዝበካ ከዓ ብምልኦም እዞም ተወዳደርቲ ካብ ቢንያም ግርማይ ጀሚርካ ኩሎም ሓደ ካብ ሓደ መን ጠቂሰ መን ክገድፍ ብምልኦም ተበልና ምግና ናይ መስእ ኣይኮነን ኩሎም ተወዳደርቲ ከዓ ፍርያቶም ካብ ሚኒስትሪ ትምህርቲ እዩ። ካብዚ ናትና ቅርዓት ካብዚ ናትና እቲ ኮር ሚኒስትሪ ትምህርቲ ማለት እዩ ካብዚ ናትና ቅርዓት ዝወፂኦም ኢልና ደፊርና ክንዛረብ ንኽእል። እዚ ከዓ ብጭብጥን ብዳታን ክንዛረብ ንኽእል ኢና። እዚኦም ከዓ ካብ ዓመት ዓመት ከዓ ብዙሓት ስፖርታውያን ከዓ ናብ ፌደሬሽናት ብዙሓት ስፖርታውያን ከዓ ናብ ሃገራውያን ውድድራት ከዓ ይሳተፉ ኣለዉ። ዋላ ኣብዚ ናይ ኢንዶር ጌም ተርእናዮ ሎም ዓመት ካብቲ ናይ ዝሓለፈ ተወዳዳርነት ምእንታን ክህልዎ እቲ ኮሚቴ ተኣኪቡ እንታይ ወሲና ማለት እዩ ኩለን ኣብያት ትምህርቲ ዝሓፈሻዊ ጎብለል ንብሎ ሎሚ ኣብዚ መድረክ ክወሃብ እዩ። እታ ጎብለል ትበሃል ኩሉ ዓይነታት ስፖርት ዘሳተፈት ቤት ትምህርቲ እያ። ሕጂ ተሳታፍነት ኣብያት ትምህርቲ ተወዳደርቲ ኣብ ዓይነት ስራ ስፖርት ይሰፍሕ ኣሎ ማለት እዩ። ስለዚ ኩሎም ኣብቲ ናይ ኢንዶር ጌምስ ንብሎ ኣብ ናይ ቸዝ ዲኻ ባድሜንተን ባይታ ቴኒስ ሰደቃ ቴኒስ ኣብዚ ብምሉኡ ተሳታፍነት በዚሑ ማለት እዩ። እዚ ከዓ ድምር ናይዚ ከዓ ኣብዚ ናይ ጎብለን ንህቦ ዓብ ዋንጫ ዘዋሪት ዋንጫ ኣብኡ ድምር ክኣት እዩ። በዚ ምክንያት እዚ እቲ ኮሚቴ ዝወሰዶ ስግምቲ እውን ኣዝዩ ዝነኣ ድዩ። እዚ ከዓ ንምዕባይ ነቲ ስፖርት ተባሂሉ እዩ። ምክንያቱ ተሳተፍቲ ካልኦት ክንክመፁ ዝተገብረ እዩ። ካልእ ከይጠቀስኳ ካሓልፍ ዘይደሊ ኩዕሶ ኢድ እዚ ሃንድቦል እዩ። ሃንድቦል ኣብዚ ሃገር ፌደሬሽን ዝበሃል ነገር የለን። ሃንድቦል ኣዝዩ ጉረባብትና ንሪኤና ኣለና ጉረባብቲ ሃገራት ከምኡውን ዓለም ንሪኢ ኣለና። እዚ ሃንድቦል ጎኒ ናይ ኩዕሶ እግሪ ዝምዕብል ዘሎ ዓይነት ስፖርት እዩ። ኣዝዩ ምዕብሉን ተራቂቁን መፅእ ኣሎ። ኣብዚ ዞባና ግን ፌደሬሽን ናይ ኩዕሶ ኢድ ዝበሃል ነገር የለን። ኣብ ዞባናኣብያት ትምህርትና ግን እዚ ሂወት ኣለዎቲ ዓይነት ስፖርት ማለት እዩ። ካብቲ ናይ ኩዕሶ ቅርግረማን ብዝበለፀ ኣብ ሃንድቦል ኣዝዩ ሰሓብን ማራኽን ኮይኑ ቀሪቡ ኣሎ። እዚኣ ኣዝዩ ዘተባብዒ ማለት እዩ። ስለዚ እዚ ስጉምቲ እዚ ኩሉ ድኻማት እቲ ኩሉ መደባት ከዓ እቲ ኮሚቴ ዝወሰዶ ስጉምቲ እዩ። ኣብዚ ኮሚቴ ዝነጥፍ ዘሎ ናይ ዞባ ማእከል መምህራን ናይ ዞባ ማእከል ብምሉኡ መሓውር ናይዞም ፌደሬሽናት ኮይኑ ዘገልግል ዘሎ እዩ። ገሊኦም ኣብ ብሽክለታ ኣለዉ፣ ገሊኦም ኣብ ኩዕሶ እግሪ ከም ዳንነት ዘገልግሉልና ኣለዉ፣ ከም ፕሬዚደንት ኮይኖም ዘገልግሉ ኣለዉ፣ ከም ኮሚቴ ኮይኖም ከም ሓለፍቲ ቴክኒክ ከም ሓለፍቲ ዳያኑ ኩሉ ኣብቲ ፌደሬሽናት ዘሎ ቅርፂ ብምሉኡ ዘማልኡ ምኩራት ዝኾኑ ክኢላታት ኮሚቴ እዮም ኢና ክንብል። እዚ ከዓ ካብ መምህራን እዞም ኮሚቴ እዮም ከዓ ካብ መምህራን ተሳሒሎም ዝወፅ እዮም። ካብ ብዙሕ ተመክሮ ዝመፁ ኣብ ደረጃ ሓላፍነት ዘለዉ እዮም ማለት እዩ። ስለዚ እዚ እቲ ውህሉል ናይቲ ኮሚቴ ስራሕ።
0: ኣብዚ ንልዕሊ 8 ኣዋርሕ ዝካየድ ስፖርታዊ ውድድራት ፅፈቱ ሓልዩን ዕውድ ኮይኑ ንክወፅን ተራ ካብ ዝፃወቱ ኣካላት ናይ ኣካላዊ ትምህርቲ ብቕዓት መምሃራን እዮም። እዞም መምሃራን ጎንጎኒ ናይ ምምሃርን ምስትምሃርን ሞይኦም ኣብ ናይ ዕረፍቲ መዓልታት ነቶም ውድድራት ኣብ ምክያድ ብተወፋይነት ካብ ዝሰርሑ ኣካላት እዮ።

0: እዚኦም
1: እወ ሕጂ ተራ ናይዚ ኣካላዊ ትምህርቲ መምህራን ብዘይብኦም ሓንቲ ኢልቤልና የተጠቐና ቶም ማሕውርና ንሳቶም እዮም። ስለዚ ንሳቶም ከዓ ደረጃ ክፍሊ ጀሚሮም ወዲቦም ብጋንታ ኣቑሞም እዮም ኣብቲ ውድድር ዝሳተፉ። ሎሚ ካብቲ ናይ ዝሓለፈ ዝረኣናዮ ፍሉይነት ክስዕር የ ባህልቲ እዮም ብምሉኦም እቲ ናይ ምስዓር መንፈስ ኣብቶም ተምሃሮ እውን ኣስሪጦም እዮም መፅኦም። ስለዚ ኣብቲ ትምህርቶም ጎኒ ጎኒ እቲ ዝምህርዎ ኣካደማዊ ትምህርቲ በዚ ከዓ ናይ ልምምድን ናይ ትሬኒንግ ግዜ ፈልዮም ከዓ ነቶም ተምሃሮ ኣብ ምኩስኳስ ኣብ ምዕላም ናብ ታለንት ኣብ ምፍላይ ብዙሕ ስራሕ እዮም ዝፅበዩ ዝሰርሑ። በዚ ኣጋጣሚ ከመስግኖም ደሊ።
0: እዞም ናይ ኣካላዊ ብቕዓት መምሃራን ኣብ ኩሉ ዓውድታት ስፖርት ዘለዎም ኣፍልጦን ንቕሓትን በሪኹ ብሉፃት ተምሃሮ ንኽፍርዩ ሚኒስትር ትምህርቲ ምስ መሻርክቱ ዝኾነ ሃገራውያን ኮነ ዞባውያን ፌደሬሽናት ብምርድዳእ ስልጠና ክውድበሎም ይግባእ።
1: ንዕኦም ዓቕሞም ደረጃ ዓቕሞምን ትምህርቶምን ንምዕባይ ዝተገብረ ፃዕሪ ኣጋኒ ንክዛረብ ኣይክእል። ምክንያቱ ገለገለ ብፌደሬሽናት ዝውሃብ ከም ፌደሬሽን ቸስ፣ ሰደቃ ቴኒስ፣ ባድሜንተን ገለ ዝኣመሰለ ብዙሕ ስልጠናታት ይመፅ እዩ። እዚ እውን ስልጠናታት እዚ ከዓ ምስቶም ፌደሬሽናት ተዋሂድና ንሰርሕ ኢና። ከምቲ ዝድለ ግን ኣይኮነን። ሕጂ እውን ብዙሕ ፃዕርታት ክካየደሉ እዩ። ብደረጃናይ ደረጃ ትምህርቶም ናይ ኣካዳማዊ ደረጃ ትምህርቶም ንምዕባይ ከዓ ብዙሕ ፃዕርታት ከድሊ እዩ። ሚኒስትር ትምህርቲ ከዓ ሕጂ ነዚ ይስሕቶ እዩ ኣይብልን እየ። ኩነታት መምህራንና ግን ኣብዚ ሕጂ እቲ ብዝሒ ኣዝዩ ወሲኽ ኣሎ። ልዕሊ 200 መምህራን ናይ ኣካላዊ ቅድሚ ሕጂ ዘይነበረ ኣብ 60 ዝነበረ ናብ 9 ካብ 9 ናብ 100 ከምኡ እንዳበለ ሕጂ ናብ ከባቢ 218 ገፁ ክብ ኢሉ ኣሎ። ኣብ ኩለን ደረጃታት ሎሚ እዚ ዞባ ካብ ዝወሰዶ ዓብዪ ስጉምቲ ኢልና ንኣምኖ እቲ ዞባ እውን ክምስገን ዝግብኦ። ኣብ ኩለን መባእታ ደረጃ ኣብያተ ትምህርቲ 104 መባእታ ኣብያተ ትምህርቲ ኣለዋና። ኣብዚአን ከዓ ኣብ ኩለን ናይ ኣካላዊ ትምህርቲ ናይ ስፖርት መምህር ተገይሩለን ማለት እዩ። ስለዚ እዚ ሓደ ዓብዪ ዓወት ነቲ መደብና ክንብል ንኽእል ኢና። ቀፃሊ ግን ከምዚ ኣቐዲምካ ዝበልካዮ ስልጠና የድልዮም፣ ተዕሊም የድልዮም፣ ኩሉ ነገር ንኣባኣቶም ኣድህቦ ጌርና ክንሰርሕ ዓብዪ መደብ ሓንፂፅና ኣለና። እዚ ከዓ ኣብቲ ናይ ምቕፃል መደብና ክንርአና ማለት እዩ።
0: ኣብያተ ትምህርቲ መሰረታዊ ኩሉ ዓይነታት ስፖርታዊ ንጥፈታት እየን። ስለዚ ኣብኣተን ዝግበር ወፍሪ ኩሉ ዓብዩ። ዞባውያን ኮነ ሃገራውያን ፌደሬሽናት ነዘን እምነ ኩርናዕ ስፖርት ሃገርና ዝኾና ኣብያተ ትምህርቲ ቆላሕ ተሂቦ ምዝጥምትወን እቲ ዝካየድ ወፍሪ መስርሑ ዝሓለወ ኮይኑ ዕቤት ስፖርት ሃገርና ድማ ብዝያዳ ንቕድሚት መወፀ።
1: እወ ኩልና መሻርክቲ ኢና ንብሎም ግን ንሕና ግን ነዚ መደብ ኮሪና ክንብል ንኽእል። ምክንያቱ ንዓና ከይሓዙ ፌደሬሽናትን ከሳሳ ክብየን ዝመፁ ስፖርታውያን ድሞ ክወዳደራ። ስለዚ ደጊሜ ኣነ እውን ሕጂ ዛረቡ ደሊ እቲ ዝምድናታት ኣሎ እቲ መደባት ምስኦም ብሓንሳ ኮይንካ ምሕንፃፅ ኣሎ ዓመት ዓመት ኣብ ቃል ምሕትት ዝብሎ እየ ኪኖ እዚ ግን ክኸይድ ክኽእል ኣለዎ። ኣብ ታሕቲ ወሪደን ፌደሬሽናት ኢደን ክእትዋ ኣለዎን መሰና ተሓባቢረን ዘለዋና ታለንት ክቕበላና ክእል ኣለዎን። እቲ ናይ ምስግጋር ግዜ ናይ ምስግጋር ስፖርታውያን ከዓ ክህሉ ክኽእል ኣለዎ። እቲ ብሪጅ ክፍጠር ክኽእል ኣለዎ ካብኦም ክኸዱ ኣብ ምስሪ ትምህርቲ ፀኒሖም ታለንትዮም ተወዳዲሮም ኣብ 11 ክፍሊ በፂሖም ሳዋ ከይዶም ብድሕሪኡ ናብኦም ክኸዱ እቶም ስፖርታውያን እቶም ታለንት ብፍላይ ሃገር ከስሚኡ ዝኽእሉ ንፉዓት ስፖርታውያን። ስለዚ ሓደ ብሪጅ ክፍጠር ክኽእል ኣለዎ። እዚ ከዓ ሚኒስትር ትምህርቲ ዝዓቕሞ ዝሰርሕ ኣሎ። ሓደ መፅናዕቲ ተገይሩ ነዚ ናይ ምስግጋር ስፖርታውያን ተካእቲ ስፖርታውያን ከዓ ገለ ክግበር ክኽእል ኣለዎ። ስለዚ ፌደሬሽናት ዘለና ዝምድና ሓያል እዩ። ግን ኪኖዚ ግን ክኸይድ ክኽእል ኣለዎ ድሩት እዩ ዘሎ ስጋ ሕጂ ክሳብ መጨረሻ ግን ፌደሬሽናት ኣብ ታሕቲ ወሬደን ምሳናት ይህንምን ተባሂለን ነትናትና መደብን ዕላማን ኣሚነናሉ ኣብቲ መደብና ክኣትዋ ክኽእል ኣለዎን። ኣብዚ ከዓ ማዕፆና ርሑው እዩ ንሓደ ዕላማ ስለ ዝኾንና ማለት እዩ።
0: ኣብያተ ትምህርቲ ቀንዲ ምንጭን ኣፍራይን ስፖርታውያን ሃገርና ዝበሃለሉ ምኽንያት ንቕል ዓለም ኣይኮነን። ኣብ ሕሉፍን ኣብ ዝቐረበ ዓመታትን ስም ኤርትራ ኣብ ዝለዓሉ መድረኻ ዝፀውዑ ስፖርታውያን መብዛሕትኦም ብመንገዲ ኣብያተ ትምህርቲ እዮም። ስለዚ ኣብ ዕቤት ስፖርት ሃገርና ልዑል ኣበርክቶዩ ዘለዎን ክበሃል ይከኣል።
1: 100 ካብ 100 እንተበልኩ ምግናን ኣይኮነን። ንሕና ጥራሕ ክልብለና ንሕና ዞባ ማእከል ጥራሕ ኣይኮነን። ሽዱሽተ ዞባታት ከም ኣምባሳደር ንሕና እውን ኣብ ዝኮይና ኣለና ኣክሰስ ስለ ዝረከብና እምበር ኣብ ኩለን ዞባታት ሃገርና ኣዝዩ ውዕውዕ

0: ሓፍታዊ ንጥፈታት ዝካየድ ውዕውዕ ናይ ቀነ ስፖርት ከዓ ክካየድ ውርሕኡ ርኢና ኢና። ስለዚ ኣብ ኩሉ እእቲ ምዕባለ ወይ ተራ ናይዘን ፌደሬሽናት ከዓ ክዓቢ ክኽእል ኣለዎ። ስለዚ እቲ ዕላማ ግን ብዓብኡ ንሓደ ዕላማ እዩ ኩሉ ማለት እዩ። በቲ ምፃእ በቲ ምፃእ ኣበይ ናይ ዓውደ ስፖርት ብዘየገድስ ኩሉ ንሓደ ዕላማ እዩ። እዚ ዕላማ ከዓ ካብ ግዜ ናብ ግዜ ሸቱ እንዳሃረመ ይኸይድ ኣለዎ ኢልና ብድፍረት ክንዛረብ ንኽእል ኢና። ሚኒስትር ትምህርቲ ዝገብሮ ዘሎ ኣስተዋፅኦ ግን ቀሊል ኣይኮነን። መሓውር ኩሉ ምንጪ ስፖርታውያን ኢንዳስትሪ ናይ ስፖርታውያን ኣብያ ትምህርቲ ኢልና እውን ክንዛረብ ንኽእል ኢና።
1: እዞም ንኣስታት 8 ኣዋርሒ ዝተኻየዱ ስፖርታውያን ውድድራት ከመይ ተዛዚሞም ኣብ ተምሃሮ ዝፈጥሮ ናይ ተወዳዳርነት መንፈስ ከመይ ነይሩ ኣብያተ ትምህርቲ ኣብ ናይ ዝዓመት ውድድራት ብቕዓተን ከመይ ተንፀባሪቑ ንዝብሉ ሕቶታት ንገለ ከም ኮሚሽነራት ብምዃን ነዚ ውድድር ዝመርሑ ኣካላት ኣዛሪብናዮም ነርና። ፈለማ ኮሚሽነር ኩዕሶ እግሪ ኣሰልጣኒ መኮነን ዘውደ
2: እቲ ጉዕዞ ብጣዕሚ ሓያልን ኣህላኽን እንዩ ንኹሉ ነቲ ኣብኡ ዝተሳተፈ ብዙሕ ነገራት እዩ። ብዙሕ ባጀት እውን ፈሲሱሉ እዩ። እዞም ተፃወቲ እዚኣቶም ዞም ንኣሽ ቆልዑ ካብ ንኣሽ እዩ ጅምር ኩዕሶ እግሪ ኣብ ኣብያተ ትምህርቲ ኣነ እግርም ዝብለኒ እንደ ከም ኣሰልጣኒ ኮይነ ክሪኦ ከለኹ ኣብ ኣብያተ ትምህርቲ እ ማዕረ ማዕረ ተሳታፍነት ናይ ደቂ ኣንስትዮ እዩ ዘለዎ። ምክንያቱ እተን ደቂ ኣንስትዮ ለሰይ ናብ መባእታ ንድሕር መፂና ዕድመ 10-11 ነፃወት ኢና። ደቂ ኣንስትዮ ማዕረ ተሳታፍነት ኣለዎን ልክዕ ከም ናይ ደቂ ተባዕትዮ ማለት እዩ። እሞ ኣብኡ ዘሎ ታለንት ነስከኣኒ ናይ ብሓቂ ድገርመካ ከምዚኦም ዓይነት ቆልዑ ዘለዉ ናይ ኢኹና ትብል ንሕና ድና ነባላሽዎም ትብል ኣሰልጣኒ ኮንካ ክትሪኦ ከለካ እዞም ቆልዑ እዚኣቶም ነታ ዘላቶም ክእለት ናታ ዝለዓለ ደረጃ ንክተብፅሖም ንሕና ድና ነባላሽዎም ኢኻ ትብል ክሪኦም ከልኹ ኣነ ናይ ብሓቂ እቲ ኣብ ስክሪን ንሪአይዎ ከተግብርዎ ክሰርሕዎ ኢኻ ትርኢ። ሕጂ እንታይ ደኣ ክኾኑሎ ማለት እዩ ማዕረ ማዕሪ እዩ ንላዕሊ ገጾም ክኸዱ ከለዉ እንዳጠፍኡ ይኸዱ ኣለዉ። ሕጂ ኣብኡ እዩ እቲ ንሕና ስራሕ ዝያዳ ክዓቢ ዘለዎ ኮይኑ ስማዕኒ ታለንት ኣለዉ ነዞም ታለንት እዚኣቶም ኣነ ሕጂ ናይ ንእዞባ ጋላ ንፍሕ ኣለኹ። ኣብ ንእዞባ ጋላ ንፍሕ ዘሎ ናይ ታለንት ተባሂላ ሓንቲ ጋንታ ደቂ ተባዕትዮን ደቂ ኣንስትዮን ዘለዎ ዕድሚ 12-13 ክህሉ ኣለዎ 10-11 ውን ከምኡ ክህሉ ኣለዎ 14-15 ክህሉ ኣለዎ ካብኡ ንላዕሊ ግን ክለባት እየን ክቕበላካ ዘለዋ ክለባት ተቐቢለን እየን ናብ ዝለዕለ ደረጃ ከብፅሖ ኣለዎ ወይ ድማ ኮሚሽን ስፖርት ወይ ሃገራዊ ፌደሬሽን እዩ ክሰርሓሉ ዘለዎ ኮይኑ ይስማዓኒ። እዚ ኣብ ታሕቲ ግን ተምሃራይ ምሳና ስለ ዘሎ ነዚ ተምሃራይ እዚ ንሕና ከምኡ ጌርና ክንምልምሎ ኣለና እየ ዝብል ኪኖ እዚ ንኸዶ ዘለናስ ናብኡ ገፅና እንተ ንኸይድ ሞ ነዚ ኩዕሶ እግርናስ ፅቡቕ ባይታ ምኾኖ እየ ዝብል እምነት ኣለና ኣነ ክሪኦ ከልኩ ማለት እየ። ኮይኑ ግን እዚ ሚኒስትር ትምህርቲ ዝገብሮ ዘሎ ዓብዪ ወፍሪ ኣብዞም ንኣሹ ካብ ኢንተር ክላስ ኮምፒቲሽን ጀሚሩ ኣብ ውሽጢ ውድድር እንዳካየድና ፀኒሕና ገና ዓመት ሙሉእ ድኸይቲ ውድድር ምክንያቱ እቶም ዝበዝሑ ኣብ ቤት ትምህርቲ እዮም ዘለዉ ነቶም ብዙሓት እብን ድኾነ ቆልዓ ክፃወት ኣሎ ኢና ንሕና ባህጉ ክህልዎ ኣሎ ክቕስቀስ ኣለዎ ኢና ንብል ንሕና ባህጊ ኢና ንቕስቅስ ክእለቱ ዝምባልዩ ኢና ንሕና ነለሊ ዝምባልዩ ኣለሊና ከዓ ናበይ ከ ይኸይድ ናበይ ከ የድምዕ ኢና ንብል እሱ ከዓ ይግበር ኣሎ ብሚኒስትር ትምህርቲ ማለት እየ። ኪኖ ግን ኣትለቲክስ ምፃእ ብዙሓት ተወዳደርቲ ይፈርዩ ኣለዉ ይመፁ ኣለዉ ኣብ ላዕሊ ክትሪኦም ከለካ ከዓ እንዳጠፍኡ ኸዱ ኣለዉ ሕጂ እቲ ታሕቲ ወሪድካ ምስራሕ እንተ ዝህሉ ነይሩ ዝሓሸ ኮይኑ ስምዓና ኣብ ኩሉ ሜዳያት የብለካ ዘለዎ ብኩሉ ኢና ንኸይድ ኢንዶር ጌም ዝተመፀካ ኣለዉ ፌደሬሽን ደይተንኮፎ ሃንድቦል ኣዝዩ ውዕውዕ ዝኾነ ሓያል ዝካየድ ዘሎ እዚ ኩሉ ዓይነት ስፖርት እዚ ክካየድ ከሎ ኣብ ሚኒስትሪ ትምህርቲ ይካየድ ኣሎ። ሕጂ እተን ፌደሬሽናት ከዓኒ ታሕቲ ውርድ ኢለን ተዝሰርሓሉ ሞ ኢድን ጓንትን ኮይና እተንኸይድ እቲ ስፖርት ናይ ሃገርናስ ኣብ ዝለዕለ ደረጃ ምበፅሐ ዝብል እምነት ኣለና ነ እዋ ሕጂ ንኣብነት ከተማን ገጠርን ብዙሕ ፍልሊ ነይርዎ ኣብዚ ሕጂ እዋን ግን ታዕማ ኣራር እዩ ዘለዎ። ኣነ ሕጂ ብጋላ ነፍሒ ኮይነ ክምልስ እንድሕር ኮይነ ኣብ ጋላ ነፍሒስ ዳርጋ ሰለስተ ዋንጫ ወሲድና ኣለና ማለት እዩ ክሪኦ ከልኩ ማለት እዩ። ብሓፈሽኡ ኩለን ኣብያተ ትምህርትስ ተወዳደርቲ ነይረን መዓልቲ ዝሃበን እየን ድዕወታ እምበር ዳርጋ እቲ ናይቶም ቆልዑት ናይቶም ህፃናት ብቕዓት ኣብ ኩሉ መዳይ ማዕረ ነይሩ ክብለካ ይኽእል ማለት እዩ። ብፍላይ ብኩዕሶ እግሪ ኩሎም ዝኾነ ህፃን እንዲ ብፅርግያ ክፃወት ትርዮ ሕጂ ንሃና እቲ ባይታሲ ኣሎ ኣብያተ ትምህርቲ ግን ምዕሩይ ዝኾነ ዝርግሐ ነይሮ ምዕሩይ ዝኾነ ብቕዓት ከዓ ርኢ ኣለና።
1: እዞም ብመንገዲ ኣብያተ ትምህርቲ ዝፈርዩ ዘለዉ ተፃወቲ ቀፃሊ ምክትታልን ምሕብሓብን ዝግበረሎም ንመጻኢ ንሃገራዊት ጋንታ ኩዕሶ እግሪ ኤርትራ ውሕስ ክኾንዋ ዝኽእሉ ተፃወቲ ከም ምዃኖም መጠን ዕቱብ ምክትታል ክግበረሎም ኣሰልጣኒ መኮነን ዘውደ ተላብዩ።
2: ኣነ እንታይ ዝብል እምነት ኣለ ንመስለካ ታለንት ተላልዩ ተለልዩ ስከዓ ብሰዋ ዝኸይድ ዋላ ብጥርኑፍ ከይዶም ብጥርኑፋት ዝምለሱሉ መንገዲ ክህሉ ኣለዎ እዩ ዝብል። ምክንያቱ እዞም ታለንት እዚኣቶም ትብተኽ እያ ዘላ ንሕና ካቶም ኣሰልጠንቲ ከዓኒ ኣነ ንድ እዛ በላ ትበሃል ካብ ኩዕሶ እግሪ ተትጠፍእ ከም ሕቶም በላ በላ ህረማ ገለ እንዳበልካ ነዞም ታለንቲ ዝኾኑ ቆልዑት ኢና ነጥፎም ዘለና። ንኣብነት ምስ ሃገራዊት ጋንታ ንድሕራት ተኣሳሲርዮ ብደገ ዝነበሩ ዝመፁ ዝረኣናዮም ሲ ብጣዕሚ እዩ ዝገርመካ ኩዕሾ ረጊፆም ካብ ቦርቴሬ ኣብቲ ፔናሊቲ ኤርያ ፅቡቅ ኮንፊደንስ ርእሰ ምትእማን ዘለዎ ኣብ ኣውሮፓ ዝፃወት ስለ ዝኾኑ እሲ እሶም ንሕና ካብዚ ዞባ ማእከል ድኸዱ ከዓ ልክዕ ከምኡ ዓይነት ተፃወቱ ነይሮም ከም በዓል ኣንበሰ ድሄ ገለ ሊሄብ ዝክሪኦ ከልካ ንሪኢኸ ኩዕሾ ክቀልዓ ይዝውዕል እዚ ክጠፍእ ኣሎ። እዚ ናይ መን ይመስለካ እቲ ናህና ኣተሓሳስባ እዩ ክጠፍእ ዘሎ። ንሕና ከም ኤርትራውያን ቁንፅባት ነፍሲ ዘለና ኩዕሶና ቁልጡፍ ኮይኑ ኩዕሶና ከዓኒ ብግቡእ ተቀባቢልና ነድማዕሉ ነገራት ዳ ክንሰርሕ ኣለና እምበር ካባና እዩ ኣነ ስልጣን ኮይኑ ክሪኦ ከሎ ብጣዕሚ ነብሰይ እንዳፈቆቆስኮ እያ ዝኽይድ ኩዕሶ በላ በላ እንተርሒቕካ ትርሓቐት ኮይኑ ስምዓና ኸውን ዝርሒቓ ግን ተመሊሳ ኩዕሶ እያ ትመፀካ እዚ ነካይዶ ዘለና ውዝር ኣብቲ ታች ላይ ንረአየን ሞ ክንደይ ኩዓሳሲአን ዘለዋ እቲያ ተጓሓፍካ እያ ክትመፅ እያ ግን ተመስሪታ ተሰሪሓ ክትመፃእካ ኮላ ንዓኻ ሓደጋ ትፈጥረልካ እስኻ መስሪትካ ክትፃወታ ዝግባአካ ግን ይጠፍእ ስለ ዘሎ እዚ ኣብ ሚኒስትሪ ትምህርቲ ርእ እያ እዞም ቆልዑት እዚኣቶም ይገብርዎ እዮም የተግብርዎ እዮም ኣለዉና መምሃራን በላ ክብሉ ዝውዕሉ ግን እዚ ክጠፍእ ኣለዎ ካብ ዓድና። ምክንያቱ እዚ እቲ ታለንት እዚ ኣብ መጀመሪኦም ድላዮም ኮይኖም ነፃ ኮይኖም ክፃወቱ ዝኽእሉሎም ልክዕ ክለብ ባርሴሎና ከባቢኦም ተመስሪቶም ዝመፁ እዚ ላመንስያ ገለሲ እዚ ዓይነት ኣካይዳ እዮም ድኸዱ ብዘይ ኣሰልጣኒ እዮም ከማ ደፃወትዎም ኣሰልጣኒ ጥራይ ምቅያራት ዘይኮይኑ ብዛዕባ ኩዕሶ ዝኾነ ነገራት ወዲዎ ይብ ምምድመፅ ኣብ ፀወታ ክኾን ከሎ ነፃ ኮይኖም ይምፃወቱ ከምዚ ዓይነት ስታይል እንዳተኣተተና ኸይልና ንፍዓት ትኾኑ ተፃወቶት ከዓኒ ክነምፅኢና ርእሰ ምትእማን ዘለዎ ከም ቀረበ ኣብነት ንኻ እዛ ሃገራዊት ጋንታ ንኻ ፅቡቅ ዝኾነ ኩዕሾ ስለ ዝረኣኹላ ያ ከምዝብለኒ
1: ኮሚሽነር ኣትለቲክስ በረኸት መስፍን።
3: እዚ ናይ መደብ ኣትለቲክስ ብደረጃ ንኡስ ዞባን ብደረጃ ዞባን ኢና ንካይድ ቅድሚና ብደረጃን ንኡስ ዞባን ምክያድ ግን ኩለን ኣብያተ ትምህርቲ ብደረጃ ክላስተር የካይዳ። ስለዚ ብደረጃ ክላስተር ምስ ኣካየዳ ኣብዚ ዝካየድ ውድድር እቶም ዝበለፁ ኣትሌታት ሒዘን እየን ብንኡስ ዞባ ደረጃ ዝሳተፋ። ስለዚ ኣብዚ ብንኡስ ዞባ ደረጃ ዝሳተፉ ሓያላት ምዃኑ ይርዳእካ እዮም። ምክንያቱ ንሶም ውን ምድላዋት ገይሮም እዮም ብደረጃ ንኡስ ዞባ ዘምፅዋን። ኣብዞ ብናይ ካልኣይ ደረጃ ከዓ ልክዕ ናይ ካልኣይ ደረጃ ከዓኒ እቶም ዝበለፁ ኣትሌታት ናይ ንሕዶም ናይ ኢንተርክላስ ኮምፒቲሽን ብምድላው እዮም ናብዚ ውድድር ዘምፅዎም ማለት እዩ። ስለዚ እዚ ውድድር እዚ ብሓፈሻ ክንሪኢ ከለና ካብ ዓሚ ጀሚርና ፃዕቀስ ናይ ኣትሌቲክስ ስለ ዝነበሮ እቲ ናይ ተግባርን እቲ ናይ ትራክን ዝበሃል ይፅዕቀና ስለ ዝነበረ ካብ ዝሓለፈ ዓመት ግን ኣብ ክልተ መደብ ኢና ሒዝናዮ። እቲ ናይ ፊልድ ኢቨንትስ ወይ ከዓ ናይ ተግባር ኢልና ንፅውዖ ኣብ ቀዳማይ ሰሚስተር ኣብቲ ወርሒ 12 ንገብሮ ማለት እዩ። እቲ ካልኣይ መደብና ከዓ እቲ ናይ ትራክ ዝግበር ወይ ከዓ ብስመራ ስታድዮም ዝካየድ ከዓኒ ኣብ ወርሒ 4 ነካይዶ ሕጂ ኣብዚ ተን ተሳተፍቲ ኣብያተ ትምህርቲ ኣዝየን ብዙሓት እየን። ብደረጃ ንኡስ ዞባ ክኸውን ከሎ ሓንቲ ኣብ ናይ ነሶ ከፊት ሓንቲ ንኡስ ዞባ ክልተ ተወዳደርቲ ሒዛ እያ ትመፅእ ኣብ 800 ሜትሮን ኣብ 1000 ሜትሮን ግን 3 ሒዘ ንመፃ ማለት እዩ። እዚኦም ሕጂ ብደረጃ ንኡስ ዞባ ዘካየዶ ውድድር እዩ። ኣብቲ ናይ ካልኣይ ደረጃ ዝካየድ ውድድር ግን ብጣዕሚ ገፊሕ እዩ። ምክንያቱ 22 ኣብያተ ትምህርቲ ኣለዋ ኣብ ዞባ ማእከል። ስለዚ ነብሲ ወከፍ ቤት ትምህርቲ ኣብ ነብሲ ወከፊት ከክልተ ሒዛ ትመፅእ። ስለዚ ኣብ ሓደ ውድድር 44 ተምሃሮ ሒዞም ውፅና ማለት እዩ። ስለዚ 44 ተምሃሮ ኣብ 100 ሜትሮ ንኦም ከተፃሪ ኣብ 200 ሜትሮ ብጣዕሚ ፀዓቕ ዘለዎ። ስለዚ ነዚ መደብ ንግባር ንምግባር ኣብ ክልተ መደብ ሰሪሕና ነናይ ሓሓሙሽተ መዓልቲ ኢና ንገብሩ ኣዝዩ ፅዑቂ ብእው ናይ ውዳእኒ ንግሆን ምሸት እናገበርና እቶም ኳሊፋይድ ዝኾኑ ኣትሌታት ከ ኣብ መወዳእታ ንሕዞም ከምዚ ኣብ መዛዘሚ ዝረእኹሞ ከዓ ናይ 70 ናይ ደቂ ኣንስትዮ ከምኡውን ናይ ደቂ ተባዕትዮ ናይ መባእታ 200 ሜትሮ ናይ ማእከላይ ደረጃ ብክልቲ ፆታ ከምኡውን ናይ 100 ሜትሮ እውን ኣብ ናይ ካልኣይ ደረጃ ኣብ ናይ መዛዘሚ በፂሑ ኣሎ። እዞም ኣትሌት እዚኦም ክንሪኦም ከለና ብሓፈሻ ክንሪኦም ከለና ካብ ዝኾነ ስፖርታዊ ንጥፈታት ዘየቋርፅ እዮም። ምክንያቱ ብዝተፈላለየ ብደረጃ ፌደሬሽናት ተጠርኒፎም ዝገብሩ ውድድራት እዮም። ናይ ዞባ ደቡብ ኣለውና፣ ኣብ ምክልኻል እውን ኣለውና፣ ዞባ ማእከል ኣለውና ከምኡውን ብንኡ ዞባ ናይ ምምሕዳራት እውን ቀፃሊ እቲ ኣክቲቪቲ ከጋይድዎን ፀንሖም ናቲ ውፅኢት እዮም ሕዞም ቆልዑ እዚኦም ተጠርኒፎም ዝመፁና ማለት እዩ ሕጂ ብሓፈሻ ክንሪኦ ከለና እዞም ተወዳደርትና እዚኦም ልዕሊ 1200 ኣትሌታት ነሳትፍ ሕጂ እዚ

0: ቁፅሪ ከተመሓድሮ ከለካ ቁሩብ ክብል ይብል እዩ እቲ ሽልማት እውን ኣብ ሰዓትን ግዜን እዩ ዝውሃብ ምክንያቱ ኣትሌት ፃዕሪ ድኻሙን ርሂፁን ኣብታ ሸዓ ዝተወዳደረላ መዓልቲ ሚኒስትር ትምህርቲ በዚ ኣጋጣሚ ክመስግን ግባእ እቲ ብምሉኡ ዝግበር ንጥፈታት ናይ ኣትሌቲክስ ኣቐዲሙ እዩ እቲ ሽልማታት ኣዳልዩ ፀንሕ እቲ ሽልማት ከዓ እቲ መዳልያን ከምኡውን ማልያን ኣዳሊሎም ፀንሕ ልክ ኣብታ ውድድሮም ውድእ መሰበሉ ከዓ ኣብቲ ናይ መወዳእታ ማለት እዩ እቶም ኣትሌታት ልክ ኣብታ ዝወድእላ እታ መዳልያ ትጠልቕ ማለት እዩ በቶም ዝምልከቶም እዚ ካብቲ ሕጂ ኣቐዲምና ዘተኣታተናየ ኢና ካልእ እውን ሎም ዓመትም ከም ሓድሽ ዘእተናዮ ምክንያቱ ኣብ ገለ ኣጋጣሚ ቀፃሊ ኣብ ልምምድ ብደረጃ ፌደሬሽናት ዝስልጥኑም ከምኡ ውን ጀመርቲ ኣለው ሕጂ ኣብዚ ንምምዕራራይ እውን ካብ ዓሚ ጀሚርና እቶም ብደረጃ ሃገር ዝገሹ ኣትሌታት ንሶም ውን ካብቲ ናይ ሚኒስትር ትምህርቲ ቁሩብ ዕብልል ኢሎም ስለ ዝወፁ ምስቶም ጀመርቲ እውን ቁሩብ ብኩሉ ባዮሎጂካሊ ዋላ ብፊዚካሊ ካሊእ ካሊእ እውን ዕብለላ ከይፈጠር ተባሂሉ እቶም ንሃገር ደረጃ ወኪሎም ዝኸዱ ኣትሌታትና ብምሉኦም ተምሃሮ ና እዮም ብሕልፊ ኣብ ናይ ዩ ዝሳተፉ ኣትሌታት ብምሉኦም ተምሃሮ እዮም ገሊኦም ተምሃሮ ናይ ዞባ ማእከል ናይ ዓንሰባ ናይ ደቡብ ናይ ዝተፈላለየ ዞባታት እየን ስለዚ እዚኦም እውን መገሻ ርእዮም ስለ ዝመፁ እቲ ተመክሮ እውን ቁሩብ ደሊቦም ስለ ዝመፁ ነቶም ቆልዑት ከይሃሲቦም ኢልና ካብዚ ንጥፈታት ናይ ኣትሌቲክስ ናይ ኣብያተ ትምህርቲ ዝካየድ ቁሩብ ኣፅኒሕናዮም ኣለና ምክንያቱ እቶም ገየሽቲ ምስቶም ጀመርቲ ክወዳደሩ ከለዉን ዘይሚዛና ውድድር ስለ ዘጋጥመና እዚ ከዓ ብመምርሒ ንኩለን ኣብያተ ትምህርቲ እቶም ዝገሽ ቆልዑት እውን ኣብ ግምት እትኹም ኣብቲ ውድድር ተዘይእተኹሞም ኢልናዮም ብጣዕሚ ፅቡቅ ነገር ከዓ ንርኢ ኣለና ምክንያቱ ኩሉ ግዜ እቲ ገያሻይሲ ንሓደ ስቴፕ ደረጃ በፂሕዎ ኣሎ ንካሊእ ደረጃ ኢና ክንበፅሕ ንደልዮ እቶም ጀመርቲ እውን በዚ ጋጣሚ እዚ ፅቡቅ ንጥፈታት ናይ ኣትሌቲክስ የካይዱ ኣለው ኣብ ኩሉ ኣብያተ ትምህርቲ እንተርኢካዮ ብሕልፊ ኣብ ቀይሕ ባሕሪ ኣብ ማዓስከር ደንደን ቤት ትምህርቲ ሓላይ እንዳሕርኢናዮ ንጎ ቀፃሊ ፅዑቅ ናይ ስልጠናይ ዝውሃቦም በቶም ኣሰልጠንቶም ማለት እዩ ካብ ዓመት ናብ ዓመት እንተርኢካዮ ናይ ብሓቂ ኣዝዩ ካብቲ ናይ ቅድሚ ሕጂ ተወዳዳርነት ቅድሚ ሕጂ ወይ ዝተፈለየት ንእዞባ ወይ ከዓ ገለ ሃይስኩል ነቲ ውድድራ ድዕብለሎ ነረን ሕጂ ንድሕርኢናየ ግን ብሓፈሻ ክንሪኦ ከለና ኣብዚ ናይ ኣትሌቲክስ ግን በዚ ናይ ሎዚ ናይ ሎ መዓልቲ ዝተካየደ ውድድር እየን ተፈላለየን ብሕልፊ ተን ኣብያተ ትምህርቲ ብሕልፊ ሰንበል ሓርነት ባርካ ኢሳቅ ተወልደ መድህን እዛ ናይ ሎ መዓልቲ ዝተካየደት ውድድረን በዛ ናይ ሎ መዓልቲ ዝተካየደ ውድድር እየን ናይ ወርቂ ፍልል ኣምፅአን ክሳብዛ ዕለት እዚኣ ግን ኣይንቲ ኣብያተ ትምህርቲ ከምተወስዳ ወላ ሓንቲ ትፍለጥ ኣይነበረትን ስለዚ እዚ ውድድር እዚ ኣዝዩ ተማጣጣንን ወሳንን ነይሩ ክኸውን ይኽእል ኣብ ናይ ማእከላይ ደረጃ ተርእናይ ከዓ ናይ መባእታን ናይ ማእከላይ ደረጃ እንድዩ ዝወዳደር ኣብዚ እውን ብሓፈሻ ክንሪኦ ከለና ሎም ዓመት መን ከም ተወስዳ እውን ኣይተፈልጠትን ነራ ናይ ኣትሌቲክስ በዛ ናይ ሎሎ መዓንቲ ዘካየደኦ ምናልባት ሰሜናዊ ምዕራብ ሰለስተ ወርቂ ወዳት ሒዞም ነይሮም ደቂ ተባዕትዮ ደቡባ ምብራቅ ኣርባዕተ ወርቂ ሒዞም ፀኒሖም ደቡባ ምብራቅ ደቂ ኣንስትዮ ክልተ ወርቂ ሒዘን ፀኒሐን ከምኡ እውን ደቡባዊ ምዕራብ እውን ሰለስተ ወርቂ ሒዞም ፀኒሖም ሕጂ እቲ ናይ ወርቂ ናይ ሓንቲ ፈለል ስለ ፀንሐ ኣብዛ ናይ ሎም መዓንቲ ዝተካየደት ውድድር ግን ተን ኣብያት ትምህርቲ ወይ ከዓ ተን ንእዞባ በዛ ናይ ሎም መዓንቲ ዝተካየደ ውድድር ክንፈልየንኪ ኢልና ክሳብ ሽዑ ግን ወላ ሓንቲ መፍለይ ኣይነበረትን ኣየንቲ ቤት ትምህርቲ ወይ ኣየንቲ ንእዞባ ጎብሎን ምኻና ስለዚ እንታይ እዩ ዘርእካ ኣብ ናይ ኣትሌቲክስ ቅድሚ ሕጂ ህፃን መብዛሕትኡ ግዜ ኣብ ናይ ኩዕሶ እግሪ ግራስሩት እዮም ዝዋፈሩ ነይሮም ሕጂ ግን ናይ ኣትሌቲክስ ግራስሩት ተገይሩ እውን ኣብ ከምኡ ንጥፈታት ከዱ ስለ ዘሎ ትዕቤትን ምዕባለን ተወዳዳርነት እውን ብመንፅር ናይ ዝሎም መዓንቲ ክንሪኦ ዝውዓልና መፍለይ ኣዝዩ ተመጣጣንን ሰሓብን ነይሩ ክበሃል ይከኣል
1: ኮሚሽነራት ውድድራት ብሽክለታ ሳምሶም ሰለሞንን ፀጋይ ስምርኣብን
2: መጀመርያ ዝዕድል ምርካበ ብጣዕሚ እየ ዘመስግን ቀፂለ ኣብዚ ናይ ሎም ዓመት ብሽክለታ ክንሪኦ ናርከና ሚኒስ ትምህርቲ ካብቲ ዝነበረ መሊስ እዩ ሓይሉ ክሓይሉ ዝኽእለ ከዓ እቲ ሞቲቬሽን ናይ ሰም ዓበይቲ ጋንታታት ኣብ ሃገራዊ ውድድር ከይዶም ፅዓ ዘለዉ ድርኺድና ዘሎ ደፊኦም ስድራ ቤታት እተን ብሽክለታ ሒዞመድሞ ዘለዉ ልክዕ ደርጋ ናኮርሴን ዋጋ 18,000-25,000 ዝበፅሓ ተልማውንትን ባይክ ኩሉ ቑሑተን ናና ኮርሴ እዩ እዚ እቲ ለውጢ ተገይሩ ርኢና ምክንያቱ ኣብዚ ሎም ዓመት ዝካየድና ኣብቲ ጨንፈር ሚኒስትር ትምህርቲ ዞባ ማእኸል ኣብ ሓሙሽተ ካታጎሪ ነይሩ እዚ ሓሙሽተ ካታጎሪ ክጠቅሎ መጀመርያ ኢንተርስኩል ኮምፒቲሽን ብውሽጢ ናይ ቤት ትምህርቲ ውድድር ተካሂዱ መሊስካ ካብ ሳብ ዞባ ተካሂዱ ካብ ሳብ ዞባ ከዓ

0: ብዞባ ደረጃት ኸይዱ ሕጂ ክሪኢኽና እቲ ደረጃታት እንዳወሰኺ ኸይዱ ኣሳት ስጋዕ 550 ስጋዕ 650 ዝኾኑ ተወላደሰ ነይሮምና ኣብ ሓሙሽ ካተጎሪ ደቂ ኣንስትዮ ጠፊ ይባሃላሎ ደቂ ኣንስትዮ ክንበዛሕ ደቂ ኣንስትዮ ንማዓመፅ ነይረን ምክንያቱ ርእናይ ውፅኢትን ርኢና ዋላ ኣብዚ ሻምፒዮን ኣፍሪካ ዘካየድኦ ተማሃሮነን ካብተላኡድና ተማሃሮ 4-5 ተማሃሮነን ዋላ ተመወዳት ተማሃሮነን እዮም ናይዚ ድረኺት ድፍኢት ምግባር እተን ኣብያት ትምህርትና ብሓይል ዘርሕናሉ ኣወዳድቡ ፅቡቅ ነይሩ እዚ ንገብሩ ነርና ዝገበርና ሕጂ ውድድር ኣብዚ ዘካየድናይ ውድድራት ብሕል ብሕልፊ ኣስመራ ደቂ መሓሪ ኣስመራ ኣስመራ ነፋሲት ነፋሲት ኣስመራ ማይ ድምነት ሰረጃ ዶዳ ኣብ ወክዛ ግዝወዳ ብጣዕሚ ሓያል ውድድር ኣካይድና ካብዚ ዳሪኢኸያ ሲ ካብቶም ዝነበሩ 159 ተባሃል ናይ ዓበይቲ እየ ዝነገርካ ዝዋ ናይ ግዜ ውድድር ነይሩ ተኣሳሲነ እዚ ምስ መሳርትና በዓል መፀጋይ ግ ኮይና ማሓሳ ምስም ኮሚቴ ኮይና ሰሓነ ናይ ግዜ ውድድር እዩ ታይም ትሪያን ብግዜ ይድኸ ነሮ ናይ ግዜ ውድድር ዓቂቦማ ክብለካ ክእል ምክንያቱ ኣብ ሰዓት 32-33 እንዳሃሮም መውፅኦሞ ደቂ ማሓሪ 37-38 እዳሃሮም 39 ነጥ 5 እዳሃሮም መፅኦሞ ሞ ብምንታይ ብማውንተን ባይክ ምስ ክብደተ ናርኣኢኻ ሎም ዓመት ኣብ ዝተገብረ ውድድር ብጣዕሚ ሓያል ነይሩ ሰሓቢን መራኽን ነይሩ ዋላ ንወዳድ ቆትሪኢ ከላ ከማ ወላብቲ ናይ ከተማ ርኢና ቦላታ ሲ ስሳ ሰብ ኣርዓ ሰብ ቦላታ ገብሩ ነሮም ስፕሪንተራት ሕጂ ብዙሕ ለውጢ ርኢና ሎም ዓመት 50 ሰብ ብሓንሳ ቦላታ ክገብሩ ትቃጨል ቀደም 10 ወይ 7 ወይ 8 ኢና ንርኢ ነና ሕጂ ግን 50 ሰብ ወክዛግር ዝዝብለካ ዩኒቨርሲቲ 85 ሰብ ዘይቦሞ ሓሙሽተ ቆሪፆም ሓሙሽተ ካብቶም ሓሙሽተ ክልተ ተእሸ ኣርኪቦም ዳርጋ ኩሎም ስብሓን ሰኣት እዮምቲ ግዜ ሕጂ ናይ ሓደ ቀን 30 ሰከንድን ፍልሉ ነይርዎም እንታይ ርኤና ሕጂ ሓይሊ ናይቶም ቆልዑት ብጣዕሚ ፅቡቅ ኣሎ ፅቡቅ ኣቋማ እዩ ዘሎ ይብላ
1: ብሽክለታ ኣብዚ ዞባና ዘለና ኣብ ሚኒስትሪ ትምህርቲ ካብቲ ዝተሓተ ዕድመ ናይ ማእከላይ ደረጃ ንብሎ ስጋብቲ ካልኣይ ደረጃ ብዕድሚኦም ናቶም ቅድሚ ሕጂ ከም ልሙድ ስቁልካ ብለቨል እዚ ደረጃ ንፈላለዮ ነርና ሕጂ ግን በቲ ልክዑ በቲ ኣገባቢ ክኸዶ ዝግብኦ ብዕድመ እዩቲ ፅዋታ ክካየድ ፀኒዑ ሕጂ ኣዝዩ ነዊሕ ዝኾነ መስርሕ ሓሊፉ ኣብቲ ክላስተር ዝበሃል ደረጃ ንኡ ዞባ ናይዚ ኩሉ ተፃሪኦም ምስ መፁኦም ናብ ዞባ ዝመፁ ስለዚ ኣብቲ ባይታ እዩ ዝስርሐሉ ዘሎ ማለት እዩ ብታሕቲ ስለዚ በቢደረጅኡ እዩ ድመፅእ ኣዝዩ ገፊሕ እዩ ብቁፅሪ ዝሓለፉ እውን ጠቀስና ኢና ናይ ብሓቂ ከዓ ትገረም ኢኻ ብፍላይ ከዓነ እዚ ከምዚ ዓይነት ባይታ ፌደሬሽን ይሰርሐሉ እዩ ማውንቴን ማኪና ንሕና ነካይዶ ብልክዕ ፌደሬሽን ይሰርሐሉ እዩ ፌደሬሽን 150 ትፅርግያና እውን ክፀወሮ ስለ ዘይክእል ብከምዚ እዩ ዝኸይድ ኣብዚ ከምዚ ዓይነት መደብ ግን ገፊሕ እዩ በብ ንእዘብኡ በብ ክላስተሩ ክኸይድ ከሎ ናይ መዓት ዕድላት እውን ትፈጥረሎም ኢኻ ማለት እዩ ብፍላይ ደቂ ኣንስትዮ ኣብቲ ቤት ትምህርተን ክኾና ከሎ መፃ እየን ተቐፃልነት እዩ ሲዝና ዝኾነ ናይ በዋርሕ ሓንሳእ ምስ ገበርና ብድሕሪኡ ስለ ዘይንውስኽ ኢና እምበር ተቐፃልነት ከዓ ናይ ፌደሬሽን እዩ ማለት እዩ ክርከበና ዘሎ ስለዚ ብፍላይ ኣብ ደቂ ኣንስትዮ ኣብ ምምፃእ ማለት ብስምዒት ብድሌት ነብሲ ወከፍ ብቐረባ ዝረኽቦ እንተመምሃራን ስለ ዝኾኑ ኣብዚ ኣዝዩ ሓያል ተራእዩ ዝፃወቲ ናይ ሚኒስትር ትምህርቲ ማለት እዩ እቲ ዝገርም እዚ ውድብ ዝኾነ ናይ ብሓቂ በቲ ልክዑ ዝኾነ ናይ ውድድር ደዳሉ ኣካል ኣይኮነን እዚ ብድሌታቶም ፈትሹ ክእለታቶም ፈትሹ ደምፅ እዩ ሕጂ ካብቲ ዓብዪ ሕፅረትና ብፍላይ ኣብ ደቂ ኣንስትዮ መወዳደሪ ዝበሃል እቲ ድሌት ኣሎ ስምዒት ኣሎ ትኩሉ መፃእኻ እየን መፅአን ሞሽግለታ ደይብለይ እንተኢላትካ እንታይ ትገብራ ብናይ ጎረቤት ብናይ ገለ ተን ዝጥቀማለን ከዓነይ ናይቲ ኖርማል ዝኸይድ ብሽክለታ እየ ዝጥቀመ ናይ ገዘአን ንሕና ግን ቲፅቡቅ ነገሩ ከዓ ንኖ እዚኣ ናይ ገዛ ብሽክለታ የና ከዓ ንመልሰን ኢና ኩለን ሓደ ዓይነት ስለ ዝኾና ብከምኡ ከዓ ንሕና ንገብሮ ነቲ ኣብ ባይታና ዘሎ ኣብዚ ኢኸ ሕጂ ተን ደፊአን ዝመፃተን ውሑዳት ዝርከበን ሽዑ ከም ገለ ተም ፌደሬሽናት ዝረእይዎን ተን ክለባት ዝረእዮም ከዓ ባይታ ረኽባ ተዘይኮይኑ እቲ ሓደ ካብቲ ሕፅረታትና ትኩሉ ትድሌት ኣሎ ስምዒት ኣሎ ትክገብር የባሃልነት ኣሎ ኣብ ዕጥቂ ምስ መፃእኻ ግን ዋላ ብዓይኒ ክብሪ እውን እንተረእኻዮ ከድካ ገዚእኻ ምፃእ ኢልካዮ ክመፅእ ናይ ወላዲ ሕቶ ባጀት እዩ ዘሎ ማለት እዩ እቲ ወላዲ ስለ ዝሕመሎ ኣብዚ ፀግ ዓብዪ ናይ ከምኡ ዓይነት

0: ናይ ማቴርያል ፀገም ኣለና ናይ ዕጥቂ ማለት እዩ ኩሉ ዕጥቂ ክንብል ከለና ብሽክለቱ ካብ ካስኩ ጀሚርካ ካብ ጓንቱ ኣዝዩ ገንዘብ ዘህልኽ ዓይነት ዓውዲ ስፖርት ስለ ዝኾነ ብዛዕባ ገንዘብ ብሽክለታ ተልካስ ገንዘብ ኢካ ክትዛረብ ማለት እዩ። ስለዚ እዚ ዓብ ዓብዪ ፀገም ኣለና ማለት እዩ ናይ መሳለጥያ ሕጂ ብሓደ ኢድካ ይተጠቕዐን ኢኻ ኩሉ ተመላሊእኻ እዩ ንግበር ንሕና ሓንቲ ነገር ንገብር ኣለና እንታይ ክንገብራ ንኽእል እታ ብስምዒት ብድሌት ድሌታ ተመላሊእኻ ኣብ ምምፃእ ዓብ ተራ ክፅቀት ትኽእል እዚ ሚኒስትሪ ማለት እዩ መሻርክቲ ኸ ኣብነት ሃገራዊ ፌደሬሽን ኣሎ ዞባቡ ፌደሬሽን ኣሎ እዚ ኸ እንታይ ተራ ክፅቀት ትኽእል ነቶም ነምፅኦም ዘለና እውን እኮ ብድሌታት ዳ እዩ እምበር በቲ ሳይንስ ኣለሊኻ ተምፅኦም እውን ኣይኮነ እቶም ዘለዉና ኣባላት እውን እዚ ሕጂ እቶም መሻርክቲ ከም ስልጠና ዝኣመሰለ ክውድበልካ ነቲ ተራ ዘሎ ሓይሊ ሰብ ስልጠና ክውድበልካ ካልእ ክገብረልካ ከም ተራ መሻርክቲ ቀሊል ነገር ክገብሮ ዝኽእል እየ ዝብል ዘለዎ ብዓብዩ ከዓ እቲ ናይ ሕፅረት መሳለጢያ ንብሎ ኩሉ ዓይነት ዓውዲ ከዓነይ ደረጃ ሃገር እዩ እሱ እውን ክፍትሐልና ብቐሊሉ ዝኣትወሉ መንገዲ ብቐሊሉ ክትረኽበሉ ዝኽእል መንገዲ ሓፈሽኡ ግን ተራ መሻርክቲ ቀሊል ኣይኮነን።
1: Thank you.

ብኣና ፅነት ጀሚርና ኣለና ከምቲያ ትፈልጥዋ እዚ ዓመት ቴማና ፅንዓትና ዋሕስና ትብልያ ዮሃና ክብል ኩሉ ህዝቢ ኤርትራ ኣብ ውሽጢን ኣብ ተክየ ዘለዉ ሓይልታት ምክልኻል ርሑስ ቅንያት ብዓና ፅነት ክገብረና ብሎም ፈቱ እንደገና ንኩሉ መሳርሕትና ንኩሉ ምምሕዳራት ፖሊስ ኩሉ ኣብዚ መደብ ፅቡቅ ክኸውን ኣብዚ መደብ ናይ ብዓና ፅነት ብፅቡቅ ዘፀባርቑ ንኩሉ ህዝቢ ኤርትራ ዮሃና ክብሎም ንዓም ኣጅኹም ኩለና ኣብ ስራሕ ኣለና ብምክንያት እዚ ዓባይ በዓል ክብሎም ይደሊ ሕጂ መጀመርታ ደርፊና ሎም መዓልቲ ንዓባይ ድምፃዊትና ንፅብቕቲ ድምፃዊትና መዓሹ ሓለፋ ጓል ሓለፋ ክራረይ ትብል ንመዓልቲ ንመደብ ኣሉደባይ ወና ግዲ ንበኣ ክንጅምር ኣለና ተባሂና መጃስረይ ማራ ፅብቕቲ ደርፊያ እንሻላ ከምቲያ ንሕና ደስ ኢላትና ንስኹም ደስ ክትብለኩም እያ ዓዛ ምሻሂዲን ኣሌላ ኣወል ኣቃኒና ሓተኩን ልልፈናና ኣልከቢራ ኣልፈናና መዓሹ ሓለፋ ጓል ሓለፋ ኣልኹንየ ደ ቀነታ ኣያም ኣንዳል ኣያም ኣልሜዳን ኣያም ዘማን ክራርያ ዕንዋን ልቁኒ ቁኒያ ጀሚለ ጅደን ኣሒባሃኒያ ብምናሰበት ዒደል እስትቕላል ጉልያ ኩሉ ሰና ውንቲ ጠይባ ብምክንያት ባዓና ፅነት ከዓ ንዓባይ ድምፃዊትና ርሑስ ቅንያት ባዓና ፅነት ክገብረልክ ይብላ ፈቱ ፅንዓተይ ደርፊ ኣስምዕና

ኣለውኒ ደሃዮም ሃበኒ ኣይትደሰዓኒ

ክብራት ተዓዘብቲ እዚኣ ደርፊ ኣበይ ተደሪፋ ገሊ በቲኣ ትሕሶ ናይ ደርፊ ኣበይ ርኢኹማ ከም ተደርፈት ኣብ ሰብዓታ ድ ኣብ ሰማነታት ኣነ ናይ ግድን ኣይኮኖን ክገልፀልኩም ትሕሶ ናይ ደርፊ ባዕልኹም ገሚትኩም ኣበይ ከም ዝደረፈት ርኢኹማ ዓዛ ምሻሂዲን ጠብዓ ልኡቕ ነዲ ዘይማንቲ ሽፍቶ ጥቐነት ወይን ተዕርፎ ኣበራኩም ረጃዕናልኩም

0: አስገባንዳ
1: ሆ አንታ ነጊሮም ማደ ኾይኖ አብያት ያወርዳ ሰማይ ዓላ ማለት እዩ ሎሚ ሳይታ ሓትገለይኒ አንቲ ደብዓት ወያ ዳ ቀዲም ግንንበሪ ኣይባዕለይ እንዲ ክመፃካ ሓሲበ ዳ
0: ትማሊ በይ ኬርኩ
1: ትማሊ ምሸት ምዃኑ ድዩ
0: ጠንቀቕ
1: ታይተኸ
0: ረፍቲ መን ኣፍቂድኩም ዳ ቁጠባ ኸይድኩም
1: ኣንቲ ወዮ ዳኣ ረኸቦ ኢልኒ እምበሪ ነዚ ለካሜይ ዝኾነ ርጉን ቆልዓ ደለት ክትብለና ስፍቂድና ንኽይድ ኢለዮ ነይረ ንድ እዚ ኸሞ መን ክረኽቦ እምበሪ ቅድሚ ሰሙን ኣቢሉ እቶም እንዳቆጠባዮም ስኢልካ ወዝቢ ሕልፍ ክንብል ወዝቢ እኳ እዩ ኮረንሾ እቲ ኮረንሾ ክሳጣጥሑም ዝረአናዮም ዚ እዚ ቆልዓ ኣንታ ባንዳ ወሆይ እዞም ኣህዱስ ገሎ ኣለዎም እብለኒ ያ እዎ ገለ ስህልዎም እዩ ተባሂልና ዋ ቀዳም ከዓ ናይ ሸይጣን ነገር ዘየለክን ከም ወዝቢ እኳ ይሕልፍ ክንብል ናብዛ ቀዳማይ ረድኤት ክንከይድ ፏ ስኢልካ ከምዚ ወዝቢ መሳታትዮ ዝኸውን ኮዝ ወዲ ኮዝ ታኒካ ወዲ ታኒካ ከዓ ካኽቡ ጎፍ ብሉና ኦይ ዛዞም ኣህዱሲ ዛውራይ ኣትያቶም ንብል ዋዕ ኣትያቶም ወ ካብኡን እኒውሲ ስኢሉ ባዕሉ ናይ ዋዕ ነገር ዘየለክን ዝቆልዓይ ላዕልን ታሕትን ክብል ትምዕባለታት እኳ ኣካታተሎ ነይሩ ሕብረኒ ከዓ ነይሩ ዋዕ እዘን ቅድሚ ክልተ መዓልቲ ከዓ ስኢልካ ከምዝ ወዝቢ ናብዛ ቀዳማይ ረድኤት ትምህርቲ ክንከይድ ከም ቀደምና ክትሓፅረልና ኢልናስ ከም ጉዝጉዝ ኢልና በዛ እንዳቆጠባ እንዳሓለፍና ወዶም ጓሎም ላዕልን ታሕቲ ንብሉ ኦይ እዞም ኣያዱሲ ኮቶ ዛውራይ ካብሎም ምሸት ኣይተሓልፍን እያ ተባሂልና ሸዓ ምፅኢልና ዶ ናባ ክነፍቅድ
2: ባንዳ እንታይ ደ ኮይንታ እንታ ባንዳ ዓርገ እንታ ድኣ በይና ኸትዘርብ
1: በይነኻ
2: በይነኻ ወ መንዶ ዳ ኣለካይ
1: በይነይ ድ
0: ወዲ ዳብራትከ
2: በይነኻ እምበር መንዶ ኣለካይ
1: ዋይ ጉድሪ ኺበ ኣንታ እታ ደባዓት ኳያ ተዳሃልኒ ፀኒሓ
2: ናበይ ድኣ ኸይዳ
1: እንድዒ እንታይ ሞ ክብል እየ
2: ናይ ደሓ እንዲኸ
1: እንታይ ክድሕ ንዳ ደሓና ኣለኹ እንዳበልኩባ ናብ ኣራዊት ቅይር ኢላ ክትሕረኒ
2: ነጊሮም ኣለዎ ማለት እዩ ምዃን ትማሉ ጓል ዓምር ክንኣቱ ከለና ርያትና እንድያ ላዝም ነጊራትታላ
1: ላስቕባል እንታይ ካ ጓል ዓምር ደልያትሉ ምስ በዓል ስኻዶ ትሕባ ኢኻ ሓንሳብ ኣባዋይላ ትኸውን ሓንሳብ ቴብ ትቕይር ሓንሳብ ዓዳላይ ትኸውን
2: መረድና ኣኽፊእና ተባንዳ ዓርኪ
1: ኣኽፊእና እቲ ውራይ ናህና እምበር ናይ እንዳቆጠባ ተጣዕ መስሊ ነይሩ እዩ
2: በሊ ነጊሮም ኣለዎ ማለት እዩ ወኸማን ተጊጋ ኣላ ክልተ ኾነ ዳ መንከሊ ኢካ
1: ኣይ ኣይትውዕሎ ንባ
2: ክልተ ኾነ
1: ኣብ ክልተ ተበቐል ዝቐደመ ክልተ ቕነ ዘይወዳእ ኩስ ሕጃ ክልተ ቕነ እሞ ከዓ ምስ እልፍ ላምፐን ወዲ ላምፐር እታኣነ መኽኣልሲኢነ እምበሪ እሳስ እምበር ካሊኣ ትፅበየኒ
2: እንታይ ትፅበየካ ደ ምዃኑ እኳ ማራይኹም ትቀራረቡ ባንዳ ዓርከይ ደብዓት እኳ ክተምፅእ ከለያ እምበር ዋራኩ እያ ሽኩር
1: ኣያባ ወይ መቕልል ኢላ ኸተዕልል እንኮላ ነዚ ዘረባን ፅባሕ ኣይትብሎኒ እንድያ ብዘይ ማይ ውሕጥ ኣብላ እዩ ትመጻካ
2: መልክዕካ ኣሎ ሙኒዕ ንዳ
1: ናይ መን መነ እዩ ዙ
2: ሙኒዮ ዳ ሙናሊዛ
1: ይ እሞ ካብ ደብዓት ዲሒሹ ለምለም መርት እምበር እዮም ትብልዎ እቲ ዝዓበየትሉሲ
2: ኣታባና ደለት መልክዐ ግን ከም ዝርዳእኒ ትፋትው እዮም

0: ገለ ጀማሚርኩም ነርኩም ዲኹም
1: ወይ ምጅማር ግዳበይ ክረኽቦ እንታ ትፉታቱሞ ዋላ እዚ ክትቀፅዓኒ ኮላ ምሕረት የብላኒ እንድዩ ፋፋው እንዳበለኒ ትምዒል ባህብለኒ እዚ ደርፊ ከዓ ከም ትፈልጥዎ ጉድ እንድያ ክትደርፍ ነዚ ደሃያ ስምዕ ተቢሎ ዮ ከም ዝበረት ተውዒሉ ዝነብሰይ ፍስስ ስብል
0: እሞ ከም ትፈትዋ ክነጊርከያ ዶ ወይ ሓቲትከያ ገለ ትፈልጥ ዶ
1: ያ ንኸምኡስ ኣይትድፈርኒ ኣወደይ ደላት ክትብል ሎምስካ ሓታ የብል እሞ ትዒሉ ብዚ ኩነታት ከዓ ዝከረኒ ከዓ ፍሽኽ እንዳበለት ናጆኹም ብፁት ኢላሃና ሕልፍ ክትብል ኮላ ዝክር ኣቢለ ነዛ ነብሰይ ንዕቕ ብላ ሞ ዋላ ምምዕርራይ ተኣብየኒ እንታ
0: ስሳቃ ደብዓት ኣይትድፈርኒ ያ ግንሲ እዚኣ ትመስል ምልክዕቲ ዋ ወላ ብኣፋ ተርፍ ሕተታ
1: ያ ታቲ ዕድለይ ዳ በጃል ኮይኑ እምበሪ ሓቲታ እያ ከምዘይተኣብየኒ ዳ ኣፈልጥን እየ እንታይ እሞ ቋ ሕመም ቋ ሕመም ግንብል እንዶ ሓደ ጓሕና ቕመፂ ምንጥል ኣበላ
0: መላታ
1: በዕሉ ፈልጥ ርሙስ ደአ ምሁርኡ ዳ ኢሎሞ እምበሪ ትትርኢቱስ ዋኑ ጠፍኦ ከልቢ ዝመስል ደብዓት ከዓ ኣደንግጭዋ ሓራይቲ ዘይላቶ ኮታፍኩሮ ሕልሚ ዩ ሽ ኣነ እንድ ትፈልጣ ሳወ
0: ጀሚራ
1: እዚኣ ደልኩኸ
0: ኣታንዓነ
1: ድሃይ ስማዕ እዚኣ ደልኩኸ ብል ድምፂ ስማዕ

0: ወለድና ሰላምታ
1: አበይ ኮንካይ ሞ ሰላምታ ክበጽ እንበርና ፍቆዳው ጉድወ እዚ ኸርና ፍንዶ ጽባሕ ጽባሕ ጦር እንዳወሰኸ ግትር ኣቢልና ገተር
2: ያ ደብዓት ተዳ ሽያባ
3: ንስኻቶ ብዙሕ ኣለካ ሓቀይ መን ይፍቅድልካ ንዓኸየ ሸርቦ
2: ሸይጣን ባዛ ሽረቦ
3: ሓፍበል
2: ኣይታኸ
3: ስዋ እንዳ መን ተኣሊኹ ተጸሚቑ በቃ ንስኻ ኸንታይ ኻ ክትብል ደሊኻ
1: ያ ኣንቲ ደብዓት ዘይተኣፈይ ምእር ናብ ኣብኒ
3: ላ ለኪምኒ ኣስሒትኒ ኣጋጊኒ ክትብል እምበር ዒብዕኸ ብዓቢኻ
1: ኣይኦይ ከምዚ ናት ክልብ እንተ ዓበየ እዩ እምበር እዚ ናህና ዕድመ ጥራይ ሽሕ ተበጽሐ እንታይ ዋጋ ኣለዎ
3: ይኣክል እዚ ፎር ኣካይዳ እዚ ግቡእኩም ክትወስድሉ ኢኹም ብፍላይ ንስኻ ሸርቦ ሸርቦ ተበልካ ማርያኻ ሸቢዕካ
1: ኣንቲ ኢልናዮ እንዲና ደይሰኣን እልኢልካ ምፍቃድ እያ እዛ ኩላ ረኺብናያ ዘለና
2: ኣታባ ረባይ ባይጥምጥማ ምሽኩላ ምላ ክንከታተሎ ይነቐኒና
3: ኣነ ዶ እንታይ ከም ትከታተሉ በረብ ዝሃዱ ዘለኹም ኢኹም እንታይ ዓይነት ጽጋብ እዙ
1: ኣንቲ ደብዓ እዚ ክጸልኡ ከሎ ዛ ዘይኮም እዩ ምስ እልፊ ቆልዓ መልዓይኻ ትመክር ኣይብሰንኮም እንደ መላመድ ንቐፌታ ኮይኑ ዘለኹም ዝኣህዱ
3: ኣነ ገሪምኒ ዘሎስ ከይተዓደምካ ይኽየድ እዩ ኣይትሓፍሩ እንዲኹም ከ
2: ኖኖ ለይ ከምዚ ወግዓዊትያ ዘይኮነት እምበር ዳሃይ ግበሩ ዳ ኢሎምና ነይሮም ኮዮም
3: መን እዮም ዳሃይ ግበሩ ዝብል
2: ሃለቃ
3: መን ሃለቃ
2: እቲ ሓድሽ ቆልዓ መፅዎም ዘሎ
1: ኣንተ ትሚል እዩ ሃለው ዝብል ዘሎ
2: ኣታባና ኣብ ቅድሚኻ ንዩ
1: ተላሶቓል ዋሕ ኣበይዳ መዓስዳ በየን ድኣ ምስ ሰብ ዝሓኻሉ ናይ ኢሉ ዋሓሻ ካብ ቆልዓ ግሪ ሂል እዩ ኣይትንጎሩ እኳ ኢሎምን እዮም ምሸት ግዳደ ሓንዳ ይፍለጡ ኢሉ ናይ ኢሉ ዋሓሻካ
3: ሸርቦ ጨው ሲኢንካ እንታይ ንስዎ ክንዛዕበድበል
1: ኩልና ስዋ ንፈቱ ኢና እሞ ነዚ ሰዕቡ ዶ እዩ
2: ያ ደብዓት ተረዲዩኒሎ ትጌጋ ሽወይ ኣብዚሒናዮ ና ባንዳ ይዕቡዶ ይ ትብል
1: እንታይ ታሪፍካ ዳ ወግረት ተጾምቆ ስዋ ንኣፋ ኾንካ ተጫኑ
2: ወይ ስልበጣ እንታ ባንዳ ሓሓንቲ ምሸረምና ምሽ ንኽድ ኢለካ እንታይ ኢልካኒ
1: ይይይይ ከይለኸፍካ እምበር ጉዳይ እንድሕር ተጀሚሩ ዳ ደይ ትምኢልካ እዩ
4: ዳሓር ከዓ ጓለ እቶም እንዳቆጠናስ ኣብ ኢዶም ጉዲ ኮይኑሎም ምንቁስ በሉ ነዚ ስዋ ትገብርዎሲ የጸልለካ
1: በጠጥ እንዳበልካ እቲኻስ ከምዚ ዝብ እንጉይ ትብላንቲ ጉድ እኮ እዩ
3: ደፎ ግደፎ ተሓጒሰሉ ዘለኹ ድመሲልዎ
1: ተፈኒዮ ዶቲ ዘይኮም እየ ድፍእ ደብለኒ እንተረኽብ ትምኢለ የ ድኳዖ ደይብላይ
5: እዛ ስዋ ግዲ ኣበያ
6: ዕድመ ድዩ ኣበይ እዩ መዓስ እዩ እንዳመን እያ ደብዕተይ ማእሙና ደ
3: ይኣክል እዚ ፋሉሉነት ስለ ዝኾነ ግቡእኩም ክትወስዱሉ ኢኹም
6: ትረፈኒ ደብዓተይ ፈፈዎ ኣለዋ ድዩ መንፈፈኹብላ ይሕዋት ቀመለኹም
1: ኣንቲ ደብዓት ኣነ ክጋገ ንስኽ ክትቀጽዕሲ ዝገድል ክውዳእ ኢሉ ትሰብከ እንታይ ክብለና ኣይጓል
3: ዘረባ ግደፍ ፎዳ ትኸይድ ኣለኻ እዚ ኮ ገድሊ እዩ
1: ይ ኣንቲ መንከ ንግደት ኢሉ
3: እንታይ እንታይ ኢልካ
1: ዋ ደይ እርኑባት ኮይንና እምበር ሓቂ ክንዲ ክገድልዎ
2: ደብዓት መቕጻዕትና ሕጅድና ንጅምሮ
1: ንፉስ እንታ ኸመይ ደልዎ እዩ እዙ ንመቕጻዕቲ ዳእንታይ ክትውዎ ከሎ ካበይ ክኸደካ ኢሉ
3: ንሱ ንዓና ምልከት ጥራይ እዚ ዘይሰማዕኩም ሓበሬታ ኣሃዱና ገዚፍ ናይ ብዙሓት ተጻመቲ መርዓ ክካየድ እዩ ክልትዮኹም ምስቶም ኮሚተ ስዋ ኣለኹም ስዋ እንዳቁጠባ ብኸመይ ዝበለፀ ኮይኑ ኣጽንዕዎ ሕተቱ መዛረቢ ከይትገብሩና ዘይተማእኸለ ዝምድና እንተሃልይኩም ከዓ የርክብ
2: ቕሰኒ ቕሰኒ እዛ ሞያና ንድዩ
6: ኦይ
1: እዛ ናይ ዝምድና ዳ ምዕልቲ ውጥፍ ከይትብለና ሓፂራ እምበሪ ናይ ስዋ ዳ እታይ ጸገም ነይርዎ ሕጂ ብዛ ትምህርቲ ክንረኽቦም እንዲና እዞም እንዳቆጠባ ኩላት ሰጉዶ እዩ ትገብረሎም እቲ ወዲ ክጥቁ ኢዱ ብዘይ እትዋ ይብሉን
2: ስማዕ ድባንዳ
1: እንታይ ኮን ተሪፍካ እዩ
6: እንታይ ዳ ዘረብረበካ ትመስል
1: ኣይፋሉውን ትማል ሱ ክሓትት ኣነ ክምልስ ራብዓይ ዋርድያ በፂ ዩ
2: ባትሕሽ
7: ኣታ ፋንዳ ኣላልካ እኮ ቀለብ መስረ እዩ ናይ በዓል ላምፐን ሕክያ ዶ ሓይሽ ኮይኑ መጠቃ ወዲ መጠቃ
2: ኣንታ ባንዳ ዓርገ ኣነ እዚ ናይ ዓዲ ሕክያ ክፊ ዝበኒ ኣለና ዶ
6: ውይ በጃኻ ከለና ሓጂኻ ናይ ዓዲ ዕላል ናይ ዓዲ ዕላልታይ ፕሮቲን ክኾነኩም ኣነ ናይ ገዛውትና ሓክያ ሓክኩም ናይ እንዳበጠበጥ
2: ኣታ ክደፈና ኣሎ ጉዳይ ቀሪብና ኣሎ ወደ ባ እንዳ ዓርከይ ናይ እዛ ቆልዓ ጉዳይ ከመይ ኮይኑ
1: ናይ እዙ
7: ብዛዕባ እታ ንፈልጣ ማለት ኣብ ጥቓና ዘላ ቆልዓ ብዛዕባ ዝምድና እንዲ
1: ዝምድና ዝምድና ድ መን ኢሉ ኳ እንታ ገለ ከምፃለዩ እዙ
2: ኣታ ባ እንዳ ዓርከይ ነዚኦም ደሸለል በሎም ድሓር ከዓ ክትዛመድ ኣብዛ ጉዳይ ከዓ ክተርክብ ንስ ዕድሜኻ ከዓ ስለ ዝግባእ ኣካይል እየ እምበር መዓስ ክተሃላለኽ ኢለ ኮይነ
1: ንሱስ ሓቅኻ ሞ እንተ ሰለጣ እንዳኣይ እምበር ዘይሱ ኢልካ ኮለል
6: እንታይ ማለት ይኮለል ኣይጥዕመኒን እዩ ካሓስበሉ ኣብ ከምኡታት የለኹን ኤሽ ወይሽ ገለኹ ማለት
1: ያ ኣታ ትተሓትታ እውን ኣይከኣልክዎን እንድ ልዕሉ ነገር ከምግዕ ምሽምሽ ኢላት እኒያ
2: ኣንታ ባንዳ ከመይ ጌርካ ከም ትጅምር ብሽ ተራዳዲና ከምኡ ዶ ጌርካ
1: ያ ቁርብ ዳ ሕውስውስ ኣባቢለዮ
2: ሄ
1: እቲ ዝነገርካኒ ናይ ደቂ ኣስመራ እቲ ባዕለይ ሓሲበዮ ዝኸድኩንዚ ርኽብ ምስ ኣበልክዋ ይሄ ባንዲት ኢላ ሕቁፍ ኣቢላ ምስ ዓመን ተረፍ ዘይብሉ ብትን ራዩ ከም ትፈልጣ እሳ ከዓ ከም ሕንኽ ኢላ እንዲኣ ዓይና ጉል ሕምሕም ምስ ኣበለቶ ከይ ተረዳዓኒ ይህ በሊ ብፆት ከም ዘለዉ ኢለ ስትል እዛ ቆልዓ ይሄ ባንዲት ኤላ ምሳይ ፅጋዕ ኢላ ኮፍ ምስ በለት ኦ ታይ ብላ ከም ዝነበርኩ ኸየና ኢለ እዮም ነቲ ጉዳይ ዝምድና ገዲፈ በሊ ፀላእኸ ከመይ ኣሎ ምማት እኳ መይቲ ዘይዳኣረ ገድፋ ዓይና ንሕል ዘለና ኢለ ኮለል ክብል ነቲ ጉዳይ ዓይኒ ዓዲ ኣይንግዳ
2: ጀላበ
7: ኣላ ባንዲ ዋላ ንሳክትሕኪኻ እኳ ኬፍ ዘሎ እዚ ዝበልከያ ግን ንመጥቃዕትን ንማእተቱን እምበር ንፍቕሪ ዘይከው
6: ያ ኣነስ ኣኻታታ ብስም ፍቕራ ሓፍተይ ድግድግ ተዓጢቐ ኣይ ለንኸልቀስ ምኽንያቱ ከይመለና ያና ወፂና ይኣኽ
2: እንታይ ግዘፈና ኣሎ
6: ዋዕታታይ ኻዛረ ዘለኻ ንፍቕሪ ካብ ሲኔማታት እንዳካፈና ውፅኹም እኳ ይኹም ምስ ድፍዓትን ምፅራን ሓዋዊስኩማ ዘለኹም ውይ ግፍዒ ውይ ግፍዕ ደይ መዓረ እዩ ውይ ግፍዒ
2: ኦይ ድሓን ድሓን ድሓን ንበዓልናንበን ኩሉ ቀሊል እዩ ንስኻኻ ማራካቢትካዮ እዚ ኩሉ ትሕዘካ
1: ያ ተሓቲታ ትፈልጥ ዶኸ ትብላ እንዳዕላኣቲ ግርማ ይትፈርኒ ገል ኣለዋ
3: ባንዳ ግዜ ኣይትብላዕ የፍቅረኬ ወከማ ንዝንድና ይደለኬ ትብላ
7: ኣይዋ ሓፀር ብቆራፅነትክን ወውድባዊ እምነትክን ከማን ትውስኸላ
3: ኣይዋ
1: ሳይኳቲ ዕፁት ኩምር ኣብ ኩና ዘይውዓለ በልሕ ድዮም ንብሉ እንታ ከምዝርጉም ኣርሓቕ ኣስሲላ እንዲኣ ትጥወዕ ፍሽኽ ምስ በለት ካም ድረ ሰማይ እኩት እያ ትብለካ ገል ኣለዋ ብለካ ኣለኹ ንድዕላ
6: ዋ ኣታ ንመን ይኹም ክንዲዚ ኣብዚ ሜዳ ምሳና ላድያኸ
3: ኣበይ ደኣ ኣብ ኣስመራ
6: ኣብ ኣስመራ ዳ ጥዑም ስዋን ፅብቕቲ ጓል ንዓያ ክትሓቲ እዛ ትጓ ዘለኹም ጓል ግን ናይ ባሓቂ ኣብዚ ምሳና ተላ ግደፍለይ ብዘይ ጉልባ ባዕለይ ካሃጅማ
1: እልግት ንፉስ ብኸመይ ደልዎ እዩዚ እምበር ድዓገብ ዝብሉ ስድራ ነይሮም ማይማንታት
6: ባንዳ ግርልሕሱም ኮይኑ ብዝጋንባን ብቴስታን ዘይቅርፂያት ሒዝኒ እምበር ያነ ዳ ኣብቲ ኣስመራ ጣዓሞተይ ስዋ ቁርሰይ መጠቃ ያ ኸመይ መጋዝድ ነይረ
2: ወሎሎናይ
1: ታይ ደለይ ደቀይ
2: እዋ
1: ድሓን በል እቲ ሜዳ ገፊሕ እዩ ትውድብ ከዓ ፀዋር እዩ እምበሪ እቶም ስድራ ኣዕርፉ እምበር እዝዳይ ጋንታ ምልእት እንድዮም ወሊዶም እውከት
3: ላምፐ መትሓዝ የብሉን ላኪን ንስኻ መቕሰን ኢኻ ትብሎ ምስ ባንዳ
1: ኣውግእዳ ኣውግእዳ ኣወኣህዱ ምልእቲ ኣብ ሰላም ከዓኒ ህውከት ኩንታል ጨው
3: ወላሂ ጀግና ወት ረብሻ ከማ ንማዕለሽ ላኪን እንታ ንፈልጣ ሽኮሪና ምሳይ ፀኒሓ ንባንዳ ሰላም በልለ ኢላትኒ
1: መዓዝ ተመሊሶም ዳ
7: መን
6: ንወይኒ ምልክት ዲኸ
3: ኣይዋ ሪካና ዲኻ ባንዳ ማራይ ዝፈትዋ ንሱ ጥራይ ዘይኮነ ንዓውን ተዓዚበያ ኣለኹ
7: ትፈትዎም ፈረኻን ባንዳ ይኸብዱ ምግባር ኣብይዎ እምበር በዚ ክትሓልፍ ኩላ ባንዳ ሽኮር ከይበሎ ተሓሊፋ ትፈልጥ ድያ
3: ኣይዋ
6: ያ ጀምዓ ኣነ ብዓይነ ብፃየነት እምበር ብፍቕሪ ትጥሙት እያ ዝብል ግምት ኣብለይ
7: ታይ
3: ኬፍ ኣይትጥምቶን ወንስኻ ከመይ ትፈልጥ
6: ያ ወይን ሓሪፍ እያ ሽኮር እያ ከም ተጋዳሊት ከዓ ብደረጃ ሓላፍነት እውን ተሓልፎ እያ
1: እትንፋስካ ተሕለ ኣታ እሳ ክትሓልፍ ኣነ ክተርፍ ሃበይ ሃሪእኻ እናታ
2: ዕቁ
1: ዋ መልክዓ ሽኮር ኢልካ ኣሎ ዘርባ ሂታ ደቂ ኣነ ከታይ ፋሕ ዝበለ ዘለኒ
2: እንታ
1: ከመይ ደልዎ እዩ ብዋይ ኩለን ኣህዱታስ ከም በዓል ዝሳለወን ማለት ድንታ እተን ዝዛረበን ውሑዳት
0: عورات كعدا يدقسا
2: هذا ما عندي تعرفين ما على ذنب نفهم كم تطمت أنا وحجي كمش
0: نوي حتى الله خاخي كم نرد حين نمبر
7: مو زحلك كتركب كسن سديت فتب
0: عند أنا علتي تود أن نمبر مسان قد تايم أتيني السن
3: لكن باندا لو متبح حبزحك شلا الله وقليبا
0: نفسه سوى حق أخي أنت هاي ما قدر أبا بس يحنا ذا خبدا يمرق أبين
2: أبا أبا أنت إسحاق تفرح ده أزغل
0: ما
2: عنده
0: هاي ما عنده هذا أول حمد بنت استصاب إلى دربيته أي قدن جرى خيبة إذا تمرت ما حز أبي إن مسح هذا غي نذل غب سن كذا غيكونكو
7: بس أب كن زي تهم كاتا تزل لا بالله تراي توب تبا
0: شكت حتى يا خمزات أبي أن تعصب غير فلت عندي.
7: متى دام؟
0: الساق يا خمزات عيد بانديت ندابلت صقع تبل النمو. بفرهم حويلة. سهلين هذا اللي نخبه سهل مبلن.
3: يا أخي والله باندا إلا جات إذا الله. أي زمدنا ودي يمثل. نجي ترى ساعات مدرسة أخيل الله.

0: ሕራይ ብፆት ኳትሮ ሕክምና ኣኼባ ኸዳ ስለ ዘላ ናይ ዘን ክንምሃረን ዝቐነና ፅማቕ ትሕዝቶ ቐሪባትልና ኸይዳ ኣላ። ከምዚ ክንምሃሮ ዝቐነና ኣገዳስነት ቀዳማይ ረድኤት ብፍላይ ከምዚ ኸማና ኣብ ገሊ ዘለና ዕዙዝነት እዩ። ብፍላይ ዝተሃረመ ብፃይና ወይ ከዓ ወገና ደም መታን ከይውድእ ተቐዳዲምና ዝተሃረመ ኣካሉ ብፋሻ ጀኒና ከም ዝጥዕመና ኣባሪላ ንደቅሶ ብድሕሪ እዚ ንእሸይ መተራስ ጌርና ከም ዝምቸቕ ንገብር ደም ከይፈስስ ነታ ቁስሊ ፅቡቅ ጌርና ክንኣስራ ኣለና። ኣብዚኣ ዘይተረድኦ ተሎ ብዝተረፈ ብኣህዱና ደረጃ ክካየድ ዝቐነየ ትምህርቲ ኣብ ዝወዲእና ኣለና። ዝተርፈና መመረቕታን ምዝንጋዕን እዩ።
1: ኮረሾ ፅቡቅ ገይሩ ክነግፅ ኣሎ ታይ ዱላ ጌርካ ተትኩሞ ዋይ
2: እንታ ሰጉዶ ሕፅሮ ንዶ ዱላ ጌርካ እንተደሪዕካ ዳ ክደክም እምበር እንታይ ደሊኻ ድሓር ግን ፅቡቅ ገይሩ ምስ ነቐፀ ምእላኸ ማለት እዩ። ተታዕሊኻ ኣርባዕተ መዓልቲ ኢና ንፅበ ሕጂ ሒዘካ ኣለኹ ፅቡቅ ገይር ሕጂ ፅቡቅ ገይር ሒዘካ ኣለኹ።
0: ኣታትይኹም ዕቱቕቲ ክትብሉ ዘለኹም
3: ወላሂ ደብዓት እዚኦም ምሳኺ ደይፀንሑ ዋላ ሓባት ኣይሰምዑኹ
0: ባንዳ ካብ ትምህርቲ ኣብኒ ኢልካ ዕሚ ምባል ምስ ማዓይ ሓይሽን እዚ ከዓ ክትፈልጥ መርመር ኣለዎ። ካብ ዳ ሕክምና ክፍለ ሰራዊት ንማእከላይ ሕክምና ይኸይድ ከይተኽፉና
4: ኣንቲ ደብዓት እዚ ቁፅሪ ምፅሪ ከዓ ይትበልኒ እምበር እዚ ዳኣይ መፍቶቶ እዩ ብሓቂ ከዓ ጠቕሚ ኣለዎ።
0: ፅቡቅ ሃራይ ናይ ዘን ክንምሃረን ዝቐነና ፅማቅ ኣቐርበለይ
4: ግርን ግርም ሓራይ
5: እወ እዚ ኳትሮ ክትምህረና ዝወርሐትን እዚ ሕጂ ደብዓት ትብለና ዘላን ብኣጋባብ እንተ ተጠቒምናሉ ኩሉ ጥቕሚ ኣለዎ ድርበ ይብሉን ወደ ሓንኩም
0: ባንዳ ኮሌል ገዲፍካ ናይ ዘን ክንምሃረን ዝቐነና ፅማቕ ኣቕርበለይ
4: ወይለ ኣይ ፀማቕኩዋ እንዴ
5: ሓቀኺ ያቆርብ ስወዝሩ ኣቢለ ያኸውን እየ
0: ኣብ ትምህርቲ እንተቐኒኻ ቀዳምነት ክንገብሮ ዘለናስ እንታይ
5: እዩኣታድልውና ንደታ ሓንሳ እንታይ ታዕታዕ ትብሉ ጥቑም ነገር ዘይትሰምዑ
0: ሓራይ ግበር
5: እወ ግርም መጀመርያ ደም ከይፈሶ ምእንቲ ፋሻ ጌርና ከሮ ኣቢልና ኣሲርና ኣብ ፀሓይ ንሰጥሖ ፅቡቅ ገይሩ ምስ ነቐፀ ከዓ ዱላ ጌርና ኣዛርቡና ንዶታ እንታይ እዩ እዚ ታዕታ ፅቡቅ ጌርና ብዱላ ጌርና ነትኩሞ ሽዑ ኣባርየላ ሰኢልና ኣርባዕተ መዓልቲ ንፅበዮ ወ ካብኡ ዳ ኣኸለ ናይ ደኳትር ጉዳይ ይተርፊ ካብኡ ዳ ኣታ ኣታ ታዕታዕ ትብሉ ታ ትም ዘይትብሉ ነጥቑም ነገር ዘይሰምዑ ዋይ
0: ከመይ ከመይ እዩ ኣብዚ ቐኒኻ ምሳና ሰሓቅ ኣቋርፅ ሓፍበል ባንዳ
4: ወይለ ኣባይ ድያ እዛ ጉዳይ
0: ጓል ዓምር ካብ ፅባሓት ሒዝኪ ንክልትኦም ባዕሊ ክትምህር እዮም
3: ሽርኪ
4: ዋይ ውርደት ሕጂ ከዓ ምስ ንበዓል ሰጉዶ ተፀብፂበሲ ብጓል ዓምር ኣይ ኣይ

0: ወይለ አንተ እዚህ አዳ ወይን እንዴ? ወይኔ
1: ወይ ወይ ወንጨ አንተ ና ቤት ደለ ዋ አንተ ሀይ ተፋና ይደለ ክሎይላ ነ ጽወይነ ዋ ኩፍል ዋ
2: አንተ ጽንህ ወሎ ድሉኒ ናባ ዲያ መጽያ ዋላ
1: አንተ ይርዳካን ናባ ሀ መጽያ ኮሉ ለካል
3: አብሽራ እዝን ታይ ተፈራሐሎ ትምጻ ጥራያንቱ ካ ቶብቱቦ
4: ለካሃደሩባ ለካሃደምባ የህዋት ኦ ዳምልክትና ያሆ ወይንቺ ሄላ ቢንሪ
5: ላምፓን ከመ ዳሐንዶ ሐጁ ኮይ መጸ
4: ሄላ ጠፊኺ ድፋዕ ደይብክ ዲ ቀንዲ ኸውላታይ
5: አይ ኣይተረኣና ንበዕ ድፋዕ ሲ ደይብኩን
4: ወንዲያ ሞሉ ናናይ ተወይ
5: ኖኖ ድሓን ንባንዳ ጥራይ ኣድየለይ
4: ባንዳ እዚ ባንዳና
5: እዎ ባንዳ ይህ ና እንታ ኾንካ
4: ኣይ ማለተይሲ ኖርማል እዩ ኣሳዓቂ ማለት እየ
5: እንታይ እዚ
4: ማለት ይ ደኣ ምስ ፓንዳሲ ሽወያ ፅቡቅ ኣለኹም ማለት እዩ
5: ኤ ላምፐን ብካልእ ከይጥምታ እዛ ጉዳይ ምስ ካልእ ከዓ ከይትዕልለላ ተጠንቀቕ
4: ያ ወይንቺያ ከተያ ክወደይ ከምዞም ዓመይና ተሓስብና ፅባሕ ባ ኸባ ምቅራብኩም ካበይ ተበጊሱ ናበይ ንብብፃሕ ንምንታይ ገልናልኩ ኮይና ክፈክድ ክፈሪሐ
5: ላላላላ ብከምኡ ሞ ፈፂመ ፈሪሐ ይፈልጥኒ ካልእ ትሕዝቶ ከምዘይብሉ ከረዳእካ ኢለ
4: ያ መጃመላ ዶ ግረፊ ያ ክባእ ያዚ ኮደይ መዓረ እያ ክሰውራ ኮይኑ እምበር ያዚ ኣብ በዓል ፔተጎ ኦድዮን ካፒቶል ፉልካና ቆርጠምካ ገልእ ኮይ ክውዳእ ነይሩ
5: ኣብዝኸ
4: ኣብዚ ደኣ ኩሉ እንዲባህር ተጠርኒፉ ከተማእኽሎ ከተፍቅድ ክትዛመድ ኦ ኣሕዋት ከመለኹም
5: ወይ በዓል ላምፐንስ ኣውግእ ጥራይ
2: ወልዳሕና ኣበሎ ተዕጥቀ ይብል
1: ኣታታይ ደለ ካ ዕጥቂኻ
2: ብ ከምዚ ዓይነት የ ዳ ክኸዳ
5: ከምቲ ላምፐ እንደሎ ዳ ተሃጅማን ኢኻ ደሊኻ
2: ወይ ፈተነ ዋዕበልሲ ተካሊት ነብሲ ኣኺላ ኣታምዕልሲ ክንደ ሳዕዳ ኣሎ ንዕቲ ተካሊት ነብሲ ክንደ ሳዕዳ ኣሎ ኣኺላ ኣታምዕልቲ ዓላናኹ ንውዕልሲ እንቲ ወይ ንሽኮር ዳሓንደ

0: ፓንዳ ከመይ?
1: እንታይ ዳ ጠፊእኺ?
0: መን ኣነ? መዓስ? መዓስ ማለትካ እዩ?
1: ብቕድሚ ትማሊ
0: ዋ
1: ወለ ትማሊ ዲ ዳ ትማሊ ወለ ሎሚ ድያ ዘይረአኹ ክቲ
0: ሎሚ ዳኣ ትርእየ ንሪኢ ኣለኻ። እዚ ዳ እሞ ጠፊእኺ ዘይብል
1: እንታይ ፈሊጠ ኢልክኒኺ? እንታይ ከም ዝኾንኩ ስጓልእ ነና ሻዕሪ ኣያ መፃንቲ ወይኒ ዘለላ
0: ዋ እንታይ ከም ዝኾንኩ ከንታይ ማለትካ እዩ? ድሓርካ ትወይኒ ጥራይ ማእኸለካ
1: መሊሸ ደና ዊሕዮ ዘይቆርፆ እሞ
0: ዎ መን ከቋፅሮ ኢልካ ፓንዳ በጃኻ ናብቲ ጉዳይካ ጥራይቶ
1: ኣንቲ ወይኒ ስኸትፀልዮማ እንታይ ለ ድሕር ሕጂ ደግሞ እምበሪ ንዓይ ዳኣ ሱኩ ሓፅረኒ
0: ሕረ ሕረ ከመይ ከ ድሓን ዲኻ
1: ያ ግዲ ሓቂዳ ደይ እንዳሓፈርና ኢና እምበሪ ወይኒ ዘለላ ጥራይ ተኾንኪ ስጋ ኣባይላዓይ ወይኒ ማንሱኖ እንዲ ኽዚ
0: ኣነ ዶ ፓንዳ ትላገፅ ኣለኻ በጃኻ ናብቲ ጉዳይ ካኣቶ
1: ኣንቲ ዘይትዋድቑ ኢና ዘይከኣልናዮ ኮይና እንበሪ ቁልቁል ኣፉ እንተደሊ ኸዳ ኣፍቂረኩለኹ እሞ ንዛመድ እንዳ ኣይትፍረ ነገሩ
0: ንዛመድ
1: ወ ደይ እንዳ ተሰኮፍክ እየ እምበር ካብዚ ልበይ ሓንቲ ምዕልቲ እኳ ፈልየክ ዘይፈልጥ
0: ዎ ምስ መን
1: ዋ ምሳይ እሂ ኣይክእሎን ዩ ደኢሎም ኽእዮም
0: መን ይኸ እቲ ዝብለኒ ብዛዕባ ምንታይ ከ
1: ደይ ምስ መን ተልክኒ እንድየ ዛልበይ ምሉቕ ኢላ
0: ኖ ከመይ ሓሲብካ እዮ ድሓርካ ካብ መዓስ ንነጀው እዩ ዝኽሉ እዙ ኢለየ
1: እንታይ ፈሊጠ ኢልክኒ ኺ ወዝቢ ወደቓይ ወዲቕኒ
0: ዋ
1: እንታይ ዋዳ ወ ኩሉ እዚ ትምህርቲ ጠቕሊሉ ምርዳእ ኣብኒ ዘሎ እዚ ምስ ብጮታይ ዝኒት ከሊእ ንደሎ ናትክ ነገር እዩ
0: ዋ እንታ
1: እንታይ ኣታዳ ኣብ ከብደይ ኣትዩ ንብለክ ኣለኹ እንታይ ተተሪፍኒ
0: ዋ ፓንዳ እንታይ ካ ትኸውን ዘለኻ ኣነ እንታይ ገይረ
1: ኣቲ ብሰንኪ ክብ ዝኣህዱ ዘጥረኽዎ እምበር ካብ ዓዲ ዶኣ ተሸኪመ መፅ ኢልክኒ
0: ፓንዳ ስማዓኒ ኣብ ዝኣሃዱ ብሓደ ኢና ንነብር ሓቂ
1: ሓቂ ሓቂ ክንዲኺ
0: እሞ እንታይ ኮንካ ዳ ቅድሚ ሕጂ ነዚ ጉዳይ ዘየልዓልካዮ
1: ጥራ ኢልኪ ኣይፌራ እንድ ሎሚ ዶክ ሓታ ፅባሕ እንዳበልኩ ሱቕ ኢለ ይብሉ ኣሎ
0: እሞ በዕልኻ ዝገበርካዮ ሕጂ ብሰንኪ ክኢዶ ገለ ይትበለኒ
1: ሓቂ ክንዲኺ እንኳዓ ጥራይ ሕጂ ተራኸብና እምበሪ ቅድሚ ሕጂ ደይሰኣን ከምዚኣ ምግባር እያ እሞ ነማዕኩሎ ዓብ መርዓ ኣሎ ናይ ዝኣኸዱ ዘይተማእከለ ዝምድና ተልዮ ዘርከበ የርክብ ኢልሃና ላ ደብዓት እሞ ክነግራ ኸይድ
0: ዋ ናበይ ዳኣ ሕራይ ኮፍ ቦበል
1: ክስታይ ኮይኑ ክስታይ እንዲ እታ መዓልቲ ይብልና ሓፃር እንዲያ ውትፍ ኢለ ከይተሓልፈና ኢለኮ
0: ባንዴት ፅቡቕ ኮኣለኻ ግን ኣብ ዝገሊ ዝምድና ምግባር ካብ ምግዳል ዘይዕንቅፍ እንተ ደኣ ኮይኑ
1: ንኸይ ጥራይ ንገሮም እንታይ ክዕንቅፍ ዳኣ ንመን ዳ ዓንቂፍዋ እዩ
0: እንድዒ ከምኡ እቲ ኮይኑ ደኣ
1: ትገብራት ዶ ኣይትጠራጠርን ዓይ እመኒ ዝዕንቅፍ እንተ ዝኸው እንታይ ኢሉ ዝውድብ ኣፍቂድዎ ጥቕሙ ፈሊጡ ዶ ኸይኮነ ካብ ዘይብሉ ተመርዓዊ ትብል ዘሎ
0: እዎ ከምኡ እዩ እንታይ ደኣ መቸም እዚ ዝምድና ዝበሃል ጠቕሊሉ ኣብ ሓንጎለይ ፈፂሙ ይነበረ
1: ኣንቲ ምስ ኩሉን ኣይነበረን ክንጋደል እምበር ክንዋሰብ ዶ ደኣ መፂና ኢልክና ዘይትውድብ ይባዕሉ ለባም ኮይኑ
0: እወ ከምኡ እዩ እንታይ ደኣ መቸም ብዝኾነ ግን ባንዳ ከምዚ ሓሳብ እንተ ነይርካ ዶንጌኻ
1: ዓተ እቲ ምድንጓይ ዳ ደያ ይትርባሕ ኢሉኒ እንኳዕ ጥራይ ሕጂ መጻኽኒ ዋ
0: ሕጂ ዳ እሞ ተቐዲምካ ማለሲ ምስ ሓደ መተዛሚድ እየ
1: ኣልግዚ ዋ ኩሉ ሻዓይ ተቐደም ዘኢልክኒ ንኸይ ጥራይ ንንገሮም
0: ፓንዳ በዚ ላግፅ ኣሎ ድዩ ኮፍ ሞበል ኣነ ናይ ብሓቂ እየ ዝነግረካ ዘለኹ
1: እንታይ እዚ ኣተ ናይ ብልብኽ ዲኺ መን መዓስ ኣነይ ኣብዚ ቦታና እንደ ክንደይ
0: ኣንታ ርግእ እባበል
1: ኣተ እንታይ ክረግእ እንታይ እዩ ተጋዳላይ ድዩ
0: ዋ ኣንታ በጃኻ ዋዘይ ተጋዳላይ ዶ ብዝሜዳ ኣሎ እዩ
1: ደይ እንታይ ፈሊጠ ደየን መፅኡ ዳ እግሪ ትሰበር እንታይ ዋይኸ
0: ዋንዳ ዓቕሊ ግበር ኣይትፈልጦን ኢኻ ካብዞም ማእከላይ ሕክምና እዩ
1: ዋ ማእከላይ ሕክምና ማእከላይ ሕክምና ዳ ኣብዚ እንታይ ክገብር መፅኡ መን ከፍቂድሉ
0: ዋ ኣንታ ናይ ብልብኻ ዲኻ
1: ኣተ ዝደልብ የግብር
0: እሞ ነቲ ሓቂ ኣጋጢሙ ዘሎ ኣነ ነገርካ ኣለኹ።
1: መንቁስ በል ዝኣበሊ መዓስ መፂርክ ይብሉ እምበር ከስራሕ ኣለዎ ድ
0: ዋንታ በጃኻ ናይ ብልባሃ ዲኻ ዋንታይ ጌይርካ ኣብ ምንታይ ካውዒሉ
1: ዋይ ነዚኣ ክገብር ኢሉ ሳብዚኣ መፂኡ ክንደይ ከይደፍር ማዕሳርክ ይብሉ ኣበይ ፈልጠኪ።
0: ቅድሚ ሕጂ ንፋለጥ ነርና ኢና። እዚ ዝምድና ዝበሃል ዘሎ ግን ኣብዚ ሕጂ ሰሙን እዙ
1: ወዲ ገብራትከ ኣትየናዮም ዶክተር ድዩ ዋላ ከምዚ ከማና ቀዳማይ ረድኤት ተምሃረዩ
0: ክድ ካብዞም ሓደሽ ተወዚዑ መፂኦምና ዘለው እዩ።
1: ውይ ዋይ ዋይ ዘመተ ኣትየናዮም
0: ንሱሳይ ምልከተካኒ
1: እሞ እሞ ሕራ ኢልክዮ ኣይትውዕሉ እዮን ኣይትውዕሉ እዮን
0: ዋ እንታ ቀስ ባበል
1: እሱ እንተ ቀሰብል እዚ ዝዳ ጨርቂ ካደርብ እምበር
0: እወ ዝፅላእ ኣይኮነን። ድሓርካ መታዓልምተይ ብፃየይ ኮዩ
1: ቲ ኣነ ኸ ናይ ፀላእ ድ
0: ባንዲት ንሎም ኣኽለና ርክብ ሬድዮ ስለ ዘለኒ ሕጅሻ
1: ዋ እንታ ከይዳ ድያ ዋይ ውርደ እዚ ኣሃድ ኳይ ትስማዓዮ

እንታይ ኣበል ክትብል ኣህቱ እዚ ኩሉ ትፅቢሲ ኣታና ይብል ባ ኣውርዳ

0: ታ ሸረቦ እንታይ ኮይኑሎ ባንዳ ተጸሊዎ ወላስ እዛ ትምህርቲ ተጋገያ ያ
1: ኦይ ናይ ትምህርቲ ዳ ወይኑ ምስ መፀቶ ዶ የረሳዓ ሂታ ባንዳ
2: ሂታ ባንዲት ባንዲት ዓርከይ
3: ኣታሓደጉና ኣባ ግደፉ ባ ጋዱሉና ሕደጉ ሕደጉ ጋዱሉና
0: ሽርቦ ኣስኩት ጉዳይ ኣይጣዓመትን
4: ው ጀምዓ ኣታ ወይኑ እንዲያ ዳ መፅያ መፅያ
3: መን ወይንያ ኸዚያ
4: ኣታ ባንዳ ያን ስራ ተጠቕሊልካ ያ መንያ ትመፅእ ትብል ወይኑ እንዲያ መፅያ መንዳ ክትመፅእ ዘሊኻ
3: መን ወይንያ ኸዚያ
4: ው ባንዳ ያታ ኳንካት ሓንቲ ወይኑ እንዲያ ደላትና ሓንቲ ብሓንቲ ኸማን ፍረደ ጀመረት
3: ኣታ እታይና ሞ ክንገብር ዓይነ ዓይነን ክንጥምት እንዶ ካማ እንደበልዎ መፅኦም ፖክ ጎብልዎ ናይ ኣለዉ
4: ስምዓኒ ታውዮኸ ስለ ዘለኹ ዘረባይ ተደግምኒ ፅቤካ ላ ብታዕቲ
3: ንመን
4: ኣታ ንዓኻ እምበር ንመን ዳ ፅዋዓካ ኣላ
3: ኣብላ
4: ናለትካ እቲ እግሪ ምግብናና
3: ዋይ ወ እናሃለ እናሃለዎ ኮፍ ኢላ ምልእ ዒላእቶ ነእቲ ምግብና ሰይ
2: ኣታ ንዓኒ ክዳ
4: እዚኣ ኸይፈኒ ታወዲ
5: ዋይ ብርሃን ትርኢ ብልባ ከምዛ ይኮነ ዳኣ ፅቡቕ ኢራ ፈልጥ ነይረ እንዲ ኣበሎ ባዕኳ ክዳኣ እሞ ንወይኒ
6: ባንዴት ከመይ
5: እይንቲ ወይኒ እንታይ ደለ ትብርክ ትምዕልቲ ደኣያ እዚኣ ትደሃካላ ምሰሉ ንሲ ሕልሚ ድ ጋህዲ ኢለ ብታሕጓስ እንቋዕ ከምዛ መርታር ጣሕ ኢለ ይጠፋኣኹ
6: ብምንታይ ደሊካ ከም ዘለኹ ነገሮ ምካድ እዮ
5: እንታይ ምንጋር ደልየሉ ዋይ ካባኸን ላዓል ደባዓለይቲ ሓሚሽ ኣለኹ ናንቲ ወይኒ መስኖ
6: ፍ ግደፍ ወስከ ስቕኢልካ ይተናዋሓዮ ኣነኻ ከምዚኢታት ኣይፈትኒ
5: ኦይ መልሸ ደጋዕዜ እዮ ሓንሞ ደይ ሓድጎ
6: ብቐዳማይ ሰዓት ርክብ ስለ ዝኣኸለኒ ቆሪፀካ ኸይደ ነይረ ንዑ ክምልኢ ኢለ እየ ከዓ መፅ ንስኻ ኸዓ
5: ግደ ዋይ ሓዲገየ እንዴ ሓዲገየዋ ድሕሪ ሕጂ እንታይ ኢለ ክደግሞ ከምኡ
6: ባንዳ ብዛዕባ ኣብዚ ትምህርቲ ዝገብሮ ዘለኻ ሸለልትነት እንዲ ክዛረበካ ደለ
5: ካልና ዳኣ ንግበር እምበሪ ትምህርቲ ዳኣ ኳትሪ ዶ ክየላ ተባዕላ
6: ደብዓት እሞ በቲ ብቐዳማይ ዝመለስካዮ ተገሪማ ናይ ባሓቂ ድዩ ኣብዚ ትምህርቲ ምሳናቐኒ እንታይ ኢሉ ዩ ዝምልስ ዝነበረ ኢላ መግለፂ ኣስኢና ትልካ ዘላ
5: ወይለይ ተቕሊሉ ድ ኣሰርዶ ይነበሮ
6: እዎ ባንዳ ሰብ ካልእ እናተፀበየካ ኣብ ኪና ጥራይ ኮ ጅግና ኣኻል ኣይኮነ ምስ ግድምና ኸፈፂሙ ዘይከይድ
5: ዳሓን ሕጂ እውን ነታ ትምህርቲ ሲ ክዓጥቀላ ደይናት ክነገር ዩ ከም ገለ ገይርኒ ነይሩ እምበሪ ግሪም እንዴ ስሕጀ እያ ነይረ
6: ናተይ ናተይ ደኣ ከመይ ገይሩ
5: ዓቲ ወይኒ ነዚ ዘረባ እንዶማ ኣይተእትውሉ ናት ክምበር ታይ ደኣ ሽግር ነይርኒ ኣይ ብሰንኪ ክንድ እምበር ካልእ ዳኣ እንታይ ሽግር ነይርኒ
6: ብሰንከይ
5: ብሰንኪ ኽወ ናት ክነገር ኣብ ከብደይ ኣትኒ ዝተረፈኒ ይብሉን ኢለክ ንድ ቋዳ ሕጂ መጻኽኒ እምበሪ እንታይ ዶ ደኣ ቐኒየ
6: ባንዳ ንስኻ ኮ ሂወት ፅላል ናይ ዝኣዋዱ ኢኻ እንታይ ኻ ትኸውን ዘለኻ
5: ኣቲ ኮይነዮ ዘለኹ ዶ ጠፊእኪ ገለ ግዳደይ ትገብሪ
6: ኣነ ንኣ እንታይ ክገብር
5: ነዚ ጎታ ትገበል ዓውል ታዊኸ ሕራ ኢለካ ኣይተድልየኒን ኢኻ ትብልዮ
6: ወይለይ ወይለይ ትፈልጦ ዲኻ
5: እንታይ ክፈልጠሉ ኣዋል ዝኣህድኡ ገዲፉ ነዞም ቁንጣሮናህና ዘቋምት ድምሱስ ኣልዒሎም ባዳኣ ንምዕራብ ገጾምቶ ዝፅርግፍዎ
6: እየ ባንዳ መዛ ምተይ ኳ እዩ
5: ኣትሱ እንዲሞ ደጉሄና ዘሎ ብሰንኪ ዛሕልና ኢና እምበሪ ንዝምድና ድኣ እሞ ኣብዝደኸየለና ቋሕሞም ንብል
6: እስከስከስከ ስቕበል እዚ ኩሉ ግዜ ክትጨርቕ ይሕሊፍካዮስ ሕጂ ስቕኢልካ ሃለውለው ትብል
5: ኣንቲ ደይበቂቕና ክን ኢና ድሓርካ ኣብዚ መፂኦም ዝምንጡሉና ዶ መሲልና እንታይ ደይ ገበርና ዋ ኣብ ዓዲስ ክረኽቡን ክስእኑን ኪድሕቶትለይ ትብሎም ከይዶም ሓቱልካ
6: ኣብዚ ኸ
5: ኣብዚ ድኣ ወይ ክትዕወት ወይ ከምዚ ናተይ ክትግተት ባዕልኻ ትፍትን እዚ ኸዓ ገደል ኮነ
6: ንበይንኻ ገደል ኮይኑ
5: ኣብቲ ዘለኹዎ ባዕለይ እንዴ ዝፈልጦ
6: ሕራይ ንበይንኻ እንታይ እዩ ዝኸብደካ ተዛርብ ኣሎ
5: ኣንቲ ወይኒ ኣይትድፈራን ይኽን ታሓርካ ባንዳ ሽኮር ባንዳ ሽኮር ተልክንዚ ነቲ ኣነላ እሞ ባዕላ ዝኾን ወስተ ብለለ የደልኩ እምበር ከምዚ ለብደወይ ዝመደመሲልኒ
6: ሕጂ እውን ከም ብፃየ ካብ መዛምተይ ንላዕሊ ኣዘየ ዝፈትወካ ንዝኣምነካ
5: ኣይ ከም ብፃየ እዚ ቆርባ ዓሲ ነፂኣ ክገብር ኢሉ ዝውድባ እዚኣ ወፂዕዎ ኣታታይ ዝበሃሎ ኣታታይ ኢና ክንብል
6: እንታይ ዘኒ ኢኻ
5: ንዑ እምበር ነዚ ለኽባጥ ኣብቲ ዲዲ ኸ ዝመፅ ዘሎ
6: ኤኤ ባንዳ ናይ ምፍቃዱ እንታይ የምልከተካ ድሓርካ ኣግባብባ
5: ክላክላክላክላ ደያጋብ ክንገብር ዳ ኢና ተዘሚትና ዘለና ስምዒ እንዳ ግዳ
6: ባንዳ ሰዓት ኣኽለኒ ኣሎ ዘይሰማዕ ክዎ እንተ ኮይኑ ሕራይ
5: ክስታ ይኮዩ ብሰንኪ ምዝሓለይ እምበሪ ዓይነይ ዕምታቢላ ሓቲተ ክነይረተ ዝኸውን ዚ ሕራይ ዶ ምበልክኒ
6: ኣላ ባንዳ ሽኮር ሕራይ ዎ ምበልኩኻ እንታይ ዶ ይወፀካ እዩ
5: ሕራይ ምበልኩኻ
6: ትመፅ እየ ግዳ ክምለሰካ እዩ
5: ሕራይ እሞ ሕራይ ዋይ ኣንታ ኸይዳ ድያ ሕራይ ምበልኩኻ ወይ ኣነ ኣኾነለይተንዳይ ተኺለ ክዕርፍ

ነዘንቱ ነዘንቱ ባ ነዘንቱ ንታሪኽና ንቓልስና ንጽንዓትና ንመስዋእትነትና ንባህልና ማሕበራዊ ህይወትና ነዘንቱ ባ ሎሚ ብዘይ ልግሚ ህይወት ኣብ መንቀራቕሮ ለይትን መዓልትን ነርና ንጸምጸም ንጻወሮ እምነትና ጥርዙ ንምንባር ይስዕሮ ኣሚና ንስዕቦ መስዋእቲ ንኽትን ዝረገጽናዮ ሓዊ ዝፈንቀልናዮ ኸውሒ ዝተሰከምናዮ ኣእዋም ድፍዓት ምህዳም ዝበላዕናዮ ቖጽሊ ዝወዓልናዮ ብነቕጺ ንጥሜት ክንቀባበሎ መዓንጣና ኽልሎ ትንፋስና ኽንተሓላሎ መስዋእቲ ይምዳሎ ከይደረብና ብቑሪ ቈርበትና ዝተገርፈ ተጒሩ ዝተገፈፈ እዛ ፀሓይ ዝባና ቁሉዕ መጽለሊና በላሕቲ እሾኽ ሰፈሮም ነፍስና ነዚ እንዲና ጸዊርና ተጸሚምና ከይለኸፍና ንወስዕ መስዋእቲ ንስስዕ መስዋእቲ ለሚድና ንውዕል ሓዲርና ነዘንቱ ነዘንቱ ባ ሎሚ ዝስተ ዝስተ ዲነይሩ ንረውየሉ ዝብላዕ ዝብላዕ ዲነይሩ ንዕንገለሉ ተማቒልና ኽንተሓቓቖፍ እናተረእና ኽንተሓጓጎስ ብሓድነት ክንተሓዋወስ መስዋእቲ ክንወራረስ ኣብ ሓደ ደቂቕ ዘይኣክል መኣዲ የእዳውና ቦጅቦጅ ከልዕላ ንኸብዲ ድስቲ ማይ ዝዕቆሩ ቈጽሊ መጽሊ ጠቕጨው ከየመቀሩ ንምንባር ከይጸውዕካ ናብራ ዘምህሩ ናይ ትማሊ ገድልባ ዘክሩ ንሕርያ መስዋእትነትና ቅድምን ድሕርን እናጸዋዕና ንስኻባ ንስኺ እናተባሃልና ንምነዮ ንሃርፎ ብጋዲ ብሕይወት ክን ነዘንቱ ነዘንቱ ባ ሎሚ በብሓደ ዅልና ክስነት ታሪኽና እኩብ ዕላልና ድምር ዛንታታትና ነዘንቱ ነታ ዝነበረት ሕይወት ዓወት ብቓልሲ ዝወነነት ንምንባር ዘየጣጥሐት መስዋእቲ ዝሰመየት ጸዊዕናየ ንዲና ንመስዋእቲ ኸይደቀስና ልዕሊ ዝኾነ ክንሓልፍ ምእንቲ ዝህዝብና መውጋእትና እናተደጋገመ መስዋእቲ ዘርክበና እምባ እንተዘየፍረስና ሓራም ዶ ይኮነን ነይሩ ጽንዓትና ጽውያ ዘመን መሃደሞት ኣምኪንና ሕሉፍ ናብራ ምስ ገባብል ኣብ ጫካ ነቢርና መን ኣሚኑ መን ከይደቦን እዚ ታሪኽና ብጀካ ገንሸል ብፈጣሪ መን ኣሎሞ ሕይወት ዝሓሪ ንሕና ግን ነርና ንኤርትራ ገንሸላ ንሕይወትና ተሓሪኽ ንሪኽ ነዚ ንዘንቱ ባሎም እቶም ዘሕለፍና ዘለና ዝረአና ዝውዓልና ብመስዋእቲ ዝተረባረብና ነዘንቱ ባ ነዘንቱ ንታሪኽና ዓይንና ሰለም ከየበሉ ተሓቓቒፍና ፍቕርን ቅልና ዲን ዋሕ ጸርጎ ዘ መንኢኻ ወዲመን ዓዲ ኣበይ ከይተባሃልና ተቢዒና ነዛ መሬት ብዕትብቲ ተኣሳሲር ደው ኢልና ሽነት ንኣባይ ንሰምር ብልቢ ሒዝና ረኣይ ደምና ዝልግሲ ይሓልፍ ምእንቲ ዝህዝቢ ዝፈለጥናዮ ፍልጠት ብፖለቲካ ውርሰት ክንመኻኸር ንዕብየት ክንበጽሖን ዓወት ብዘይ ወገን ብዘይ ዓሊ ኣብ ህረት ነቢርና ንወርድ ንድይብ ነርና ስንጭሮ ስንጭሮ ሓዲርና ንምነ መስዋእቲ ኣመት ከይንጸምም ተጸሚምና እምብድንጋጽ ነዛ ሕይወትና መከራጾም ኣሕሊፍና ብጀካ ሄቦ ንመስዋእትነትና ከይለኸፍና ነጕስዕ መስዋእቲ ንስስዕ መስዋእቲ ለምትና ንውዕል ሓዲርና ነዚ ንዘንቱ ብጻይ ካብ ዕላማ መስመር ከይዘለለ ብዕለታዊ ጌጋ ንከኣላለ ብልሳና ገጽ ንገጽ ንላለ ንሰብዓታት ምንቀሎሞ ንርባዕተ ንስምረት ሙሉእ ዓወት ዝጸዓተ ተኣራሪምካ ይሕንጸጽ ትልሚ ምእንቲ ንረአይና
ህንጎይ ይብልቢ ዘይሕጉሰና እንተ ነይሩ ኩሉ ዘየሕጉሰና ድማ ኣብ መስዋዕቲ ዘይብ ነዘንቱ ብልቢ ነዘንቱ እስከ ንዘክራ እዛ ጥዋይ ነፀላና ቀዝሒ ትሽከም ስለዛ ቁርበትና ምስ መዘና ዘይብሉ ዕሩቕ ልባስና ከለና ብቐለም ትቕባእ እንድሕነትና ክንስዋ ብጥልቃይ ደመረነዝና እስከ ንዘክሮ ዝሽዳና ኽብሪ ብምልግጋቢ ጋልብ ከም ነብሪ ኣብ ድር እሾኽን እምባ ሓዋሪ ዘይዝሕጥ ጉዕዞ ለፋይ በራሪ ንዅሉ ገድልና ኣመሪሹ ነባሪ ጉዕዞና ብምጥን ክምራሕ ከነቑም ጸብደል ንስራሕ ቁኑዕ ሓሳብ ዘይገመዳ ዘይንሽብር ሓደ ይቐልና ንስጉም ዘይነጥፍእ ኣልባብና ዘይነጥፍ ጾርማ እገርና ክሳብ ትበጽሕ መስዋዕት ንስና ዘይነበርና እኳ ዘራይ መብረ ሓያላን ክመፁና በብእብረ ምስ ሓጺነ መጺን ሓዊ ዝተፍአ ነጋሪ ዘይብሎም ዓመፅ ዝዓመረ እዙ እዩ ንዝብቲ ማለ ነዘንቱባሎሚ ንጥሜት ከይፀዋዕና በረኸት የንብረና ንመከራ ኸይዕለልና ምጽማም ይምህረና ኣብ ሕልሚ ይኹን ጋህዲ መስዋዕት እናሃረፍና ምእንቲ ዝሃገር ምጽናዕ ይኸይድ እናመረና ዘይጽወር ጾር መፀዋውር ሰሪሕና ዘይብላዕ ዘይህጥር ቈጽሊ ተቐሊምና ስስዐ ኺዒብና ናይ ውልቀ ኣሪምና ሓሊፍናዮ ጸንሕና እዛ ምንባር ቀሊስ ድሕሪ ሓጐስና ዶ ኮነን ቀብርና ምስ ጥልቆዕ ኸብድና ሓመድ ዝኸደነና ፍጥረት ናይ ምንኮን ነይሩ ኸምዝናትና ኣብ ሃላልታ ፍቕሪ ዝጠምረን ተምሳልና ኽልተ ፍጥረት ሰብ ዝመስል እቲ ሓደ ዝስዋእ እቲ ሓደ ዝቕጽል ተኪቡ ክንዲ ሽሕ ዝቕጸልጽል ከይለኸፍና ንጐስዕ መስዋእቲ ንስስዕ መስዋእቲ ልወትና ንውዕል ሓደ ነዘንቱ ነዘንቱ ባሎሚ ንታሪኽና ንቓልስና ንጽንዓትና ንመስዋእትነትና ነዘንቱ ባ ተኾርሚና ኮ ኣይለመናን ንፍትሒ ኣይተንበርከኽናን ተሓቢልና ኮ ኣየስተለምናን ጾርና ይደርበና ባርያኺና ኢልናያ ንኤርትራ ጥዕምናዮ ድማ ዅሉ መከራ ልዕሊ ዕረ መሪሩ ልዕሊ ሓዊ መዲሩ ከይ ቀምሰለ ግን ተሪሩ ከይ በረድና ንመልኽ ንጓህሪ ከይ ተበተኽና ንስሕሉ ንወጥ ንሓድነትና ኸይብትኽ ብሓይሊ ዝፀዓሩ ኣብ ብርሃን ጸልማት ብመስዋእቲ ዝመሓሉ ቅድሚ ናጽነት ንናጽነት ዝኹሓሉ ንሳቶም እንዲዮ እቶም ዝቐበርናዮም ብዓረር ዝሓረሩ ነዘንቱባ ብልቢ ሎሚ እምበር ሽዑ ይዝክሮ ብነጸላ ደሙ ኽቐብር ምስ ሓመድ ክጽምብር ደው ኢለ ሰማዕቲ ኽዝክር ምህላውና ኣሜንና ሎሚ ጽባሕ ተፋነውቲ ይረአየና ርሑቕ ንተግባራትና ዘነቓቕሕ ፍቕርና ዘነፋፍቕ ሚዛንና ዘይለዓል ረዚን ልዑል ሓድነትና ዘይብለል ክቡርሉል ድምር ኻልኦት ታሪኽ ዘይውክል ንዝመጽእ ዘበናት እዩ ዝነብር እሞ ኣለና ዲናቶም ዘሕለፍና መጺና ዲናእቶም ዝጓሰና እቶም ዘለና ምስኣቶም እንዲና እሞ ነዘንቱ በብሓደ ዅልና እኩብ ድምር ዘንታታትና ዝመቀረ ዝነበረ ዕላላትና እምበር ትማሊ ሓንጎልን ልብን ካብ ዕላማ ኸይወፃ ሕቖን ብርክን ክንዲ ሓርማዝ ዘብዓላ ኣብ ክልተ ብልሑ ሴፍ ረጊፀን ዝዘለላ ሰሪሐን ብድርብራብ ዝተጠናነጉ መከራ ሎሚ ድማ ብሉፃት ዝተበርበሩ ታሪኽ ጤርና ኸለና ተማናጢሎም ዝማቐሉና ኣለዉ ንዕድሜና እርጋን ሃለዋት ምጥፋእ እግርእግርና ሕማምን ሞትን ኣንደበት ዘዘንጉዕና ኩሉ ዝባና ጾር ታሪኽ በሪ ገጽና ፍንፋሊ ጽንዓት ዘፍሪ ሰጒምና እንዲና ንዘይምንባር መሪር ዘየብሪ ትማል እንዲና ስዋኣት ቀቢርና
ክማልዲና ከም ሓደ ኣብ ሓደ ቦታ ተቐሊርና ሕብሪ ዓሌት ቋንቋ ኸይበልና ሓመድ ክደብየና ቀባሩ እኳ ዘይፅዋዕና ነዘን ቱባ ብገድሊ ታሪኽና ዝኹሕሊ ወለዶ ዘይፈሊ ተፀውዩ ዘይበሊ በሎ ደዋይ ንበል ተጣሚትና ብዘይ ምኽንያት ከይዕዘር ግዜና እምበር ኣለዉ ሓደ ክልተ ብሕልሞም ዘይደቀሱ ነተኣምራት ገድልና ዘነኣእሱ ንኸይትረኽ ቀዲሞም ዘህስሱ ብቐናና ቐንኦም ዝኽልሱ ምስ ሓለፍና ኸይመፁ ዘይክሰሱ ብሃፈስታ ዝጐይ ጊዜ የርክበና ኣሎ ነዘንቱ ከይሓለፍና ሎሚ ጊዜ

ኣብዛ ዓለም ኣሎዶ ኸምዚ ናትና ዘዕለሎ ናይ ታሪኽና ውዕሎ ፍጹም ከምዚ ናትና ናይ ትማሊ መን ኣሎሞ ዝደግመሎም ብጀካ ፋርስ ኤርትራዊ ኵልዩ ኽሰምዓና ዝደሊ ዘሎ ካብ ጽባሕ ሎሚ ንሕሰበሉ ዅልና ብዕሊ ንሕስያ ዘይብሉ ግዜ ኣሎ ዘላለ ነዘንቱ ነዘንቱ ዘንቱ

ምስል ብርናምጅ ጃራት ቀናት ለለይኩም መተቅብለትና ዜማ ብድግማ ንቅበለትኩም ለይኮ ከም ማግላም በህየ ለበዛ ሓልየትና ትለትፈናተ ኣውካ ድመናሰበት ዒድ ሕርያት ለትሓለ ሓልየቱ ኣዜ መለን እንዳትለየና ሕርያን ኣው ቀድሙ ኣግናላ ልብል ጀዋብ ሰበት መፅና እተሓልፈሳምን እግል ሓምዶም እፈቴ እብራሂም ምን መዲነት ባፅዕ ምስል ጀማዓቱ ባህለት መጅሙዓቶም ምስል ሕላየት ዓባይ ፈናኒት ዜነብ በሺር ሁባይ ሰማ ዲ መዲነት ባፅዕ እመናሰበት ዒድ ለትሓልየት ሕላየት ቀድሞ ግልነ ቤለውና ሕናመይ ረከበይ ትስአኑ ዱልያ መህሌና ሓልየት ወእንሻ ላ ዲባ መፅልህላ ኣኳድመ ህየ መሻረከትኩም ወርአይኩም በርናምጅና ንፀበር እብራሂም እንተተሓሰርካ ርአይ ልሃብከነት በርናምጅና ሄ ግልሓምደከ ፈተ ምስል ኩሎም ጀማዓትካ ወለላ ቀድሞ ግልየላ ቤልከና ሕላየተ ፈናኒ ዜነብ በሺር ዱልያ መህሌና እንሻ ላ ትርእዎ ብሕበር እንደገብአኩም ሓይሳን ወሓይሳት መተቕብለትና ለብዕዳ መሂ ርአይኩም መሻረከትኩም በርናምጅና ንፀበር ዲባ ሕላየት ትግንቂስ

ኣዘይ መቕበልትኩም ለየኮ ክታብዑና ግታሉ ሰይቺ ዓባይታ ኩሉ ግሉ ንቀድም ለፀናሕና ሓልየት ቅበት ዓቱምን ሓልየት ዓድና ፍግሪ ንደንቢ ሕላት መቕርብ ግልና እዳሌቶ እግለ ንደርእና ሄግና ቅብልቱ በርናምጃትና ዝተላለህላግል ትታብዑና ሰየትና ዓባይታ

وازدادت برغبتان وبدنا اللازم تنزل نا نا نا نا نا نا نا.

0: ትፈርጅ ድራር ባዶም ገኻና
1: ዜ ድራርባ ዘረጋና

ፈነወ ኤርቲቪ ኣብ ምክትል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ሶኒ 11 ጉንበት ሰዓት 5 ዝተዳለወ ዜናታት ውሽጡን ወፃእን ሒዝናልኩም ቀሪብና ኣሎና። ንምክትልኩም ብክብሪ ንዕድም ኣርሲ ማስመሮም ምስ ኣቅራቢት ቋንቋ ምልክት ኣብርህት ተወልደ ብምዃን ኢና ብቐንዲ ኣርእስተ ዜና ንፍልም። ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሩ። ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽባርካ ብልዕል ድምቀት ተኻይዱ። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዓ ገስጋስ ከም እተመዝገበ ሚኒስትር ሕርሻ ሓቢሩ። ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራፅ ተኽሲ ንሓድሕደን ይካስሳ ከም ዘለዋ ተቓሊሑ። ቻይናን ኣሜሪካን ካብ 12 ክሳብ 13 ጉንቦት ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሩ። ጀርመን ናይ ነዊሕ ርሕቀት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራበረቶ ተቓሊሑ። ዝርዝር ዜና ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ብደረጃ ዞባ ንኡስ ዞባ ምምሕዳር ከባቢ ኮሙን ትካላትን ሰፊሕ ምድላዋት ተገይሮም። ወኪል ኤሪና ዮናታን ዕብዮ ዘዳለዎ ፀብፀባ ኣሎ። እልልተ ሃብተማርያም ከተቅርቦ እያ።

ኣብ ዞባ ማእከል ፅንዓትና ዋሕስና ብዝብል ቴማ ንዝበዓል ፅምብል መበል 35 ዓመት ናፅነት ንምድማቕ ካብ ወርሒ ጥሪ ጀሚሩ ሰፊሕ ምድላዋት ከም እተገብረ ተገሊጹ። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኣስመሮም ፀጋ ብርሃን እቲ መደባት ቅነ ናፅነት ኣብያተ ትምህርቲ፣ ካርኒቫል፣ ህዝባዊ ጓይላ፣ ባህላዊ ምርኢት፣ ከማውዳሳትን ካልእን ከም ዘጠቓልል ኣረድዩ። እቲ መደባት ድሮ ብሓሙሽተ ግንቦት ብቕነ ናፅነት ኣብያተ ትምህርቲ መጋረጅኡ ከም ዝቐንጠጠ ዝሓበረ ኣቶ ኣስመሮም ኣብዚ ክሳብ 23 ግንቦት ዝቕፅል መደብ ካብ መዋእለ ህፃናት ክሳብ ካልኣይ ደረጃ ተዘርጊሐን ዝርከባ 312 ኣብያተ ትምህርቲ ይሳተፋ ከም ዘለዋ ሓቢሩ።

ካርኒቫል ሓደ ካብቲ ፈጠራዊ ክእለት መንእሰያት ዝንፀባረቐሉ መድረኽ ምዃኑ ብምጥቃስ ኣብ ከተማ ኣስመራ ዝርከባ 13 ንእሳን ዞባታት ብሓባር ከም ዝሳተፍኦ ኣብርሁ። ከም ኣወዳሳትና መግለፂ ሓድነትና እዩ ዝበለ ኣቶ ኣስመሮም ሎሚ ዓመት ኣብ ንኡስ ዞባታት ኣስመራ 59 ኣብ ንኡስ ዞባታት በሪኽ ገና ነፍሕን ሰረጀቓን ድማ 143 ዳሳትና ጥነት ክትከል መደብ ከም ዘሎ ኣፍሊጦም። ኣብ መወዳእታ ኣቶ ኣስመሮም ፅምብል መበ 35 ዓመትና ጥነት ንምጥማቕ ኣበርክቶ ንዝገብሩ ዘለዉ ኣካላትን ህዝብን ምስጋና ኣቕሪቡ።

0: ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽባርካ ካብ 9-11 ግንቦት ብልዕል ድምቀት ኣብ ባሮንቱ ተኻይዶም ኣብዚ ውህድ ዕዮን ብቕዓት ትምህርቲ ብዝብል ቴማ ዝተኻይደ ቕነ ካብ 16 ንኡስ ዞባታት ዝተዋፅኡ 18 ተምሃሮን 350 ኣለይትን መምህራንን ተሳቲፎም ኣብ ጨንፈር ትምህርቲ ዞባ ጋሽባርካ ዋሃዲ መደባት ባህሊ ስፖርትን ጥዕናን መምህር ሰሎሙን ተክለ ሃይማኖት ኣብ ዘስምዖ ቃል እቲ ቕነ ምስ ቅንያት ናፅነት ምክያዱ ኣብ ምኩስኳስ ክብርታት ልዕላ ዝተዋፅኦ ከም ዘለዎ ብምጥቃስ ንድምቀቱ ኣበርክቶ ንዝገበሩ ኣመስጊኖም እዚ ቁሸት ትምህርቲ ባህላዊ ውድድራት ትምህርታዊ መደባትን ስፖርታዊ ግጥማትን ዝሓቆፈ ቕነ ዝተፈላለየ ክእለትን ተውህበን ዘለዎም ተምሃሮ ዝልለይሉን ናይ ተወዳዳርነት መንፈስ ዘዕበየሉን ባይታ ከም ዝኾነ ብምጥቃስ ኣብ መጻኢ ተራ ወለዲ ኣለይትን መምህራንን ክሕይል ኣዘኻኺሮም ዋና ዳይረክተር ክፍሊ ባህልን ስፖርትን ኣቶ እድሪስ ሳልሕ ብወገኑ ቅነ ኣብያተ ትምህርቲ ከም ኣካል ኣካዳምያዊ ስርዓተ ትምህርቲ ብደረጃ ኣብያተ ትምህርትን ንኡዞባን ተወዳዲሮም ዕውታት ዝኾኑ ተምሃሮ ዝሳተፍዎ ስለ ዝኾነ ዓብዪ ኣገዳስነት ከም ዘለዎ ብምጥቃስ ንምድንፍዑ ውህደት መሻርክቲ ኣካላት ክሕይል ተላብዮ ሚኒስትሪ ሕርሻ ጥዕና ጥሪት ብምውሓስን ዘመናዊ ሜላታት ብምትእትታውን ሃብቲ እንስሳን ውፅኢቱን ንምስሳን ክካየድ ብዝፀንሐ ፃዕሪ እወታዊ ገስጋስ ከም ዘመዝገበ ገሊፁ ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኹ ሓበሬታ ብመልክዕ ፀብጻብ ተዋሂዱሎ ያሲን ሳልሕ ከቕርቦ እዩ
1: ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ምስሳን ሃብቲ እንስሳን ምውሓስ ጥዕና ጥሪትን ኣድማዕ ስራሕ ከም እተሰላሰለ ሚኒስትሪ ሕርሻ ገሊፁ በዚ መሰረት ዝተፈላለዩ ሕማማት ጥሪት ንምቁፅፃር መንግስቲ መደባት ክታበት ብምስፋሕ ካብ 2013 ጀሚሩ ዓመታዊ 2.5 ሚልዮን ጥሪት ኣንጻር ሕማማት ጉልሓይ መሰል ጠለበጊዕ ፍሮማይ ከብቲ ፍሮማይ ጠለበጊዕ ኣናሶን ካልኦትን ይኽተባ ምንባርን ካብ 2025 ጀሚሩ ድማ እቲ ቁፅሪ ናብ ልዕሊ 6 ሚልዮን ክብ ከም ዝበለ ከም ውፅኢቱ ተርእዮ ሕማማትን ሞትን እንስሳታት ናብ ዝተሓተ ደረጃ ከም ዝወረደ ተፈሊጡ
2: ጥሪት ክህልዎ ካሎ ምግቢ እንስሳ ክህልዎ ካሎ በቁዕ ሕክምና ክህልዎ ካሎ ክኢላ ዋዓም ሰብ ክህልዎ ካሎ እዚአን ኣርባዕተ እየን ተን ምሕዳራ ወሲኽካስ እዚአን እየን ሕጂ ሚኒስትሪ ሕርሻ ቀረብ ናይ መድሃኒት ይቕርባ ኣሎ እዚ ኣርቲፊሻል ዘርኢ ይቕርባ ኣሎ ክኢላታት ብደረጃ ዓዲ ወሪዶም ኣለው እቲ ምግቢ እዩ ምግቢ ከዓ ሓረስታይ ከፍርዮ ዝግባእ እዩ ኣብቲ ምግቢ እውን ሕጂ ናይ ሚኒስትሪ ሕርሻ ዘርኢ ምቕራብ ድዩ ክኢላታት ኣብቲ ናይ ምግቢ እንስሳ ክኢላታት ቀሪብካ ንዕኡ ከመይ ጌርካ ከምትዘርኦ ከመይ ጌርካ ከምትዓፅዶ ድሕሪ ምዕፃዱ ከመይ ጌርካ ትዕቅቦ ገለ ኣብውን ቶም ክኢላታት ናይ ምስሪ ሕርሻ ይመርሑ ኣለዎ ንሓረስቶት ማለት እዩ
3: ሚኒስትሪ ሕርሻ ኣብ ብዙሕ መዳይም ድዮም ዝሕግዙና ንኣብነት ሕጂ ኣብ ምድቓል ምክንያቱ ዓሌትን ዝተመሓየሸ ከብቲ ንምምፃእ ኣብ ምድቓል ዘርኢ ዝገብርዎ ኣብ መድሃኒት መቐራብነትን ከብቲ ሓገዛት ብጣዕሚ እዮም ዝገብሩልካ ዘርኢ ኤርባ ገለገለ ኩሉ እንደገና ሓካይም ይመፁካ ንሓካይም ከዓ ኩሉ ግዜ ሕጂ ቬትሪናር ኣለዉ ካባካ ዘይፍለዩ ሓገዛት ዝገብሩልካ ዝህቡካ መድሃኒት ኣሎ ኣርቲፊሻል ኢንሰሚኔሽን ምክንያቱ ዘርአኒ ንምሕያሽ ተባሂሉ ዝግበር ነገር እውን ኣሎ
1: እዚ ከምዚ ኢሉ እንከሎ ኣብ ፈለማ እዋን ናፅነት ብዘይካተን ኣብ ገጠራት ብልምዲ ዝተሓዛ ዝነበራ ደርሁ ገደና መርባሕ ደርሁን ምፍራይ እንቋቑሖን ከም ዋኒን ዝሕዘ ሰብ ኣዝዩ ውሕድ ምንባሩ ዝጠቐሰ ፀብጻብ ሚኒስትር ሕርሻ መንግስቲ ምሩፃት ዓሌታት ኣዴታት ጨቃዊት ካብ ወፃኢ እናምፀአ ልዕሊ 8 ሚልዮን ጨቃዊት ተዓኪኹ ንተጠቀምቲ ከም ዝዓደለ ኣነፂሩ ኣብ መፍረ ንህቢ ድማ ኣብ 1991 ኣስታት 19,000 ዝግምገም ዝነበረ ዕስለ ኣናህብ ብዘገምታ ዕብየት እናርኣየ ብምምፃእ ኣብዚ እዋን ናብ ልዕሊ 46,000 ዓብዪ ከም ዝርከብ ገሊፁ
4: ንኣብነት ሕጂ ክገልፅ ኮይነ ኣብ ሓንቲ እዛ ሓንቲ ጋብላዊ ቆፎ 20 ኪሎ ኮይና ኣብ ሓንቲ ምብርባር ማለት እዩ 20 ኪሎ በቃ ፅሩይ መዓር ማለት ፃዕዳ መዓር ፅሩይ 20 ኪሎ መዓር ኣውፅያ ኣብ ሓንቲ ምብርባር ማለት እዩ
5: ካብ ባህላዊ በታ ጋብላዊ ፅቡቅ እዩ እናሪናዮ

0: ደሃን ኣሎ መዓር ኣሎ መዓር የብሉን ደሃን ኩነታት ኣሎ ስራሕ ኣሎ የልና ግናኣቶ ወይና
1: ባህላዊ ቆፎ ንህቢ ብዘመናውን ጋብላውን ቆፎታት እናተተክአ ይመፅእ ምህላው ዝጠቐሰቲ ፀብጻብ ካብ ጠቕላላ ዘሎ ቁፅሪ ኣናህብ እቲ 51 ሚእታዊት ብዘመናዊ ቆፎ 41 ሚእታዊት ብባህላዊ ቆፎ 8 ሚእታዊት ድማ ብጋብላዊ ቆፎ ተታሒዙ ከም ዘሎ በዚ መሰረት እውን ምህርቲ መዓርክብ ከም ዝበለን ዋግኡ ብልዕሊ ፍርቂ ከም ዝነከየን ኣብሪሁም
2: ኣብ ንዞባ ደቂ ኣምሓራ ኣብ ዓመተ ትምህርቲ 2252-26 ቁፅሪ ትካላት ቅድመ ትምህርቲ ብ76 ሚእታዊት ዕቤት ብምርኣይ ናብ 41 ክብ ኢሎም በዚ ኣብ 31 ዓድታት ተረጋጊፁ ዘሎ ኣገልግሎት ሎሚ ዓመት 438 ህፃናት ትምህርቶም ኣብ ምክትታል ከም ዝርከቡ ኣዋህድ መውዓለ ህፃናት ኣብቲ ንዞባ መምህር ሸሻ ዮሃንስ ገሊፁ ቅድሚ ስሩዕ ትምህርቲ ምጅማሮ መምህራን ናይ ሓደ ወርሒ ስልጠና ከም ዝወስዳ ከም እትገብር ጠቒሱ ድማ እዚ ኣብ ምርጋፅ ብቕዓት ትምህርቲ ዓብ ተራ ከም ዘለዎ ሓቢሮም ተራመዋለ ህፃናት ኣብ ዝቕፅል ጉዕዞ ትምህርቲ ወሳኒ ምዃኑ ዝሓበረት ሱፐርቫይዘር ቅድመ ትምህርቲ መምህር ሰማይንሽ ገብረ ስላሴ እተን ዛጊድ ዘይተሰርሓለን ዓድታት ተጠቀምቲ ንምግባርን ክስራሕ ተላብያ ኣብ ንዞባ ጋለ ንፍሒ ነበርቲ ዝግብ ኣብ ከባቢኦም ኣብ ልምዓታዊ መደባት ንዝተዋፈሩ ኣባላት ሓይልታት ምክልኻል ኤርትራ ብ10 ጉንቦት ናይ ምሳሕን ምዝንጋዕን እንግሎት ገይሮም ኣብቲ ኣጋጣሚ ወኪል ምምሕዳር እቲ ንዞባ ኣቶ ተስፋ ስላሴ ወልዱ ኣብ ዘስምዖ ቃል ሕድሪ ሰማእታት ንዘተግብሩ ዘለዉ ጀጋኑ ሓይልታት ምክልኻል ብምምጓስ ህዝቢ ዓቕምታቱ ኣዋሃይዱ ዝገብሮ እንግዶት መርኣያ ሓበኑን ደገፉን ከም ዝኾነ ገሊፁ ኣዛዚ ብርጌድ ተለንተይ ይብራህ ጫዓይ ብወገኑ ኣብ ሕቕፊ ህዝቦም ማሚቖም ጎኒጎኒ ምውሓስ ልዕላውነት ሃገር በብከባቢኡ ንዝሰላ ዝከታተል ዘሎ ዕማማት ልምዓት ንምዕዋድ ድልዋት ምዃኖም ኣረጋጊፆም ህንፀት ዲጋ ዝግብ ዝከታተል ዘሎ ኣባል ክፍሊ ህንፃዊ ልምዓት ዞባ ማእከል ኢንጂነር ቢንያም ሃይለ ብወገኑ እቲ መስርሕ ኣብ መፋርቅ ወርሒ መያዝያ 2026 ከም ዝጀመረ ብምሕባር ምስተዛዘመት ልዕሊ 190,000 ሜትሮ ክቦ ናይ መሓዝ ዓቕሚ ስለ ዝህልዋ ንሰብን ጥሪትን ከም እተገልግል ኣፍሊጡ እቲ ናይ እንግዶት መደብ ብባህላዊ መሰናድኦ ደሚቑ ነይሩ ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትታልኩም ክትቅፅሉ ደጊምና ብክብሪ ንዕድም ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራፅ ተኽሲ ንሓድሕደን ይካሰሳ ከም ዘለዋ ተቓሊሑ ሚኒስትሪ ምክልኻል ሩስያ ትማል 10 ጉንቦት ኣብ ዘውፅኦ መግለፂ ኣብ ቀዳማይ መዓልቲ ናይቲ ስምምዕ ልዕሊ 16,000 ጥሕሰታት ብሰራዊት ዩክሬን ከም እተፈፀመን ሃገሩ መልሰ ግብሪ ከም ዝሃበትሉን ኣነፂሩ ይኹን እምበር ዩክሬን ንክስር ሩስያ ብምንፃግ ብኣንጻሩ ኣብ ልዕሊኣ መጥቃዕቲ ከም እተፈፀመ ወቒሳኣላ ሰራዊት ሩስያ ትማል 10 ጉንቦት ጥራይ ኣብ ልዕሊ 6 ዕላማታት ዩክሬን መጥቃዕቲ ከም ዘካየደ ሚኒስትሪ ምክልኻል ዩክሬን ከሲሱሎ እቲ ግዜያዊ ስምምዕ ምቁራፅ ተኽሲ ክሳብ ሎሚ 11 ጉንቦት ምሸት ክፀንዕ ዝኽእል ምንባሩ ይጥቀስ ሩስያን ዩክሬንን ብምክንያት መበል 81 ዓመት ምዝዛም ካልኣይ ኩናት ዓለም ብመንጎኘት ፕረዚደንት ዶናልድ ትራምፕ ን3 መዓልታት ዝፀንዕ ምቁራፅ ተኽሲ ክገብራን እሱራት ኩናት ክለዋወጣን ከም እተሰማምዓ ዝዝከር እዩ ቻይናን ኣሜሪካን ካብ 12 ክሳብ 13 ጉንቦት ኣብ ደቡብ ኮርያ ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሮም ኣብቲ ርክብ ቻይና ምክትል ቀዳማይ ሚኒስተር ሄሊ ፈንግ ብዝመርሖ ልኡኽ ኣሜሪካ ድማ ፀሓፊ ግምጃ ስኮት ቤሰንት ብዝመርሖ ጉጅለ ክውከላየን እቲ ዝርርብ ፕረዚደንት ዶናልድ ትራምፕን ፕረዚደንት ሺጂንፒንግን ኣብ ወርሒ ጥቅምቲ 2025 ኣብ ከተማ ቡሳን ደቡብ ኮርያ ኣብ ዘካየድዎ ርክብ ንዝተበፅሐ ስምምዕ ንምትግባር ዝዓለመ እዩ ብዘይካዚ እቲ ርክብ ክልቲኦም መራሕቲ ዝመፅእ 14-15 ጉንቦት ኣብ ከተማ ቤጂን ንዘካይድዎ ቀጥታዊ ዝርርብ ባይታ ከም ዘጣጥሕ ተገሊጹሎም እቲ ርክብ ኣብ ዝሓለፈ ወርሒ መጋቢት ክካየድ ተወጢኑ እኳ እንተነበረ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ብዘሎ ዘይርግእ ወተሃደራውን ፀጥታውን ኩነታት ከም እተናውሐ ይጥቀስ ጀርመን ቶማሃውክ ዝተሰሚየ ናይ ነዊሕ ርሕቀት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ዳግማይ ከም ዘበራበረቶ ማዕከናት ዜና ኣቃሊሐን እዚ ዝተገልፀ ቤት ፅሕፈት ምክልኻል ኣሜሪካ ማለት ፔንታጎን ኣብ ጀርመን ናይ ነዊሕ ርሕቀት ሚሳይልን ፀረ ሚሳይልን ንምውዳድ ንዝነበረ ውጥን ድሕሪ ምስራዙን ኣብቲ ሃገር ዓስኪሩ ካብ ዘሎ ሰራዊቱ 5,000 ክስሕብ ድሕሪ ምውሳኑን እዮም ሚኒስትር ምክልኻል ጀርመን ቦሪስ ፒስቶሪየስ ነቲ ሃገሩ ናይ ነዊሕ ርሕቀት ሚሳይል ንምሽማት ኣብ ወርሒ ሓምለ 2025 ዘቕረበቶ ሕቶ ንምብርባር ናብ ኣሜሪካ ክገይሽ መደብ ከም ዘለዎ ተሓቢሮም እቲ ዘመናዊ ኣፅዋር ጀርመን ኪኖ ግዛእታ ንዝፍጠር ፀጥታዊ ስጋኣት ምምካት ንዘለዎ ዓቕሚ ከም ዘተርንዕ እዩ ሚኒስተር ፒስቶሪየስ ዝገልጽ እዚ ቶማሃዋክ ዝተሰሚየ ስርዓተ ሚሳይል ኣስታት 2400 ኪሎ ሜትር ርሕቀት ንዘሎ ዒላማ ክወቅዕ ዓቕሚ ከም ዘለዎ እዩ ኣሜሪካን ሩስያን ናይ ማእከላይ ርሕቀት ሚሳይል ከየፍርያን ኣብ ጥቕሚ ከየውዕላን ኣብ 1987 ውዕል ከም ዝፈረማ ዘሕብሩ ፀብ

ሰባት ኣሜሪካ ንትውዕል ኣብ 2019 ከም ዘፍረሰቶ የረዶም በዚ ድማ ኣሜሪካ ነዚ ኣፅዋር ናብ ጀርመን ክትሸጦ ከም እትውስን ሩስያ መልሲ ግብሪ ክትህበሉ ከም እትኽእል ብኣግኡ የምእ ትማሊ 10 ግንቦት ኣብ ማእከላይ ቺሊ 5.8 ሬክተር ዝዓቐኑ ምንቅጥቃጥ ምድሪ ተኸሲቱ እቲ ኣብ 10 ኪሎ ሜትር መዓሙቕ ዘጋጠመ ሓደጋ ኣብ ሓያሎ ከተማታት ቺሊ ከም እተሰምዐ ተሓቢሮም በቲ ተፈጥሮኣዊ ሓደጋ ኣብ ሂወት ሰብን ንዋትን ብዛዕባ ዝወረደ ክሳራታት ዛጊዝ ተዋህበ ሓበሬታ የለን ኣብ ዝሓለፈ ወርሒ ለካቲት እውን ኣብ ማእከላይ ቺሊ 6.6 ሬክተር ምንቅጥቃጥ ምድሪ ከም እተኸስተ ዝዝከር እዩ ቺሊ ብሓደጋታት ምንቅጥቃጥ ምድሪ ብተደጋጋሚ ኣብ ዝጥቃዕ ጂኦግራፍያዊ ክልል ደቡብ ኣሜሪካ እያ ትርከብ ፕረዚደንት ዶናልድ ትራምፕ መንግስቲ ኢራን ዝቐረበሉ ናይ ሰላም እማመ ንዝሃቦ ምላሽ ዘይቅቡል ክብል ነፂግዎም ኢራን ኣብ ልዕሊኣ ዝካየድ ወተሃደራዊ ተፃበታት ጠቕሊሉ ክቋረፅ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኽፈላ መፃበቢ ሆርሙዝ ልኡላዊ ግዛእታ ምዃኑ ክረጋገፀላን ኣብ ልዕሊኣ ፀኒዑ ዘሎ እገዳ ክለዓልን ዝብል ነጥብታት ዝሓዘ ምላሽ ኣሂባ ኣሜሪካ ዘቕረበቶ 14 ነጥብታት ዘጠቓለለ ናይ ሰላም እማመ ድማ ኢራን ኑክሌሳዊ መደባታን ምምዕባል ዩራኒየምን ከተቋርፅ ዝጠልብ ነጥብታት ዘጠቓለለ እዩ ኣብ ጠለባት ክልቲኤን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክበፅሓ ዘሎ ተኽእሎ ጸቢብ ምዃኑ እዮም ተንተንቲ ዝእምቶም እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ኩናት ክትዕወት ስለ ዘይከኣለት ኣብ ልዕሊ ሃገሩ ቁጥባዊ ኩናት ትእውጅ ከም ዘላ መንግስቲ ኢራን ወቒሱ ኣሜሪካ ካብን ናብን ወደባት ኢራን ዝንቀሳቐሳ መራኽብ ብምዕጋት ኣብ ልዕሊ እቲ ሃገር ቁጥባዊ ፀቕጢ ትገብር ከም ዘላ ዝፍለጥ እዩ ብካልእ ወገን እስራኤል ብ10 ግንቦት ኣብ ደቡባዊ ሊባኖስ ብዘካየደቶም መጥቃዕትታት ልዕሊ 50 ሰባት ከም እተቐትሉ ተቓሊሖም ምዝ ኣብ ዝተኣሳሰር በቲ ኣብ ዞባ ማእከላይ ምብራቅ ተፈጢሩ ዘሎ ፀጥታውን ወተሃደራውን ቅልውላው ኣብ ዝሓለፈ ክልተ ኣዋርሕ ቀረብ ነዳዲ ብደረጃ ዓለም ብልዕሊ 1 ቢልዮን በርሜል ከም ዝጎደለ ተገሊጹ ኣብ መንጎ ኣፍሪቃን ቻይናን ዝካየድ ንግዳዊ ምልውዋጥ ኣብ ቀዳማይ ረብዒ 2026 ፅቡቅ ገስጋስ ከም ዘርኣየ ፀብጻባት ሓቢሮም ኣብ ዝሓለፈ 4 ኣዋርሕ ኣብ መንጎ ክልቲኡ ወገን ልዕሊ 880 ቢልዮን ዩዋን ዝግመት ንግዳዊ ምልውዋጥ ከም እተኻይደ ምስ ናይ ዝሓለፈ ዓመት ተመሳሳሊ ኣዋርሕ ክነፅር እንከሎ ድማ ብልዕሊ 19 ሚታዊት ከም ዝዓበየ ተገሊጹ ቻይና ምስ 53 ሃገራት ኣፍሪቃ እተካይዶ ንግዳዊ ምልውዋጥ ካብ ቀረፅ ነፃ ክኸውን ብምስምዓ ነቲ ኣሃዝ መሊሱ ክብ ከብሎ ከም ዝኽእል ይእመት ከምዚ ኢሉ እንከሎ መጠን ናይ ወፃኢ ንግዲ ቻይና ኣብ ዝሓለፈ 4 ኣዋርሕ ብኣስታት 15 ሚታዊት ከም ዝዓበየ ተገሊጹ ብመሰረት ስታስቲካዊ ፀብጻባት መጠን ስደድ ብልዕሊ 11 ሚታዊት መጠን እታው ድማ ብኣስታት 20 ሚታዊት ክብ ከም ዝበለ ተፈሊጡሎ ፀጥታዊ ኩነታት ሰሜናውን ምብራቃውን ዴሞክራስያዊት ሪፓብሊክ ኮንጎ ኣብዚ ዓመት እዚ መሊሱ ከም ዝኸረረ ካብቲ ከባቢ ዝተፈነወ ዜና ሓቢሮም እዚ ዝተገልፀ ኣብ ውሽጢ ሰሙን ዘይኣክል ግዜ ኣብቲ ከባቢ ብዝተፈፀመ ሽበራዊ መጥቃዕትታት ልዕሊ 100 ሰባት ድሕሪ ምቕታሎም እዮም በዚ መሰረት ትማሊ 10 ግንቦት ኣብ ኣውራጃ ኢቱሪ ብዝተኻየደ መጥቃዕቲ ኣስታት 7 ሰባት ከም እተቐትሉን 10ታት ከም ዝቆሰሉን ተፈሊጦም ቅድሚ ሳልስቲ ኣብቲ ከባቢ ብዝተፈፀመ ተመሳሳሊ መጥቃዕቲ እውን ልዕሊ 4 ሰላማውያን ሰባት ከም እተቐትሉ ኣይርስዓን ኣብ ዝሓለፈ ወርሒ መያዝያ ኣብ ሰሜናዊ ሸነኽ ኮንጎ ብዝተኻየደ ሽበራዊ መጥቃዕቲ ልዕሊ 70 ሰባት ከም እተቐትሉ ዝጠቕሱ ፀብጻባት እቲ ከባቢ ካብ ቁፅር ሰራዊት መንግስቲ ወፃኢ ኮይኑ ከም ዘሎ የረድኦም ኣብ ዴሞክራስያዊት ሪፓብሊክ ኮንጎ ካብ ዝንቀሳቐሱ ልዕሊ 100 ዕጡቃት ጉጅለታት እቶም ዝበዝሑ ኣብ ሰሜናዊ ክፋል ከም ዝርከቡ ይጥቀስ ፀጥታ ንምውሓስ ብዝብል ምክንያት ኣብቲ ሃገር ተዋፊሩ ዘሎ ኣስታት 15,000 ኣባላት ዘለዎ ኣህጉራዊ ዓቃብ ሰላም ሓይሊ ዛጊድ ንተልእኹኡ ዝበቅዕ ኣበርክቶ ከም ዘይገበረ እዩ ዝውቀስ ዜናታት ንምዝዛም ቀንዲ ነጥብታቱ ኣብ ዞባ ማእከል ፅምብ መበል 35 ዓመት ናፅነት ንምድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሩ ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽባርካ ብልዕል ድምቀት ተኻ

ውፅኢቱን ኣብ ተባብ ዓገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ሓቢሩ። ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራፅ ተኩሲ ንሓድሕድ ኣሜሪካ ስሳ ከም ዘለዋ ተቓሊሑ። ቻይናን ኣሜሪካን ካብ 15 ክሳብ 13 ግንቦት ናይ ላዕለዋይ ደረጃ ቁጠባውን ምዳውን ምምኻር ከም ዘካይዳ ተሓቢሩ።

ጀርመን ናይ ነዊሕ ሕቀት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራበረቶ ተቓሊሑ። ንሳዕ ዝተዳለወ ሓፈሻዊ ዜናዊ መሰናድኡና ኣብ ዝተዛዚምሎ ዝኽበርኩም ተዓዘብትና ምስተረፉ መድባትና ንሓድገኩም ብወገና ሰናይ ምሸት።

0: ኣብ ማዓስከር ደንደን ዝርከባ ስንኩላን ኩናት ዝኾና ጀጋኑ ደቂ ኣንስትዮ ካብ ናይ ገድሊ ግዜኣት ሒዘን ኣብ ዝተፈላለየ ፅንኩር ቃልሲ ብሓባር ኮይነን ተሳቲፈን ዝሓለፋ ሎሚ እውን ልክዕ ከም ሓደ ስድራ ብምዃን ኣብ ሓደ ስራሕ ተጠርኒፈን ክሰርሓየን ረኺብና የን።
1: ክንጅምር ከለና ብ30 ደቂ ኣንስትዮ ኢና ጀሚርና። ኩላህና ብዚ ማዓስከር ዘለና ስንኩላን 30 ደቂ ኣንስትዮ ብምሉእና ብሓንሳእ ጀሚርና የን። ከም ብርኪ ና ከዓ ከ2,000 ውፅኢና ኢና ጀሚርና እያ። እዚኣ ክትወሃበና ኮላ ብማሕበር ስንኩላን እያ ተዋሂባትና። ንኣኽን ከም መዘናግዕን ከም መእከብን ተባሂሉ ተዋሂባትና። ካብኡ ዝጀመርናዮ እቲ ስራሕ ከዓ በብቕሩብ ማለሲ ከምቲ ዝድለ ኣታዊታት ኩሉ ኣኳ ተዘይከኣለ ከምዚ መእከቢ ይኮነና። ኣብ ፍሉይ ግዜ ከዓ ተዛዊርናሉ ንመፅእ ብፍልፍል ጌርና ባፅዕ ጌርና በፂሕና ንመፅእ። ከምኡ እቲ ናህና መደብ በቲ ማሕበር እውን ንሱ እዩ ነይሩ ዕላማኦም። ንስኻት ክንስ ብከመይ ሓንጎል ክንትሕደሳ ኢሎም ዝሃቡና ማሕበር እዩ። ብከምኡ ከዓ ንቕፅል ኣለና። ንኣካይዳ ስራሕና ዝምልከት ከዓኒ ብኮሚቴ እያ ትካየድ። ኮሚቴ ኣለዋ። ኣብቲ ርእሲ እቲ ኮሚቴ ከዓኒ ቦርድ ኣለና ማለት እዩ። ኣካይዲ ስራሕ ግን ኣለዋ ኮሚቴ። ብከመይ ኢና ጌርና ንካየድ ማለት እዩ።
2: ካብ መሰረታዊ ካብቲ ቃልሲ ዝመፃና ኢና ብሓባር ኢና ቦርሱዳን ነይሩ ስዋኪን ነይሩ ፈላለ እምበር ኩላና ንፋለጥ ኢና። ኣብዚኣ ከዓ ብሓባር ንቕመጥ ኣለና ክሳብ ሕጂ ማለት እዩ።
0: ክሳብ 30 ዝኣክል ብዝሒ ዘለዎን እሞ ከዓ ንንውሕ ዝበለ ዓመታት ማለት ን30 ዓመታት ብሓባር ኮይነን ክሰርሓ ብኸመይ ክኢለን፣ ንዝኾነ ኣብ ስራሕ ዝፍጠር ዘይምርድዳእኸ ብኸመይ ይፈትሖ።
1: ሓደ እዚ ብዙሕ ከምዚ ምሰሓሓ ብዙሕ ዘጓነፈና ነገር የለን። ቅልል ቅልል ዘለ ብስራሕ ጓንፈካ ገለ ተራዳዲእና ከዓኒ ብወልቁ ኮይና ተራዳዲእና ማለሲ ኣብቲ ስራሕ ዘሎ ኮይና ኣኼባ ጌርና ከዓኒ እንተን ኣካየቲ ስራሕን እተን ቦርድን ኮይኑከ ነቲ ዘሎ ፀገማት ንፈትሖ ማለት እዩ።
2: ብዙሕ ፀገማት እኳ ይጓነፈና እንድዩ። ካብኡ ናብኡ ግን እቲ ዓይነት ማህረም ትፈላለ እዩ። ኩላህና ይኮና ናብ ስራሕ ንሳተፍ። ፓራፕሬጅ ኣሎ፣ ካብ ዓንዲ ሕቆ ኣሎ፣ ናይ ርእሲ ማህረምቲ ኣሎ፣ መሓውር መቑረፅቲ ኣሎ። ከምዚ ታቲቲ ማህረምትና ከቢድ እዎ። እተን መብዛሕትአን ሲ ህስያት ስለ ዝኾና ኣብ ውሱናት ሰባት ስለ ዝኾነ ይኸብደካ እዩ። ግን ክትምክቶ ክትክእል ኣለካ። ክትነብር ተኮንካ ሲ ክትምክት ጥራይ ዘለካ። ተዘይኮይኑ ከቢድ እዩ። ማህረምትና ከቢድ እዩ። ንፀላኢኻ ከማናይ ትትምነየሉን። ግን ፅርናዮ ንኸይድ ኣለና። ተራዳዲእና ከዓ ኣጆኹን ኣጆኺ እቲ ሓንቲ ክደክም ከላ እቲ ሓንቲ ትቕይራ ኣብ መንጎ ዓመት ከይኣኸለ ንድሕር እቲ ሓንቲ ሓሚማ እቲ ሓንቲ ትቕይራ ከምኡ እንዳገበርና ኢና ንኸይድ እንዳተራዳዳእና ማለት እዩ።
0: ፈለማ እዛ ስራሕ ብመንግስቲ ክትወሃበንን ከላ እናስርሓ ኣእምረን ከዘናግዓ ብዝብል ዕላማያ ተመስሪታ። ኣታዊታት እዛ ትካል ካብ ግዜ ናብ ግዜ እናጎደለ ክመፅእ ብዝጀመሮ ግና ንዝተባላሸወ ቦሎፎን ወይ ናሕሲ ክዕርያ ኮነ ካልእ ዕብይ ዝበለ ፅገናታት ክገብራ ካብ ዓቕመን ንላዕሊ ስለ ዝኾነ ዝተፈላለየ ቅዱሳት መንግስታውያንን ዘይመንግስታውያንን ወገናት ካብ እንከይተፈልዩ ክሕግዝዎን ጀመሩ።
1: እቲ ገዛ ክወሃበና ከሎ እዚ ጠወሉ ጠወሉ ናይ መንግስቲ እዩ። እቲ ገዛ ከምዚኣ ተዋሂባና ኣብዚ ዘተኣታተነ ኣብዚ ቀረባ ግዜ ግን ብሓደ ብሓገዝ ዲያስፖራ ዝመፀ ሶላር ኣብ ሶላር ጌርና 9 ፓነላት ዘለዎ ከምኡ ውን ነዚ ገዛ ንምሕዳስ ተባሂሉ ብዝተፈላለየ ኣብ ደገ ደለዉ ኤርትራውያን ሓገዝ ብምግባር ኢና ኣብዚ ደረጃ ዘነዚ ለውጢ ክንገብረሉ ክኢልና ማለት እዩ። ወፃኢታት ከዓ ብዙሕ ወፃኢታት ተገይርዎ። ካልእ እውን ፎርኖ ላህናፍቲ ሰብኣይን ሰበይትን ገነትን ሚካኤልን ዝበሃሉ ሰብ ሓዳር ኣብ ሆላንድ ዝነብሩ ሳቶም እውን ንዓኣ 150,000 ሂቦም ንዓኣ ገዚኦምሉና ማለት እዩ። ካልእ እዚ ናይ ሶላርን ነዚ ገዛ ምፅጋንን ካልእን ዝተገብረ ወፃኢታት ግን ኣብ ደገ ዘለዉ ዲያስፖራ ብብዝሒ ኣዋፂኦም ገንዘብ ዝሰደዱልና እዩ ማለት እዩ። ካልእ እዚ ዚንጎ ናይ ዚ ገዛ ብሙሉእ እዩ ተቐይሩ። እዚ ክቕየር ከሎ ሕጂ ብሓገዝ ማሕበር ስንኩላን ናይ ማሕበር ስንኩላን ሓገዝ መፅኡ ብከምኡ ዝተቐየረ እዩ ማለት እዩ። ካልእ ንሕና ዝገበርናዮ ኣጓዱ ኣለዋ ተናብዚኣ ኣለዋ ኣጓዱ ብዚኣ ኣለዋ በዚኣ ካለ ሓንቲ ሳተን ብናህና ወፃይታት ገርና ዝገበርና እዩ
2: ክንደጋግሞ ተደይ ኮይኑ እምበር ከምቲ ዝበለትኪ ዝንጉ ኣረጊት ማይ እዚ ብሻሕሻሕ ዝብል ዝነበረ እዩ ገለመንታት ኩሉ ዝንጎታት ካብ ደገ መፅኡ ሓፍደ ይብል ዝንጎ ኢኹም ናይ ዝስመራ ከማ ናይ ኮነን ኳሊት ኣለዎ ተዓርዩ ዝትርዮ ደለ ኩሉ ሳላሩታ ነጋሽያ ማይ ኮኸ እኒሄለ እንዳፀውዑ እንዳተራዳድኡ እንዳደወሉ ኣብ ከምዚ በፂሕና ኣለና ዝትርዮ ደለ ገዛ ኩሉ ለውጥታት ሳለኦም እዩ ሳላ ዲያስፖራ ራብዓይ ግንባር እዩ ማለት እዩ ተወሳኺ ማሕበር ሶንኩላን ሚኒስትር ዕዮ ረጊፅናዮም ከይናሓለፍካ እንዳተደጋገፍካ እዩ
0: እዞም ክጥቀሱ ዝፀንሑ ኣብ ወፃእ ዝቕመጡ ዜጋታት ንኸምኦም ኣብ ደገ ዝቕመጡ ብዙሓት ኤርትራውያን ብምጉስጓስን ብምውሃድን ነዘን ነብሰን ክኽእላ ዝፅዕራ ዘለዋ ዋዕሮታት ዝከኣሎም ሓገዝ ኣበርኪቶም ብዘይካቲ ብወግዓዊ መንገዲ ብማሕበር ስንኩላን ኩናት ኤርትራ ዝግበረለን ደገፍ ውልቃዊ ተወግሶ ብምውሳድ ሓገዞም ዘበርከቱ ዜጋታት እውን ኣለዉ እዚ ናይ ብዙሓት ኣብ ደገን ውሽጥን ዝርከቡ ዜጋታትን ትካላትን ዝተዋሃደ ኣበርክቶ እምበኣር ኪኖ ኣብ ባይታ ዘምፅኦ ለውጢ ኣብ ሞራልን ተስፋን እዘን ንሃገር ዝተወፈያ ሓርበኛታት ቀሊል ከም ዘይከውን ርዱ ይገብሮ
3: ሽመይ ሚካኤል ዘካርያስ ባይሮ ይበሃል ቀደም ኣብ ሰሜን ኣሜሪካ ዝነብር ነይረ ጠቕሊለን ኣብ ኤርትራ ካብ ዝኣቱ ከዓ 8 ዓመት ይሒዘ ኣለኹ እዚ ዘለናዮ ክላብ ሳሕል ቁርብ ፀገማት ነይርዎ ማለት እዩ ከምዚ ዓንቶ ክገልፆ ፀንሃ በዓል ኣበባ ናብና ሰገን ተስፋይ ጉራጌ ከይድና ምስ ተዛረብናዮ ንስ እውን ክምስገን ጉብኦ ብንፁህ ልቢ ተቐቢልና ሸዓ ኣብቲ ኦፊስ ከለና ነቶም ጂኦሜትራ ነቶም ኢንጂነር ዝፀውዕዎም ማለት እዩ ሕጂ ከይድኩም ኩሉ እቲ ዝግበር ጌርኩም እቲ ቢል ኦፍ ኳንቲ ዝበሃል ኣውፅኹም ተምፅለይልዎም ማለት እዩ ካብኡ ተበጊሱ ከምዚ ንሪኦ ዘለና ቁሩብ ትንፋስ ሂቡ ክንብሎ ንኽእል ኢና
4: ከምዚ ዝብለኪ ብጣዕሚ ዝገዛና ማሲ ገፊሕ ወፃኢ ተገይርዎ ናይ ብሓቂ ማለት ብሓገዛት ክትሪኦ ከለኻ ዳርጋ ደይተሳተፈ የለን ከማን ክትብል ትኽእል ኢኻ እቲ ንዓና ዝድግፈና ሰብ ማለት እዩ እንዳሰገን ገፊሕ ክስታይ ወሲዶም ኣተዓራርዮም እዮም ማይ ነጥብ ነይሩ እዩ ዝገዛ እዚ ማለት ናይ ብሓቂ ዘይጨንቐና ዝነበረ ነገር እዩ ንሕና ኣብ ዓቕምና ክንገብሮ ዘይንኽእል ዝነበርና ተሰሪሑ ማለት እዩ ዓራይ ቅድም ማለት ብዓቕምና ኤሌክትሪክ ንኸፍል ብዓቕምና ገዛ ክራይ ንኸፍል ገለ ነይሩ ዳሓር ግን ምዕቃን መሬት ምስ በፅሐ ካብ ዓቕምና ንላዕሊ ገዛ ክራይ ተሓቲትና ማለት እዩ ካንቸሎ ኩሉ ምስ ተዓቐቐነ ገዛ ክራይ ተሓቲትና ገዛ ክራይ ክንከፍሎ ይከኣልና ሓቂ ንምዝራብ ማለት እዩ ወርሒ ወርሒ እስክንድኡ ክንከፍል ኣይንኽእል ኢና እጂ ከምኡ ስለ ዝኾነ ንሕና እንታይ ጌርና ናብ መንግስቲ ሓቲትና እዚኣ ኸዓ ነፃ ተባሂላትና ማለት እዩ ወላ ሓንቲ ገዛ ክራይ ክኽፍላ የብለንን ተባሂልና ኤሌክትሪክ ግን ከም ሰብና ብግቡእ ንኽፍል ኢና እዚ እውን ሓገዛት ናይ መንግስቲ ብሓቂ ታሓይሽ ናይ ብሓቂ ብድጎማ ኢና ንኸይድ ተበልካስ ምግናን ኣይኮነን ኩሉ ነገር ብድጎማ ኢና ንኸይድ ማለት እዩ ብዝገበረልና መንግስትና ከዓ በዚ ኣጋጣሚ ክነመስግኖ ንኽእል ንደሊ
0: እዘን ስንኩላን ኩናት ዝኾና ደቂ ኣንስትዮ ካብ ሕብረተሰብን መንግስትን ዝግበረለን ሓገዛት ወፃኢ ንገዛ ርእሰን ኮይነን ንፅጉማት ወገናት ክሕግዛ ድሌት ከም ዘለዎን ብምግላፅ ኣብ መፃኢ ነዚ ትካል ንዝተፈላለየ ናይ መርዓ ፅምብል መካረዪ ንምሪት ቅዲ ክዳን ኮነ ንዝተፈላለየ ወርክሾባት ምክራይ ብዝለዓለ ክሰርሓሉ ዕላማ ከም ዘለዎን ገሊፀን
4: ናይ ወፃኢ ሓገዝ እውን ብሓቂ ህዝቢ ኤርትራ ክምስገን ዝግብኦ እዩ ኣብ ልዕሊ ስንኩላን ዘለዎ ናይ ብሓቂ ሓልዮትን ክብርን ኣለዎ ብጉልበት ከይተረፈ እዮም እዞም ዝብለክ ዘለኹ ኣበርክቶኦም ከማን ክንገልፆ ይንኽእል ኢና ናይ ሩታን ናይ ሚኬለንሲ ናይ ብሓቂ ደዲሕረና እንዳጎየት ብፍላይ ሩታ ደዲሕረና እንዳጎየት እዚኣ ጎዲላ ኣላ እዚኣ ምልኣ እዚኣ ከምዚኣ ክትከውና ኣላ ስጋብ ሕጂ ብፋይናንስን ብጉልበት ናታ ከይበቐቐት ኣብ ከምዚ ደረጃ እዚ ኣብ ቅዓትና ሕጂ ከዓ ንሕና ንዕኡ ክተመስግኖ ሲ ፍረፃሙኡ ክትቦ ኣለካ ብዝብል ሓሳብ እዩ ሕጂ ንሕና እዛ ገዛ ብሓቂ ተዓርያ ኣብ ዝኾነ ኣድቨርታይዝ ጌርካ ሰሪሕና ንክንልወጥ ንዝብል እዩ ሕጂ ዕድሚኡ ሰብ ምሉእ ክሕገዛ ይነብርን እዩ እዚ ዝኣክል ገዛ ከዓኒ ክንሰርሓሉ ክንክእል እንተሰሪሕናስ ንሕና እውን ክንሕግዝ ንኽእል ኢና ማለት በታ ዓቕምኻ ንሓንኻ ካብቲ ካባና ትሕት ብዝበለ ሰብ ክንሕግዞ እንተደኣ ሰሪሕና ተማቒልካ ብላዕ ስለ ዝኾነ ኢቲ ንሕና ናይ መፅኢ መደብና እዛ ገዛ እዚኣ ተፈሊጣ ከምዚ ክትብልዮ ዝፀናሕኸ ፒያኖ ባር ክንገብር መደብ ንገብር ናይ መርዓ ክካረ ኽእል እዩ ዝገዛ እዚ ብጣዕሚ ፅቡቅ ገዛ እዩ ንፀጥኡ ዝምልከት ወላሓንቲ ፀገም ዝበሃል የለን ብሓፈሻ ኩሉ ነገር ሲ ክንቅይሮ ንኽእል ዝብል ገምጋም ኣለና ሕልምና ክሰምረልና ከዓ ተስፋ ንገብር
3: ወ ኣነ እንታይ ክብል ደሊ መንግስቲ ኤርትራ ምስቲ ኩሉ ክብደት ዘለዎ ሃገራዊ ዕማም ነዚ እውን ብዓቕሙ ይገብረሉ እዩ መንግስቲ ኤርትራ ነቲ ኣብ ደገ ዘሎ ህዝብና እውን እሱ ከዓ ብዓቕሙ ይገብር እዩ ካብ ቁፅሪ ሓደ ሰውራ ዝጀመረሉ ካብዛ ሕጂዝ ኣብ ጎኒ ህዝቡን ሃገሩ መንግስቲ እዩ ዘሎ ግን ሓደ ሓደ ግዜ ኣብ ደገ ዘሎ ህዝብና ሓበሬታ ከዓ ይጎድሎ እዩ ከምቲ ዓንቱ ንዕልሉ ነበርና እንተ መፀብዝስ ወይ እና ሰዓል ወይ እና ቅድስቲ ማርያም ወይ ገለገለ እዩ ዝብል ብዛዕባ ዝትካል ከዓ ብሓፈሻ እዩ ስእሊ ዘለዎ እምበር ብፍላይ ብዛዕባ ናይ ደቂ ኣንስትዮ ሓበሬታ ይብሉን እሞ እዛ ናይ ሎም መዓልቲ መደብ ተስፋ ገብር ፅቡቅ ገይራ ምስ ዓለም ክተላለየ እያ ኣነ ግን እንታይ ክብል እንደለኹ ሕፅር ብዝበለ ከምቲ ኣቦና ሰማይ ነሶም መሓሮም ኣቦይ ስራጅ ዝበልዎ ክንድቅስ ክንትስእ ኤርትራ ኣይንረስዕ ደኢሎም ንሓቀይ ኣነ ኸ ነቲ ኣብ ደገ ዘሎ ህዝብና እንታይ ንበልክዎ ክንድቅስ ክንትስእ ኩለን ማዓስከራት ኣከለ ስንኩላና ኣይንረስዕ ንበልክዎ ነይረ ምስቲ ዘሎ ካልእ ዝገብሮ ወባያታት ፍልይ ብዝበለ ከዓ ነዚ ማዓስከር ናይ ኣከለ ስንኩላ ኣብ ስመራ ዘሎ ጥራሕ ዘይኮነስ ኣብ ካልእ ከተማታትና እውን ድሕር ኣሎ ብፍሉይ ካ ነዚ ቆላሕታ ክገብርሉ ኣብ ርስቲ ዝገብሮ ዘይተኣደነ ሓገዛት ማለት እዩ እዚኣ ከዛ ጥራሕ ምተለኹም

0: ክቡራት ተዓዘብቲ ከመይ ውዒልኩም? ፍልይ ዝበለ መደብ ኣብ መደብ ሳይዳ ሒዘልኩም ቀሪበ ዘለኹ። እዚ ከዓ መንእሰያት ደቂ ኣንስትዮ ካብ ኮሌጃት ዝተመረቓን ጌና ትምህርተን ኣብ ምዝዛም ዝርከባን እየን። እዚአን ብድልየተን ኣባላት ሓማደ አ ዝኾና እንታይ ኣበጊስወን? እንታይ ይዕላምአን? ኣባላት ሓማደ አ ኮይነን ከ እንታይ ይዓማ ኣለዋ? ካብ ትምህርቲ ወፅአን ኣብ ስራሕ ዓለም ምስተወደባኸ እንታይ ብድሆታት የጋጥመን? ብኸመይ ይፈትሖኦ? ዝጠቓልል ወዘተ ካብ ዕላለን ክዝሰምዑ ኢና። ነዘን ደቂ ኣንስትዮ እዚአን ኣብ ክልተ ጉጅለ ከፊልና ኢና ከነቕርበን። ሕጂ ምስታ ቀዳመይቲ ጉጅለ ዩ ዕላለይ። መጀመርያ ይቐንየለይ ስለቲ ዕድል ዝሃብክናኒ ዕድማት መደብ ሳይዳ። መንነትክን እንታይ ተማሂርክን ወይ ኣበይ ኣለኽን እናገለፅክን ክትምልሻለይ። ሕጂ ተቐዳመይቲ ሕቶይ እንታይ እያ? ስለምንታይ ይኽን ብድልየትክን ኣባላት ሓማደ አ ክትኮና ተበጊስክን? እንታይ ይደሪኹክን?
1: መጀመርታ ንያት ንጉሰ ዝበሃል ተማሃሪት ቤት ትምህርቲ ሕጊ 5ይ ዓመት ካብ ኮሌጅ ኦፍ ኣርት ኤንድ ሶሻል ሳይንስ ኣብ ሓማደ አ ካብ ዝነጥፍ ከዓ 3ለስተ ዓመት ገይረ ኣለኹ ማለት እዩ። በታ መጀመርታ ነጥቢ ወይ ሕቶ ስለምንታይ ብወለንተ ኣባላት ሓማደ አ ክትኮና መሪፅክን እንታይ ደሪኺክን ንዝብል ሕቶ ድማ ፐርሰናል እናተ ይኸውን ማለት እዩ። ምክንያቱ ኣብቲ ግዜ እቲ ሃይ ስኩል ለበንስ ንውዳኣሉ ዝነበርና ብዙሓት ከማና መንእሰያት ብፀቕጢ ናይ ስድራ ቤት ክኸውን ይኽእል ወይ ዝኾነ ፀገማት ኣጓኒፍዎን ካብ ትምህርቲ ንምፍፃም ዝእለያሉ ዝነበራ ግዜ ዝነበረሉ እዋን ሳዋ ወሪደን ትናተን ዕላማ ክበፅሖ ዝደልያ ዝነበራ ክኽለፋ ከልዋ ነዚታት ተን ኣብ ቅድሚኻ መሓዞትካ ምሳኻ ኮይነን ዝመሃራን ዝስሕቃን ዝነበራ ነዚ ክኽለፋ ከለዋ ክትርኢ ከለካ ሓደ ካብቲ ንድሕሪት ኣጠሚቱ ናብ ቤት ትምህርቲ ሕጊ ኣቲኻ ገለ ብዛዕባ መሰል ናተን ንክጣበቕ የደረኸካ ማለት እዩ። ካልእ እውን ንሱ ጥራይ ምቁራፅ ጥራይ ናይ ትምህርቲ ጥራይ ዘይከውን እውን ካብ ትምህርቲ ኣቋሪፀን ብፀቕጢ ናይ ስድራ ቤተን ኣብ መርዓ ዘይደለይኦ ንሳተን ክኣትዋ ከለዋ ይርዳእካ እዩ ማለት እዩ። ይፊል ዘን ማለት እዩ ከምዚ ምሽ እቲ ዶክተር ድን ክኾና ዝደልያ ነይረን ወይ መሃንድስ ድን ክኾና ደልየን ንሱታት ዕላማታትን ሕልምታትን ተኸሊፈን ኣብ ሓዳር ኣትየን ናይ ገዛ ስራሕ ጥራይ ክገብራ ከምኣ ዝነበርት መንእሰይ ድሕሪ 5ሽተ ዓመት ኣብ ስራሕ ናይ መንግስቲ ድዩ ናይ ፕራይቬት ኣትያ ነብሳ ልዒላ ክሰርሕ ከላ ንሳ ከዓ በቲ ሽዑኡ ንእሽተይ ምስቴክ ዘጋጠመ ብስድራ ቤታ ድዩ ወላ ብናታ እውን ዘጋጠመ ክትከስሮ ከላ ኩሉ ነገረት ሕጂ ንዑታት ዕላማታት ኣሎ ደሪክካ እንታይ ፍታሕ ክመፅእ ይኽእል ኣብ ሃማደ ኣቲኻ ቱ ኢምፓወር ዘም ኤንድ ከምዚ መሰልናትን ክጣበቕለን ትኽእል ማለት እዩ። ከምዚታት ኣሎ ኤገን እውን ናትና ሕጊ ብኣዋጅ 58/94 ካብ ዝብሎ ማለት እዩ ጓንስተይቲ መሰል ወዲ ተባዕታይ ናይ መሬት ተጠቃምነት ኣብ ጤሳ ይኹን ኣብ ናይ ሕርሻ ፋርሚልና ንብሎ ማለት እዩ ክተካይድ መሰል ኣለዋ ማለት እዩ። ግና ካስተመር ሎው ብዝፀንሓሉ ቅድሚ 91 ቅድሚ 94 ቅድሚ ኣዋጅ ምውፅኡ ማለት እዩ ብዙሓት ዓድታት ንደቂ ኣንስትዮ

0: መሬት ካብ ምሃብ ይኽልክላ ነይረን እየን ማለት እዩ። ኢቨን እዚ ኣዋጅ ምስ ወፀሙን ኣብ ብዙሓት ዓድታት ከም ዓብዪ እሹ ኮይኑ የካትዕ ነይሩ። ኢቨን ኣብ ሎው ስኩል ብዛዕባኡ ክንደይ ፔፐራት ዝተሰርሐ ኣሎ ፍታሕ ንምምፃእ ማለት እዩ። ሕጂ ኢቨን ቲ ሎው ይድግፈን ንኩሉ ነገር ተጠቃምነት ክንኮስታ ግና ኣትሊስት ኢምፕሊመንት ዝበሃል ነገር ከ ኣሎ ምሽ ኣብ ግብሪ ንኸተውዕሎ ጥራይ ኣብ ሕጊ ጥራይ ኮይኑ ሰፊሩ ዘይኮነ ንዕኡ ኣብ ግብሪ ንክውዕል እንተኮይኑ ኸ ንስኻ እንታይ ክትሕግዘና ኣለካ ከም ጓል ኣንስተይቲ መሬት ከም ወዲ ተባዕታይ ወሲዳ ወይ ክትነብር ወይ ክትሰርሕ ከምኡ ኢንካም ክትእቱ እንተኮይና ንስኻ ኸ ነዚ ናታ መስል እንዳተሓደገት ከላ ስኢልካ ይትርእንያ። ስለዚ ኣብዚ ናይ ሌጋል እሹ እውን ንዓ ሓገዝ ንምሃብ ማለት እዩ። ከምኡ እውን እቲ ናይ መወዳእታ ነጥቢ ዝብሉ ከዓ ከምሃ ተማሂራ ተመሪቃ ኣላ ኣብ ናይ መንግስቲ ስራሕ እውን ትሰርሕ ኣላ ግና ከም ኩሉ ኔቸር ማለት እዩ ተመሪዓ ኣደ ቆልዓ ክትከውን እያ። ኣብ ስራሕ ከላ ነዚታት ናይ በርሽ ክስታይ ምስ ኣጋጠማ ካብ ስራሕ ንክልተ ወርሒ ድዩ ሰለስተ ወርሒ ክትእል ክትኽእል እያ። ሕጂ ካብቶም ዘስርሕዋ ስራሕ ንሳ ትሰርሖ ወይ ተዓሞ ዝነበረት ክደናጎ ምስ ረኣዩ ንዓኣ ኣውፂኦም ካልእ ሰባት ክትክእላ ወይ እቲ ብኣኣ ዝግበር ዝነበረ ሰብ ብሰንኪ ናይ ወሊድ ዝመፅእ ነገር ወይ ንሳቶም ፕሮቫይድ ክገብርሉ ዝኽእሉ ንኣብነት እታ ጓል ኣንስተይቲ ቆልዓኣ እንዳረኣየት ስራሓ እንዳሰርሐት ከም ዚ ኪንደር ጋርደን ንብሎ መውዓሊ ህፃናት እንድሕር ድኣ ተዝህልዋ ነይሩ እታ ጓል ኣንስተይቲ ማዕረ ማዕሪኡ ቆልዓ እንዳረኣየት ስራሕ ን ክሰርሕ መክኣለት ነይሩ ማለት እዩ። ነዚ ሕጂ ኣፖርቹኒቲ ኣብ ገሊኡ ቦታታት ብዘይምህላው ብዙሓት ደቂ ኣንስትዮ ካብ ስርሐን በቶም ስራሕተን ክወፃ ድዩ ኢቨን ብኣሰብኡተን ወይ ብፀቕጥቶም ናይ ገዛ እውን ግድን ደቀን ክሕልዋ እቲ ሰብኣይ ግን በዓል ሰሪሑ ንኩለን ከና ንኩሉ ነቲ ገዛ ክኸውን ከምፅአ ንስኺ ቆልዑት ክግበሪ ወይ ገዛ ስርሒ ኣብ ገዛ ኮይንኪ እቲ ጓል ኣንስተይቲ ክትገብሮ ዘለዋ ስራሕ ስርሒ ክብላ ከሎ እዚ ኩሉ 17 ዓመት 12 ፕላስ 5 ዲግሪ ዝተምሃረትሉ ኩሉ ኮንቲ ከይዳኣሎ ማለት እዩ። ሕጂ ኣብዚታት ፍታሕ ንምምፃእ ከም ጓል ኣንስተይቲ ገለ ነገር ሶሉሽን ንምምፃእ ገለ ሶሉሽን ንምምፃእ እዩ እቲ ዕላማ ናብዚ ዘእተወና ማለት እዩ።
1: ራይ ብጣዕሚ ፅቡቅ ብጣዕሚ ፅቡቅ። ኣብዚ እንታይ ደሪኹክን ኣባላት ሓማደ ክትኮና ትብል ቀዳመይት ሕቶ ካልእ ርእቶ ዘለዋ ወይ ክትውስኻ ትደልያ እንተሊኽን?
2: መጀመርያ ብልቢ ነመስግን ማና መጀመርያ ግዜ ኣብ ኮሌጅ ዝተመረቓን ወይ ኣብ ስራሕ ዓለም ዘለዋን ደቂ ኣንስትዮ እዛ መደብሲ ፎርስ ፍርስ ታይም እያ ትግበር ዘላ ብዙሕ ዕድላት ክትከፍተልና ስለ ትኽእል ይቐኒልና ማለት እዩ። ኣድያም ሃብ ትብሃል ኣብ ካልኣይ ደረጃ ቤት ትምህርቲ ጊንዳዕ መምህር ኮይነ ዝሰራሕ ኣለኹ። ኣብ ካስ ከዓ ብፖለቲካዊ ስነ ፍልጠትን ሃገራዊ ዝምድናታትን ተመሪቐ ኣብቲ መጀመርያ ናይ ትምህርቲ ሂወተይ ክዝክረ ከለኹ ሓደ ዝበሰለ ኣረዳእ ስለ ዘለካ ወይ ከዓ ከምዚ ሓደ ውዱእ ሕቶ ሒዝካ ወይ ከምዚ ክትረኽቦ ትደሊ መሰል ስለ ዘሎ ኮይኑ ይኮነን ባት ኣብቲ ናይ ጁኒየር ወይ ከዓ ክሳብ ሃይስኩል ዝክረ ከለኹ ካብቲ ብሃማድ እዩ ዝግበር ዝነበረ ኣክቲቪቲ ወርክሾባት ድዩ ወይ ዝተፈላለዩ ኣብ መንጎ ቤት ትምህርትታት ዝግበር ዝነበረ ንጥፈታት ከይተረድአካ ወይ ከይተማሃርካ ዮ ተስተውዕሎ ነገራት ኣሎ። ቅድሚኻ ኣብ ስራሕ ዓለም ዝተሳተፋ ኣዋል ዝሓልፈኦ ዘለዋ ኩነታት እውን ትሳትፎ ማለት እዩ። ዳሕራይ ግን ኣብቲ ናይ ኮሌጅ ትምህርቲ ምስ ኣተና ብፍላይቲ ዝመሃሮ ዝነበረ ዓውድኻ ብፍሉይ ምስ ደቂ ኣንስትዮን መሰላትን ዝተኣሳሰር ምስ ናይ ፖሊስታት ናይ መንግስትታት ዝተኣሳሰር ኣብ ቁጠባ ዘምፀወኦ ፅልዋ ዝኣመሰለ ኢንስፓይሪንግ ዝኾኑ ወይ ከዓ ካብ ነፍስኻ ጀሚርካ ንሕብረተሰብ ካብ ስድራኻ መማህርትኻ መሳርሕትኻ ዘሎ ነገራት ክትዕዘቦ ዝገብር ኮርሳት ትወስድ ነይረ። ከም ቀዳሚት ወይ ከዓ ምንጭ ነገር ኢለ ዝሓስባ ግን ኣብ መንጎ ብትግርኛ ትርጉም ክረኽበላ ደ ክረኽበላ እንዳ ሓግዛኒ ፌሚኒዝም ፕላስ ኢኒኳሊቲ ዝብል ክልተ ቓላት ካብቲ ኣንብ ከባቢየይ ዝነበሩ ሰባትን ብውልቀይ ከዓ ምስ ውሽጠይ ዝሓቶ ዝነበርኩ ሕቶ ከምዚ ቅንዕቲ መልሲ ይረክበላኒ ነይረ። ሜይቢ ኣብቲ ዓውዲ ስለ ተምሃርክዎ ክኸውን ይኽእል ብውልቀይ እውን ብዙሕ ካቨር ገይረ እንደ እቲ ፌሚኒዝም ዝብል ቃል ብዛዕባ መሰል ደቂ ኣንስትዮ ወይ ከዓ ከም ሰብ ብምፍጣራ ጥራይ ኣብቲ ኢንተርናሽናል ዝተገበረ ወይ ሃገራዊ ናይ መሰል

0: ዝተገበረ ርክባት ወይ ኮንቨንሽናት ራይት ኦፍ ውመን ኢሉ ከም ኣርእስቲ ይወስድ። ስበዝሒ ግዜ ሃማድኤ ወይ ከዓ መሰል ደቂ ኣንስትዮ ዝብል ኣርእስቲ ክለዓል ከሎ ወይ ዝኾነ መደባት ክሕሰብ ከሎ ግን ካብ ደቂ ኣንስትዮ ናይ ደቂ ተባዕትዮ ጥራይ ዘይኮና ክንዛረብ ዋላ ብደቂ ኣንስትዮ ወገን ምስ ወዳት ምውድዳር ወይ ምስ ደቂ ተባዕትዮ ምውድዳር ዝብል ሓሳብ እዩ ፈርስት ኢን ኣወር ማይንድ ዝመፅእ። ሕጂ እሱ ኢት ዋዝ ሮንግ ማለት እዩ። ብጣዕሚ ጌጋ እዩ። ብዝጋጣሚ ውዝን ብዙሕ ሰብ ፈልጦ እንዲ ግን ኣብ ዘለናዮ ዕድመ ነዚ ተኸፊት ዘሎ ዕድል ክጥቀማሉ ዝግበአን ብዙሓት ደቂ ኣንስትዮን ከለዋ እቲ ሓሳብ በቲ ጌጋን ነገር ዝተረድኦ ብዙሓት ስለ ዝረክበ ምዘ ንትሪኢና ዘለኺ ኣሕዋተይን ዋዓዝተይን ማለት ኢኻ ዝርእሲ ዲስካስ ንገብሮ ከለና መደባት ክነውፅእ ከለና በዝርእሲ ዝተሰማሚዕና መጀመርያ ማለት እዩ። ምክንያቱ ፌሚኒዝም ብዛዕባ ምስ ወዳት ምውድዳር ብዛዕባ ጓል ትናታ ጓል ኣንስተይቲ ዘብላ ካራክተርን እቲ ዝተፈጠረትሉን ዕላሙኡን ከዓ ረሲዑስ ብዛዕባ ምስ ወዲ ተባዕታይ ምውድዳር ኣይኩ እስቲ እንታይ ደኣ ተልክኒ ከም ሰብ ብምፍጣራሲ እቲ ዝተኸፈተ ዕድላት እቲ ኣብትሳ ዘለዋ ወለዶ ዝተኸፈተላ ዘበለ ኩሉ ዓይነት መንገድታት ንረብሓኣ ለዊጣ ዕውድ ሰብ ኮይና ተሓልፈሉ እዩ ዝመልስ እምበር ብዛዕባ ምውድዳር ምስ ወዲ ተባዕታይ ኣይኮነን። ዳስዋ 8 መጋቢት ሃማድኤ ምስ ሃማድኤ ዝተኣሳሰር ንፅፈታት ክለዓል ከሎ ሮንግሊ ብዙሓት ሰባት ማለት እዩ ኣብ ኮሌጅ ንዝክሮ ኢና ዋላ ምስ ምሁራት ምስ ኣብ ስራሕ ዘለዎ ዓበይቲ ሰባት ክትረኸብ ከለኻ እዚያ እዮም ዝምልሱልካ ማለት እዩ። ሕጂ እዚያ ቀዳሚ ደሪኻትኒ ሾ ብዙሓት ምሁራት ደቂ ኣንስትዮ ነይረን ሕጂ ብትምህርቲ ብዛ ሃገር የለዋን ክንረክበን ፕላስ ዝተፈላለዩ ወርክሾባት ኣብ ዝካየደሉ ግዜ ዝዕድላ ዘይንጥቀመሉ ዝብል ሓሳብ መፅኡ ማለት እዩ። ምስ ከድና ድማ ነዚ ሓሳብ ዝድግፍኦ ነይረን ትስኻ ክምለሰልካ ክዕረ ኣለዎ ትብሎ ወይ ከዓ ክትረክቦ ደሊ ኢንፎርሜሽን ዘየለውን ፀኒሕና እዩ። በዚ መንገዲ እዚ ግን ሽዑ እቲ ኮሌክቲቭ ኤፈርት ወይ ከዓኒ ተኣኪብካ ክትበፅሐሉ ዘለካ መደምደምታ ክህሉ ስለ ዘለዎ ሓደ ንዓኻ ዝውክለካ ኦርጋናይዜሽን ከዓ ክህሉ ኣለዎ። ምክንያቱ ደቂ ኣንስትዮ ልክ ከምቲ ካልእ ክፋል ናይቲ ሕብረተሰብ ዝሓትኦ መሰል ስለ ዘሎ ቲ ሕብረተሰብን ማለት እዩ ናይ ቆልዓ መሰል ኣሎ ቻይልድሁድ ራይትስ ንብሎ ናይ መምሃራን ኦርጋናይዜሽን ተመስሪቱ ንመምሃራን ዘድሊ መሰል ክሓት ትኽእል ናይ ዶኳትር ክሓት ትኽእል ኣብ ዕድመ ዝደፍኡ ሰባት መሰል ዝሓቲ ኦርጋናይዜሽን ክህሉ ይኽእል ዝተፈላለየ ዓይነት መሰል ዝሓቲ ኦርጋናይዜሽን ካብ ሃገርና ኣብ ዝተፈላለየ ክፍሊ ዓለማት ኣለዉ። ልክዕ ከም ውሃ ጓል ኣንስተይቲ ከምቲ ክፋል ሕብረተሰብ ተሓቶ መሰላት ኣለዉ። ሕጂ ብውልቅኻ ተሓቶ ሕቶን ብውልቅኻ ክትፈልጦ ኢልካ ትገብሮ ፃዕርን ብውልቅኻ ክትልውጥ ኢልካ ትገብሮ ፃዕርን ተኣኪብካን ግን በበይን እዩ ኣብቲ ዘለኹ ቦታ ዝኾነ ገባብ ክጥቀም ይኽእል ወይ ከስተውዕል ይኽእል እየ ተኣኪበ ምስ ከማይ ሓሳብ ዘለዎን ምስ ከማይ ሓደ ዓይነት ሕቶ ዘለዎን ሓደ ዓይነት ፀገም ዝሓልፋ ፀገም እኳ ተዘይበልናዮ ሕቶ ግን ዳሓን ዋላ ክፈላለ ክእል እዩ ብዲግሪስ ባት ሴም ዓይነት ክምለስ ዘለዎ ሕቶ ዘለዎ ሰብ ተኣኪቡ እቲ ፕሮብለም ባሕሪ እዩ ዲስካስ ክገብሮ ዘለዎ። ሽዑ ኣብቲ ገግዚኡን ምስ ሰናይ ዓይነት ኣክተር ወይ ተዋሳኣይ ተራኺቡ እቲ ነገር ንጥቕሙ ክልውጥ ኣለዎ ይፈላለ ማለት እዩ። ከምዚ ትርኢና ዘለኽ ከዓ ኣዜን ምሁራት ኣዜን ብሱላት ኣብቲ ነገርቲ ፍልጠት ዘለዎን ፕላስ ንለውጢ ከዓ ዝተበግሳ ሰባት ካ ፅኒሕና ንኡ ማለት እዩ። እዚ ኣብዚ ዘለናዮ ቦታ ኮይና እቲ ስራሕና እንዳስራሕና በብቲ ዝጥዕመና መደባት እንዳስራዕና ከዓ ሜይ ቢ ኣብዚ ፅሕቶታት ክተሓቲ ትኾኒ ኣሎ መደባት ስኻ ንሰርሖ ማለት እዩ ዝመስል ታንክ ዩ
1: ይቐኒየለይ ካልእ ሓሳባት ዘለዋ ኣላ

0: ሪኤሉ ነይረ ማለት እዩ እና ያም ነብሰይ ስኒ ብዙሕ ምሳና ክንደ ሓሊፍካ ኢኻ ብሓደ ደረጃ ትበፅሕ ኣብ ትምህርቲ ከዓ ብጣዕሚ ግድስቲ ስለ ዝነበርኩ መብዛሕትአን መሓዙተይ ዝነበረ ኣብ ትምህርቲ ጉዱሳት ንፉዓት እየን ነይረን ንሰን ንባዕለን እውን ኣብ ሂወተን ኣብቲ ትምህርታዊ ሂወተን ዝሓልፍኦ ዝነበራ መሰናክል ነይሩ ሶ እዚ ሂወት እዚ እዩ ንዓይ ደሪኽኒ ንስኻ ኣብ ትምህርታዊ ጉዕዞካ ዝነበረ ብዙሕ መሰናክላት ብኸመይ ኣገባብ ክትሓልፎ ትኽእል እንታይ ተገበርከ ኢኻ ኸ ኣብ ሓደ ፅቡቅ ደረጃ ክትበፅሕ ትኽእል ንዝብል ሕቶ እዩ ኣብ ሓንጎሊ ንዓይስ ደሪኽኒ ማለት እዩ ኣብዚ ኮይኑ ክነጥፍ ምክንያቱ ንሱ ምስ ሰገርካዮ ምስ ሓለፍካዮ ኣብ ሓደ ደረጃ ከምዝበልካ ምስ በፅሕካ ነተናብኡ ዘለዋ ኣብቲ ደረጃ ትንዝ ዘለዋ ወይ ከዓ ኣብቲ ለበል ትንዝ ዘለዋስ እንታይ ክትብለን ትኽእል እንታይ ከተማኽረን ትኽእል ስለዚ ተመኮሮካ ኣካፊልካስ ንስኻንከ ከመይ ገይረን ካባኻ ተማሂረን ካባኻ ዝሓሻ ኮይነን ኣብቲ ስኻ ዝበፅሕካዮ ደረጃን ልዕሊኡን ክኾና ይኽእላ ሶ ኣነ ካብቲ ናተይ ሂወት ዝነበረ ካብቲ ናይ መሓዙተይ ዝነበረ ሂወት ገለ ነገር ክምህር ይኽእል እየ ገለ ነገር ከበርክ ትኽእል እየ ተመክሮ ያካፊለስ ገለ ነገር ክበርክ ትኽእል እየ ኣብ ደቂ ኣንስትዮ መንእስያት ኢለ የ ተበጊሰ ሶ ከምዚ ኣዱ ክትገልፆ ፀንሐት ከዓ በይንኻ ኮንካ ተምፅኦ ለውጢ የለን ገለ ውዳበ ክህልወካ ኣሎ ኣፍኮርስ ሕጂ ኣነ በይነ የተበጊሰስ ንክንደይ ዝኣኽላ ደቂ ኣንስትዮ ክትፀሉ ይኽእል ንክንደይ ዝኣኽላ ደቂ ኣንስትዮ ኣነ ተመክሮ ይግባእ ከመሓላልፍ ይኽእል ድሩት ክኾኒ ተን ዝበፅሐንሲ ቁሩቤን ክኾና ድኽእላ ኣብ ሓደ ከምዚ ዝኣመሰለ ውዳበ ዘለዎ ጥርንፍነት ዘለዎ እንድሕርዳ ተሳቲፈ ግን ወይ ከዓ ኣባል እንድሕርዳ ኮይነ ትናተይ ተመክሮ ናብ ብዙሓት ደቂ ኣንስትዮ ክበፅሕ ይኽእል ክፀሉ ይኽእል ሶ ንዓይ ፐርሰናሊ እዚኣ ደሪኻትኒ ብኸምኡ ኢኻብ ዘለኹ ማለት እዩ
1: ኣራይቕኒየለይ ኣብ ተሓላይ ትሕቶ ዶ ክንሰግር ሓማደ ብግዳም ክትሰምዖ ከለኽንን ምስኣተ ክነኦን ከመይ ረኺብ ክነኦ
2: ሽመይ ፌበን ዩማነ ይበሃል ተምሃራይት 5ሻይ ዓመት ቤት ትምህርቲ ሕጊ ኮሌጅ ኦፍ ኣርትስ ኤን ሶሻል ሳይንስስ ማለት እዩ ሕጂ ኣንሰር ዮር ኮሽን መጀመርታ ካ ሓማደ ክትብል ከለኻስ ብፍላይ ሻሽካብ ጁኒየር ኮለና ሃይ ስኩል ኮለና ሲ ሓንቲ ትመፀና ነገር እንታያ ናይ ዓበይቲ ንስቲ ማሕበር ሽፎን ዝገበራ ወላተን መፅአን ኣስተምህሮ ድባና ነበራ ኣብ ትምህርትስ ከምኡ ኮይነን ዝስምዓ ዓበይቲ ንስቲ መፃ ብዛዕባ ሃማልአይ ነግራና እንደን 8 መጋቢት ትመፅእ ብልጫሬን ክባኻ ገለ ንዓይ ከምኡ እዩ ነይሩ ክሳብ ሃይ ስኩል ዝውድእ ክሳብ ሰባ ዝኸይድ ሃማደ ኢለ ክሓስብ ከለኹስ ዳት ላይክ ናይ ዓበይቲ ንስቲ ማሕበር ጥራይ ገይረ የ ድሓስቦ ነይረ ድሓራይ ግን ኣነ ሕጂ ኣባል ዝማሕበር ላይክ 4 ዓመት ገይረ ኣለኹ ካብ ካልእ ዓመት ጀሚረ ኣለ ስኩል ካብ ዳኣቱ ኣብዚ ይሳተፍ ነይረ ምስኣተኻ ኣብቲ ውሽጢ ምስኣተኻ እቲ ማሕበር እንታይ እንታይ ይሰርሕ ክትሪኦ ከለካ ግን ኢትስ ማሽ ሞር ዳን ካብ ናይ ኣንስቲ ማሕበር ጥራይ ኣይኮነን እቲ ዝሰርሖ ስራሕ እቲ ዘበርክትኦ ነገራት ንሶሳይቲ ሲ ብጣዕሚ ብዙሕ እዩ ኤግዛምፕል ሲ ዘን ትሕቲ ዕድመ መርዓ ብስድረአን ተፀቒጠን ወላ ሓንቲ መውፅእ ክስእና ከለዋ ናብ ሃማደ የን ደጥበያ ሓንቲ ተዓመፀት ጓል መሰላታ ክትረጋገፅ ኣብ ደይ ትኽእለሉ ግዜ ክትከውን ኮላ ሃማደ የን ድጠበቓላ ናይ ምክንሻብ ናይ ዝተፈላለየ ደቂ ኣንስትዮ ፌስ ዝገብሮ ቻለንጅስ ኣብ ሂወተን ሃማደ የን ድጠበቓለን ሕጂ ንሕናሲ ኣብ ትምህርትና ዝኾነ ዝተፈላለየ ሪሰርች ፔፐርስ ገለ ክንፅሓፍ ከለና ብዛዕባ ጓል ኣንስተይቲ ንድሕረይ ሪሌትድ ኮይኑ ናብ ሃማደ ኢና ንመፅእ ምክንያቱ ኣብኡ ዝተፈላለየ ኬዛት ኢካ ትረክብ ዝተፈላለያ ደቂ ኣንስትዮ ብዙሕ ኣብ ሂወተን ዘጋጠመን ቻለንጅስ ሃማደአ ድሓገዘአን ድተኸላኸላለን ልክዕ ከም ሽል ኮይነን ሲ ንሰኔን ኩሉ ነገር ንፀወራለን ነራ ኢን ኣዲሽን ቱ ኦል ዲስ ከዓኒ ድባና ኣስተምርሆታት ወርክሾባት ንገብሮ ኮንፈረንስስ ንገብሮ ንዓኻ ሓንቲ ጓል ኣንስተይትስ እንታይ ክትከውን ኣለዋ ኣነ ሕጂ ካብ ከምቲ ሎው ስኩል ተምሃሪት መጠን ብዛዕባ መሰላተይ ብዛዕባ እንታይ ግቡኣት ኣለኒ ኣብ ትሕቲ ሕጊ ይፈልጥ እየ ፅቡቅ ገይረ ኣነ ክሳብ ዝፈለጥኩ ግን እታ ምሳይ ዘላ ትፈልጥ ማለት ኣይኮነትን ኣነ ትምህርተይ ኮይኑ ትፈሊጥ የ ኣለኹ እተን ምሳይ ዘለዋ ግን ኣይፈልጣን እየን ነዚ ከም ድፈልጣ ድገብሮ ማሕበር ሃማደ እየን ግን ሰብ ሕጂ ንሓንቲ ማሓዛይ ናይ ሃማደ ኣኸይባ ኣሎ ንዕናይ ምሳይ ክላ ሃማደ ድኣ ሞ ትብለካ ሓንቲ ከምኡ ትብላ ከለካ ዳሓን ኢለስ ጀስ ንሕጂ ሞ ንዕናይ ምሳይ እን ኔክስት ታይም ተደይ ፈቲኽዮ እንን ናብቲ ኮንፈረንስ ዝመፃ ይሰምዖኦ ሽዑ ያ ዲስ ኢዝ ጉድ ወይ ሪሰርች ፔፐር ተቐርብ ብዛዕባ እንታይ እንታይ ቻለንጅ ዘጋጥማ ኣሎ ገለ ኣነ ሕጂ ኣብዛ ሰዓት እዚኣ ንዓይ ተተሓትኒ ቅድሚ ሃማደ መእታወይ ትሕቲ ዕድመ መርዓ ገለ ንዓይ እንታይ እዩ እዚ ምክንያቱ ኣነ ኣብብዛዕባ ጓል ኣንስተይትን ወዲ ተባዕታይን ኢሉ ደይፈላለዩ ገዛ ክሳብ ዝዓበኹ ናይ ብዙሕ ምልከ

0: ዘለን እዩ። ግን ነዚ ኤክስፖር ድበን ደሎ ማሕበር ግን ሃማርያ ምስኣተኹ እንታይ ዓይነት ፀገማት ስቲል ኤግዚስት ትገብር ከም ደሎ ብፍላይ ኣብዚ ርሑቓት ቦታታት ናይ ኤርትራ እንታይ ዓይነት ፀገማት ኤግዚስት ትገብር ከም ደሎ ሃማርያ ምስኣተኹ የፈሊጠ እዮም። ስለዚ እዚ ማሕበር እዚ ብደጊ ኮንካ ክትሪኦ ከለካ ስቲል ክሳብ ሕ ገለ ኣሎ ኣተሓሳስባ ኣብ ርእሲ ሰብ ሃማደ ክትብል ከለካ 8 መጋቢት ትሓስብ ኣንስተ ትሓስብ፣ ግን ኣብቲ ውሽጢ እቲ ማሕበር ምስኣትካ ግን ኢት ሶ ዲፍረንት። ናይ ዓበይቲ ንስት ጥራይስ ኣይኮነን ትድገብሮኦ ስራሓት መብዛሕትን ደቂ ኣንስትዮ እንታይ ከም ድኾን ኣይፈልጣን እዩ። ሕጂ ሓንቲ ጓል ተዓሚፃ ትፈርሕ ሱቕ ትብል ታንኪ ደይከድኪ ና ፖሊስ ና ፖሊስ ክኸይዳ ደለኹን ወላ ተኸይደ ከመ መን ክጣበቐለይ ትብለካ መሃማደ ደይትኸዲ ሃማደ ቲ ክትገብራለይ ኣይፈልጦን እቲ ማሕበር እንታይ ከም ዝሰርሕ እዚ ብዙሕ ሰብ ኣይፈልጦን እዩ። ስለዚ እቲ ኦን ደ ኣውትሳይድ ን ምስኣተኻን ኢትስ ኮምፕሊትሊ ዲፍረንት ጠቕላላ እዩ በበይን እዩ ማሕበር። ስለዚ ነተን ደቂ ኣንስትዮ ሲ ኣይ ኢንኮሬጅ ደም ቱ ጆይን ኣትየን ክፈልጦ ሲ ፅቡቅ ምኳና ነይሩ።
1: ሓራይ ኣባላት ሃማደ ኣብ ምኳን ኣለ ክንደ ሓሳባት
2: ሓደ እዩ ነይሩ መስለኒ ንዓይ ምክንያቱ ጆነር ከለና ብዙሓት ናይ ኣብቲ ዕድመቲ ክፀልዋና ዝኽእላ ምሁራት ኣዋልዲ መጣ ነይረ ንብል ምክንያቱ ዝበዝሐ ግዜ ክትሓትት ከለካ ከምዚ ክትብሎ ጥንሐት ናይ ኣንስቲ ማሕበር እዩ ከብሎ ዝኽኣለ ሰብ ዝኾነ ነገር ከይረኣየ ይኮነን ከምኡ ዝብል ዘ መይቢ ክንሓስብ ከለና ሳብተን ናይ ቀዳሞት ናይ 10 ዓመታት ድሕሪ 91 ማለት እዩ ክንሓተን ከለና ብዙሕ ኤክስፔሪንስ እየን ዝባና ፅልዋ ምፅአን ክሳብ ኣብ ትሕቲአን ዝስርሓ ደቂ ኣንስትዮ ክሳብ ዘምፃ ናቱ ዋጋ ምኽፋል ነይርዎ። ሕጂ ብደገ ኮይና ስለ ንዕዘብ ዝበዝሐ ግዜ ኣብ ከምዚ ከምዚ ዘይገበራ ኣብ ከምዚ ከምዚ ዘይገበራ እንታይ ገይረን ሞ ርእናየን ገለ ዝብላ ቃላት ኣለዋ ዝበዝሐ። ሕጂ ኣነ እንታይ ዝብል ስለምንታይ ሃማድ ኣትኺል ኣይኮነትን ጓል ትሕተት ስለምንታይ እዚ ኣተኺ ተባሂለ ሃማን ክትሕተት ነይርዋ። ምክንያቱ ናይ ደቂ ኣንስትዮ ማሕበር ኣብ ዘሎ ድሕሪ ተባሂሉስ ጓንስተይቲ ክሳብ ዝኾነት እንታይ ኮይኑ ሞ ዘይምልከታ ኣብኡ ደሎ ብምሉእ ኣብሳት ድዩ ዲስካሽንስ ድዩ ደቂ ኣንስትዮ ኢሉ ክዳሎ ከሎ ዝኾነ መደባት ድዩ እንታይ ኮይኑ ዘይምልከታ ተባሂላ ክትሕተት ዘለዋ እምበር ኣቲኺ ተባሂላ ከማ ናይ ኩነትን ክትሕተት ነይርዋ። ግን ብግም ጥልሹ ግ እንታይ እዩ ዝኸውን ዘሎ ድሕሪ ኣብ 30ታት ወይ ኣብ 20ታት ዘለዋ ዕድመ ኣብ ሃማደ እዩ ትሰርሕ ሕተ ረኪባ ኣዚፍ ዲፍረንት ነገር ወይ ከዓ ከምዚ ፍሉይ ነገር ትገብር ዘላ ኮሚያ ትሕተት ዋይ ተባሂላ ዝገርም ነገር ወላ ሓንቲ ረብሓ ስለ ዘሎ ኣይኮነን ኩሉ ሰብ ቮለንቲር ኣብ ዘሎ ኣሽንኳይ ካብ ትሰርሓሉ ቦታ እንዳመፀ ኮሌጅ ተምሃራይ ኮይኑ ካብ ኩለን ዘባታት እንዳተኣከበ እዩ ኣክቲቪቲ ዘካይዶ። እንታይ ደኣ እንተይልና ግን እቲ ክግበር ዝድእለሎ ነገር ሲ በዓልና ኢና ንገብሮ እምበር ዘይተገበረስ ክሳብ ማዕስዩ ክኸውን ብዙሓት ኣብ ደረጃ ዕድመይ ደረጃ ብትምህርቲ ኹን ብዕድመ ሰባት እየ ዝራርበ ኣብ ዝተፈላለዩ ጋጣሚ ከምዚ ስለ ዘይገብራ ኣያምኖት ቮለንቲር ብለኻ ወይ ከምዚ ከምዚ ነገራት ክገብራ ስለ ዘይረኣናየን ሕጂ ተን ዘይረኣናየን ዘይገብራ ዘይረኣናየን ዝብላ ዘለዋ መን የን ኢልካ ተሓቲትካስ ብዛዕባ ዴታትና ኢና ንዛርብ ዘለና ማለት እዩ። ንሰን ኣብቲ ዝነበረኦ ግዜ ኮይኑ በቲ ዝነበረኦ መድረኽ በቲ ዝነበረኦ ኩነታት እቲ ክገብሮኦ ዝኽእላ ገይረን ኣለዋ። እቲ ዝገርም ነገር ከምዚ ክላዓል ከሎ ክንዕለላ ፅሒና ሕጂ ከማኒ እንታይ ኣርእስትላ ተገርመኒ ብ79 ሲ እዚ ኢንተርናሽናል ኮንቨንሽን ኦን ዲስክሪሚኔሽን ኢሊሚኔሽን ኦፍ ኦል ዲስክሪሚኔሽን ኤገንስት ውመን ዝብል ኣሎ። እዚ ኩሉ ዓይነት ሲስተማቲካሊ ድዩ ብፖሊስ ደረጃ ድዩ ብፖለቲካ ድዩ ብሕጊ ድዩ ማለት እዩ ኣንጻር ደቂ ኣንስትዮ ዝግበር ወፅዓ ወይ ዲስክሪሚኔሽን እንታይ ና ንብሎ እዚ መጥቃዕቲ ወይ ቫዮለንስ ንዑ ንምእላይ ተባሂሉስ ብ1979 ኢንተርናሽናል ፎርም ኮይኑ ብዙሕ ዋጋ ይኸፊሉ ብዙሕ ሃገራት ክፍርማ ኮንቪንስ ክገብርዎን ነይርዎን። ምክንያቱ ፖለቲካል ሲስተም ናተን ውስን ነይሩ ሬሊጅን ሕቶ ኣሎ ናይ ሃይማኖት ሕቶውን ምስ ባህል ስለ ዝኣቱ ማለት እዩ። ልክዕ ኣብ ናይ ማርች ኣብ ኣፕሪል መይ ኢንተርናሽናል ፎርም ክትከውን ከላ እዚኣ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከዓኒ ፌብርዋሪ 1979 ከዓ ፎርም ኮይና ማለት እዩ ናይ ዋርሒ ሕቶስ እዚኣ ናይ ሃማደ እዩ ትቅድም። ሕጂ ንምንታይ እዩ ዝርእሲ ዘልዕሎ ሶ ዋር ሃፐን ብድሕሪ እንታይ ተገይሩ ኢልካ ክትሓትት ከለካ ብዙሕ ካብአን ዘይሰማዕናዮ ብዙሕ ዘይኮፍ ኢልና ክንሓተን ዝግባኣና ዘይተወረሰ ነገራት መሊ እዩ ዘሎ። ምክንያቱ ግና ከም ሃገር ከይተቆመ ከሎ ሲ ኣብ ኢንተርናሽናል ኮንቨንሽንስ እናኸዳ ክሳብ ናፅነት 91 ማለት እዩ እዚ ሙሉእ ሃገራዊ ኣኼባታት ክካየድ ከሎ ዝኩሉ ሕግታት ክቆም ከሎ ሪፕረዘንታቲቭ እናኸዳ ይውክላ ነይረ ሕጂ በቲ ናቱ መድረክ ንሕሰቦሞ ክሳብ ተይዛ ሓደ ንስ ኤርትራ ማገር ከይቆመት ከላ ከምዚ ዓይነት ኦርጋናይዜሽንስ ነይሩ ፕላስ እዚ ዓይነት ፅርዋታት ተኸይዱ ዝብል ገና ዘይተፃሓፈ ዘይተሰምዐ ክንደይ ታሪክ ደቂ ኣንስትዮ ዝለወጠ ስቶሪ ንድሕር ተፈፂሙ ሲ ድሕሪ ናፅነት ከ ዋርሃፐን ድልካ ተሓትት ቀዳሚቱ ብእምሮካ ትመፅሕ ሽዑ ድሕሪ ማለት እዩ ሽዑ ዝበዝሐ ማለት እዩ ዝበዝሐ ኣብ ናትና ዕድመ ልዕሊና እውን ክሳብ ሰላሳታት ዘሎ ዕድመ ብብዙሓት ኣጋጣሚታት ንረክብ ኢና ዘይገበራ ዘይገበራ ትብል ቃል ትመፅእ እዚ ክገብራ ነይርዎን እዚ ስለ ዘይገበራ ገለ ትብል እዚ ናይ መን ሕቶ እዩ ዘይገበራ ሲ መናይ ክትገብሮ መናይ ክካብቲ ኣድቫንቴጅ ክትጥቀመሉ ምክንያቱም ናይ ኮሌጅ ግዜ ዝነበርናሉ ግዜ ሕጂ ብትምህርቲ ካብዚ ሃገር ወፂና ኣለዋ ንዐአን ኮይነንቲ ነተን ኣብ ኮሌጅ ዝነበራ ደቂ ኣንስትዮ ኮይነን ክሳብ ካብ ኮሌጅ ወፃብቲ ዝነበር ናይ ዓድታት ንኣብነት ዓዲ ቀይሕ ኮሌጅ ኣብ ዓዲ ቀይሕ ተላ ካብቲ ኮሌጅ ወፃ ወፅያ ናብ ዘለዋ ደቂ ኣንስትዮ ምፅላው ከምኡ ማይ ነፍሒ ተለዋ ካብቲ ጥቐአን ዘላ ክሳብ ክንዲ ዝተሰሪሑ ሕጂ ሽዑ እንታይ ኢና ነርና ንሕና ተጠቀምቲ ኢና ነርና መስለኒ ተምሃሮ ኮሌጅ ስተ ዝነበርና ድሕሪ ካብ ኮሌጅ ወፂኻ ብናይ ስራሕ ዓለም ምስኣተኻ ናትካ ደሲዥን እዩ ናብቲ ማሕበር መፂኻ ናትካ ፅልዋ ተምፅእ ናትካ ኢንፑትስ ክተእቱ ምስከማካ ሕቶ ዘለዎን ደቂ ኣንስትዮ መፂኻ ኣብ ሓደ መኣዲ ክትመፅእ ሲ ናትካ ውሳነ ክኾን ኣሎ ማለት እዩ ስለዚ ኣብ ኩሉ ቦታ ዘለኸን ደቂ ኣንስትዮ ሲ ሃማድየ ከምዚ እንተዝገብራ ነይረን እኮ ሃማድየ ከምዚ ገይረን ነረ እንተዝኾና ኮ ከምዚ ምኾነ ካ ከምዚ ኮ ዮን ክገብራ ነይርዎን ዝብል ርእቶታት ብምሉስ ናትክ እዩ ናይታ ተዛረብ ዘላ ዩ ማለት እዩ ሶቲ ኦፊስ ክፉት እዩ ተናዴታት ብጣዕሚ ኩሉ ሸዓ ቅርባት እየን
1: ሕራይ ተሳታፍነትክን ከተስፍሖኦ ብገለ ብገለ እኳ ትትንክፍኦ ተለኽን ተሳታፍነትክን ከተስፍሖኦ ዝፅምበራኽን እናበርከታ ክኸዳ ጥርናፈ ሓይሊ እዩ ንብል እንተ ዳ ኮይና እንታይ እንታይ ትገብራ እስኪ
3: ሽመይ ሚርያም ዮሴፍ ይበሃል ኣብ ኮሌጅ ሕርሻ ሓመል ማሎ ብሃብቲ መሬትን ኣከባብያዊ ስነ ፍልጠትን ኣብ 215 ወዲአ ኣብ ሃማድእ ከዓ ከባቢ 6ሓሙሽተ ዓመት ኮይኑ ሎ ማለት እዩ ሕጂ ምዘን ኣሕዋተይ ካብ ጅምር ከዓ ውሕድ ዓመታት ይገይር ዘሎ 2-3 ዓመት ገብር ግን ዝበለፀ ስራሕ ከዓ ምስአን ዝነበርኩሉ ግዜ ዝሰራሕክዎ ማለት እዩ ውዳብኽን ከትዕብያ እንታይ ኢኸን ትገብራ ንትብል ከዓኒ ወይ ንመሳትኹን እንታይ ኢኸን ትብለአን ከም ሓሳብ እዘን ቁፅሪ እዚአን ከምዚ ኣቀዲማ ወይንታ ክትብሎ ፀኒሓ ኣድያሚላቶ በብውልቅካ ትገብሮ ነገር ወል ሓንቲ ለውጢ ከምፅእ ስለ ዘይክእል እዚ ግሩፕ እዚ ከዓ ኣብ 12 ሰባት ተሓፂሩ ዝተርፍ ኮይኑ ከድምዕ ስለ ዘይክእል ከም ሓሳብ ተንሕና ፀለውቲ ኢና ለና ንሓስበን ኣብ ትምህርተና ድማዒ ነንሕተትካ እንዲካ ትፀላሎ ወይንታ በዕላ ንድሕር ዳ ብወለንታ መፅእ ኣነ ብወለንታይ ንድሕር መፅእ ከምኡ ነናተን ሓሳብ ደለዎን ኣቦ ቤን ቦታታት ካ ኣለዋ ነዚአን ከመይ ጌርና ንረክበን ከመይ ጌርና ንጠራነፍ ከመይ ጌርና ሓደ ድሓን ድኾነ ውዳበ ንገብሮ ከዓኒ ድሮ ክንደይ ጌርና ኣለና ንዓኻብ ንሰርሓላ 2 ወርሒ ድሕሊፋ ትኸውን ወርሒ ቢ ወርሒ ሶሪ ወርሒ ትኸውን ከዓኒ ኣብ ከምኡ ንርከብ ማለት እዩ እንድሕር ደኣኒ ኣብቲ ጉዳይቲ ከይተጠርነፍካ ሓደ ሓሳብ ከይተዋሃብካ ብሓንሳብ ከይኮንካ ከዓ ዝመፅእ ለውጢ የለን ምክንያቱ ኣብ ነናህና ዓውዲ ብፍሉይ ደገድሰና ነገር ኣለዎ ናተይ ሲ ሓደ ምሁር መፂኡ ንድሕር ኣ ብዛዕባ ናተይ ዓውደት ዝተምሃርኩሉ ፊልድ ዛረብ ኣሎ ንበይን የተገድሰኒካ ብሙላኣትክን ናይ ዊንታ ንድሕር ኣላ ብምህንድስና ዛረብታ ኣሎ እንተሎ ንበይን ኣተገድሳ ጉዳይ ደቂ ኣንስትዮ ንድሕር ኮይኑ ግን ንብሙላኣትና ኣብ በበይን ፕሮፌሽን ስዘለና ንብሙላኣትና ማዕርያ ትብፅሓና ማለት እዩ ሕጂ በቲ ወዲእ በቲ ተመረቕ ኣብዝሃለካ ሃሊኻ እታ ጉዳይ ጓለንስተይት ትበሃል ኣብ ድሃለካ ሃሊኻ ትትንክፈካ እያ ስለዚ እሱ ስለ ድኾነ ከዓኒ እንደገና እቲ ጥርናፈ ከዓ ኣብ ሓንቲ ምህርቲ ጓለንስተይት ዘሎ ሓይሊ ከዓ ብጣዕሚ ኣነ ይኣምነሉ እየ ካብዘን ውሕዳት ምሳይ ዘለዋ ስለ ዝሪኦ እቲ ሓሳብ ዝመፅእ እቲ ከይደ ናብቲ ናይ ስራሕ ቦታታት ዝገብርኦ እቲ ድሪኦ ሪአን ጥራይ በበይና ከለና ከይተጠርንፍና ከምዚ ርአ ነረ ብኣብ ከምዚኣስ ከምዚኣ ተገብረት ኢለን ሓሲበን ዘምፅኦ ብሪልያንት እዩ ክሕለፍ ከዓ ደይክእል እዩ ክገብርኦ ድኽእላ ግን ኦንሊ ንድሕር ድኣ ከምዚኣ ብቲም ኮንካ ዕብድ በለ ስራሕ ክሰርሕ እንተኽኢልካ ዳ እዩ እምበር በበይንካ ኮንካ ከዓ ኣይትገብሩን ሃማድእ ኩሉ ከዓ ክሽፍነልካ ክፅበ ከዓ ፀገም እዩ ምክንያቱ ኣብ ብዙሕ ነጥፈታት ንድሕር ድኣ ከምዚ ፌቨን ክትብሎ ዝፀንሐት ኣብ ብዙሕ ንጥፈታት ይነጥፋ ኣለዋ ዝከኣለን ገብር ኣለዋ እቲ ክላዚአን ክላዚአን ዘብለን ደሎ ከዓኒ ባዕልኻ ምሽፋኑ ይሓይሽ እብል ኣነት ባዕልኻ ፀገም ኮይኑ ዝረኣየካ ክንደይ ብሕቶ ናይ

0: ህጋዊ መሰላት ዝሰቀያ ኣለዋ፣ ብናይ ቁጠባ ኣለዋ፣ ብናይ ትምህርቲ ኣሎ። ንባዕሉ ኣብ ትምህርቲ ኣትካ ክንደይ መሰናክላት ኣለዎ? ኮታስ ብዙሕ ንሕና ንዕዘቦ ነገር ኣሎ። ሕጂ እቲ ማሕበር ጥራይ ካብ ትገድፈሉ እስኻ ፍልይ ኢልካ ናትካ ባዕልካ ዘምፀካዮ ሓሳባት ሬይዝ እንዳገበርካ ከመይ ጌርካ ትሰርሕ፣ ግን ከዓ ኣብ ዕላማታት ናይቲ ማሕበር ከዓ ከመይ ጌርካ ትፅንበር ዝብል ሓሳብ ኣለና። ሕጂ እንታይ ትብለአን ትብል ሕቶ ሲ ጉዳይ ጓል ኣንስተይቲ ማለት ቅድሚ ዝኾነ ሰብ ባዕላታ ጓል ኣንስተይቲ ትምልሶ እዩ። ንማሕበር ኣይግደፍ፣ ንግንባር ኣይግደፍ፣ ንሃማማት ኣይግደፍ። ቅድም ባዕልካ ኢኻ ትጅምሮ፣ ባዕልካ ትሰርሓሉ። ምስቲ ፅላል ኮይኑ ደስራሓካ ዘሎ ማሕበር ግን ምስኡ ተፀጊዕካ ከዓኒ እቲ ስኻ ትገብሮ ኣበርክቶ ትገብር ማለት እዩ። ስለዚ ኣነ ንመዛኖ ይሳየ ዝብለን በዛ ኣጋጣሚ እዚኣ ኸማን እተን ኣብ ብብብ ውሽጥና ዝፀናሓና ሓሳብ ከምዝተዝህሉ ከምዝተዝህሉ ድብላ ኸማን ኣይ ውሽ ካብ ሎም ዓንቲ ተዝሕወሳና ሞኒ እዛ ግሩፕ እዚኣ ሞር መሓየለት እብለን። ስለዚ ፅቡቕቲ ኣጋጣሚ ኣነተን ደይፈልጣ ኣባላትና ክኾና ሲ መዐደሚት ምኾነትና
1: ሕራይ ሕጂ ሓንቲ ዳርጋት ተናኽፍኦ እንዲኹን ዘለኽን እንታይ ትነጥፋ ኣለኽን እስከ ኣባላት ማሕበር ብምዃን ምስለ ንናኸትክ ናብ ኮሌጃት ትገብሮኦ ንጥፈታት ኣሎ እስክሱ ተዛረባሉ እንታይ ትገብራ ንኣብነት ስ እንታይ ትገብር እስከ
0: ሕጂ ናይ ስራሕ ቦታና በበይን እዩ ትምህርቲ ዘለዋ ኣብ ትምህርቲ ኣለዋ እቲ ናብ ስራሕ ዘለና ከዓኒ እቲ ንሰርሓሉ ዘለና ቦታ በበይኑ ስለ ዝኾነ ኣብቲ ነንኸዶ ቦታ እቲ ዘዘሎ ፀገማት ኢልና ዘዝሓሰብናዮ ገለ ንእሽተይ ኣበርክቶ ክንገብር እቲ ሓሳብ። ሕጂ ስኽ እንታይ ትገብሪ ከዓኒ ናይ ስራሕ ቦታይ ሓመልማሎ እዩ ኣብየ ድሰርሕ ኣብቲ ኮሌጅ ኣብቲ ኮሌጅ ሕቶ ናይ ደቂ ኣንስትዮ ዳርጋ ናብ ብዓይነት ብኳሊቲ ተንሕተት እምበር ብቁፅሪ ንሰን የን ኣውት ናምበር ትገብራ 52% የን ንሰን 52 ይበዝሓ ማለት እዩ። ሕጂ ኣብቲ ክምሃር ኣለዎን ኮሌጅ ክኣትዋ ኣለዎን ብብዝሒ ገለገለ ድበሃል እሱ ዳርጋ ሕቶ ኮይኑ ይስማዓኒኒ ኢሎም ማዓንቲ ዋላ ኣብ ኩሉ ኮሌጃት ማለት እዩ። ትሕቶ እንታይ እዩ እንታይ ዓይነት የን ከመይ ክኾን ኣለዎን እሰን ከመይ ክሕይል ኣለዎን ማለት እዩ። ሕጂ ኣብቲ ኮሌጅ ዝኾነ ንጥፈታት ትገብር ከመይ ጌርካ ንስኻናትካ ዩኒቲ ተዕቢ ኣብ መንጎ እተን ደቂ ኣንስትዮ እንታይ ዓይነት ንጥፈታት ተተጊሩ ኢነ ንሕድሕድካ ናይ ሸር ናይ ምግባር መድረክ ክትገብር ትኽእል ከምዚ ዓይነት መደባት ንሰርዕ ማለት እዩ። ካብ 8 መጋቢት ውፅእ ኢልካ ኣብ 8 መጋቢት ጥራይ ደይኮነ ካልእ ኣብቲ ቦታ ኣድያም ከማን ክትገልፁ እያ ባዕላ ዓዲ ቀይሕ ኣብ ዓዲ ቀይሕ ሓደላ ሓመልማሎ ኣብ ከረን ከባቢያ ዘላ እቲ ቦታ እተን በተን ኮሌጃት ዘለዋ ተምሃሩ ጥራይ ደይኮነ ካልኦት ናይቲ ከባቢ ደቂ ኣንስትዮ ኣለዋ ናይቲ ገጠራት። ሕጂ ኣብቲ ገጠራት ከዓኒ እዘን ከምዚ ሕጂ ንሕና ዘለናዮ ኣብ ደድልየና ደረጃ ክንበፅሕ ደሓን መሰናክላት ንሓልፍ ከማናይ ኮና እንትናው ደለዋ ካልእ ዓይነት ባክግራውንድ ዘለወን ካልእ ዓይነት ፀገማት ዘለወን እየን ነዚአን ከመይ ጌርና ፌስ ንገብር ኢልና ሓሲብና ካልአይቲ ያላትን በዚ ኣጋጣሚ እውን ኣይመፀትና ንበር ራኢዳ ትበሃል ከመይ ጌርካ ዘለዎን ፀገማት ከመይ ጌርና ንዕን ክንቀርበን ንኽእል ከም ኣብቲ ኮሌጅ ዘሎ ሲ ኮም ኮንትሪቢሽን እታ ኮሌጅ ነቲ ኮሚኒቲ ሲ እንታይ ከተበርክተሉ ትኽእል ነተን ደቂ ኣንስትዮ ብዝብል ሓሳብ ሓደ 3-4 ፕሮግራማት ጌርና ማለት እዩ ምስአን። እሱ ከዓ እንታይ እዩ ሓደ ኣብ ከምኡ ዓይነት ቦታ ድኾነ ዓይነት መደብ ክትሓስብ ከለኻ ኮንዘርቫቲቭ እዩ ድኾነ ለውጢ ክትሓስብ ከለኻ ነቲ ከተበላሽዎ ከዓ የብልካን ኣት ደ ሴም ታይም ዝኾነ ለውጢ ነናህና ክብርታት ኣለና ብዘው ደዋደው ተኸይድ ክናት ኣለዎ ብሰሜናዊ ቀይሕ ባሕሪ ዓፋር በበይነ ብሄራት ነናተን ሪስፔክት ዝገብርኦ ባህልታት ኣለዎን። ስለዚ ነቲ ባህሊ ሽዑን ሽዑ እትውልኪ ስኽ ጓል ኣንስተይቲ ክውፅእ ተምሃሪ ክድ ይፈል ክትብል ኣፀጋሚ እዩ በቲ ንሶም ዝርድኦም በቲ ነቲ ሕብረተሰብ ዝርድኦ መንገዲ ግን ድኾነ ነገር ክትገብር ትኽእል ኢኻ ተኣቱ ጉዳይ ጥዕና ኢልካ ትጅምር እንታይ ክገብራ ክእላ ሳኒቴሽን እሰን ከም ኣዝን ኮንዘርቫቲቭ ዓይነት ሶሳይቲ ስለ ዝኾነ ኣብኡ ኣቲኻ እንታይ ዓይነት ገለ ለውጢ ክትገብር ትኽእል ብኸመይ መንገዲ ነቲ ሰን ዘለዎን ፀገማት ንትወኪል ክነግራ ክእላ ግዲ እንዲ ወዲ ተባዕታይ ወኪል ክትገብር ደለካ ሶዛት ሰን ፍሪሊ ኮይነን ክዛረባሉ ድኽእላ ማለት እዩ። ስለዚ ኣብ ከምዚ ዕሙቕ ኢልና ሕጂ ምስቶም ኣብ ወከልቲ ግንባር ኣብቲ ኮሌጅና ዘለዎ ማለት እዩ ምስ ከምኡውን ምስቲ ናይ ሃማማተ እንዳኸድና ኣብ ከምዚ ዓይነት ፀገማት ክሳብ እዝንዝን ክብለ ክንቅርብ ከፀግመኒ 3-4 ግዜ ግን ናብቲ ቦታ እንዳኸድና ብዙሕ ፀገማት ከማን ክንረክብ ክኢልና ብውልቂ ድረኸብናየን ነይረን ንማሕበር ድሓበርና ኣለን ነይረን ክሳብ ከምዚ ማለት እዩ። ሕጂ ተን ካልኦት ከዓ ነናተን ክነግራ ክምእንታን ትገብሮ ማለት እዩ።

0: መጀመርያ እንተይና ጌርና ከምዚ ክትነግረ ክትጠንሐት ካብ ትምህርቲ ዓለም ወፂና ኣብ ስራሕ ዓለም ዝገበርናዮን ግዜያት ሲ ካብ ዓመት ክሳብ ዝነዋሕክት ናይ ሜሪላ ክሳብ ሓሙሽተ ኣርባዕተ ዓመት ኢና ዘለና። ሕጂ መጀመርያ እንተይና ጌርና ካብ ተጠቀምቲ ወጢናስ ናብቲ ፕላነርስ ኢና ንልወጥ ዘለና። ምክንያቱ ብቲ ናይ ኮሌጅ ግዜ በቲ ቅድሜና ዝገብርኦ ዝነበራ ንጥፈታት ንጥቀም ኣብ ኮይና ንሳተፍ ኣብ ኮይና ናትና ዲስከሽንስ ንገብር ነርና መፅናዕታዊ ፅሑፍ ነቕርብ ምስ ሃማድኤ ዝተደለየ ሓበሬታታት መፂና ንወስድ ጥራይና ነርና። ሕጂ ግን ኣብ ዝተፈላለየ ቦታ ተመዲብና ከም ዘለና መጠን መጀመርያ ንሕና ፅቡቅ ጌርና በቲ ነገር ቲኳሊፋይድ ክንከውን ዝብል ፕላን ኢና ሒዝና። እንታይ ማለት የ ሕቶ ደቂ ኣንስትዮ ክተልዕል ከለካ ሲ ብጣዕሚ እዩ ከቢድ ከቢድ ዝገብሮ ከዓ ምስ ባህሊ ናይቲ ሕብረተሰብ ሃይማኖት ምስቲ ልምዲ ሒዝዎ ዝፀንሐ ምስቲ ቁኑዕ ኢሉ ንዓመታት ዝዓበየሉ ነገር ፖለቲክስ በዓሉ ኣሎ ሕጊ ኣሎ ከምቲ ክጠቕሶ ፅንሕት እቲ ዝወፀ ኢንተርናሽናል ሕጊ ወይከዓ ናሽናል ዘይኮነ ካስተመር ኣለዎ ኣሎ ነዚ ብምሉእ ኢካ ትትንክፍ ዘለካ ብዛዕባ ኣብ ከምዚ ዞባ ከይደ ብዛዕባ ናይ ከምዚ ዓይነት ኢሹ ናይ ደቂ ኣንስትዮ ክልዕል እየ ማለት ሲ ትትንክፎ ኣርእስታት ብድሕሪኡ ብጣዕሚ ብዙሕ። ሕጂ ነዚ ከምዚ ዓይነት መደባት ክትዕወተሉ ወይ ከዓ ትትደልዮ ዘለካ ነገር ክትወቅዕ ትኾንካ ከዓ ኣቐዲምካ ክትፈልጦ ዘለካ መፅናዕትን ሓበሬታን ኣሎ። ሕጂ ኣርዊ ኳሊፋይድ ኢልና ንነፍስና መጀመርያ ሓቲትና እንታይ ማለት የ ብኤክስፒሪንስ ብሓበሬታ ብፍልጠት ብኩሉ ማለት እዩ። ሕጂ በቲ ዘለናዮ ርሕቀት ቦታታት በቲ ዝጥዕመና ኣብ ወርሒ ዲና ኣብ እንዳተደዋወልና ንፀዋዋዕ ኣብ ከዓ ዲስካስ ክንገብር ጀሚርና ኣለና ማለት እዩ። መጀመርያ ፐርሶናሊ ሰብ ንነብሱ ከይኮነ ሲ ናይ ካልኦት ኮሽንስ ክምልስ ኣይክእልኒ መጀመርያ ጓንሴይት ምዃንን ዘይምዃን ሲ ብውልቅና ክንምልሶ ዘለና ነገር ስለ ዘሎ ማለት እዩ። ሕጂ ምስተላለና ከዓ በበይኒ ዓይነት ባግራውንድ ንባዕለና ከማንሲ በበይኒ ዓይነት ናይ ትምህርቲ ፊልድ ዝተምሃርና ካ በበይኒ ዓይነት ቦታ ዝመፀና በበይኑ ዓይነት ቦታ ዝዓበና ኢና ኣብ ገሊዮ ሓሳባት ክለዓል ከሎ ከማንሲ በበይኑ ኣይድያ ንበሉ ግዜ ኣሎ። ሕጂ ኣብኡ ክንሰማማዕ መጀመርታ ንሕና ፅጌርና ዳጀስቲ ክንገብር ፅቡቅ ጌርና ምስቲ ማሕበር ክንለለ ኣብ ሃማደይ ዘሕለፍናዮ ግዜ ከዓ ናይ ኩላትና በበይኑ ስለዝኾነ ክንላለ ዝብል መደብ ቅድም ወሲድና። ምክንያቱ እዚ ተዘጌርና ነቲ ብድሕሪ ዝመፅእ መደባት ሲ ከም ፋሚሊ ማለት እዩ ከም ግሩፕ ቮለንቲርስ ካ ስለዝኾነ ናት ኤነርጂ ኣለዎ እዚ ንገብር። ሰከንድ ክሳብ ሓደ ፐርማነንት ዝኾነ ለውጢ ዝመፅእ ብስራሕ ደረጃ ማለት እዩ። ኣብዚ ዘለናዮ ቦታ ኣበይ ኣለና ቸኪርና ኣብቲ ዘለናዮ ቦታ እቲ ዓይነት ፅልዋ ከምፅእ ይኽእል ቅድም ሪሰርች ወይ መፅናዕቲ ንግበር ተባሂልና ኣለና። ሕጂ ንኣብነት ኣነ ኣብ ጊንዳ ይሰርሕ ኣለኹ ጨንፈር ሃማደ ኣብ ባፅዕ ኣሎ ናይ ዞባ ናይ ንኡ ዞባ እውን ኣሎ። ስለዚ ምስአን መጀመርያ ሊንክ ክገብር ካልኦት ደቂ ኣንስትዮ ውዳ በደለናብኡ ኣብ ቤት ትምህርትታት ደን ከም ስራሕተኛታት ኮይናብኡ ስራሓ ደን ትምህርቲ ወዲአን ደን ሰብ ሓዳር ደን ዝተፈላለዩ ባክግራውንድ ዘለዎን ሰባት እውን ኣብኣ ተጠርኒፈን ክፀንሓ ስለ ዝኽእላ ትናትካ ዝምድናታት ትዕብዮ ማለት እዩ። ኣብ ዘለኹ ዞባ እንድሕር ከምዚ ገይረ ከብናት ዘዘለናዮ ቦታ ኮይና ተባሂልና ማለት እዩ። ብድሕሪ እዩ ዝቐፅል ንእግረ መንገድና እውን ክንሕብር ኣብታ ሻውዒ ናይተን ኮሌጃት ኤርትራን ሻውዒት ዘዋ ሳዋን ዘላ ጨንፈር ናይ ሃማደ ኢና ዘለና ኩሉ ንገብሮ ርክባትና ኩሉ ንገብሮ ኣኼባታትና ኩሉ ንገብሮ ንደልዮ ጠለብ ኣብ ትሕትያ ኢና ንሓቲ ኣብ ትሕቲ ሃማደ ማለት እዩ። እዚ ክብል ከለኹ ኣብ ሸውዓተን ኮሌጅ ዘለዋ ደቂ ኣንስትዮ ኣብ ትሕቲ እዛ ጨንፈር እዚ ኣለዋ ማለት እዩ። ሕጂ ትምህርቲ ወዲና ስለዝተመደብና ዘይኮነ ቀንዲ ርክብና ምስ መን እዩ ምስተን ኣብ ኮሌጅ ዘለዋ ደቂ ኣንስትዮ እዩ። ሕጂ ኣበን ከዓ መጀመርያ ቮለንቲርስ ዳሕረካ እቲ ክኸውን ዘለዎ ነገራት ብሰሚናራት ድዩ ብበዓላት መንገድታት እንዳተጠቀምካ ድዩ ብጀሚሮኖ ኣብ ዝፀናሓ ደቂ ኣንስትዮ ገዲፍናየን ዝወፃና እንዳትገበርና እቲ መደባት ወፂኡ ኣብ ኩለን ኮሌጃት ይቕፅል ኣሎ። ናትና ሮል ሕጂ እንታይ ይኸውን ኣብቲ ዘለናዮ ቦታ ኮይና ምስታ ነኒ ሒዝና ወይ ነኒቐርባ ወይ ከዓኒ ብቀሊል መንገዲ ጥልዋ ክነምፃላ ወይ ክንቀርባ ንኽእል ኮሌጅ ተመቃቂልና ኣለና። ሕጂ ንኣብነት ናተይ ዓዲ ቀይሓላ ፅቡቅ ጌረ ታ ኮሌጅ ስለዝፈልጣ ኣብኣ ስለዝተምሃርኩ ናይ ሃማደ ንጥፈታት ክካየድ ከሎ እውን እንታይ ዓይነት ቻሌንጅስ ብድሆታት ነይርዎን እንታይ ፅቡቅ ጎንታት ነይሮን ስለዝፈልጦ ናባይ ተባሂባ ማለት እዩ። ከምኡነ እናተን ሒዘን ኣለዋ። ሕጂ ኣብአን ከምቲ ክትገልጦ ፅንሐት 8 መጋቢት ጥራይ ስለዝኾነ ኣኼባ ምክያድ 8 መጋቢት ስለዝኾነ ንደቂ ኣንስትዮ ዝምልከት ኢሹስ ምልዓል ዘይኮነ ብመደብ ማለት እዩ ሓንቲ ኦፊስ ወይ ጨንፈራኡ ጌርካ ነተን ኣብኡ ዘለዋ ደቂ ኣንስትዮ ኣብ ትምህርተን ንትምህርቲ ዕላማ ኮይደን ስለ ዘለዋ ማለት እዩ። ኣብ ካልእ ቦታ ትብሉ ካ በብዕላሙ ዘለዎን ኮሽንስ ምባል ራይትስ ናተን ቸክ ምግባር ፕላስ ኣብ ምንታይ ዲቨሎፕመንት ይኽእል ኣለዋ እንታይ ዓይነት ቻለንጅስ ይብላ ኣለዋ ኦፐንሊ ምስ መሳትካ ትገብሮ ዲስካሽንን ናብቲ ማሕበር መፂእካ ትገብሮ ዓይነት ሓበሬታን በበይኒ እዩ። በዚ ጋጣሚ እዛ ክንገልጦ ኣይንኽእል ኒና ክትብል ፀኒሓ ኣሎ ክትሕልዎ ወደል ነገራት ኣብ መንጎና ክንዕልሎ ከለና ንረኽቦ ሓበሬታታት ካብ ዝተፈላለዩ ዞባታት ዝቕመጣ ደቂ ኣንስትዮ ዝመፅእ ኢንፎርሜሽን ስገለ ብጣዕሚ እዩ መሊሱ ነቲ ዘለካ ኤነርጂ ዘብዝሖ ማለት እዩ ምክንያቱ ኣነ ዝረኸብኮዎ ቻንስ ኣነ ዝረኸብኮ ኣፖርቹኒቲ ከማይ ዕድመ ዘለዋ ጓል ኣንስተይቲ ኣብ ካልእ ዞባ ዛዕበየት ረኺባቶ ማለት ይኮነን ሕጂ ትረኺብናዮ ዘለና ፖቴንሻልስ ወይ ትረኺብናዮ ዘለና ፀጋታት ምስ ሓበርካዮ ወይ ምስ ኣውፃኻዮ ስለ ዝርከብ ልክ ዓብ ነብሰ ከፍ ዓይነት ኮሌጅ እንታይ ፅቡቅ ጎንታት ኣለዋ እንታይ ከ ቻሌንጅስ ኣለዋ እንዳፅናዕና ንዑ ውሰት ገርናዮ ማለት እዩ ሕጂ ሜይቢ ከምዚ ክትብሎ ዝፀንሐት ቅድሚ ወርሒ ወርሒን ሰሰሰሙንን ጥዑይ ፕላን ናብ ሃማዲ እየ ከይዱሎ ማለት እዩ ኣፕሩፍ ገይረን ኣለዋ ዳሕራይ እውን ትገልፂዮ ትኾኒ ምሳና ኣላ ኣብዚ ኣብዚ ዘለናይ ቦታ ኮይና ከዓ ቸክ ንገብረሉና ንዑ ኣብዚ መፅእ ርክብናስ እንታይ ተገይሩ ኢና ክንዛረብ ማለት እዩ ኦኬ
1: ራይ ይቕኒልና ኣብ መደብ ሳይዳ እንታይ መልእኽቲ ተመሓላልፋስቲ እዛ ቀዳመይቲ ጉጅለ ድሕሪ ብታ ካልኣይቲ ጉጅለ ክንሰግር
2: እዚያ ፅቡቅቲ ዕድል እንድያ ንኩላትና ብዘይ ቀል ዓለም ከዓ ነዛ ብወለንታ ትብገስ ዘላ ግሩፕ ብጣዕሚ ዓባይ ዕድል እያ እዚያ ምክንያቱ ከምዚ ክንብሎ ፀናሕና ጌጋታት ክህሉ ይኽእል እዩ ጌጋታት ከዓ ምንታይ ደሎ እንድሕር ዳ ኢልና ኣብ ድሰርሕ ዘሎ ሰብ እዩ ጌጋታት ደሎ ሓደ ነገር ይንቀሳቀስ ሎ ዘሎ እዩ ጌጋ ድፈፅም ደይንቀሳቀስ ተኮይኑ ደይ ሰርሕ ተኮይኑ ኮ ሕማቅ ይኹን ፅቡቅ ኣይክገብርኒ ስለዚ ብደጎ ኮይና ክንዕዘብ ከለና ኣብ ዝኾነ ይኹን ኣብ ማሕበር ደቂ ኣንስትዮ ጥራይ ዘይኮነ ኣብ ዝኾነ ይኹን ውዳበታት ኣብ ዝኾነ ይኹን ማሕበራት ጌጋታት ክንርኢ ንኽእል ኢና እቲ ጌጋታት ግን መዓስ እዩ ዝእረም ወይ ብመን እዩ ዝእረም ድሕር ዳ ኢልና ብኣና እዩ ዝእረም እቲ ክንሪኦ ንደሊ ለውጢ ብነብስና ክንጅምሩ ኣለና ኣነ እንድሕር ዳኣኒ ኣብ ማሕበር ደቂ ኣንስትዮ ክረአ ዝደልኮ ለውጢ እንድሕር ዳ ኣሎ መጀመርታ ኣነ ክልወጥ ኣለኒ እንደገና ከዓ ነቲ ለውጢ ኣሚነ ከዓኒ ክልውጥ ክብገስ ክኽእል ኣለኒ ስለዚ እንታይ እየ ክብል ዝደሊ ኣነ እቲ ክንልውጦ ንደሊ ነገር መጀመርታ ንፍለጦ ኤንድ ኣበገስቲ ናይቲ ለውጢ ከዓ ንኹን ኩሉ ግዜስ ለውጢ መፅኡ ኢልናስ ደድሕሪ ለውጢ ክንከየድ ደይኮንናስ ባዕልና ለወጥቲ ክንከውን ክንክእል ኣለና ለወጥቲ ክንከውን ክንክእልቲ ኮይና ከዓኒ ክንውደብ ክንክእል ኣለና ክንውደብ ክንክእልቲ ኮይና ከዓኒ ኣፍልጦ ንቕሓትን ክህልወና ኣለዎ ኣፍልጦ ንቕሓትን ክህልወና እተኮይኑ ከዓኒ ኣብቲ ቦታ ክንበፅሕ ክንፈልጦ ክንክእል ኣለና ሓደ ነገር ከይፈለጥካዮ ክትፈርዶ ዩ ትኽእል ኒኻ ሕጂ ንኣብነት ማና ንዓኸስ ማና ከምዚኣ ኢሉ ክገልፀክ ተኮይነስ ቅድም ክፈልጠክ ክኽእል ኣለኒ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ከምዚኡ ክብል ተኮይነ ክኸይድ ኣለኒ ክፈልጦ ክኽእል ኣለኒ ፅቡቅ ዕለማታቱ ንዑ ክርዕሞ ኣለኒ ትኽዕየር ዘለዎ ነገር ከዓ ክቕይሮ ክኽእል ኣለኒ ስለዚ መጀመርታ ንብፃሕ ንፍለጥ ዘንሽዑ ንወደብ ዘንሽዑ ንለውጥ ክብል ድድኣነ ማለት እዩ ዛ ኣጋጣሚ እዚያ
0: ሽመይ ሶልያና የማን ይበሃል ኣብ ኮሌጅ ቢዝነስ ብቢዝነስ ማኔጅመንት ወይ ምሕደራዋኒ ወዲ እየ ሕጂ ድማ ኣብ ቤት ምህርቲ ንግዲ ደንደን ከም መምህር ኮይነ ተወዲበ ዝሰርሓ ኣለኹ ማለት እዩ ብዓብኡ ብዙሕ ዛዕባታት እንዲ ተላዒሉ ታቐንዲ ኣነ ክሕልፋ ዝደሊ መልእኽቲ ንኸማይ መዛንወይ ምንኣስ ኣሕዋተይ ከምኡን ኣዴታተይ ኮታ ኩለንተን ደቂ ኣንስትዮ ዝዓበየ እንታይ እንድሕሪኢልና እዚ ዘለናይ ኩነታት መጀመርታ ካብ ዜሮ ተበጊስ ይኮነን መፅ እዩ ቀደም ኣዴታትና ኣሕዋትና ተጋዲለን ንማዕርነተን ተቓሊሰን ተሳታፍነት ገይረን ኣውሒሰን ነዚ ዘለናዮ ደረጃ በፂሕና ትውሓት ትዕበ ከምቲ ዝለ ተበፂሑ ኣይተበፅሐን ብዘ የገድስ ኣትሊስት ዛ ዘለናያ ቦታ ካብተን ዝሓለፈ ወለዶ ብዝመፀ ቃልሲ ዝተረኽበ እዩ ስለዚ ንሕና ድማ ከም ተካእቲ ወለዶ መጠን ነቲ ዘሎ ሕድሪ ተቐቢልና ንሕና ከዓ ብዓብዩ ናይ ደቂ ኣንስትዮ ጉዳይ ስጋዕ ዝኾነ መወዳእትኡ ንዓና እዩ ዝፀሉ ትረብሓ ከዓ ንዓና እዩ ስለዚ ኩለን ደቂ ኣንስትዮ ይንኣሳ ዕበያ ብዘ የገድስ ብዓቕምን ኣብ ሃማድአ ክውደባ ወላ እንተ ዘይተወደባ ድማ ንኸመን ኣሕዋተን ብዓቕመን ክሕግዛ ይላብዎን ማለት እዩ ምክንያቱ ባህሊ ምዕባለ ኩሉ ሳዕ ንቅድሚት ጥራሕ ኣይኮነን ዝኸይድ ባህሊ ንድሕሪት እውን ምለስ እዩ ንኣብነት ቀደም ትሕቲ ዕድመ መርዓ ምኽሻብ ምኹላል ካልእ ድሑር ልምድታት ብክንደይ ቃል ተኣልዩ ክነሱ ሕጂ ከዓኒ ኣብ ገለገለ ቦታታት ንድሕሪት ተመይሱ ክቃላቅል ንርኢ ከምኡውን ወላ ኣብ ፖለቲካል ሪፕሬዘንቴሽን ከም ምሕደራ ዝተምሃርኩ መጠን ኣብ ትካላት ዘሎ ናይ ደቂ ኣንስትዮ ተሳታፍነት እንተርእናዮ ከምቲ ቅዋም ዝሕብሮ ወይ ከዓ ብሓፍሻ ኣብ ናይ ፖለቲካስ ኣትሊስት ደቂ ኣንስትዮ 30% ካብቲ ፓርቲሲፔሽን ክሕዛ ኣለወን እዩ ዝብል ኣብ ግብሪ እንተርእናዮ ግን ከምቲ ዝድለ ተሳታፍነት የለን ማለት እዩ እዚ ከዓ ንምንታይ እንድሕሪ ኢልና እቲ ዝፀንሐ

ኣዝሲ ከምቲ ዝድለ ስለ ዘይቀፅልናዮ ተመንእስያ ደቂ ኣንስትዮ ተሳታፍነት ስለ ዝውሕድ ዘሎ ሰኣና ፍልጦ ጥራሕ ዘይኮነ ምትብባዕ ስኢነን ወይ ተበግሶ ስለዝሰኣና ክኸውን ስለ ዝኽእል ልካ ከምዛ ንሕና ሕጂ ውሕዳ ፍልጦ ሒዝና ክነስና ባህግን ዋኒንን ድፍረትን ሒዝና ብሃማድእ ተደጊፍና ንቃለሳት ዘለና ኩለን ከማና ደቂ ኣንስትዮ ከዓ እንታይ ክእለት ኣለን እንታይ ፍልጠት ኣለን ንኸይበላ ኩለን ብዓቕመን ኣበርክቶአን ክገብራ ክሓስባ ኣለዎን ማለት እዩ። ምክንያቱ ኩሉ ሳዕ ብብዝሒ ትሪኦ እንታይ እዩ ሃማድእ ተፀንቢረ ወይ ሃማድእ ተወተበካያስ እንታይ ረብሓ ኣለዎ ትብለካ ገደይካ ሸዕጠጠ ወይካ ትብ ምክንያቱ እንታይ ረብሓ ኣለዎ ይኮነ ንሓወል ሓንቲ ረብሓ ይብልና ማለት ካብ ሃማድአ ዝኾነ ገንዘባዊ ይኹን ወይ ዓይነታዊ ፍሉይ ረብሓታት ሃልዩ ዘይኮነ ኣነ ተቓሊሰ ንመሰላተይ ተቓሊሰ ተሳታፍነተይ ኣውሒሰ ፅባሕ ንግሆ እንታይ ክረክበ እየ ክሓስብ ዘኒ እንታይ ረብሓ ክረክበ እየ ዘይኮነ ኣነ ሃሊኸ ፅባሕ ንግሆ ከመይ ዝበለፀ ዋሕስ ወይ ዝበለፀ ሂወት ክፈጥረለኒ ነተን ኣሕዋተይ እንታይ ለውጢ ክገብር ክእል ዳኣ እምበር እንታይ ክረክበ ኢለ ክኣቱ የብለይ ማለት ስለዚ ሕጂ እውን ክሕብር ዝደሊ ረብሓ ስለ ዝሃለወና ዘይኮነ ብዓብኡ ነተሳታፍነትና ክነውሕስ ንመፃኢ ንዓና ምቹእ ዝኾነ ባይታ ክንፈጥርቲ ኮይና ኩልና ሕቶና እዩ ሕቶ ደቂ ኣንስትዮ ከዓ ደቂ ኣንስትዮ ክቃለሳ ስለ ዘለዎን ኩልና ብዘይተኪት ክንሳተፍ ኣለዎ ማለት እዩ።

0: Go and ask your grandfather.
1: Bye-bye.
2: He shot you.
1: Oh.

ሰላም ኣብርሑቕ ናብ ቀረባን ኮንኩም መደብና መደብ ሸው ሓሳይዳ ተከታተሉ ደለኹም ክቡራት ተኸታተልትና ኣቐዲመ ሞቕ ሰላምታይ ክቐርበልኩም ይፈቱ። ቀፂለ ሎም መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ብሪኮሊ ምስ ድንሽ ናይ ፎርኖ ክኸውን እዩ። ናይ ፎርኖ ወይ ናይ ሓዊ ብሱል ስለ ዝኾነ ብዙሕ ሽግር የብሉን ማለት እዩ። ሓደ ኪሎ ብሪኮሊ ቀሪብና ኣለና። ብሪኮሊ ካብቶም ኣሕምልቲ ኣዝዩ ብልፅ ዝበለ ትሕዝቶ ዘለዎ እዩ። ድንሽ ቀሪብና ኣለና። ድንሽ በሲሉ ከይተቐርፈ ዝተመትረ ማለት እዩ። ኮሚደረ ብደቂቕ ዝተመትረ፣ ሽጉርቲ ፃዕዳ፣ ጉዕ በርበረ ብደቂቕ ዝተመትረ፣ ፐርሰሜሎ ዘይቲ ዘይቲ ስምስም ዝጥቀም ዘለኹ፣ ፈርማጆ እንቃቑሖ ቀሪብና ኣለና ማለት እዩ። ሕጂ ነዚ ንምስራሕ መጀመርታ ኣብ ድስቲ ሓንሳብ ክንስኽትቶ ኢና ኩሉ ትስቤዛና ማለት እዩ። ምክንያቱ ካብ ምቅልላው ከም ዝወፃእና ርዱእ እዩ። ኩሉ ስቤዛና ብሓንሳብ ብጀካ ድንሽን ቢረኮይልን ስጋ ሽሉቕ ዝብለልና ንሱ ከነፅንሖ ኢና ማለት እዩ። ብሓንሳብ ሓዊስና ኩሉ ሓዋዊስና ኣብዚ ተቐብአ ባዴላ ገልቢጥና ፎርኖ ክነእትወ ኢና።

ክልተ ማንካ ጣውላ ሽጉርቲ ጻዕዳ ይጥቀማ ኣለኹ። ሓደ ማንካ ጣውላ ጉዕ በርበረ ከምቲ ኩሉ መዓልቲ ደጋጊምና ንገልጾ ኣብዞም ኣሕምልቲ እዚኦም ብጣዕሚ ብሉፅ ትሕዝቶ እዩ ዘሎ። ጥራይ ኣይነቕለዎም፣ ትሕዝቶኦም ኣይነጉድሎ። ሰለስተ ማንካ ጣውላ ፐርሰሜሎ ክጥቀመ

እዚ ከምዚኣ ጌርና ንስኽትታ ኢና። ሓንሳ ተስምምዕ መሰበለልና ጨውን በርበረ ፀሊምን ጌርና ኣሕምልቲ ከነእትወ ኢና ማለት እዩ።

0: ራይ
1: ኣብ ድስቲ ከሎ እቲ ዝተረፈና ኣስቤዛ ጌርና ኣሰማማ ዓቢልና ሓንሳብ ኣባሌላ ገልቢጥና ኣብ ፎርኖ ወይ ኣብ ዘለና መሳርሒ ክንሰርሖ ንኽእል። ምክንያቱ ብስል ስለ ዝኾነ ፀገም የብሉን ማለት እዩ። ሓራይ 4 እንቃቅሖ ባሽመል ኣዳሊና ኣለና። እንቃቅሖ ክንሰብር ከለና ከምቲ ኩሉ መዓልቲ ንብሎ ርኢና ኢና። ምክንያቱ ብልሹ ምእታን ከይህልዎ ኩሉ ግዜ መፅንሒ ኢና ንገብር። እዚ ግን ዘረጋገፅናዮ እንቃቅሖ እተ ኮይኑ ከዓ ድሓን ተዘይኮይኑ 10 እንቃቅሖ ሴርና ሓንቲ እንተረኣ ተባላሻ 10 ዩ ክንጓሕፎ ኢና ማለት እዩ። ስለዚ ኩሉ ግዜ ኣብዚኣ እንዳረኣና ብንእሽተይ ነገር ንጥቀም ማለት እዩ። 3 እንቃቅሖ ፅቡቅ ጌርና ክንወቅዖ ኢና።

ዓይነት ዝወቕዓኮ እንቃቕሑ ከዓ ሕቶም ድበለት ኣሰራርሓ ኣሕምልቲ ማለት እያ። ፍርቁ ፈርማጆ ኻ ፈርማጆ ፍርቁ ድሓር እቲ ፍርቁ ኻ ብላዕሊ መነስነስ ክንጥቀመሉ ኢና።

ከምዚኣገርና እተን ዝተረፋና ፋርማጆ ነስኒስና ናፈርኑ ክነእትዋ ኢና።

0: ኣብ 1961 ዝፈለመ ብረታዊ ቃልሲ ህዝቢ ኤርትራ ዝተፈላለየ ታሪካዊ መድረኻት ሰጊሩ ቀስ ብቐስ ኣብ ምፋርቕ ሰብዓታት ጽልውብ ከበሳታት ኤርትራ ኸስፋሕፍሕ ጀመረ። ህዝቢ ኤርትራ ብወገኑ ሃንቀውታ ናጽነት ከስምር ኣብ ሰውሩኡ ፍልያ ድህቦ ዘንበረሉ እዋን ኮይኑ ስምረት ክልቲኡ ውድባት ምድልዳል ሰውራዊ ሓይልን ምሕጻር ዕምሪ መግዛእትን ምዃኑ ተገንዚቡ ዕቱብ ጻዕርታት ዘካይደሉ ዝነበረ መድረኽ እዩ። በቲ ኻልእ ሸነኽ እቲ ንስርዓት ሃይለ ስላሴ ካብ ስልጣን ዝገለፈ ናይ 74 ምንቅስቓስ ውፅኢት ዝኾነ ወታደራዊ ጉጅለ ደርግ ንሕቶ ኤርትራ ዝምለስ ናይ ኣረኣያ ለውጥን መመሕያሻትን ከምፅእ ኸም ዘይክእል ንጹር እናኾነ ኸደ። እዚ ኸኣ ኣብ ህዝቢ ኤርትራ ብሓፈሻ መንእስያት ከኣ ብፍላይ ነቲ ኣብ ጐድኒ ሰውርኡ ደው ናይ ምባል ዝጸንሐ ስምዒት ዝያዳ እናሃሃሮ። እዝን ምስኡ ዝዛመድ ፖለቲካውን ወተሃደራዊ ማዕባለታት ኣብ ዓድታት ኤርትራ ኣብያተ ትምህርቲ ኣብያተ ሻህን ጎደናታትን ብገድልን ወረ ገድልን ተዕቢሉ ኣእምሮ መንእስያት ባሓተ። ጃምላዊ ቕትለት፣ ማእሰርቲ፣ ምንዳድ ዓድታት፣ ምብራስ ጥሪት ኣስፋሕፍሐ። እቲ ግዳይ ናይቲ ዝተፈጥረ ዘይርጉዕ ሓድሽ መድረኽ ድማ ሃገራዊ ስምዒቱ ገንፊሉ ፍታሕ ምንዳ ይኣተወ። መጀመርታ 1975 ገድሊ ጉዕዞ ተፃዊሮም ንኽጋደሉ ንስሓል ናብ ህዝባዊ ሓይልታት ዝተፀንበሩ ልዕሊ 800 መንእሰያት ዛንታን ኣዝዩ ኣሸጋሪ ታሪኻዊ ጉዕዞኦምን ሓደ ካብቲ ዘይተፀወየ ታሪኽ እዩ።
1: እዋንቲ ዳርጋ ዝበዝሕ መንእሰይ ናብ ሜዳ ዝውሕዘሉ ዝነበረ ናብ ክልቲኡ ውድባት
2: ግዜ እቲኣሲ ኩሉ ንሜዳ ይውሕዝ ነ
3: 1974 መወዳእታን ሰውራ ኣብ ከባቢ ስመራ ዝነበረሉ ግዜ እዩ። ስለዚ ኣብዚ ግዜ እዚ ከዓ መብዛሕትኡ መንእሰይ ከዓኒ እጃሙ ከበርክት ኣብቲ ሰውራ ዝጎየሉ ዝነበረ ግዜ እዩ።
0: ገለ ስድራ ቤታት ዓዲ ንፋስ ነቶም ውፋሮ ተቐቢለን ኣእንጊደን መሪቐን ንበረኻ የፋንዋ ነበራ።
4: ኣብዛ ገዛ እዚኣ ክመፁ ከም ዘለዎም ስለ ዝሕብርዎም ትኽኢሎም ኣብዛ ገዛኣቱ ፀብሒ ይስራሕ ዝመፀ ፀብሒ ዘርከበ ፀብሒ ጣይታ ፀብሒ ዘየርከበ እንድሕር ተወዲኡ ከዓ ሻሂን ቅጫን ገይርና ነፋንዎ።
0: ዓዲ ንፋስ ድርፎን ርእሲ ዓድን ናይቶም ካበይ ኹርናዓቱ ብንፋስ ባሕሪ ዝተጸልዉ መንእስያት ዝውሕዝሉ ቀንዲ መስመር ኮነ።
5: 75 ወርሓደ ከንውገፍቲ ኢና ማለት እዚ ህዝባዊ ሓይልታት ኣብዚ እዋን እዚ ንብገስም ከለና ጉልዒ ዝበሃል ቦታ ኣደይ ጉልዒ እዩ። ከብኡ ተበጊስና ከብኡ ንብገስም ከለና ተኣኻኺብና 14 ሰብኣት እንከለና ተበጊስ ኣብኡ ሕጂ ክዳና ቀይና ክዳና ቀይና ንእቲ ክዳን እቲ ንሓደ ሳሆ ሂብና በዓል ጥሪት እቲ ኣብ ነፍስና ዝነበረ

0: ወደስማው እንዳስማው እንዳፍራስ ናይ ኣሜሪካ ዘካርዩ ገለገለ እዩ ይመስለኒ ንሱ ከዓ ከምሰቡ ምሳና ፈረሱ ሒዙ ተሰሪዑ ቀቅድመና ኸይድ
1: ወ ኣብ ገድሊ እቲ ቐዳማይ ትመሃሩ ክብሪ ዘለካ ሂብካ ብማዕረን ናይ ሓባር ዓላማ ምቅላስ እዩ ናተይ ናይ ውልቀይ ዝበሃል ኣተሓሳስባ ምጥፋእ እቲ ኻብኡ ዝዓቢ ኸዓ ንእስነትካ ዕድላትካ ሕልምታትካ ብዓብኡ ድማ ህይወትካ ንስለ ህዝቢ ማሃብዩ ገድሊ ማለት
0: ሓርቲ ተጋዳላይ እንታይ ብለኒ በቃ ንኩሎም ተሰሪዕና ኢና ሓርስኻ ሕለፍ ብል ድሓር እንታይ እዚ ኣውፃዮ ኣብዚትካ ዘሎ ካቴና ኣብዚትካ ዘሎ ሰዓት ካቲም ገለ ኢሉስ ኣውፀ ኣውፀ በዚ ሰዓትካ ኣውፀ ኣይውፀን ኢ ናይ ምንታይ ኣውፀ

0: ኣነ 22 ሳንቲም ነረና ንተረ ሕጀ 22 ሳንቲም ትርጉም ኣለውና ኣእዋንቲ ታስኪ ንበሃል ነሩ ሎሚ የለን ቅርሺ ብቅርሽያ ሕጂ ብከምኡ ደረጃ ሒዝና 22 ካገር ከሎ ዓብ ነገር እዩ ኣእዋንቲ ንዓና ረኪበ ወሪዱ
1: ሕጂ ብኳዝን ጌርና ኳዝን ጌርና ርእሲ ዓዲ ጌርና ርእሲ ዓዲ ጌርና ብእንዳደግያት ጌርና ንታሽሙ ንወርድ ኣብዳደግያት ክነብሩት ከለና ኣብኡ ደቂ ኣንስትዮ ነረን ቅድሜና ዝተሰለፋ ኣብ ባሕሪ ባራ እውን ካብ ዳደግያት ተረፍ ናይተ ናብኡ ዝነበራ ድሕረን ዝመፃ ማለት እዩ ናብኡ ዝወረዳ ተዓለምቲ ካ ፀኒሕና ንሓደ 7 ዝኾና ካልኦት ከዓ በስመራ ዝመፃ እውን ከምኡ ፀኒሐን ስለዚ ኣብቲ መጀመርታ ናይ ሰሙን ዝኣተናሉ ወጥሪ 1975 ዳርጋ 180 ንኸውን ደቂ ኣንስትዮ ኣብኡ በፂሕና ማለት እዩ

ባሕርባራ ቅድሚ ሽዑርኣቶ ዘይትፈልጥ ብዙሕ ተሰለፍቲ ኣንገደት ክንዮ ተፈጥሮ ዝዓደላ ጽባቕን ጀለምታ ማይን ግን ኣጋይሻ ኸተጽልል ይኹን ከተዕንግል ዝኽእል ዓቕሚ ኣይነበራን።

0: ን ባሕሪ ባራ ኣብ መጀመርታ እዋን ፈታን እዩ
1: ሕጂ ባሕሪ ንዘይፈልጦ ከቢድ ግመ ኣሎ ማይ ኣሎ
2: ክራማ ስለ ዝነበረ ብርቱዕ ማይ ነይሩ ለይትን መዓልትን ኣብኡ ዝፀናሐናሉ ግዜ ፀሓይ ከይረኣና ማይ ከየቋረፀ ኢና ትቦታ ኸይና
3: ክልተ ሰሙን ብጢፊፍ ናይ ማይ ይኪፍታ
4: ኩሉ ሰብኣውን ውልቃውን እንታይነትካ ጠንጢንካ ንገድሊ ድሕሪ ምውፋይ ምስ ኩሉ መልክዓት ገድሊ ክትለማመድ ግድን እዩ

0: ክልተ ሰብ ኢኻ ትጓረን ማለት እዩ ብሓንሳብ ሓንቲ ነፀላ ንመከላኸሊ ማይ ኢኻ ትግትረ ሓንቲ ነፀላ ንክልተኻ ክዳን እያ ሕጂ መንፀፍ ዝበሃል ነገር የለን መንፀፍ እንድሕሪ ክትገብር ኮንካ ቆፅለ መፅሊ ተሃሰስ ወዲ ተሃሰስ ቆሪፅካ ኢኻ ተንፅፍ
1: ሕጂ ኩሉ ግዜ ክትድቅስ ከ ማእከል ክትድቅስ ኢኻ ትመር እቲ ሓደ ክገፍፍ ከሎ ስኻት ክደን ኢኻ እቲ ሓደ ክገፍፍ ከሎ ከዓ ስኻት ክ
2: ብማይ ሲ ኣነ እዚ ክብለካ ይክእል ደቂስና ኮልና ብዙሕ ቆና ከይድቲ ማይ ሻሻሻሻ

0: ወላ ቀትሪ እዩ ዝሃርም ነርና ቀትሪ ሚሸት ጠጠዋ ይብል ክልተ ሰሙ ንብለካ ኣለዎ
1: ምስኡ ቅያር ክዳን የለን መሕፀቢ ሳሙና ወዲ ሳሙና ዝበሃል ነገር የለን ምስ ከምዚ ኩነታት ቁማል ኣሎ ብብዝሒ

0: ድሕሪ ናይ ምሸታይት መፃና ማእዲ ማእዲ ብሉና ሕጂ ማእዲ በቲ ሕብረተሰብ ንሕና ንደልዮ ማእዲና ክንበልዕ ሕጂ መፂኡ ኣብ ሓንቲ ጠቃር ድስትያ ሩዝ ነረን ኣብዛ ፀፋሐ ና ኣብ ኣቑዑ ኣብለ ንታኢና ንርኢ ዘለና ሕጂ ጋን ኮነ እምኒ ዳኹ መገሪ መቕረብ ማእዲ ነንድሕርሕና ንጣወም
1: ባህር እውን ተፃብኦኡ ብስሩዕ ጀመረ። ሓደ ዝተሰለፍቲ በተለይትን ቀትርን ዕረፍቲ ዘሂብ ዕፍዒፍታን ኣስሓይት ኣክራማትን ዝባኖም ክኸርድድ ከስዕም ኣንገልስ ኢና ክትደሀ ነትና ሓዋሩ ዝኽየድ መወዳእትኡ ዘይፍለጥ ናይ ዓመታት ጉዕዞ ገድሊ ንምጅማር በተን ካብ ኩራርምቲ ዘይሓልፋ ኣብ ኣፍ ሓቂቐን ዝተርፋ ኩላ ሰሩዝ ነብሳ ሓፀልፀል ዝብሎ ኣባፅሕ ንምዕንጋል ተፈተነ።
2: እቲ ህዝቢ ይመሳ ፀርሓና ሕጂ እቲ ምሳሕ ሩዝ እቲ ሩዝ ብሪጋ እዩ ነስ ወከፍ ሰብ ብታ ፃዕዳ ኩባያ ይህብዎ
3: እንደገና እታ ብርክታ ከዓ ተራርያ እምኒያቶም ደቂ ገጠርዮም ብርክትዎ መብዛሕት ሕጂ ክትቀረብ ከለካ ማእዲ ማእዲ ማእዲ ምስ ተባሃልካ ገሊኦም ዓሰርተ ኩላሳት ክልስ ከለካ ሓንቲ ዘይኩልስ ነይሮም
4: ሩዝ ከዓ ዳርጋ መብዛሕትና ይንፈልጡን ኢና እታ ሩዝ ጥጥቁጥጥ ቃቢልካ ጨው ጌርካ ገለምታት ትበላዕና
0: ሕጂ ነተን ሩዝ ብላዕ ብታሕቲ እትዮም ድዮም ብገለ ከይዶም ማወትለን ንሕና ክንበልዕ እንተ ዘለና ኩሉ ንበዝወጥቃ ከማ ኢልና ክንሓድ ተጣሚዮ ክዳንዋርዮም ንባሃል ነራ ዓርከይ እታ ትሪያ ዘላ እዛ ኩነታት ብሉ ኣለዎ ክጥረ እንዲዕልና ገለ ክትወልድ እያ ገለ እናልና ንኸይድ
2: ምንታይ ወሪድና ምንታይ ኣጋጢምና ኢና ናብ ሓቂ ሽዑ ንስንብድ
0: ኣነ ገዛ ርሰይ ደገ ዝበሃል ኣይወፃኹም ድርካበ እንተ ንርዜን ኣብኣ ጥሪ ኢለ ንወፅእ ኣለዋ ድሕርሶም ንገለ ስማዓ ንታይ ንግበር ትባሃል ንመለስተ ዋላ ንቐፅል ከምዚ ጌርካ ክሳብ ማዓሲና ንከይድ ዋእንድአይ ካብ ሰብና ዝኸፊእና ንቐፅል ንንሕርስና ንተባባዕ
5: ዝብለካ ከምዚ ጥሜት ከምዚ ማይ ጨፈፍ ገለሲ ኣይንፈልጥን ወላ ሓንቲ ንፈልጦ ኢና ሽው ኢልና ኣብ ገሃ ነብሳት ከም ዝኣተና ኮይኑ ዝሰሚዕኒ
0: ካብ ዊና እተባሃለ ትንጭሮ ሓደ ዓብዪ ታሽምሎ ሓሪጥ ከተምፅኹም ይበሃል ሕጂ ኣነ ዕድል ገይረ ካብቶም ሓሪጥ ተምፅ ሰባት እዩ ካብኡ ምስ ተበገስና ሓደ ንርዕቢ ዝበለ ወዲቲ ከባቢ ወዲ ካርነሽም እዩ ነዚ ዓጋም ሸሸም ጢጡ በልዖ ንዑ ገበሮ ኢልና ከ ምስ ንበልዕ ምክንያቱ ከፊኡ ወይ ዝበልዖ ዘሎ ንሕና ውን ከምኡ ከምኡ ዳልና ሕጂ ዊና ምስ ኣተና ሓሪጥ ሕጂ እንታይ ፅንሓና ወዲ ዓከር እዛ ዕፉን ስርናይ ሕጂ ዕፉን ዝበፅሖ ዕድለኛ እዩ ምክንያቱ ምቁር ስለ ዝኾነ ወዲ ዓከርን ስርናይ ግን ኣይግድን ይትረኣዩ እናጣሓኒ ዝባዕልና ምስ ሕጂ እዚኦም ከ ርዩናኻ ከምዚኣ ንብለሉ ሕጂ ኣነ መሸለ ያ መቐረ ስለሳህነለይ ሓደ ነይሩ ናብኣ ካብኡ በልዕ እንደገና ቅፅል ምስ ኣታ በል ኣብካ ድሮ ዝኸይርኢኻ ገለማ ኣብካ ክትሪኦ ዘለካ ከምኡ ጌርና ሕጂ ደራሪዝና ዝመፁ ሳቶም ንገለ ሰባት ረኽቦኦም ኣፅዕዎም
4: ሓንሳ ሓንሳ ብርኩታት ብርኩት ኢኻ ስሕት ኢልካ ማለት እዩ ሕጂ ብእን ጌርካ ተንባልቶም ካ ጠጢካ ትበልዕን ሓንሳ ሓንሳ ከ እንድሕርተን ብርኩታ ሂቦምካ ከዓ ብእን ጌርካ ከዓ ትበልዕ
3: እቲ ናብራ ናይ ባሕር ባራ ብጅካ ብርኩታን ብጅካ ሩዝን ካልእ የብላ
1: ከምዚ ለመድካዮ ብርኩታ ምጋብን ማይ ሩባ ገሊልካ ምስታይን ካልእ ዝበኣሲ ክስዕብ ምዃኑ እውን ኣብ መቱ ክበርህ ጀመረ
0: ሕጂ ንመጀመርያ ንብርኩታ ሸዓ ድርያ ዘሎ ሕጂ ዝጥብጥብዋ ፅቡቅ ገይሮም ዝኽእልዋ ሰባት ሕጂ ምስ ገበሩ ማእዲ ማእዲ ኸውን ሕጂ እቲ ሃሃሪሞም ነቲ እኒ ኣብ ምስ ቀረቦ ምብላዕ ንጅምር

0: ሕጂ ዚ ኣነ ሃደ ኣይርስዕን ገብረ ስላሰ ዝበሃል ናይ ዩኒቨርስ ተምሃራ እዩ ክበልዕ ኢሉ ጅመር ሰበለስ ውትፍ ኢላ ተጠጠው ብል ሕቕሕቕ ኢሎም ዘልና ላዕሊ ንታሕቲ ንሕና ኸ ቁልሕ ዘየልና ከመይ ጌርና ንሕና ነፍስና ጥራይ ናኣሉ ዝኾነ ነገር ኣስሒኻም ሕሳብ ኢልና ሓደ ሕዛቢሉ ገብረ ስላሰ ተስእ መለልዮ ተስእ ኣብ መጨረሻ ነታ ተሓትሎ ካብኡ ንብርክታ ወሲዱ ማይ ካብቲ ዛራ ነይሩ ካብ ቀዲሑ ንዑ ዓንግልዎ
1: እቲ ናብራ እምነት ባህሊ ልምዲ ንቡር ኣካይዳን ዝኽበረሉን ምርጫ ዝወሃቦን ኣይነበረን ዝፅንሓካ ተቐቢልካ ምቕፃልን ህላውኻ ምርግጋፅን ጥራዩ እቲ እንኮም ማራፂ
2: ክልተ ፍራስ መፅናና ኣዚ ከርና ሓደ ፃዕዳ ሓደ ቀይሕ እዮም ጥይቲ ገይሮም ጣዕጣዕጣዕጣዕ ብሎም ኣብዲቆሞ መታትሩ ኢሎምና በ የተሓጒዝና ስጋ ረኺብና ናይ መጀመርታ እዋን ገሊኣ ሕጂ ፈረስ ምኳኑ ምስ ፈለጠት ኩላ ተኣብኸ ብዙሓት ኣሎ
3: ናይ እቲ ሕብረተሰብ ሓንጎል ስለ ዝነበረና እቶም ኣፍራስ ዝበልዑ ሰብኣት ምስ ረኣና ዛቱ ሕና ሕዚና

0: ሽግር እዩ ተገሊጹልና።
1: ድኻም ኣለዎ፣ ጥሜት ኣለዎ። ሓቦ ኢልኩም ዝኾነ ሰብ ክብገስ ከም ዘለዎ እዚ ኣሕብረኩም።
2: እቶም ንሳሕል ተኸዱ በዝኾኑ ኢሉና፣ እቶም ንገዛኹም ትምለሱ ከዓ በዚ ክልተ መስርዕ ማለት እዩ። ንሳሕል ዝኸይድ ንገዝኡ ዝኸይድ
3: ተሰለፍቲ ኣብ ቅድሚኦም ዝነበረ ብድሆን ምረት ገድልን ተገልጸሎም። ገድሊ ናይቲ ኣሚኑ ዝጋደል እምበር ብኣስገዳድ ስለ ዘይኮነ ክምለስ ዝደሊ ዓዱ ክኸይድ ከም ዝኽእል ምስ ተነግረ ግልብጥ ዝበልዎ ኣይተሰኣኑን።
4: ትዘርቡ ሓፂርን ክሳይን ነይሩ። ኣነስ ናብ ቀምሻ ደ ክምለስ እየ ትብልካ በዚ ኣብለና
2: ነግፈረግ ኢኻ ትብል ብለካ ኣለኹ። ክትከይድ ክትምለሲ ቁርብተይ ኣረ ሓደ ጥሪ ኢሉ ወፅኡ ካብቲ መስርዕና ወፅኡ ደድሕሩ እቲሓደ ስዒብዎ ንዓሊንጎ ኢልዎ ብቕድሚት ኩን እታ ዝመፃኹማ ትፈልጥዋ እንዲኹም እታ መገዲ ብርእሳ ዓዲ ጌርኩም ትፈልጣ እንዲኻ ኢልዎ ወ በዚኣ ጌርኩም ሒዝካዮም መሪሕካዮም ስኻ ሒዝካዮም በዚኣ ጌርካ ንንገዛኹም ትምለሱ።
5: ጫማ ደርብዮምና ገሊኦም ከይዶም ገሊኦም ነፀልኦም ገዲፎሞ ዝኸዱ ከይዶም
4: እቶም ዝበዝሓና 800 ንኸውን ንጉዕዞ ንቕፅል ማለት ንሳቶም ቀፂሎም ነስ መራእቱ ንሕና ጉዕዞ ንሳሓል ካብዚ ዓይና ንጅምር ማለት እዩ።
6: ብብዝሒ ቁፅሪ ኣብኡ እዮም ነይሮም። ኣብቲ ግዜ እቲ እውን እቶም ንመጀመርታ ግዜ ንሳሕል ዝወረዱ እቶም 800 ንብሎም ዘለና ጉጅለ እውን ሽዕኦም ንሳሕል ተበጊሶም ንሕና ብድሕሪኦም ኣይፀናሕና ንሕና ከዓኒ ናብ ሓይልታት ተበጊስና ንሕና ሕጂ ዳርቂ 5 ደቂ ኣንስትዮ ንኸውን ናብ ሓይሊ በርሒ ፃዕዳ ፍሸይ መራራ ፀኒሕምና ናብኦም ንምደብ
7: 8 ገመን ነይረን መስለኒ ሩዝ ሽኮር ገለበለ ዝሓዛ እየ ማይ ከዓ

0: እቲ ስኑ ዝነኸሰ እቲ ኸይረአየ ዝኣመነ ግን ይበዝሕ ነይሩ። እቲ ጉዕዞ ተጀሚሩ እምበር ገና ኣይተወድአን። ጉዕዞ ንሳሕል ምጅማር ገድሊ ናይቲ ገድሊ
1: ጂቲ ምብጋስ ክኸውን እንከሎ ከምዚ ሓፊልካ ሳሕል ድርግም ንብላ ከምኡ ኮይኑ ተረአየና ዋዋዋዋዋ ነቶም ዝመርሑና ንብርስ ቀዲምናዮም ኢናሓል
2: ዝክሮም የሳቶም ከ እቶም ንዓና ጠርንፉ ን8 00 ዝኣክሉ ሰባት ውሑዳት እዮም። ሓደ ዓልደንካላይ ነይሩ፣ ናስር ነይሩ፣ ገራህርያት ድበሃል ነይሩ፣ ተኪኦ ቀሺ ነይሩ፣ መናሃትብሎ ሳርዳር ነይሩ። ሳርዳር እኳ ሓራብ ፍርቂ ከይዱ ወዲ ቀሺ ድበሃል ከማ ሓደ ናይ በለዛ ተሃሪሙ ንሕክምና ንገለ ምሳና ገለ 8 እዮም ካብኡ ዝሓልፋ ዩ ነ ሓደ ከዓ ሽሙደይ ሓስኮ ብጀርመን ዝፍለጥ ነይሩ ሓኪም እዩ ናይ ሕክምና ኩነታት ከሰላስል ዝመፀ እዩ ዳሓሪና ፈሪጥና ከምኡ ምኳኑ
1: ዳርጋ 800 ሰብ ነሩ 800 ሰብ ብክንዘይ ዳርጋ 5-6 ሰብ ነርና እቲ ዓለምቲ ዘለዎም ካብኦም ሓላፈኦም ኣና ነይረ

ሕጂ ናበይ ገጾም የብሉ ዝበዝሕ ግዜ ንጎልጎል እቲ ጎልጎል ከዓ ዝያዳ ይጠቕመካ ምክንያት ያቶም ኣይወርድውን እዮም ኣፃምእ ስለ ዝኾነ ካብ ሓንቲ ቦታ ናብ ካልእ ቦታ ክትከይድ ናብታ ካልኣይቲ ንቕጣ ንክትበፅሕ እተን ንቕጣታት ኢና ትጓዓዘለን ከዓ ኩሉ ግዜ እተን ማያት ዘለዎን ዒላታት ክትረክበለን ትኽእል እየን ሕጂ ካብ ሓንቲ ናብታ ካልኣይቲ ክትከይድ ወይ 8 ሰዓት ወይ 12 ሰዓታት ኢኻ ትጓዓዝ

0: ግን ናብቲ ጎቦታት ገዝካ ይትፅጋዕኒ ኢኻ። ምክንያቱ ገና እቲ ናይ ተጋድሊ ሓርነት እንታሽሙ ስለ ዝነበረ እዚኦም ካሓደስቲ ስለ ዝኾኑ ኣይተዓለሙ የበሉ እቶም ምስኦም ዘለዉ ውሕዳት ሓለዋ እዮም ምስኦም ዘለዉ
1: ሻሂ ንሰቲ ነሩ ሻሂ እንዳሰተና ሳርዳር እዩ ዝመርሖ ነሩ ነቲ ጉዕዞ ሳርዳር መፅኡ ዚ ድስቲ ሻሂ ዝፈትሐ በሎ ድፋእ እዮ ኩዕይዎ ኣብ ኢድና ዝነበረ ኩባያታት ቅብዓዮ ቅብዓዮ ቅብዓዮ የላ ክዓዎ ክዓዎ ተብተብ መፅ ኣግማል ፀዓና ብርክታና ብርክትና ኢና ንፅባሕ ተባሂሉ ፀዓንፓ ኮይኑ
2: ካብቲ ፅራኢ ንሃድም ኣሎና ፅራኢ ብጃካ ሓንቲ ነገር ዘይጌርካ ሽዱሽተ ሰብ ከመይ ጌርካ እንታሽሙ ትገብሮ እንድሕር መፂኡ እኳ ኣለው ካብኣ እንሻላ ስተ ሰብ ይኹን ወላ ሰብዓ ሰብ ይኹን ፃዕፃዕታ ብለሉ
3: ፀላኢ ገለ 78 ተጉዲሉሎም ብኡመን ፅር ዕላማት ጉዕዞ ክሰናኸል እዩ እዚ ብርኩት ዓቕሚ ሰብ ብንእሽቶ ናይ ቋሕሰም ጌጋ ሰብ ኮብኪብካ ናብ ፀላእ ምህራግዶ ወይ ሰላም ከየበልካ ከየጓደልካ ሰሓል ምብፃሕ መንቀራቕሮ ሕቶ ስለ ዝነበረ ነብስኻ ንኣለኻ ኣብዚ ጥዕም ምዕራፍን መቐጻልን ከውንነት ዘገደዶ ኣማራፂ ነበረ
4: ሕጂ ካብዚ ክልተ ስጋኣታት እዚ ክንእለ ክንብል ኢና ናብ ጎላጉል ናብ ወፃ ወሪድና ማለት እዩ
0: ፀላኢ ኣፍ ዓበትን ከባቢኣ ነይሩ እዩ ሕጂ ብንበዓል ቃምጨዋ ወሪዱ ነቲ መገዲ እውን ክቆርፆ ክእል እዩ ንሱ እውን ኣብቲ ናይ ስለያ ናቶ ኣዝዩ ላዕሊ ነይሩ ብዙሓት ዝተዋፈሩ ነይሮም እዮም
2: ዝሒሽና መንገዲ ሳሕል እያ ንሕዛ ብባሕሪ ጫፍ ጫፍ ጫፍ ባሕሪ ሒዝካ ብኡ ጌርካ ታሽሙ ትገብር ብሰላም ተኣቲ
3: እቶም ልዕሊ 800 ተሰለፍቲ ዝመርሑ ዝነብሩ ነባራት ተጋደልቲ መገዲ ሳሕል ምምራሕ ጥራይ ዘይኮነስ ሙሉእ ሓላፍነት ጉዕዞ ምርጋፅ እውን ኣብ እንግድዖም ነበረ

ገለገለ ሕጂ ሰብ ኣብዚ እዋን እዚ ናይ ምትዓስ ጀሚራ ገለገለ ሰባት ካብቶም ምሳይ ዝነበሩ 12 ነርና ኩልና ደቂ ትግራይ ኢና ሓደ ሳሆለርስ ካብዞም 12 4 ሰብ በቃ ማይኡለ ምስ ሓዳርና ወግሓታ ከምኡ ምስ ተወገስና ኣብኡ ተርፉ።

ኣብቲ ብቐፂልና ንኸዶ ማይ ስለ ዘይብሉ ኩሉ ነገርና ስንቅና ዋላ እቲ ክግበር ዝግብኦ ምድላው ናይ መግቢ ኣብ ማያዋልድ ክግበር ዘለዎ

ኣብዛ ሰዓት እዚኣ ንሕና ምስ ተበገስና ኣግማል ከዓ ናይ 24 ሰዓት መግቢ ዝኸውን ንሃና ብርኩታ ፅዕነ ምስ ተበገሳ ካብዛ ሰዓት እዚ ጠፍኣ ማለት እዩ። ሕጅታት ፀንከረት ኩነታት ናይ ጉዕዘና ኣብዚኣ ትመፅእ፣ ምክንያቱ ካብ መግቢ ተሓሪምና ኢና ዘለና።

0: እምነትን ዕላማ እምነትን ነብስኻ እምነት ኣብቲ ጉዕዞ ከመይ ኣቢሉ ሓይሊ ከም ዝወስኸ ከረጋግፅን ከመይነት ምስጢር ናይቲ ሓይሊ ክፈትሕን ግን ነቲ ዝበዝሕ ዳሕር ኣብሳሕል ምስተሳሕለ እዩ ዝተፈትሓሉ
1: ሕጂ ንሕና ፋፋሕ ይበልና ዋላ እንተሰሪዖምካ ተራ እናኸትካ ክትራኸብ ናቱ ገባር ናብቲ ማለት ፍልጣት የለ ታስበ ለ ጥራሕ ወዲ ዓደይ ወዲ እንታስበ ጥራሕ ከምዛ ሕጂ ኣብዚ እዋን እዚ እቲ ወዲ ዓድኻ ከታተሎ ኻ ከይመውት ውን ከይትመውት ወሬኻ ክነግር ኣብከም ኣሎ
2: እዚኦም ምሳና ደቂ ዓድና ኣይኮኑን ምሳናይ ዓበይን ከምዚ ገለምንታት ኢልና ሕጂ ኣይንገድፎም ነናሓት ሕጂ ሳቶም ግን ገጠር ምዃንና ስለ ዝፈለጡ ስለ ዝፈልጡና ንዓና ክልኡኹና ክኣሶም ፀገም የብሎም ንሕና ከዓ ሓራይ ክንብሎም ኣይንፅገም ኢና ማለት እዩ
0: ገለ ካብ ገጠር ዝመፁ ድሓኒ ወሳወሱ እኳ እንተነበሩ ንመብዛሕትኦም ግን ከቢድ ፈተና ደኣ ኾነ
3: ገሌና ካብዚ እግርና ዝቆሰለ ገለ ድኻም ዝነበረና ግን ገለ ምርኩስ ገይራ ገለ እጅኻ እናተባሃለት
0: ኣብራኽ ወለሊሉ ገድልና ቋመትካ ገድሊ
1: በቃ እቲ መሓውሪ ይጓዓል ነይሩ እምበር ሓንጎሎ ኣብታ እዋነት እያ ብጥመት ብፅምኢ እንታስበ ክሳብ ዘረባ ዝጠፍኦም ነይሮም እቲ ኣፎምሲ ላሕመድ ገይሩ ነቒፁ ክሳብ ዘረባ ክእለት ዝስእኑ ነይሮም ዳሓር ከዓ ብፍላይ ብፍላይ ከምኡ ኣጥቂዕዎም ዝነበረ ብፍላይ እዞም ደቂ ከተማ እዮም
4: ንእሶም ፅሜት እዩ ብፅሜት ወዲእከና ገለ መለ ኢናና ክንረኽቦ ኢና ኣዶኹም ገለ ኢልና እዮም ኣበይ ክንኣቲ ኢና
0: ፅሩይ ማይ ኣሎ ብቅድሜና ሞ ቁሩብ ሰለ ይንበል እናበሉ እቶም ተጋደልቲ ዝደጋግምዎ ዝነበሩ ዘረባ መብዛሕትኡ ዕላምኡ ተስፋ ፍርቂ ሓይሊ እዩ ካብ ዝብል በህሎ ዝነቅል ምዃኑ እናተረድእዎም ምስከዱ ተሰለፍቲ ዕሚም ክብሉ ጀመሩ ዝጠራጠሩ እውን ሒደት ኣይነበሩን
5: እንታ እዚኦም ንባሕር ድዮም ክእትውና ምስ ኢትዮጵያ ኣለዎም ድይርክብ ወላ እንታይ እዮም እዚኦም ከምኡ ኢልና ንዛረብ ነርና ብርከ ናይ ሞትና ሕየትን ኮይና ገሊኡ ዘርጠብጠብ ኮይኑ ባ መገዲሲ ዘርጠብጠብ ኮይኑ ምድረ በዳ ኢኻ

0: ግን ሳቶም ኣዝዮም ዕጉሳት እዮም። እቲ ዕላማኦም ካ ክወቕዑ ስለ ዝደሊ ኣይዛረቡን እዮም፣ ኣይተሃራረቡን እዮም። ድሓኒ ከምዚ ገለ ኢሎም ጥራይ እዮም ዝምዕዱካ እምበር ተኻትብሎ ይገብሩካን እዮም።
1: ኣብ ሓወይ ተኣትውና ኣለኹም ገለ መለ ይብል ንሕና ሓወይ ክነኣትወኩም ኣይንደልን ብሰላም ከይድና ብሰላም ክነኣት ዘለና ውሕጂ ከማ ብሰላም ክነኣት ኢና ከማ
2: እቲ ጉዕዞ ግን እዩ እታ ንገድሊ ዝነቐለት ነፍሲ ቅድሚ ገድሊ ኣብ ዘሎ ገድሊ ንኸይትኽሰር ናብ መዕለቦኣን ምብጻሕ ጉዕዞ ምቕጻል

0: ኩሉ ሰብ ንድሕሪቲ ቁልሕ ትብል መዓስን ትምፅእ ዘና ድማ ሓሊፈንድን ኣልዋድን ብዙሕ ሻቅሎት ኣትና
1: ንሕና ከዓ መዕጠር ውዕልና መዕጠር ክንውዕል ከለና ሃጂ እቲ ስንቅን ፅዒነን ዝነበራ ግማል ምሳና ኣይነበራን
2: ካበይ ዮም ገዚኦማ ኩንታል መሻላ ምፅኦምና ካብቲ ከባቢዮም ገዚኦም ነዛ ኩንታል መሻላ ሓንቲ ኩባያ ኣይኮነ ከክንዚኣ ዝኾና ሂቦምና ሸለግ ሸለግ ንዓን ጉስንጉስም ኣቢልና ኣብ ውዕልና ማይና ሰቲና
3: ደኻምን ጥሜትን ከይኣክል ምጥፋእ ኣግማል

ድሓን ኣፍልጦ ዝነበሮም ብዕድመ እውን ዝበሰሉ ሰባት ናይ ብሓቂ ኣብ ከምዚ ዓይነት ስምዒት ኣብ ዝመፀሉ ተስፋ ምቁራፅ ኣብ ዝመፀሉ ግዜ ዝነበሮም ታራ እሳቶም ነቲ ሰብ ምትብባዕ ኣጆኻ ምባል ይኹን እቲ ሓቀኛ ኩነታት ናይቲ ገድሊ ይኹን ካልእ ንምግላፅ ናይ ብሓቂ ፅቡቕ ታራ ተፃዊቶም ክበሃል ይከኣል እዩ።

0: ናብቲ ስሩዕ ገድሊ ዝተርፍ ጉዕዞ ዝግምት ኩሉ ዓይነት ሓይሊ እናተጸንቀቐ ኸደ። እተን መሳኒቲ ደገፍትን ተስፋ ተጓዓዝትን ዝነበረ ኣግማል ድማ ምሉቕ ኢለን ካብ ዝጠፍአ መዓልትታት ኮነ።
1: እቲ ብልቱክ ሕጂ ኣይሸወተን ብልቱክ ኣይንፈልጥን ኢና ሕጂ ነዚያ ብልቱክ ዳርጋ ኩላና ዓሚምናዮ ብምሉእና ሓደ ብርኪ ገለ በፂሓትና ገለ ትኸውን ነቲ ቐንጫ ጥራይ ኩሉ ነቲ ቐንጫ ኢና ንበልዖ ኣይ ፍሬን ከ ኣይሓዘን እንታኻትብሎ ኩላና ዳርጋ ሓንቲ ብርኪ ገለ በሊዓና ክንድማይ ክኾነናይ መግቢ ዘይኮነስ ማይ ፅመ ስለ ዝነበረ ክንድማይ ክኾነና

0: ኣብቲ ካብ ትዕርፈሉ ደኽመሉ ካብ ፀግበሉ ጠሜየሉ ዝበዝሕ ፈታን ጉዕዞ ዝድቀስ ደቂሱ እቶም ድቃስ ዝኣብዮም ግን ምድረ ሰማይ ክዕዘቡን ከስተንትኑን ምስ ተፈጥሮ ወግዒ ጀመሩ።
1: መገዲ ስለ ዝጠፋኣና ንባሕሪ ኢና ተፀጊዕና።
2: ሓደ ሰብኣይ ማይ ጨሎት ዝሕፀብ ምስ ደቁ ምስ ሰበይቱ ክልተ ገመድ ሒዙ ዝፀንሐና እታ ማይ ጨሎት
3: ሕጂ እታ ማይ ርኢ ምስ ኣባላ ጥራይ ኩሉ ትሰብ ደኒኑ ልክዕ ከምቲ እንስሳ ጥራይ ሰቲዋ
4: ብጥበት ኩሉ ተደራሪብዋ ምሕና ቅሩብ ንሓይስ እምበር ኣብ ተምላስ ጀሚራ ሕዝ
2: ሓርብልዎ መዘና ግማልካ ሰብ ከነድሕን ክንሓርደን ኢ እሞ ተሓደ ሕረዝዎ ተሓደ ግን ንደቀይ ንዓዲ መብለሲ ኮነኒ ሃቡኒ ይብሎም
0: እቲ ገባር ኩነታቶም ርዩ ሂወታ ማይት ከድሕን ካብ ዝርካበን ትሕዝትኡ ሓደ ገመል ንኽበልዑ ወፈየሎም።
4: እዚ ዓብዳላ ዝበሃል ሰብኣት ኣዋፂና ሕጂ ካብቶም ተዋፅኦ ሓደ ነ ሕጂ እታ ገበርና ሓርዳ

0: ገሊ ሓንሳብካ ምስ በልዓካየን ወላ ንሰንሲ ፅምእ ከዓ ስለ ዘሎ ብድጓሕ ብኸም እዮም ከማ ትሰው እዮም።
1: እንደገና ዘካርያስ ዝበሃል ወዲ ነይሩ ከዓ ስኻ መፅኡ እዚ ናይ መዓንጣ ፈርሲ ከም ስጋ መሲሉ ሕጂ በልዖ ሕጂ ፀዋይጦ ተሓደገ በጫ ኢሉ ኣብ ኣፉ ታሽ ደገ ናይተይ ገመል እ ገመል እምነት ወዲ እምነት ዝበሃል ተወጊኑ እዩ ከመይ ጌርካ ንብስኻ ተስርራ ወይ ከመይ ጌርካ ተትሕና ይትጉያ ኣብኡ እሱ ከዓ ተምላስ እንተምላስ ኸውን ማለት እዩ።
2: እቲ ሸኾና እግሪ ዝጠብስ ተሓቢኡ መሸኒ ገመል ዝጠብስ እዝኒ ዝጠብስ ዝተደርበየ ቋንጦጥማንጡስ ዝጠብስ ተደርበየ የብሉ እንቲ ገመል
0: እቲ እግሪ ገመል ይጠቢሰ ካብቲ ክስታይ ስኢለቲ ልሒፈ ዳርጋ ከምዚ ናይ ሞትን ናይ ህየትን ኢኖ ከምዚ ክትመውት ዝደሊኻስ በሊዐየ ከማ ዓቕሚ ከማ የብለኒ ንክበልዖ ንዕው

0: ይህ ሓደ ነታ መሻኒት ገመልሲ በትሪ እቲ ኢላ ኣብ በትሪ እቲ ጠቢስዋ ኣለው እዩ
1: ንዓ መጣብስ ምስ ረአዩና ዳርጋ ክንበልዕ ምስ ጀመርና ህጁም ይእቱና መዓት ይሀጅሙና ከብቶም ዝህጅሙ ዝነበሩ ዛቱ ረሻይድ ኣሎ
0: ዓርክ ምንጨት ምጀመረ ዋዕ ትብላዕ ዝያና ህጁም ኣትዩ ተቐዳዚ
1: በቃ እቲ መናጣላ ተንተስኑ ኣብ መወዳእታ ነዚያ ምስ ተወደአት ኣብታ ንተሽሙ ትእቱ ህዝቢ ኣብታ ቆርበት
2: እጅ እንታይ ይብለን እቲ ክዳነ ውእቲ እዩ ክዳ ክዳነ ማርያም ዓርከይ ምፆታት ዳ ሒዚ እንዳ መፅ ያብለኒ እንታይ ምፆታት ብሉ ሮማይ ንክንመውት ኢና መፅና ብለ ይሄ ትሪያ እንዲኻ ዘላ ከምዚ ካብ በፅሓና ብሕጂ እውን ተስፋ ዝህብ ነገር ስለዘየለ ሮማይ እቲ ጉዳይ ኣብ ቅዕና ኢና ኣብለኒ

ተበገሱ ኢሎም ተበጊስና ሙሉእ ለይቲ ክንከይድ ሓቢርና ክሳብ ሰዓት 11 ዝኸውን ቀትሪ ንኸይድ ሕጂ ኣብዚ ትዝኸፈ ዘለሓጣሓት ዝነበረሉ ክላ ግዜ ዳርጋ ናይ ሓደ 2 ኪሎ ሜተር ዝኸውን ንድሕሪት ክሳብ 5 ኪሎ ሜተር ዝኸውን ንድሕሪት ሰብ ተዛሕዝሑ

ኣብኡ ሰብ ክትገድፍ ስለ ዘይደሊ ንድሕሪ ሓይሙ እውን ፅረኽብሉ ኸ ክትፀረይ ኢኻ ግድን ማለት እዩ። ሕጂ ኮለ ጌና ንድሕሪ ናይ ድኻም ምልክትን ገለመለና ርእዩ ከመይ ጌርካ ትመፅኦ ክንደይ ሰብ ትውድበሉ ገለኻ ጣዕሚ ኣሚንካ ኢኻ ትኸይድ ፍለጦ ኣይትፍለጦ

ብድሕሪ ድምፂ ስንሰምዐ ናይ ሰብ እታ ተርፍ ኣለኹ ሓዲ ባግቦርን ገለ ከምኡ ዝብል ድምፂ ኣዛብ ገለ ናይ ተኸባቢ ከ ኣለዎ ድምፂ ከ ኣሎ ሕጂ ደንካላይ ሰብ እደሀሎ ገለ እሞ መን ምኹን ብሎ ኢና ንኽይጥራየልና ቲ ዝበዝሐ ሰብ ሒዚ ሱ ክጓዓዝ ዘለዎ እምበር ገለ ኣይኮነን ኣብኡ ኸልና እታ ድምፂ ብኣቢላ ተጠፍእ ተሪፉ ድዩ እንታይ ኮይኑ ቲ ሰብ ብዙሕ

0: ንጹር ዝኾነ ምድምነት ኣኽበልና ይገድል።
1: ኣበላ ምኻ ክትበፅሕ ነቲ ዘይስገር ዝመስል ሰጊርካ ቅድሚ ገድሊ ዘሎ ገድሊ ስዒርካ ተንሲእካ ተበራቢርካ መሊስካ ምስትኻብ ውፅንክር ገድሊ ምግጣም እዩ።

0: ሕጂ እውን ንሕና እንታይ ንረክብ ረሻይዳ ንረክብ ረሻይዳ ምስ ረኸብና ህጁም ንኣትዎ 18 ሰብ ገለ ኢና ህጁም እቲና ውሽጢ ምስኣታና እንታይ ንረክብ እዚ ብልቱብ ንረክብ ብልቱብ እዚ ኣብ እንታይ ሽሙ ለዊሶም ከቢብ እንከሎ ከይጠሓናዮ ኣማ እልኸን ኣብኡ ንፃርሓና ሓንቲ ኮሰራ ከዓ ምልእ እቲ ተምሪ ፃርሓ እታ ኮሰራ ኣልዒና እቲ ብልቱግ ኣልዒና ንወፅእ
1: ኣብ ትሕቲ ዝኾነ ፅንኩር እዋን ብኢደዋኒንካ ንብረት ህዝቢ ምልዓል ብሕጊ ህዝባዊ ሓይልታት ነውርን ገበንን እዩ ኣብዚ ናይ ተፈራረድ እዋን ግን ተጣሒሱ እዩ
2: ኣዋ ኣቴና ሽዑ ነተን ብሒቋ ንረክብ ዛ ብያት ከልምፃ ጅምር ተዓርከይ መፅ ምንጥለኒ ኣብኡ ነናህና ጌርና እንደገና እዚ ብልቱግ ንረከቦ መሸላ ብልቱግ ፈለይኳ ይክእልን ግን ካብኡ ሓሓፊስና ከዓ መቁርጣ ንጅምር እ ዓብ ዕድል እዩ ንሕና ሕጂ ኣብዛ ሰዓት እዚኣ

0: ሕጂ ውሽጢ እንታት ከይንኦቶ ኣብቲ ህዝቢ ክወስዱልና እዮም ኢና ወሰን ወሰን ኢና ንኸይድ። ሕጂ ምን ንውድብ ንዛ ዓብዳላ ዝበሃል ተጋዳላይ ንውድቦ ንሱ ሕጂ ንህቦ ክንዲዚያ ንህቦ ነቶም ብፅወት ካ ብሓደ ከቦም ኢናዮ ክንዲዚያ ንህቦ
1: ንኣሽቶ ኣዝዮም ሓደ ካቦም ሕጂ እዚ ርእሶም ኣብርሃም ሓደ ካ ኺዳና ዓንታይ ካባናስ ድነቐስ እዮም ካባነ ዝበል ዓገለ ኢልየ ነቲ ገርክኤልካ ሓራ ኢልኒ ካብቲ ብሒቐ ፅኒሕና ኣሎ ማለት እዩ።

እቶም ምሳና ተፀጉዑ ትግርኛ ብሓንሳ ዕሩብ ኮና ወሰን ወሰን እናኸድና ንሓንታ ሓርሚ ከዓ ማይ ከምኡ ወሲድና ኣለና እቲ ገዛ ፀንሓና ኩሉ ወሲድና ኢና ሕጂ እቲ ረሻይዳ ሰንቢዶም እዩ።

መምህር ጸጋ ይብልዎ እቲ ዓርኩ ዕጂ እታ ዝክራሲ እንታይ ይብል ኣታ ወዲ ቐሺ ኣበይ ተጥፍኡና ኣለኹም ንስኹም እዚ ገድላ ኣይኮነኒ ጥፍኣት እዩ ንሕና ክንጋደል መፂና እምበር ኣብዚ ክንመውት ይወፀና እዲ እቲ መምህር ጸጋ ዝብልዎ ነቲ ዓርኩ ምሱ ቀቢረ ኢነ ኣወ ምሱ ቀቢረ ምሳይ ተዓሊሙ ምሳይ ከዓ ኣብ ሓደ ኣኸዱ በፂሕና ብሓር ኣብ ናቕፋት ሰብ እዩ

ሞትን ሕየትን ተፈራሪቐን ኣጻመ ሰማዕታትን ምድረ በዳ ድርባቦን ዋጋ ሓተታ ኣፎም ብኽፉትሁ ልሳኖም ደሪቑ ክዛረቡ ዓቕሚ ዝተጸንቀቖሙ ናይተሳኣኑን ብዙሓት እውን ደው ኢሉ ከምዚ ኸይድ ሬሳ ኣጋሮም እናጓሰሱ ብሓንከስከስኖም ንኸይሶም ክሳብ መወዳእታ ምቕጻል መረጹ። ዕላማን መትከልን ግን ኢደን ኣይሃባን። እቲ ምዕራፍ ከም ዝብጻሕ እቲ ለይቲ ከም ዝወግሕ ስለ ዝኣመና

0: እቶም ብዘይእኽለ ማይ ኣብ ህሮርማ ፀሓይ ምድረ በዳ ንልዕሊ 80 ሰዓታት ዝተጓዓዙ ተዓለምቲ ኣብ ከባቢ ድርባቦ ማይ ናይ ምርካብ ልዑል ተስፋ እናሃለዎም እተን 4 መዓልታት ህጣም ኣጥፊአን ዝነበረ ኣግማሎም እውን ብተኣምር በረቓ
1: ግማል ተሰሪዐን ክሓልፋ ንር ካብዛ ጎቡ ሕጂ ንዕም ስረኣና ብምሉ ርሲሕና
0: በቲ ዝተረኽበ መግቢ ቁሩብ ትንፋስ ድሕሪ ምርካብ ግን ናብቲ ገና ዘይተወድአ ጉዕዞ ገድሊ ንገድሊ ቀጸሉ

እተቕሊ ምግቢ ግልገማል ናይላ ሰባትና ደማና በትብል ስቕራት ለልትዓየት ዒ 35 ሰነት ሕርየት ምን ወርሕ ጀንዋሪ እንዳ ኣንባታ መዳሊ ትፋይሕ ከም ገባ ትሸርሓ ሙዲር ዓም ቅስም ዓዳት ወርያደት ኣሰይድ ኣስመሮም ፀገብርሃን ለበርናምጅ ሳምን ሕርየት መዳርስ ካርኒባል በርናምጃ ስስዒት ሸዓብ ዕፋ ዓዳት ዳሳት ማዕያ ውብዕት ከምከምኩም ኣፍሃማ ለበርናምጅ ዲብዮም 5 ማዮ ብሳምን ሕርየት ዲብ መዳርስ ከም ኣንበታ ለሓበራ ሰይድ ኣስመሮም እቲ ልስካ 23 ማዮ ለለተላለ በርናምጅ ምንረውዳ ተስካላይ ደረጀት መዳርስ ለለደርስ 310 ኪሎ መድረሰ ቻርካ ከም ህለያ ሓበራ ካርኒባል ወሮምና ቅድረት ፍጥር ሸባብ ለለረ ከምቱ እንዳሓበራ ዲብ መዲነት ኣስመራ ለህለያ 13 ሜዴርያት ሕብር ከም ሻርካ እቱ ኣብርሃ ዳሳትና ማዕያት ኣእምርታ ውሕደትናቱ ለቤላ ሰይድ ኣስመሮም ዮም ዓመት ዲብ ሜዴርያት ኣስመራ ሕምሰ ወስዕ ዲሜዴርያት በሪ ጋለ ነፍሒ ወሰረጃቃ ህየ 143 ዳሳት ሕርየት እግል ዳለ በርናምጅ ከምህላ ኣጣመራ ዲብ ደንጎባ ሰይድ ኣስመሮም 35 ሰነት ዒድ ሕርየት እግል ልግመል ደሮም ለቐደሞም ኣሰሳት ወሸዓብ ሓመዳ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቅሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ብምክንያት ዋንጫ ናፅነት ብፌደሬሽን ብሽክለታ ዞም ማእከል ተወዲቡ ንክልተ መድረኽ ዝቕፅል ውርድራት ማውንተይን ባይክ ትማለ ቀዳም 9 ግንቦት ኣብ ፀፀራት ከባቢ መቓብር ሓርበኛታት ተኻይዱ።
1: ውድድር ብምክንያት ዋንጫ ናፅነት 226 ብፌደሬሽን ብሽክለታ ዞም ማእከል ተወዲቡ ንክልተ መድረኽ ዝቕፅል ተቀዳደምቲ ማውንተይን ባይክ ትማሊ ቀዳም ዕለት 9 ግንቦት 226 ኣብ ፀፀራት ከባቢ መቓብር ሓርበኛታት ውድድሮም ኣካይዶም። በዚ መሰረት ኣንጊሆም ውድድሮም ዘካየዱ ምድብሲ ኮይኖም 37 ኪሎ ሜትር ምሽፋን 101 ተቀዳደምቲ ኣብ መሳርዕ ተረኪቦም ውድድሮም ኣካይዶም። መርሃዊ ዘሚካኤል ካብ ጋንታ ሳሊና ንውድድሩ ብ49 ደቂቕን 12 ሰከንድን ብዝኾነ ግዜ ቀዳማይ ናይ መድረኽ ዓወት ኣመዝጊቦ። ሄኖስ ዳዊት ካብ ትፅቢት፣ ዩኤል ኣቤል ካብ ኣድማስ፣ ክብረት ገብረ ገርግስን ኤዶም ሰሎሙን ክልቲኦም ካብ ትፅቢት፣ ካብ ኤል ነጋስን ሰናይ መኮንን ክልቲኦም ካብ ገጀረት፣ ኬነጂ ኣልኣዛር ካብ ቀይባሕሪ፣ ሙሴ የማነ ብውልቂ፣ ተመስገን ዳንኤል ካብ ኣድማስ ድማ ካብ ካልኣይ ክሳብ 10ይ ተዓዊቶም። ቀፂሎም ውድድሮም ካብ ዘካየዱ ምድቢ ድማ 41.4 ኪሎ ሜትር ንምሽፋን 143 ተቀዳደምቲ ኣብ መስርዕ ተረኪቦም መሳጢ እዩ። ውድድር ከዓ ማርዶካይ ብርሃን ካብ ጋንታ ኣድማስ ንውድድሩ ብ1 ሰዓትን 4 ደቂቕን 15 ሰከንድን ብዝኾነ ግዜ 39 ኪሎ ሜትር ኣብ ሰዓት ብምርጋፅ ቀዳማይ ኮይኑ ተዓዊቱ። ኣብ ሂር ካብ ጎዳይፍ፣ ኤስሮም ክብርኣብ፣ ርእሶም ተስፋ ሚካኤል፣ ህያብ ዮሴፍ ሰለስተዮም ካብ ቀይሕሪ፣ ላሜክ ግርማይ፣ ኣብርሃም ሃብተማርያም፣ ናታንን ሳሮን ሰለስተዮም ካብ ትፅቢት፣ ናትናኤል ዓንድ ብርሃን ካብ ኣድማስ፣ ፊሊጶስ ወልደ ሚካኤል ካብ ትፅቢት ካብ ካልኣይ ክሳብ 10ይ ናይ መድረኽ ዓወት ኣመዝጊቦም። 36 ኪሎ ሜትር ካብ ዝሸፈና ተካእቲ ተቀዳደምቲ ማውንቴን ባይክ ደቂ ኣንስትዮ ኣብ ዘካየዶ ፀውታ ካብ ግዜ ናብ ግዜ ብቕዓታ ክብ ብምባል ንውድድር ደቂ ኣንስትዮ ብሒታቶ ዘላ ተቀዳዳሚት ብስራት ስቲፋኖስ ካብ ጋንታ ጋላ ነፍሒ ንውድድራ ብ1 ሰዓትን 7 ደቂቕን 15 ሰከንድን ብዝኾነ ግዜ ኣብ ሰዓት 32.5 ኪሎ ሜትር ብምርጋፅ ቀዳሚት ኮይና ተዓዊታ። ማሙቅ ተወለ ካብ ሳራ ይርሳዋ፣ ፅዮን የማነ ካብ ሳሊና፣ ከሆብ ተወለ ብርሃን ካብ ሳራ ይርሳዋ፣ ሶሱና ተስፋ ገርግሽ ካብ ሳሊና፣ ባና ፍፁም ካብ ጋላ ነፍሒ፣ ኣርያም ኪዳነ ካብ ሳሊና፣ ዮርሳሌም ፋኑኤልን ማርታ ተስፋይን ክልቴን ካብ ኤርስታርስ፣ መክሰብ ሰመረ ካብ ፅንዓት ድማ ካብ ካልኣይ ክሳብ 10ይቲ ናይ መድረኽ ዓወት ኣመዝጊበን። ኣብ መወዳእታ ውድድሮም ዘካየዱ ዓበይቲ ማውንቴን ባይክ ምድብ ኤ ኮይኖም 132 ተቀዳደምቲ 45 ኪሎ ሜትር ንምሽፋን ኣብ መሳርዕ ተረኪቦም። ኣብ ዘካየድዎ ሓያል ውድድር ድማ ሙሴ ሚካኤል ካብ ጋንታ ትፅቢት ንመወዳድርቱ ብሽኳር ርትዑ ቀዳማይ ኮይኑ ተዓዊቱ። ቤኑር ደበሳይ ካብ ገጀረት፣ ተመስገን ሳሙኤል ካብ ጎዳይፍ፣ ሴም ሙሴ ካብ ቀይሕ ባሕሪ፣ ላሜክ ገብረ መስቀል ካብ ትፅቢት፣ ኤልያስ ግርማይ ካብ ሳሊና፣ ሃብቶም ኪዳነ ካብ ትፅቢት፣ ዳንኤል ተስፋ ሚካኤል ብውልቂ፣ ኬብሮም ደብረ ፅን ካብ ኣሰር፣ እስተይ ሚካኤል ካብ ቀይሕ ባሕሪ ካብ ካልኣይ ክሳብ 10ይ ተመራሪሖም ኣብ ናይ መድረኽ ዕውታት ኮይኖም። ኣብቲ ኣጋጣሚ ብኣቶ መለስ ሃብተ ነባሪ ሃገር ሆላንድ 15 ሙሉእ ዕጥቂ ብመንገዲ ማሕበር ገዳይም ተቀዳደምቲ ብምውፋይ ሓንቲ ጓል ኣንስተይቲ እትርከቦም ሓገዝ ዘድልዮም ተቀዳደምቲ ብምልላይ ተዓዲሉ። እዚ ውድድር ቀዳም 16 ግንቦት 226 ኣብ ኤክስፖ ከባቢ ሓምሻይ መደበር ፖሊስ ብናይ ካልኣይ መድረኽ ውድድሩ ክዛዝም እዩ።
2: ስፖርታዊ ቅነ ተሓጋጋዚ ሓለቓ ጠቕላል ስታፍ ኣፅዋር ብሓሙስ ብውድድራት ኩዕሶ እግሪ ደቂ ተባዕትዮ ብወግዒ መጋረጁ ዓፂዩ። እቲ ካብ 23 መጋቢት ክሳብ 7 ግንቦት 226 ንሓደ ወርሕን ክልተ ሰሙንን ክካየድ ዝፀንሐ ውድድራት ስፖርት 10 ጋንታታት ዝተሳተፍኦ ንዓውድታት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኣትለቲክስን ጨመተ ተኽስን ብክልቲኡ ፆታ ኣጠቓሊሉ እዩ ተኻይዱ። ኣብቲ ሓለፍቲ ክልፍታት ሚኒስትሪ ምክልኻል ኣካየድቲ ስፖርት ዕዱማት ኣጋይሽን ኣፍቀርቲ ስፖርትን ዝተረኽብሉ ናይ መዛዘሚ ስነ ስርዓት ፀወትአን ዘካየዳ ጋንታታት ኩዕሶ እግሪ ደቂ ተባዕትዮ ፀበጥን ባዚትን ይኒረን። ብወገን ክልቲኤን ጋንታታት ሚዛናዊ ፀወታ ኣብ ዝነበረሉ ጋንታ ባዚት ዕረፍቲ ቅድሚ ምእካሉ ካብ ንኣውድ ሃይልን ኖቨል ኣበበን ክልተ ሸቶታት ብመርከብያ ንዕረፍቲ ክልተ ባዶ መሪሓ ወፅያ። ካብ ቅድሚ ዕረፍቲ ኣትሒዙ ብማይ ዝተሰነየ ፀወታ ዘካየዳ ዘንጋንታታት ኣብ ሰዓበ ድሕሪ ዕረፍቲ እውን ምህራማይ ቋርፀን ጋንታ ፀበጥ ፅቡቕ ምቅባል ዝረኣየሉዋ ክዕሶ ድማ ሰዕረ ሰለሙን ናብ ልዳት ዝለኣኻ ብዘይተቓጻፂ ናብ ስክዒት ተፀንቢራ። ፀወታ ክልተ ብሓደ ኣብ ዝኾነሉ ደገፍቲ ኣብቲ ብዝናብ ዝተሰነየ ፀወታ ብጥሩምባን ፊስካን ሂወት ክዘርእሉ ከኣሉ። ተፃወቲ ፀበጥ ሸቶኽ ደግሞ ናብ ልዳት ኣንጻር መጋጥምቶም ክፅጉዑን ፈተነታት ከውሕ ዝንኳን ተፈተኑ፣ ተፃወቲ ባዚት ግን ልዳቶም ኣደሊሎም ከድፍርዎ ዕድል ኣይሃቡን። በንጻሩ ዓወቶም ከውሕሱ ክደፍኡን ኣብ ዝጀመሩሉ ሰሊጥዎም ካብ ናኣዱ ሃይለ ደጊሞም ሸቶ ብምርካብ መሪሕነቶም ኣውሓሱ። ፀወታ ሓያል ብትላኽ እኳ እንተተረእዮ ዝተመዝገበ ሸቶ ብዘይምንባሩ ጋንታ ባዚት 3-1 ብምዕወት ዕወትቲ ጋንታታት ደቂ ተባዕትዮ ክትከውን ከኣለት። ኣቐድማ ቢለን ደረጃ ኣውላን ገለብን ኣብ ዝተረኸባሉ ብዓወት ኣውላኢ 2-1 ተዛዚሙ ነይሩ። በዚ መሰረት ጋንታ ኣውላ ሳልሳይ ደረጃ ዓቂባ። ብድሕር እዚ ንዕውታት ጋንታታት ሽልማት ተዋሂቡ። ኣብ ውድድራት ጨመተ ተኩስን ኣትለቲክስን ዝተዓወቱ ስፖርታውያን ናይ ገንዘብን መዳልያን ሽልማትም ክወስዱ ከለዉ ኣብ ኩዕሶ እግሪ ክልቲኡ ፆታ ብሉፃት ኮይኖም ዝተሸለሙ ናርዶስ ሃብተ ካብ ጋንታ ዓንሰባ፣ ሄኖክ ሃብተ ካብ ጋንታ ፀበጥ ዝተዳለወሎም ናይ ገንዘብን መዳልያን ሽልማትም ተዋሂቦም። ኣብ ኩዕሶ ምርበብ ደቂ ኣንስትዮ ዕውታት ዝኾነ ጋንታታት ገለብ ዓንሰባ ላልምባ ብደቂ ተባዕትዮ ሰንበል ላልምባ ማእከል ኣብ ውድድራት ኩዕሶ እግሪ ደቂ ኣንስትዮ ዓንሰባ ገለብ ሰንበል ኣብ ናይ ደቂ ተባዕትዮ ድማ ባዚት ፀበጥ ኣውላ ብምዕዋተን ዝተዳለወለን ናይ ማልያ ሙሉእ ዕጥቂ መዳልያን ዋናጩን ሽልማትን ተዓዲለን። ብሓፈሻዊ ድምር ውፅኢትካ ጋንታ ሰንበል ጎብለል ስፖርታዊ ውድድራት ስታፍ ኣፅዋር ብምዃን ዓባይ ዋንጫ ኣልዒላ። ስፖርታዊ ቅነ ስታፍ ኣፅዋር ንሳልሳይ ግዜኡ ክካየድ እንከሎ ጋንታታት ላልምባ፣ ገለብ፣ ፀበጥ፣ ማእከል፣ ራሕባ፣ ባዚት፣ ሰንበል፣ ዓንሰባ፣ ፎርቶን ኣውላን ድማ ንስታፍ ኣፅዋር ዝወከላ ተሳተፍቲ ጋንታታት እዩ ነይረን።
3: ናይ ዝሓለፈ ዓመታት ከ ሎም ናይ ሎም ዓመት ዝሓየለ እዩ ነይሩ። ምክንያቱ ኩለን ጨናፍርትን ኩለን ኣሃዱታት ኣብ ሓያል ዝኾነ ስምዒታት ኣትየን እኹል ምድላዋት ገይረን ስለ ዝመፃ ኩለን ጋንታታት ተወዳደርቲ ኮይነን እየን ቀሪበን ማለት
4: እዩ። ኣብዚ ናይ ሎም ዓመት ናይ 226 ካብቲ ቅድሚኡ ካይዱ ዝነበርና ቅነ ናይ ውድድር ናይ ጨናፍር ስታፍ ኣፅዋር ናይ ለዘበን ዝፈልዩ ሓደ ኣዝዮም ምኩዓ ዝኾኑ መንእሰያት ክንርኢ ክኢልና ተወዳዳርነት ናይ ጨናፍር ዝለዓለ ደረጃ ቀፂሉ ንሱ ጥራይ ደይኮነ ድማ ነፍሲ ወከፍ ኣባል ናይ ነፍሲ ወከፍ ጨንፈር ብልዑል መንፈስ ብልዑል ፍቕሪ ናይ ስፖርት ትፈዞ ብምዃን ኣህዱኡ ከተባብዕ ምስ ስፖርታዊ ንጥፈታት ከምዝሕይል ክገብር ተራእዩ ማለት እዩ። ስለዚ ካብቲ ዝሓለፈ ዓመታት እዚ ናይ ሎም ዓመት ብመንፈስ ናይ ተወዳዳርነቱ ብመንፈስ ናይ ተዓዛባይ ኣብ ልዕሊ ጋንቲኡ ዝነበሮ ደገፍን ብብቕዓት ናይቶም ተፃወቲ መንእሰያ ዝዓብልሎ ተፃወቲ ብምዃን ድማ ኣዝዩ መሳጥን ሰሓብን ከም ዝነበረ እየ ዝግምግሞ ማለት እዩ።
5: ጋንታታት ብርቱዓት እየ ነይረን። ሓፈሽ ግን እቲ ኣባል ከምዚ ዓይነት ውሑድ ግዜ ስለ ዘካየድ እንተዘይኮይኑ እቶም ጋንታታት ኩሎም ንፍዓት እዮም። ግን ንሕና ስለ ፀዓርና እቲ ኣብ ብዙሕ ቦታታት ከ ኣብ ተኽሱ ይኹን ኣብ ካልእ ብዙሕ ስለ ሰዓወትና ኸ ጎብለል ክንኸብሩ ክኢልና ማለት እዩ።
3: ብቐጻሊ ንጋንታ ዓንበርበብ ንምግብ ኢና ጋንታ ዓይታሮ እዛ ስታፍ ኣፅዋር ትበሃል። ብቐጻሊ ንጋንታ ዓንበርበብ ቀዳሚቲ ደገፍትህብ ጋንታ ሳያ ብኩሉ ዓቕሚ ሰብ እውን ስለ ዘለና ቀጻሊ ተማኡ ዘለዉ ክሳብ ናሽናል ቲም ዝበፅሑ ተፃወቱ እውን ኣብ ጋንታ ዒታሮ ወይ ከዓ ብስታፍ ኣፅዋር ዝነብሩ እዮም ማለት እዩ። እጂ ከዓ ንዑ ንምምጋብ እዩ ተቐንዲ ዓላማ ንገብሮ ዘለና ካብ እውን ሓደ ክልተ ተፃወቱ እውን ሕጂ እውን ንዓ ክንምግብ ኢና ማለት እዩ። ዝተሓፀዩ ኣለዉ ናብ ዝበፅሑ ማለት እዩ።
0: ውድድራት ኩዕሶ መርበብ ዞባ ማእከል ይቕፅል ኣሎም። ብምክንያት በዓል ናፅነት ፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ዝካየድ ዘሎ ውድድራት ኩዕሶ መርበብ ገማግም ባሕሪ ትማለ ሓሙስ እውን ኣብ ሜዳ ማዓስከር ደንደን ብሓሙሽተ ግጥማት ቀፂሉ ተኻይዱ። ንፈንቅል ሓደ ከምኡ ውን ኣውላ ንማእከል ክልተ ብተመሳሳሊ ክልተ ባሮ ስዒረነን። ኣብ ደቂ ተባዕትዮ ንምኩራት ተፃወቲ ዝሓቆፈ ተስፋ ዓብላልነት ብምርኣይ ኣብ ልዕሊ ኣውላ ክልተ ብባዶ ዓወት ከተመዝግብን ከላ ንሽደን ተስፋ ይፀንበረት ዓንበርበብ ድማ ነታ ብሉፅ ምንቅስቃስ ዘርአየት ካብ ተዓዘብቲ ንኣዳ ዘትረፈትን ብሰናይ ይርጋት ስልጥን ፈንቅል ብፀቢብ ውፅኢት ክልተ ብሓደ ረቲዓታ። ናይቲ ዕለት ናይ መዛዝም ፀወታ ዘካየዳ ንምኩራት ተፃወቲ ዝሓቆፈትን ኣብ ፍላም ፀወታ ስዕረ ዝቐመሰትን ኢራብ ምስቶም ናብ ቀዳማይ ዲቪዥን ብምስጋር ኣብ ውድድራት ኩዕሶ መርበብ ገማግም ባሕሪ ንፈለማ ግዜኦም ዝሳተፉ ዘለዉ ተስፋዋት ተፃወቲ ጴጥሮስ የማነን ኤስሮም ሃብተዝገን ዝሓቆፈት ማእከል ክልትያ ተረኺባ። ፀወታ ካብ ምፍላም ኣትሒዙ ብማዕር ውፅኢት ነጥቢ ኣብ ዝኸደሉ ዝነበረ ኢራብ ኣብ ቀዳመይትን ካልአይትን ሰት ዘለዋ ውህል ተመክሮ ተጠቒማ ንፀወታ ክልተ ባሮእ መኸተምታ ጌራትሉ። እዚ ውድድር ብሰንበት እውን ብሓሙሽተ ግጥማት ቀፂሉ ተኻይዱ። መሰረት ዝረኸበ ውፅኢት ፈንቅል ሓደ ንኣውላ፣ ፈንቅል ክልተ ንማእከል ክልተ ባሮ ስዕረን ከለዋ ዓንበርበብ ድማ ንማእከል ክልተ ክልተ ብሓደ ተዓዊታትላ። ጋንታ ደቂ ተባዕትዮ ፈንቅል ነታ ንሓደስ ተፃወቲ መሪሕናት ንኣይልን ዝፀርነፈት ማእከል ሓደ ክልተ ባሮ ስዕራን ከላ ኢራብ ድማ ንኣውላ ብፀቢብ ውፅኢት ክልተ ብሓደ ረቲዓታ። ኣብዚ ውድድር ኣርባዕተ ክለባት ዘሳተፈት ማእከል ተፃወታ ተምሃሮ ማእከላይን ካልኣይን ደረጃ ክኾኑ ከለዉ ዋላ እኳ ክትሓል ልፍ ኣይትኽኣል ተፀወታ ብዝርኣይዎም ሓያል ተወዳዳርነትን ምልከት ፀወታን ካብ ተዓዘብቲ ልዑል ንኣዳ ትሪፋ። ውድድራት ኩዕሶ መርበብ ገማግም ባሕሪ ረቡዕ እውን ብክልትዩ ፀወታ ቀፂሉ ክውዕል እዩ። እዚ ከምዚ ኢሉ እንከሎ ክለባ ሳልሳይ ዲቪዥን ኩዕሶ መርበብ ዞባ ማእከል ብሰንበት ፀወቱ ኣሰላሲሉ። ብመሰረት ዝረኸበ ውፅኢት ኣብ ደቂ ኣንስትዮ ኣዱሊስ ንደንበስ ሰንበል ክልተ ብሓደ፣ ኣብ ደቂ ተባዕትዮ ኣዱሊስ ንዋርሳይ ባሕቲ መስከረም ንድያ ብተመሳሳሊ ክልተ ባዶ፣ ከምኡ ውን ኣብ ሓሙሽተ ግጥማት ከይተሳዕረ ትግስ ክትግዘለ ዓዲ ጓዕዳት ምስ ብሉፅ ፀወታ ብኣደናቂ ብቕዓት ኣብ ልዕሊ ፍትሒ ክልተ ባሮት ዓዊታ

0: ፌደሬሽን ባይታ ቴኒስ ዘበማእከል ብምኽንያት በዓል ናጽነት ውድድራት የካይዳ ኣሎ።
1: ብምክንያት ውድድር በዓል ናጽነት ዋንጫ ናጽነት ባይታ ቴኒስ ዞባ ማእከል ብ9-10 ግንቦት ናይ ንጽል ፍርቂ ፍጻሜ ቀጺሉ ተኻይዱ። ኣብ ናይ ትሕቲ 16 ዕድመ ደቂ ተባዕትዮ ኣብ መንጎ እፎይታ ግርማይን ኬብሮን ተሸመን እፎይታ ግርማይ 6-3 6-2 ስዒሩ ሓሊፉ። ኣብ መንጎ ኖህ በረኸትን ኣማኑኤል ኣስጎዶምን ድማ ኖህ በረኸት 6-2 6-1 ንፍርቂ ፍጻሜ ስዒሩ ሓሊፉ። ኣብ ናይ ጽምሊ ፀወታት ድማ ኣብ ናይ ትሕቲ 12 ዓመት ደቂ ኣንስትዮ ኣብ መንጎ ጋንታ ህያብ ጽግሃናን ቅሳነት ተክለ ሃይማኖት ኣንጻር ኤላና ተስፋ ኣለምን ለዋት ኣሮን ጋንታ ህያብን ቅሳነትን ብ6-2 6-2 ስዒረን ውድድረን ዛዚመን። ኣብ ናይ ተመሳሳሊ ዕድመ ናይ ደቂ ተባዕትዮ ዝነበረ ፀወታት ድማ ፍኖት የማንን ፍቅረ ማርያም ሓድሽን ኣንጻር ቅዱስ ሰሎሞን የኤል ብርሃንን ዝነበረ ፀወታ ድማ ኣብ ቀዳማይ ፀወታ ቅዱስን የኤልን 7-5 ማለት ብታይ ብሪክ ክወስድዋ ከለዉ ኣብ ካልኣይ ፀወታ ድማ ብገፊሕ 6-1 ስዒሮም ውድድሮም ዛዚሞም። ኣብ ናይ ትሕቲ 14 ናይ ደቂ ተባዕትዮ ድማ ኬቨን ዕቋይን ኣቤል ኣንጎሶምን ኣንጻር ብሩክ ዕድልን ሳሙኤል ኣስመሮምን ኬቨንን ኣቤልን ብ6-2 6-3 ስዒሮም።
0: ኣብ ንእዞባ ሞልቂ ብምኽንያት መበል 35 ፅምብል ናጽነት ስፖርታዊ ንጥፈታት ይካየዳሎ።
2: ኣብ ንእዞባ ሞልቂ ብምኽንያት መበል 35 ፅምብል ናጽነት ሰለስተ ፌደሬሽናት ስፖርታዊ ንጥፈታት የካይዳ ከም ዘለዋ ተገሊጹ። መሰረት ረኸብ ሓበሬታ ኣብ ኩዕሶ እግሪ ብ23 ሚያዝያ ኣብ ዝተኸየደ ጋንታ ማይ ዝሕልቶ ንጋንታ ሕረት 4-3 ጋንታ እንዳጋብር ንጋንታ ጀሃን ማዕረ 1-1 ብ29 ሚያዝያ ቀጽለኒ ሜዳ ዝኣተዋ ጋንታታት ማይ ዝሕለት ንጋንታ ፈለክ 3-1 ጋንታ ጀሃን ንጋንታ ሕረት 4-1 ጋንታ እንዳጋብር ንጋንታ ፈለግ 5-1 ጋንታ እንዳጋብር ንማይ ዝሕለት 7-0 ብዝኾነ ውፅኢት ረቲዐን። ብዝተኸየደ ውድድር ነጥቢ ብኣብ 4 ፀወታ ጋንታ እንዳጋብር ብ8 ነጥቢ ብውህልል ቀዳመይቲ ኮይና ትመርሕ ከም ዘላን ጋንታ ጀሃን ፈለግን ኣብ 2 ፀወታ ብ4 ነጥብን 3 ነጥብን ካልኣይን ሳልሳይን ብምዃን ውድድረን ይቕፅል ኣለዋ። ኣብ ፌደሬሽን ኩዕሶ መርበብ ኣብ መንጎ 5 ክለባት ዝተኸየደ ጋንታ ማይ ዝሕለት ንጋንታ ሕረት 4-1 ጋንታ ፈለግ ንጀሃን 3-0 ጋንታ ጀሃን እንዳጋብር 3-2 ጋንታ እንዳጋብር ንጋንታ ሕረት 3-2 ጋንታ ጀሃን ንጋንታ ሕረት 4-1 ጋንታ ፈለግ ምስ ጋንታ ማይ ዝሕልቶ 3-0 ጋንታ ፈለግ ንጋንታ እንዳጋብር 3-0 ጋንታ እንዳጋብር ንማይ ዝሕልቶ 3-2 ጋንታ ፈለግ ብ9 ነጥቢ ትመርሕን ከላ ጋንታ እንዳጋብርን ጀሃንን ነፍስ ወከፈን ብ5 ነጥቢ ብምውህላል ውርድራተን ይቕፅል ኣለዋ። ኣብ ቅድም ብሽክለታ ንሓሙሽተ ሰናብቲ ኣብ ዝተኸየደ ኣብ ቀዳማይ ዲቪዥን ቀዳማይ ንኣውት ተመስገን ካልኣይ ሽደን ተኽለ ሃይማኖት ሳልሳይ ንኦድ ሓደራ ራብዓይ ሙሴ ኣማኑኤል ሓምሻይ ኮኸብ ጸጋይ ሻድሻይ ኤስሮም ሃብተም ኣብ ካልኣይ ዲቪዥን ቀዳማይ ሄኖክ ተመስገን ካልኣይ ዳንኤል ከሰተ ሳልሳይ ሃኒባል ከሰተን ሙሉእ ዮሃንስን ራብዓይ ፍናን ተኽለ ሃይማኖት ሓምሻይ ሓበን ሃብተ ስላሰ ብምዃን ተዓዊቶም።
0: ፌደሬሽን ኣትሌቲክስ ንእዞባ እምኒ ሓይሊ ብምኽንያት ቅንናጽነት ንኣስታት 2 ወርሒ ዘካየዶ ውርድራት ኣትሌቲክስ ዛዚሙ።
2: ፌደሬሽን ኣትሌቲክስ ንእዞባ እምኒ ሓይሊ ብምኽንያት ቅንናጽነት ንኣስታት 2 ኣዋርሕ ዘካየዶ ስፖርታዊ ውርድራት ኣትሌቲክስ ብ6 ግንቦት ተዛዚሙ። ዝረኸበ ውፅኢት ምስ ንዕዘብ ኣብ ናይ 800 ሜትሮ ደቂ ተባዕትዮ ቀዳማይ ሜሮን ምስግና ኩደብዑር፣ ካልኣይ ናኦድ ፍቓድ ኣድከመ ምልጋ፣ ሳልሳይ ሄርሞን ገብረ ኢየሱስ ኩደብዑር። ኣብ ናይ 800 ሜትሮ ደቂ ኣንስትዮ ቀዳመይቲ ኣኽብረት ዕቕባ ገርግሽ ካብ ዛራ፣ ካልአይቲ ሶልያና ፀሓየ ኣድከመ ምልጋ፣ ሳልሲቲ ፊዮር ዮሴፍ ካብ ሓድነት። ኣብ 1500 ሜትሮ ደቂ ተባዕትዮ ቀዳማይ ናሆም ደበሳይ ኣድከመ ምልጋ፣ ካልኣይ ወሃብ ጀማል ካብ ዛራ፣ ሳልሳይ ድሌት ኣዱንያ ኣድከመ ምልጋ። ኣብ ናይ ደቂ ኣንስትዮ ቀዳመይቲ ኣስማይት ኣስምሮም ኣድከመ ምልጋ፣ ካልአይቲ ስምረት ገብረ ሚካኤል ኩደብዑር፣ ሳልሲቲ ዲያና ተስፋይ ካብ ዛራ። ኣብ ናይ 5000 ሜትሮ ደቂ ተባዕትዮ ቀዳማይ ሄኖክ ገብረ ሚካኤል ክረብዑር፣ ካልኣይ መዋእል ቤህነ ክረብዑር፣ ሳልሳይ ኢስያስ ግርማይ ኣድከመ ምልጋ። ኣብ 3000 ሜትሮ ደቂ ኣንስትዮ ቀዳመይቲ ቤትኤል ኤልያስ ኣድከመ ምልጋ፣ ካልአይቲ ሰሊና ክፍለ ማርያም ክረብዑር፣ ሳልሲቲ ፌበን ሳህለ ክረብዑር።
0: ኣብ ከተማ ዓዲ ቀይሕ ብምኽንያት በዓል ናጽነት መጻሪ ውርድራት ኣትሌቲክስ ተኻይዱ።
2: ኣብ ከተማ ዓዲ ቀይሕ ብምኽንያት በዓል ናጽነት መጻሪ ውርድራት ኣትሌቲክስ ተኻይዱ። እዚ ብ9 ግንቦት ዝተኻየደ መጻሪ ውርድራት ብዞባ ደረጃ ኣብ ደቂ ምሓረ ንዝካየድ ጉያ ናጽነት ዝዓለመ ኮይኑ ውርድራ ደቂ ተባዕትዮን ደቂ ኣንስትዮን ዘሳተፈዩ። ኣብ ናይ 5 ኪሎ ሜትር ደቂ ተባዕትዮ ናይ ጽርግያ ውርድር ቀዳማይ ብእምነት ሙሉእ፣ ካልኣይ ዓወት ዕቕባይ፣ ሳልሳይ ክፍሎም ክፍለ የሱስ፣ ራብዓይ መርሃዊ ገብሪ ህይወት፣ ሓምሻይ ኣሌክሳንደር ዕቕባይ፣ ሻድሻይ ኤስሮም ኣለም። ኣብ ደቂ ኣንስትዮ 3 ኪሎ ሜትር ቀዳመይቲ ሲዶና ግርማይ፣ ካልአይቲ ሳሮን ተስፋ ሚካኤል፣ ሳልሰይቲ ቅሳነት ሽማ ንጉስ፣ ራብዐይቲ ፍትሓዊት ገብረ ህይወት፣ ሓምሸይቲ ፍረ ህይወት ሓጎስ፣ ሻድሸይቲ ኤልዳና ኢስያስ። ኣብዚ ዝተዓወቱ ካብ ፌደሬሽን ኣትሌቲክስ ዝተዳለወ ገንዘባዊ ሽልማትን መዳልያን ካብ ዝተፈላለዩ ሓለፍቲ ተዋሂቦም።
0: ውርድራት ኩዕሶ መርበብ ንእዞባ ባሮምቱ

0: ብዓወት ጋንታ ከተማን ብሻን ተዛዚሙ
1: ውድድራት ኩዕሶ መርበብ ንኡዞባ ባረንቱ ኣብ መንጎ ክለባት ከተማ ባረንቱ ብናይ 4 ክለባት ደቂ ኣንስትዮን 5 ክለባት ደቂ ተባዕትዮን ኣሳቲፉ ክካየድ ዝቐነ ውድድራት ብዓወት ጋንታ ከተማ ናይ ደቂ ተባዕትዮን ጋንታ ብሻ ናይ ደቂ ኣንስትዮን ተዛዚሙ ኣብቲ ዝተኸየደ ውድድራት ናይ ደቂ ኣንስትዮ ኣብ መንጎ ክለባት ብሻን ደርማስን ኣብ ዝተኸየደ ውድድር ብናይ 3-2 ውፅኢት ጋንታ ብሻ ክትዕወትን ከላ ኣብ መንጎ ጋንታ ደርማስን ጋንታ ኣውላን ኣብ ዝተኸየደ ድማ 3-2 ጋንታ ደርማስ ተዓዊታ ቀፂለን ኣብ መንጎ ክለባት ገል ዓሎን ጋንታ ኣውላን ደቂ ኣንስትዮ ኣብ ዝተኸየደ ውድድር ጋንታ ገል ዓሎ 3-2 ተዓዊታ ኣብ መንጎ ጋንታ ደርማስን ጋንታ ገል ዓሎን ደቂ ተባዕትዮ ኣብ ዝተኸየደ ግጥም ጋንታ ደርማስ ንመጋጥምታ ጋንታ ገል ዓሎ ብገፊሕ 3-ባዶረት ይዓታ ኣብ መንጎ ክለባት ብሻን ኣውላን ደቂ ተባዕትዮ ኣብ ዝተኸየደ ውድድር ጋንታ ብሻ ንመጋጥምታ ጋንታ ኣውላ 3-ባዶት ዕወተላን ከላ ኣብ መንጎ ክለባት ከተማን ኣውላን ኣብ ዝተኸየደ ተመሳሳሊ ውድድር ድማ ጋንታ ከተማ ብ3-ባዶት ዓዊታ ቀፂለን ውድድረን ኣብ መንጎ ክለባት ብሻን ደርማስን ዝተኸየደ ኮይኑ ጋንታ ብሻ ንመጋጥምታ ጋንታ ደርማስ 3 ብባዶ ብዝኾነ ውፅኢት ረቲዓታ ኣብ መንጎ ጋንታ ገልዓሎን ጋንታ ኣውላን ኣብ ዝተኸየደ ግጽም ድማ ጋንታ ገልዓሎ 3-1 ተዓዊታ ኣብ መዛ ዘመናይቲ ዕለት ኣብ መንጎ ጋንታታት ከተማን ጋንታ ብሻን ደቂ ተባዕትዮ ኣብ ዝተኸየደ ውድድር ጋንታ ከተማ ንመጋጥምታ ጋንታ ብሻ 3-2 ረቲዓታ ፌደሬሽን ኩዕሶ መርበብ ንኡዞባ ባረንቱ ብምክንያት በዓል ናጽነት ንምድማቕ ኣብ መንጎ ክለባት ከተማ ባረንቱ ብናይ ክልቲኡ ፀወታ ኣሳቲፉ ዝወደቦ ውድድራት ኣብ ናይ ደቂ ተባዕትዮ ጋንታ ከተማ ጎብለል ብምዃን ዓባይ ዋንጫ 2,000 ኣቕፋን ኩዕሶን ክትሽለምን ከላ ኣብ ደቂ ኣንስትዮ ድማ ጋንታ ቢሻ ጎብለል ብምዃን ተሸላሚት ዓባይ ዋንጫን 1,500 ኣቕፋ ኮይና ውፅኢት ናይቲ ንሓሙሽተ መዓልትታት ዝቐጽለ ውድድራት ኩዕሶ መርበብ ጋንታ ከተማ ባረንቱ ምስ ንዕዘብ ኣብ ደቂ ተባዕትዮ ካልአይቲ ጋንታ ቢሻ ብምዃን ተሸላሚት 1,500 ኣቕፋን ኩዕሶን ክትከውንን ከላ ሳልሴይቲ ጋንታ ደርማስ ተሸላሚት 1,000 ኣቕፋ ብምዃን ውድድሮም ዛዚሞም ኣብ መንጎ ክለባት ደቂ ኣንስትዮ ዝተኸየደ ውድድራት ካልአይቲ ጋንታ ደርማስ ብምዃን ተሸላሚት 1,000 ኩዕሶን ክትሽለምን ከላ ሳልሴይቲ ድማ ጋንታ ገልዓሎም ተሸላሚት 2 ኩዓሳሱ ብምዃን ውድድረን ፈጺመን ኣብ መወዳእታ ኣብ ዝተኸየደ ውድድራት ንብሉፃት ተፃወቲ ሰረብቲ ሃረምቲ ኣጣዓምትን ዓጋትን ከም ዝተሸለሙ ሓላፍ ፌደሬሽን ኩዕሶ መርበብ ንኡዞባ ባረንቱ መንእሰይ ናትናኤል ገብረ መስቀል ሓቢሩ
2: ንዋንጫ ናጽነት መንወሰደ ዝካየድ ዘሎ ስፖርታዊ ውድድራት ኩዕሶ መርበብ ኣብ ከተማ ክረን ይቕጽል ኣሎ ኣብ መጀመርታ ወርሒ ግንቦት ዝጀመረ ንዋንጫ ናጽነት መንወሰደ ዝካየድ ዘሎ ስፖርታዊ ውድድራት ኩዕሶ መርበብ ኣብ ከተማ ክረን ብ6 ግንቦት እውን ቀጺሉ ውዒሉ እቲ ኣብ መንጎ 12 ጋንታት ናይ ደቂ ተባዕትዮን 8 ጋንታት ናይ ደቂ ኣንስትዮን ዝካየድ ዘሎ ናይ ኣውዲካ ምሕላፍ ፀወታታት ብ6 ግንቦት ጋንታታት ስኒትን ሜካን ናይ ደቂ ተባዕትዮ ኣብ ዝገበሮ ሓያል ህልኽ ዝነብሮ ውድድር ጋንታ ሜካ ናይ 3-1 ኣብ ልዕሊ መጋጥምታ ዝኾነት ጋንታ ስኒት ናይ ተሃድሶ ክትዕወት ከላ ሙኒር ኣድም ካብ ጋንታ ተሃድሶ ብዘረኣየ መሳጢ ፀወታ ኣቓልቦ ተዓንዘት ንስሒቡ ውዒሉ ብተመሳሳሊ ትማለ 10 ግንቦት ኣብ ሜዳ ግራንድ ሆቴል ፀወተን ዘካየዳ ጋንታት ኣዳልን ደንደን ናይ ደቂ ተባዕትዮ እየን ነይረን እቲ ፀወታ ድማ ብዓወት ጋንታ ኣዳል 3-1 ክዛዘም ከሎ ቀፂለን ኣብ ሜዳ ዝወረዳ ጋንታታት ደንደን ምስ ከረን ካልኣይ ደረጃ ናይ ደቂ ኣንስትዮ እየን ነይረን ፀወታ ድማ ብዓወት ጋንታ ደንደን 2-ባዶ ተዛዚሞ
0: ኣብ ከተማ ባፅዕ ብምክንያት በዓል ናፅነት ውድድራት ቅድም ብሽክለታ ይካየዳሎ ፌደሬሽን ቅድም ብሽክለታ ንኡዞባ ባፅዕ ብምክንያት በዓል ናፅነት 3 ዲቪዥናት ናይ ደቂ ኣንስትዮን ማውንቴን ባይክ ከምኡውን ናይ ዳኮርሶን ውድድራት የካይዳሎ ብ10 ግንቦት ዝተካየደ ውድድር 25 ዙርያ ዝሸፈነ ኣብ ሳልሳይ ዲቪዥን ቀዳማይ ብሩኽ ገብረ ኪዳን ኣሚር መስዑድን ቅዱስ ኣሌክሳንድርን ድማ ካልኣይን ሳልሳይን ተረታሒዞም ኣብ ናይ ደቂ ኣንስትዮ ቀዳሚቲ ሚለና ፀጋይ ካልኢቲ ሳዕድያ ሁሴን ሳልሰይቲ ድማ መንከም ዳንኤል ብምዃን ተዓዊተን ኣብ ካልኣይ ዲቪዥን ቀዳማይ ዩኤል ኣባዲ ካልኣይ መሓመድ ኣሕመድ ሳልሳይ ሴም ወልደ ጋብር ብምዃን ተዓዊቶም 30 ዙርያ ኣብ ዝሸፈኑ ቀዳማይ ዲቪዥን መሓመድ ሳልሕ ቀዳማይ ኮይኑ ተዓዊቶም ሜል ኣብ ክብሪ ኣበን ዑስማን ዮስፍን ድማ ተኸቲሎሞ ብተዓዘብቲ ልዑል ትፅቢት ዝተገብረሉ ናይ ዳኮርሶ ውድድር ፀወታ በዳሃን ሰሓብን ነይሩ ናትናይ ፀጋ ያሬድን ፊሊሞን ሰሎሙንን ንመዋድርቶም ብምግላፍ 2 ዕውታት ብምዃን ውድድሮም ፈፂሞም
3: ስፖርታዊ ውድድራት እዚ ተወርወረ ሓይሊ ብውድድራት ምሕምባስ ቀፂሉ ተኻይዱ
1: ብዝተፈላለዩ ስፖርታዊ ውድድራት ኣብ ምስልሳል ዝርከብ ውሽጣዊ ውድድራት እዚ ተወርወረ ሓይሊ ናይ ዝተፈላለዩ ሜትሮ ውድድር ምሕምባስ ኣካይዱ ኣብዘን ፈለማ ግዜ ሎም ዓመት ዘካየደ ውርድራት ምሕምባስ ናይ 500 ሜትሮ ዝሓንበሰ ደቂ ኣንስትዮ ቅሳነት ተስፋይ ካብ ጋንታ ተውለ ቀዳሚት ክትወፅእን ከላ ንሃሚን ፋሲል ካብ ኔብሮ ፌሮዝ እስቴፋኖስ ካብ ብድሆስ ይዕበንአን ኣብ ናይ 800 ሜትሮ ድማ ባናተኪኤ ካብ ተውለ ሮዳስ ለባሲ ካብ ኔብሮ ፍርቱና ምስግና ካብ ብድሆ ቀዳሞት ሰለስተ ዕውታት ኮይነን ኣብ ናይ 1000 ሜትሮ ድማ ክርስቲና ታደሰ ካብ ተውለ ቅሳነት ሽሻይ ካብ ኔብሮ ገነት ተስፋይ ካብ ኣልጌን

0: ካብ ቀዳማይ ክሳብ ሳልሳይ ዘሎ ደረጃ ሓዚአን ናይ 1,000 ሜትሮ ውድድር ዘካየዱ ደቂ ተባዕትዮ ድማ ኣቤል ንጉሰ ካብ ኣልጌን ቀዳማይ፣ ኣቤል ዘሚካኤል ካብ ብድሆ መኸተ፣ ዓብለል ካብ ኣልጌን ስዒቦሞም። ኣብ ናሽን 500 ሜትሮ ዓሊ ኣሕመድ መሓመድ ካብ ተወለ፣ ንርኣዮ ሳህለ ካብ ዓድሮሶም፣ ማጆር ፍትዊ ካብ ባርዕ ሰለስተ ዕውታት ኮይኖም። ኣብ ናይ 2,000 ሜትሮ ድማ ማህዲ ብርሃነ ካብ ኣልጌን፣ ናትናኤል ተክሊ ሃይማኖት ካብ ብድሆ፣ ናታን ወልደ ስላሰ ካብ ባርዕ ዕውታት ኮይኖም። እዚ ከምዚ ኢሉ እንከሎ ውድድራት ካልኣይ ዙርያ ኣብ ምክያድ ዝርከብ ግጥማት ኩዕሶ እግሪ ኣብ ንደቂ ተባዕትዮ ብድሆ ንዓድረሶ 2 ብባዶ፣ ተውለ ንቶከር 1 ብባዶ፣ ባርዕ ንኣልጌን 2-1፣ ቶከር ንኣውገት 1 ብባዶ፣ ኔብሮ ንቶከር 4 ብባዶ፣ ኔብሮ ንዓላ 3-1 ረቲዐነን። ኣብ ንደቂ ኣንስትዮ ኔብሮ ምስ ዓድረሶ ባዶ ባርኮ ፀን ከለዋ፣ ቶከር ንብድሆ ከምኡ ውን ባርዕ ንተውለ፣ ዓድረሶ ንብድሆ 1 ብባዶ፣ ባርዕ ንዓላ 2-1 ረቲዐነን። ብተወሳኺ ብደረጃ ግንባር ሓሪና ምስ ሽዑላ 2 እግሪ ምሕዝነታዊ ግጥም ኣካይደን። ኣብ ቀዳማ እግሪ ብደቂ ኣንስትዮ 1-1 ውርድረን ክዛዝማን ከለዋ፣ ኣብ ደቂ ተባዕትዮ ድማ ሓሪና 1 ባሮ ተዓዊታ፣ ኣብ ካልእ እግሪ ድማ ሓሪና ብክልቲኡ ፀወታ ዓወታ መዝጊባ። ውሽጣ ውርድራት እዚ ተወርወር ሓይሊ ብሓያል ውርድር ካልኣይ ዙር ግጥም ኩዕሶ እግርን መርበብን ኣብ ምስልሳል ከም ዝርከብ ጎስጓስን ሓበሬታ ናይቲ እዚ ኣብ ዝለኣኸልኒ ሓበሬታ ገሊጹ። ሰለስተ ኤርትራውያን ተቀዳደምቲ ክሳተፍዎ ዝቕነዩ ዙር ሄላስት ማል ሰንበት ብሓምሻይ መድረኹ ተዛዚሙ።
1: ንዝሓለፉ 5 መዓልታት ኣብ ምክያድ ፀንሐ ዙር ሄላስ ሰንበት 10 ግንቦት ብሓምሻይ መድረኹ መጋረጁ ዓፂዩ። ኣብዛ ናይ መወዳእታ መድረኽ ተቀዳደምቲ 146.5 ኪሎ ሜትር ዝርሕቐታ ውድድር ኣካይዶም። ኣብ መወዳእታ ድሕሪ ዝተካየደ ሓያል ቅፅበታ ውድድር ዴንማርካዊ ኣባል ስዋት ክለብ ማድስ ኣንደርሰን ንውድድሩ ብ3 ሰዓትን 9 ደቂቕን 24 ካልኦትን ብምዛም ቀዳማይ ኮይኑ ሕንፃፅ ረጊፁ። ኣብዚ ውድድር ተፀሚዶም ካብ ዝውዓሉ ኤርትራውያን ተቀዳደምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንምልከት ምስ ዕውድ ብተመሳሳሊ ሰዓት ኣባል ባይክ ኤድ ኤቨን የማነ መበል 12፣ ናሆም ኤፍሬም መበል 27፣ ኣባል ቡርጎስ ኦሎምፒካዊ ምርሃብ ቅዱስ ድማ ብ36 ካልኦታት ድሒሩ መበል 58 ተታሒዙ ሕንፃ ዝርጊፁ። ብሁሉል ሰዓት ቼክ ሪፓብሊካዊ ቫችላቭ ጀዜክ ብ20 ሰዓትን 27 ደቂቕን 34 ካልኦትን ዕውድ ዝርሄላስ ብምዃን 125 ናዩ ሲኣይ ነጥቢ ወሲዱ። ኣባል ሶሉሽን ቴክ ገዲም ኢጣልያዊ ተቀዳማይ ዶሚኒኮ ፖሶቪቮ ብ11 ካልኦት ድሕሩ፣ ካልኣይ ስዊዘርላንዳዊ ኮሊን ሱቱሉ ድማ ብ12 ካልኦታት ድሕሩ ሳልሳይ ተርታሒዙ። ኤቨን የማነ ብ10 ደቂቕን 43 ካልኦትን ድሕሩ መበል 20፣ ምርሃው ቅዱስ ብ13 ደቂቕን 35 ካልኦትን ድሕሩ መበል 23፣ ናሆም ኤፍሬም ብ24 ደቂቕን 55 ካልኦትን ድሕሩ መበል 36 ተርታሒዙ። ብነጥቢ ኣባል ባይክ ኤድ ላቲቪያዊ ክርስቲያንስ ቤልሆቭስቺክስ ብ43 ነጥቢ ቀዳማይ ኮይኑ ተዓዊቱ። ኣባል ባይክ ኤድ ናሆም ኤፍሬም ብ27 ነጥቢ ሳልሳይ ተርታ ብምሓዝ ውድድሩ ዛዚሙ። ኣብ ኒዓ ቐብ ላክሰምበርጋዊ ሎይች ብ38 ነጥቢ ኣንበሳ ዓቐብ ዙር ሄላስ ኮይኑ ክዕወት ክንከሎ ናሆም ኤፍሬም ብ2 ነጥቢ መበል 23 ተርታ ሒዙ። ዕውድ ዙር ሄላስ ቼክ ሪፓብሊካዊ ቫችላቭ ጀዜክ ብሉፅ መንእሰይ ዙር ሄላስ ኮይኑ ተዓዊቱ። ኤቨን የማነ ራብዓይ ናሆም ኤፍሬም ድማ 10 ተርታ ሒዞም። ብጋንታ ናይ ምርሃው ቅዱስ ቡርጎስ ቀዳመይቲ ኮይና ተዓዊታ። ባይክ ኤድ ብ48 ደቂቕን 27 ካልኦትን ድሕራ 7 ተርታ ሒዛ ውድድራ ፈጺማ።
0: ንመበል 109 ግዜኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ትማሊ ሰንበት ብሳልሳይ መድረኹ ተኸይዱ።
1: ንመበል 109 ግዜኡ ኣብ ምክያድ ዝርከብ ጅሮ ዲ ኢታልያ ሰንበት 10 ግንቦት ብሳልሳይ መድረኹ ቀጺሉ። እዛ መድረኽ 175 ኪሎ ሜትር ዝርሕቐታን ንናሽኳ ተቀዳደምቲ እተረብሕን መድረኽ ነይራ። ኣብ መወዳእታ ፈረንሳዊ ዕውድ ቀዳማይ መድረኽ ኣባል ክለብ ሶዳል ኩክስቴ ፖል ማግኔር ንውድድሩ ብ4 ሰዓትን 9 ደቂቕን 42 ካልኦትን ብምዝዛም ካልኣይ ናይ መድረኽ ዓወት ናይ ዝውድድር ኣመዝጊቡ። ኣባል ትሬክ ኢጣልያዊ ጆናታን ሚላንን ሆላንዳዊ ኣባል ዩኒቤት ሮዝ ሮኬትስን ዲላን ግሪኖ ቬገን ድማ ካልኣይን ሳልሳይን ተርታሒዞም። ኣብዛ መድረኽ ኤርትራዊ ኦሎምፒካዊ ኣማኒኤል ገብረ እግዚኣብሔር ምስ ዕውድ ፖል ማግኔር ብተመሳሳሊ ሰዓት መበል 168 ተርታሒዞ። በዚ መሰረት ኡሩጋያዊ ኣባል ኣስታና ቶማስ ጉሌርሞ ሲልቫ ብ13 ሰዓትን 10 ደቂቕን 5 ካልኢትን መሪሕነት ጅሮ ዲ ኢታልያ ዓቂቡ። ኣባል ቱዶር ጀርመናዊ ፍሎሪያን ስቶርክን ኣባል ኔት ካምፓኒ ኢኒዮስ ኮሎምቢያዊ ኢጋን በርናልን ብተመሳሳሊ 4 ካልኢታት ድሕሮም ካልኣይን ሳልሳይን ተርታሒዞም ይኽተልዎም። ዴንማርካዊ ዮናስ ቪንጌጋር ብ10 ካልኢት ድሕሩ መበል 19 ተርታሒዙሎም። ዕውድ 2 መድረኻት ፖል ማግኔር ብ15 ነጥቢ መሪሕነቱ ኣስፊሑ።

0: ዮናታን ሚላን ብሳን 4 ነጥቢ ካልኣይ ዴንማርካዊ ኣንደርሰን ብ42 ነጥቢ ሳልሳይ ተርታሒዙሎ እስጳኛዊ ኣባል ቲም ፖሊቲ ፓብሎ ሲልቫ ብ42 ነጥቢ መሪሕነት ኣንበሳ ዓቐብ ጅሮ ዓቂብሎ ማኑዌል ታሮዚ ብ12 ነጥቢ ይኽተሎ መርሒ ናይ ዝውድድር ጉሌርሞ ሲልቫ መሪሕነት ብሉፅ መንእሰይ ዓቂቡ ወፅኡ ብጋንታ ሞቪስታር ቀዳመይት ኮይና ትመርሐላ ጅሮ ዲኢታልያ ሶኒ 11 ግንቦት ብራብዓይ መድረኹ ክቕፅል እዩ
1: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐፅለሉ ኣርሰናል ወሳኒ ዓወት ኣመዝጊባ
2: መራሒት ናይ ዝውድድር ዘሎ ኣርሰናል ናብ ሜዳ ለንደን ብምጋሽ ኣንጻር ዌስትሃም ዩናይትድ ወሳኒ ፀወታ ኣካይዳ ኣርሰናል ኣብዛ ግጥም ጥንቁቕ ዝኾነ ፀወታ ከተካይዱ ነይርዋ ነጥቢ ምስ ተጥፍ ንጉዕዞ ሻምፒዮንነት ኣብ ሓደጋ ዘእትቦ ምዃኑ እውን ኣሰካፊ ዝነበረ ክኸውን ብወገን ዌስትሃም እውን ዝመፅዓምተ ስፖርት ናብ ውድዳ ሻምፒዮንሽፕ ንኸይትምለስ ኣብ እተካይዶ ዘላ ቃልሲ እዛ ፀወታ ንዓገዳ ሲትያ ነይራ ናብ ፀወታ ምስንምልከት ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ግጥም ኣርሰናል ብዌስትሃም ተፈቲን እያ እንተኾነ እቲ ፀወታ ብዘይሸቶ እዩ ንዕረፍቲ ተዓፅዩ ድሕሪ ዕረፍቲ ኣብ ዝቕፅለ ካልይ ኣብረ ግጥም ዌስትሃም መገዲ ማቴዎስ ፈርናንደዝን ታቲ ካስቴላኖስን ንልዳት ኣርሰናል እኳ ተፈተነቶ ሓላው ልዳት ዴቪድ ራያ ብብሉ ዝኾነ ብቕዓት ብምዕጋት መሪሕ ተዳ ተፃዊቱ ኣርሰናል ክሳብ 83 እንደኸነ ትፀኒዑ ዝነበረ ዕርዲ ምክልኻል ዌስትሃም ንኽትብስዕ ተሸጊራ ድሕሪ ምፅናሕ ትሮሳርድ ካብ ኦዴጋርድ ነዝመፀቶ ኩዕሶ ምሰክዕ በምርኻቡ ክለቡ መሪሓ ንፀወታ ክትቅልሶ ጀሚራ ፀወታ ብምዝዛሙ ዌስትሃም ካብ ዊልሰን ማዓረስ ገብረታሸቶ እኳ ትረኸበት ቫር ናይ ዌስትሃም ፓብሎ ኣብ ልዕሊ ሓላው ልዳት ኣርሰናል ራያ በደል ብምፍፃሙ ነታሸቶ ብምስራዝ ኣርሰናል ታሪካዊ ዝኾነ ዓወት ብምዝጋብ ናብ ሻምፒዮንነት ተፀጊዓ ኣብዛ ፀወታ ናይ ኣርሰናል ራያ ይብል ዝተፃወታይ ተባሂሉ ናብ ሳሲካዊ ፀብጻብ ናይ ዘን ክለባት ምስንምልከት ዌስትሃም ብኣርሰናል ኣብ 39 ፀወታታት ተረሲዓ ብምህላዋ ዘገረመት ክትከውን ብዘይካዘዛ ክለብ ብሊቨርፑል እውን 39 ግዜ ተሳዒራ ኣላ ኣርሰናል ዝበዝሕ ግዜ ዝረታዓታ ክለብ ኤቨርቶን ኮይና 4 ግዜ ተዓዊታትላ ኣላ ኣርሰናል ናብ ሜዳ ለንደን ብምጋሽ ኣብ ዘካየተን 3 ዳዕሮ ፀወታታት ብድምር 12 ሸቶታት ብምዝጋብያ ተዓዊታ ዌስትሃም ኣብ ናይ ሎም ዓመተ ስፖርት ካብ ሜዳኣ ኣብ ዘካየደተ ናይ ደርቢ ፀወታታት ኣብ ኩለን ተሳዒራ ኣላ
3: Odegaard for Rice, back with Martin Odegaard, and Trossard! How big a moment could that be? Leandro Trossard has tightened Arsenal's grip on the Premier League trophy.
4: What a fantastic finish there from Trossard.
3: Everyone forward now for West Ham, including their goalkeeper, Manta Manson. It's up towards him. Raya didn't get there. Was that blocked on the line? It's crossed the line. They are appealing that David Raya was held inside his 6-yard box.
5: After review, West Ham at number 19 commits a foul on the goalkeeper. Final decision is direct free kick.
3: Goal overturned. So Arsenal retain their
0: ማንቸስተር ሲቲ ኣብ ሜዳ ኣንጻር ብሬንፎርድ ወሳኒ ፀወታ ካይዳ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ ዘይሸቶ እኳ ተተፈላለያ ድሕሪ ዕረፍቲ ኣብ ዝቐፀለ ካልይ ኣብሪ ግጥም ማንቸስተር ሲቲ ኣብ መበል ሱሳደቕ ካብ ዶኩ ብዝረኸበታ ሸቶ መሪሕነት ክትሕዝን ከላ ኤርሊን ሃላንድ ንመሪሕነት ክለቡ ናብ 2 ባዶ ዘደየበት ካልእቲ ሸቶ ወሲኹ ዑመር ማርሙሽ ኣብ መበል 92 ደቕ ሳልሲ ሸቶ ብምዝጋቡ ድማ ትፀወታ ብዓወት ሲቲ 3 ባዶ ተዛዚሞም ዶኩ ኣብዛ ፀወታ ብሉ ተፃዋታይ ዝተባሃለ እዩ ብሬንፎርድ ናብ ሜዳ ኢትሓድ ብምጋሽ ዘካየደተን ዳሕሮት 5 ፀወታታት ኣብተን 4 ክሰዓርን ከላ ኣብ ወርሒ ሕዳር 222 ግን 2-1 ተዓዊታ ምንባራ መዛገብቲ ፕሪምየር ሊግ ይሕብሩ ማንቸስተር ሲቲ ኣብዚ ዓመት ብቶተንሃም ድሕሪ ዝወረዳ ስዕረት ብድሕሪኡ ኣብ ሜዳ ካብ ዘካየደተን ዳሕሮት 16 ፀወታታት ዛጊዳ ይተሰዓረትን ኣብ 13 ክትዕወትን ከላ ኣብ 3 ካ መዓረ ተፈላለያ
6: City have not only won this game, they've improved their goal difference as well. And they have put the pressure back on Arsenal to deliver at West Ham tomorrow. Marmoush with a final layer of icing on this jubilant cake.
0: ማንቸስተር ዩናይትድ ናብ ሜዳ ኦፍ ላይት ብምጋሽ ኣንጻር ሳንደርላንድ ያገጢማ ዩናይትድ ዝሓለፈ ሰሙን ሊቨርፑል ካብ ሰዓሩ ተጻወታ ነቶም 5 ብምዕራፍያን ፀወታ ከተካይድ ወሲና እዘን ክለባት ሸቶ ዘየተመዝገበ ፀወታ ከካይዳ ከለዋ ሓላው ልዳት ማንቸስተር ዩናይትድ ላሜንስ ድማ 3 እትዋት ኳዕሳሱ ብምዕጋቱ ብሉ ተፃዋታይ ዝግጥም ተባሂሉ እዘን ክለባት ኣብ ዘካየዶ ዳሕሮ 34 ፀወታታት ሳንደርላንድ ኣብተን 3 ጥራያ ክትዕወ

ትን ከላ ኣብ 7 መዓረ ተፈላለያ ኣብ 24 ፀወታታት ግን ተረቲዓ ዩናይትድ ናብ ስታድየም ኦፍ ላይት ብምጋሽ ኣብ ዘካየተ ዳሕሮት 16 ፀወታታት ኣብ ወርሒ ለካቲት 216 ጥርያ 2-1 ተቐፂዓ ኣብ 10 ተዓዊታ ኣብ 5 ኻ መዓረ ተፈላለያ ሳንደርላንድ ድሕሪ ወርሒ መያዝያ 214 ኣብ ልዕሊ ቸልሲ ዘመዝገበቶ ናይ 2-1 ዓወት ብድሕሪኡ ኣንጻር ምስ ቀዳሞት 4 ካብ ዝተሰርዓ ክለባት ኣብ ዘካየደተን 29 ግጥማት ፕሪምየር ሊግ ክትዕወት ተጸጊማ ኣሎ።

0: 99 ኣብ 10ተኻ ነጥቢ ተማቒላ። ድሕሪ ወርሒ ጥሪ ናይ ዝዓመት ማንቸስተር ዩናይትድ 33 ነጥቢ ብምካብ ኣብ ቅድሚ ዘላ ክለብ እያ። ኣስቶን ቪላ ናብ ሜዳ ታርፍ ሞር ብምጋሽያ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገጸት በርለይ ተጻዊታ። ኣብ ናይ ቅድሚ ዕረፍቲ ጾታ በርለይ ኣብ ሻምፒዮንስ ሊግ ካብ ኣንቶኒ ብዝረኸብታ ሸቶ ክትመርሕ እንከላ፣ ቪላ ዕረፍቲ ቅድሚ ምእካሉ ካብ ባርክሊ ማዕረስ ገብረታ ሸቶ ረኺባ። ድሕሪ ዕረፍቲ ኣብ ዝቐጸለ ግጥም ቪላ ኣብ መበል 56 ደቕ ካብ ዋትኪንስ ካልእ ሸቶ ብምርካብ ካብ ድሕሪ ተበጊሳ መሪሕነት ክትሕዝ፣ በርለይ ኣብ መበል 58 ደቕ ካብ ፍለሚን ማዕረስ ገብረታ ሸቶ ብምርካባ እቲ ጾታ 2-2 ተዛዚሞም። በርለይ ድሕሪ ወርሒ ለካቲት ናይ ዝዓመት ፈለማ ነጥቢ ክትረክብ እንከላ፣ ኣስቶን ቪላ ድማ ካብ ቅልስ ናይ ሻምፒዮንስ ሊግ ንኸይትወፅእ እተሰክፍ ክለብ ኮይና ኣላ። ናይ በርንለይ ኣንቶኒ ብልስ ተጻዋታይ እዛ ግጥም ዝተሰሚዑ እዩ።
1: Chowna heavily involved. Ball over the top of the Watkins has got that pace. And he gets there and scores. Ollie Watkins, long kick from Martinez. Watkins got there ahead of the keeper and touches it home into the box. Touch back Fleming, 2-2. Barely a level. Theo Fleming. Really well worked from Burnley.
0: ኖቲንግሃም ፎረስት ኣብ ሜዳ ንኒውካስል ዓዲማ ዘንገረቶ ፆታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካይሮ ፆታ ብዘይሸቶ ክፈላለያ ከለዋ፣ ድሕሪ ዕረፍቲ ኣብ ዝቐፀለ ፆታ ግን ፍለማ ኒውካስል እያ ኣብ መበል 74 ካብ ባርነስ መሪሕነት ዘተሓዘታ ሸቶ ብምርካብ ንፆታ ክትቅልሶ ጀሚራ። ፆታ ብምውድኡ ፎረስት ኣብ መበል 78 ካብ ኤንደርሰን ማዕረስ ገብረታ ሸቶ ስለ ዝረኸበት እቲ ፆታ ሓደ ብሓደ ተዛዚሞ። ኣብዛ ግጥም ናይ ፎረስት ኤሌት ኤንደርሰን እዩ ብልሶ ፀዋታይ ተባሂሉ።
2: It ends up hitting the bar and it's still loose and then a shot from Bruno Guimaraes near post is held.
3: Then has it again, feeds it forward towards Ramsey who sends it forward to Harvey Barnes who's clean through and Harvey Barnes has scored. Straight down the middle, Harvey Barnes scores.
4: Halfway, this is Morato. Morato forward into the feet of Wood trying to turn on the edge of the penalty area. Sends it, tees it up for Jesus who rides, challenges and stabs it towards goal. Yeah, he leaves it for Anderson. Little ball into McAtee. McAtee gives it back to Anderson who's running through.
2: Yes! And he scores! Elliot Anderson cramps up as he fires into the Trent end net. Gets an equaliser. It'll mean so much to him scoring against Newcastle United at the Trent end.
0: ክሪስታል ፓላስ ኣብ ሜዳ ሴልሃርስ ፓርክ ኣንጻር ኤቨርተን ዘካይሮቶ ፆታ ነጥቢ ተማቒላ። ኣብ ናይ ቅድሚ ዕረፍቲ ግጥም ዘን ክለባት ኣብ ዘካይሮ ፆታ ኤቨርተን ኣብ ሻሸይቲ ደ ካብ ታርኮስኪ ብዝረኸብታ ቅልጥፍቲ ሸቶ ክትመርሕ ጀሚራ። ፓላስ ኣብ መበል 37 ደ ካብ ኢስማዒል ኣሳር ማዕረስ ገብረታ ሸቶ ረኺባ ንዕረፍቲ ምሪሓ። ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ኤቨርተን ኣብ መበል 47 ደ ካብ ቤቶ ካልእ ሸቶ ብምርካብ እንደገና ናብ መሪሕነት ክትምለስን ከላ፣ ፓላስ ድማ መበል 77 ካብ ማቴታ ካልእ ሸቶ ስለ ዝወስኸት እቲ ፀወታ ብናይ ሓባር ውፅኢት 2-2 ተዛዚሞ። ናይ ፓላስ ሳር ብሉስ ተጻዋታይ ዛ ግጥም ዝተባሃለ እዩ።
5: ስቲል ቤቶ ትዊስቲንግ ተርኒንግ ስኮሪንግ ጋርነር ጎስ ፎር ኢት ኤንድ ዴ ኒድድ ሴቪንግ ባይ ሃንደርሰን ሂ ቲፕድ ኢት ኦቨር ዌል quarter of an hour to play. Everton led and were pegged back. They lead again and Palace looking for the second equaliser and finding it. Jean-Philippe Mateta. Cambo. This is Wharton. Mateta. Might just get in here. He does! But Pickford is out. Alcaraz. But Mitchell was there first.
0: ናይ ዝሓለፈ ሰሙን ዝዓበየ ፆታ ዝተባሃለ ዓበይቲ ክለባት ሊቨርፑልን ቸልሲን ዘካየዶ ፆታ እዩ ነይሩ። እዚ ትሕቲ በዓት ኮይኑ ዘቕረበ ግጥም ኣብ ናይ ቅድሚ ዕረፍቲ ሊቨርፑል ዝሓሸ ምንቅስቓስ ዝተረኣየሉ ፆታ ኣንፀባሪቓ ኣብ ሻሸይቲ ደ ካብ ግራቨንበርጅ ብዝረኸብታ ሸቶ ቀልጢፋ መሪሕነት ሒዛ። ቸልሲ ዕረፍቲ ቅድሚ እካሉ ኣብ መበል 35 ካብ ኢንዞ ፈርናንደስ ብዝረኸብታ ሸቶ ተመዓራርያ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻመ ይነበረን ትፀወታ ካብ ናይ ሓባር ውፅኢት ሓደ ብሓደ ተዛዚሞ። ኣብዛ ፆታ ናይ ሊቨርፑል ንጉሞ እዩ ብልሰ ፀዋታ ተባሂሉ። ቸልሲ ናብ ብሜዳ ኣንፊልድ ብምጋሽ ኣብ ዘካየተ ዳሕሮት 11 ፆታታት ኣብ ሓንቲ ፆታ ጥራያ ተዓዊታ። እዛ ዘመዝገበት ተዓወት ድማ ብናይ ቅድም ዓላሚኣ ናይ ሎማ ስልጣን ሃገሬት ጋንታ እንግሊዝ ዘሎ ጀርመናዊ ቶማስ ቱሸል እናተዓለየት ኣብ ወርሒ

0: መጋቢት ናይ ዓመት 2021 ዘመዝገበታ ናይ ሓደ ባዶ ዓወት ምንባራ ናይ ቀረባ ተዘክሮ እዩ። እዛ ክለብ ኣብተን ዝተረፋ 6 ፀወታታት ነጥቢ ክትመቐልን ከላ ብ4 ኸ ተሳዒራ። እዛ ክለብ ኣብ ዳዕሮት 14 ፀወታታት ኣብ ነፍሲ ወከፍ ፀወታ ሸቶ እናተመዝገባ ብምውፃእ ግን ኣገሪማ ኣላ።
1: Thread is for round. Gravenberg, yes! As soon as he struck it, you knew it was in. It's a sensational goal by Ryan Gravenberg. And Liverpool have the perfect start to the afternoon. And all the way across to the far post, back across goal it goes. Van Dijk might have taken one in the head from his own player, Konate. Well, they've taken the corner short. And delivered long, and it's a free chance at the far post.
0: ብራይተን ኣብ ሜዳ ኣሜሪካን ኤክስፕረስ ኣንጻርታ ናብ ሻምፒዮንሽፕ ምውራዳ ዘረጋገጸት ክለብ ወልቭስ እያ ተጻዊቷ። ኣብ ናይ ቅድሚ ዕረፍቲ ጸወታ ብራይተን ኣብ ቀዳሚ ትደቕ ናይ ትግጥም ሂንሽልውድ ብዘመዝገበላ ሸቶ ቅልጥፍቲ መሪሕነት ክትሕዝን ከላ፣ ኣብ ሓምሸይ ትደቕ እውን ካብ ዳንክ ብዝረኸብቲ ኣካልት ሸቶ ንናይ ቅድሚ ዕረፍቲ ግጥማ ብናይ ክልተ ባዶ መሪሕነት ዓጺያቶ። ድሕሪ ዕረታ ዝቐጸለ ጸወታ ብራይተን ኣብ መበል 86 ካብ ሚንተ ሳልሰይ ሸቶ ስለ ዝወስኸት ነቲ ግጥም 3-1 ተዓዊታ ትልወፅ እያ። ናይ ብራይተን ሂንሽልውልድ ብልሶ ጻዋታ ናይ ዝግጥም ዝተሰመየ እዩ።
2: It's a fair challenge by Mosquera, not once but twice. Tenacious defending, then breaks to Minte, who lashes it home. Brighton have their third. The 3 points secure. And with 2 games to go, the European dream very much alive. He knows it.
0: ዝመፅእ ዓመተ ስፖርት ኣብ ኤሮጳ ውድድራት ንምስታፍ ዝቃለሳ ዘለዋ ክለባት ፉልሃምን ቦርማውዝን ወሳኒ ፀወታ ካይደን። ኣብ ናይ ቅድሚ ዕረፍቲ ፀወታ ኣብ ዘካየዱ ግጥም ዘን ክለባት ሓሓደ ተፃውቱ ብቀይሕ ካርድ ክኸስራ ከለዋ፣ ማለት ቦርማውዝ ኣብ መበል 41 ዶ ንክሪስቲ፣ ፉልሃም ከ ዕረፍቲ ቅድሚ እካሉ ንተፃወታ ኣንደርሰን። ቦርማውዝ ኣብ መበል 53 ዶ ካብ ራያን ብዝረኸብታ እንኮሸቶ ግን ካብዚ ፀወታ 3 ነጥ ኣኪባ ክትወፅእን ከላ፣ ራያን ድማ ብልሰ ፀወታይ ዝተባሃለ እዩ።
3: ግጥማት ላሊጋ እስጳኛ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐጽለሉ ባርሴሎና ኣብ ታሪክ ላሊጋ እስጳኛ ንፈለማ ግዜ ኣብ ግጥም ኤል ክላሲኮ ዋንጫ ምዕታራ ኣፍሊጣ።
4: ባርሴሎና መበል 29 ናይ ላሊጋ ዋንጫ ንምዕታር ሓንቲ ነጥቢ እናድለየታ እያ። ኣብ ሜዳ ስፖቲፋይ ካምፕኖ ነታ ልዕሊ ዝኾነ ግዜ ኣብ ቀውሲ ዘላ ታሪካዊት መቐናቕንታ ሪያል ማድሪድ ዓዲማታ። ኣብ ታሪክ ላሊጋ እስጳኛ ኣብ ግጥም ኤል ክላሲኮ ካብ ክልቴን ክለባት ተዓዊታ ዋንጫ ምዕታራ ኣፍሊጣ ዘይትፈልጥ ብምፅናሓም ድሕሪ ነዊሕ ዓመታት ነዚ ዕድል ዝረኸበት ባርሴሎና ኣብ ልዕሊ ማድሪድ ተዓዊታ ነታ ዋንጫ ምዕታር ዓብ ትርጉም ነይርዎ። ኣሰልጣንያ ሃንስ ፍሊክ ዋላ እኳ ሰዓታት ቅድሚ ዝግጥም ሞት ወላድዩ እንተተረድአ ሓዘኑ ፀሩ ኣብዛ ታሪካዊት ምሸት ንባርሳ ክምርሕ ይወሲኑ። ወሰን ተፃወቱ ካብዛ ናይ ፈለማ ናይ ኤል ክላሲኮ ግጥሙ ዝኸሰረ ኣርቤሉኣ ዝተወሰኑ ምቅያራት ገይሩ ናብዚ ግጥም ኣትዩ። ኣብ ተሸዓይ ደቂቕ ባርሴሎና ኣብ ከባቢ ሳንዱቅ ንዝረኸበታ ንጻቕላዕ ማርኮስ ራሽፎርድ ብኣዝዩ ማራኽ ህራም ንሓላውሉዳት ሪያል ማድሪድ ቺቦ ኮርቷ ኣብ መሬት ሰጢሑ መበል 14 ሸቱ ብማልያ ባርሴሎና ኣመዝጊቡ። ግብሪ መልሲ ክህቡ ከምቲ ዝድለ ሸውሃት ዝነበሮም ዘይመስል ተፃወቲ ማድሪድ ጌና ካብ ድንዛዘ ዝተመዝገበቶም ሸቶ ከይወፁ ፌራን ቶረስ ኣብ መበል 18 ደቂቕ ካልይቲ ሸቶ ኣቁፂሩሎም። ራሽፎርድን ፌራን ቶረስን ድሕሪ ዘመዝገብዎን ሸቶታት ነቲ ሓዘን ወላድዩ ፀሩ ክመርሖም ምዝምሰየ ሃንስ ፊሊክም ፀምቢሎሞ። ድሕሪ ዘን ክልተ ሸቶታት ዝተመዝገበ ሸቶ ብዘይምንባሩ ባርሴሎና ኣብ ልዕሊ ሪያል ማድሪድ ተዓዊታ መበል 29 ናይ ላሊጋ ዋንጫ ዓቲራ። ኣብ ኤል ክላሲኮ ተዓዊታ ዋንጫ ምዕታራ ዘፍለጠት ናይ ፈለማ ጋንታ ድማ ኮይና ባርሴሎና ኣብ 11 ተኸታተልቲ ግጥማት ብምዕዋት እያ እቲ ሊግ ንክዛዘም 3 ግጥማት እናተረፍዎ ንማድሪድ ብናይ 14 ነጥቢ ጋግ በሊፃ ዓወታ ርጉፅ ገይራ። ባርሴሎና ኣብ ቅድሚ ደገፍታ ኣብ ዘካየረቶም 18 ግጥማት ናይ ዝዓመት ኣብ ኩሎም ዓወት ኣመዝጊብያ ነዚ ክብሪ በቂዓ። ኣብ ማእከላይ ሰሙን ካብ ግጥም ፍርቂ ፍጻመ ሻምፒዮንስ ሊግ ኤሮጳ ብኣርሰናል ዝተገለ

ፈት አትሌቲኮ ማድሪድ ኣብ ሜዳ ሪያድ ኤር ሜትሮፖሊታኖ ኣንጻር ጌታፈ ኣብ ዘካየረቶ ግጥም ሓደ ባሮት ረቲዓ ኣጥቃዓይ ሴልታ ቪጎ ቦራ ኢግላስያስ ኣብ መበል 62 ደረ ብዘውፀራ ሾትያ ኣብ ዝግጥም ፍልልያት ፈጢራ ዝያዳ ሚዛን ፀወታ ሒዛ ዘምስየት ኣትለቲኮ ማድሪድ 4 ዕላምህን ዝሓለዋ 20 ፈተነ ክተካይድን ከላ ብኣንጻሩ መጋጥምታ ሴልታ ቪጎ ሓንቲ ዕላማ ዝሓለወት 3 ፈተነ ኣካይዳ ወፅያ ብጫ ሳብማሪን ቪያርያል ካብ ሜዳ ወፃኢ ኣንጻር ማዮርካ ኣብ ዘካየረቶ ግጥም ማዕረ ሓደ ባሕሪ ተፈላለያ ቪያርያል ኣብ መበል 31 ደቐ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀረላ ሸቶ ንዕረፍቲ ሓደ ባዶ መሪሓ ወፅያ ቪያርያል ኣብ መበል 31 ደቂ ኣዮዘ ፐረዝ ብፍጹም ቅላዕ ብዘውፀራ ሸቶ ንዕረፍቲ ሓደ ባዶ መሪሓ ክትወፅእ ኣብ ዝተቐረበትሉ ማዮርካ ኣብ ተወሳኺ ደቂቕ ናይ ቅድሚ ዕረፍቲ ቪዳት ሙሪቂ ብዘውፀረላ ሸቶ ተመዓርያ ድሕሪ ዕረፍቲ ዝተመዝገበ ሸቶ ይነበረን እቲ ግጥም ማዕረ ሓደ ብሓደ ተዛዚሙ ኣብ ሳን ማመስ ንቫለንሽያ ፀውዐት ኣትለቲኮ ቢልባኦ ሓደ ባሮት ረቲዓ ሳዲቂ ኣብ መበል 72 ደቂ ብዝቁፅራ ሸትያ ቫለንሽያ ሓደ ባሮት ኣዕዊታ ኣብ ካልእ ግጥማት ኤልቺ ኣንጻር ኣላቨስ ማዕረ ሓደ ብሓደ ሰቪያ ንስፓኞል 2 ብሓደ ሪያል ሶሴዳድ ኣንጻር ሪያል ቤትስ ማዕረ 2 ብ2 ሪያል ኦቬዶ ኣንጻር ጌታፈ ብዘይሸቶ ባዶ ባሮ ተፈላለየን ባርሴሎና ብ91 ነጥቢ ሻምፒዮን ላሊጋ ኮይና ሪያል ማድሪድ ብ77 ነጥቢ ካልአይቲ ቪያርያል ብ69 ነጥቢ ሳልሰይቲ ኣትለቲኮ ማድሪድ ብ63 ነጥቢ ራብዒቲ ሪያል ቤትስ ብ54 ነጥቢ ሓምሻይ ተርታሒዛላ ሪያል ኦቬዶ ናብ ታሕተዋይ ዲቪዥን ምምላሳ ርጉፅ ኮይኑ ለቫንተን ኣላቨስን ግን ቀፀልተን ኣብቲ ሊግ ኣብ ዝቕፅሉ ግጥማት ክውሰን እዩ ግጥማት ሴርያ ጥልያን ዝሓለፈ ቀዳሚ ሰንበትን ብዝተፈላለዩ ግጥማት ቀፂሎም ተኻይዶም ሻምፒዮን ሴሪያ ናይ ዝዓመት ምዃና ኣቐዲማ ዘረጋገፀት ኢንተር ሚላን ናብ ከተማ ሮማ ተጓዒዛ ኣብ ስታድዮ ኦሎምፒኮ ኣንጻር ላዚዮ ኣብ ዘካየረቶ ግጥም ብገፊሕ 3 ብባሮ ተዓዊታ ላውታሮ ማርቲነዝ ኣብ ሻድሻይ ደቂቕ ንኢንተር ሚላን መሪሕነት ዘተሓዘት ሸቶ ኣመዝጊቦ ሱቺቺ ኣብ መበ 39 ደቂቕ ንመሪሕነት ኢንተር ሚላን ናብ 2 ባሮ ዘበረኸት ሸቶ ወሲኹ ድሕሪ ረፍቲ ኣብ መበል 59 ደቂቕ ላዚዮ እንተፃወተያ ሮማ ግኖሊ ብቀይሕ ካርድ ከሲራ ንዝተረፈ 30 ደቃይቕ ብጎደሎ ነታ 2 ባዶ መሪሓታ ዝነብረት ኢንተር ሚላን ክትገጥማ ተገዲዳ ኣብ መበ 76 ደቂቕ ድሕሪ ምዛም ናይ ዝዓመተ ስፖርት ካብ ኩዕሶ እግሪ ጥሮታ ክወፅን ክቕፅልን የገናዝብ ከም ዘሎ ዝንገረሉ ኣርሜንያዊ ሄንሪክ ማኪታርያን ሳልሴት ሸቶ ኢንተር ወሲኹ ነቲ ግጥም ድማ ኢንተር ሚላን 3 ባዶ ተዓዊታትሉ ኣረጊት ጎርዞ ጁቬንቱስ ካብ ሜዳ ወፃኢ ኣንጻር ሌቸ ኣብ ዘካየረቶ ግጥም ሰርቢያዊ ኣጥቃዓያ ዱሳን ቪላሆቪች ኣብ ቀዳሜቲ ደቂቕ ብዘውፀረላ ሸቶ ኣብ ልዕሊ ሌቸ ሓደ ባዶ ተዓዊታ ጁቬንቱስ ኣብዛ ግጥም 6 ዕላመን ዝሓለዋ 15 ፈተነ ክተካይድን ከላ ብኣንጻሩ ሌቸ ድማ ካብ ዘካየረተን 8 ፈተነታት 3 ዕላመን ዝሓለዋ ነይረን ኣብ ሳንሲሮ ንኣታላንታ ዝዓደመት ኤስ ሚላን ኣብ ሜድኣን ኣብ ቅድሚ ደገፍታን 3 ብ2 ተረቲዓ ኣታላንታ ቅድሚ ዕረፍቲ ካብ ኤደርሰንን ዛፓኮስታን ብዘቁፅረተን 2 ሸቶታት ንዕረፍቲ 2 ባዶ መሪሓ ውፅያ ድሕሪ ዕረፍቲ እውን ኣታላንታ ብሳልሴት ሸቶ ራስ ፓዶሪ ተመሊሷ ድሕራ ፀቕጢ ዝፈጠረት ኤስ ሚላን ኣብ መበ 88 ደቂ ካብ ፓቭሎቪች ኣብ ተወሰኺ ደቂ ድማ ብፍጹም ቅላዕ ካብ ክሪስቶፈር ንኩንኩ 2 ሸቶ ኣመዝጊባ ድሕራ ዘመዝገበተን ሸቶታት ኣብ ዝግጥም ኣኸልቲ ነበራ ኣብ ቅድሚ ደገፍታ ብኣታላንታ 3 ብ2 ተሳዒራ ኣብ ፓርማ በዳሃ ግጥም ዘካየደት ናይ ጋስፔሪኒ ሮማ ኣብ መወዳእታ ደቃይቕ ብዘመዝገበተን ሸቶታ 3 ብ2 ተዓዊታ ዶረን ማለን ኣብ መበል 22 ደቂ ብዘቁፅራ ሸቶ ንዕረፍቲ ሓደ ባዶ መሪሓ ዝወፀት ሮማ ድሕሪ ዕረፍቲ ተፃወታይ ፓርማ ጋብርኤል ስትራፌዛ ብዘመዝገበላ ሸቶ ተመዓርያ ፓርማ ኣብ መበል 87 ደቂ ኬይታ ንፀወታ ዝዕወተት ዝመሰለት ሸቶ ኣመዝጊቦም ኣብ ተወሳኺ ደቂቕ ማለት ኣብ 94 ደቂ ሮማ ካብ ረንሲንቺ ማዕረ ዝገብረታ ሸቶ ረኺባ ፓርማ ኣብ 99 ደቂ እንተፀወትያ ብሪስቲጊ ብ2 ብጫ ብቀይሕ ካርድ ከሲራ ሮማ ኣብ መበል 101 ደቂቕ ንዝረኸበታ ፍጹም ቅላዕ ማለን ቀሊዑ ንሮማ ወሰን 3 ነጥቢ ከተምፃላ ዝኽኣለት ሸቶ ኣመዝጊቡ እቲ ግጥም ድማ ብዓወት ሮማ 3 ብ2 ተዓፅዩ ኣብ ካልእ ግጥማት ኮሞ ንሄላስ ቬሮና ሓደ ብባዶ ክሬሞነዘ ንፒሳ 3 ብባዶ ፊዮረንቲና ኣንጻር ጀነዋ ብዘይሸቶ ባዶ ብባዶ ኡዲኔዘ ንካልያሪ 2 ብባዶ ረቲዓታ ሻምፒዮን ምዃን ኣቐዲማ ዘረጋግፀት ኢንተር ሚላን ብ85 ነጥቢ ቀዳመይቲ ናፖሊ ብ70 ነጥቢ ካልአይቲ ጁቬንቱስ ብ68 ነጥቢ ሳልሴይቲ ኤስ ሚላን ብ67 ነጥቢ ራብዒቲ ሮማ ብተመሳሳሊ 67 ነጥቢ ብፀብለልታ ሸቶ ተበሊፃ ሓምሻይ ተርታሒዛላ ፒሳን ሄላስ ቬሮናን ዲመን ናብ ሴርያ ምምላሰን ዘፍለጣ ኮይነን ክሬሞነዘ ካብ ሌቸ ብ1 ነጥቢ ድሕራ ብ31 ነጥቢ መበል 18 ተርታሒዛላ
ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ።

ካብ ኣገር ግሎት ቴሌቭዥን ኤርትራ ዕዙ ሰላምታና ተቐበሉ። ዝኸበርኩም ተዓዘብትና ከመይ ተምስዮም ሰዓት 9 ተኣኺሉ ንሎሚ ሶኒ 11 ጉንቦት ዝተዳለወ ሃገራውን ኣህገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስቲፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ነጥብታት ዜና ይፍልም። ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሮም። ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽ ባርካ ብልዑል ድምቀት ተኻይዶም። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባባዕ ገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ገሊፆም። ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራጥ ተኽሲ ነንሓድሕደን ይካሰሳ ከም ዘለዋ ተቓሊሖም። ቻይናን ኣሜሪካን ካብ 12 ክሳብ 13 ግንቦት ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሮም። ጀርመን ናይ ነዊሕ ርሕቐት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራበረቶ ተቓሊሖም። ዝርዝር ዜና ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ብደረጃ ዞባ ንኡስ ዞባ ምምሕዳር ከባቢ ከምኡን ትካላትን ሰፊሕ ምድላዋት ተገይሩሎም። ወኪል ኤሪና ዮናታን ዕብዮን ዘዳልዎ ፀብጻብ ዕልልታ ሃብተማርያም ክተቕርቡ እያ።

ኣብ ዞባ ማእከል ፅንዓትና ዋሕስና ብዝብል ቴማ ንዝበዓል ፅምብል መበል 35 ዓመት ናፅነት ንምድማቕ ካብ ወርሒ ጥሪ ጀሚሩ ሰፊሕ ምድላዋት ከም እተገብረ ተገሊጹ። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኣስመሮም ፀጋ ብርሃን እቲ መደባት ቅነ ናፅነት ኣብያተ ትምህርቲ፣ ካርኒቫል፣ ህዝባዊ ጓይላ፣ ባህላዊ ምርኢት፣ ከማውዳሳትን ካልእን ከም ዘጠቓልል ኣረድዩ። እቲ መደባት ድሮ ብሓሙሽተ ግንቦት ብቕነ ናፅነት ኣብያተ ትምህርቲ መጋረጅኡ ከም ዝቐንጠጠ ዝሓበረ ኣቶ ኣስመሮም ኣብዚ ክሳብ 23 ግንቦት ዝቕፅል መደብ ካብ መዋእለ ህፃናት ክሳብ ካልኣይ ደረጃ ተዘርጊሐን ዝርከባ 312 ኣብያተ ትምህርቲ ይሳተፋ ከም ዘለዋ ሓቢሩ። ካርኒቫል ሓደ ካብቲ ፈጠራዊ ክእለት መንእሰያት ዝንፀባረቐሉ መድረኽ ምዃኑ ብምጥቃስ ኣብ ከተማ ኣስመራ ዝርከባ 13 ንኡሳን ዞባታት ብሓባር ከም ዝሳተፍኦ ኣብርሁ። ከምኡ ዳሳትና መግለፂ ሓድነትናዩ ዝበለ ኣቶ ኣስመሮም ሎሚ ዓመት ኣብ ንኡስ ዞባታት ኣስመራ 59፣ ኣብ ንኡስ ዞባታት በሪኽ ገና ነፍሕን ሰረጀቓን ድማ 143 ዳሳትና ፅነት ክትከል መደብ ከም ዘሎ ኣፍሊጡ። ኣብ መወዳእታ ኣቶ ኣስመሮም ፅምብል መበል 35 ዓመትና ፅነት ንምድማቕ ኣበርክቶ ዝገብሩ ዘለዉ ኣካላትን ህዝብን ምስጋና ኣቕሪቡ።

0: ናብ ካልእ ዜና ምስ እንሰግር ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽ ባርካ ካብ 9 ክሳብ 11 ግንቦት ብልዑል ድምቀት ኣባሩንቱ ተኸይዶም ኣብዚ ውሁድ ዕዮ ንብቕዓት ትምህርቲ ብዝብል ቴማ ዝተኸየደ ቅነ ካብ 16 ንኡሳን ዞባታት ዝተዋፅኡ ኣስታት 800 ተምሃሮን 350 ኣለይትን መምህራን ተሳቲፎም ነይሮም ኣብ ጨንፈር ትምህርቲ ዞባ ጋሽ ባርካ ኣወሃሃዲ መደባት ባህሊ ስፖርትን ጥዕናን መምህር ሰሎሙን ተኽለ ሃይማኖት ኣብ ዘስምዖ ቃል እቲ ቕነ ምስ ቅንያት ናፅነት ምክያዱ ኣብ ምኩስኳስ ክብርታት ልዑል ኣስተዋፅኦ ከም ዘለዎ ብምጥቃስ ንድምቀቱ ኣበርክቶ ንዝገበሩ ኣካላት ኣመስጊኖም እዚ ቁሸ ትምህርቲ ባህላዊ ውድድራት ትምህርታዊ መደባትን ስፖርታዊ ግጥማትን ዝሓቆፈ ቕነ ዝተፈላለየ ክእለትን ተህቦን ዘለዎም ተምሃሮ ዝልለኢሉን ናይ ተወዳዳርነት መንፈስ ዘዕቢሉን ባይታ ከም ዝኾነ ብምጥቃስ ኣብ መጻኢ ተራ ወለዲ ኣለይትን መምህራንን ክሕይላ ዝኻኺሮም ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ብወገኑ ቅነ ኣብያተ ትምህርቲ ከም ኣካል ኣካዳምያዊ ስርዓተ ትምህርቲ ብደረጃ ኣብያተ ትምህርትን ንኡዞባን ተወዲቦም ዕውታት ዝኾኑ ተምሃሮ ዝሳተፎ ስለ ዝኾነ ዓብ ኣገዳስነት ከም ዘለዎ ብምጥቃስ ንምድንፍዑ ውህደት መሻርክቲ ኣካላት ክሕይል ተላብዮም ሚኒስትሪ ሕርሻ ጥዕና ጥሪት ብምውሓስን ዘመናዊ ሜላታት ብምትእትታውን ሃብቲ እንስሳን ውፅኢቱን ንምስሳን ክካየድ ዝፀንሐ ፃዕሪ እውንታዊ ገስጋስ ከም ዘመዝገበ ገሊፆም ካብ ህዝባዊ ርክባት ናይቲ ሚኒስትሪ ዝለኣኸና ሓበሬታ ኣሎ ብመልክዕ ፀብፃብ ኣዋሃይድና ያሲሕ ሳልሕ ከቕርቦ እዩ
1: ኣብ ዝሓለፈ 35 ናይ ናፅነት ዓመታት ኣብ ምስሳን ሃብቲ እንስሳን ምውሓዝ ጥዕና ጥሪትን ኣድማዕ ስራሕ ከም እተሰላሰለ ሚኒስትሪ ሕርሻ ገሊጹ በዚ መሰረት ዝተፈላለዩ ሕማማት ጥሪት ንምቁፅፃር መንግስቲ መደባት ክታበት ብምስፋሕ ካብ 2013 ጀሚሩ ዓመታዊ 2.5 ሚልዮን ጥሪት ኣንጻር ሕማማት ጉልሓይ መሰል ጠለበጊዕ ፍሮማይ ከብቲ ፍሮማይ ጠለበጊዕ ኣናሶን ካልኦትን ይኽተባ ምንባርን ካብ 2025 ጀሚሩ ድማ እቲ ቁፅሪ ናብ ልዕሊ 6 ሚልዮን ክብ ከም ዝበለ ከም ውፅኢቱ ተርእዮ ሕማማትን ሞትን እንስሳታት ናብ ዝተሓተ ደረጃ ከም ዝወረደ ተፈሊጡ
2: ጥሪት ክህልዎ ካሎ ምግቢ እንስሳ ክህልዎ ካሎ ብቑዕ ሕክምና ክህልዎ ካሎ ክኢላዊ ዓቅሚ ሰብ ክህልዎ ካሎ እዚአን 4 እየን ተን ምሕደራ ወሲሕካስ እዚአን እየን ሕጂ ሚኒስትሪ ሕርሻ ቀረብ ናይ መድሃኒት ይቕርብ ኣሎ እዚ ኣርቲፊሻል ዘርኢ ይቕርብ ኣሎ ክኢላታት ብደረጃ ዓዲ ወሪዶም ኣሎ እቲ ምግቢ እዩ ምግቢ ከዓ ሓረስታይ ከፍርዮ ዝግባእ እዩ ኣብቲ ምግቢ እውን ሕጂ ናይ ሚኒስትሪ ሕርሻ ዘርኢ ምቕራብ ድዩ ክኢላታት ኣብቲ ናይ ምግቢ እንስሳ ክኢላታት ቀሪብካ ንዕኡ ከመይ ጌርካ ከምትዘርኦ ከመይ ጌርካ ከምትዓፅዶ ድሕሪ ምዕፃዱ ከመይ ጌርካ ትዕቅቦ ገለ ኣብእውን ቶም ክኢላታት ናይ ምኒስትሪ ሕርሻ ይመርሑ ኣለዎ ንሓረስቶት ማለት እዩ
3: ሚኒስትሪ ሕርሻ ኣብ ብዙሕ መዳይ እንዲኦም ዝሕግዙና ንኣብነት ሕጂ ኣብ ምድቓል ምክንያቱ ዓሌትን ዝተመሓየሸ ከብቲ ንምምፃእ ኣብ ምድቕቃል ዘርኢ ዝገብርዎ ኣብ መድሃኒት መቐረብ ነተን ከብቲ ሓገዛት ብጣዕሚ እዮም ዝገብሩልካ ዘርኢ ኤርባ ገለገለ ኩሉ እንደገና ሓካይም ይመፁካ ንሓካይም ከዓ ኩሉ ግዜ ሕጂ ቬትሪናር ኣለዉ ካባካ ዘይፍለዩ ሓገዛት ዝገብሩልካ ዝህቡካ መድሃኒት ኣለዎ ኣርቲፊሻል ኢንሰሚኔሽን ምክንያቱ ዘርአኒ ምምሕያሽ ተባሂሉ ዝግበር ነገር እውን ኣሎ
1: እዚ ከምዚ ኢሉ እንከሎ ኣብ ፈለማ እዋን ናፅነት ብዘይካተን ኣብ ገጠራት ብልምዲ ዝተሓዛ ዝነበራ ደርሁ ገደና ምርባሕ ደርሁን ምፍራይ እንቋቑሖን ከም ዋኒን ዝሕዞ ሰብ ኣዝዩ ውሕድ ምንባሩ ዝጠቐሰ ፀብፃብ ሚኒስትር ሕርሻ መንግስቲ ምሩፃት ዓሌታት ኣዴታት ጨቓዊት ካብ ወፃኢ እናምፀአ ልዕሊ 8 ሚልዮን ጨቓዊት ተዓውኪኹ ንተጠቀምቲ ከም ዝዓደለ ኣነፂሩ ኣብ መፍረ ንህቢ ድማ ኣብ 1991 ኣስታት 19,000 ዝግምገም ዝነበረ ዕስለ ኣናህብ ብዘገምታ ዕብየት እናርኣየ ብምምፃእ ኣብዚ እዋን ናብ ልዕሊ 46,000 ዓብዪ ከም ዝርከብ ገሊፁ
4: ንኣብነት ሕጂ ክገልፅ ኮይነ ኣብ ሓንቲ እዛ ሓንቲ ጋብላዊ ቆፎ 20 ኪሎ ኮይና ኣብ ሓንቲ ምብርባር ማለት እዩ 20 ኪሎ ኣብ ፅሩይ መዓር ማለት ፃዕዳ መዓር ፅሩይ 20 ኪሎ መዓር ኣውፅያ ኣብ ሓንቲ ምብርባር ማለት እዩ
5: ካብ ባህላዊ በታ ጋብላዊ ፅቡቅ እዩ እናሪናዮ ዳሃን ኣሎ መዓር ኣሎ መዓር የብሉን ዳሃን ኩነታት ኣሎ ስራሕ ኣለዎ ኢልና ግን ኣትዎ ኢና
1: ባህላዊ ቆፎ ንህቢ ብዘመናውን ጋብላውን ቆፎታት እናተተክአ ይመፅእ ምህላው ዝጠቐሰቲ ፀብጻብ ካብ ጠቕላላ ዘሎ ቁፅሪ ኣናህብ እቲ 51 ሚእታዊት ብዘመናዊ ቆፎ 41 ሚእታዊት ብባህላዊ ቆፎ 8 ሚእታዊት ድማ ብጋብላዊ ቆፎ ተታሒዙ ከም ዘሎ በዚ መሰረቱን ምህርቲ መዓር ክብ ከም ዝበለን ዋግኡ ብልዕሊ ፍርቂ ከም ዝነክየን ኣብሪሁም
0: ነመስግነካ ያሲን ሳልሕ ኣብ ንኡስ ዞባ ደቂ ምሓረ ኣብ ዓመተ ትምህርቲ 2025-2026 ቁፅሪ ትካላት ቅድመ ትምህርቲ ብ76 ሚታዊት ዕብት ብምርኣይ ናብ 41 ክቢ ኢሎም በዚ ኣብ 31 ዓድታት ተረጋጊፁ ዘሎ ኣገልግሎት ሎሚ ዓመት 438 ህፃናት ትምህርቶም ኣብ ምክትታል ከም ዝርከቡ ኣብ ሃሃዲ መውዓለ ህፃናት ኣብቲ ንኡስ ዞባ መምህር ሽሻ ዮውሃንስ ገሊፆም ቅድሚ ስሩዕ ትምህርቲ ምጅማሩ መምህራን ናይ ሓደ ወርሒ ስልጠና ከም ዝወሰዳ ከም እተገብረ ጠቒሱ ድማ እዚ ኣብ ምርግጋፅ ብቕዓት ትምህርቲ ዓብ ተራ ከም ዘለዎ ሓቢሮም ተራመዋለ ህፃናት ኣብ ዝቕፅል ጉዕዞ ትምህርቲ ወሳኒ ምዃኑ ዝሓበረት ሱፐርቫይዘር ቅድመ ትምህርቲ መምህር ሰማይነሽ ገብረ ስላሴ እተን ዛጊት ዘይተሰርሓለን ዓድታት ተጠቀምቲ ንምግባረን ክስርሓሉ ሰላብያ ኣብ መሓዳሪ ዞባ ጋሽ ባርካ ኣብ ንኡስ ዞባ ሻምብቆ ብዛዕባ ዝትግበሩ ልምዓታውን መምሕዳራውን ንጥፈታት ምስ ነበርቲ ዘትዮም ወኪል ኤሪና ቀራውቲ ወልደ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ ኣርሴማ ኣስበሮም ክተቕርበ እያ
6: ኣብ መሓዳሪ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ሕሩይ ኣብ ንኡስ ዞባ ሻምብቆ ብሓፈሻ ኣብ ምምሕዳር ከባቢ ባድመ ድማ ብፍላይ ክትግበሩ ተወጢኖም ብዛዕባ ዘለዉ ልምዓታውን ምምሕዳራውን ንጥፈታት ብ9 ግንቦት ምስ ነበርቲ ዘትዮም ህዝቢ ርጉእ መነባብሮ ዝመርሓሉን ብቐረባ ምምሕዳራዊ ኣገልግሎት ዝረኽበሉን ባይታ ንምፍጣር ክስራሕ መፅንሑ ዝጠቐሰ ኣምባሳደር ማሕሙድ ኣብ ምምሕዳር ከባቢ ባድመ ዝተኻየደ ምርጫ ኣመሓደርትን ዕደላ ነባርነትን ከምኡ ውን ተዋዲዱ ዘሎ ኣገልግሎታት ትምህርትን ጥዕናን መርኣያ ከም ዝኾነ ብምግላፅ ዕደላ ናይ ሕርሻን መንበርን መሬት ምቋም ዕዳጋን ምጅማር ኣገልግሎት መጓዓዝያ ሓራትን ኣብ ቀረባ መጻኢ ዝትግበሩ መደባት ከም ዝኾኑ ኣብርህዮም ኣብ ምምሕዳር ከባቢ ግርመ ብተበግሶ ህዝብን ኣበርክቶ ኣባላት ሓይልታት ምክልኻል እዚ ምዕራብን ትህነት ዘላ ቤት ትምህርትን ኣብ ከባቢ ባድመ ንሕርሻዊ መዓላ ክውዕሉ ዝኽእሉ ከባቢታትን ዝተዓዘበ ኣምባሳደር ማሕሙድ ምቅላል ሽግር ዝስተማይ ምግዛእ ብርሰት ኣግራብን ዝሕጋዊ ተጠቃምነት ናይ ሕርሻ መሬትን ምጥርናፍ ደንበታትን ቁሸታትን ከምኡ ውን ምትእትታው ፅፉፍ ስርዓተ ምሕደራ ካብ ዓበይቲ መደባት ምዃኖም ብምሕባር ምስ ዝምልከቶም ኣካላት ብውህደት ከም ዝስራሕ ኣገንዚቦም ተሳተፍቲ ብወገኖም ኣብ ምምሕዳር ከባቢ ባድመ ዝዋረድ ዘሎ መሰረታዊ ኣገልግሎታትን ተፈጢሩ ዘሎ ምቹእ ናይ ልምዓት ሃዋህውን መነባብሮኦም ዘመሓይሽሉ ባይታ ከም ዝፈጠረሎም ብምጥቃስ ተሪፉ ዘሎ ኣገልግሎታት ክማላእ ኣተሓሳሲቦም ኣብ መወዳእታ ኣምባሳደር ማሕሙድ መደባት ልምዓትን ምምሕዳራዊ ኣገልግሎታትን ብዘይ ንቑሕ ተሳትፎ ሕብረተሰብ ብሓፈሻ ብዘይ ዕዙዝ ሱታፌ ኣመሓደርትን ኣካየት ስራሕን ድማ ብፍላይ ብምልኣት ክትግበር ስለ ዘይክእል ከም ዝሰረቱ ልምዓታዊ መደባት ብዝለዓለ ክድፋኣሉ ኣዘኻኺሮም
0: ዜና መስዋእቲ ኣባል ኮርፖሬሽን ዘራእትን ጥሪትን ገዲም ተጋደላይ ርእሶም ሃብተ ሚካኤል ወልደ ሚካኤል ብ9 ግንቦት ኣብ መበል 70 ዓመት ዕድሚኡ ብሕማም ተሰዊኦም ኣብ ወርሒ ሕዳር 1975 ኣብ ህዝባዊ ሓይልታት ሓርነት ኤርትራ ዝተሰለፈ ተጋዳላይ ርእሶም ኣብ እዋን ሓርነታዊ ቃልሲ ኣብ ክፍሊ ሕርሻ ተዋጋእ ሰራዊት ክፍሊ ሕክምናን ክፍሊ ዜናን ድሕር ናፅነት ድማ ፈለማ ኣብ ሚኒስትሪ ንግድን ኢንዱስትሪን ካብ 2009 ክሳብ ዕለተ መስዋእቲ ድማ ኣብ ኮርፖሬሽን ዘራእትን ጥሪትን ተመዲቡ ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ ስውእ ግዲን ተጋዳላይ ርእሶም በዓል ሓዳርን ኣቦ 3 ውሉዳትን እዮም ስነ ስርዓት ቀብሩ ድማ ሎሚ 11 ግንቦት ፍርቂ መዓልቲ ኣብ መካነ መቓብር ሓርበኛታት ኣስመራ ተፈጺሞም ኮርፖሬሽን ዘራእትን ጥሪትን ኤርትራ ብመስዋእቲ ገዲም ተጋዳላይ ርእሶም ሃብተ ሚካኤል ወልደ ሚካኤል ዝተሰምዖ መሪር ሓዘን እናገለፀ ንስድራ ቤቱ መቃልስቱን መሳርሕቱን ጽንዓት ይሃብኩም ይብል ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም ዜና ወፃኢ ሩስያን ዩክሬንን ብምጥሓስ ስምምዕ ምቁራፅ ተኽሲ ነናሓድሕደን ይካሰሳ ከም ዘለዋ ተቓሊሖም ሚኒስትሪ ምክልኻል ሩስያ ትማሊ 1 ግንቦት ኣብ ዘውፅኦም መግለፂ ኣብ ቀዳማይ መዓልቲ ናይቲ ስምምዕ ልዕሊ 16,000 ጥሕሰታት ብሰራዊት ዩክሬን ከም እተፈፀመን ሃገሩ መልሲ ግብሪ ከም ዝሃበትሉን ኣነፂሮም። ይኹን እምበር ዩክሬን ንኽስር ሩስያ ብምንጻግ ብኣንጻሩ ኣብ ልዕሊያ መጥቃዕቲ ከም እተፈፀመ ወቒሳ ኣላ። ሰራዊት ሩስያ ትማሊ 1 ግንቦት ጥራይ ኣብ ልዕሊ 6 ዒላማታት ዩክሬን መጥቃዕቲ ከም ዘካየደ ሚኒስትሪ ምክልኻል ዩክሬን ከሲሱሎም። እቲ ግዜያዊ ስምምዕ ምቁራጽ ተኽሲ ክሳብ ሎሚ 11 ግንቦት ምሸት ክጸንዕ ዝኽእል ምንባሩ ይጥቀስ። ሩስያን ዩክሬንን ብምኽንያት መበል 81 ዓመት ምዝዛም ካልኣይ ኩናት ዓለም ብመንጎኝነት ፕሬዚደንት ዶናልድ ትራምፕን 3 መዓልታት ዝጸንዕ ምቁራጽ ተኽሲ ክገብራን እሱራት ኩናት ክለዋወጣን ከም እተሰማምዓ ዝዝከር እዮም። ቻይናን ኣሜሪካን ካብ 12 ክሳብ 13 ግንቦት ኣብ ደቡብ ኮርያ ናይ ላዕሊ

ኣብ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካየዳ ተሓቢሮም። ኣብቲ ርክብ ቻይና ምክትል ቀዳማይ ሚኒስተር ሄ ፍሊንግ ብዝመርሖ ልኡኽ ኣሜሪካ ድማ ጸሓፊ ግምጃ ስኮት ቤሰንት ብዝመርሖ ጉጅለ ክውከላ እየን። እቲ ዝርርብ ፕሬዚደንት ዶናልድ ትራምፕን ፕሬዚደንት ሺ ጂንፒንግን ኣብ ወርሒ ጥቅምቲ 2025 ኣብ ከተማ ቡሳን ደቡብ ኮርያ ኣብ ዘካየድዎ ርክብ ንዝተበጽሐ ስምምዕ ንምትግባር ዝዓለመ እዩ። ብዘይካዚ እቲ ርክብ ክልቲኦም መራሕቲ ዝመጽእ 14-15 ግንቦት ኣብ ከተማ ቤጂንግ ንዘካይድዎ ቀጥታዊ ዝርርብ ባይታ ከም ዘጣጥሕ ተገሊጹሎም። እቲ ርክብ ኣብ ዝሓለፈ ወርሒ መጋቢት ክካየድ ተወጢኑ እኳ እንተነበረ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ዘይርጉእ ወተሃደራውን ጸጥታውን ኩነታት ከም እተናውሐ ይጥቀስ። ቻይናን ኣሜሪካን ሻርሻይ ዙርያ ቁጠባውን ንግዳውን ምምኽኻር ኣብ ዝሓለፈ ወርሒ መጋቢት ኣብ ከተማ ፓሪስ ከም ዘካየዳ ዝዝከር እዮም። ጀርመን ቶማሃውክ ዝተሰሜ ናይ ነዊሕ ርሕቐት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ዳግማይ ከም ዘበራብረቶ ማዕክና ዜና ቃሊሐን። እዚ ዝተገልጸ ቤት ጽሕፈት ምክልኻል ኣሜሪካ ማለት ፔንታጎን ኣብ ጀርመን ናይ ነዊሕ ርሕቐት ሚሳይላት ጸረ ሚሳይላትን ንምውዳድ ንዝነበሮ ውጥን ድሕሪ ምስራዙን ኣብቲ ሃገር ዓስኪሩ ካብ ዘሎ ሰራዊቱ 5,000 ክስሕብ ድሕሪ ምውሳንን እዮም። ሚኒስተር ምክልኻል ጀርመን ቦሪስ ፒስቶሪየስ ነቲ ሃገሩ ናይ ነዊሕ ርሕቐት ሚሳይል ንምሽማት ኣብ ወርሒ ሓምለ 2025 ዘቕረበ ትሕቶ ንምብርባር ናብ ኣሜሪካ ክገይሽ መደብ ከም ዘለዎ ተሓቢሮም። እቲ ዘመናዊ ኣጽዋር ጀርመን ኪኖ ግዝኣታን ዝፍጠር ጸጥታዊ ስጋት ንምምካት ንዘለዎ ዓቕሚ ከም ዘተርንዑ ሚኒስተር ፒስቶሪየስ ገሊጹ ዘሎም። እቲ ተመሃወክ ዝተሰሜየ ስርዓተ ሚሳይል ኣስታት 2400 ኪሎ ሜትር ርሕቐት ንዘሎ ዒላማ ክወቅዕ ዓቕሚ ዘለዎ እዮም። ኣሜሪካን ሩስያን ናይ ማእከላይ ርሕቐት ሚሳይላት ከፍርያን ኣብ ጥቕሚ ከየውዕላን ኣብ 1987 ውዕል ከም ዝፈረማ ዝሕብሩ ጸብጻባት ኣሜሪካ ነቲ ውዕል ኣብ 2019 ከም ዘፍረሰቶ የረድኦም። በዚ ድማ ኣሜሪካ ነዚ ኣጽዋር ናብ ጀርመን ክትሸጦ ምስ እትውስን ሩስያ መልሲ ግብሪ ክትህበሉ ከም እትኽእል ብኣግኡ ይእመታሎም። ትማሊ 10 ግንቦት ኣብ ማእከላይ ቺለ 5.8 ሬክተር ዝዓቐኑ ምንቅጥቓጥ ምድሪ ተኸሲቶም። እቲ ኣብ 10 ኪሎ ሜትር መዓሙቕ ዘጋጠመ ሓደጋ ኣብ ሓያሎ ከተማታት ቺለ ከም እተሰምዐ ተሓቢሮም። በቲ ተፈጥራዊ ሓደጋ ኣብ ህይወት ሰብን ንዋትን ብዛዕባ ዝወረደ ክሳራታት ዛጊድ ዝተዋሃበ ሓበሬታ የለን። ኣብ ዝሓለፈ ወርሒ ለካቲት እውን ኣብ ማእከላይ ቺለ 6.6 ሬክተር ምንቅጥቓጥ ምድሪ ከም እተኸስተ ዝዝከር እዮም። ቺለ ብሓደጋታት ምንቅጥቓጥ ምድሪ ብተደጋጋሚ ኣብ ዝጠቃዕ ጂኦግራፋዊ ክልሊ ደቡባዊ ኣሜሪካ እያ ትርከብ። ፕሬዚደንት ዶናልድ ትራምፕ መንግስቲ ኢራን ዝቐረበሉ ናይ ሰላም እማመ ንዝሃቦ ምላሽ ዘይቅቡል ክብል ነጺግዎም። ኢራን ኣብ ልዕሊኣ ዝካየድ ወተሃደራዊ ተጻብኦታት ተቐሊሉ ክቋረጽ ብመጥቃዕትታት ኣሜሪካን እስራኤልን ናይ ዝወረደ ክሳራ ካሕሳ ክኽፈላ መጻብቢ ሆርሙዝ ልኡላዊ ግዝኣታ ምዃኑ ክረጋገጸላን ኣብ ልዕሊኣ ጸኒዑ ዘሎ እገዳ ክላዓለን ዝብል ነጥብታት ዝሓዘ ምላሽ ኣሂባ። ኣሜሪካ ዘቕረበቶ 14 ነጥብታት ዘጠቓለለ ናይ ሰላም እማመ ድማ ኢራን ኒክሌሳዊ መደባታን ምምዕባል ዩራኒየምን ከተቋረጽ ዝጠልብ ነጥብታት ዘጠቓለለ እዮም። ኣብ ጠለባት ክልቲአን ሃገራት ገፊሕ ፍልልያት ብምህላው ብቐሊሉ ኣብ ስምምዕ ክብጽሓ ዘሎ ተኽእሎ ጸቢብ ምዃኒኦም ተንተንቲ ዝእመቶም። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ ኩናት ክትዕወት ስለ ዘይከኣለት ኣብ ልዕሊ ሃገሩ ቁጠባዊ ኩናት ትእውጅ ከም ዘላ መንግስቲ ኢራን ወቒሶም። ኣሜሪካ ካብን ናብን ወደባት ኢራን ንዝንቀሳቐሳ መራኸብ ብምዕጋት ኣብ ልዕሊ እቲ ሃገር ቁጠባዊ ጸቕጢ ትገብር ከም ዘላ ዝፍለጥ እዮም። ብኻልእ ወገን እስራኤል ብ10 ግንቦት ኣብ ደቡባዊ ሊባኖስ ብዘካየደቶ መጥቃዕቲ ልዕሊ 50 ሰባት ከም እተቐትሉ ተቓሊሖም። ምዚ ኣብ ዝተኣሳሰር በቲ ኣብ ዞባ ማእከላይ ምብራቕ ተፈጢሩ ዘሎ ጸጥታውን ወተሃደራውን ቅልብላው ኣብ ዝሓለፈ ክልተ ኣዋርሕ ቀረብ ነዳዲ ብደረጃ ዓለም ብልዕሊ 1 ቢልዮን በርሚል ከም ዝጎደለ ተገሊጹሎም። ኣብ መንጎ ኣፍሪቃን ቻይናን ዝካየድ ንግዳዊ ምልዋጥ ኣብ ቀዳማይ ርብዒ 2026 ጽቡቕ ገስጋስ ከም ዘርአየ ጸብጻባት ሓቢሮም። ኣብ ዝሓለፈ 4 ኣዋርሕ ኣብ መንጎ ክልቲኡ ወገን ልዕሊ 880 ቢልዮን ዩዋን ዝግመት ንግዳዊ ምልዋጥ ከም እተካየደ ምስ ናይ ዝሓለፈ ዓመት ተመሳሳለ ኣዋርሕ ክነጻጸር እንከሎ ድማ ብልዕሊ 19 ሚታዊት ከም ዝዓበየ ተገሊጾም።
ቻይና ምስ 53 ሃገራት ኣፍሪካ

ካተካይዶ ንግዳዊ ምልውዋጥ ካብ ቀረፅ ናፃ ክኸውን ምስምምዓም ነቲ ኣሃዝ መሊሱ ክብከብሎ ከም ዝኽእል ይእመት። እዚ ከምዚ ኢሉ እንከሎ መጠን ናይ ወፃኢ ንግዲ ቻይና ኣብ ዝሓለፈ 4 ኣዋርሕ ብኣስታት 15 ሚታዊት ከም ዝዓበየ ተገሊፆም። ብመሰረት ስታስቲካዊ ፀብጻባት መጠን ሰደድ ብልዕሊ 11 ሚታዊት፣ መጠን እታዊ ድማ ብኣስታት 20 ሚታዊት ክብ ከም ዝበለ ተፈሊጡሎም። ፀጥታዊ ኩነታት ሰሜናውን ምብራቃውን ዲሞክራሲያዊት ሪፓብሊክ ኮንጎ ኣብዚ ዓመት እዚ መሊሱ ከም ዝኸረረ ካብቲ ከባቢ ዝተፈነወ ዜና ሓቢሮም። እዚ ዝተገልፀ ኣብ ውሽጢ ሰሙን ዘይኣክል ግዜ ኣብቲ ከባቢ ዝተፈፀመ ሽበራዊ መጥቃዕትታት ልዕሊ 100 ሰባት ድሕሪ ምቕፃሎም እዮም። በዚ መሰረት ትማሊ 10 ግንቦት ኣብ ኣውራጃ ኢቱሪ ብዝተኻየደ መጥቃዕቲ ኣስታት 70 ሰባት ከም እተቐትሉን ዓሰርታት ከም ዝቆሰሉን ተፈሊጡሎም። ቅድሚ ሳለስቲ ኣብቲ ከባቢ ብዝተፈፀመ ተመሳሳሊ መጥቃዕቲ እውን ልዕሊ 40 ሰላማውያን ሰባት ከም እተቐትሉ ኣይርስዓን። ኣብ ዝሓለፈ ወርሒ መያዝያ ኣብ ሰሜናዊ ሸነኽ ኮንጎ ብዝተኻየደ ሽበራዊ መጥቃዕቲ ልዕሊ 70 ሰባት ከም እተቐትሉ ዝጠቐሱ ፀብጻባት እቲ ከባቢ ካብ ቁፅፅር ሰራዊት መንግስቲ ወፃኢ ኮይኑ ከም ዘሎ የረድኦም። ኣብ ዲሞክራሲያዊት ሪፓብሊክ ኮንጎ ካብ ዝንቀሳቐሱ ልዕሊ 100 ዕጡቓት ጉጅለታት እቶም ዝበዝሑ ኣብ ሰሜናዊ ክፋል ከም ዝርከቡ ይጥቀስ። ፀጥታ ንምውሓስ ብዝብል ምክንያት ኣብቲ ሃገር ተዋፊሩ ዘሎ ኣስታት 15,000 ኣባላት ዘለዎ ኣህግራዊ ዓቃብ ሰላም ሓይሊ ዛግድ እንተልእኹ ዝበቅዕ ኣበርክቶ ከም ዘይገበረ እዩ ዝውቀስ። ዜና ንምዛም ቀንዲ ነጥብታት ደግመልኩም። ኣብ ዞባ ማእከል ፅምብል መበል 35 ዓመት ናፅነት ንምድማቕ ሰፊሕ ምድላዋት ከም እተገብረ ተሓቢሮም። ስፖርታውን ባህላውን ቅነ ኣብያተ ትምህርቲ ዞባ ጋሽ ባርካ ብልዑል ድምቀት ተኻይዶም። ኣብ ምስሳን ሃብቲ እንስሳን ውፅኢቱን ኣተባብዓ ገስጋስ ከም እተመዝገበ ሚኒስትሪ ሕርሻ ገሊፆም። ሩስያን ዩክሬንን ብቕጥሓ ስምምዕ ምቁራፅ ተኽሲ ነናሓድሕደን ይካሰሳ ከም ዘለዋ ተቓሊሖም። ቻይናን ኣሜሪካን ካብ 12 ክሳብ 13 ግንቦት ናይ ላዕለዋይ ደረጃ ቁጠባውን ንግዳውን ምምኽኻር ከም ዘካይዳ ተሓቢሮም። ጀርመን ናይ ነዊሕ ርሕቐት ክሩዝ ሚሳይላት ካብ ኣሜሪካ ንምሽማት ንዝነበራ መደብ ከም ዘበራበረቶ ተቓሊሖም። ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳሲ ኤርትራ ኤርትራያ ሓዲሳ ኤርትራያ ሓዳስን ኤርትራያ ፕሮፋይልን ኣተኪራ ትዳሉ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና

ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪቡሎ ኣብቲ ብሓደ ግንቦት ዝተኸየደ መበል 19 ስነ ፍልጠታዊ ዋዕላ ፕረዚደንት ማሕበር ኣቶ ኣብርሃ ገብረ ኣብ ዘስምዖ መኽፈተ ቓል ሞያ ፋርማሲ ኣብ ምውሓስ ጥዕና ዘለዎ ዕዙዝ ኣገዳስነት ድሕሪ ምዝርዛር ብሉፅነት ፋርማሲ ኣንጠጢኻ ዝርከብ ዘይኮነ ቀጻሊ ጻዕሪ ዝሓትት ሞያ ምዃኑ ኣብ ሆስፒታል ኣብ ኮማዊ ፋርማሲ ኣብ መፅናዕታዊ ቤተ ምርምር ይኹን ኣብ ምክልኻል ኣካላዊ ጥዕና ዘለዎ ተራን ኣገዳስነትን ልዑል ከም ዝኾነ ኣስሚሩሉ ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ዛዕባ ስነ ጥበባዊ መኸተ ቀሪቡሎ ብዙሓት ናብ ገድሊ ኤርትራ ዝተፀንበሩ ተጋደልቲ ደርፍታት ዝተፈላለዩ ሃገራውያን ደረፍቲ ሃፃ ኣቢሉ ንሜዳ ከም ዘውፅኦም ኣብ ዘካየድዎ ቃለ መጠየቃት ይገልጽ እዮም። ናይ በዓል በረኸት መንግስቲ ኣብ የማነ ባርያ፣ ወዲ ትኹል፣ መሓመድ ዑስማን፣ ጓላንከረ፣ ወዲ ጎረት፣ ወዲ ገብሩ ብዙሓት ካልኦትን ካብ ሓምሳታት ጀሚሮም እናተኣሳሰሩን ቅኒት ሃገራዊ ዜማ እናፈተሉን ኣብቲ ወሳኒ መድረኻት ኤርትራዊ ጉዕዞ ኣብ ብዙሓት መንፈስ ቃልስን ሃገራውነትን ኣስሪፆም። እዚ ዜማታት ፈለማ ሓሳብ ዳሓር ግጥሚ ዳሓር ዜማን ሙዚቃን ተሰፊሉ ምሉእ ይኸውን። ገጠምቲ ኣብ ልቢሰብ ዝሰርፍ ግጥሚ ክገጥሙ ከለዉ ዘየምቲ ድማ ልቢሰብ በሲዑ ዝሰፍር ዜማ ይደርሱ። ቃላት ኣብ ዜማ ኣትዮም ብጥበብ ምዝፍተሉ ንሰባት ይፈታትሩ። ስምዒት ውሽጢ በርቢሮምን ቀስቂሶምን ጽኑዕ ሰፈር ምስ ሓዙ ካብ ልቢ ናብ ልቢ ይሰግሩ ዳኣ እምበር ምስ ግዜ እናተረስዑ ኣይከዱን። እንተ ደኣ ካብ ልቢ ናብ ልቢ ዘስግር ትኬት ረኺቦም ህያው ኮይኖም ማለት እዩ። ኣስላማይ ክስታናይ ወዲ ቆላ ደጋ ንምኽሪ ጸላኢ ኣይትሃቡ ዋጋ ኣይትሃቡ ዋጋ ከይትኸውን ዕዳጋ እትብል ታሪኻዊት ደርፍና ኣብ ዘይትድረፈሉ ውራይ መቸም የለን። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ጎቦ እንክፈርስ ኣብ ትሕቲ ዝብል ኣርእስቲ ኤርትራ ምስ ጎቦ ምጽጋዕ ጎቦ ከም ዘይገብረካ ሓደጋ መንደረጋሕ ኣብ ዝባንካ ምዃኑ ኣቐዲማ ዘለለየቶ ሓቂ እዩ። ስለ ዝኾነ ድማ ኣምር ርእሰ ምርኮሳ ህዝባዊ ግንባር ካብ እግሪ ተኽሉ ብመትከል ካብ ዝዓየየሎም ሓደ ካብ ዝዓበዩ ክብርታትና እዩ። ኣብ ዓምዲ መዘነይ ዓወት ኣብ ውሽጢ 30 መዓልታት ብዛዕባ ትርጉም ሕብርታት ሞራላዊ ናብዮት ጥቕስታት መዘነይ መልሲ ዝተመሰቐለ ቓላት ይጸንሐና። ኣብ ዓምዲ ዛዕባ ሎሚ መበል 5 ክፋል ዝኽርዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ሰፊራ ኣላ። ይህናይ ደኣ ንበገስ ጥራይ በልኩ ዝተወለድኩላ ኣስመራ ውሽጢ ኸርሳ ከም ውንጅር ኣብ ማይ ክጠሓሕሶ እናተረአየኒ ያላ ተበገስ ኢልና ጉዕዞ ጀመርና። መገዲ ጅምር እንክነብል ብሓመድ ዝመልአ ከሻሹ ዝተሰርሐ ድፍዓት ገጠመና። ኣብ ፈቐድኡ ዛሕዛሕ ዝበለ ጠበናጁ ጸላእ እውን ከምኡ። ነዚ ከም ዝነቐጸ ጨንፈር ዕንጸይቲ ፈቐድኡ ዝተደርበየ ጠበናጁ ምስ ረኣና ግዜ ክጠልመካ እንከሎ ሕሱም እዩ በልና። ቀጺልና ንነዋሕቲ ኣግራብ ቤተ ገርግሽን ንዑ ዝተቐነተ ጸሊም ጽርግያን ሓጹርን ተጐዝጊዝና እናተጓዓዝና ብዚንጎ ዝተጠቓቕዐ ኣባይቲ ጐነፈና። ንየማን ተዓጺፍና ጫፍ 4 ስመራ ሓዝና ኣዴታት ገሊአን በራድን ኩበያን ገለ ኸዓ ቀጫጩ ሒዘን ብዕልልታ ኣሰኔን ደቂ ስመራ ጻዕዳ ዘይብሎም ዕዳ ዝብሉን ካልኦት ደርፍታትን ኣሰኔን ቁፂፂ እናበላ ፍሽኽታ እናጐስዓ ተቐበላና። ሪፖርታጅ መመረቕታ ተምሃሮ ቤት ትምህርቲ ዛግረ ቋንቋ ዓረብ ቀሪቡሎ። ቤት ትምህርቲ ዛግረ ቋንቋ ዓረብ ካብ እቲ ምስረት ኣብዚ ናይ መበል ታሽዓይ እብረ ስልጠና 301 ሰልጠንቲ ከም ዘመረቐት ተገሊጹ። ኣብ ዓምዲ መልሓቕ ኣላዳ ብዋልፍኑን መበል 18 ክፋል እቲ ኻልእ ገድሊ ቀሪባላ። ኣብ ዓምዲ ስያሓ ወኣሰር መበል 3 ክፋል ትሕዝቶ ኣገዳስነት ዞባ ቀይሕ ባሕሪ ከም ማእከል ስነ ጥንታዊ ኣሰራትን ቱሪዝማዊ መስሕብን ይጸንሐና። ኣብ ዓምዲ ዕልሞሞ ቴክኖሎጂ ዝተፈላለዩ ሓደሽቲ ርኽበታትን ምህዞታትን ተላልዮም። ሻድሸይ ክፋል ዝኽሪ ዛዛ ምኪናት ጉዕዞ ኣህዱና ናብ ኣስመራ ተጸንሐና። ኣነን ብጻየይ ብዕሎን ሽሕኳ ዕጥቅና ፍኹስ ዝበለ እንተነበረ ካብ ወጋሕታ ክሳብቲ ናብ ገዛና ዝኣተናሉ ካብ ዝባና ስለ ዘይወረደ ነብስና ጸላዕላዕ ክብለና ጀመረ። ገዛና ምሳኣተና ዝበሃል ግዲ ዘይመሰሎም ኮይኑ ዕጥቅኹም ኣውርዱ ዝበለና ይነበረን። እንትኾነ ኣነን ብዕሎን ብመንፈስ ዝተረዳዳእና እንክንመስል ፍትሕ ኣቢልና ንድሕሪና ዘዋበልናዮ።
እቶም ዝነኣሱ ቆልዑ ኣዒንቶምን መንፈሶምን ናብኣትን ወርቢሮም ክቐራርቡ ፈተኑ። እቶም ዝዓበዩ ኣቶም ቆልዑ ቅርብ ቅርብ ኣይትበሉ፣ ባንቡላ መፃወት ይኮነን፣ ከይትልኩሙና ብምባል ፍርሖም ብዘግህድ ክገንሕዎም ጀመሩ። ኣብ ዓንዲ ማሕበራዊ ዕቤት እትራ ስድራ ቤት ኣብ ምኩስኳስ ደቆም ተዳሲሱ ንረኽቦ ምኽርን ማዕዳን ብስነ ፍልጠታዊ ኣጠማምታ ኣካላዊ ኣእምሮኣዊ ስምዒታዊ ማሕበራውን መንፈሳውን ሓገዝ ንምሃብ ብዘይ ዝኾነ ጎነፃዊ ስጉምቲ ንፀገማት ኣብ ሞያ ትምህርትን ረቂቕ ክእለትን ዝተመርኮሰ መፍትሕ መሃብ እዩ። ኣብ ልዕሊ እቲ ዘለካ ልቦና እንተ ዝውስኹካ ከም ዝበሃል ምኽርን ማዕዳን ብዘይ ናይ ዕድመ ፍልሊ ካብ ቁልዕነት ክሳብ ሽምግልና ከከም ደረጃ ዕድሚኡ ዝውሃብ እዩ። ከም ወላዲ በትርን ሓኽልን ሒዝካ ገናሒ ቀጻዕ ቁጡዕ ባህርያት ብምንፅብራቕ መኺረን ምዒደን ክትብል የኽእለካ ዶ? ኣብ ልዕሊ ውሉደይ ዝፍፅሞ ኣራሚ ስጉምቲ መሰለ እዩ ዘብለካ እንተኮይኑ መሰልን ግቡእን ውሉድካ ምፍላጥን ዘይምግሃስ ወይ ምኽባር ክርሳዕ የብሉን። ጉዳይ ዲስፕሊን ኣብ ሓይሊ ዝተሓወሶ መቕፃዕቲ ውፅኢታዊ ኢልካ ምእማንን ብምኽንያት ምርዳእን ረብሓታቱ ክወዳደር ዝከኣል ኣይኮነን። ኣብ ትሕዝቶ ሪፖርታጅ መመረቕታ ቤት ትምህርቲ ዘግረ ቋንቋ ዓረብ ድሕርና ፅነት ኣብ ሃገርና ትምህርቲ ቋንቋ ዓረብ ብስሩዕ ኣብ ኣካዳምያዊ ትምህርቲ ኣትዩ ይሰላሰል ከም ዝነበረ ናይ ትማሊ ዝኽሪ እዩ። ስለዝኾነ ድማ እዩ ኣብዚ ሕጂ እዋን ንዕዙዝ ኣገዳስነት ትምህርቲ ቋንቋ ዓረብ ብምግንዛብ ኣብ ትሕቲ ፅላል ሃገራዊ ማሕበር መንእስያትን ተማህሮን ኤርትራ እትነጥፍ ቤት ትምህርቲ ዛግረ ቋንቋ ዓረብ ኣብ መፈረቕ 2020 ክትምስረት ዝኽኣለት። ዛጊድ ድማ ንብዙሓት መንእስያትን ኣዴታትን ኣቦታትን ተኻፈልቲ ዕድል ናይ ትምህርቲ ንክኾኑ ብምግባር ኣቐዲማ 8 ዙርያታት ኣመሪቓላ። ዓርቢ 24 ሚያዝያ 2026 ኣብ ሰዓታት ድሕሪ ቀትሪ ኣቦ ወንበር ሃማተአ ብፃይ ሳልሕ ኣሕመድዲን ዝርከቦም ሰበ ስልጣን መንግስትን ግንባርን ተመረቕትን ወለዶምን ዕዱማት ኣጋይሽን ኣብ ዝተረኽብሉ ስነ ስርዓት መመረቕታ ታሽዓይ ዙርያ ስልጠና ቋንቋ ዓረብ ብምዕሩግ ኣገባብ ኣብ ኣዳራሽ ዘወማኸል ተኻይዱ ተጠቒሱ። ኣብ ዓምዲ ልቦናን ፍልስፍናን መበል 20 ክፋል ዋሕዚ ዓወት ኣብ ዓለምና ወላ ሕማቕ ይኹን ፅቡቕ የጋጥም ብዘይገድስ መብዛሕትኡ ሰብ ደርማስ ስጉምቲ ኣብ ምውሳድ ትብዓት የብሉን። ኣብ ሂወት ንዘጋጥመካ ፀገም እትከላኸለሉ እተዝልቐሉን እተጥቃዓሉን እዋን ምልላይ ፅቡቕ እዩ። ኣብቲ ክትከላኸለሉ ዝግባኣካ እዋን ምጥቃዕ እንተጀሚርካ ኣብ ሓደጋ ክትወድቕ ትኽእል ኢኻ። ኣብቲ ክተጥቅዕ ዝግባኣካ ግዜ ምዝላቕ እንተጀሚርካ ኦሮማይ ፈሽልካ ማለት እዩ። ክንዲ ዝኾነ መዓስ እንታይ ዓይነት ስጉምቲ ክትወስድ ከም ዘለካ ምፍላጥ ንመጻኢ ህይወትካ ኣብ ምውሳን ዓብ ግደ እዩ ዘለዎ። ኣብ ዓምዲ ዳየሪ ክረምቲ ኣብ እምባትካላ ኣብ ዕረፍተይ ዕልልል ዝብሉ ዛዕባታት ዳየሪ ቀሪቦም ይርከቡ። ኣብ ዓምዲ ደልኣባብ መበል 22 ዛዛሚ ክፋል ተኸታታሊ ዛንታ ጥሰት ለምበዕ ደምር መሰት ትፀንሐና። ኣብ ዓምዲ ዓማር ገስጋስ ትምህርታዊ ኣገልግሎት ኣብ ንዞባ ናቕፋ ብዝምልከት ምስ ሓላፊ ጨንፈር ትምህርቲ መምህር ጅምዕ ብኺት ዝተኻየደ ቃለ መጠይቕ ሰፊሩሎ። ሪፖርታጅ ዑደት ኣባላት ማሕበር ምትሕጋዝ ክፍለ ሰራዊት 96 ናብቲ ካብ 1983 ኣትሒዞም ን5 ዓመታት መመላእታ ምስ ጸላኢ ዝተሓናነቕሉ ድፍዓት ገድልን ዝኽርታቱን ቀሪቡሎ። ኣብ ዓምዲ ዕንጃረ መበል 3ይ ክፋል ትሕዝቶ ሌላ ምስ ተገዳሊት ኣድሓነት ዓንዶም ይጸንሐና። ኣብ ዓምዲ ምህሮ ወዓቦት ህግያ ኣበርክቶ መዋለ ህፃናት ንዝስዕቡ ደረጃታት ትምህርቲ መስርሕ መዕባለ ቋንቋ ትፈልጥሎ ንረክብ። ኣብ ዓምዲ ሸባብ ሪፖርታጅ ዑደት መንእስያት ንዞባ ናቕፋ ናብ ድፍዓት ቀሪብሎ። ኣብ ዓምዲ ተርቢያት ታሪክ ኣቦና ሼክ ዓብድልቃድር ኸቢረ ካብ ታሪክ ቀዳሞት ጥቕምን ጉድኣትን ቴክኖሎጂ ሓቅታት ብዛዕባ ኣካላት ወዲ ሰብ ዝብሉ ዛዕባታት ሰፊሮም ንረኽቦም። ኣብ ዓምዲ ፈንዓዳት ነፋዕ ወድ ዕትማን መንዩ ተዳሲሱ ይርከብ። ኣብ ዓምዲ ነፈት ኣመር መፀባበቒ ኬሚካላትን ጉድኣቶምን ዝምድና ሰባት ዝዘርግ ዘሎ ተጠቃምነት ብልሂ ቴሌፎናት ገለ ካብ ጥቕምታት ማስቲካ 10 ፍልሊ ይረኸብ ዝብሉ ዛዕባታት ይጸንሑና። ኣብ ዓምዲ ስፖትላይት ብጨንፈር መጽናዕትን ምርምርን ሚኒስትሪ ጉዳያት ወፃኢ ብሆርን ሬቪው ዝተባህለ ምድረገጽ ንዘይ ሕጋዊ ጠለብ ባሕሪ ኢትዮጵያ ምኽኑይ ንምግባር ዝተደርደሩ ሓሶታት ብጭቡጥ ዓለምለኻዊ ሓቅታት ዝተዋህበ መልሲ ቀሪቡ።

ይርከብ። ኣብ ኤርትራ መስርሕ ክታበት ንድሕነትን ህላወን ህፃናት ኣብ ምውሓስ ከም ቀንዲ መሳርሒ ኣብ ባይታ ዘግሃዶ ጭቡጥ ሓቅታት ተዘርዚሮም ኣለዉ። ኣብ ዓምዲ ኦፒንየን ጉዳኢ ባህሊ ክሽቦ ጠቕሊልካ ኣብ ቁራፅ ብሕጊ ብራኸ ንቕሓትን ሓበራዊ ስጉምትን ተጨቢጦም ዝርከቡ ዓወታት ኣተባባዕቲ ምዃኖም ተገሊፆም። ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪቡሎ። ኣብ ዓምዲ ኪዩንኤ ዝነቕሐ መንእሰይ ብሩህ መጻኢ ኣብ ትሕቲ ዝብል ኣብ ሳዋ ምስ ኣውሃትን ተሳተፍትን ኤግዚቢሽን ተምሃሮ ዝተኸየደ ቃለ መጠይቕ ሰፊሩሎ። ኣብ ዓምዲ ቁጠባን ዋኒነን ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ሓምሻ ክፋል ቀሪባ ኣላ። ኣብ ሓምሻ ክፋል ትሕዝቶ ረፈረንደም ንሕጋዊ መሰል ናፅነት ኤርትራ ዕላዊ ዝገበረ ዕዙዝ ፍጸመ በዚ ምዕባለታት እዚ ተስፋ ዝቆረፀ ስርዓት ደርጊ ብመንጎኛነት ፕሬዚደንት ኣሜሪካ ነበር ጂሚ ካርተር ምስ ህዝባዊ ግንባር ኣብ ዘተ ክኣቱ ተገደደ። ይኹን እምበር ብምሉእ ናፅነት ኤርትራ ክእመን ትብዓትን ቅርብነትን ኣይረኣየን ክንዲ ዝኾነ እቲ ዘተ ዝኾነ ፍረያ ይምፀአን። ድሕሪ ምድምሳስና ደውእዝ ናብ መድረኽ እስትራቴጂያዊ መጥቃዕቲ ዝተሰጋገረ ሰራዊት ህዝባዊ ግንባር ኣብ ልካቲት 1990 ስርሒት ፈንቅል ብዝተሰሚየ ሰፊሕ ወታደራዊ ወፍሪ ኣብ ምብራቃዊ ጎላጉል ዓሪዱ ንዝነበረ ሰራዊት መግዛእቲ ኢትዮጵያ ፅራሪጉ ንፅርግያ ኣስመራ ባፅዕ ድሕሪ ምብታኽ ብ10 ልካቲት ንወደባዊት ከተማ ምፅዋዕ ተቆፃፀራ። ኣብ ከበሳታት ኤርትራን ክረንን ዝነበረ ሰራዊቱ ድማ ክሳዱ ተሓኒቑ ምስ ኣዲስ ኣበባ ርክቡ ብነፈርቲ ጥራይ ኮነ። ኣብ ዓምዲ ሸባብ ንውስ ዓምዲ ሓሳባት ወርሒ ግንቦት ኣብ ዓውደ ኣዋርሕ ኤርትራውያን ልክዕ ከም ፈላሚት ወርሒ ናይ ሓዳስ ዓመት እያ ብድምቀት እትኽበር። እቲ ምንታይ እታ ደልሃመት ናይቲ መሪር እዋን ተቐንጢጡ ባናሓርነት ዝተረጋገፀላ ወርሒ ስለ ዝኾነ እታ ወርሒ ብምልእታ ዝሓቆፈቶ መዓልታት ናይ ናፅነት መዓልታት እዩ። እቶም ነቲ መሪር ናይ ጭኮናን መግዛእትን ኣደራዕን ሕሰብን ገዛእቲ ዘይርከብናሉ መንእስያት ነዛ ዕለት ብምልኣትና እነስተማቕራ። እቲ ምኽንያት እቲ እተሓልፈ መስገደል ብታሪክ ክዝንቶ ጥራይ ስለ ዘስካሕክሕ እንቋዕ ናፅነት ኮነ ኢልና ስለ ንሓሰብ። ንስለ ዝተኸፍለልና ዋጋ እናመስገና ድማ ቅንናፅነትና ብደስታን ፍስሓን ተመሊእና ነሕልፎ። ኩሉ ዜጋ ናይዚ ሃገር ብናፅነት ይሓስብ ይሰርሕ ሰላናፅነት። ኣብ ወርሒ ግንቦት ንሃገራዊ ባንዴሮኦም ብኹርዓት ዘወዛውዙ ህፃናት ንስለናፅነት ዝገጥሙ ዝፅሕፉ ስነ ጥበበኛታት ብኸበሮን ደበላን ዝሕገሱ ኣዴታት ኣቦታት ብኹርዓት ዝተመልኡ መንእስያት ብሓፈሻ ይዕበ ይንኣስ ሓገሱ ካብ ምግላፅ ዝበኩር የለን። መለክዕ ግዜ ዝኾነ ሰዓት ከይዛዘም ይምነዩ። እቲ ሃዋህው ናፅነት ከም ኢሉ ክቕፅል ይሃርፉ። ነገረ ጀንደር ኣቦታ ስራሕ መረዳእታ ዝጠልብ ኣምር ኣብ ትሕቲ ዝብል ማዕረ ኣተሓሕዛዶ ምዕሩይ ውፅኢት ማዕር ዕድላት ወይ ባይታ ስለ ዝፈጠርካ ማዕርነት ተረጋጊፁ ክበሃል ይከኣል ዶ? ጀንደራዊ ማዕርነት ንምርግጋፅ ዝለዓለ ምጉት ተዳሲሱ ንረኽቦ። ከም መቐፀልትኡ ኣበርክቶ ጓል ኣንስተይቲ ብተምሳሌት ብኸምስ ስዕብ ተቐሚጡ ሰፊሩሎ። ኣብ ሻብዓይ ክፋል ዝኽሪ ዛዛሚ ኩናት ጉዕዞ ኣህዱና ናብ ኣስመራ ግንቦት 24/1991 ምሸት መኪና ውዕል መገሻኣ ቤተ ገርግሽ ስለ ዝነበረ ሙሉእ ብምሉእ ኣዕረፈት። ኣብዚ ቦታ እዚ ካበየ ግንባሩን በብመኣዝኑን መፂኡ ኣብ ፀቢብ ቦታ ዝተኣከበ ተጋዳላይ ፀጉሪ ርእሲ እዩ። እቲ ምብዛሕ ኣይመዛረበን። እቲ ስክፍታ ዝፈጠረ ጉዳይ ዳርጋ ነፍሲ ወከፍ ተጋዳላይ ከም መግለፂ ሓጎሱ ገሊኡ ሓዊ ዝመስል ሓባሪ ጥይት ገለ ተራጢት ብዘይምቁራፅ ናብ ሰማይ ገፁ እናተኮሰ ቶግ ተሮግሮግ ተሮግ የብል ምንባር እዩ። ነገራት ፅቡቅ ኣብ ዝኸደሉ ግዜ እዩ ዝያዳ ምጥንቃቅ ዘድሊ ንዝብል ብሂል ዘዘኻኽር ቅጥዒ ኣልቦ ተኽሲ ሓጎስ ዝደፋፍኦ ስምዒታዊ ብምንባሩ ሓደጋ ከየስዕብ ናይ ቅዱሳት ብፍላይ ናይ ሓለፍቲ ዓብዪ ስክፍታ ነበረ። ካብ ዝተበጊሶም ሓለፍቲ ብትርር ዝበለ ድምፂ ተኽሲ ቋርፅ ክብሉ ይስምዑ ነበሩ። ኣብ ዓምዲ ልምዓት ሳልሳይን ዛዛምን ክፋል ኩባንያ መጓዓዚ ሓራት ካቢናበይ ሰፊር ኣላ። ሪፖርታጅ ስነ ፍልጠታዊ ዋዕላን ሓፈሻዊ ጉባኤን ፋርማሴቲካዊ ማሕበር ኤርትራ ቀሪቡሎ።
ኣብ ዓምድያ ልኡስራ ህፃናት ሕርቃኖም ኣብ ምንፅብራቕ ዝወስድዎ ስጉምቲ ምህራም ወላዲ እንታይ ዓይነት ኣልያ ክግበረሉ ይግባእ? ክሽነ ስድራ ኣሰራርሓ ምቁር ሕብስቲ ኑቴላ ኣብ

ኣብ ዓምዲ ስድራ ቤት ምስ ወለደይን ስድራ ቤተይን ክረኸብ ተሓባበሩኒ ኣብ ትሕቲ ዝብል ዮሃንስ እዩ ዝበሃል። እዚ ስም ሚኒስትሪ ዕዮን ማሕበራዊ ድሕነትን ዝሃበ እዩ። ምክንያቱ ዮሃንስ ወለዱ ይኹን ቤተሰቡ ኣይፈልጥን እዩ። ኣብ ትሕቲ ሚኒስትሪ ዕዮን ማሕበራዊ ድሕነትን እዩ ኣብ ስድራ ቤታዊ ክንክን ጉጅለ ቆልዑ ማለት ግሩፕ ሆም እናተኣለየ ፈለማ ኣብ ድባርዋ ቀፂሉ ኣብ ደቀ ምሓረ ዞባ ደቡብ ካብኡ ኣብ እምባዶርሆ ዓብዩ። ኣብዚ ግዜ እዚ ወዲ 25 ዓመት ኮይኑ ዘሎ መንእሰይ ዮሃንስ ብዕለት 7 ሕዳር 201 እዩ ኣብ ቤተ ክርስትያን ቅዱስ ዮሴፍ ማለት ፌት ስታድዮም ኣስመራ ዝርከብ ሰዓት 7:50 ናይ ምሸት ተደርቢ ተረኺቡ። ሽዑ ዮሃንስ ወዲ 5 መዓልቲ ኣቢሉ ይኸውን ነይሩ። ደናግል ቅዱስ ዮሴፍ ድማ ብጨርቂ ተጠቕሊሉ ረኸበኦ። ካብኡ እተን ደናግል ቅዱስ ዮሴፍ ናብ ራብዓይ መደበር ፖሊስን ሓቢረን። ራብዓይ መደበር ፖሊስ ድማ ናብቲ ቦታ ብምኻድ ነቲ ህፃን ኣምፂኡ ናብ መካነ ህይወት ሆስፒታል ህፃናት ኣስመራ ብምውሳድ ዘድሊ ሕክምናዊ ክትትል ከም ዝረክብ ተገይሩ። መንእሰይ ዮሃንስ ብቓላቱ ከም ዝኽብል እዩ ዝገልጽ። ስድራይ ክደሊ ዘበገሰኒ ምክንያት ክንዲ ሰብ ኣኺለ ስለ ዘለኹ መንነተይ ንምፍላጥ እዩ። ኣቦይ ኮነ ኣደይ ፀገም ስለ ዝረኸቦም ገሪፎምኒ ዳኣ እምበር ጸሊኦምኒ ወይ ፈንፊኖምኒ ከም ዘይኮኑ እርዳኣኒ። በዚ ከዓ ኣብ ልዕሊ ወለደይ ብፍላይ ወላዲተይ ዝኾነ ቂምታ ከም ዘይብለይ ክገልጽ ፈቱ። ስለዚ ወለደይ ብሂወት እንተ ደኣ ሃልዮም ሽግረይ ተረዲኦም ክሓቕፉንን ኣለና ክብሉንን በዓል ዓብ ተስፋየ። ብኻልእ ሸነኽ ምስ ኣቦይ ክረኸብ ሓጉዝኒ ብዝብል ጸጉ ተኸስተ ተስፋ ዝጊ ተወልደ ብርሃንያ ትበሃል። ኣብ ኣስመራ ከባቢ ዕዳጋ ዓርቢ ኣብ 1987 ተወሊዳ ኣብኡ ዓብያ። ወላዲታ ድማ ወይዘሮ ኪሮስ ተስፋይ ትበሃል። ጸጉ ኣብዚ ግዜ እዚ በዓልቲ ሓዳርን ኣደ 4 ውሉድን ኮይና ኣብ ከተማ ኣስመራ ትቕመጣላ። ጸጉ ምስ ሓዳራን ደቃን ማሚቋኳ ብፍቕርን ሰላምን እትነብር እንተላ ንወላዲኣ ማለት ኣቦኣ ስለ ዘይትፈልጦ ግን ኣቦይ መን እዩ? ስድራ ቤት ኣቦይ ከ መን እዮም? ዝብሉ ሕቶታት ወትሩ ኣብ ዝኽሪ ሓሰባት ተሰላስሎም። ፍቕሪ ናይቲ ብዓይና ዘይረኣየቶን ንሱ ዘይረኣያን ኣብ ከርሲ ድኣን ከላ ከይተወልደት ዝሞተ ወላዲኣ ድማ ኣብ ውሽጣ እናረበሻ ኣብ ናፍቆትን ትዝታን ተኣቱ ተጠቒሱ። ኣብ ዓምዲ ትንታነ ዜና ውሳነ ምስሓብ ሰራዊት ኣሜሪካ ካብ ጀርመን ከም ዛዕባ ተላዒሉ ይርከብ። ወታደራዊ ህላው ኣሜሪካ ኣብ ጀርመን እንተብቂዑ ኣብ ጽላት ምክልኻል ኣሜሪካ ዘምጽኦ ለውጢ ይህሉ ዶ ይኸውን ዝብል ሕቶ ክለዓል ባህርያዊ እዩ። ብመሰረቲቶም ተንተንቲ ብርግጽ ክህሉ ይኽእል እዩ። ምክንያቱ ኣብ ዝሓለፈ 4 ዓመታት ኩናት ዩክሬን ዋና ቤት ጽሕፈት ወታደራዊ እዚ ኣሜሪካ ኤውሮጳ ኣብ ጀርመን ነይሩ። ብዘይካዚ ኣብ ኩናት ኣፍጋኒስታንን ኢራቅን ዝተዋግኡ ወታደራት ኣሜሪካ ኣብ ከተማ ላንስቶል ጀርመን ኣብ ዝርከብ ማእከል ጥዕና ኣሜሪካ እዮም ዝሕከሙ ነይሮም። ብተወሳኺ ኣብ ኤውሮጳ ዝርከብ ኒኮሎሳዊ ኣጽዋር ኣሜሪካ ቀንዲ መደበሩ ኣብ ጀርመን እዩ። ብዘይካዚ ብመሰረቲ ቻንስለር ጀርመን ነበር ኦላፍ ሾላዝን ፕሬዚደንት ሕቡራት መንግስታት ኣሜሪካ ነበር ጆ ባይደንን ኣብ 2024 ዝኸተምዎ ስምምዕ ኣብ 2027 ኣሜሪካ ነዊሕ ርዕቀት ዝውንጭፍ ቶማሃውክ ዝተሰሜ ሚሳይል ኣብ ጀርመን ክትከልዮም ተሰማሚዖም ነይሮም። ይኹን እምበር ቻንስለር መርዝ ኣብዘን ዝሓለፈ ቀረባ መዓልታት ኣሜሪካ ብሰንኪ ኣጋጢምዋ ዘሎ ሕፅረታት ናይዚ ዝተጠቕሰ ሚሳይል እቲ ናይ ምትካል መደብ ኪንዮ 2027 ክሰጋግር ከም ዝኽእል እዩ ኣሚቱ ይርከቦ። ጽንዓትና ወሕስና፣ ጽንዓትና፣ ጽንዓትና፣ ጽንዓትና። ኣብ ዝሓለፈ 35 ዓመታት ምስ ጽንዓት ህዝቢ ኤርትራ ተራጺሞም ዝበርዓኑ ተጻብኦታት ጸብጺብካ ዝውዱእ ይኮኑን። ዝዓበየ መርኣያ ናይዞም ተጻብኦታት እቲ ግስጋሰ ውልዶን ትስፍውትን ሃገርና ብኣጋኒ ምቁጻይ ዝተፈነወ ቅሉዕ ወታደራዊ ወራር እዩ። ይግዳስ እቲ ዕንደራ ኣብ ቅልጽም መኸተ ህዝቢ ኤርትራ ሓቂቑ። እቲ ወራር ምስ ፈሸለ ድማ ነቲ ዝተፈጸመ ገበን ንምሕባእ ድምፅና ንምዕባስን ኣእዳውና ቀይድካ ናብ ርእሰ ምክልኻል

ርግኣት ንምዝራግን ውህደት ንምልሕላሕን ዝተኻየደ ሃቐነታት ዲፕሎማስያዊ ተነጽሎ ንምስግዳድ ባህላውን ማሕበራውን ብርዛ ንምንጋስ ስም ደዊንካ ንምሰይጣን ዝተኻየደ ስነ ኣምራዊ ኩናት ኩሉ ዕላምኡ ነቲ ብዓረርን ሓውን ዘይተኻእለ ጽንዓት ህዝቢ ኤርትራ ምልሕላሕን ምጽዓድን እዩ ነይሩ። ሃገርን ህዝብን ብድኽነትን ዓፅቦን ቁጠባዊ ሕሰምን ተሸጊሩ ምእንቲ ክሰቕን ክነዓዓብን ክስደድን ካብ ዓበይቲ ልምዓታዊ ወፍርታት ምዕንቃፅ ጀሚርካ ክሳብቲ ኣብ ወፃኢ ርሂፁ ዝነብር ዘሎ ዜጋ ንቤተሰቡ ዝሕውሎ ገንዘብ ንምሕናቕ ክካየድ ዝፀንሐ ሽርሕታት ድማ ዕላማኡ ዓቕሚ ከይነሰስን ንምሕንኳል እዩ። ኣብ ዓምዲ ማህደር ጀጋኑ መበል 25 ክፋል ወራር ቀይሕ ኮኸብን ተኸይላ ቀይሕ መስመርን ኣብ ምክልኻል ተጸሚዱ ዝነበረ ህዝባዊ ሰራዊት ብሰንኪ ካብ ጸላእ ዘጋጠሞ ተደጋጋምን ቅጸልን መጥቃዕትታት ዓቕሚ ሰቡ ስለ ዝተጓደለ ቦታታት ንምዕፃው እውን ብዘይ መጠን ይሽገር ነይሩ። ኣገዳስን ዝበሃል ቦታታት ጥራይ ብ2-3 ተጋደልቲ እናዓፁኻ ካብ ካልእ ጋንታታትን መሰርዕን እናሰሓብካ ውግእ ዝፀዓቆ ቦታታት ይዕፆ ነይሩ። ውግእ እናተኸየደ ማዕሪ ማዕሪኡ እናተቀዳደምካ ድፉዓት ይስራሕ ስለ ዝነበረ ብመጠኑ ካብ ደብዳብ መዳፍዕ ምክልኻል ይግበር ነይሩ። ህዝባዊ ሰራዊት ኣብ ኣጋብ መወዳእታ ናይቲ ወራር ድፋዕ ብምስራሕ ነቲ ቦታ ብምምላኽን ምፍላጥን ክሳራታት እናውሓደ ይኸይድ ነይሩ። ኣብ ዛዛ ምክፋል ረፈረንደም ንሕጋዊ መሰል ናጽነት ኤርትራ ዕላዊ ዝገበረ ዕዙዝ ፍጻመ ብቁፅሪ ውሑድ ግን ከኣ ተባዕ ህዝቢ ኤርትራ ኣብ ገዛ ዓቕሙ ብምምርኳስ በይኑ ኣንጻር ብዓቕሚ ኣዝዮም ጸብለል ዝብልዎ ሓይልታት ገጢሙ መሰል ርእሰ ውሳነኡ ከረጋግጽ መስዋእቲ ልዕሊ 65,000 ብሉፃት ተጋደልቱ ከፊል እዩ። ብግፍዕታት ጸላኢ ዝሃለቑ ሰላማውያን ሰባት እውን ብ10ታት ኣሽሓት ዝግመቱ እዮም። ኣብ መወዳእታ ግን ህዝቢ ኤርትራ ነዝረዚን ዋጋዚ ከፊሉ ንኣሳት ፍርቂ ዘመን ኣብ ቅድሚኡ ከም ዓብዪ እምባ ተገቲሩ ዝነበረ ዕማም ምብራር መግዛእትን ምርግጋፅ ናጽነትን ልኡላውነትን ብኣንጸባረቂ ዓወት ዛዚምዎ። ህዝቢ ኤርትራ ብገዛእ ቅልጽሙን ጅግንነታዊ ምኸትኡን ኣኽሊል ሓርነቱ ይድፋእ እምበር እምነቱ ወትሩ ኣብ ሕጊ እዩ። ኢትዮጵያ ኣብ ልዕሊ ኤርትራ ዝፈጸመቶ ግሰት ፌደሬሽንን ቅሉዕ ጎበጣን ንብረታዊ ቃልሲ ህዝቢ ኤርትራ ሕጋዊ መኸተ ዝገብሮ እዩ። በዚ ድማ ህዝቢ ኤርትራ ብወታደራዊ ሓይሊ ናጽነት ምርግጋጹ ሕጋዊ ነይሩ። ይኹን እምበር መሪሕ ውድብ ህዝባዊ ግንባር ናጽነት ምርጫ ናይ ኣባላቱ ማለት ተጋደልቱ ጥራይ ዘይኮነ ናይ መላእ ህዝቢ ኤርትራ ድሌት ብምዃኑ ብዕሊ ከረጋግጽ ኣብ ሚያዝያ 1993 ወከልቲ ውድብ ሕቡራት ሃገራትን ካልኦት ኣህጉራውያን ተዓዘብትን ዝተረኽብዎ መላእ ህዝቢ ኤርትራ ብልዑል ሃገራዊ ወንን ንቕሓትን ዝተሳተፎ ህዝባዊ ረፈረንደም ኣካየደ። ኣብ ዓምዲ ጥዕና ዘቤታዊ ፍወሳ ነድሪ ሓናት ዝምልከት ሓበሬታ ሰፊሩሎ ጨው ዝተሓወሶ ልብጥ ዝበለ ማይ ተጠቒምካ ጉራዕራዕ ኣቢልካ ኣፍካን ጎረረኻን ምሕጻብ ብሰንኪ ሓናት ነቐይፁን ዘሎ ጎረሮ ኣብ ምጥላልን ምፅራይን በቲ ሓደ ኣካላትና ነቲ ረኽሲ ንምቅላስ ከምዝ ነጥፍ ብምግባር በቲ ካልእ ነድሪ ሓናት ኣብ ምፍዋስ ልዑል ትራይ ዘለዎ። ኣብ ሓደ ኩባያ ሻሂ ሓደ ማንካ ጣውላጨው ብምሕቃቕ ነዚ ኣገባብ ፍወሳዚ መዓልታዊ ደጋጊምና ከነካይዶ ይከኣል። ነቲ ጨው ዘለዎ ማይ ክንውሕጦ የብልናን ይርከቦ። ኣብ ዓምዲ ንቑሕ ደመና ኣብ ቅኑዕ መትከል ከም ዘሎና ብኸመይ ንፈልጥ ተመሊሱሎ። ኣብ ቅኑዕ መትከል ከም ዘለና ኣብ መራኸቢ ብዙሓን ወይ ማሕበራዊ መራኸቢታት ዘይኮነ ንውሽጡና ክብርታትና እምነትና ብዓብኡ ከዓ ታሪክና ብምውካሲና ከነረጋግፅ እንኽእል። ናይ ትማል ፍጻመታት ናይ ሎሚ ፍጻመታት ወሊዱ ናይ ሎሚ ፍጻመታት ከዓ ናይ ፅባሕ ኩነታት ክወልድ እዩ። ስለዚ ንሕና እውን ኣካል ታሪክ ኢና። መትከልና ናይ መጻኢ ታሪክና ከም ዝኾነ ኣሚንና ቅኑዕን ንጹርን መትከል ድኣ ይሃልወና። ሰባት ክሳብ ዝኾና ካብ መትከልና ከይንንቀሳቐስ ከዓ ጸበል ናቕፋ ካብ ጅባና ኣይንፍለ። ርሑስ ቅንያት ናጽነት ብምኽንያት ቅነ ናጽነት ገለ ኽፋል ድሕሪ ዝናብ እትብል ግጥሚ ኤፍሬም ሃብተጽዮን ወዲ ገደ ጆባ ክንብለኩም። ጸበል ናቕፋ ንጸጉለይ ከይቅሰብ ከይዕሰብ ከይጸግብ ከይዓግብ ጸበል ናቕፋ ንጸጉለይ ፈይፈይ ኣብሉለይ ዛንታት ማሊ ሕለኽላኽ ምስ ተፈጥሮ ምትህልላኽ ምስ ሰብ ስርሖ ምድልላኽ ብመውጋእትን መስዋእትን ንመቑሕን ማእሰርትን ንፍርድን ራዕድን ምስዓር

ብምንባሩ ዘይወዳእ ለይትን ቀትርን ምቁርን መሪርን ፈተነን ሰብን ተደማሚሩ ኣቐንዛዊ ነበረ ዋግኡ ብመንፅሩ ትማሊ ዝተሰከምክዎ ወይቲ ኣብ ዝባነይ ዝረዕርዕዎ ናይ ታሪክ በደላት ዝርያ ሓያላት ስዒረ ዘይኣለኹ በሰላታት ረስዐ ኮይነ ከይደንን ከይዕሰብ ኣንጻር መትከል ገድለይ ከይቅሰብ ጸበል ንጸጉለይ ምስ ሕልናይ ክመሓሰብ ካብ ሓመድ ናቕፋ ካብቲ ናይ ራእይ ናይ ዕላማ ካብቲ ናይ እምነት ናይ ብጻይነት ካብቲ ናይ መብፅዓ ኣንጻር ወፅዓ ካብቲ ንዓይ ንዓይ ነውሪ ምቅድዳም ንመስዋእቲ ዝረኣየ ሓመድ ንጸጉለይ ፈይፈይ ኣብሉለይ ካብቲ ዓፅመ ስግኦም ዝኸስከሰ ብደሞም ዝተርከሰ ካብቲ መንፈሶም ዝወረሰ ሕልሞም ዝተተርኣሰ ካብቲ ልዋም ድቃሶም ዝወሰደ ታሪክ ዝወለደ ንጸጉለይ ካብቲ ሓመድ ናቕፋ ነዛ ሕልናይ ክዕርፋ ኣባላት ግንባር ወፃኢ ኣብ መኸትን ፅንዓትን ከም ወትሩ ዕዙዝን ቀጻልን ተሳትፎኦም ዝደስስ ቀዳማይ ክፋል ትሕዝቶ ይጸንሐና ኣብ ዓምዲ ወቕፋ ፍንያ ቅነ መንስያት ተምሃሮ ኣብ ዞባ ደቡብ ኣውቂሕ ባሕሪ ዝተፈላለዩ ኣፍልጦ ዝረኸቡ ዓለም ለኻዊ ስነ ጥበባዊ ፍርያትን ኣስፌራ ትርከብ ኣብ ዓምዲ ሸባብያት ናጽነት ኤርትራ ብከቢድ መስዋዕቲ ዝተረጋገፀን ብምልኣት ዘለዎ ድምፂ ሓፋሽ ህዝቢ ዝተረጋገፀን ምዃኑ ተገሊጹ ይርከብ ኣብ ዓምዲ ኩርናዕ ተምሃሮ ካብቲ ድንቂ ኒኮላስ ተስላ ንህይወትና እንቕስሞ ምህሮ ሓሙሽተ ተዘርዚሮም ኣለዉ ኣብ ዓምዲ ፍረ ጻዕሪ ጽላት ሕርሻ ኣብ ጉዕዞ 35 ዓመት ኣብ ዛዕባ ምዕቃብ ሓመድን ማይን ዘተኮረ ጽሑፍ ንረክብ ኤርትራ ትርከበሉ ኣከባቢ ብባህሪኡ ንደርቅን ምድረ በዳነትን እተቐልዐ ብምዃኑ ንሃገርናን ከማና ዝኣመሰለ ሃገራትን ንጥፈታት ምዕቃብ ማይን ሓመድን ምርጫ ዘይኮነ ግዴታ ንምቕጻል ህይወትን ሕርሻዊ ልምዓትን እዩ ካብዚ ሓገዚ ብምብጋስ ድማዮም መንግስትን ህዝብን ኤርትራ ንምዕቃብ ሓመድን ማይን ከምኡውን ምስራሕ ከዘንቲ ማያት ካብ ዓበይቲ ቀዳምነታት ሰሪዖም ብልዑል ንጥፈት ክሰርሕሉ ዝፀንሑን ዘለውን በዚ መሰረት ኣብዚ ሓለፉ 35 ናይ ናፅነት ዓመታት ዝተኻየዱ ንጥፈታት ምዕቃብ ሓመድን ማይን ብቁፅሪ ይኹን ብስፍሓት ቀለልቲ ከም ዘይኮኑ ሰነዳት ሚኒስትሪ ሕርሻ የረጋግፁ ኣብ መበል 7ይ ክፋል ዝኽሪ ዘዛሚ ኩናት ጉዕዞ ኣህዱና ናብ ኣስመራ ካብ ዝስለፍ 14 ዓመታት ዝገበረዩ እንተዳ ኢልና መሳልፍትና ማለት እዩ ብዝኾነ መንዳእ ኮይኑ በልኩ ንምጥላል እቶም ምስ መራሕ መኪና ዝነበሩ ኣቦ ካብ ምግራም ዝነቐለዩ ዝመስል ክሳዶም ከም ቅፅበት ናባይጠውዮም ብሓቂ 14 ዓመታት ኣብ ገሊ ጌርካ ክተብቃዕ ብዘይ ዝኾነ ዕንቅፍ ትወዲእካዮ እሞ ዝወድና ድማ ኣብ ርእሲ ምድሪ ኣሎ ማለት እዩ በሉ ውሽጦም ተስፋ ብዝነግር ኩነት ቀፂሎም እከለ ወዲ እከለ እዩ ነዊሕ ቀጢን ፅቡቕ ደርግስኒ ካብዚ ካብ ቤት ትምህርቲ ካምቦኒ ተምሃሪ 12 ክፍሊ ከሎ ይወፅዩ ከመይ በሊሕ ቆልዓ ነይሩ መስለካ ብምባል ዝርዝራት ደርግሑ እዚ ዝርዝራት እዚ ምንም ዘይጎደሎ ንፁር ብምንባሩ ንዓይ ኣይሓድሰንን እንትኾነ ግን ኣብ ወራር ባሕሪ ነጋሽ ኣብታ ኣባ ኣልጌን ዝተሰውአ ምዃኑ ስለ ዝፈለጥኩ ከም ኳረንቲ ዝሓስኩ ተዘዝበለኒ ካብዚ ንምምላጥ ከም ዝሓስብ ዝግድሕር ምባል ገለ ዘለዎ ክፍለ ሰራዊት ወይ ኣሃዱ ኣይትፈልጡን በልክዎም ካብቲ ጉዳይ ንምህዳም ተጠቂሱ ኣብ ዓምዲ ተርሞማ ዕላል ምስ ሃብሮም ሕቶ ዝተመሰቀሉ ቃላት ጭርሖታት መዓልቲ ናፅነት ኤርትራ በብዓመተ ምህረቱ ውድድር ሩቢክስ ኪዩብ ሰፊሮም ይርከቡ ኣብ ዓምዲ ደቂ ኣንስትዮ ጅግንነት ቀዳሞት ደቂ ኣንስትዮና ዝብል ዛዕባ ሰፊሩኣሎ ናብ ሃገርና ምንስ ኢልና ምስ ንምልከት ኪንዮዘን ኣርዑት መግዛእቲ ኢትዮጵያ ንምስባር ኣብ ዝተኻየደ ልዕሊ ርብዒ ዘመን ዝወሰደ ዕጥቃዊ ቃልሲ ዝተሳተፋን መስተንክር ቅያታት ዝፈፀማና 7 ደቂ ኣንስትዮና ኣብ ዝተፈላለየ ዘመናት ጀጋኑን ሰብ ታሪክን ዝኾና ብዙሓት ደቂ ኣንስትዮ ከም ዝነበረና ይዝንቶ እዩ የግዳስ ታሪኸንን ቅየአንን ብግቡእ ከይተተረኸዩ ተጎሲዩ ክሓልፍ ፀኒሑ በዚ ከዓ ስእሊ ታሪክና ሙሉእ ኮይኑ ክረአ ኣይፀንሐን ክበሃል ይከኣል ካብቲ ብዙሕ ኣብነታት ታሪክ ደቂ ኣንስትዮ ሃገርና ውሑድ ንምጥቃስ ኣብታ ኣብ 1905 ብኢጣልያዊ ሩፌሎ ፐሪኒ ተጻሒፋ ዝተሓትመት መረብ ምላሽ ዘርእስታ ኣገዳሲት መጽሓፍ ተመዝጊቡ ዝርከብ ሓጺር ታሪክ ወይዘሮ ኤለን ሓጎስ ኣደ ራእሲ ወልደንኪ

ምርኣይ ከኣል። ኣብ ዓምዲ ምን ሁና ውህናክ ዝተፈላለዩ ኣገረምቲ ፍፃመታት ዓለም ሰፊሮም ይርከቡ። ኣብ ዓምዲ ዝርዓወ እቅትሳድ ብሩህ መጻኢ ከባቢ እም ሓጀር ዘእምቱ ፀጋታት ብዝምልከት ምሳ መሓዳሪ ከባቢ እም ሓጀር ኣቶ ተስፋ ኣለም ዓንዶም ዝተኻየደ ቃለ መጠይቅ ሰፊሩ ኣሎ። ኣብ ዓምዲ ውሓት ኣልጤፈል መኽፈቲ ስነ ስርዓት ሰሙን ኣብያተ ትምህርቲ ብምኽንያት መበል 35 ዓመት ፅምብል ምስ መምሃራንን ተምሃሮን መዋእለ ህፃናት ዝተኻየደ ርክብ ቀሪቡ። ኣብ ዓምዲ ኣልተቓሪር ርክበታትን ምዞታትን ዓውዲ ሕክምና ሰፊሮም ኣለዉ። ኣብ ዓምዲ ስፖትላይት ሚኒስተር ዜና ኣቶ የማነ ገብረ መስቀል ምስሊ ኤርትራ ንምድጓን ብዝተፈላለየ ረቂቕ ኣገባባት ዝተመስርሑ ጸለመታት ከም ሓቅን መወከስን ክውሰዱ ርትዓውነት ከም ዘይብሉን ጭብጥታት ኣሰኒው ብምግንዛብ ንተኽእሎታት ምምሕያሽ ናይ ምትሕብባር ባይታ ባብ ዘርሑ ጭቡጥን ውድዑን ምንባባት ወሳኒ ምዃኑ ኣብ ጋዜጣ ኤርትራ ፕሮፋይል ኣብ ዝወፀ እዋናውነት ሓልዩ ዝተመሓየሸ ጽሑፍ ኣገንዚቡ። ኣብ ኤርትራ ዘለቒ ሕርሻዊ ምዕባለ ኣብ ምርግጋጽ ዝካየድ ፃዕሪ በብእዋኑ ውፅኢታውነቱ እናዓዘዘ ይኸይድ ምህላው ኣብ ዓምዲ ስፖትላይት ተገሊጹ ይርከብ። ኣብ ዓምዲ ካልቸራል ሄሪቴጅ ኣብ ኤርትራ ዝርከብ ሃይማኖታዊ ምቅዳውን ስኒትን ተዳሲሱ። ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ መሃዝነት ንሃገራዊ ልምዓት ምህንድስናዊ መፍትሒታት ንኮማዊ ውድሆታት ብዝብል ንራእይን ተልእኾን ናይቲ ኮሌጅ ዘንጸባርቕ ቴማ ብ7 ግንቦት መዓልቲ ምህንድስና ዘኪሩ። ኣብ ዓምዲ ኪዌንዲኤ ራብዓይ መምርሒ ፍቓድ ተሽከርከርቲ እትውንን ጓል 26 ዓመት መንእሰይ ሮዳስ ሙሴ ምርቕቲ ዓውዲ ስታቲክስን መምህር ትምህርቲ መምራሕ መኪና ናይ ቀዳማይን ሳልሳይን ደረጃታት ተላልያ ትርከብ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላም።

ቲኒዮ ምድናቕ ዝወስድ ስነ ጥበባዊ ስራሓት እዩ። ኣብ ሰገን ኣርት ጋለሪ ካብ 24 ክሳብ 30 ሚያዝያ ሓይሊ መርፍእ ብዝብል ተይማ ብቤተልሄም ዝወልዲ ዝቐረበ ምርኢት ቅብኣ ንኣስተማቕርቲ ጥበብ ማጋረጅኡ ኸፊት ቐኒዩ።

0: ኣብዚ ኤግዚቢሽን ሒዘ የመፂሮ ኣለኹ ስራሓት እኳ ናይ መርፍእ ስራሓት እንዲ እዚ ናይ መርፍእ ስራሓት መጀመርታ ብዛ ሃገር ንመጀመርታ ግዜ እዩ ዝቐርብ ደሎ እዚ ዓይነት ኤግዚቢሽን ንዓይ ከዓ እታ መርፍእ መታዕቢተ እያ ዋስ ምሳይ ድመፀት መሓዛ እያ ሕጂ ኣብቲ መጀመርታ ክጅምር ከለኹ ዳርጋ ሕብሪ ናይ ኢንግሬቪን ስራሓት እውን ነይሩ ገለ ኣብ ኮምኢታት እየ ፀኒሐ ሕብሪ ርሳስ ገለ ኣብ ኮም እየ ፀኒሐ ሽዑ ድሓር ግን ስምዒት ደይብሉ ክኾነን ጀሚሩ በቲ ድፈልጦ ዓይነት ሜዲማ ይኮንኩ ንጥቀም ነይረ እዚ ናይ መርፍእ ሃንደበት ድመፅ ሓሳብ እዩ ናይ ኢንግሬቪንግ ክሰርሕ ምጀመርኩ ገለ ዋርኢፍ እታ ድፈልጣ መርፍእ ከ እንታ ክትሰርሕ ትኽእል ሽዑ ናፍቲ ድሞ ፈልጦ ከዕብዮ ድኽእል ነገር ከዓ ክምለስስከ ሽዑ እቲ ናይ መርፍእ ስራሓት ጀሚሮዮ የሕኩሰኒ ከዓ ጀሚሩ ከምዚ ውዱእ ስራሕ ክሪኦ ምስ ጀመርኩ ሲ ልዕሊቲ ብሕብሪ ብርሳስ ገለ ድገብሮስ ኣብቲ ናይ ኒድል ስራሓት ክኾን ከሎ ናይ መርፍእ ስራሓት ክኾን ከሎ ሲ ከምዚ ናቹራል ኮይኑ ይስምዓኒ ናተይ ነገር ኮይኑ ይስምዓኒ ጀሚሩ ደን እንዲብ ክሰርሕ ምጀመርኩ ከዓ ስራሓት እውን ይበዝሕ እዩ ሞ ደየላልዮ እዚ ዓይነት ስራሓት እዚስ ሞ ከዓ ሓድሽ ካብ ኮነ እቲ ሰብካ የ ተባባዓካ እዩ ምስ ረኣይዋ ከምዚ ክትሰርሒ ኣብ ርኢናዮ ክናይ ንፈልድና ገለ ክብለካ ምጀመረኻ ኦኬ እስካ ኤግዚቢሽን ገይረ ምስ ሰብ እንተተላለኹ እቲ ናተይ ውሽጣዊ ስምዒታተይ ምስ ሰብ ዲስካስ ተገበርኩሉኻ ከመይ ተቐባልነት ይረክብ ንምባል ወፂሮ ኣለኹ ሕ 21 እንዳርጋ ድኾነ ውሕዳ ስራሓት ሒ ዘቕሪበ ኣለኹ ግን ንመላለየ ብጣዕሚ ፅቡቕ
1: እዚ ሎሚ ምሳብ ዝተማዓረ ጥበብ እተላልዮ ዘላ ስራሓት ንኽዳሎ 4 ዓመት ከም ዝወሰደላያ ትዛረብ ንውሓት ግዜ ተገንዚብካ ብመርፍእ ንፈትልን ዝዳሎ ጥበባዊ ስራሓት ክብደቱ ንምግማት ኣየሸግርን
0: ታድደቐ ስራሕ ከይተረፈ በርፍእ ጌርካ ክትርቅማሲ ብዙሕ ግዜ ይደድሊ እቲ ሕብሪ ትመርፆ ኣብኡ ኩሉ እቲ ቤዚክ ነገራት እቲ ጨርቂ ንባዕሉ ትመርፆ ሕብሪ ናቱ እቲ ቴክስቸር ናቱ ምስቲ ስራሕ ክሰባምዓ ኣለዎ እሱ ግዜ ድወሰደለይ ኮይኑ ይስምዓኒናይ ንባዕሉ እቲ ኣሎ እቲ ውሽጣዊ ናትካ ባህ ድብሎ ዓይነት ስራሕ ሒዝካ ትመፅእ ኣለካ ቅድም ሲ ውሽጢካ ኢኻ ደስ ተብሎ ቅድሚ እቲ ድመፅእ ጋሻ ደስ ከተብሎ ምፍተን እንጂ ነዊሕ ድወሰደለይ ኮይኑ ይስምዓኒ እቲ ምርጫታት እዚዶ ይሓይሽ ንኽብል እምበር ድሌት ናተይ ነይሩ ደስ ኢል ንሰርሖ ስራሕ እዩ ነይሩ 4 ዓመት ወሲዱ ክብል ከለኹስ ዳርጋ ሓንቲ በዓልቲ እያ ነራ ንዓይቲ ክሪኦ ከለኹ ስተብተብ ደይብሉ ሪላክስ ኮንካ እቲ ኢንጆይ እንዳገበርካ እቲ ውሽጣዊ ናትካ እንዳንበብካ እዩ ነይሩ ሽታሓን እዩ ነይሩ
2: እዚ ስራሕ ማለት ብቕዲ ፍልይ ዝበለ እዩ ከም ተራቕባ ኣይኮነን ማለት ብሕብሪ ጌርካ ገለ ዝስራሕ ስራሕ ኣይኮነን መርፍእ ንፈትልን ክሳይ እንዳገበርካ እዩ እቲ ዓይነት ከዓ ማለት ከምዚ ቅድሚ ሕጂ ገለገለ ኣዴታት ገለ ዝሰርሖኦ ዝነበረ ዓይነት እዚ ርክያሞ ዝበሃል ገለ ከም እንዳገበርካ ዓይነት ስራሕ ሕጂ ሓደ ፎርም ሰሪሕካ ወይ ሓደ ምስሊ ትሒዝካ ስእሊ ክትሰርሕ ግን ዝሓተካ ዓቕሊ ማለት ካብ ዝርኢኻ ንምግማቱ ዘሸግር ኣይመስለንን እንታይ ዓይነት ዋጋ ከም ዝኸፈለት የረዳእካ እዩ እቲ ካብ ካልእ ዓይነት ቅዲ ቅብኣ ፍልይ ዘብሎ ከዓ ብሕብሪ ብብራሽ ብገለ ዘይምዃኑ እዩ እቲ ዓይነት ስራሕ ድሓር ነፍሲ ወከፍ ሕንፃፅ ብሕንፃፅ ከዓ ግድነት ብፈትሊ ክትሓልፎ ስለ ዘለካ ንስ እውን ኣህላኺ ይገብሮ ነቲ ዓይነት ቅዲ ማለት እዩ እወ ኣጋጣሚ ከምዚ ሕስበካ እየ ንሓንቲ ሕንፃፅ ርሳስ ጌርካ ሕልፍ ክትብላ ቀሊል ነገር እዩ ነታ ሕንፃፅ ብፈትሊ እንዳገበርካ ክትሰርሓ ግን እሞኻ ኸም ጌርካ ሙሉእ ስእሊ ክትውድእ ኣብ ገለገለ እሞኻ ሕጂ ከምዚ ሙሉእ ናይ

0: ሶፕ ዝመስል ኩሉ እቲ ከለርፉል ኮይኑ ቮሊዩም ዘለዎ ገለ ክትሪኦ ከለካስ እንታይ ዓይነት ዓቕሊ እዩ ትብል ኢኻ ማለት ከምዚ እንዳዓነ ክንዝኮፋ ይመበልኩም ከብል ነብሰ ኣብ ግምት የ ክሪኦም ከለኹ ማለት ነዊሕ ሃልክስ ወሲድላ እዩ ሕጂ እዚ ከዓ ውህሉል ናይ ካልእ ዓይነት ተመክሮ ስርሓ ምኳኑ ከዓ ርዳእካ እዩ
1: እዚ መጀመርያ ብጣዕሚ ንዓይሲ ከምዚ ገለ ደዝብል ነገር ርአ ምናልባት ቅድሚ ሕጂ ስራሕ ኤግዚቢሽናት ርኢና ኢና ክሳብ ንፉዓት ኣርቲስት ገለገለ ይህልው ይኾኑ ምናልባት ኣነ ደስ ዝበለኒ ናይ ቤቱ ሕጂ ዛረብ ንድሕር ኮይነ ግን ኣብ ፍሉይ ነቲ ስእል ተዲሳ ያ ሰሪሐ መስለኒ እቲ ንምስፋይ ንባዕሉ ሲ ካብታ ኣርቲ ወፃኢ ዓቕላ ሓትት ሕጂ ባስ በዳሂት ኮይና ተሰሚዓትኒ ብጣዕሚ ከኣድኒ ቀያ ምክንያቱ ስእሊ ሓሲብካ ሓሳብ ኩሉ ዋሂድካ ሲ መሊስካ ብዛዕባ ምስፋይ ገለመለ ካልእ ፕሮሰስ ስለ ዝኾነ ብዓይነ ከምኡ ከዓ ኣብ ካልእ ዓይነታት ናይ ኣርት ዲዛይን ገለመለ ከዓ ብዙሕ ፋሽናት ገለ ስለ ትግደስ ብዓይነ ከምኡ ብጣዕሚ ድኒቀያ ማለት እዩ ንዓይ ብጣዕሚ መሳጢ ነይሩ ማለት እዩ
2: ቤተልሄም ዘወልዲ ብጥበብ ዕድመ ንእስነት ኣፈሊማቶ ብጥበብ ድማ ጉዕዞ ህይወታ ትቕጽል ኣላ ዝተፈላለዩ ብኢደ ጥበብ ዝፈርዩ ስራሓት ኣብ መፍራያ ትነጥፍ ዝተፈላለዩ ኣብ ከባቢኣ እትረኽቦም ጥረ ነገራት ኣወሃሂዳ ኢደ ጥበባዊ ስራሓት ተፍሪ ተወሳኺ ኣብ ቅብኣ እውን ኢዳ ተንብር እያ ጥበባን ክእለታን ግን ፈልፋለ ስለ ዝኾነ ካብቲ ንሳ እትሕምብሰሉ ባሕሪ ጥበብ ሓንቢሳ ዝተፈላለዩ ጥበባዊ ስራሓት እያ ሒዛ ትወፅእ
3: እኳ ዳርጋ ቀንጠብጠብ እንዲ ካብ መጀመርቱ ርጋ ብስትሬት ከምዚ ክምሃራለን ወይ ክገብረለይኒ ኢለ ዝኣተ ኮ ነገር ኣይኮነን ናይ ማማ ኣሎ ገለ ፅልዋ ትሰርሐ ገለ ነገር ትሰርሕ ንኣንሹ ነገራት ዓበይቲ ነገራት ትሰርሕ ኣብ ገዛ ገለ ይርአ ምሽ ብወየ ደርጋ ኣትዮ ናይ እዝኒ ገለነን ኣንሽቱ ዕንቆ ጌርካ ኣለጋጊብካ ገለ ምስራሕ ገለ በዚ እየ ጀሚር እቲ ቤዚክ እጂ ኣብቲ ናይ እዝኒ ክንሪኦ ከለና እቲ መሰረታዊ ነገር ተጠቂመስ ከመይ ፅባቐ ይፈጥር ኣብታ ጓል ኣንስተይቲ የ መጀመርታ ክሰርሓሉ ፈቲና ሶል ናይ ጫማ እየ ድጥቀም እቲ ድጥቀመሉ መሰረታዊ ነገር ሲ ከም ዓብ ነገር ከምዚ መሪፀ ዘምፅኦ ነገር ኣይኮነን እታ ጓልሲ መሰረታዊ ነገር ተጠቂማ ሳብ ከመይ ፅቡቕ ትረአሳ እዩ መጀመርታ ደጀመረኒ ሽዑ ኣብ ናይ ሃማተ ደገፍ ስለ ዝረኸብ ናብ ትሕ ፅላት ሃማተኦ ኮይና ንደገ ምውፃእ ጀሚረ ሽዑ ዘርጊሕና ክነውፅኦ ምጀመርና ከዓ ፅቡቕ ተቐባልነት ኦኬ እሞ ክቕፅሎ ኣለኒ ኢለ ሽዑ እናተራቐቕ ኩሉ ከይደ ከመይ ይደርቕ ከመይ ገለ ብዙሕ ነዊሕ እናተራቐቕ ኩሉ ክኸይድ ጀሚረ ኣብቲ ናይ ቦርሳ እንድሕር ርኢነዮ ዳርጋ ንእሽተይ ከለኹ እየ ጀሚረት ከብኡ ምስራሕ ዳሓር ግን ከምዚ ደስ ዝብለኒ ነይሩ ዋላ ቦርሳ ናይ ኣጋይሽ ድመወፅ ገለ ተሰኪምካ ገለ ምካት ናይ ቦርሳ ነገርካ ዳሓር እናማዕበልኮ መፅ እጂ ኣብቲ ናይ ጨርቂ ይኹን ናይ ሰንተቲክ ዋላ እውን ናይ ሌዘር ናሓወስኩ ገለ ኢ ዝሰርሕ ዘለኹም ይ ቦርሳኻ
2: ዝተፈላለዩ ኩርንዓት ብምጥቃም ፍሉይ ጥበብን ሰሓብነት ዘለዎ ቅብኣታት እያ ኣዳልያ ብዘይካዚ ዝተጠቐመትሎም ቅድን ኣቀራርባን ኣብ ልቢ ተዓዘባይ ፍሉይ ጦብላዕታ ዝፈጥሩ እዮም ነይሮም ኣጠቓቐማ ሕብርን ኣሰኻኹዓ ምስልን ወዘተን ነቶም ቅብኣታት እናሻዕ ደጋጊምካ ንኽትሪኦም ዝዕድሙ እዮም
3: እጂ ኣሎ እቲ ናይ ማማ ፅልዋ ኣሎ ክብለክ ፀኒሐ ሰፊኣ ዲቫኖ ትሰርሕ ገለ ዘ ቤዚክ ብመርፍእ ዝስራሕ ነገራት ብጣዕሚ እያ ትሰርሓሎ እጂ ሃንደበት ኣይኮነን መፂን ኣላምድ ንብላ ነይረ ዋላ ንእሽተይ ነገራት ሒዘ መፂነ ተመርፍእ ፈትለሲ እዚኣ ከመይ ገይረ የ ክሰፍያ ናበይ ከብላ ዛ መርፍእ ገለ ከምኡ ብላ ነረት ንእሽተይ ከለኹ ሽ ዳሓር ሻርሻይ ክፍሊ ገለ ምስ በፃሕኩ ልዮን ጓል እንታይ ክትገብሪ ትኽእል ገለ ከምኡ ዲስካስ ንገብር ነርና ምስ ማማ ሽዑ ኣብ ቤት ምህርቲ ዋርሳይ ከለኹ መምህር ገብሪኤላ ክምህራ ጀሚረ ናይ ሻርሻይ ክፍሊ ክመሃር ኢለ ተመሃር ኢላ ትንሸ ሽዑ ኣብቲ መጀመርታ ይፈርሕ ነይረ ወላ ነታ መርፍእ ሲ ይፈርሓ ነይረ በቃ ከምዚ ይበቃ ኣብዘይ ኮንኪ እትዋስ ይሕልዋ ገለ ነይረ በቃ እታ መርፍእ ክርያ ውዕል ምስታስታይ ዳሓር ክርያ ምስ ጀመርኩ ግብርኤላ ደፊራ ትሕዞ ፅቡቕ ይመፀላ ገለ ከህንጥየ ንጀሚሩ ሸ ኣብዚ ናይ መርፍእን ናይ ሕብርን ድሕር ዳርኢነ ኣብቲ ሕብሪ ናቱ ፅባቐ ኣለዎ ናቱ ደብዝ ኣለዎ እቲ ዕንቆት ኣለዎ ንዓይ ክሪኦ ከለኹ ግን መርፍእ ትቐርበኒ ካብቲ ዝያዳ ከም ጓል ኮይነ ገለ ደይኮነስ ምሳይ ዝዓበየ ስለ ዝኾነ እታመርፍእ ነዊሕ ዝያ ከዓ ስለ ዝፀናሕኩ እጂ እቲ መሰረታዊ ነገር እዩ ከዓ ኣብ ገዛይ ክረኽቦ ዝኽእል እዩ እቲ ጨርቂ እቲ መርፍእን ፈትልን ዳሓር ኢኻ እንዳተራቐቕካ ትኸይድ እንታይ ዓይነት ፈትሊ የድሊ ይኸውን ነዚ ስራሕ እዚ እምበር ኣብቲ መጀመርታ ድኾነ ፈትሊ መርፍእን ጌርካ ኢኻ ትፍትኖ ሕጂ እሱ ነይርዎ ፅቡቕ ነገር በቲ በዚ ክረኽቦ ዝኽእል ነገራት ገይራስ እንታይ ፅባቐ ክፈጥር ይኽእል እዩ ነይሩ መጀመርታ ዳሓር ግን እንታይ እዩ ነዚ ስራሕ እዚ ደድልዮ እንታይ ከዚ ስራሕ እዚ ካብ መጀመርታ ኣሎ ዲኸ ዓለም ንለኸሰ ኣሎ ድዩ እዚ ስራሕ እዚ ዳሓር ኢኻ ትመራመረሉ ትጅምር መጀመርታ ኣብ ውሽጢካ ኢኻ ተስተማቕሮ ሕጂ ክሪኦ ከለኹ ኣነ ወርልድ ዋይድ ኣይተሰራሓሉ እንደሎ ያዳ በዓል ሜሪ ኢላንውድ ባህላ ኣብ 17 ክፍለ ዘመን ገለ ዝነበራ ጥራይን ሰሪሕናሉ ሓሊፈን እሰነየን ዕበይንኦ ነዚ ሞያ ክሪኦ ከለኹ ወርልድ ዋይድ ዋላ ግን ኣይተሰራሓሉ እንደሎ ውሕዳት ኣርቲስት እዮም ዘለዉ ኣብዚ ስራሕ እዚ ሕጂ ሞር ንዓይ እዚ ስምዒት ይህበኒ ክሪኦ ከለኹ ብኩሉ ሸንካቱ በቲ ቀረብ ይኹን በቲ ንዓይ ድመስል ምዃኑ ከዓ ታመርፍእ ድፈልጣ ኣቕሓ ምዃና ከዓ ንዓይ እዚ ዝያዳ ምርጫ ኮይኑ ይስምዓኒ እንዲያ እንዳታ ዝፈትዋ ቅባ እትርጉማ እቲ ኣላርም መበለየ ምክንያት ኣብ ኩሉ ናይ ህዝቢ ኤርትራ ተርእናይ ኣብ ኩሉ ክክርናዓ ደሎ ሲ ደርሆ ድሕርዳ ዘይኬርካ ስቲ ናይ ሰዓታት ነገር እዩ ድዝከረካ ንዓይ እቲ ናይ ሰዓታት ጥራይ ደይኮነ ዋላ እቲ ቀጻልነት ናይ ስራሕ እንኮላይ ደዘክረኒ ዓይነት ፍጡር እዩ ደሮ ኣሎ ደሮ ሓሚመ ኢሉ ኣይ ገድፎን ይምንቀም ሰዓቱ ኣይነጥርኒ ዋላ ታ ዝኸፍአ ድምፂ ውፅኡ ስየተሳእከ እዩ እቲ ባህሪኡስ ኣይገድፍኒ ዋላ ድኾን ኣይዕንቀፍኒ እታ ናይ ገደብ ናይ ሰዓት ክገብራ ዘለዎ ነገርሲ ይገብራ እዩ ኣለና ማስተይ ንሕና ከም ሰብ ኬንካ ስኻ ከዓ ሎሚ ገለ ኮይነ ኣለኹ ገለ ምክንያት ኣለና ሓንሳ ዓንሳስ ቀፃልነት ደለዎ ስራሕ ንሰርሕኒ ኢና ኣብ መንጎስ ትረክም ኢኻ ከም ሰብ ሕጂ ደሞመንት ደኸም ኩሉ ኣሎ ደርሆ ኣብ ርእሰይ እንታይ ኮይኑ ስ ዘየቋርፅ ዋይ ማስተይ እንታይ ኮይኑ እቲ ባህርናቱ ዘይገደፎ ኦኬ ኣነ ኣርቲስት እየ እንታይ እዩ ክቐፅለን ድኽእል ንዓይ እሱ እዩ ኣርቲስት ምዃነ እዩ ኦኬ ስለምንታይ ገርፎ ምክንያት ገይረ ስለምንታይ ገርፎ ቀፃልነ ዘለዎ ስራሕ ዘይሰርሕ ልክዕ ከምኡ እሱ እዩ ድመፀና ኣብ ርእሰይ እቲ ኣላርምሲ ኣብ ርእሰይ ኣለዎ ኩልሻ መነቓቕሐ ንዓይ ማለት እዩ ኦኬ ወጋሕታ ኮይኑ የተሳእካ ምሸት ኮይኑ ገለ እንታይ ኮይኑ እሱ ደይ ገርፎ ኣነ ከዓ ቀፃሊ ክኸውን ኣለዎ ትስራሐይ ከምኡ ኢለ ዝሓስቡ ዓይነት ፍጡር እዩ ንዓይ እቲ ናይ ሰዓት ገዲፍካ ማለት እዩ
2: ካብቶም ቅብኣታት ብምብጋስ ርድኢትን ኣተሓሳስባን እታ ስነ ጥበባዊት ብኣግኡ ትግንዘብ ሓደ ሰብ ውፅኢት ናይ ኣተሓሳስቡ እዩ ከም ዝበሃል ቀባኣይ እውን ሕብርታት ተጠቒሙ ህያው ዝኾነ ቅብኣ ከቕርብ እንከሎ ኣብ ውሽጢ እቲ ቅብኣ ኣተሓሳስቡ ከንፀባርቕን ኣብቲ ዛዕባ ዘለዎ ኣድናቆትን ተስተብህል
3: እቲ ስራሓት ዝበዝሐ እኳ ናይ ኣብቲ ናይ ባህላዊ ወይ እቲ ናይ ህዝቢ ኤርትራ ደተኮረ ዓይነት ስራሓት እንዲ ነይሩ እቲ ገዲኡ ከዓ ኢምፕሬሽን ናተይ ስምዒታት ዝሓቆፈ እዩ ነይሩ እቲ ዋላ እቲ ባህላዊ ኮይኑ ግን ስምዒታ ውሽጢሮ ኣሎ እቲ ንሕናስ ማስ ኣብ መዓልታዊ ሂወትና ደጋጥመና ነገራት የሓቁፈት ኢና ስፔሻሊ ከዓ ንዓይ ኣነስ ዝስማዓነ ነገራት ስእንታይ እዩ ሕረይታ መርፍእ ኣላ ኣቦታ ኣላ ማስ ንዓይ ዓብይ ተራ ኣለዋ እታ መርፍእ እትገብሮ ነገር ሰብ ሂወተይ እንታይ ፅልዋር ኣለዎ እያታ ኒድል ወርክ ነይራ እታ መርፍእ እትሓልፎ ኣሎ ኣብቲ ጨርቂ ገሊኡ ለማፅ ኣሎ ገሊኡ ሓርፋፋ ኣሎ ጨርቂ ገለ ብዙሓት ሰግር ሕጂ ልክዕ ከምኡ ኮይኑ ይስማዓኒ እቲ ፓርት ናይ ሂወተይ ከዓ ገሊኡ ሓርፋፋ ኣሎ ገሊኡ ለማፅ ኣሎ ገለ ከመይ እታ መርፍእ እትሓልፎ ንዕኡ ኣነኸ ከመይ ክሓልፎ ደለኒ እታ መርፍእ ንዕኡ ምስ ሓለፈት ሓደ ፅባቐ ትፈጥር እያ ኣብ ድኾነ ጨርቂ ኣነ ኸ እንታይ ዓይነት ፅባቐ ይፈጥር ደለኒ ኣብ ሂወተይ ልክዕ ከምታ መርፍእ ንምዃን እዩ ነይሩ እቲ ዕላማ እጂ እንታይ ሓሊፋ ኣነኸ ከምታ መርፍእ ኮይነ ዳሓለፍክዎ ነገራስ እንታይ ነይሩ ሽዑ እቶም ስምዒታት ክወፁ ኣለዎም ኣብዛ ናይ መጀመርታ ኤግዚቢሽን

እናተይሲ እሳ ተመርፍእ ትሓልፎም ነገራት ኣነ ኸዳ ሓለፍኩም እንታይ ፅባቐ ፈጢሮም ኣብ ሂወተይ ከስተማቐር ቲነር ኣለኹ ኣብታ ናይ መጀመርታ ኤግዚቢሽን እዩ።

ክቡራት ዓዘብቲ ደርፍና ትመፅእ ዘላ ንድምፃዊትና ፅብቕቲ ድምፃዊትና ዓባይ ድምፃዊትና ወይኒ ሰለሙን ዓደያ ትብል ኣብ ርሑስ ቅንያት ባዓልና ፅናት ይግበረልኪ ወይኒታ ሽኮር ናብ ደርፊና

0: ነጊሮማኣለዎ ማለት እዩ ምዃንቲ ማሉ ጓል ዓምር ክንኣቱ ከለና ርያትና እንድያ ላዝም ነጊራትታ ኣላ
1: ላስቕባል እንታይ ካ ጓል ዓምር ደልያትሉ ምስ በዓል ስኻዶ ትሕባእ ኢኸ ሓንሳብ ኣባ ጓይላ ትኸውን ሓንሳብ ቴብ ትቕይር ሓንሳብ ዓዳላይ ትኸውን
0: መረድና ኽፊእና ተ ባንዳዓርኪ
1: ኣኽፊእና እቲ ውራይ ናህና እምበር ናይ እንዳቆጠባ ተዳ መስሊ ነይሩ እዩ
0: ነጊሮም ኣለዎ ማለት እዩ ዋኸማ እንተጊጋ ኣላ ክልተኾነ ዳ መንከሊካ
2: ኣይ ኣይትውዕሎ ንባ
0: ክልተኾነ
2: ኣብ ክልተ ተመቐል ዝቐደመ ክልተ ቕነ ዘይወዳእኹስ ሕጂ ኣ ክልተ ቕነ እሞ ከዓ ምስእል ፍላም ተንወድላ እምበር እታኣነ መኽኣልሲ ኢነ እምበሪ እሳስ እምበር ካሊኣ ትፅበየኒ
0: እንታይ ትፅበየካ ምዃኑ እኳ ማራይኹም ትቀራርቡ ባንዳ ዓርከይ ደብዓት እኳ ክተምፅእ ኸለያ እምበር ዋላ ኩ ኣሽኩር
1: ኣይ ኣባ ወይ መቕልል ኢላ ኸተዕልል እንኮላ ነዚ ዘረባን ፅባሕ ኣይትብሎኒ እንድያ ብዘይ ማይ ውሕጥ ኣብላ እዩ ዝመፃካ
0: መልክዕካ ኣሎ ሙኒዕ ንዳ
1: ናይ መን መነይ እዙ
0: ሙኒዮ ዳ ሙናሊዛ
1: ወይ እሞ ካብ ደብዓት ዲሒሹ ለምለም መሬት እምበር እዮም ዝብልዎ እቲ ዝዓበየትሉሲ
0: ኣታባና ደለት መልክዐ ግን ከም ዝርዳእኒ ትፋትው ኢኹም ገለ ጀማሚርኩም ነርኩም ዲኹም
1: ወይ ምጅማር ግዳበይ ክረኽቦ እንተ ትፉተት እሞ ዋላ እዚ ክትቀፅዓኒ ኮላ ምሕረት የብላኒ እንድዩ ፋፋው እንዳበለኒ ትምኢሉ ባህብለኒ እዚ ደርፊ ከዓ ከም ትፈልጥዎ ጉድ እንድያ ክትደርፍ ነዚ ዳሃያ ስምዕ ተቢሎ ዮ ከም ዝበረት ተኢሉ ዝነብሰይ ፍስስ ስብል
0: እሞ ከም ትፈትዋ ክነጊርከያ ዶ ወይ ሓቲትከያ ገለ ትፈልጥ ዶ
1: ያ ንከምኡስ ኣይትድፈርኒ ኣወደይ ደላት ክትብል ሎምስካ ሓታ የብል እሞ ትኢሉ ብዚ ኩነታት ከዓ ዝከረኒ ከዓ ፍሽኽ እንዳበለት ናጆኹም ብፆት ኢላሃና ሕልፍ ክትብል ኮላ ዝክር ኣቢለ ነዛ ነብሰይ ንዕቕ ብላ እሞ ዋላ ምምዕራይ ተኣብየኒ እንታ
0: ስሳቃ ደብዓት ኣይትድፈርኒያ ግንሲ እዚኣ ትመስል ምልክዕቲ ዋ ወላ ብኣፋ ተርፍ ሕተታ
1: ያ ታቲ ዕድለይ ዳ በጃል ኮይኑ እምበሪ ሓቲተያ ከምተይ ተኣብየኒ ዳ ፈልጥ እንድ እንታይ እሞ ቋሕመም ቋሕመም ግንብል እንዶ ሓደ ጓሕናቕ መፂ ምንጥል ኣበላ
0: መላታ
1: በዓሉ ፈልጥ ሩሙስ ደአ ምሁሪኡ ዶ ኢሎሞ እምበሪ ትትርኢቱስ ዋኑ ጠፍኦ ከልቢ ዝመስል ደብዓት ከዓ ኣደንግጭዋ ሓራይቲ ዘይላቶ ኮታፍኩሮ ሕልሚ ዩ ሽ ኣነ እንድ ትፈልጣ ሳወ
0: ጀሚራ
1: እዚኣ ደልኩኸ
0: ኣታንዓነ
1: ድሃይ ስማዕ እዚኣ ደልኩኸ በል ድምፂ ስማዕ

0: ወለድና ሰላምታ
1: አበይ ኮንካይ ሞ ሰላምታ ክበጽ እንበርና ፍቆዳ ጉድወ እዚ ኸርናፍ እንዶ ጽባሕ ጽባሕ ጦር እንዳወሰኸ ግትር ኣቢልና ገተር
2: ያ ደብዓት ተዳ ሽያባ
3: ንስኻ ተብዙሕ ኣለኻ ሓቀይ መን ይፍቅድልካ ንዓኸ የሸርቦ
2: ሸይጣን ባል ኣሽረቦ
0: ሓፍበል
2: ኣይታ ኸዓ
3: ስዋ እንዳ መን ተኣሊኹ ተጸሚቑ በቃ ንስኻ ኸ እንታይ ኻ ክትብል ደሊኻ
1: ያ ኣንቲ ደብዓት ዘይተኣፈይ ምእርናብ ኣብኒ
3: ላ ለኪምኒ ኣስሒትኒ ኣጋጊኒ ክትብል እምበር ዒብዕኸ ብዓቢኻ
1: ኣይኦይ ከምዚ ናትክ ልብንቲ ዓበየ እዩ እምበር እዚ ናህና ዕድመ ጥራይ ሽሕ ተበጽሐ እንታይ ዋጋ ኣለዎ
3: ይኣክል እዚ ፎር ኣካይዳ እዚ ግቡእኩም ክትወስድሉ ኢኹም ብፍላይ ንስኻ ሸርቦ ሸርቦ ተበልካ ማርያኻ ሸቢዕካ
1: ኣንቲ ኢልናዮ እንዲና ደይሰኣን እልኢልካ ምፍቃድ እያ እዛ ኩላ ረኺብናያ ዘለና
2: ኣዛባ ዛባይ ባይጥምጥማ ምሽ ኩሉ ኣምላኽ ንከታተሎ ይንቐኒና
3: ኣነ ዶ እንታይ ኹም ትከታተሉ በሮም ዝሃዱ ዘለኹም ኢኹም እንታይ ዓይነት ጽጋብ እዙ
1: ኣንቲ ደብዓ እዚ ክኽጸልኡ ከሎ ዳዓ ዘይኮም እዩ ምስ እልፊ ቆልዓ

0: ኢኻ ትመክር። ኣይ ብሰንጎም እንደ መላመድ ንቐፌታ ኮይኑ ዘለኹም ዝኣህዱ
1: ኣነ ገሪም ንዘሎስ ከይ ተዓደምካ ይኽየድ እዩ ኣይተሓፍሩ እንዲኹም ከ
2: ኖኖ ለይ ከምዚ ወግዓዊታ ዘይኮነት እምበር ንሃይ ግበሩ ዳ ኢሎምና ነይሮም ኮዮም።
1: መን እዮም ንዳሃይ ግበሩ ዝብል?
2: ኣለቃ።
1: መን ኣለቃ?
2: እቲ ሓድሽ ቆልዓ መፅዎም ዘሎ
0: ኣንተ ትምኢሉ የ ሃለው ዝብል ዘሎ
2: ኣታባንዳ ኣብ ቅድሚኻ እንዲ
0: ክላሶ ቓል ዋሕ ኣበይዳ መዓስታ በየን ዳኣ ምሰብ ዝዓኻሉ ሄና ኢሉ ዋሓሻ ካብ ቆልዓ ግርህ ኢሉ እዩ ኣይትንገሩ እኳ ኢሎምን እዮም ምሸት ግዳዳ ሓንዳ ኣይፍለጡ ኢሉ ሄና ኢሉ ዋሓሻካ
1: ሸርቦ ጨው ሲኢንካ እንታይ ንስዎ ክንዛዕበ ድበል
0: ኩልና ስዋ ንፈቱ ኢና እሞ ነዚ ስዕቡ ዶ እዩ
2: ያ ደብዓት ተረዲዩኒሎ እቲ ጌጋ ሽወይ ኣብዚሒናዮ ና ባንዳ ይዕቡዶይ ትብል
0: እንታይ ታሪፍካ ዳ ወግሬት ተጸምቆ ስዋ ንኣፋ ኾንካ ተጫኑ
2: ወይ ስልበጣ እንታ ባንዳ ሓሓንቲ ምሸረምና ምሽ ንኽድ ኢለካ እንታይ ኢልካኒ
0: ኦይ ከይለኸፍካ እዩ እምበር ጉዳይ እንድሕር ተጀሚሩ ዳ ደይትምኢልካ እዩ ዳሓር ከ ኣጓለ እቶም እንዳቆጠባት ኣብ ኢዶም ጉዲ ኮይኑሎም ምንቁስ በሉ ነዚ ስዋ ትገብርዎሲ የጸልለካ በጠጥ እንዳበልካ እቲኻስ ከምዚ ዝብ እንጉይ ትብላንቲ ጉድ እኮ እዩ
1: ደፎ ግደፎ ተሓጒሰሉ ዘለኹ ድመሲልዎ
0: ተፈኒዮ ዶቲ ዘይኮም እየ ድፍእ ደብለኒ እንተረኽብ ትምኢለ የ ድኳዖ ደይብላይ
3: እዛ ስዋ ግዲ ኣበያ
4: ዕድመ ድዩ ኣበይ እዩ መዓስ እዩ እንዳ መን እያ ደባዕተይ ማእሙና ደ
1: ይኣክል እዚ ፋሉሉነት ስለ ዝኾነ ግቡኩም ትወስዱሉ ኢኹም
4: ትረፈኒ ደብዓተይ ፈፈዎ ኣለዋ ድዩ መንፈፈኹብላ ይሕዋት ቀመለኹም
0: ኣንቲ ደብዓት ኣነ ክጋገ ንስኽ ክትቀጽዕሲ ዝገድል ክውዳእ ኢሉ ትሰብከ እንታይ ክብለና ኣይጓል
1: ዘረባ ግደፍ ፎዳ ትኸይዳ ኣለኻ እዚ ኮ ገድሊ እዩ
0: ይ ኣንቲ መንከ ንግደት ኢሉ
1: እንታይ እንታይ ኢልካ
0: ዋ ደይ እርኑባት ኮይንና እምበር ሓቂ ክንዲ ክገድልዎ
2: ደብዓት መቕጻዕትና ሓጅድና ንጅምሮ
0: ንፉስ እንታኸመይ ደልዎ እዩዚ ንመቕጻዕቲ ዳእንታይ ክትህዎ ከሉ ካበይ ክኸደካ ኢሉ
1: ንሱ ንዕና ምልከት ጥራይ እዚ ዘይሰማዕኩም ሓበሬታ ኣሃዱና ገዚፍ ናይ ብዙሓት ተጻመቲ መርዓ ክካየድ እዩ ክልትዮኹም ምስቶም ኮሚቴ ስዋ ኣለኹም ስዋ እንዳቁጠባ ብኸመይ ዝበለፀ ኮይኑ ኣፅንዕዎ ሕተቱ መዛረቢ ከይትገብሩና ዘይተማእኸለ ዝምድና እንተሃልይኩም ከዓ የርክብ
2: ቕሰኒ ቕሰኒ እዛ ሞያና ንድዩ
4: ኦይ
0: እዛ ናይ ዝምድና ዳ ምዕልቲ ውትፍ ከይትብለና ሓፂራ እምበሪ ናይ ስዋ ዳ እንታይ ፀገም ነይርዎ ሕጂ ብዛ ትምህርቲ ክንረኽቦም እንዲና ዞም እንዳቆጠባ ኩላት ትሰጉዶ እዩ ትገብረሎም እቲ ወዲ ክጡቁ ኢዱ ብዘይ እትዋ ይብሉ
2: ስማዕ ንድባንዳ
0: እንታይ ኮን ተሪፍካ እዩ
4: እንታይ ዳ ዘረብረበካ ትመስል
0: ኣይፋሉውን ትማሉ ሱ ክሓትት ኣነ ክምልስ ራብዓይ ዋርድያ በፂ ዩ
2: ባትሕሽ
5: ኣታ ፋንዳ ኣላልካ እኮ ቀለብ መስረ እዩ ናይ በዓል ላምፈን ሕክያዶ ሓይሽ ኮይኑ መጠቃ ወዲ መጠቃ
2: ኣንታ ባንዳ ዓርቂ ኣነ እዚ ናይ ዓዲ ሕክያ ክፊ ዝበኒ
0: ኣለና ዶ
4: ውይ በጃኻ ከለና ሓጂኻ ናይ ዓዲ ዕላል ናይ ዓዲ ዕላል እንታይ ፕሮቲን ክኾነኩም ኣነ ናይ ገዛውትና ሓክያ ካኪኩም ናይ እንዳበጠበጥ
2: ኣታ ክደፈና ዶ ጉዳይ ቀሪብና ኣሎ ወደይ ባንዳ ዓርቂ ናይዛ ቆልዓ ጉዳይ ከመይ ኮይኑ
0: ናይ እዙ
5: ብዛዕባ እታ ንፈልጣ ማለት ኣብ ጥቓና ዘላ ቆልዓ ብዛዕባ ዝምድና እንዲ
0: ዝምድና ዝምድና ድ መን ኢሉ ኳ እንታ ገለ ከምፃለ እዩ እዚ
2: ኣታ ባንዳ ዓርኪ ነዚኦም ደሸለል በሎም ድሓር ከዓ ክትዛመድ ኣብዛ ጉዳይ ከዓ ክተርክብ ምስ ዕድሜኻ ከዓ ስለ ዝግባእ ካይል እየ እምበር መዓስ ክተሃላለኽ ኢለ ኮይነ
0: ንእሱስ ሓቂኻ እሞ እንተሰለጠ እንዳኣይ እምበር ዘይሱ ኢልካ ኮለል
4: እንታይ ማለት ይኮለል ኣይጥዕመኒን እዩ ካሓስበሉ ኣብ ከምኡታት የለኹን ኤሽ ወይሽ ገለኹ ማለት እዩ
0: ኣታ እቲ ተሓትታ እውን ኣይከኣልክዎን እንድ ልዕሉ ነገር ከም ግሕ ምሽምሽ ኢላት እኒያ
2: ኣንታ ባንዳ ከመይ ጌርካ ከምቲ ጅምር ብሽ ተራዳዲና ከምኡ ዶ ጌርካ
0: ያ ቁርብዳ ሕውስውስ ባቢለዮ እቲ ዝነገርካኒ ናይ ደቂ ኣስመራ እቲ ባዕለይ ሓሲበዮ ዝኸድኩንዚ ርኽብ ምስ ኣበልክዋ ይህ ባንዲት ኢላ ሕቁፍ ኣቢላ ምስ ሰዓመን ተረፍ ዘይብሉ ብትን ራዩ ከምቲ ፈልጣ እሳ ከዓ ከም ሕንኽ ኢላ እንዲኣ ዓይና ጉልዕ

0: ሕራይ ብፆት ኳትሮ ሕክምና ኣኼባ ኸዳ ስለ ዘላ ናይ ዘን ክንምሃረን ዝቐነና ፅማቕ ትሕዝቶ ቐሪባትልና ኸይዳ ኣላ። ከምዚ ክንምሃሮ ዝቐነና ኣገዳስነት ቀዳማይ ረድኤት ብፍላይ ከምዚ ኸማና ኣብ ገሊ ዘለና ዕዙዝነት እዩ። ብፍላይ ዝተሃረመ ብፃይና ወይ ከዓ ወገና ደም መታን ከይውድእ ተቐዳዲምና ዝተሃረመ ኣካሉ ብፋሻ ጀኒና ከም ዝጥዕመና ኣባሪላ ንደቅሶ ብድሕሪዚ ንእሸይ መተራስ ጌርና ከምዝምቸኦ ንገብር ደም ከይፈስስ ነታ ቁስሊ ፅቡቅ ጌርና ክንኣስራ ኣለና። ኣብዚኣ ዘይተረድኦ ተሎ ብዝተረፈ ብኣህዱና ደረጃ ክካየድ ዝቐኒየ ትምህርቲ ኣብ ዝወዲእና ኣለና። ዝተርፈና መመረቕታን ምዝንጋዕን እዩ።
1: ኮረሾ ፅቡቅ ገይሩ ክነግፅ ኣሎ ታይ ዱላ ጌርካ ተትኩሞ ዋይ እንታ ሰጉዶ ሕፅሮ ንዶ ዱላ ጌርካ ንደደሪዕካ ዳ ክደክም እምበር እንታይ ደሊኻ ድሓር ግን ፅቡቅ ገይሩ ምስ ነቐፀ ምእላኸ ማለት እዩ ተታዕሊኻ ኣርባዕተ መዓልቲ ኢና ንፅበ ሕጂ ሒዘካ ኣለኹ ፅቡቅ ገይር ሕጂ ፅቡቅ ገይር ሒዘካ ኣለኹ።
0: ኣታተይ ኹም ዕቱቕቲ ክትብሉ ዘለኹም ወላሂ ደብዓት እዚኦም ምሳኺ ደይፀንሑ ዋላ ሓባት ኣይሰምዑኸ ባንዳ ካብ ትምህርቲ ኣብኒኢልካ ዕሚ ምባል ምስ ማዓይ ሓይሽን እዚ ከዓ ክትፈልጥ መርመር ኣለዎ። ካብ ዶ ሕክምና ክፍለ ሰራዊት ንማእከላይ ሕክምና ይኸይድ ከይተኽፍኡና
2: ኣንቲ ደብዓት
3: እዚ ቁፅሪ ምፅሪኽ ኣይትበልኒ እምበር እዚ ዳኣይ መፍቶተ እዩ ብሓቂ ከዓ ጠቕሚ ኣለዎ።
0: ፅቡቅ ሃራይ ናይ ዘን ክንምሃረን ዝቐነና ፅሙቕ ኣቐርበለይ
2: ግርም ግርም ሓራይ
3: እወ እዚ ኳትሮ ክትምህረና ዝወርሐትን እዚ ሕጂ ደብዓት ትብለና ዘላን ብኣጋባብ እንተ ተጠቒምናሉ ኩሉ ጥቕሚ ኣለዎ ድርበ ይብሉን ወደ ሓንኩም
0: ባንዳ ኮሌል ገዲፍካ ናይ ዘን ክንምሃረን ዝቐነና ፅሟቕ ኣቕርበለይ
2: ወይለ ኣይ ፀማቕኩዋ እንዴ
3: ሓቀኺ ያዕቆርብ ስወዝሩ ኣቢለ ያኸውን እየ
0: ኣብ ትምህርቲ እንተቐኒኻ ቀዳምነት ክንገብሮ ዘለናስ እንታይ
3: እዩኣታድልውና ንዶታ ሓንሳ እንታይ ታዕታዕ ትብሉ ጥቑም ነገር ዘይትሰምዑ
0: ሓራይ ግበር
3: እወ ግርም መጀመርያ ደም ከይፈሶ ምእንቲ ፋሻ ጌርና ኮሮ ኣቢልና ኣሲርና ኣብ ፀሓይ ንሰጥሖ ፅቡቕ ገይሩ ምስ ነቐፀ ከዓ ዱላ ጌርና ኣዛርቡና ንዶታ እንታይ እዩ ዝታዕታ ፅቡቅ ጌርና ብዱላ ጌርና ነትኩሞ ሽዑ ኣባርላ ሰቂልና ኣርባዕተ መዓልቲ ንፅበዮ ወ ካብኡ ዳ ኣኸለ ናይ ደኳትር ጉዳይ ይተርፊ ካብኡ ዳ ኣታ ኣታ ታዕታዕ ትብሉታ ተምደይ

0: ወይለ አንተ እዚህ አዳ ወይን እንዴ?
1: ወይኔ ወይ ወይ አንተ ና ቤት ደረጋ ዋ አንተ አይ ተፋና ይደለክ ለላ ነጽወይነ ዋ ኩፈል
2: አንተ ጽንህ ወለ ድሉኒ ናባ ዲያ መጽያው አላታ
1: አንተ እርዳካን ናባ ሃ መጽያ ኮል ብለካል
3: አብሽራ እዝን ታይ ተፈራሐሎ ትምጻ ጥራያችሁካ ቶብቱቦ
4: ዘካሃደሩባ ዘካሃደምባ የህዋት ኦ ዳምልክትና ያሆ ወይንቺ ሄላ ቢኖይ
5: ላምፓን ከመ ዳሃንዶ ሕጁ ኮይ መጽይ
4: ሄላ ጠፊኺ ድፋዕ ደይብክ ድያ ቀንዲ ኸላታይ
5: ኣይ ኣይተረኣና ንበዕ ድፋዕ ሲ ደይብኩን
4: ወንድያ ሞሉ ናናይ ተወይ
5: ኖኖ ድሓን ንባንዳ ጥራያ ድየለይ
4: ባንዳ እዚ ባንዳና
5: እዎ ባንዳ እሂ ናንታ ኾንካ
4: ኣይ ማለተይ ሲ ኖርማል እዩ ኣሳዓቂ ማለት እየ
5: እንታይ እዚ
4: ማለተይ ደኣ ምስ ባንዳ ሲ ሽወያ ፅቡቅ ኣለኹም ማለት እዩ
5: ኤ ላምፐን ብኻልእ ከይጥምታ እዛ ጉዳይ ምስ ካልእ ከዓ ከይትዕልለላ ተጠንቀቕ
4: ያ ወይንቺያ ኸተያ ክወደይ ከምዞም ዓመይና ተዓስብና ፅባሓባ ኸባ ምቅራብኩም ካበይ ተበጊሱ ናበይ ንብብ ፀሓሕ እዩ ንምንታይ ገልናልኩ ኸይናክፈክድ ክፈሪሐ
5: ላላላላ ብኸምኡ ሞ ፈፂመ ፈሪሐ ይፈልጥኒ ካልእ ትሕዝቶ ከምዘይብሉ ኸረዳእካ ኢለ
4: ያ መጃመላ ንዶ ግደፊ ያ ኽባ ያዚ ኮደይ መዓረ እያ ክሰውራ ኮይኑ እምበር ያዚ ኣብ በዓል ፔቴጎ ኦድዮን ካፒቶል ፉልካና ቆርጠምካ ገልእ ኳ ክውዳእ ነይሩ
5: ኣብዚ ኸ
4: ኣብዚ ደኣ ኩሉ እንዲዋህር ተጠርኒፉ ከተማእኽሎ ከተፍቅድ ክትዛመድ ኦ ኣሕዋት ከመለኹም
5: ወይ በዓል ላንፈንሲ ኣውግእ ጥራይ
2: ወልዳሕና ኣበሎ ተዕጥቀ ይብል
1: ኣታታይ ደለካ ዕጥቂኻ
2: ብ ከምዚ ዓይነት የ ዳ ክኸዳ
5: ከምቲ ላምፐን ዝበሎ ዳኣታ ሃጅማን ኢኻ ደሊኻ
2: ወይ ፈተነ ዋፅዕበልሲ ተካሊእቲ ነብሲ ኣኺላ ኣታምዕልሲ ክንደ ሳዕዳ ኣሎ ንዕቲ ተካሊእቲ ነብሲ ክንደ ሳዕዳ ኣሎ ኣኺላ ኣታምዕልቲ ዓላና ክንውዕልሲ እህንቲ ወይ ንሽኮር ዳሓ ንደበሊ
5: ባንዳ ከመይ
2: እንታይ ዳ ጠፊእኺ
5: መን ኣነ መዓስ መዓስ ማለትካ እዩ
2: ብቕድሚ ትማሊ
5: እዋ
2: ወለ ትማሊ ድ ዳ ትማሊ ወለ ሎሚ ድያ ዘይረአኹ ክቲ
5: ሎሚ ዳ ትርእ ንሪኢ ኣለኻ እዚ ዳ እሞ ጠፊእኺ ዘይብል
2: እንታይ ፈሊጠ ኢልክኒኺ እንታይ ከም ዝኾንኩስ ጓል ነና ሻዕሪ ኣያ መፃንቲ ወይኒ ዘለላ
5: ዎ እንታይ ከም ዝኾንኩ ኸ እንታይ ማለትካ እዩ ድሓርካ ትወይኒ ጥራይ ማእኸለካ
2: መሊሸ ደና ውሕዮ ዘይቆርፆ እሞ
5: ዎ መን ከቋፅሮ ኢልካ ባንዳ በጃኻ ናብቲ ጉዳይካ ጥራይቶ
2: ኣንቲ ወይኒ ስኸትፀልዮማ እንታይ ለ ድሕሪ ሕጂ ደግሞ እምበሪ ንዓይ ዳኣ ስኩ ሓፅረኒ
5: ሕረ ሕረ ከመይ ከ ድሓ እንዲኻ
2: ያ ግዳ ሓቅዳ ደይ እንዳ ሓፈርና ኢና እንበሪ ወይኒ ዘለላ ጥራይ ተኾንኪ ስጋ ኣባይላዓይ ወይኒ መስኖ እንዲኽዚ
5: ኣነ ዶ ባንዳ ትላገፅ ኣለኻ በጃኻ ናብቲ ጉዳይ ካኣቶ
2: ኦ ኣንቲ ዘይትዋድቑ ኢና ዘይከኣልናዮ ኮይና እንበሪ ቆልቁል ኣፉ እንተደሊኸ ድኣ ኣፍቂረኩ ኣለኹ እሞ ንዛመድ እንዳኣዩ ትፍረ ነገሩ
5: ንዛመድ
2: ወ ደይ እንዳ ተሰኮፍክዮ እንበር ካብዚ ልበይ ሓንቲ ምዕልቲ እኳ ፈልየክ ዘይፈልጥ
5: እወ ምስ መን
2: ዋ ምሳይ እሂ ኣይክእሎን እዩ ዶ ኢሎም ኽእዮም
5: መን ይኸእቲ ዝብለኒ ብዛዕባ ምንታይ ከ
2: ደይ ምስ መን ተልክኒ እንድ ዛ ልበይ ምሉቕ ኢላ
5: ኖኖ ከመይ ሓሲብካዮ ድሓርካ ካብ መዓስ ንነጀው እዩ ዝኽሉ እዚ ኢለ
2: እንታይ ፈሊጠ ኢልክኒኺ

0: ወዝቢ ወደቃይ ወዲቕኒ
1: ዋ
0: እንታይ ዋ ደኣ ወ ኩሉ እዚ ትምህርቲ ጠቕሊሉ ምርዳእ ኣብኒ ዘሎ እዚ ምስ ብጮታይ ዝኒት ከሊእ እንደሎ ናትክ ነገር እዩ
1: ዋ እንታ
0: እንታይ ኣታ ዳ ኣብ ከብደይ ኣት እንብለክ ኣለኹ እንታይ ዶ ተሪፍኒ
1: ፋንዳ እንታይ ካትኸውን ዘለኻ ኣነ እንታይ የገይረ
0: ኣቲ ብሰንኪ ክብዝ ኣህዱ ዘጥረኽዎ እምበር ካብ ዓዲ ዶ ኣ ተሸኪመ መፅ ኢልክኒ
1: ፋንዳ ስማዓኒ ኣብዚ ኣሃዱ ብሓደ ኢና ንነብር ሓቂ
0: ሓቂ ሓቂ ክንዲኺ
1: እሞ እንታይ ይኹን ካ ቅድሚ ሕጂ ነዚ ጉዳይ ዘየልዓልካ እዩ
0: ጥራይ ኢልኪ ኣይፌራ እንድ ሎሚ ዶ ሓታ ፅባሕ እንዳበልኩ ሱቕ ኢለ ይብሉኣሎ
1: እሞ በዕልኻ ዝገበርካዮ ሕጂ ብሰንኪ ክኢዶ ገለ ይትበለኒ
0: ሓቂ ክንዲኺ እንኳዓ ጥራይ ሕጂ ተራኸብና እምበሪ ቅድሚ ሕጂ ስደይሰኣን ከምዚኣ ምግባር እያ እሞ ነማዕኩሎ ዓብ መርዓ ኣሎ ናይ ዝኣኸዱ ዘይተማእከለ ዝምድና ተልዮ ዘርከበ የርክብ ኢልሃና ላ ደብዓት እሞ ክነግራ ኸይድ
1: ዋእና ቤዳ ሕራይ ኮፍ ቦበል
0: ክስታይ ኮይኑ ክስታይ እንዲ እታ መዓልቲ ይብልና ሓፃር እንዲ ውትፍ ኢለ ከይተሓልፈና ኢለኮ
1: ባንዴት ፅቡቕ ኮለኻ ግን ኣብ ዝገሊ ዝምድና ምግባር ካብ ምግዳል ዘይዕንቅፍ እንተ ደኣ ኮይኑ
0: ናይ ጥራይ ንገሮም እንታይ ክዕንቅፍ ድኣ ንመንዳ ዓንቂፉ ወይ
1: እንድዒ ከምኡ ተኾይኑ ደኣ
0: ትገብራት ዶ ኣይትጠራጠርን ዓይእመኒ ዝዕንቅፍ እንተ ዝኸው እንታይ ኢሉ ዝውድብ ኣፍቂድዎ ጥቕሙ ፈሊጡ ዶ ከይኮነ ካብዘይብሉ ተመርዓዊ ትብል ዘሎ
1: እዎ ከምኡ እዩ እንታይ ደኣ መቸም እዚ ዝምድና ዝበሃል ጠቕሊሉ ኣብ ሓንጎለይ ፈፂሙ ይነበረ
0: ኣንቲ ምስ ኩሉን ኣይነበረን ክንጋደል እምበር ክንዋሰብ ዶ ደኣ መፂና ኢልክና ዘይትውድብ ይባዕሉ ለባም ኮይኑ
1: እወ ከምኡ እዩ እንታይ ደኣ መቸም ብዝኾነ ግን ባንዳ ከምዚ ሓሳብ እንተ ነይርካ ዶንጊኻ
0: ዓትትም ድንጓይ ዳ ድያ ይትርባሕ ኢሉኒ እንኳዕ ጥራይ ሕጂ መፃኽኒ ዋ
1: ሕጂ ዳ እሞ ተቐዲምካ ማለሲ ምስ ሓደ ነተዛኒድ እየ
0: ኣልግዚ ዋይ ኩሉ ሻዓይ ተቐደም ዶ ኢልክኒ ንኸይ ጥራይ ንንጋሮም
1: ባንዳ በዝላግ ፅሎ ድዩ ኮፍ እሞ በይ ኣነ ናይ ብሓቂ እየ ዝነግረካ ዘለኹ
0: እንታይ እዚ ኣተ ናይ ብልብክ ዲኺ መን መዓስ ኣነ ኣብዚ ቦታና እንደ ክንደይ
1: ኣንታ ርግእ እባበይ
0: ኣተ እንታይ ክረግእ እንታይ እዩ ተጋዳላይ ድዩ
1: ዋ እንታ በጃኻ ወዘይ ተጋዳላይ ዶ ብዝሜዳ ኣሎ እዩ
0: ደይ እንታይ ፈሊጠ ቤን መፅኡ ዳ እግሪ ትሰበር እንታይ ዋዩ ኸ
1: ዋንዳ ዓቕሊ ግበር ኣይትፈልጦን ኢኻ ካብዞም ማእከላይ ሕክምና እዩ
0: ዋ ማእከላይ ሕክምና ማእከላይ ሕክምና ኣብዚ እንታይ ክገብር መፅኡ መን ከፍቂዱ እዩ
1: ዋ ኣንታ ናይ ብልብኻ ዲኻ
0: ኣተ ዝዶ ልቢ የግብር
1: እሞ ነቲ ሓቂ ኣጋጢሙ ዘሎ ኣነ ነገርካ ኣለኹ
0: ምንቁ ስበል ዝኣበሊ መዓስ መፂኡ ርክብሉ እምበር ከስራሕ ኣለዎ ድዩ
1: ዋንታ በጃኻ ናይ ብልብኻ ዲኻ ዋንታይ ገይርካ ኣብ ምንታይ ካውዒሉ
0: ዋይ ነዚኣ ክገብር ኢሉ ሳብዚኣ መፂኡ ክንደይ ከይደፍር ማዓሳ ርክብሉ ኣበይ ይፈልጠኪ
1: ቅድሚ ሕጂ ንፋለጥ ነርና ኢና እዚ ዝምድና ዝበሃል ዘሎ ግን ኣብዚ ሕጂ ሰሙን እዙ
0: ወዲ ገብራትከ ኣትየናዮም እዩ ዶክተር ድዩ ዋላ ከምዚ ከማና ቀዳማ ረድኤት ተማሃረዩ
1: ክድ ካብዞም ሓደሽቲ ወዚዑ መፂኦምና ዘለዉ እዩ
0: ውይ ዋይ ዋይ ዘመተ ኣትየናዮም
1: ንሱሳይ ምልከተካ
0: እሞ ሕራ ኢልክዮ ኣይትውዕሉ እዮን ኣይትውዕሉ እዮን
1: ዋ እንታ ቀስ ባበል
0: እሱ ዶ ቀሰብል እዚ ዝዳ ጨርቂ ኸደርብ እምበር
1: እወ ዝፅላእ ኣይኮነን ድሓርካ መታዓልምተይ ብፃየይ ኮዩ
0: እቲ ኣነ ኸ ናይ ፀላእ ድ
1: ባንዲት ንሎም ኣኽለና ርክብ ሬድዮ ስለ ዘለኒ ሕጅቻ
0: ዋ እንታ ኸይዳ ድያ ዋይ ውርደ እዚ ስኣሃድ እኳ ይትስማዓዮ

እንታይ ኣበል ክትብል ኣህቱ እዚ ኩሉ ትፅቢሲ ኣታና ይብል ባድ ኣይውርጠን

0: እንታ ሸርቦ እንታይ ኮይኑ ኣሎ ባንዳ ተፀሊወ ወላስ እዛ ትምህርቲ ተጋገያ እያ
1: ኦይ ናይ ትምህርቲ ዳ ወይኑ ምስ መፀቶ ዶ የረስዓ ሂታ ባንዳ
2: ሂታ ባንዲት ባንዲት ዓርከይ
3: ኣታሓደጉና ኣባ ግደፉ ባ ጋዱሉና ሕደጉ ሕደጉ ጋዱሉና
0: ሽርቦ ኣስኩት ጉዳይ ኣይጣዓመትን
4: ው ጀምዓ ኣታ ወይኑ እንድያ ዳ መፅያ መፅያ
3: መን ወይንያ ኸዚያ
4: ኣታ ባንዳ ያን ስራ ተጠቕሊልካ ያ መንያ ትመፅእ ትብል ወይን እንድያ መፅያ መንዳቅ ትመፅእ ዘለኻ
3: መን ወይንያ ኸዚያ
4: ቡ ባንዳ ያታ ኳንካ ሓንቲ ወይን እንድያ ደላትና ሓንቲ ብሓንቲ ከማን ፍረደ ጀመረት
3: ኣታ እታ ዓይናሞ ክንገብር ዓይነ ዓይነን ክንጥምት እንዶ ካማ እንደበልዎ መፅኦም ፖፕ ጎብልዎ ናይ ኣለዉ
4: ስምዓኒ ሃብዮኸ ስለ ዘለኹ ዘረባይ ተደግምኒ ፅቤካላ ኣብታዕቲ
3: ንመን
4: ኣታ ንዓኻ እምበር ንመን ዳ ፅዋዓካ ኣላ
3: ኣብላ
4: ናለትካ እቲ እግሪ ምግብናና
3: ዋይ ወ እናሃለ እናሃለዎ ኮፍ ኢላ ምልእ ዒላቶ ነእቲ ምግብና ሰይ
2: ዋይ ኣታ ንዓኒ ክዳ
4: እዚኣ ኸይፈኒ ታወዲ
5: ዋይ ብርሃን ትርኢ ብልባ ከምዛ ይኮነ ዳኣ ፅቡቀ ይረፈልጥ ነይረ እንድ ኣበሎ ባዕኳ ክዳ እሞ ንወይኒ
6: ባንዴት ከመይ
5: እይንቲ ወይኒ ዋ እንታይ ደለት ብርክቲ ምዕልቲ ደኣያ እዚኣ ትደሃያካላ ምስሉ ንሲ ሕልሚ ዲጋሃዲ ኢለ ብታሕጓስ እንቋዕ ከምዛ መርታር ጣሕ ኢለ ይጠፍኣኹ
6: ብምንታይ ደሊልካ ከም ዘለኹ ነገሮ ምካድ እዮ
5: እንታይ ምንጋር ደልየሉ ዋይ ካባ ከንላዓል ደባዓለይቲ ሓሚሸ ኣለኹ ናንቲ ወይኒ መስኖ
6: ፍ ግደፍ ወስ ከስቕኢልካ ይተናዋሓ እዮ ኣነኻ ከምዚ ኢታት ኣይፈትኒ
5: ኦይ መልሸ ደጋዕ ዘ እዮ ሓን ሞተይ ሓድጎ
6: ብቐዳማይ ሰዓት ርክብ ስለ ዝኣኸለኒ ቆሪፀካ ኸይደ ነይረ ንዑ ክምል ኢለ ኢኸ መፅ ንስኻኻ
5: ግደ ዋይ ሓዲገየ እንድ ሓዲገየዋ ድሕሪ ሕጅታ ኢለ ክደግሞ ከምኡ
6: ባንዳ ብዛዕባ ኣብዚ ትምህርቲ ዝገብሮ ዘለኻ ሸለልትነት እንዲ ክዛረበካ ደለ
5: ካልና ዳኣ ንግበር እምበሪ ትምህርቲ ዳኣ ኳትሪ ዶ ክየላ ተባዕላ
6: ደብዓት እሞ በቲ ብቐዳማይ ዝመለስካዮ ተገሪማ ናይ ብሓቂ ድዩ ኣብዚ ትምህርቲ ምሳናቐኒ እዩ እንታይ ኢሉ ዩ ዝምልስ ዝነበረ ኢላ መግለፂ ኣስኢና ትልካ ዘላ
5: ወይለይ ተቕሊሉ ድ ኣሰርዶ ይነበሮ
6: እዎ ባንዳ ሰብ ካልእ እናተፀበየካ ኣብ ኪና ጥራይ ኮ ጅግና ኣኻል ይኮነ ምስ ግድምና ኸፈፂሙ ዘይከይድ
5: ድሓን ሕጀውነታ ትምህርቲ ሲ ክዓጥቀላ ደይናትክ ነገር ዩ ከም ገለ ገይርኒ ነይሩ እምበሪ ግሪም እንድስ ሕጀያ ነይረ
6: ናተይ ናተይ ደኣ ከመይ ገይሩ
5: ዓቲ ወይኒ ነዚ ዘረባ እንዶማ ኣይተእትውሉ ናትክ እምበር እታይ ደኣ ሽግር ነይርኒ ኣይ ብሰንኪ ክንድ እምበር ካልእ ዳኣ እታይ ሽግር ነይርኒ
6: ብሰንከይ
5: ብሰንኪ ኽወ ናትክ ነገር ኣብ ከብደይ ኣትኒ ዝተረፈኒ ይብሉን ኢለክ እንድ ቋዳ ሕጂ መጻኽኒ እምበሪ እንታይ ዶ ደኣ ቐኒየ
6: ባንዳ ንስኻ ኮ ሂወት ፅላል ናይ ዝኣዋዱ ኢኻ እንታይ ኻ ትኸውን ዘለኻ
5: ኣቲ ኮይነዮ ዘለኹ ዶ ጠፊእኪ ገለ ግዳደይ ትገብሪ
6: ኣነ ንኣ እንታይ ክገብር
5: ነዚ ጎታ ትገበል ዓውል ታዊኸ ሕራ ኢለካ ኣይተድልየኒን ኢኻ ትብልዮ
6: ወይለይ ወይለይ ትፈልጦ ዲኻ
5: እንታይ ክፈልጠሉ ኣዋል ዝኣህድኡ ገዲፉ ነዞም ቁንጣሮ ናህና ዘቋምት ድምሱስ ኣልዒሎም ባድኣ ንምዕራብ ገጾምቶ ዝፅርግፍዎ
6: እየ ባንዳ ነዛ ምተይ ኳ እዩ
5: ኣትሱ እንዲሞ ደጉሄና ዘሎ ብሰንኪ ዛሕልና ኢና እምበሪ ንዝምድና ድኣ እሞ ኣብዘኸየለና ቋሕሞም ንብል
6: እስከስከስከስ ስቕበል እዚ ኩሉ ግዜ ክትጨርቕ ይሕሊፍካዮስ ሕጂ ስቕኢልካ ሃለውለው ትብል
5: ኣንቲ ደይበቂቕና ክን ኢና ድሓርካ ኣብዚ መፂኦም ዝምንጡሉና ዶ መሲልና እንታይ ደይገበርና ዋ ኣብ ዓዲስ ክረኽቡን ክስእኑን ግድ ሕቶትለይ ትብሎም ካይዶም ሓቱልካ
6: ኣብዚ ኸ
5: ኣብዚ ድኣ ወይ ክትዕወት ወይ ከምዚ ናተይ ክትግተት ባዕልኻ ትፍትን እዚ ከዓ ገደል ኮነ
6: ንበይንኻ ገደል ኮይኑ
5: ዓቲ ዘለኹዎ ባዕለይ እንድ ዝፈልጦ
6: ሕራይ ንበይንኻ እንታይ እዩ ዝኸብደካ ተዛርብ ኣሎ
5: ኣንቲ ወይኒ ኣይትድፈራን ይኽን

0: ነገርካ ባንዳ ሽኮር ባንዳ ሽኮር ተልክንዚ እቲ ኣነላ ሞ ባዕላ ድኾን ወስተ ብለለ የደልኩ እምበር ከምዚ ለብደወይ ዝመደመሲኢልኒ
1: ሕጂ እውን ከም ብፃየ ካብ መዛ ምተይ ንላዕሊ ኣዘየ ዝፈትወካ ንዝኣምነካ
0: ኣይ ከም ብፃየ እዚ ቆርባ ዓሲ ነፂኣ ክገብር ኢሉ ዝውድባ እዚኣ ወፂዕዎ ኣታታይ ዝበሃሎ ኣታታ ኢና ክንግል
1: እንታይ ንመን ኢኻ
0: ንዑ እምበር ነዚ ለኸባጥ ኣብቲ ዲዲ ኸ ዝመፅ ዘሎ
1: ኤኤ ባንዳ ናይ ምፍቃዱ እንታይ የምልከተካ ድሓር ከዓ ኣግባብባ
0: ክላክላክላክላ ደያጋብ ክንገብር ዳ ኢና ተዘሚትና ዘለና ስምዑ እንዳ ግዳ
1: ባንዳ ሰዓት ኣክለኒ ኣሎ ዘይሰማዕ ኸዎ እንተ ኮይኑ ሕራይ
0: ክስታ ይኮይኑ ብሰንኪ ምዝሓለይ እምበሪ ዓይነይ ዕምታቢላ ሓቲተክ ነይረተ ዝኸውን ዚ ሕራይ ዶ ምበልክኒ
1: ኣላ ባንዳ ሽኮር ሕራይ ዎ ንበልኩካ እንታይ ዶ ይወፀካ እዩ
0: ሕራይ ምበልኩካ
1: ትመፅእ ግዳ ክምለሰካ እዩ
0: ሕራይ እሞ ሕራይ ዋይ ኣንታ ኸይዳ ድያ ሕራይ ምበልኩካ ወይ ኣነ ኣኾነለይተንዳይ ተኺለ ክዕርፍ

ነዘንቱ ነዘንቱ ባሎሚ በብሓደ ኩልና ክስነት ታሪኽና እኩብ ዕላልና ድምር ዛንታታትና ነዘንቱ ነታ ዝነበረት ህይወት ዓወት ብቓልሲ ዝወነነት ንምንባር ዘየጣጥሐት መስዋእቲ ዝሰመየት ፀዊዕና ያንዲና ንመስዋእቲ ኸይደቀስና ልዕሊ ዝኾነ ክንሓልፍ ምእንቲ ዝህዝብና መውጋእትና እናተደጋገመ መስዋእቲ ዘርክበና እምባ እንተዘየፍረስና ሓራም ዶይኮነን ነይሩ ጽንዓትና ፅውያ ዘመን መሃደሞት ኣምኪና ሕሉፍ ናብራ ምስ ገባብል ኣብ ጫካ ነቢርና መን ኣሚና መን ከይደቦ ነዚ ታሪኽና ብጀካ ገንሸል ብፈጣሪ መን ኣሎሞ ህይወት ዝሓሪ ንሕና ግን ነርና ንኤርትራ ገንሸላ ንህይወትና ተሓሪኽ ንሪ ነዚ ነዘንቱ ባሎሚ እቶም ዘሕለፍና ዘለና ዝረአና ዝውዓልና ብመስዋእቲ ዝተረባረብና ነዘንቱ ባ ነዘንቱ ንታሪኽና ዓይንና ሰለም ከየበሉ ተሓቆቒፍና ፍቕርን ቂልና ዲን ዋሕ ጸርጉዘ መን ኢኻ ወዲመን ዓዲ ኣበይ ከይተባሃልና ተብዒና ነዛ መሬት ብዕትብቲ ተኣሳሲርና ደው ኢልና ሽነት ንኣባይ ንሰምር ብልቢ ሒዝና ረኣይ ደምና ዝልግሲ ይሓልፍ ምእንቲ ዝህዝቢ ዝፈለጥናዮ ፍልጠት ብፖለቲካ ውርሰት ክንመኻኸር ንዕብየት ክንበጽሖን ዓወት ብዘይ ወገን ብዘይ ዓሌት ኣብ ህረት ነቢርና ንወርድ ንድይብ ነርና ስንጭሮ ስንጭሮ ሓዲርና ንምነ መስዋእቲ ኣመት ከይንጸምም ተጸሚምና እምብድንጋጼ ነዛ ህይወትና መከራጾም ኣሕሊፍና ብጀካ ሄቦ ንመስዋእትነትና ከይለኸፍና ነጕስዕ መስዋእቲ ንስስዕ መስዋእቲ ልምትና ንውዕል ሓዲርና ነዚ ነዘንቱሉ ብጻይ ካብ ዕላማ መስመር ከይዘለለ ብዕለታዊ ጌጋ ንተኣላለ ብልሳና ገጽ ንገጽ ንላለ ንሰብዓታት ምንቀሎሞ ንርባዕተ ንስምረት ሙሉእ ዓወት ዝፀዓተ ተኣራሪምካ ይሕንፀፅ ትልሚ ምእንቲ ንረአይና ህንጎይ ብልቢ ዘሐጉሰና እንተ ነይሩ ኩሉ ዘየሐጉሰና ድማ ኣብ መስዋእቲ ዘይህሉ ነዘንቱ ብልቢ ነዘንቱ እስከ ንዘክራ እዛ ጥዋይ ነጸላና ቀዝሒ ትሽከም ስለ ዛ ቑርበትና ምስ መዘና ዘይብሉ ዕሩቕ ልባስና ከለና ብቐለም ትቕባእ ንድሕነትና ክንስዋ ብጥልቃይ ደመረነዝና እስከ ንዘክሮ ዝሽዳና ኽብሪ ብምልግጋብ ይጋልብ ከም ነብሪ ኣብ ድሩ እሾኽን እምባ ሓዃሪ ዘይዝሕጥ ጉዕዞ ለፋይ በራሪ ንዂሉ ገድልና ኣመሪሹ ነባሪ ጉዕዞና ብምጥን ክምራሕ ከነቑም ጸብደል ንስራሕ ቁኑዕ ሓሳብ ዘይገመድሕ ዘይንሽብር ሓደ ይቐልና ንስጉም ዘይነጥፍ ኣልባብና ዘይነጥፍ ጾር ማእገርና ክሳብ ትበጽሕ መስዋእት ንፈና ዘይነበርና እኳ ዘራይ መብረ ሓያላን ክመፁና በብእብረ ምስ ሓጺነ መጺን ሓዊ ዝተፍአ ነጋሪ ዘይብሎም ዓመፅ ዝዓመረ እዙ እዩ ንዝብ ትማል ነዘንቱ ባሎሚ ንጥሜት ከይጸዋዕና በረኸት የንብረና ንመከራ ኸይዕለልና ምጽማም ይምህረና ኣብ ሕልሚ ይኹን ጋህዲ መስዋእት እናሃረፍና ምእንቲ ዝሃገር ምጽናዕ ይኸይድ እናመረና ዘይጽወር ጾር መጸዋውር ሰሪሕና ዘይብላዕ ዘይህጥር ቈጽሊ ተቐሊምና ስስዐ ኺዒብና ናይ ውልቀ ኣሪምና ሓሊፍና ይወፀንሕና ነዛ ምንባር ቅኒስ ድሕሪ ሓጐስና ዶ ኮነን ቀብርና ምስ ጥልቆዕ ኸብድና ሓመድ ዝኸደነና ፍጥረት ናይ መንኮን ነይሩ ኸምዝናትና ኣብ ሃልሃልታ ፍቕሪ ዝጠምረት ተምሳልና ኽልተ ፍጥረት ሰብ ዝመስል እቲ ሓደ ዝስዋእ እቲ ሓደ ዝቕጽል ተኪቡ ክንዲሽሕ ዝቕጸልጽል ከይለኸፍና ንጐስዕ መስዋእቲ ንስስዕ መስዋእቲ ልዋትና

ንውዕል ሓገል ነዘንቱ ነዘንቱ ባሎሚ ንታሪኽና ንቓልስና ንጽንዓትና ንመስዋእትነትና ነዘንቱ ባ ተኾርሜና ኮ ኣይለመናን ንፍትሒ ኣይተንበርከኽናን ተሓቢልና ኮ ኣየስተለምናን ጾርና ይደርበና ባርያኺና ኢልናያ ንኤርትራ ጥዕምናዮ ድማ ዅሉ መከራ ልዕሊ ዕረ መሪሩ ልዕሊ ሓዊ መዲሩ ከይ ቀምሰለግን ተሪሩ ከይ በረድና ንመለኽ ንጓህሪ ከይ ተበተኽና ንስሕሉ ዝወጥ ንሓድነትና ኸይብትኽ ብሓይሊ ዝፀዓሩ ኣብ ብርሃን ጸልማት ብመስዋእቲ ዝመሓሉ ቅድሚ ናጽነት ንናጽነት ዝኹሓሉ ንሳቶም እንዲ እቶም ዝቐበርናዮም ብዓረር ዝሓረሩ ነዘንቱባ ብልቢ ሎሚ እምበር ሽዑ ይዝክሮ ብነጸላ ደሙ ክቐብር ምስ ሓመድ ክጽምብር ደው ኢለ ሰማእቲ ክዝክር ምህላውና ኣሜና ሎሚ ጽባሕ ተፋነውቲ ይረአየና ርሑቕ ንተግባራትና ዘነቓቕሕ ፍቕርና ዘነፋፍቕ ሚዛንና ዘይለዓል ረዚን ልዑል ሓድነትና ዘይብለል ክቡርሉን ድምር ኻልኦት ታሪኽ ዘይውክል ንዝመጽእ ዘበናት እዩ ዝነብር እሞ ኣለና ዲናቶም ዘሕለፍና መጺና ዲናእቶም ዝጓሰና እቶም ዘለና ምስኣቶም እንዲና እሞ ነዘንቱ በብሓደ ዅልና እኩብ ድምር ዘንታታትና ዝመቀረ ዝነበረ ዕላላትና እምበር ትማሊ ሓንጎልን ልብን ካብ ዕላማ ኸይወፃ ሕቑን ብርክን ክንዲ ሓርማዝ ዘብዓላ ኣብ ክልተ ብልሑ ሴፍ ረጊፀን ዝዘለላ ሰሪሐን ብድርብራብ ዝተጠናነጉ መከራ ሎሚ ድማ ብሉፃት ዝተበርበሩ ታሪኽ ጤርና ኸለና ተማናጢሎም ዝማቐሉና ኣለዉ ንዕድሜና እርጋን ሃለዋት ምጥፋእ እግርእግርና ሕማምን ሞትን ኣንደበት ዘዘንጉዕና ኩሉ ዝባና ጾር ታሪኽ በሪ ገጽና ፍንፋሊ ጽንዓት ዘፍሪ ሰጒምና ንዲና ንዘይምንባር መሪር ዘየብሪ ትማል ንዲና ስዋኣት ቀቢርና ትማል ዲና ከም ሓደ ኣብ ሓደ ቦታ ተቐቢርና ሕብሪ ዓሌት ቋንቋ ኸይበልና ሓመድ ክደብየና ቀባሩ እኳ ዘይፅዋዕና ነዘንቱባ ብገድሊ ታሪኽና ዝኹሕሊ ወለዶ ዘይፈሊ ተጸውዩ ዘይበሊ በሎ ደዋይ ንበል ተጣሚትና ብዘይ ምኽንያት ከይዕዘር ጊዜና እምበር ኣለዉ ሓደ ኽልተ ብሕልሞም ዘይደቀሱ ነተኣምራት ገድልና ዘነኣእሱ ንኸይትረኽ ቀዲሞም ዘህስሱ ብቐናና ቐንኦም ዝኽልሱ ምስ ሓለፍና ኸይመፁ ዘይክሰሱ ብሃፈስታ ዝጐይ ጊዜ የርክበና ኣሎ ነዘንቱ ከይሓለፍና ሎሚ ጊዜ ኸሎ ኣብዛ ዓለም ኣሎ ዶ ኸምዚ ናትና ዝዕለሎ ናይ ታሪኽና ውዕሎ ፍጹም ከምዚ ናትና ናይ ትማሊ መን ኣሎሞ ዝደግመሎም ብጄካ ፋርስ ኤርትራዊ ኵሉ ዩ ኽሰምዐና ዝደሊ ዘሎ ካብ ጽባሕ ሎሚ ንሕሰበሉ ዅልና ብዕሊ ንሕስያ ዘይብሉ ጊዜ ኣሎ ዘላል ነዘንቱ ነዘንቱ ዘንቱ ዘንቱ

ቅልለየጠይኮኒ ንልእግሉ ተሃብዖ ፀናሕኩም ካብ መግላእ እበህየ ለጥፈናተ ሓልየት እንዳዳልየና ምልዓል ሰዓት ምስል ሕድ ግን ኣተላለየቱ ኣወለይት ሕላየትና በርናምጅ ዳረጥቀናን እንከስት እባ ባትክ በዓል መራናት ላ ትብል ሕላየተ ፈናን ዩስፍ ሓምድ እባቱ ናዮም በርናምጅና ግንክሰቱ በርናምጅና ዝተብደልየና መታብዓት በኪተ ዲብ ንተምኒ ዲባ ኣወለይት ሕላየት ዲባቱ ግንትዓዲ